0: No. ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡስ ዞባ ጋላ ንፍሒ ዝተሃን ፀዲጋ ተመሪቓ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕረዚደንት ሜክሲኮ ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊጻ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተኑ ሽበራውያን ስርሒት ከም ዘካየደ ኣፍሊጡ። ዝርዝር ዜና ሚኒስተር ዑስማን ሳልሕ ኣብ መበል 50 ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ ብመልክዕ ፀብጻብ ዝተዳለወ ትሕዝተሎ ሚካኤል ሓድጎ ከቕርቦ እዩ።
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብ25 መስከረም ኣብ ኒውዮርክ ኣብ ዝተቓንዐ መበል 50 ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77ን ቻይናን መደረ ኣስሚዑ። ሚኒስተር ዑስማን ኣብ መደሩ መመሊሱ ዝብል ዘሎ ቅልውላዋትን ግጭታትን ከምኡ ውን ውግኣትን ጂኦፖለቲካዊ ምትፍንናናትን ንምስርሕ ህንፀት ብዙሓዊ ስርዓት ብምዕንቃፅ ቤናውን ዝተስገደደን ስጉምታት ብዝሕላገቱ ሓደገኛ ዓለማዊ ሃዋህው ይትክኦ ከም ዘሎ ብምጥቃስ ኤርትራ ኣብ ሓበራዊ ምክባርን ምዕሩይ ይዘተን ዝተሰረተ ቅኑዕ ብዙሓዊ ስርዓትን ምትሕጋዝን ከም ትድግፍ ኣረጋጊጾ። ኤርትራ ከም ወትሩ ጽንዓትን ቆራጽነትን ዓጢቓ ጉንጉንቲ ዓቕምታታ ኣኽቲታ ተካይዱ ዘላ ልምዓታዊ ገስጋስ ናጽነታ ልኡላውነታን ግዛእታዊ ሓድነታን ከተኽብር ዓቕሚ ከም ዘለዋ ሚኒስተር ዑስማን ብተወሳኺ ኣነጺሮም። ኣብ ምምዕባል ንዝርከባ ሃገራት ዘጋጥም ዘሎ ብድሆታት ካብ ጉጅለ 77ን ቻይናን ዝለዓለ ምሕዝነትን ምድጋፍን ከም እውን ሓድነትን ጽኑዕ ውሳነን ከም ዝሓትት ብምጥቃስ ሓበራዊ ረብሓታትና ንምስማር ብቐንዱ ድማ ናይ ልምዓት ኣጀንዳና ኣብ ማእከል ስርዓት ሕቡራት ሃገራት ንምንባር ከም ሓደ ኣካል ብሓድነት ምስራሕ ከም ዘድሊ ኣገንዚቦ። ሚኒስተር ዑስማን ኣስዒቡ ሃገራት ደባዊ ንፍቀ ክቢ ነቲ ናብ ብዙሓዊ ስርዓት ዝወስድ መገዲ ክመርሓን ክቕልሳን ኣብ ዘኽእለን ዝሓሸ ቦታ ስለ ዝርከባ ንልምዓተንን ባህግታተንን ዘስምር ውዱብ ሕብራት ሃገራት ንምፍጣርን ንምዕቃብን ዕቱብ ፀዓሪ ከም ዘድሊ ብምንጻር መትከላት ሕብራት ሃገራት ሸቶታትን ዕላማታትን ጉጅለ 77ን ቻይናን ከምኡውን ምትሕጋዝ ኣብ ምምዕባል ዝርከባ ሃገራት ንምዕዋት ኤርትራ ጽኑዕ መብጽዓ ከም ዘለዋ ኣብሪሁም።
0: ናብ ካልእ ዜና ምስ ንሰግር ኣብ ንዞባ ፎሮ ብርሰት ኣግራብ ንምክልኻል ብዝለዓለ ይስርሕ ኣሎ። ወኪል ኤሪና ጀማል ምዕተል ከዘዳለወ ትሕዝቶ ብመልክዕ ጸብጻብ ተወሂዱሎ ፍርቱና ዓንዶም ከዘቕርበ እያ።
2: ኣብ ንኡስ ዞባ ፎሮ ብዝተፈላለየ ምክንያት ክበርስ ዝፀንሐ ሃብቲ ገረብ ብምክልኻል መበቆላውያን ኣግራብ ንምዕቃብ ከብ ማእከል ዝገበረ ፃዕርታት ይካየድ ኣሎ። ሓላፊ ቤት ፅሕፈት ሓለዋ ኣግራብን እንስሳ ዘገዳምን ኣቶ እያሱ ዮሴፍ ንኤሪና ኣብ ዝሃቦ ሓበሬታ ኣብ 221 222 ኣብ ዓድታት ደናን ድንጉለ ጊርጋሮ እምለ ሰደርን ዑመር ቀብረን ብወፈራ ዝተተኽለ ፈልስታት ኣግራብ ኣብ ፅቡቅ ደረጃ ከም ዝበፅሐ ብምግላፅ ነበርቲ ኣብ ምክንኻኑ ንዝገብርዎ ፃዕሪ መጊሱ። ሓሓሊፉ ዝረአ ዝነበረ ብርሰት ኣግራብ በብእዋኑ ብዝግበር ጎስጓስን ዕቱብ ምቁፅጻርን ከም እተገጠ ብምጥቃስ ኣብ ከባቢ ሩባ ሓዳስ ልዑል ኣተኩሮ ሂብካ ንምስራሕ ምስ ምምሕዳር ንእዞ ብዓዲ ቀይሕ ሓቢርካ ናይ ምስራሕ መደብ ከም ዘሎ ኣረድዩ። ነበርቲ ኣብ ዕቃበ እንስሳ ዘገዳም ዘለዎም ተገዳስነት ልዑል ምዃኑ ዝሓበረ ኣቶ እያሱ እዚ ኣብ ምስሳንን ዓብ ኣስተዋፅኦ ከም ዘለዎ ብምግላፅ ነበርቲ ኣብ ምድንፋዕ ሕዛእቲ ዝያዳ ክነጥፎ ኣዘኻኺሩ። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ሳልሕ ኢብራሂም ብግዲኡ ንቕሓት ሕብረተሰብ ኣብ ዕቃበን ልምዓትን ኣግራብ ንምብራኽ ብውህደት ሰላስተ ዓየ ውፅኢታዊ ስራሕ ይዕመም ከም ዘሎ ብምጥቃስ ንዝበለፀ ውፅኢት ናይ ምግራብ መደባት ክቕፅል ተላብዩ። ኣብ 221 222 ኣብ ምብርዓዊ ኣፃድፍ ኣስታት 40,000 ፈልስታት ኣግራብ ከም እተተኽለ ሰነዳት ምምሕዳር ንኡስ ዞባ ፎሮ ይነፅር።
0: ኣብ ምምሕዳር ከባቢ ዓዲ ሓወሻ ንኡስ ዞባ ጋላ ንፍሒ ዝተሃን ፀዲጋ ብ26 መስከረም ተመሪቓ። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጻብ ኣሎ ፊልሞን ዞሙ ከቕርቦ እዩ።
3: ኣብ ንኡዞባ ጋላ ንፍሒ ምምሕዳር ከባቢ ዓዲ ሓወሻ ብምትሕባር ህዝብን መንግስትን ዝተሰርሐት 180,000 ሜትሮ ኮቦ ማይ ትሕዝ ዲጋ ብ26 መስከረም ብኣዛዝ ማእከል ስልጠና ሓይልታት ምክልኻል ኤርትራ ሜጀር ጀነራል ሮሞዳን ዑስማን ኣውልያ ተመሪቓ።

0: እዛ ኣስታት 11 ሚልዮን ናኣፋ ውፃእ ዝተገብረላ ናይ መንደቕ ዲጋ 16 ሜትሮ ቁመትን 50 ሜትሮ ንውሓትን ከም ዘለዋ ንህንፀታ ካብ ዝተኸታተሉ ክኢላታት መሃንድስ ተስፋ ማርያም መንግስቱ ኣብርሂቡ ኣብቲ ስነ ስርዓት ዋና ዳይረክተር ክፍሊ ምምሕዳርን ፋይናንስን ዞባ ማእከል ኣቶ ተኪኤ ቐለታ እታ ዲጋ ብመጠንቲ ዝፈሰሰላ ፀጋታት ተመጣጣኒ ፍረን ውፅኢትን ክርከባ ምእንቲ ፅሬታ ክወሓስ ማይ ኩዖ ኣብ ቐጻሊ ክፍወስ ዝወሃለለቶ ማይ ድማ ኣብ መዓልኡ ክውዕልን ብግቡእ ክመቓራሕን ተላብዩ ኣብ ማሕዳር ንዞባ ጋላ ንፍሒ ኣቶ ማሓሪ ዮሃንስን ኣብ ማሕዳር ምምሕዳር ከባቢ ዓዲ ሓወሻ ኣቶ ገብሪ ሂወት እስቲፋኖስን ብወገኖም ዕላማ ህንፀት ታዲጋ ቀረብ ፅሩይ ሰተ ማይ ንምውሓስን መስኖኣዊ ልምዓት ንምስፋሕን ምዃኑ ብምጥቃስ ህዝቢ ኣብ ምፍዋስ ማይ ኩዖ ከምኡውን ኣብ ምስራሕ ናብ ታዲጋ ዝእቱ 3 ኪሎ ሜትር መጋቢ ናይ ሓመድ ፅርግያን ንዝገበሩ ኣበርክቶ ሞጊሶም ኣዛዚ ሓንቲ ካብተን ኣብ ህንፀት ዲጋ ዓዲ ሓወሻ ዝተሳተፈ ኣህዱታት ሓይልታት ምክልኻል ኤርትራ ብወገኑ ጎኒ ጎኒ እቲ ኣብ ምክልኻል ሃገር ዘለዎም ዋኒን ኣብ ልምዓታዊ መደባት እውን ዕዙዝ ኣበርክቶ ይገብረኹም ዘለዉ ብምግላጽ ህዝቢ ንዘርኣዮም ክብርን ንዝገበረሎም ምትብባዕን መጊሱ ኣብ መወዳእታ ህንፀት ዲጋ ዓዲ ሓወሻ ንምዕዋት ኣበርክቶ ንዝነበሮም ኣካላት ወረቐት ምስክር ተዓዲሉ
1: ኣብ ከተማ ከረን ንክልተ ኣዋርሕ ብሞያ ዝሰልጥኑ 53 ኣባላት ጎስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ26 መስከረም ተመሪቖም እቲ ብክልሰ ሓሳብን ግብርን ዝተዋህበ ስልጠና ሙዚቃ ተንቀሳቓስን ደረቕን ስእሊ ምውሃድ ድምፅን ካልእን ዘጠቓለለ እዩ ነይሮም ኣዛዚ እዚ ህዝባዊ ሰራዊት ኤርትራ ብርጋደር ጀነራል ተክለ ልብሶ ኣብ ዘስምዖ ቃል ንኣገዳስነት ሞያን ዲሲፕሊንን ኣብ መንእሰይ ወለዶ ብምጥቃስ ሰልጠን ተቐሲሞሞ ብዘለዎ ፍልጠት ኣብ ኣህዱታቶም ኣድማዕ ስራሕ ክዓሙ ትፅቢት ከም ዝግበረሎም ገሊጹ ጎስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ30 ሓሰውን 92 ኣባላቱ ብዝተፈላለየ ዓውድታት ኣመሪቕ ምንባሩ ዝዝከር እዩ ኣባላት ስታፍ ምምሕዳር ሚኒስትሪ ምክልኻል ብዝወሰድዎ ተበግሶ ካብ 18 ክሳብ 24 መስከረም 172 ከረፂ ደም ለጊሶም ደም ምልጋስ ፃውዒ ዘየድልዮ ሰናይ ተግባር ምዃኑ ዝሓበሩ ለገስቲ ኣብ መጻኢ ኣብ ዝውደብ ናይ ልግሲ መደባት ንምስታፍ ድልዋት ምዃኖም ኣረጋጊፆም ንሳቶም ኣስዒቦም ብውልቀ ሰባትን ትካላትን ዝግበር ልግሲ ደም ዕላምኡ ሂወት ውፃዓት ወገናት ምድሓን ስለ ዝኾነ ብዝለዓለ ክድፍኣሉ ኣዘኻኺሮም ኤርትራዊ ኦሎምፒካዊ ኣትለት ዓብለሎም ከሰተ ኣብ ቻይና ኣብ ዝተኻየደ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ማራቶን ተዓዊቱ ንዝተዳለወ ዜናዊ ፀብጻብ ሚካኤል ሓድጉ ክቕርቦ እዩ
2: እቲ ዓብለሎም ከሰተ ትማል ሰንበት 27 መስከረም ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትለት ዓብለሎም ኣብ ብታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት እዩ ኣመዝጊቡ ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትለት ዓብለሎም ኣብ ታሪክ ናይ ነዊሕ ርሕቀት ኣትለታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ ነቲ ውድድር ብዓወት ንምዛም ዝወሰደሉ ግዜ 2:10:11 ካሊታትን ኮይኑ ኣብዚ ዓመት እዚ ብኤርትራውያን ኣትለታት ዝተመዝገበ ዝቐልጠፈ ናይ ማራቶን ግዜ ኮይኑ ተመዝጊብሎ ኣትለት ዓብለሎም እዚ ኣብ ማራቶን ቻይና ዝተጓናፀፉ ዓወት ኣብዚ ዓመት እዚ ካብ ዘካየዶም ውድዳት እቲ ዝዓበየ ኮይኑ ንደረጅኡ ኣብ ምብራቅ ኣፍሪቃ ካብ ዘለዉ ስሙያት ኣትለታት ካብ ምዃን ሓሊፉ ብደረጃ ዓለም ዘበርኽ እዩ ኣባል ክለብ ደንደን ሚኒስትሪ ምክልኻል ዝኾነ ኣትለት ዓብለሎም ኣቕዲሙ ኣብ ማራቶን ሃምበርግ ዘመዝገቦ ናይ 2:05:20 ካልኢትን ግዜ ናይ ውልቁ ዝበለፀ ግዜ እዩ ዓብለሎም ሎሚ ዓመት ኣብ ምፅዋዕ ኣብ ዝተኻየደ ሻምፒዮን ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ብምውፃእ ውድቂ መዳልያ ክሽለም ከሎ ኣብ ዴንማርክ ኣብ ዝተኻየደ ዓለምለኻዊ ውድድር ጎደና ድማ ብሳን ሓደን ደቂቕ ብምዝጋብ ካብቶም ዝበለፁ 20 ኣትለታት ዓለም ኮይኑ ምእታው ዝዝከር እዩ ኤርትራውያን ኣትለታት ኣብ ዝተፈላለየ ዓለምለኻዊ መድረኻት ዘካይዶ ዘለዉ ውድድራትን ዝጭብጥዎ ዘለዉ ዓወታትን ኪንዮ ምፅዋዕ ስም ሃገሮም ኤርትራ ኣብ ኣትለቲክስ ንዘለዋ ዕቑር ፀጋ ዘርኢ እዩ
1: ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልን ብትቅፅሉ ደጊምና ብክብሪ ንዕድም ህዝባዊት ሪፓብሊክ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ከም ዝገብራ ሓቢረን እዚ ኣብ ፍርያት ሕርሻን ካልእን ዝተገብረ ምንካይ ቀረፅ መራሕቲ ክልትኤን ሃገራት ካብ 23-25 መስከረም ኣብ ኣሜሪካ ድሕሪ ዘካየድዎ ውፅኢታዊ ምንባሩ ዝተጠቕሰ ዝርርብ እዩ ዝስዕብ ዘሎ እቲ ስጉምቲ ኣሜሪካ ኣብ ዕዳጋታት ቻይና ንእተካይዶ መሸጣታት ብ30 ሚታዊት ከም ዘዛይዶ ተገሊጹ በዚ ድማ ኣብ 2026-2027 መጠን ንግዳዊ ምልውዋጥ ክልትኤን ሃገራት ብተዛማዲ ክውስኽ ከም ዝኽእል ግምታት ኣሎ ኣሜሪካን ቻይናን ኣብ 2025 ኣስታት 490 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየዳ ዝሓበሩ ፀብጻባት እቲ ኣሃዝ ምስቲ ናይ ቅድሚ ዓመት ክነፃፀር እንከሎ ብ25 ሚታዊት ከም ዝጎደለ የርዶም። በይናዊ እገዳታት ንግዳዊ ክርደናን ልዑል መጠን ቀረፅን ካብ ጠንቅታት ንግዳዊ ማሓነቆታት ምዃኖም ክኢላታት ናይቲ ዓውዲ ይሕብሮም። ፕረዚደንት ሜክሲኮ ክላውዲያ ሸይንባውም ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ገዳማዊ ምትእታው ብትሪ ከም እትቃወሞ ገሊፃ። ፕረዚደንት ክላውዲያ ነዚ ዝሓበረት ምስ ህዝብን ላዕለወት ሰመዝን ሃገራ ክተካይዶም ዝቐነየት ኣኼባታትን ርክባትን እዮም። ቁጠባዊ ፖለቲካውን ፀጥታውን ልዑላውነት ሜክሲኮ ኣብ ህዝብን መንግስትን ጥራይ ከም ዝምርኮ ዝጠቐሰት ፕረዚደንት ክላውዲያ ህላወ ገዳማዊ ሓይሊ ብሓባር ክቃወሙ ኣዘኻኺራ። ሜክሲኮ ምስ ካልኦት ሃገራት እትገብሮ ኩሉ መዳይዎ ዝምድነታት ከም እተስፍሖ ብምሕባር ከዓ ዝምስረት ዝምድነታት ፀጋታት ሃገር ኣብ ሓደጋ ብዘየየቱ መንገዲ ከም ዝትግበር ኣነፂራ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ከም ዝፈተኑ ኣብ ልዕሊ ዝገለፆም ሽበራውያን ስርሒት ከም ዘካየደ ገሊፆም። በቲ ናይ 27 መስከረም ስርሒት ብውሕዱ 28 ካብቶም ሽበራውያን ከም እተቐትሉን ልዕሊ 30 ከም ዝቆሰሉን እቲ ሰራዊት ኣፍሊጡሎም። እቶም ሽበራውያን ካብ ፓኪስታን ከም እተለኣኩ ዝኸሰሰ ሚኒስትሪ ምክልኻል ኣፍጋኒስታን እቲ ተልእኮ ንምትፍናን ክልቲአን ሃገራት ከም ዘጋድዶ ኣርድዮም። ኣፍጋኒስታንን ፓኪስታንን ብምትሕባር ሽበራውያን ንሓድሕደን ክወቃቐሳ ምፅናሕን ዝፍለጥ ኮይኑ ብሰንኩ ክሳብ ወተሃደራዊ ረፅሚ ከም ዝበፅሓ ይጥቀስ። ፓኪስታን ኣብ ዝሓለፈ ቀረባ መዓልትታት ሽበራውያን ንምጥቃዕ ምዃኑ ዝጠቐሰቶ ደብዳብ ነፈርቲ ኣብ ግዛኣት ኣፍጋኒስታን ከም ዘካየደ ዝዝከር እዩ። ነቲ መጥቃዕቲ ዝኾነ ንመንግስቲ ኣፍጋኒስታን ብወገኑ መልሰ ግብሪ ከም ዝህበሉ ከጠንቀቕ ፀኒሕሎም። ወተሃደራዊ ምትፍናን ክልቲአን ጎረባብቲ ሃገራት ብፍላይ ካብ ፈለማ ናይዚ ዓመት መሊሱ ከም ዝኸረረዮም ፀብፃባት ዘረድኦም። ህዝባዊት ሪፓብሊክ ቻይና ናይ ምውጋዕ ዓቕሚ ሰራዊታ ከብ ንምባልን ንምውሃድን ዝዓለመ ልምምድ ሓይልታት ኣየርን ባሕርን ኣካይዳ። እዚ ትማል 27 መስከረም ኣብ ባሕር ደቡብ ቻይና ዝተኻይደ ልምምድ ረብሓታትን ልዑላውነትን ሃገሩን ንምውሓስ ኣገዳሲ ምዃኑ ሰራዊት ቻይና ገሊፅሎም። ብዘይካዚ እቲ ወተሃደራዊ ስጉምቲ ንዞባዊ ፀጥታ ብሓደጋ ክእትዋድ ንዝፍትና ሃገራት መልእኽቲ ዘመሓላልፍ ምዃኑ ኣስማተተን ሃገራት ከይጠቐሰት ቻይና ኣነፂራ። ፊሊፒንስ እትርከበን ኣብ ባሕር ደቡብ ቻይና እጀታ ከም ዘለውን ዝምጉታ ሃገራት ነቲ ልምምድ ምላሽ ክህባሉ ከም ዝኽእላ እዮም ናይ ቀረባ ተዓዘብቲ ዝእምቱ ዘለዉ። ኣብቲ ማያዊ ኣካል ዝዓበየ እጀታ ከም ዘለዋ ትገልፅ ቻይና ፀጥቶ ንምውሓስ ተደጋጋሚ ወተሃደራዊ ልምምድ ከም እተካየድ ፀብፃባት የረዶም። ቻይና ፊሊፒንስ፣ ማሌዥያ፣ ቪየትናምን ብሩናይን ኣብቲ ዓመታዊ ልዕሊ 5 ትሪልዮን ዶላር ንግዳዊ ንጥፈታት ዝካየደሉ ስትራቴጂካዊ ማያዊ ኣካል እጀታ ከም ዘለወን ዝምጉታ ሃገራት እየን። ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብ ዝሓለፈ ቀዳም መሰንበት ብዝተኻየደ ክልተ መጥቃዕትታት ፎኪስ ብረት ብውሕዱ 27 ሰባት ከም እተቐትሉን ኣስታት 30 ከም ዝቆሰሉን ተቓሊሑ። በዚ መሰረት ብ26 መስከረም ኣብ ደቡባዊ ምዕራብ ከተማ ጆሃንስበርግ ብዝተፈፀመ መጥቃዕቲ 17 ሰባት ክቕተሉ ከለዉ 15 ድማ ቆሲሎም። ትማል 27 መስከረም ኣብ ከባቢ ኬፕታውን ብዝተኻየደ ተመሳሳሊ መጥቃዕቲ ድማ 10 ሰባት ከም እተቐትሉን 14 ከም ዝቆሰሉን ፖሊስ ደቡብ ኣፍሪቃ ሓቢሮም። እዚ መጥቃዕትታት ሒደት መዓልትታት ድሕሪ እቲ ኣብ ከተማ ደርባን ዝተፈፀመን 11 ሰባት ዝቐተለን መጥቃዕቲ ፎኪስ ብረት እዩ ዝስዕብ ዘሎም። ጠንቂ ናይዚ ተደጋጋሚ ተርእዮታት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ደቡብ ኣፍሪቃ ቅርበት ዘለዎም ወገናት ይጠቕሱም። መንግስቲ ደቡብ ኣፍሪቃ መጥቃዕትታት ፎኪስ ብረት ንምግታእ ገዚፍ ወፍሪ የካይድ ከም ዘሎ እኳ እንተገለፀ ዛጊት ኣባይታ ዝመፀ ለውጢ ከምዘየለ ይሕበር። ኣብ ጎረባብቲ ሃገራት ህንድን ኔፓልን ዝወቕዐ ብርቱዕ ዝናብ ዘሰዓቡ ዕልቕልቕን ምህማም መሬትን ከቢድ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ተፈጥሮኣዊ ሓደጋ ኣብ ክልቲአን ሃገራት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ፀብፃባት ልዕሊ 100 ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም። ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ብምውራዱ ኣሸሓት ሰባት ብዘይምፅልእሊ ከም ዝተረፉ ሰብ መዚ ህንዲ ገሊፆም። መንግስቲ ህንዲ ብሰንኪቲ ሓደጋ ብልዕሊ 70 ኣውረጃታት ሃገሩ ህፁ ናይ እዋን ሓደጋ ድንጋጌ ኣውጅሎም። እቲ ዕልቕልቕ ኣስታት ሓደ ወርሒ ድሕር እቲ ኣብ ኔፓል ዝተኸስተን ልዕሊ 1400 ሰባት ዝቐዘፈን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎ።

ዜናታት ምዝዛም ቀንዲ ነጥብታት እዩ። ሚኒስትር ዑስማን ሳልሕ ኣብ ዓመታዊ ኣኼባ ሚኒስትራት ጉዳያት ወፃኢ ጉጅለ 77 ቻይናን መደረ ኣስሚዑ። ኣብ ንዞባ ፎሮ ብርሰት ኣግራብ ንምክልኻል ብዝለዓለ ይስራሕ ኣሎ።

ኣብ ምምሕዳር ከባ ዓዲ ሓወሻ ንእዞ ባጋላ ንፍሒ ዝተሃን ፀዲጋ ተመሪቓ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕረዚደንት ሜክሲኮ ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊጻ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተው ንሽበራውያን ስርሒት ከም ዘካየደ ኣፍሊጡ። ዝኸበርኩም ተዓዘብትና ንሳዕ ዝተዳለወ ዜናዊ መሰናድኡና ኣብ ዝተዛዚምሎ ንስለምክትታልኩም ነመስግን ብሩኽ ምሸት።

0: ዜማ መስልኩም ትልሌና ወከማግሎ ትልሌኩም ሄ ዲበ መዲርየት ግንዳዕቱ ለንትረከብ ኣዘ ኣካን ላ ለዲበ ንትረከብ ሄ ክልሳ ምን ኣርቦ ዕዳጋ ላገብእ ዲበ ኣካነቱ ዲበ ንትረከብ ሌና ከመ ትልኡሌኩም ምለት ፈናታ ቃሊ መደመፀ ዲበ ኣካን ብዳዓቶም ዲብ ዘብትዎ ክል ኣርቡዕ ሳምን ለመፆ ዲባ ምለት ፈናታ ኣካናት ባህለቱ ኣዜማ ምስል ነግታሉ ሰይ ጫዕባይት ንእንዳት ሌና ዱልያመን ንሌና ክልሕለት ኣሰረድ ሕድ ግልግ ብኣቱ ኣወለይት ሕላየት ዓፈር ሕላየት ፈናን ረሺድ ሕሴን ግትግባቱ እግለ እንተተለየት መየ ሕላየት ዓብዪ ፈናን ወብዙሕ ጅምሁር ለቡ እብራሂም መሓመድ ዓልጎረት ምን ሓልቱ ሓቲ ሕላየት ውግል ንቐድምቱ ምስሊ በርናምጅ ደረጥ ቀናት ለለይኩም ታብዑና ዜማ ወምስሊ የግታሉ ሰይቻ ዓባይታ ከዲባ ሓልቱ ግል ንትዓደ
1: ማይተዲደይ ማይተዲደይ ድደልሂ ድዶመናካይ ሓልወያ

0: ምስል በርናምጅ ዳረት ቀናቱ ለሌኩም መተቅብለትና ከማ ዲብ ኣወላ እቤሉ ዮም ዲብ እሊ በርናምጅ ጋሻይ ግልሃለ ግልናቱ በለትኩም ዓልኮ ለወክል ሰበተማ ለጋሻይና ፈናን ሻብ ሳልሕ ዓብደለ ግሊ ግባእቱ ምስሊ ለእንወድየ መቃበለት ግልቲ ትቀደምቲ ስክተንጎባ በርናምጅና ግልቲ ታብዑና ወምስልና ግልታሉ ሰኤትና ዓባይታ ዲባ በርናምጅ ተወግነት ዓደ ፈናን ሳልሕ ዓብደላ ሰናይ ድሓም መፀካ ወግላ ኣብ ቀኒተ ፉርሰት ግልሓምደካ ፈቴ ብስሜት ኩሎም መተቅብለት ተለቪዥን ትርያ ወፈንቶ ብስሜት በርናምጅ ጋሻይ ዳረት ሓምደካብ ድግማን እሰናይ ድሓም መፀካ ወክትና እንዳሓሸምካ የ ግልእለ መቃበለት እላ ሰበት ሰማሕካ ግና ወቀደም ለእሉ እምቤለካ ዘመን ሄ ይብላእካ ንብሃለዮትካ የ ግልሓምደካ ፈተ እንደደገምኮ እሰናይ ድሓም መፀካ
1: ኣሰናይ ድሓን ፅንሖ ፋጥና ግላ ሃብኪ ንበክት ግልሓምደካ ፈት ሳላ ዓብደላ እቲ ሰነት ኣለፍ ወሳዕ 180 ክልአ መደርያት ኣፍታ ተወለዳ ወምኑ ሰነት ኣልፍ ወሳዕ 198 እስክማ ከም ኩሉ ሻብ ኤርትርያ ክድመት ወጠ ንግሊለ እስክ ሳባ ትቀረብ ሃለቱ ኣነ ሀየ ሳምናይ ዙርያ ኣነ ባሃለት ኣነ ለህዋየት ምን እሸት ኣንበተት ለመፀተኒ ባሃለቱ ደረሳ እዩ ንደሃለየኮ ባህለት ከኒ ነሻጣት ድቤት መደርሳት ተኣትጋይስ ትጃገር ምስል መድረሰት ኣዶሊስ ምስል መድረሰት ሓድነት ባህለት ሓድነት ናይ ፍሮታ መድረሰት ኣዶሊስ ሀይ ናይ ኣፍታተ ምስል እለን መዳርስ ትጃገር ዓሻን ክዳ እዚ ለህዋየት ምንእሸት ምስል ላ ዓቤት ባህለቱ ዋና ሀየ ደረሳይ እንዳሃለየ ኩሉ ኣንበት ክወጡ እንዲኮን ዲብ እስረትና ፈናን ለለትባሃል የለኒ

ለካልኣይት ህፂነ ሰንደል ለትብል ሻዕር ዓብዲ ኣበበከር ገዳይን ልሕን ሳል ዓብደለንስ ባህለት

ፍርቀትና ቆሚያ ትሪ እንደለጋ ታጅረተ ፍርቀት ታጅረተ ወመሰዳዳይ ብና ወጥቀበትና መدرسين ሀለው መدرسين ነይ ሙዚቃ ተለው መدرسين ነይ ቮካል ሀለው ነይ ትልሂት ተለው ኩሉ ነይ ድራማ ኖስና ወላ ጁዳድ ነህመጽ እንደለነ ምን ክፍለ

ሰራዊታት ንወስናቶም ለገበይ ለ ንሪእዮም ባህለቱ እብ ከፍኦ እግል ላሕለው ቋድረ እብ ከፎም ውሲቀት እግል ላሕላት ንወሱ ምስላ ናዮም ሪንጅ ኣብ ምስላዕ ዓቐን ኣብ ምስላ ክርናዮም ግልቴግስ ትቀድር ላሕላት ኢት ገይስ ንድብነዮም ኣለቡ ኣፍካራት ድርስ ወድሩስ ንሃይቦም ሕ ግልሚ መደረሲ ምንበራ ይነፀበርን እጅወት ንሰባት ኣለው ግና ባህለቱ

ፀነ ሰንደል ከመበልክ ቆደይቱ ኣዚ ዓሸንኪ ደ ኣነ ለፀነ ሰንደል ኣርእሽ ወይ ክብድ ልብለካ ንወስ ከማን ለወለት ብድካን ሸቅ እንድህሌት ኣካን መላበስ መፅእ ኣለ ነፈር ሰደፍ ኣካን ፖቲክ ኣይ ነፈርት ለመፅ ግልዝያበ ባህለቱ እግልዝያበ መፅ ከልርእያ ተዓጅቦ ኣቆል ዓጅበቶ ስደፍ ታ ወክድ ለትገፍል እትለዓላት ዘመን ታምም ዓላ ስደፍ እቲ በራ ፀንሕ ከም ምስል ገይሶ ተውቱ ምስል ገይሶ እንድህለው እንደእል ተሃጀኮ እንደገይሶ ዲብ ልባ እትየት ለወለት መረፈተያ ወስም መሳንያተን ረቕሚ ተለፎና ተሃይቦ ቡ እንደገይሶ እንደለ ተሃጀኮ ትሑሽ ናይ ቤቶም ኣፍ ቤቶም ከም በፅሖ ላተ ቤት ነ እንደቢላት ተርእዮ ባህለቱ ምንረይም ዋልዳይ ልርእዮላ ምንረይም ዋልዳይ ልርእዮላ ህቶም ይረእዎኒ እዚ ዓሸንኪደ ሓቆለ ገይሶ ሰላም ቤለየ ምንረይም እታ ባብ እንተከሰት ተኣተ ቤት ውህቱ ገይስ ለዋልዳየ ባብ ክንክርካሓትቱ መፅእ ባህለቱ መፅ ባብ ከስተት መፅ ባብ ከስተግሉ ክንጠትዎ ልዝዕል ለዋልዳየ እበ መዋዴት ባህለቱ እታ ሓተይ ወዴትኒ እግል ትፍተ ወግል ትትፈተምን ሓቃቶ ኣዘ ለዋልዳይ ዛዕላ ወጠዋ ለእግልላ ዋልደይተ ለእስእል እንደህለ ለዋልደይተ እግል ምለ ዘመን ተኣኸረተተ ከላስ እትልዘ ከርከባት መፅ ምንሽቁል ትበጥር ለወለት ሆቱ መፅ ተለፉም እንደበለ ለተለፎኑ ለኣበግሉ ለባብ ሰባት ኣርእቶ ዓለት ለሖሽ ቤቶም ሕተ እግል ትፍትሓግሉ እንዝፀበር ለዋልዳየ ፈትሓግሉ ማለት እዩ ለዋልዳዊ ሰባት ፈትሓግሉ ርእዩ ሰባት ዓላ ሆቱ ደንገፀ ዓሸንኪደ ፍገር በረቢል እዩ ሓርሸዲ ፅንሐ እዩ ዓሸንኪደ ምናእካ

ሰበት ፈግራ ሰበት ዳገን እዩ እለስዕን እየ እግለ ወደ ቀወ ባህለቱ እግለ ባስር ሰበት ቀወ ነፈር ኢረክበያን ኩል ዶል ብዓረይ መቁሩብ ዲብአኑ ከብ ኣስባባ ጋነ ሰአልኮ ኣያይ በዓል ይርእኮ ሰርባባ ፍቲ መራር በይኒ ተሓኒኩሃ ዓዛበ በኑ ተሓና ምግሊድ ለለሰድዮ ስአን ልእስእየ ልዓልኮ ምድር ሓቆ ኣርይመት ልብ ሕኑይ ገብአ ሕኑይ ስርቤብሃመት በሸር ከፈል ስከብ ንየት ሓቆ ኢተመት በዓል ሸም ርይመተኒ ሽበሰ እንኮ ራሕመ እባየ ግልሽ በባ እታ ዋልዲነ ለከርዓወ ግልሽ በባ መንግል መንገ ዓሻንኪ ደለ ኣድራሸ ናይ ልዕንዋን ናይ በደም እንባህለት ህሌት ይህሌት ንኢለምኒ ኣዘ ኩል ድበል መትራያም ብዓልዮት ለይጠ ይኮኑ ኣዘ ወላ ምስልካመን ደህሌት ኣወት ሓቲ ሑሽ ኣወት ሓቲ ሕለት እንደህልየኩም ሓቆመት ከርዓት ምንካብ ይትረክባ ንባህለት ትብል

0: ዲባ መሰዳዳ ይባህለቱ ዲብ ኩሉ ብዝያድ እትላ ፅኢኖ ሰንደል እግል ለሳዓደውኒ ባህለቱ ብዝያድ እግል ቶማስ መድሃኒ ስቱድዮማን ቶማስ መድሃኒ ዝያድ እግል ሓሙድ ደፈተ እትለ ሕላየት ፅኢኖ ሰንደል ሙሲቂን ዓዛፊን ባህለቱ ዲባ ለሸቃው ኩሎም ፍላን ወፍላን እንዳ ይብል እግል ኩሎም እግል ሓሙዶም ፈተ ወእግል ካሜራማን ኩሎም ወእግል መመስሊን ታነ ዓዛብሻፅኢኖ ሰንደል ለሸቃው ብዝያድ እግል ሓሙዶም ፈተ እግል ኩሎም ባህለቱ እግልሚ መሰዳዳይ ወላ ዲበኒ እስቱድዮ ሳዕዶ ከንዳህለው ንወስ ለው ከም ከረ ቶማስ መድሃኒ መራ ብኣደብ ልግበኦ ብኣይ ሓየት ምስነ ለበጥሮቶም ባህለቱ ብዝያድ እብሎም እግል ሓሙዶም እፈት ባህለቱ እግል ፍርቀት ንስሪ ብዝያድ እግል ፍርቀት ንስሪ እግልሚ ሓዋለ 25 ሰነት 26 ሰነት ኣስክ እዘ ተከሽ እምብለለይና ምስለ ምስሊ ፍርቀት ንስሪ ሽኩረን እግል ቴለቪዥን ኤርትርያ ወብዝያድ እግል በርናቢ ዳረጥቃና ወእግል ኩሎም መሻቂትኪ እግል ሓምደኩም እፈት
1: ሓይሳን ወሓይሳት መተቕብለትና ከም መግሉት ኣብዕላ ፀናሕኩም ዮም ዋድያ መልዓል ንመቓበለት ምስል ፍናን ሳልሕ ዓብደላ ነፈር ፍርቀት ንስሪቱ ብስሜቸ ብስሜትኩም እየ ግል ሓምዱ ፈተ ግላ ወደያ እግልና መቓበለት ዲብላ ካም በርዱ ግለ መቓበለት ላ ላሰውር ላ ግል ዮም መሓመድ ማሕሙቱ ግል ኩሎም ሂየ ግል ሓምዶም እፈቴ እተመፅልላ ኣውካድ እንሻ ላ ብዕድ ጋሻ የስ ክመፀኩም ድሓን ኣስምኖ ዲብ እምብል በርናምጅ ዳረጥቀና ላኪን ዝተላለላ እዘማ ዲብ ኣካናትኩም ደጎኩም መታብዓትኩም ዝትፈንቴና

0: ከለኻ ወዲ ሃይለ ክትጓዓዝ ካብትን ናብትን መጓዓዚ ኣይነበረን፣ ኣውቶቡስ ኣይነበረትን። እሱ ርዱእ እዩ። ከመይ ትገብርዎም ነርኩም እቶም ቆልዑ እቶም ተማሃሮ? እሳቶም ከ ብኸመይ ይቕበልዎ ነይሮም? ስለ ዝሓለፈ ቀሊል መስል ይኸውን፣ ስኮ ቀሊል ኣይኮነን።
1: ቀሊል ኣይኮነን፣ ከቢድ እዩ። ሕጂ ንድሕሪት ክምለስ ከለኹ ብዙሕ ነገር እዩ ዝረአየኒ። ይኸርዓ ኣሉ ከዓ ዝሓለፉ ሓሊፎም ኣለዉ። ዝተረፉ ብፆት ከኣብዚ ኣለና ኩሉና ከም ኣቦታት ከም ኣዴታት ተኣኻኺብና ከም ውላድ ተኣኻኺብና ማዕረ ደረጃ በፂሕና። እንታይ ደሞ ዝብለክ ዘለኹም ካብ ምዝራቅ ብፍላይ ናይ ምዝራቅ ኣዝዩ እቲ መሪር እንታኻ ትብሎ ዝነበረሉ እዋን እዩ። ቁንጭላ ቢለ ኣምፅአ ኣተኽስታይ ነፍሲ ወከፍ ተምሃራይ እንታይ ክገብር ኣለዎ ብጋንታ እቶም መራሕቲ ጋንታ መምርሒ ይወሃቦም እዩ። ዓቕሙ ዝስክም ነቲ ሓደ ነቲ ሓደ ዝስከሙ መምህር ዝገብሮ ኣላየት ትገብሮ እንተኻ ትብሎ ኩሉ ብክስታይና ጥራሕ ኣብ ፈልከት መብዛሕትና ኣብ ፈልከትን ገረግር ኣስመራን ምስኣተና ንብረት ናይ ቤት ትምህርቲ ወራ ቅንጣብ ክትርፍ የብላን መጓዓዝያ የለን ተባሂሉ እቶም ምስ ወዱ ሕድሩ ዝነበሩ ዓበይቲ ንክፍል ታዕሊም ዝኸዱ እንደገና ንብረት ከጓዓዓዝ ኣለዎም ተባሂሉ ንሓይልታት ክንከይድ ኢና ክብሉ ዝፀንሑ ንብረት ናይ ሰውራ ኣብዚኣ ክትርፍ የብላን ትብል ሓንቲ ቃል ምስ ወፀት ካብ ዜሮ ኣትሒዙ ክሳብ ፈልከት ካብ ፈልከት ክሳብ ቀብርወት መኪና ትረኽበሉ እንተተረኺቡ ብኣልጌን ኣቢልካ መህመት ኣቢልካ ከዓ ንዓየት ተኣተወሉ መንገዲ ይፍተን ስለ ዝነበረ ብሕቆ ናይ ፊተወራሪ ሙሉእ ንብረት ናይ ቤት ትምህርቲ ሰውራ ሻምበቆ ካብ ዒላ በርዒ ዝኸደ ቤት ትምህርቲ ክስርሓሉ ተባሂሉ ማጉላ ዝበሃል ስዋዕ ሓንቲ እነትረ መሊእና ከይድና ሻምብቆ ከይተረፈት ብምሉኡ ክሳብ ጀላሃንቲ ብምንታይ ብሕቆ ናይ ዞም ቆልዑ እዚኣቶም ብንግድዓ ናይ ዞም ቆልዑ እዚኣቶም ብተወፋይነት ናይ ዘን ዝነበራ ኣለይትን ብሓፈሻ ብከምዚና ንሕና ንብረትና መርፍእ ከይገደፍና ወላ መርፍእ ቆልዓ ተሓዚሉ ከምዚ በዓል ጓል ገረ መስቀል ክትነግሮ ፅንሐት ናይ ኣበባ ጊደይቶም ዝነኣሱ ስለ ዝነበሩ ኣፋሕ ነይሮም ካብኡ ብዝተፈላለየ መንገዲ ገይሮም ጀላሃንቲ ከምዝኣት ተገይሩ ንዓየት ከምዝኣት ተገይሩ ማለት እዩ። እቲኣቶም ከዓ በብደረጅኦም ከዓ ዝተረፉ ነይሮም ኣለይቲ ተባሂለን ሽዑ ብዙሓት ስለ ዝመፀና እቲ ምክፍፋል ከዓ ሽዑ መፂኡ ቆልዑ ክሓዝላ ካብ ዜሮ ንፈልከት ቆልዑ ንኽውርዳ ሓዘልቲ ተባሂለን ዝኸዳሉ መንገዲ እዩ። ብወገን ናይ ደቂ ተባዕትዮ እንተንሪኢና ብዙሓት ስንኩላን እዮም። ብዕድመ ዝደፍኡ እውን ቁሩብ ኣለውና። ውሑዳት ኢና ኸዓ ትዝሓየለ ሓይልና ወይም ዓቕምና ኣብ ደቂ ኣንስትዮ እዩ ነይሩ። ካብ ደቂ ኣንስትዮ ሓሊፉ ከዓ ናብቶም ዓበይቲ ፊተወራሪ እዩ ነይሩ። ክሳብ ጀላሃንቲ ንኣቱ ንብረትና ቅንጣብ ከይገደፍና ካብ ዜሮ ጀላሃንቲ ብፅሕናያ ካብ ጀላሃንቲ ከዓ ኣብ ዓራርብ ዓወት ንሓፋይ ዝበለ ዝገደፍናያ ካብኡ ነጀው ኣቲና ኣለና ማለት እዩ።
2: ምዛ ምዝላቅ ናይ ወዲ ሃይለ ማለት እየ። ኣነ ሕጂ ሓፂር እዋን እንደ ፀኒሐ ቤት ትምህርቲ ሰውራ ምስ በዓል መምህር ኣስመረት ስውእቲ መምህር ኣስመረት መምህር ኣልጋነሽ ምስአን ኢና ተመዲብና ንቤት ትምህርቲ ሰውራ ዳርጋ ዓመትን ፈርቓን ኣብኡ ፀኒሐ። ሕጂ እዛ ክጠቕሳ ዝፀንሐ ወዲ ሃይለ ብፍላይ ኣብ ምዝላቅ ዝነበረ ናይ ላዕልን ታሕቲ ንብባል ኣዝዩ ዘስካሕ ክክስታይ ምንባሩ እቶም ፊተውራሩ እውን ከም ዝኽብሎ ዝፀንሐ ኣዝዮም በላሕትን እቲ ንገብሮ ዝነበርና ጉዕዞ በዞም ፊተውራሪ ይዕፁ ከም ዝነበረ ክገልፅ ዝኽእል። ስለዚ ኣብዚ ደቂ ኣንስትዮ ጥራይ ዘይኮነ ወዲ ባህታ ስውእ ወዲ ባህታ ናይቶም እዩ ነይሩ። ኣብቲ እዋንቲ ሓራ ከተማታት ስለ ዝነበረ እቶም ቆልዑ ከይጠሙን ከይዓርቁን ከይሓሙን ኢሉ እዚ ዘይበሃል ኣስቤዛ ንኸይጠም እዩ ናብተን ጋንታታት ፅዑቅ ዝነበረ ምክትታል ከም ወላዲ ዘካይደ ዝነበረ ኣነ ኣብዚ ክዝክሮ እፈቱ። ብዓብኡ በዓል ወዲ ሕድሩ በዓል ገበል ኣብቲ ርእሲ ላዕለዎት ሓለፍትና ዝነበራ ደቂ ኣንስትዮ እቶም ኣለይትን ውፍያትን ዝነበሩ ሰባት ምንባሮም ክገልፅ ደሊ። ሕጂ ኣነ ኣብ ምዝላቅ መጀመርያ ኣብ ዜሮ ምስ መፃናም ዚኣተን

0: ኣብ ሳትረብ ከይድና ካብ ሳትረፍ ንዜሮ ምስ ተመለስና ሽዑን ሽዑን እያታ ምዝላቕ ትመፅእ። ሕጂ ኣብዚ ምዝላቕ ዝነበረ ላዕልን ታሕትን ኣዝዩ ከም ዝወድሃ ኢለ ከብሎ ዝፀንሐ ድሕሪኡ በቲ ፀላኢ ደፍኣና እዞም ቆልዑ ነታፋሕ ንክሰግር እውን እዚ ክበሃል ዝፀንሐ ማሕልካታት ምስተሓልፈ ኣብቲ በዓል ቀውሪ ወቅት ገለ ምስ በፃሕና ላዕልን ታሕትን ትብል በቲ ፀላኢ ደፍኣና ዓማዊን ኣብኡ ዕንቅፋት ገይራትለና ኢኸም ሓቂ ክርአ እንድሕር ኮይኑ በቲ ቆልዑን ኣዴታትን ብንዳ ህዝቢ መፅናና ቆልዑ ሒዝና እንዳኸድና ከለና ንኸይንሰግር ናብኡ ብኡ ዕንቅፋታት ገይራትለና ዓማዊን እቲ ዝኸፍአ ክዝክሮ ዝኽእል ኣነ ሽዑ ኣብ ቀብርወት ኣብ መንጎ ዘን ዝነበራ ቦታታት ላዕልን ታሕትን ናይ ምባል ኣብቲ ኣመቕሎ ነብል ንዓኣ ነቒልና ከዓ እንደገና ኣብ ካልእ ቦታ ቀይርና ከዓ ንዑን ክንተክል ቀሊል ክስታይ ኣይነበረን። ኣብ ርእሲ እዩ ምስተዓማ ምምፃእ ላዕልን ታሕትን ክንብል ፀኒሕና ምዞም ቆልዑ ክስታይ ክንገብር ሓለዋዊ ንወፅእ ነርና ለይቲ ማለት እየን ከን ደቂ ኣንስትዮ ነቲ ስራሕና ገዲፍና ገለ ነቲ ምግቢ ንክገብራ ነቶም ቆልዑ ከኣልያ ክተርፋ ከሎ ኣብ ሓለዋ ምባል ኣቲና። ስለዚ ኣነ እታ ምዝላቕ ዝነበረት ብፍላይ ኣዝያ ተስካሕክሕን ክትፃወሮ ዘይትኽእልን ክስታይ እዩ ነይሩ። ሕጂ ኣብዚ እዋን እዚ ዓራግ ምስ በፃሕናነ ኣብ ቀውርኦት እተን ብፃዕቅብ ስራሕ ዝፀናሕና ደቂ ኣንስትዮ ኣለይቲ ማለት እየ ኣብ ሓዊ ድፍእ ንብል ዝነበርና ገለ ካብኦን ንክንምደብ ዳርጋ 30 ዲና 20 ገለ ንኸውን ምስቲ ፃዕቂ ስራሕ ዝነበረ ናይ ሓዊ ካብኡ ንክኣልዩና ኢሎም ንሕና 78 ማለት ይመስለኒ። ስለዚ እሰን ምስ መፃና ንሕና ንሓይልታት ተመዲብና ማለት እዩ። ንሓይልታት ክንምደብ ከለና ንሕና እውን 20 ገለን ገለ ንኸውን ኢና ኣብ ገረግር ኣስመራ ተመዲብና ናብ ኣሃዱታት ተመዲብና ከይድና ማለት እዩ። ስለዚ እዚ ከየበለ ከብል ሕጂ በዓል መምህር ኣስመረት ውና በዓል መምህር ኣልጋነሽ ኣብቲ ርእሲ መምህር እነአን ኣዝየን ኣለይቲ ናይቶም ቆልዑ ውን ምንባርን ከመዴታት ከም ዓበይትን ከመዴታትን ምንባርን ከብል ደሊ በዓል ወዲ ሕድሩ በዓል ገበል ውን ኣዝዮም ካብቶም ቆልዑ ከብሉ ዘይግብኦም ብፅቡቅ ክእለኢሉ ዝግብኦም መንገዲ ዝሰርሑን ዝፅዕሩን ዝነበሩ ኣባላት ምንባሮም ክገልፅ ፈቱ ቀኒለ።
1: ኣብዛ ናይ ቅድሚ ጓል ሻምበል ኣብዛ ምዝላቕ ወዲ ሃይለ ክብላ ዝፀንሐ ሲ እቲ ካብ ዜሮ ምስ ወፃናቶም ማእከሎት ሒዝና ፀላኢ ስለ ዝዓፀዎ እቲ መገዲ ደይተሓስበ ብጎበይና ካልእ መገዲ እዩ ተወሲዱ። እጂ ነዚኦም ቆልዑት ብጣዕሚ ከቢድ ነይሩ ሽዑኡ እንድሕር ንዝክር ኮይና ኩሉ እቲ ኮቦርቶኦም ኳድራት ዝነበሮ ገለመለ ሳንጦኦም ተሓንጊጦም ኩሉ ንብረቶም ብዓቕሞም ከ ክንዚያ ኮኑ ቆልዑት እዮም ነይሮም። ሕጂ እምበኣር በሊዖም ንኺድ ክበሃል ከሎ ክርቢት ስኢና ሽዑ ነታ ሓዊ መእጎዲ ኸማን ኣጋጣሚ ወዲ ባሻይ ድሕሪ መስመር ስለ ዝነበረ ኣብ ፒስክሊቱ ፀኒሓ ሓንቲ ፍረ ብኣኣ ጌርና ጋዓት ግዒትና ዘይቲ ጌርና ኣብልዕና እዮም ነቶም ቆልዑ ሽዑ ሽዑ ቐፅል ኮይኑ መገዲ ምክንያቱ ብፋሕ ዝነበረ ብናብ ጎበይና ኸይድና እቲኦም ቆልዑት ምኻድ ስኢኖም ምውዳእ ኣብይ ትገቦ ስሕብ ምጥጥ ኢሎማ እንታይ ደ ይውዳእ እዚ ስሕብ ምጥጥ ኢሎም ክሳይ ገይሮሞ ተኸድካ በቃ መጨረሽኡ ላዕሊ ምስ በፃሕና ዋላ ሓንሳብ ንዕርፍ ምስተባሃለ ሓደ ቆልዓ ኣብኡ ደቂሱ ገዲፍና ያ ኸድና ኣይተረኣየን ዳሓር ገባር እዮም ኣምፅኦምልና። ሕጂ ክንወርድ ከለና ቀይሕ ተኸዲኖም ተኸበርታት ገለመለ ነፈርቲ ውውየን ኢለናና ንድሕር ሽዑ ንዝክሮ ኮይና መልሽካ ሽዑ ንዕኦም ናብ ዝብል ናብ ዝብል ኮይኑ መዓት ፀገም ነይሩ ግን ሓልፋ ስለ ዝነበራ ጉድኣት ኣይውረዳን ቀፂልና ኣብ ቀብርኦት ንበፅሕ ከም ዝበለቶ ኣብኡን መዓት መሽክላ ናይቲ ሓደ ውድብ ኣጋጢሙ መዓት ገልጠምጠም ነይሩ በዚ ሕለፍዶ በዚ ገለዶ ነይሩ ቆልዑት ሒዝካ እዩ ነይሩ እቲ ፀገም ኣብኡ መስዕረፍና ንብረት ክእከብ ስለ ዘሎ ናይ ቤት ምሶራ ከም ብሓድሽ ንዕነ ኺዳ ተባሂልና ኣለይቲ ብዓስከር ሳንቲም ዝበሃል ተዋፂና ኸድና ካብ ዜሮ ንብረት ተሸኪሞም ኣምፅዎ ነይሮም ቅንጣብ ኣይገደፉም ፊተራሪ ምስ ኣቦታት ኮይኖም ኣብታ መዓስከር ሳንቲም ምግቦም ኣዳሊና ኣብኡ ተመጊቦም እንደገና ንቀብርኦ ትመፅ ነይሩ ሪለይ እንዳኾነ እቲ ክስታይ እዩ ዝኸይድ ነይሩ። ስለዚ ከምዚ እንዳልና ኢናቲ ምዝላቕ ንኸዶ ነርና እቲ ሸኸም ናይ ንብረት ኩሉ ሓላፍነት ተሰኪሙ ንብረት ከየትረፍና ዘለና ኣኪብና ክሳብ መጨረሻ ዓራርብ ከም ንበፅሕ ተገይሩ ኣብ ቀብርኦት ምውዛዕ ናይ ኣባላት ነይሩ ከምዛ ዝበለታ እቲ ዝተረፈ ሽዑኡ ካልእ ሕማም እዩ ነይሩ እንዳ ሓዝካ እንታይ ኣ ክትገብር ዘለካ እንዳበልካ ኣነኸ ደይከይዳእ እንዳበልካ እዩ ነይሩ ብዝኾነ ግን

0: ዝበሃል ፀንሐ እቲ ዝነበረ ሓያል ጎስጓሳት ከዓ ለጥ ከም ትብል ገብረካ ስራሕካ ትቕፅሎ ማለት እዩ።
1: ሕረ ኣነ ንእሽተይ ኩብሽ ትኸላ ደልየ ዘለኹ ሲ እቲ ሓንቲ ንብረት ከይትተርፍ ሲ እቲ ኒሕ ኣዝዩ ላዕሊ እዩ ነይሩ። በቃ ሕጂ ናይ ቤት ምርሶራ ጥራሕ ዘይኮነስ ኣብቲ ከባቢና ዝነበራ ክፍልታት እውን ኣብ ምግዓዝ ተሓጋጊዞም ማለት ፋርማሲ ነይሩ ቲ ከባቢና ነቲ ፋርማሲ ነቲ ከውፅዎ ዘይከኣሉ ፊተውራሪ ከይዶም ኣይመውፅኦሞ ሕክምና ነይሩ ሕክምና ክውፅኦ ዘይከኣሉ ፊተውራሪ ከይዶም ኣውፅኦሞ ዋላ ድምፂ ሓፋሽ ከማ ድምፂ ሓፋሽ ካፋሕ ኣብ ምዝላቕ ፊተውራሪ ከይዶም እዮም ካፋሕ ተሰኪሞም ኣውፅኦማ ኣዝሊቖማ እወ ሕጂ እቲ ናይ ቤት መሰውራ ንብረት ጥራሕ ዘይኮነ ሲ ዋላ ናይቲ ከባቢ እውን ኣብ ምውፃእ ናይቲ ንብረት ተዋሲኦም እዮም። ካልእ ኣብ ዘንዳ ኣብታ ናይ ምዝላቕ ዝነበረት ሓንቲ ዘይተጠቐሰት ግን እቶም ደቂ ኣበባ ዝነበሩ እቶም ነእሽቱ ናቶም ሕጂ ካብቲ በዓል ወዲ ሃይለ ነቶም ማእከሎትን ነቶም ዓበይትን ብዝተፈላለየ መገዲ ከምዚ ክጥቀስ ፀንሐ ኣዝሊቖም ሕጂ ናይ እንዳ ኣበባ ኣጋጣሚ ኣበባ ከዓ ጦፍ ከይዳ ፀኒሓታ ምዝላቕ ሃንድበት እያ ነራ ምዝላቕ ምስ መፀት ድሓድ ማኪና ትለኣኸሎም እያ እዞም ደቂ 7 ዓመት ኣብዚኣ ይፅንሑ ተባሂሉ ፀኒሖም እታ ማኪና ዝዓጊታ ምክንያቱ ፀላኢ ቀሪቡ ማለት እዩ። ድሓር ንዓይን መምህር ኣልጋነሽ ስውእት መምህር ኣልጋነሽ ግብሪ ሂወት ንክልተና ንስኻትክን ሓላፍነት ተሰኪምክን ኣለኸን ነዞም ቆልዑ ሒዝ ክንኦም ትወፃ ናበይ ክንወፅእ ሓንቲ ንፈልጥ ኢና እቲ መገዲ ኣይንፈልጥ ካብ ዜሮሲ እታ ዜሮ ኢና ንፈልጥ እምበር ካብ ዜሮስ ናበይ ገፅካ ከምትብል ኣይንፈልጥ እዚኦም ካ ደቂ 7 ዓመት እዮም እሞ ኣብ እግሮም ክጓዓዙ እንታይ ኢና ክንገብሮም። ድሓር ሓደሓደ ፊተውራሪ ነይሮም ስውእ መሓሪ በርሀ በዓል ስዕድ ሸው ኢሳቅ መሓሪ ኣርባዕተ ድማ ሓሙሽተ ፊተውራሪ ሂቦምና ማለት እዩ። ንሕና ሒዝናዮም ተበጊዝና እተን ዝከኣለና ሶም ክስከም ይክእሉን ቆቁርብተይ ማይ ተሰኪምና እተን ሳንጦም ተሰኪምና መቸም ቶም ትከኣለና ገይርና ሕጂ መገዲ ስለዘይንፈልጥ እሞ ናበይ ገፅና ዳ ክነብልና ሕጂ ሙዲ ዝበሃል ኣሎ ነዚ ከባቢ ዝፈልጥ ወዲ ዝዓዲ ኣብ ፋርማሲ ፀውዕዎ ተባሂሉ ተፀውዑ መፅኡ ንዓተበገስ ተባሂሉ በታስ ተፀውዐ ሒዙና ከይዱ ምክንያቱ ኣዝዩ ተብተብ እዩ ነይሩ። ከይድና ክንከይድ ከለና ሕጂ እዞም ቆልዑ ኣጆኹም እናበልና ንዑ ዘምሩ ዓይኖም ሰለም ዘየብሉ በሉ ዓይኖም ሰለም ዘየብሉ ኤርትርያ ዝተቕላላ በሉ ኤርትርያ ነዛ ንመዛምር ንኩለን እናዘመርና ሓደ ዓብ ጎቦ ነይሩ መቸም እታ ጎቦ ወፂና እያ ጎቦ ወፂና ምስ ተነቆትና ለይቲ ኮይኑ በቃ ደኺቦም ቆልዑ ሕጂ ዳእታ ኢና ንገብሩ እሶም እቲ ድኻም ገዳ ኣይተፈለጦም እንቶም ቆልዑ ብጣዕሚ ሓጊዞምና ነዊሕ ጉዕዞ ተጋዒዞም ዞም ደቂ 7 ዓመት ሲ ተፃዊሮሞ ድሓር ግን ማይ ኢሎም ማይ ኢሎም ማይ የለን ንሓጂ ሙዲ ምሽ ዝኸባቢ ትፈልጦ ኢኻ እወ ንዓማይ ዘላታ ቦታ ድለ ብለይቲ ብለይቲ እቶም ፊተውራርን ንሕናን ማለት እዩ ከይድና ኣብዚኣ ነይራ ማይ ይብለና ንፍሕር የለን በዚኣ ከዓ ነይራ ምልእቲ ለይቲ ኣብቲኣ ክንፍሕር ኣብቲኣ ሲኢና በቃ ቆልዑ እንታይ ከም ንገብሮም ተጨኒቕና ሽዑ ወጋሕታ ምስ ኮነ ብማዕዶ መኻይን ርኢና እሞ እዚአን ናይ ፀላአ ድየን ናትና ድየን እንታይ ክንብለ ነ ሽዑኡ ንሕና ከይድና ንሓቶም ኢና ኢሎም ሓሊፎም በዓል ቶም ፊተውራሪ ምሳና ዝነበሩ ማለት እዩ ጠጠም ዘበልዎም ሕጂ ዳዊት ሃብቱ እዩ ለከ ነይሩ ስቡእ ዳዊት ሃብቱ ማኪና ሒዙ ወንብረት ሒዞም ከዱ ነይሮም ተጋደልቲ ነይሮም ምስኦም ኣለልይዎም እንታ ትገብሩ መፅኹም ኣብዚ ኢልዎም ኣብዚ ኣለና ቆልዑ ሒዝና ንዲና ኣብዚ እንዲዮም ዘለዎ ቆልዑ ገ ኣበይ ኣለዉ ኣብዚ መን ኣለኹም ከምኹም በዓል ጓል ሻምበል ኣለ ፀውዕወን ከድና ሽዑ ረኪብና ዳዊት እንታይ ትገብሩ ከምዚ ኮይና ማይ ፀሚኦምና ቆልዑ ገ እዋእዋ ነቶም ኣብ ማኪና ዝነበሩ ተጋደልቲ ኩሉኹም ብረዱ ኣውሪዱ ነቶም ቆልዑን ብምሉኦም ኣብታ ማኪና ዝሰቂሉ እስኹም ብእግርኹም ምፁ ቆልዑና ሒዝና ክንከይድና ንሕና ኢሉና ከይድና ዳሓላፍቲ ቀብሮኦት ምስ በፅሑ ነቶም ቆልዑ ኣብ ኣራጊፍዎም ኣብ ማይ ዘለዎ ቦታ ንሕና ኣብ እግርና ኣርኪብና ማለት እዩ። ስለዚ ከባድ ነይራ ሕጂ ኣብታ ናይ ኣለይቲ እቲ ትምህርት ሕጂ ብሰፊሑ ርኢናየ ንዲና እቲ ናይ ትምህርቲ ድሌት ከዓኒ ኣዝዩ ማዕቢሉ ነይሩ ብዙሓት ካብ ኣለይቲ መሃይምነት ኣጥፊአን እተን ቁርብተይ ደረጃታት ሓምሻይ ራብዓይ ገለ በፅሐን ዝነበራ ናይ ማእከላይ ደረጃ ወዲአን ኮታ ብትምህርቲ ኣዝየን ክስታይ ገይረን ሰጉመን ዋላ እተን ካልኣይ ደረጃ በፂሕና ዝብላ ዝነበራ ናብ ጁኒየር እናተመለሳ ምስም ተምሃሮ ከም ዝቕፅለ ኮይነን ኣብ መወዳእታ ኣብቲ ውፅኢቱ እተን ንግንባር ዝኸዳ ዝነበራ

0: ዕረፍቲ ይነበሮም ነቶም ንግንባር ከዳ ሓደሽቲ መፃ ንግንባር ከዳ ሓደሽቲ ይመፃ እዩ እምበር እተን ሓንሳ ኣብ ኣለይቲ ዝተመደባት ቆምቲ ኮይነን ንነዊሕ ዓመታት ኣይፀንሓን ምስቲ ናይ ሓዊ ዝነበረ ኩነታት እቲ ውድብ እውን ኣብ ግምት ኣእትዩ ይቀያየረን እዩ ነይሩ። ግን እተን ኣብ ቤት ምርሰውራ ዝተፀርባ ነቶም ቆልዑ ክብላ እቲ ኩሉ ምረት ዝሓለፍኦ ፅንዓት ኣሕዲሩለይ ተወፋይነት ተፃወረነት እዚ ብጣዕሚ እየን ኣማዕቢለን ወፅአን ዋላ ንግንባር ክኸዳ ከለዋ ኣብ ግንባር ምስ ከዳ ብናተን ዲስፕሊንን ብናተን ተወፋይነትን ብናተን ተፃዋርነትን ኣዝየን ምሩፃት እየን ዝኾና ነይረ። ስለዚ ኣብኡ ሕጂ መእለያ ደይብለን እንታይ ሞ መብዛሕትአን ዋላ ተበልና ከማ ብቁፅር ዋላ ተደይሓዝናዮ ተሰዊአን እየን ብደረጃ እንተመፂና ከዓኒ መብዛሕትአን ከዓኒ ይምረፃ እየን ነይረን መራሕቲ መሳርዕ ኮይነን መራሕቲ ጋንታታት ኮይነን ክሳዕ መራሕቲ ሓይልታት በፂሐን ዝተሰውኣ ሕጂ ብዙሓት እየን ሓንቲ ካብአን ሮማ ንህለት ኣብዚ መራሕቲ ሓይሊ በፂሓት ዝነበረት ኣላይት ነይራ ድሓር ከም ኣብነት ኢና ንጠቅስ ዘለና ማለት እዩ። ሕጂ በዓል ጓል ጎበል ተወጊአን ዝተረፋ ሕጂ ሲ ከምአን ኣዝየን ብዙሓት እየን ነይረን ካብተን ኣዝየን ስውኣት በዓል ፅገ ዘርኡ በዓል ሰለስተ ሓረጉ ዘሙይ ሓረጉ ገብሪ መድን ሓንቲ ሓረጉ ከዓ ነይራ በዓል ዘውዲ ግሩም በዓል ኣኽበረት ዓጎሪ በዓል ጃፓን ክንደይ ማ ክንብለን ኢና እዚኣተን ሕጂ ኣብ ዝለዕለ ደረጃታት ናይ ሓላፍነት በፂሐን ዝተሰውኣ የነ እተን ካልኦት ናይ ትምህርቲ ዕድር ረኪበን ቅሩብተይ እተን ዝፀንሓ ከዓኒ ትምህርቲ ወደአን ገሊአን መምሃራን ኮይነን በዓል ሻሹ ተኸለና ዋለ ሕጂ ካብቲ ናይ ትግረ ፀገም ዝበሃል ዝነበረ መምሃራን ኮይነን ከይደን ትግረ ፅኒዐን ከማ መምሃራን ናይ ትግረ ኮይነን በዓል ኣኽበረት እናዋለ ብዙሕ ጃሜ ዝኣመሰላ ደንቲስቲ ኮይነን ሕጂ በቲ ኣወንታዊ መዳዩ ክንሪኦ ከለና እውን ዝያዳ በዕላተን ተመክሮን ክገልፅኦ ይኽእላ እቲ ምረት ነይሩ ግን ነቲ ምረት ተፃዊረን ሓሊፈን ነብሰን ኣማዕቢለን ኣብ ዝለዕለ ደረጃ በፂሐን ሲ ነቲ ውድብ ኣዕበ ኣበርክቶ ከም ዝገበራ ዝያዳ በዕለን ክገልፅ
1: ትምህርቲ ምስቲ ኩሉ ዝገበርኩሞ ፃዕሪ ተገብረ ፃዕሪ ከመይ ሰጒሞም ትብሊ ብኣጠቃላለዩ

0: ዋ ብሓፈ ሽኡ እቲ ትምህርቲ ሲ ዋ ነቶም ተምሃሮ ኢና ንሕና ዝያዳ ከምዚ ጌርና ንብል ዘለና እምበር ኣቅሓይሽ ንሕና ዝተምሃርናዮ ይበዝሕ ክባ ካብኦም ብዙሕ ተማሂርና ንዕኦም ክንኣለ ክንብል ዝተምሃርናዮ ንዕኦም ሕማቕ ጠባይ ከይነርኢ ክንብል ንርእስና ኣብ ናህና ዲስፕሊን እውን ብግቡእ ክንስራዕ ሲ ክኢልና ኢና ከምዚ ኣቐዲመ ክጠቕሶ ዝፀናሕኩ ከዓኒ ብትምህርቲ ብገለ ከዓኒ ብዝተፈላለየ ሞያታት ከም ንብዕብሉን ገይሩና እዩ ከም ናይ ተምሃሮ ውፅኢት ዳኣ እሞ እንታይ ይበሃል ሕጂ ከም ሓንቲ ኮሚኒቲ እሞ ንውሰዳ ቤት መርሰውራ ሓንቲ ኮሚኒቲ ከምዚ ወዳሃይሎ ዝብሎ ዝነበረ ኩሉ ሎ ብዛ ኮሚኒቲ እዚኣ ኣደ ዝወከለት ኣላ ኣቦ ዝወከለሎ ሓዊ ዝወከለሎ ሓፍቲ ዝወከለሎ ሕጂ ተምሃሮ ቤት መርሰውራ ሲ ምስኦም ዘሎ ሕውነት ምስኦም ዘሎ ምትእስሳር ክሳብ ሕጂ ዝኸደ ማለት እዩ ክሳብ ሕጂ ከይዱ ጥራሕ ዘይኮነ ኣብ ውላዶም ከማን ዝሓለፈ ዓይነት ሕውነት እዩ ማዕቢሉ እዚ ዝኾነሉ ምክንያት ከዓኒ እቲ ዝነበረ ኣሰራርሓን ኣዋዳድባን እቲ ሓድነትን ኩሉ ሰብሲ ሓደ እዩ ነይሩ በቃ ሓደ ቆልዓ ክባላሾ ሲ ኩሉ እዩ ዝፈልጥ ሓደ ቆልዓ እንድሕር ሕማቕ ጠባይ ኣርእዩ መምህር ፈልጥ ኣቦ ፈልጥ ኣላይ ትፈልጥ ሓኪም ትፈልጥ ኩሎም እዮም ትፈልጥዎ ኣብ ምእላዩ ከዓኒ ኩሎም ብሓበር ኮይኖም ይዋስኡ ማለት እዩ እንድሕር ጠሚዩ እቲ ኣቦ ምስ ተንኣለይቲ ኮይኑ ይዘራርብ እንድሕር ሓሚሙ ኣቦ ምስ ሓካይም ከይዱ ይዘራርብ ትምህርቲ እንድሕር ሓሚቑ ኣቦ ከይዱ ምስ ሕጂ እቲ ኣቦ ኣብ ቀፃሊ ምስኦም ስለ ዘሎ ክፃወቱ ከለዉ ድዮም ክመሃሩ ከለዉ ድዮም ዕንጨይቲ ክወፍሩ ከለዉ ድዮም ማይ ክወርዱ ከለዉ ድዮም ኣብ ዝኾነት ኣብ መደቀሲኦም ድዩ ኣብ ገዳ ኩሉ ስለ ዘሎ እታ ካብ ነፍሶ ከፍ ዝገብርዋ ምንቅስቃስ በብሓደ እዩ ዝከታተሎም ዝኾነ ፀገም እንድሕር ኣሎ ኮይኑ ናፍቆት እንድሕር ኣሎ ኮይኑ ናይ ምጥማይ ምልክት እንድሕር ኣሎ ኮይኑ ገለ እንድሕር ኣሎ ኮይኑ መምስ ምስ ሕክምናን ምስ ኣሌትን ምስ መምህራንን እናኸደ እዩ ክሳይ ዝገብሩ ሕጂ እዚ በቃ ከም ሓንቲ ስድራ ኮይኑ እዩ ኩሉ ዓብዪ ማለት እዩ በዚ ዝተሃንፁ ቆልዑ ድማ በዚ ዝተሃንፁ ቆልዑ ከዓ እንታይ ክኾኑ ኢልና ንፅበ ቆልዓ ዝባለሸኮ እዚታት እንድሕር ጎዲልዎ ጥራሕ እዩ ሕጂ በዚ ስለ ዝተሃንፁ ኩሉ እቲ ትምህርቲ ፖለቲካዊ ትምህርቲ ሕጂ ካብ ቀዳማይ ክፍለ እዮም ኮ ፖለቲካዊ ትምህርቲ ምሃሩ ነይሮም ሕጂ እቲ ሰረተ እምነት ናይ ህዝባዊ ግንባር እቲ ኣመለኻኽታን ኣረኣእያን ኣካይዳን ክብርታት ህዝባዊ ግንባር ብምሉኡ እዞም ሰባት እዚኣቶም ኣቦ ድዩ መምህር ድዩ ኣላይት ድያ ብምሉኡ እዚ ናብቶም ተምሃሮ ከም ዝመሓላለፍ እዮም ዝገብሩ ነይሮም ከምኡ ስለ ዝኾነ እዮም ከዓ ሕጂ ብሃገራዊ ፍቅሪ ዝነደዱ ዝተውዚዕ ገለመደ ዝበሃል ዘሎ ሕጂ ኮ ሕሉፍ ሓሊፍዎት ፖለቲካስ ኣብዚሕናዮ ግዲ ኮይና ንደይ ብሃገራዊ ፍቅሪ ካብቲ ልክዑ ሓሊፉስ ክሳዕ ትምህርቲ ገዲፍካ ናብ ድፋዕ ዘይከድኩ ኢልካ ተዕገርግረሉ ኩነታት እዩ መፅኡ ብተወፋይነቶም ኣብ ግንባር ምስ ከዱ ከዓኒ ኣዝዮም ውፍያት ዝተሰውኡ መእለያ የብሎምን ድሓር ከዓ ከምታ ሕድሮም ካብ መጀመርያ ነቶም ዝተሰውኡ ተኪኦም ዳሕራይ ናፅነት ምስ መፀ ሃገር ክሃንፁ ዝተባሃለ ሃገር ሃኒፆም ጥራሕ ዘይኮነ ኣብ ምህናት ይዋስኡ ኣለዉ ብዓብኡ ግን ነታ መስዋእቲ ናይ ኣያታቶምን መስዋእቲ ናይ ኣቦታቶምን ተኸፊሉ ዝመፀ መስዋእቲ ዓብዪ ሓለዋ ኮይኖም ብሓይሊ ኣየር ድዩ ብሓይሊ ምድሪ ድዩ ሓይሊ ባሕሪ ድዩ ኣብ ኩሉ ተዋሳእቲ ኮይኖም ንሃገር ዋልታ ኮይኖም ዝከላኸልላ ዘለዉ ብዙሓት እዮም እወ ሕጂ ሲ ከምቲ ሕድሮም እዮም ዝኸድ ዘለዉ ንባለ
1: ብትምህርቲን ዝለዓለ ደረጃ ዝበፅሑ ዶክተር ሓሊማ ሚኒስተር ትምህርቲ እተከዓ ንባዕላ ኣብ ምንታይ ኣላ ኩሉና ንፈልጥ ካልኦትን ኣበየለዋ በዓል ሰብለ ኣይመፀትን
0: ኣለዋ
1: ሕራይ ብትምህርቲ ከመይ ደረጃ በፂሖም ብዛዕባ ሓድነቶም ግን ወላ ኣብ ዳያስፖራ ኩሉ ሰብ እዩ ዝምስክሮ ነነ ሕድሕዶም ክሳጋሰጉ ክተሓቋቁፉ ኣብዚ ዘለዉን ከምኡ ሃገር ኣብ ምውሓስ ከዓ ዓብዪ ተራ ፀወት ኣለዉ ይቐፅለሎም ጥራሕ
2: ብኣጋጣሚ ወርቃዊ እየበል እዩ ምምስራት ቤት መርሰውራ ንኩላትክን ኣለይቲ ኣብዚ ዘለኽን ንኩሎም ተምሃሮ ንኩሎም መምሃራን ዮሃና ክብል ፈቱ እንኳዕ ኣብፅሓና እንኳዕ ሓጎሰና እንኳዕ ከዓ ኣረኣየና ዝኾነቲ ሓፈሻዊ ክግለፅ ዝፀንሐ ኣኻሊ ምኾነ ግን በብወገና ዘለና ርእቶታት ዋላ ሓበሬታታት ምቕራብ ከዓ ኣገዳሲ እዩ። ኣብዚ ናይ ቤት ትምህርቲ ሶራ ክንብል ከለና ሲ ቤት ትምህርቲ ሶራ እምነ ኩርናዕ መሰረት ናይ ህንፃ ትምህርቲ እያ። ናይ ባሓቂ ክሳብ ሕጂ መሰረት ኮይኑ ዘገልግለና ዘሎ ኣካያይዳ ናይ ትምህርቲ ኣገባብ ኣመሃህራ ምሕደራ ምልኡ ናይ ትምህርቲ ካብ ቤት ትምህርቲ ሶራ ዝወረስናዮ ውርሻ እዩ። ቤት ትምህርቲ ሶራ መልማሊት ኮስኳሲት ቆልዑ መዕበይት ቆልዑ መዳለዊት ስርዓተ ትምህርቲ ስርዓተ ትምህርትና ዝተዳልወላ ዝተፈተነላ ዝተዘርግሓላ መምሃራን ዝፈርዩላ ዝነበሩ መምሃራን ዝስልጥናላ ዝነበሩ ሞዴል ቤት ትምህርቲ እያ። ናይ ኩሉ ነይራ ናይ ብሓቂ ሞዴል ከምኣ ዝኣመሰለት ክሳብ ሕጂ ኣብ ዝኾነ ኩርናዕ ኣይተረኣየትን። ሞዴል ቤት ትምህርቲ እያ። እቲ ኣብኡ ዝነበረ ኩለን ኣለይቲ መምሃራን ተምሃሮ እውን ሞዴል እዮም። ናይ ብሓቂ ክንብል ንኽእል ኣለይቲ ዘሕለፈኦ ህወት ዝነበረን ተራን ኣበርክቶን ፀብፂብ ካብ ክወዳእ ኣይክእልኒ እዩ። ናይ ባሓቂ ሽዑ ኣብቲ ግዜ እቲ ምእላይ ተምሃሮ ክበሃል ከሎ ምእላይ ምምሃር ተምሃሮ ክበሃል ከሎ እቶም ብምእላይን ምምሃርን ናይ ተምሃሮ ናይ ባሓቂ ቁርብተይ ተመክሮ ዝነበሮም ኣዝዮም ውስናት እዮም። በዓል ጓል ሻምበል በዓል ወልደ ማይክል ብዓብኡ ከዓ ኣለም ሰገት ካልኦት በዓል ሓጎስ ወልዱ በዓል መብራህቱ ከምዚኦም ዝኣመሰሉ ዓበይቲ መምሃራን ነይሮም እዮም። ኣብቲ ናይ መጀመርያ እዞም ሰባት እዚኣቶም ሽዑኡ መምሃራን ኮይኖም ዝወፁ ስለ ዝኾኑ ናብቲ ከም መምህር ኮይኑ ከም ኣላይብ ኮይኑ ዝተመደበ ኣብ ቤት ትምህርቲ ሶራ ዓብዪ ኣበርክቶ እዮም ገይሮም። ናይ ብሓቂ ዓብዪ ፅልዋ ኣዲሮም ዓብዪ ትምህርቲ እዮም ሂቦምና። እቲ ምምሃር ምስትምሃር ከዓ ብኣታቶም እዩ ዝቕለስ ገለ ነይሩ። እምበር ሽዑ እቲ ግዜ እቲ ምእላይ ክንብል ከለና ሲ ብዝተሓተ ብዛዕባ ምእላይ ናይ ቆልዓ ምስ ዕድመን ኩነታትን ናይ ተምሃሮ

ኣሰኒኻ ክግበር ዝግብኦ ምሕብሓብ ምእላይ ናይ ተምሃሮ ዝፈልጡ ኣዝዮም ውስናት እዮም፣ ውሕዳት እዮም። ብምግናሕ ብማህረምቲ ጌርካ ነቲ ሓደሓደ ዝነበረ ጠባያት ክትእርሞ እዩ ዝፍተን ነይሩ እቲ ግዜ እቲ ዝገባብ እዚ ቀስ እናበልካ ዩ ማዕቢሉ ዳሕራይ መዓት ኣስተምህሮታት ውሃብ ነይሩ፣ መዓት ትምህርቲ ውሃብ ነይሩ። እዚ ኩሉ እዚ ከዓ ናይ ብሓቂ ኣባይታ ለውጢ ኣምፅ እዩ። ስርዓተ ትምህርትና ኣብቲ ግዜ እቲ እውን

እንታይ ለውጥታት መጽዩ? ኩሉ ውፉይ ነይሩ፣ ተወፋይነት ዝለዓለ እዩ ነይሩ። ነብሰ ምምዕባል ዝበሃል ኩሉ ሰብ ነብሱ ከማዕብል ነቲ ዕላማ መታን ክወቃዕካ ነብሱ ኣማዕቢሉ ነቲ ናቱ ዕማም ክምክት ብዝለዓለ እዩ ዝውፈ ነይሩ፣ ዝለዓለ ፃዕርን ኣበርክቶን ነይርዎ ናይ ነፍሲ ወከፍ። ሕጂ ኣብቲ ናይ ምምሃር ምስትማር ትዝክሩ እንድሕሪ ኮይንኩም ኣብቲ ግዜ ትሲ እንታይ ኢና ንብል ነርና እቲ ኣገባብ ኣመሃህራ ድሑር እዩ ነይሩ፣ ትሑት እዩ ነይሩ። ሽዑኡ ኣመሃህራና መኽዘናዊ ኣገባብ ኢልና እቶም ምምሃራን ዝነበርና ሽዑ ዝያዳ ገለ ፈልጦ ነርና መኽዘናዊ ኣገባብ ዝያዳ መኽዘናዊ ኣገባብ እዩ ነይሩ። እሱ ከዓ ክጠፍእ ኣለዎ፣ ክዕረ ኣለዎ፣ ክመሓየሽ ኣለዎ። ብምንታይ ተምሃራይ ዘማእከሎ ክኸውን ኣለዎ። መኽዘናዊ ኣገባብ ማለት መምህር ዝያዳ ወፂኡ ኣብ ደገ ኣብ ሰሌዳ ተመርኪሱ በታ ዘላቶ ንሱ ይልፍልፍ ይዛረብ፣ በቶም ተምሃሮ ከዓ ሰማዕቲ ይኾኑ ማለት እዩ። እዚ መኽዘናዊ ኣገባብ ገለ ዝበሃል። እዚ ኩነታት እዚ ሽዑኡ ዝነበረቲ እቶም ምኩራት መምሃራን እዚ ጠፊኡስ ብሓድሽ ስነ ፍልጠታዊ ኣገባብ ክንቅይሮ ኣለና ተባሂሉ ሓድሽ ኣገባብ ኣመሃራ ስነ ፍልጠታዊ ኣገባብ ኣመሃራ ንኽተል ነርና። ኣተኣላልያ ህፃናት ክንብል ከለና ፍቕሪ ናይ ቆልዓን ተገዳስነትን ክህልወና ኣለዎ። መጀመርያ ፍቕርን ተገዳስነትን ናይ ቆልዓ ዘለዎ ዘይብሉ ክምህር ኣይክእልኒ፣ ክኣልውን ኣይክእልኒ። ስለዚ ፍቕርን ተገዳስነትን ኣብ ቆልዑ ገለ ንሕድር። ስለዚ ኣለይትና መምሃራና ምዞም ተምሃሮ ምስኣታቶም ተራዳዲእና ክንከይድ ንዓታቶም ክንሕብሕብ ብዝለዓለ ፃዕርታት ገለ ይግበር ነይሩ። ኣብቲ ናይ መጀመርያ እዋን ኣብቲ ተኣላልያ እቲ ናይ ምእላይ ስራሕ ዝያዳ ኣብ ኣለይቲ ኣብነት ኣነብቲ ዝርከብ ኩሉ ኣብ 1978 መጀመርያ ኣብ ዜሮ በዓል ጓል ሸንበል ነይረን ሽዑኡ ዝመፃእናሉ ሽዑኡ እዩ ዳሕራይ ኣብ 1978-79 ከዓ ኣብ ምዝላቕ ገለ ኣርኪብና ኣብዚ ኩነታት እዚ ዝነበረ እንታይ ሽሙ ባይታ ሕጂ እንታይ እዩ? ኩሉ ሰብ ንሓድሕዱ ኣብ ምምሃር ፖለቲካዊ ትምህርቲ ርክባት እናገበርካ ዝተፈላለየ ተመኩረታት ትለዋወጥ ትግምግም። እዚ ከዓ ሓጋዚ ተራ ተፃዊቱ ማለት እዩ። ስለዚ ካብቲ ሽዑኡ ግዜ ጀሚሩ እቲ ናይ ምዝላቅ ኩነታት ናይ ብሓቂ ከቢድ እዩ ነይሩ፣ ከቢድ ነይሩ። ዝያዳ ኣብ ኣለይቲ ዝለዓለ ሰኽሚ ነይሩ። ኣብ 1981-82 ኣነ ኣብ ጀልሃንቲ ነበርኩን ሽዑኡ እንዳስንኩላን ከይደ ነይረ። ካብ መጀመርያ ዜሮ ምስኣተኹስ ኣብ ግዜ ምዝላቅ እንዳስንኩላን ኣትየ ዳሕራይ ኣብ 81 እየ ተመሊሰ። ኣብቲ ተኸዓ ዝነበረቶ ኣብ ግልዕ ሽዑኡ ኣቲእና ብድሕሪኡ ከዓ ናብ ዓራርብ ደይብና። ኣብ ዓራርብ ካብ 1981-82 ክሳብ መወዳእታ ናፅነት ይፀኒሑ 10 ዓመት ትዝለዓለ ግዜ እዩ ፃንሖት ገለ ነይሩ። ኣብቲ ግዜ እቲ ምእላይ ናይ ተምሃሮ ክበሃል ከሎ ሕጂ ኣብቲ ባዶታት ተመዲብና መምሃራን እንዳ መምሃራን ምስ ነበርና ሲ ኣብ ባዶታት ኣብ ጋንታታት ተመዲብና ኣብ ጋንታታት ኣቲና እቲ ምእላይ ኣለይትየን ዝገብርኦ ነይረን። እቲ ናይ ምስንካት እቲ ናይ ኩሉ ነገራት ንዓታቶም ገለ ዘድሊ ነገራት ኣብ ምቕራብ ኣብ መኣዲ ዋላ ካልእ ነገራት ገለ ኣብ ከምዚ ተሳትፎ ይነበሮም ነቶም መምሃራን በይኖም ኣብ ትምህርቲ ውዒሎም ንበይኖም ከዓ ጋንታ ገለ ነይርዎም። እዚ ከም ሕማቅ ተመክሮ ኢና ንግምግሞ። ዳሕራይ ግን መምሃራንን ኣለይትን ተሓዋዊሶም ብሓደ ኮይኖም ኣብ ኣዋዳድባ ክጠቕሶ ዝፀንሐ እቲ ክሳብ ክንደየናይ እቲ ተመክሮታትን ውዳቤታትን ዝሕግዘና ከም ዝነበረ ኣለይትን መምሃራንን ብሓደ ምስ ኮነ ኣገባብ ኣተኣላለያ ናይ ተምሃሮና ክመሓየሽ ክኢሉ ኣገባብ ኣመሃር ኣመሃራና እውን ክመሓየሽ ክኢሉ። ምክንያቱ ሓንቲ ቤት ትምህርቲ ሰውራ ገለያ ነይራ መጀመርያ ሽዑ ዳሕራይ ነብሰን ዝኽኣላ ሓሙሽተ ናይ መባእታ ኣብያተ ትምህርቲ እየን ኣብ ትሕቲ ቤት ትምህርቲ ሰውራ ተመስሪተን። ናተን ዳይረክተር ዝነበረን ናተን ኣለይቲ ዝነበረን ናተን ሕክምና ዝነበረን በብ ሕክምና ነብሰን ክኢለን ገለ ዝሰርሓ ምንባረን እዚ ናይ ብሓቂ ለውጢ ኣብቲ ስርዓተ ትምህርቲ ኣታቲርና ብዙሕ ነገራት ከዓ ከም ዕብል ገለ ክኢሉ እዚ ነገር እዚ። ስለዚ እቲ ምዕባሌታት ካብቲ ግዜ እቲ ጀሚሩ ኣብቲ ተኣላለያ ፅና

0: ዘይኮነስ ኣብ ኣመሃህራ ከዓ ብዙሕ ለውጥታት እዩ ክግበር ገለ ክኢሉ መፅሓፍቲ ምድላው ጥራይ ዘይኮነ ኣብቲ መስርሕ መምሃር ምስትምሃር ንባዕሉ መስርሕ መምሃር ምስትምሃር ሲ ነፍሲ ወከፍ መምህር እቲ ክልስቲ ሓሳብ ምስ ግብሪ ተዛሚዱ ትምህርቲ ክወሃብ ኣለዎ ገለ ተባሂሉ ስለዝተኣወጀ ነፍሲ ወከፍ መምህር ዘይተኣደነ መምሃር ናውቲ ንክሰርሕ ኣትሓር ኮትኮት እዩ ዝብል ነይሩ ንዕኡ ነቲ ብግብሪ ገለ ኸሰኒዮ ዳሕራይ ከዓ ውፅኢት ናይ ትምህርቲ መታን ክመሓሽ ገለ ተባሂሉ ከዓ መገምገሚ ቅጥዕታት ኩላና ንዝክሮ ሽዑ ዝተኣታተወይ እቲ እዚ ናይ ገምጋም ኣተሓላልፋን ኣገማግማን ተምሃሮ ተባሂሉ መምርሒ ተዳልዩ ኣብ ነፍሲ ብዙሕ ንጥፈታት ናይ ትምህርቲ ከም ዝኸይድ ገለ እናተገብረ ገምጋማ ትካየድ ነይሩ እሞ ብዙሕ ለውጥታት ካብኡ ጀሚሩ ክመፅእ ገለ ክእል እዩ ቁርብ ካብቲ ተመክሮ እዚ ክዝከር ገለ ይከኣል
1: ሕጂ ካብቶም ተማሃሮ ዝነበርኩም ተራ ናይ መማህራን ተራ ናይ ኣለይቲ ክትዛረቡ ትኽእሉ ስ

Yeah, you know.

ሰላም ኣብርሕቕ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና፣ ሎም መዓልቲ ድማ ቀይሕ ሱር መስ ሪኩታ ክንርኢና። እዚ ንምስራሕ ዝኒሄለ ኣብ ቅድሜና ተዳልዩ ኣሎ። ሎም መዓልቲ ቅልል ዝበለት ሕውስውስ ኣቢልካ መቐራብ ጥራሕያ ማለት እዩ። ዋላቲ ኩሉ ትሕዝቶ እውን ቅልል ዝበለ ማለት እዩ። ከምዚኣ ጌርና መቲርናዮ ኣለና። ርክቲ ከዓ ተቐሪባላ ኒሄለት ጨውን በርበረ ጸሊምን ዘይቲ ኦሊቭ ብደቂቕ ዝተመትረ ኮሚደረ ኣቸቶ ፔፐሮኒ ጉዕ ሽጉርቲ ጻዕዳ ቀሪብና ኣለና። ሕጂ ነዚ ኩሉ ንምትሕውዋስ መጀመርታ እታ ነታ ሪኩታ ርብዒ ኪሎ ሪኩታ ኢና ተጠቂምና ዘለና። ሓደ ኪሎ ድማ ቀይሕ ሱር ተጠቂምና ኣለና ማለት እዩ። ቀይሕ ሱር ከም ኩሉ ዓይነት ኣሕምልቲ እዩ። ቪታሚናትን ማዓድናትን ኣለዎ። ነዛ ሪኩታ ሓደ ማንካ ጣውላ ዘይቲ ኦሊቭ፣ ሓደ ማንካ ጣውላ ኣቸቶ፣ ፍርቂ ማንካ ሻሂ ከዓ ጨው ጌርና ነቃሙማ ኢና። ሓደ ማንካ ጣውላ ዘይቲ ኦሊቭ ጌር ኣለኹም። ሓደ ማንካ ጣውላ ከዓ ኣቸቶ

ነቲ ቀይ ሱርና ከዓ ተበሲሉ ተመቲሩ እዩ ተቐሪቡ ዘሎ። ስለዚ ክልተ ኮሚደረ ብደቂቕ ዝተመትረ ሓደ ማንካ ጠብላ ከዓ ሽጉርቲ ፃዕዳ ሽጉርቲ ፃዕዳ ኩሉ ከነእትዎ ብጣዕሚ ብጣዕሚ ፅቡቅ እዩ። ምክንያቱ ኣብ ሽጉርቲ ፃዕዳ ብዙሕ ትሕዝቶ ናይ ፈውሲ ቀመማት ኣለዎ፣ ዝተዓፅወ መትንታት ናይ መኽፋት። ኣብ ኩሉ ነገርና ክንጥቀመሉ ኣዝዩ ፅቡቅ እዩ። ሓደ ማንካ ሻሂ ከዓ በርበረ ፀሊም ይጥቀማ ኣለኹ።

ኣቸቶ ክልተ ማንካ ጣውላ እዩ። ሓደ ማንካ ሻሂ ክገብር ኣለኹ። ድሓር ከዓ ኣብ ላዕሊ እውን ክነስንሰሉ ኢና። ሽጉርቲ ጉዕ በርበረ ብደቂቕ ዝተመትረ ሓደ ማንካ ሻሂ ጨው

እግርና ተዓራሪ ኣቢልና ድሓርና ታሪክታ ኣብታ ማእኸላ ቁሩብ ክስታይ ግብር ኣቢልና ንታሪክታ ምስኣን መቐረባ ማእኸላ ጌርና

ሪኩታ ካብቲ ዓይነት ውፅኢት ፀባ ዝፈኸሰ እዩ። ምክንያቱ ኩሉ ጠስሙ ምስ ወፀ ካብ ብራሕ እዩ ዝዳሎ። ስለዚ ብካልሽም ሃፍታም እዩ። እቲ ትሕዝቶ ካልእ ጎዳኢ ኮለስትሮል ግን ዝፈኸሰ እዩ ማለት እዩ። ካብ በዓል ፈርማጆ፣ ካብ በዓል ብሮ፣ እቲ ኩሉ ነገር ምስ ወፀ ዝዳሎ ዓይነት ምግቢ ስለ ዝኾነ ኣዝዩ ፍኹስ ዝበለ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ዳሓር ኣብ ላዕሊ እዩ። ንእሽተይ ንገብረላ

ላዕሊ ፔፐሮኒ ብቑመት ዝተመትረ ጌርና ደኮረሽን ንገብራ ድሓር ምስኡ እንዳዳወስና ስለ ንወስዶ ትብኡ ደሎ ቅመም ንዕኡ ይኣኽለ እዩ ማለት እዩ።

ከምዚኣ ጌርና ንቕርባ እዚኣ ከዓ ከምቲ ኣብ ዝሓለፈ ሰሙን ሕጂ ኣዳዊሶ ቀሪበ ያሉ ክቃሚመ ከምቲ ኣብ ዝሓለፈ ሰሙን ዝረኣናዮ ጅርጅርን ካብሎን ሕጂ ድማ ምስኡ መህርቶም እንድሕር ቀሪብናዮ ብጣዕሚ ፅቡቅ ዩ ኩሉ ኣሕምልቲ እዩ ግን እቲ ኩሉ ናይቲ ኩሉ ኣሕምልቲ መኣዛታት ክንረክብ ከዓ ከምዚ ንትሕር ድኣ ጌርና ቀሪብናዮ ብጣዕሚ ዝበለፀ እዩ ማለት እዩ ስለዚ ቀይሱር ከም ኩሉ ዓይነት ኣሕምልቲ ቪታሚናትን ማዕድናትን ኣለዎ ብዙሕ ሰብ ንደም መወሰኺ ብል ግን እቲ ዝበዝሐ ትሕዝቱ ናይ ኣሕምልቲ ትሕዝቶ እዩ ዘለዎ ማለት እዩ ክንጥቀመሉ ኩሉ ዓይነት ኣሕምልቲ መኣዛታት ስለ ዘለዎ ኣብቲ ሂሞግሎቢና እውን ፅልዋ ኣለዎ ኩሉ ዓይነት ግን እዚ ቀይስር ኣፀቢቑ ልከዓ ከምቲ ቀይሕ ምዃኑ ኣፀቢቑ ይውስኸልና እዩ ማለት ኣይኮነን ልክዕ ከምቲ ዓይነት ኣሕምልቲ ግን ፅቡቅ ዝኾነ ትሕዝቶ ኣለዎ ቪታሚናትን ማዕድናትን ኣለዎ እቲ ቪታሚናትን ማዕድናትን ክንብል ከለና ኩሉ ግዜ ከዓ መኣዛታት ናይ ቪታሚናት ማለት እዩ ቪታሚን ኤ ቪታሚን እቲ ኩሉ ቪታሚናት እንብሎ ናይ ኩሉ ቪታሚናት ትሕዝቶ ኣለዎ ኣሕምልቲ ማለት እዩ ኣሕምልቲ እቲ ትሕዝትኡ ከዓኒ ንሕማም ኩሉ ዝከላኸል መኣዛታት እዩ ዘለዎ እዚ ሪኩዌታ ከዓ ካብቲ ኩሉ ጠስሙ ምስ ወፀ ኩሉ እቲ ትሕዝትኡ ምስ ወፀ ማለት እዩ ሕጂ ፀባ እንተዳርኢናዮ ሲ ምስ ረግአ ምስ ሓቆናዮ ልኻይ ካብኡ ምስ ወፀ እቲ ጠስሙ ኩሉ ካብኡ ምስ ወፀ ኣፍሊሕካ ዝዳሉ ዓይነት ስለ ዝኾነ ኣዝዩ ካብቲ ዓይነት ውፅኢት ፀባ ፍኹስ ዝበለ እዩ ትሕዝቶ ዘለዎ ማለት እዩ ግን ብካልሽም ከዓ ሃፍታም እዩ ስለዚ ኣዝዩ ኣገዳሲ እዩ ማለት እዩ እዚ ዓይነት ኣመጋግባ ኣብ በዓል ፈረንሳ ዝውትር እዩ ማለት እዩ ነቲ ቀይስር ከም ደልየቶም ዓይነት ብከቢብ ይቆርፅዎ ብዝተፈላለየ ነገር ይቆርፅዎ ግን ዝውትር ዓይነት መግቢ እዩ ማለት እዩ

ስለዚ ፎኪስ ዓይነት ከተዳልዎ እውን ቀሊል ብዙሕ እውን ክቡር ዘይኮነ ማለት እዩ ጌርናስ ፅቡቅ ዝኾነ ንጥዕና ዘገድስ መግቢ ከነዳሉ ንኽእል ኢና ማለት እዩ። ስለዚ ቀይሱር ምስ ሪኩታ ናይ ሎሙ መዓልቲ ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰናዩ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ቀዳም 26 መስከረም ኣብ መጻረይ ግጥማት ዋንጫ ኣፍሪቃ ኣንጻር ኬንያ ዝገጠመት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ማዕረብ ምፍላያ ነጥቢ ተማቒላ ኣብ መጻረይ ዋንጫ ኣፍሪካ 2027 ትሳተፍ ዘላ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳም 26 መስከረም ኣንጻር ሃገራዊት ጋንታ ኬንያ ቀዳም ናይ ምድብ ፀወታ ኣካይዳ ኣብቲ ኣብ ናይሮቢ ስታድዩም ኒያዮ ዝተኻየደ ፀወታ ሃገራዊት ጋንታ ኤርትራ ተሪር ምክልኻል ኣንጸባሪቓ ኣብ ቀዳማ ኤብረት ፀወታ ሃገራዊት ጋንታ ኬንያ ብቐጻሊ ንልዳት ሃገራዊት ጋንታ ኤርትራ ክትኩሕኩሕኳ እንተተረእየት ሓላው ልዳት ሃገራዊት ጋንታ ኤርትራ የንዋታን ሱልጣን ግን ልዳቱ ከድፍራይ ፈቐደን ኣብ መበል 20 ደቂቕ ናይ ማእከል ተኸላኸላይ ሃገራዊት ጋንታ ኤርትራ ጀማል ዓሊ ብምጉዳእቲ ካብ ሜዳ ክወፅእ እንከሎ ብዮሴፍ ምስግና ተተኪኡ ኤርትራ ምክልኻል ኣፅኒዓ መልሲ ምጥቃዕቲ ኣብ እተካይደሉ ዝነበረት ግዜ ኣብ መበል 36 ደቂቕ ዓሊ ሱሌማን ካብ ተኸላኸላይ ኬንያ ማንዞር ኦኳሮ ኩዕሶ ብምምንጣል ንናሆም ነታባይ ኣቐቢልዎ ናሆም ድማ ብፀጋሚቲ እግሩ ናብ ሾቶ ለዊጥዋ ኤርትራ ድማ ክሳብ 87 ደቂቕ መሪሕነት ፀወታ ክትሕዝኪ ኢላ ኦጋማ ፀወታ ንክዛዘም 3 ደቂቕ ምስተረፎ ንኬንያ ማዕረ ትገብራ ሾቶ ኣመዝጊቡ ድሕሪ ነዊሕ ዓመታት ናብ መጻረይ ግጥማት ዋንጫ ኣፍሪቃ ዝተመሰት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ድማ በዚ ውፅኢት ሓንቲ ነጥቢ ክትሕዝኪ ኢላ ኣብዛ ግጥም ንወሰንቲ ዕድላ ተፃወቲ ኬንያ ክምክን ዝረአየ ሓላው ልዳት ሃገራዊት ጋንታ ኤርትራ ዮናታን ሱልጣን ብሉስ ተፃዋታይ ናይዛ ግጥም ተፀዊዑ ኣብዚ ኬንያ ዝያዳ ሚዛን ፀወታ ሒዛትሉ ዝተረእየት ፀወታ ዋላ እኳ 29 ፈተነ እንተካየደት 6 ጥራየን ዕላመን ወቂዐን ብኣንጻሩ ሬድሲ ካመልስ ካብ ዝወሓደ 10 ፈተናኣ ማዕረ ኬንያ 6 ዕላመን ዝወቕዓ ፈተነታት ኣካይዳ ኬንያ ኣብ ልዳት ኤርትራ 47 ግዜ ኩዕሶ ክትንክፍንከል ኤርትራ ብኣንጻሩ 7 ግዜ ኣብ ልዳት ኬንያ ተንኪፋ ኣብዚ ግጥም ተፃወቲ ሃገራዊት ጋንታ ኤርትራ ኣብ ምክልኻል ዝነበሮም ሓቦን ተፀዋርነትን ብኩሉ ቁፅርታት ናይ ምክልኻል እንተፃወቲ ኬንያ ፀብለል ክብልዎም ክኢሎም ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ካልኣይ ናይ ምድብ ፀወታ ረቡዕ 30 መስከረም ኣብቲ ኣብ ሜዳ ዝሕሰብ ኣልሰላም ስታድዩም ናይ ግብፂ ኣንጻር ዝሓየለት ጋንታ ናይ ዝምድብ ደቡብ ኣፍሪቃ ክትገጥም እያ ኣባላት ናይ ዝምደብ ደቡብ ኣፍሪቃን ጊንን ኣብ ተመሳሳሊ ሰዓት ኣብ ኦርላንዶ ኣምስተል ኣሪና ደቡብ ኣፍሪቃን ቀዳማይ ናይ ምድብ ፀወተን ኣካይደን ደቡብ ኣፍሪቃ ኣብ መሳለል ፊፋ መበል 54 ጊን ድማ መበል 81 ተርታ ዝስርዓ ሃገራውያን ጋንታታት እየን ኣብ ዋንጫ ዓለም 2026 ካብ ምድብ ሓሊፋ ዝነበረ ደቡብ ኣፍሪቃ ቅድሚ ዕረፍቲ ካብ ኦኮን ብዘቁፅረታ ሸቶ ንዕረፍቲ ሓደ ባዶ መሪሓ ውፅያ ድሕሪ ዕረፍቲ ጊኒ ኣብ መበል 69 ደቂቕ ሲሰ ብዘቁፅራ

ቶ ተማዓርያም ይሁን ግን ኣሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረት ደቡብ ኣፍሪቃ ኣብ መበል 77 ደቂ ካቢኒ ብዘመዝገባ ላሸቶ ኣብ ልዕሊ ጊኒ 2-1 ተዓዊታ ደቡብ ኣፍሪቃ ንምድብ 4 ብምሉእ 3 ነጥብን 1 ፅብልልታ ሸቶን ክትመርሖን ከላ ኤርትራ ብሓንቲ ነጥቢ ትኽተላ ኬንያ እውን ምስ ኤርትራ ብተመሳሳሊ ነጥቢ ሳልሰይቲ ጊኖጥቢ ራብዓይ ደረጃ ሒዛላ ኣባል ናይ ዝምድብ ኬንያ ዝቕፅል ዓመት ኣብ ዝካየድ ዋንጫ ኣፍሪቃ ሓንቲ ካብ የንጋሪጥ ሃገር ብምዃና ብቐጥታ ናብቲ ውርድር ክትሓልፍ ምዃና ዝፍለጥ ኮይኑ ዝተረፋ 3 ሃገራት ናይ ዝምድብ ደቡብ ኣፍሪቃ ኤርትራን ጊንን ንሓንቲ ደረጃየን ክፃወታ ኤርትራውያን ኣትለታት ኦሎምፒካዊ ዳዊት ሰዓረን ዓብለሎም ከሰተን ትማሊ ሰንበት ኣብ በበይን ውርድራት ቀዳማይ ደረጃ ብምሓዝ ተሸለምቲ ወርቅ መዳልያ ኮይኖም ኣብ ዴንማርክ ድሕሪ ዝካየዶ ማራቶን ሻምፒዮን ዓለም ናይ ፅርግያ ናብ ቻይና ብምጉዓዝ ኣብ ታይዋን ማራቶን ዝተሳተፈ ኤርትራዊ ኣትለት ክለብ ደንደን ኣብ ለሎም ከሰተ ቀዳማይ ደረጃ ብምሓዝ ተሸላሚ ወርቂ መዳልያ ኮይኑ ኣብዚ ናይ ወርቂ መለክዕ ዘለዎ ውርድር ኣትለት ኣብ ለሎም ከሰተ ነቲ ርሕቐት ብ2 ሰዓትን 10 ደቂቕን 11 ካሊትን ብምዝዛሚ ቀዳማይ ኮይኑ ተዓዊቱ ኬንያዊ ኣትለት በርናል ኪፕሩሪ ካብ ዓብለሎም ከሰተ ብ2 ካሊት ድሒሩ ካልኣይ ደረጃ ክሕዝን ከሎ ኢትዮጵያዊ ኣትለት ተፈረ ኣዲሱ ድማ ካብ ዓብለሎም ብ8 ካሊት ድሒሩ ተሸላሚ ንሓስ መዳልያ ኮይኑ ዓብለሎም ከሰተ ኣብ መፈለምታ ናይ ዝዓመት ኣብ ከተማ ምፅዋዕ ኣብ ዝተካየደ ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ደረጃ ሒዙ ዝነበረ ኣትለት እዩ እዚ ከምዚ ኢሉ እንከሎ ዝሓለፈ ሰሙን ኣብ ዴንማርክ ኣብ 5 ኪሎ ሜትር ናይ ፅርግያ ውርድር ታሪክ ዝሰርሐ ኦሎምፒካዊ ኣትለት ዳዊት ሰዕረ ትማሊ ሰንበት ኣብ ሲሲሊ ዓዲ ጥልያን ንዝኽሪ ፐፕ ጌኮ ኣብ ዝተካየደ ናይ 10 ኪሎ ሜትር ውርድር ነቲ ርሕቐት ብ29 ደቂቕን 8 ካሊትን ብምዝዛም ቀዳማይ ኮይኑ ተዓዊቱ ሃገራዊት ጋንታ ቅድም ብሽክለታ ኤርትራ ብ3 ተቀዳምቲ ቢንያም ግርማይ መርሃዊ ቅዱስን ሄኖክ ሙሉ ብርሃንን ዝተኻፈለቶ ናይ ፅርግያ ውርድር ሻምፒዮን ቅድድም ብሽክለታ ዓለም ትማሊ ሰንበት ካብ ትፅቢት ወፃኢ ብዓወት ኣሜሪካዊ ብራንዶን ማክናልቲ ተዛዚሙ ኣፍ ቀረ ቅድም ብሽክለታ ዓለም ብሃንቆታ ክፅብዮ ዝፀንሐ ሻምፒዮን ቅድድም ብሽክለታ ዓለም ናይ ፅርግያ ውርድር ትማሊ ሰንበት 27 መስከረም ኣብ ከተማ ሞንትሪያል ካናዳ ተኻይዱ ኣብዛ ሃገራዊት ጋንታ ቅድድም ብሽክለታ ኤርትራ ንብሉፃ ተቀዳምቲ ናትናኤል ተስፋፅዮንን ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔርን ብናይ ቪዛ ፀገም ማት ካብ ዝውርድር ከሲራ በቶም ኣብ ወርሉ ቱር ሰፊሕ ተመክሮ ዘለዎም 3 ተቀዳደምቲ ኦሎምፒካውያን መርሃዊ ቅዱስን ቢንያም ግርማይን ከምኡ ውን ሄኖክ ሙሉ ብርሃን ኣብዚ 273 ኪሎ ሜትር ዝርሕቀት ውርድር ዝሓሸ ደረጃ ንምምዝጋብ ካብ መበገሲ ሕንፃ ፅንቕ ኢላ ኤርትራውያን ተቀዳደምቲ ቢንያም ግርማይን ሄኖክ ሙሉ ብርሃንን ምስ ካልኦት 15 ተቀዳደምቲ ብምዃን ኣቐዲማ ካብ ዓባይ ጉጅለ ቁሪፃ ምዝኽረት ጉጅለ ድሕሪ ምውፃእ ንልዕሊ 100 ኪሎ ሜትር ምዛ ጉጅለ ድሕሪ ምጉዓዝ ቀዲሙ ቢንያም ግርማይ ድሕሩ ድማ ሄኖክ ሙሉ ብርሃን ዝነበረወን ጉጅለታት በታ ንሱምያ ተቀዳድምትን ኣብዚ ግዜ ኣብ ጥር ዝቅመኖም ዝርከቡን ዓጢቃ ዝነበረት ዓባይ ጉጅለ ተዋሒጦም ብቢንያም ግርማይን ሄኖክ ሙሉ ብርሃንን ዝተካየደ መጥቃዕቲ ኣብቲ ፈለማ ከም ሓደ ብሉፅ ስጉምቲ ዝውሰድ እኳ እንትኾነ ፀወታ ጌና ኣብ ምጅማሩ ብምንባሩ በትኻል ወገን ድማ ኣብ ተክልቲኦም ዝነበርዋ ጉጅለ ንስእል እንተዘይኮይኑ ንነዊሕ ኪሎ ሜትር ክዝውሩን ከብርዮን ዝኽሉ ተቀዳድምቲ ብዘይምንባሮም ዝወሰድዎ ስጉምቲ ጌጋ ከም ዝነበረ ክድምደም ይከኣል ብውሕዱ ኣብታ ጉጅለ ከም ማቲዩ ቫንደርፖል ሬሚኮ ኤቨኖፐል ቶምፒድ ኮክን ካልኦትን እንተዝህልዋ ነይሮም ምስሉ ብቕዓትን ቁመና ናይዞም ተፃወቲ እታ ጉጅለ ክሳብ መወዳእታ ብሓባር ናይ ምጓዓዝ ዕድል ክህልዋ ስለ ዝኽእል ናብ ፀወታ ምስ እንምለስ ድሕሪ ምትሓዝ ኣብ ቅድሚት ዝወዓሉ ተቀዳድምቲ ዓባይ ጉጅለ ኣብ ዝተፈላለያ ጉጅለታት እናተመቓቐለት ድሕሪ ምጓዓዝ ፀወታ ንኽዛዘም 33 ኪሎ ሜትር ምስ ተረፎ ካብተን ኣብ ቅድሚት ዝነበራ ጉጅለታት ቆሪጡ ዝኸደ ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንውርድሩ ብ6 ሰዓትን 17 ደቂቕን 4 ካሊትን ብምዝዛም ሻምፒዮን ዓለም 2026 ብምዃን ተዓዊቱ ብ13 ካሊታት ድሒራ ካብ ዝመፀት ጉጅለ ኣውስትራልያዊ ሚካኤል ማቲውስ ካልኣይ ሆላንዳዊ ማቲዩ ቫንደርፖል ሳልሳይ ኣሜሪካዊ ኩንሲ ሞኑስ ራብዓይ ሜክሲካዊ ኢሳቅ ደልተሮ ሓምሻይ ዴንማርካዊ ማድስ ፔደርሰን ሻድሻይ ብሪጣንያዊ ቶማስ ፒድኮክ ሻውዓይ ኣሜሪካዊ ማቲዮ ጆርጊንሰን ሻምናይ ኢጣልያዊ ጁልዮ ቹኮነታሽዓይ ኣየርላንዳዊ በንሄል ድማ ዓስራይ ተርታሒዞም ውርድሮም ዛዚሞም
ኣብዚ ውርድር ንኤርትራ ካብ ዝወከሉ ቢንያም ግርማይ ምርሃው ቅዱስን ሄኖክ ሙሉብርሃንን ፀወቱ ዝወድእ ተቃዳማይ የልቦን ሻምፒዮን ዓለም ብራንዶን ማክናልቲ መበል 23 ዓወቱ ሰኒዱ መበል 74 ተቃዳማይ ዕውት ሻምፒዮን ዓለም ክኸውን ዝበቕዐ ብራንዶን ማክናልቲ ዘውዲ ሻምፒዮን ዓለም ክደፍእ ዝኽኣለ ሳልሳይ ተቃዳማይ ዩናይትድ ኣራብያን ኤምሬትስ ኮይኑ ቅድሚ ሕጂ ኢጣልያዊ ኣሌሳንድሮ ባላን ስሎቬንያዊ ታደይ ፖጓቻን ብማልያ ዛጋ ንታ ሻምፒዮን ዓለም ኮይኖም ዝፈልጡ ተቃደምቲ እዮም በዚ መሰረት ብራንዶን ማክናልቲ ንዝመፅእ 12 ኣዋርሕ ነታ ንዝሓለፉ 2 ዓመታት ብወዲ ጋንቱ ታደይ ፖጓቻ ትውደእ ዝነበረት ቀስተ ደበናዊት ማልያ ሻምፒዮን ዓለም ተኸዲኑ ውርድራቱ ከካይድ እዩ ናይ መወዳእታ ዓወት ኣሜሪካ ኣብ ሻምፒዮን ቅድም ብሽክለት ዓለም ቅድሚ 33 ዓመታት ኣብ 93 ብላንስ ኣርምስትሮንግ ዝተጓናፀፈቶ ዓወት እዩ ክረምታዊ ውርድራት ግራስሩት ህፃናት ዞባ ማእከል ቀዳም ኣብ ስታድዩም ኣስመራ ብወግዒ ተዛዚሙ ሮቤል ገብረ መስቀል ዘዳለዎ ሰፊሕ ፀብጻብ ቀፂሉ ክቐርብ እዩ

ኣብ ትሕቲ ጨንፈር ስፖርት ዞባ ማእከልን መሻርክቱን ፌደሬሽናትን ተወዲቡ ዓመት መፅእ ዝካየዱ ውድድር ግራስሩት ህፃናት ብቐዳም ኣብ ሰዓታት ንጎ ኣብ ስታድዮም ኣስመራ መጋረጃ ዓፅዩ ኣብቲ ኮሚሽነር ኮሚሽን ባህልን ስፖርትን ኣምባሳደር ዘመደ ተኽለን ኣካየዲ ስራሕ ዞባ ማእከል ኣቶ ዘርኢ ተወልደ ብርሃንን ላዕለዎት ሓለፍቲ ትካላትን ሚኒስትርታትን ዕዱማት ኣጋይሽን ወለድን ኣብ ዝተረኽብሉ ናይ መዛዘሚ ስነ ስርዓት ብልዑል ድምቀት ተኻይዱ እቲ ብምርኢት ሰልፊ ጋንታታት ዝጀመረ ግራስሩት ንዕቤት ስፖርት ብዝብል ቴማ ንኣስታት ክልተ ወርሒ ኣብ ዝተኻየድ ውድድር ኩዕሶ እግሪ ቅድም ብሽክሌታ ኣትሌቲክስ ኩዕሶ መርበብ ብክልቲኡ ፀወታ ተሳትፎ ነይሩ ኣብቲ መዓልቲ ናይ ደቂ ተባዕትዮ ኩዕሶ እግሪ ኣብ ክሊ ዕድመ 15 ዝርከቡ ፓራዲዞ ምስ ኣባሻውል ገጢመን እዘን ጋንታታት ዝሑል ፀወታ ብምርኣይ ብዘይዝኾነ ሽቶ ንዕረፍቲ ባዶ ባዶ ወፅን ድሕሪ ዕረፍቲ ፓራዲዞ ኣብ መበል 45 ደቂቕ ካብ ፍፁም ተክአ ክትመርሕ ተረእያ ድሕራ ደሓን ዝኾነ ምንቅስቃስ ዘርአት ኣባሻውል ብመንገዲ ናይ ክንፊ ኣጥቅዓ ብሩክ ሚኬል ኣቢላ ሽቶ ብምቁፃር ክትመዓረረ ክኣለት ብድሕርዚ ምዱብ ግዜ ሓደ ብሓደ ብምዝዛሙ ጋንታታት ፍጹም ቅላዕ ኣምሪሐን ፓራዲዞ ድማ 4 ብ2 ብዝኾነ ውፅኢት ብምዕዋት ጎብለል ናይ ዝውድር ክትከውን እንከላ ካልይቲ ኣባሻውል ሳልሰይቲ ማይ ተመናይ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ክሊ ዕድመ ቀዳመይቲ ጎዳይፍ ካልይቲ 4 ስመራ ሳልሰይቲ ማይ ተመናይ ኣብ ክሊ ዕድመ 13 ደቂ ተባዕትዮ ቀዳመይቲ ማይ ተመናይ ካልይቲ ጎዳይፍ ሳልሰይቲ ገዛማንዳ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ክሊ ዕድመ ቀዳመይቲ ሰንበል ካልይቲ ጎዳይፍ ሳልሰይቲ ቲራቨሎ ኣብ ክሊ ዕድመ 17 ናይ ደቂ ተባዕትዮ ቀዳመይቲ ማይ ተመናይ ካልይቲ ፓራዲዞ ሳልሰይቲ ኣኽርያን ኣብ ተመሳሳሊ ክል ዕድመ ደቂ ኣንስትዮ ቀዳሚቲ ገጀረት ካልአይቲ ፀፀራት ሳልሰይቲ ፓራዲዞ ኣብ ቅድም ብሽክሌታ ክል ዕድመ 12-13 ደቂ ተባዕትዮ ዕውታት ዝኾኑ ቀዳማይ ናትናኤል ስቴፋኖስ ገጀረት ካልኣይ ናኡድ ብርሃነ በሪኽ ሳልሳይ ዩኤል ሓየሎም በሪኽ ብጋንታ ንኡዘባ በሪኽ ቀዳሚቲ ካልአይቲ ንኡዘባ ገጀረት ሳልሰይቲ ንኡዘባ ጎዳይፍ ኣብ ክል ዕድመ 14-15 ደቂ ተባዕትዮ ቀዳማይ እሰይ ዓንደ ማርያም ሰንበል ካልኣይ ስምኦን ገብረ ማርያም ጋለንፍሒ ሳልሳይ ዩኤል ዮሴፍ ገጀረት ብጋንታ ቀዳሚቲ ንኡዘባ ሰንበል ካልአይቲ ጋላ ነፍሒ ሳልሰይቲ ገጀረት ኣብ ክሊ ዕድመ 16-17 ደቂ ተባዕትዮ ቀዳማይ ሱራፌል ተስፋ ማርያም ጎዳይፍ ካልኣይ ናሆም ነጋሽ ኣኽርያ ሳልሳይ ኣቤል ኪዳነ ጎዳይፍ ብጋንታ ቀዳሚቲ ንኡዘባ ጎዳይፍ ካልአይቲ ንኡዘባ ኣኽርያ ሳልሰይቲ ንኡዘባ ገዛማንዳ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዲና ዮናስ ንኡዘባ ጋላ ነፍሒ ካልአይቲ ፍርቱና ኣብርሃም ንኡዘባ በሪኽ ሳልሰይቲ ዲቮራ ሰመረ ንኡዘባ ጋላ ነፍሒ ብጋንታ ናይ ደቂ ኣንስትዮ ቀዳሚቲ ንኡዘባ ጋለ ነፍሒ ካልአይቲ በሪኽ ሳልሰይቲ ኣኽርያ ብሓፈሻ ጎብለል ናይ ቅድም ብሽክሌታ ንኡዘባ ጋለ ነፍሒ ኮይና ተሸሊማ ኣብ ኩዕሶ ምርበብ ኣብ ክሊ ዕድመ 14-15 ናይ ደቂ ኣንስትዮ ዕውታት ዝኾና ጋንታታት ቀዳሚቲ ኣባሻውል ካልአይቲ ጎዳይፍ ሳልሰይቲ በሪኽ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ዕውታት ዝኾኑ ጋንታታት ቀዳሚቲ ንኡዘባ ጋለ ነፍሒ ካልአይቲ ንኡዘባ ጎዳይፍ ሳልሰይቲ ኣኽርያ ኣብ ክሊ ዕድመ 16-17 ደቂ ኣንስትዮ ዕውታት ዝኾና ቀዳሜቲ ዕዳጋ ሓሙስ ካልአይቲ 4 ስመራ ሳልሰይቲ ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ተባዕትዮ ቀዳሜቲ ዕዳጋ ሓሙስ ካልአይቲ ጋላ ነፍሒ ሳልሰይቲ ማይ ተመናይ ብሓፈሻ ጎብለል ናይ ዝውድር ኣብ ኩዕሶ ምርበብ ንኡዘባ ዕዳጋ ሓሙስ ኮይና ኣብ ናይ ኣትሌቲክስ ኣብ ክሊ ዕድመ 12-13 ደቂ ተባዕትዮ ናይ 50 ሜትሮ ርሕቀት ቀዳማይ ዮሳብ ክፍሎም ጋላ ነፍሒ ካልኣይ ናኤል ኣማኑኤል ቲራቨሎ ሳልሳይ ካልእ

ኢሳያስ 4 ስመራ ኣብ ተመሳሳሊ ክልዕድመ ናይ ደቂ ኣንስትዮ ናይ 50 ሜትሮ ርሕቀት ዕውታት ዝኾና ቀዳሜይቲ ሚሊዮን ሚካኤል በሪኽ፣ ካልአይቲ ኣርሴማ ረዘነ በሪኽ፣ ሳልሰይቲ ደሊና ዮሃንስ ዕዳጋ ሓሙስ። ኣብ ክልዕድመ 12-13 ደቂ ተባዕትዮ ናይ 400 ሜትሮ ርሕቀት ቀዳማይ ሱራፌል ምሕረታብ ኣኽርያ፣ ካልኣይ ህያብ ጌታሁን ኣኽርያ፣ ሳልሳይ ሰሎሞን ዳዊት ጎዳይፍ። ኣብ ተመሳሳሊ ክልዕድመ ደቂ ኣንስትዮ ናይ 400 ሜትሮ ዕውታት ዝኾና ቀዳሜይቲ ሆሳእና ተስፋ ኣለም በሪኽ፣ ካልአይቲ ፍትሓዊት ገብረ ብርሃን ኣኽርያ።

0: ኣንስትዮ ናይ 400 ሜትሮ ርሕቀት ዕውታት ዝኾና ቀዳሜይቲ ሆሳእና ተስፋኣለም በሪኽ ካልአይቲ ፍትሓዊት ገብረ ብርሃን ኣኽርያ ሳልሰይቲ ሚሎን ሚካኤል በሪኸ ኣብ ክልል ዕድማ 14-15 ደቂ ተባዕትዮ ናይ 200 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ዮሴፍ ቢንያም ገጀረት ካልኣይ ያፌት ቢንያም ዕዳጋ ሓሙስ ሳልሳይ ላሜክ ኣብርሃም ሰንበል ኣብ ተመሳሳሊ ክልል ዕድመ ደቂ ኣንስትዮ ናይ 200 ሜትሮ ርሕቀት ዕውታት ዝኾና ቀዳሜይቲ ሉልያ ተወለ በሪኽ ካልአይቲ ኤልዳና ሳሙኤል ኣባሻውል ሳልሰይቲ ነሄር ፀሃየ ፀፀራት ኣብ ክልል ዕድማ 14-15 ደቂ ተባዕትዮ ናይ 800 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ዮናታን ፊሊሞን ጎዳይፍ ካልኣይ ማትያስ ፀሃየ ገጀረት ሳልሳይ እሰይ ወላብ ጎዳይፍ ኣብ ተመሳሳሊ ክልል ዕድመ ደቂ ኣንስትዮ ናይ 800 ሜትሮ ርሕቀት ዕውታት ዝኾና ቀዳሜይቲ ሄርሜላ ሙሴ ካልአይቲ ሚርያም ኪዳኔ ሳልሰይቲ ዕምበባ እስቲፋኖስ ኣብ ክልል ዕድመ 16-17 ደቂ ተባዕትዮ ናይ 1500 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ሄኖስ ቢንያም በሪኽ ካልኣይ እሰይ ተስፋኣለም በሪኽ ሳልሳይ ሃብተማርያም ብርሃነ ኣባሻውል ኣብ ተመሳሳሊ ክልል ዕድመ ደቂ ኣንስትዮ ናይ 1500 ሜትሮ ርሕቀት ዕውታት ዝኾና ቀዳሜይቲ ኣብረት ብርሃነ በሪኽ ካልአይቲ ሄራን ፍጹም በሪኽ ሳልሰይቲ ቤትኤል ዘካርያስ ሰረጃቃ ኣብ ናይ ዝላ ደቂ ተባዕትዮ ኣብ ክልል ዕድመ 16-17 ዕውታት ዝኾኑ ቀዳማይ ሙባርክ ኣሕመድ ጋላ ነፍሒ ካልኣይ ሴም ብርሃኖ ጎዳይ ሳልሳይ ሰናይ ይከኣሎ በሪኸ ኣብ ናይ ዝላ ደቂ ኣንስትዮ ኣብ ተመሳሳሊ ክልል ዕድመ ዕውታት ዝኾና ቀዳሜይቲ ሸገይ ዜናዊ በሪኽ ካልአይቲ ትእማር ወለ ሚካኤል በሪኽ ሳልሰይቲ ሉልያ ሓጎስ በሪኸ ብሓፈሻ ጎብለል ናይ ኣትሌቲክስ ንኡዘባ በሪኽ ኮይና ተሸላሚት ኮይና እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ኣብ ወርሒ ጥቅምቲ ጀሚሩ ኣብ ወርሒ ሕዳር 2026 ኣብ ሃገረ ሰኔጋል ከተማ ዳካር ዝካየድ ፀወታታት ኦሎምፒክ መንእሰያት ኤርትራ ኣብዚ ውድድር ንምስታፋ ምድለዋታ ኣፀፊያ ኣብ እትርከበሉ ብዓውዲ ኣትሌቲክስ ኣትሌታት ካናሪ ተክለማርያምን ሳሙኤል ንጉሰን ክኾኑ እንከለዉ ኣብ ቅድም ብሽክሌታ ድማ ብተቀዳደምቲ ሲራክ በረኸትን ኤልያና ተክለማርያም ክትሳተፍ ምዃና ኣብ ዝተረጋገጸሉ ናይ ሽግ ምውላዕ ስነስርዓት ተኻይዱ ሃገራዊት ጋንታ ኦሎምፒክ መንእሰያት ኤርትራ ኣብ ዝሓለፈ ዓመት ወርሒ ታሕሳስ 2025 ኣብ ከተማ ልዋንዳ ኣብ ዝተኻየደ ሱታፍያ ብኣትሌታታ ብሉፅ ዝኾነ ውፅኢት ኣምፅያ ምንባራ ይዝከር ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየቲ መደብ ዘካየድኒዮ ዕላል ኣሎ ናብ ከብለኩም
1: መጀመርታ ነቲ ተዋሃበን ዕድ እንዳመስጎንኩ እዚ ናይ ክረምታዊ ውድድር ናይ ግራስሩት ዓመታዊ ዝካየድ መደብ ኮይኑ ብሙሉእ ሓላፍነት ናይ ጨንፈር ስፖርት ዞባ ማእከል እዩ ካየድ ፀኒሑ ንመጀመርታ ግዜ ሙሉእ ሓላፍነት ነቲ ፌደሬሽናት ንኹለን ኣብ ኩሉ ዓውድታት ማለት እዩ ኣባና ግን ብመደብ ነቲ ፌደሬሽን ኩዕሶ እግሪ ዞባ ማእከል ንሱ ንኸመርሖ እዩ ተወሲኑ በቲ ውሳኔ መሰረት እቲ ውድድራት ብዕለት 27 ወርሒ 7/2026 ኣብ 4 ሜዳታት ማለት ኣብ ቤት ትምህርቲ ካልኣይ ደረጃ ባርካ ቤት ትምህርቲ ካልኣይ ደረጃ ቀይሕ ባሕሪ ቤት ትምህርቲ ካልኣይ ደረጃ ኣስመር ሓፈሻዊ ከምኡ ድማ ኣብ ማዓስከር ደንደን ኣብ 4 ሜዳ ዕጫ ተገይሩ ነፍሰ ወከፍ ንሳን ዞባታት 16 ኣብ ነፍሰ ወከፍ ሜዳ ኣብ 4 ምድብ ተሰሪዐን ብክልቲ ፆታ ከም ዝካየድ ተገይሩ ኣብዚ ኣብዝ ሓለፈ ኣብዚ ፀብፃብ ክጥቀስ ከም ዝፀንሐ ኣብ ናይ ደቂ ተባዕትዮ ብምልኣት 16 ብምሉእ ጋንታ ብምሉእ ቁፅሪ ክሳተፋ ከሎ ኣብ ናይ ደቂ ኣንስትዮ ግን ኣዝዩ ቁሩብ ካብቲ ናይ ዝሓለፈ ዓመት እውን ደሰክፍ ተሪኦ ዘጋጠመ መደብ እዩ ነይሩ እቲ መደብ ብጅሮኒ ብናይ ክልተ እግሪ ግጥም ኣካይዶም ሽዑ ኣብ ፍርቂ ፍፃሜ ርዑ ፍፃሜ ፍርቂ ፍፃሜ እናበለ ኣብዚ ናይ ሎም መዓንቲ ናይ ፍፃሜ ደረጃ ኩሉ ውድድራት ተኻይዱ እዩ ናይ መዛዘሚ ናይ ትሕቲ 15 ፕራዲዞ ምምሕዳር ንእዞባ ፕራዲዞ ምስ ምምሕዳር ንእዞባ ኣባሻውል ናይ ትሕቲ 15 ዓመት ይፃወት ኣለዋ ማለት እዩ ኣብቲ ናይ ክልል ዕድመ ተራርእናዮ ኣብ ሰለስተ ካተጎሪ እዩ ዘለዎ ሰለስተ ደረጃታት ትሕቲ 13 ብክልቲ ፆታ ትሕቲ 15 ብክልቲ ፆታ ትሕቲ 17 ዓመት ብክልቲ ፆታ ንፍሰ ወከፍ ንእዞባ ሰለስተ ጋንታ ናይ ደቂ ተባዕትዮ ሰለስተ ጋንታ ናይ ደቂ ኣንስትዮ ክትቅረብያ ተሓቢሩዋት መደብ እዚኦም ቆልዑ እዚኦም ካበይ እንተመሪፆም ንዝብልካ ካብቲ ናይ ዓመታዊ ዝካየድ ኣስታት 11 ዓመቱ ይሕሊፉ ዘሎ ናይ ግራስሮት መደብ ዓመታዊ ካብኡ ክምመይ ዝፀንሑ ሞ ኣብ ቀዳም ሰንበት ዝወስድዎ ልምምድ እቶም ታለንት ዘለዎም ተባሂሎም በብዕድሚኦም ተመሪፆም እዮም መፂኦም ኣብዚ ናይ 16 ንሳ ዝባታት ናይ ግራስሮት መደብ ኣለዎን ኣስታት ነፍሰ ወከፈን ናይ 250 ቁፅሪ ዝሕዝ ኣለዎ እንተኾነ ግን ኣብቲ ናይ ተሳትፎ ተራርእና ኮይና ግን ኣብ ደቂ ተባዕትዮ ዝሰክፈ ይኮ ኣብ ናይ ደቂ ኣንስትዮ ግን ገለ ምሕዳራት ንምጥቃስ ንኣብነት ንኡዞባ ገጀረት ንኡዞባ ማእኸል ከተማ ከምኡ ድማ ንኡዞባ ዕዳጋ ሓሙስ ኣብ ናይ ደቂ ኣንስትዮ ሓንቲ ጋንታ ጥራያን ሒዘን መፅን ነቲ ቁፅሪ ኣዝዩ ኣትሒትዎ ማለት እዩ ብክልተ ጋንታ ክልተ ጋንታ ቀኒሰን ካብዚ ፍልይ ዝበለ ካብተን ከባቢታት ከዓ ክምዝገና ዝግብአን ብምሉእ ደሳተፋ ከዓ ንኡዞባ በሪኽ ንኡዞባ ጎዳይፍ ንኡዞባ ኣኽርያ ከምኡ ድማ ንኡዞባ ራብዒትላ ንኡዞባ ፕራዲዞ ኣኽርያ በሪኽ ፓራዲዞ እዚ ንኣርባዕቲኤን ብምሉእ ደሳተፋ ንሳዝባ ትኾና ኣለዋ ካብቴን ከባቢታት ዘለዋ ካብ ሰረጀቃ ለው ዓመት ትስፉቱ ኮይና ሓንቲ ጋንታ ናይ ደቂ ኣንስትዮ ጥራሕም ቀኒሶም ኣብዚ ኣሰካፍ ዝገብሮ ኣብቲ ፀብፃ ከም ዘቀረበው ናይ ንኡዞባ ሰረጀቃ ቁሩ ኣሰ

0: ካፍ ይገብሮ ደቂ ኣንስትዮ ወላዓንቲ ተሳተፉን ሓፈሻዊ ናይቲ ስእሊ ከምዚ ይመስል ማለት እዩ። ብዙሕ ለውጥታት ኣለዎ ሞያውያን ኮሚሽነራት ኣብ መዳድባ ጀሚርካ ማለት ፌደሬሽን ሙሉ ሙሉ ሓላፍነት ስለተሰከመሉ ኣብ መዳድባ ናይ ድያኑ ኣብ መዳድባ ናይ ኮሚሽነራት ብቆንዶ ከዓ ተንኡሳን ዝባታት እውን ኣብቲ ዘሎ ናይ ተሃዋህ ናይ ኩዕሶ እግሪ ተነቃቂሐን የ መፅን ካብተለይ ዝሓለፈ ብዙሕ ብልጫታት ነይሩ ኣብ መደብ ኣወፃፃ ዕጫ እቲ ካላንድራ ስሩዕ ስለ ዝነበረ ኩለን ተንኡሳን ዝባታት እውን ተነቃቂሐን በቲ መደበነን ክኸዳ ፈቲነን እቲ ቁፅሪ ናይ ደቂ ኣንስትዮ ከምዚ ክትቀፀንሕ ተዘይኮይኑ ኩሉ ውድድሩ ዓይነቱ ኣገባቡ እቲ ኣብ ዘረኣይዎ ብልጫን ተዋዳርነት መንፈስን ኣዝዩ ዝምስገን ነሩ ነሩ ክበሃል ከዓ ናይ ሎም ዓመት ማለት እዩ። ኣብ መወዳእታ ኣነ ለቦዋ ዘለኒ ንኣመሓደርቲ ናይ ንሳን ዞባታት ንመሻርክቲ ንኩሎም ዝምልከቶም ነዞም ህፃናት ብፍላይ ድማ ኣብ ናይ ደቂ ኣንስትዮ ጎስጓስ ምትብባዕ ንዓን ክስሕበን ዝኽእል ዓመት ሙሉእ ዝኸይድ መደብ ስለ ዝኾነ ስፖርት ከዓኒ ጉልበት ዝሓትት ግዜ ዝሓትት ፃዕሪ ዝሓትት ስለ ዝኾነ ካብ ወለዲ ካብ ምስዳድ ጀሚርካ ማለት እዩ። ኣብ ማሓደርቲ ኣብኡ ኣተኪሮም ክሰርሑ ኣሰልጠንቲ ናይ ግራስሩት ድማ ተነቃቂሖም ከም ብሓድሽ መንፈስ ነቲ ዓብ መደብ እዚ ናይ ግራስሩት ኣብ ዞባና ዘሎ ኣርኣያን ኩሉ ዞባውያን ፌደሬሽን ዞባውያን ኣብ ዞባና ዝርከባ ምሕዳር ንክኸውን ተጊሆም ንክሰርሐ ሓደራ ዝብል ነዊሕ ዓመት ፅሒሮም ደኺሞምሉ እዮም። ግን ክተተባቢዖም ከም ብሓድሽ ከምብሓድሽ ሓይሊ ክብገሱ ሓደራ ብሎም ማለት እዩ።
1: መጀመርያ ነዞም ኣብዚ ካብ ሓምለ ስጋዕ እዚ ሕጂ ወርሒ መስከረም ክሳተፉ ንፅንሑ ህፃናት ደቅና መንእሰያት ንኩሎም ብሓፈሻ ብፍላይ ከዓ ነቶም ዕዉታት ኳዕ ኣብዚ ኣብ ክዕቁም ኳዕ መጎሶኩም ክብሎም ይደሊ። ከምቲ ኣብቲ ቴማ ተጠቂሱ ዘሎ ግራስሩትስ ንዕቤት ስፖርት ዝብል እዚ መደብ ናይ ክረምቲ ነዞም ህፃናት ደቅና ናይ ባሓቂ ብዙሕ ጥቕምታት እዩ ዘለዎ። ሓደ ካብኡ ምናልባት እቲ ግዜ ናይ ትምህርቲ ግዜ ኣብ ዕረፍቲዮም ዘለዎ ኣብ ካልእ ቦታ ኣብ ደይሊ ቦታ ካብ ዝውዕሉ ሓደ ኣብኡ ክሰተፉ ከለዉ እቲ ዝዓበየ መልእኽቲ እዩ። ማዕረ ማዕሪኡ ከዓኒ እዞም ቆልዑ እዚኦም እዞም ህፃናት እዚኣቶም ኣብዚ ውድድር ዝፀኒሖም ከም መሰጋገሪ ናብተን ካልኦት ዲቪዥናት ንበለን ፌደሬሽናት ናብኡ ከም መሰጋገሪ ብሪጅ ስለ ዝኾነ ናይ ባሓቂ ኣዝዩ ኣገዳሲ እዩ። ንሕና ከም ፌደሬሽን እቲ ስራሕ ምስ ተዋሃበና ኣብ ኣርባዕተ ካታጎሪ ወይ ብክሊ ዕድመ እዮም ተመዲቦም እቲ ውድድር ኣካይዶሞ ኣዝዩ ፅቡቅ ሓያል ዝኾነ ውድድራት እዮም ኣርኦምና። ካብዚኦም ናይ ባሓቂ ኣብቲ ፌደሬሽን ፅባሕ ንጎ ንሪኦም ቆልዑት ከም ዘለዉ ዋላ ሓንቲ ዘጠራጥር ነገር የለን። እቲ ውድድራት ግን ብሓፈሽ ክትሪኦ ከለካ ኣዝዩ ፅቡቅ ውድድር ይካየድ ከም ዝነበረ ኢና ብወገና ገምጊምና እዮ እጂ ዋላ ኣብቲ ፀብፃብ ክንሰምዖ ከም ዝፀናሕና ምናልባት እቲ ቁፅሪ ካብቲ ዝሓለፈ ግዜ ቁርብተይ ትሕት ኢሉ ኣሎ ኢሉ ተጠቂሱ ኣሎ። ኣብ ናይ ደቂ ተባዕትዮ ብዙሕ ኣይመሰከፈናን እንዳሓን ቁፅሪ ክትብሎ ትኽእል ኢኻ። ኢንፋክት እቲ ምዕርይነት የለን ኣብ ገሊአን ምምሕዳራት ሙሉእ ተሳታፍነት ብክልቲኡ ፆታ ክህሉ ከሎ ኣብ ገለ ከዓኒ ንስለ ተሳትፎ ብውሕድ ቁፅሪ ሒዘን ዝመፃ ነይረን ለ ከዓ ከምቲ ዝጠቀስካዮ ዳርጋ ደየ ኣለዋ ደየ ዝሳተፋ ንኡሳን ዞባታት ኣለዋ። ናይ ባሓቂ ቁርተይ ቀይር ዘብለካ ከም ሰረጃቃት የልካ ናይ ባሓቂ ክልቲኡ ፆታ ኣብዚ ዘይምስታፍ ማይ ተመናይ እውን ከምኡ ኣላብ ክልተ ዘይኮነ ዘይምስታፎም ሕጂ እዚ ኣነ ክኸውን ነይሩ ኣይብልን። እዞም ቆልዑ እዚኣቶም የለውን ኣይኮኑ ናብቲ ንኡስ ዞባ ኣለዉ ከምተ ናብ ካልእ ንኡሳት ዞባታት ዘለዎ እዚን ክህሉ ግድን እዩ። እቲ ስራሕ ስለዘይ ተሰርሓሉ ጥራሕ እዩ። እዚ ምክንያት ኢልካ ክትገልፀኳ ተዘይከኣልካ ኣነ ንመፃኢ ክእረም ዘሎ ወይ እዞም ቆልዑ እዚኣቶም እንድሕር ዳ ቆላሕታ ሂብካ ሰሪሕካሎም ኩሎም ክርከቡ ዘይክእሉ ምክንያት የለን። ስለዚ እዚ ቁፅሪ እዚ ኣነ ክተርፍ ኣይነበሮም ባህለ ብወገነይ ንመፃኢ ክእረሙ ቅዱስ ቅኒ ቀኑ ካብተን ዝሰርሓሉ ዘለዋ ንዕን ኣሰረን ክስዕቡ ጥራሕ ክላቦ ዝደሊ ከምቲ ኣቐዲሞ ዝበልኮ ኩሉ ግዜ እዚ መደብ ናይ ክረምታዊ ውድድር ብዙሕ ጥቕሚ እዩ ዘለዎ እቲ ኣቐዲመ ጠቐስኮ ኣብ ካልእ ክንዲ ዝውዕሉ ዝበልኮ ብዘይካ ንሱካ ኣብቲ ፌደሬሽን ፅባሕ ንጎሲ ኣባና ንሪኦም ካብዚኦም ቆልዑ ኣብቲ ስሩዕ ውድድር ክህልው እዮም። ስለዚ ከም መሰጋገሪ ዕድል ዝፈጥር ስጋብ ዝኾነ እዘን ምምሕዳር ንኡሳን ዞባታት ኩለን ብዕቱብ ንክሰርሓሉ የ ክላቦ ዝደሊ ብዝተረፈ ንዕውታት ንኩሎም እንኳ ኣብ ዝብቃዐኩም ክብል ይፈቱ።
2: እዚ ናይ ሎማዓንቲ ውዒሉ ዘሎ መዛዘሚ ኣዝዩ ድሙቕ መዛዘሚ እንዲ ብዓይኒ ኩዕሶ መርበብ ክንሪኦ ከለና ከዓ ንፈለማ ኣይኮነ ተመክሮ ኣብዝ ሓለፈ ዓመት እውን ተካይዱ ነይሩ እዩ ትንጥፈታት ሎም ዓመት ከዓ ብዝበለፀ ማለት ንኡሳን ዞባታት ብዝተተፍኦ ብሓያል ተሳታፍነት ናይ ንኡሳን ዞባታት እዩ ተካይዱ ዘሎ። ስለዚ እቲ መዛዘሚ ፅቡቅ እቲ ቀንዲ ምክንያት ኣብ ገለ ማለት እቲ ኩዕሶ መርበብ ብደረጃ ንኡሳን ዞባታት ንፈለማ እዋን እቲ ውድድር ናይ ግራስሮት ዝካየደሎ ክረምታዊ ግራስሮት ስለዚ እቲ

0: ቀንዲ ዝነበረ ማሕለኻ ወይ ከም ፀገም ንሪኦ ሕፅረት ባጀት ሕፅረት ባጀት ኣብተን ንኡሳን ዞባታት ምክንያቱ እንተዳ ግራስሮት ክካየድ እንተዳ ኮይኑ ካብ መጀመርያ ባጀት ተታሒዙሉ ክፀንሕ ኣለዎ። ስለዚ ብሓያል ተሳትፎ ናይቶም ንኡሳን ዞባታት ዝተካየደ እዩ ማለት እዩ። ስለዚ ኣብ ገለገለ ንኡሳን ዞባታት ዋሕደ ተፃወቲ ነይሩ ክኸውን ይኽእል እዩ። ሕፅረት ባጀት ከምኡውን ከም በዓል ንኡስ ዞባ ሰረጅቃ እንተዳ ርኢና ናይ ትራንስፖርቴሽን ፀገም እውን ስለ ዝነበሮም ኣብይ ሕፅረታት ናይተን ሽዱሽተ ዘይተሳተፋ ብሓፈሻ ግን እቲ ንመጀመርያ እዋን ደረጃ ንኡሳን ዞባታት ከምካየዱ መጠን ዕውት ነይሩ ኢልና ክንጠቕሶ ንኽእል ኢና ማለት እዩ። ክሳብ 10 ንኡሳ ዝበፅሓ ንኡሳን ዞባታት እማ ኣብ ናይ ፈለማ እዋን ተመክሮ ናይቲ ፌደሬሽን ክካየድ ምኽኣሉ ኣዝዩ ብሉፅ ነይሩ ኢልካ ክግምገም ይከኣል እዩ ማለት እዩ። ኣብ ዝመፅእ ዓመታት ግን ካብኡ ዝሓሸ ክስራሕ ምዃኑ ኣንፈት ዝህብ ስለ ዝነበረ ዕወት ነይሩ ኢልና ምድምዳም ይከኣል እዩ። ወ ብሓፈሻ እቲ ንሕና ንደልዮ እንታይ እዩ ሙሉእነት ናይተን ጋንታታት እቲ ቀንዲ ዘዛርብ ምክንያቱ እቲ ግራስሮት እቲ መሰረት ኣሎ እዩ። ስለዚ ኣሰልጠንቲ እንተዳ ካብዚ ንላዕሊ እንተዳ ክሰርሑ እተዳ ክኢሎም ሙላት ንኡሳን ዞባታት ተሳታፍነት ገይረን ካብዚ ናይ ሎም ዓመት ዝተካየደ ፅምብል ንላዕሊ ወይ ዝተካየደ ንጥፈታት ንላዕሊ ክነካይድ ከም ንኽእል የላቦ ማለት እዩ። ስለዚ እቲ ለቦዋ ናበኒ ናብቶም ኣሰልጠንቲን ሓለፍቲ ንኡሳን ዞባታት እቲ ናይቶም ሓለፍቲ ስፖርት ማለት እዩ ካብዚ ንላዕሊ ክካየድ ስለዝኽእል እቲ ንጥፈት ማለት ካብዚ ንላዕሊ ክከይድ ስለዝኽእል ኩሎም ንኡሳን ዞባታት ዘለዉ እቶም ወከልቲ ስፖርት ተዳ ሰሪሕናሉ ነዚ ተካእቲ ስፖርታውያን ኣለውና ብሉፃት ስፖርታውያን እውን ክነፍሪ ስለ ንኽእል ንዕኦም ይላቦ ማለት እዩ።
1: እዚ ናይ ተካእቲ ኣትለታት ወይ ናይ ግራስሩት ውድድር ንብሎ ናይ ኣትለቲክስ ምስቲ ካልእ ዞባታት ክነናፅሮ ከለና ናይ ብሓቂ ፀጋ ከም ዘለና መጠን ክንምዝምዞ ኢና ንፍትን ከምቲ ድለ ናይ ብሓቂ ግን ንእሳን ዞባታት ይሰርሓሉ ኣለዋዶ ወለዲኸ ናይ ብሓቂ ኣብዚ ኣትለቲክስ ምክንያቱ ዝበዝሕ ወላዲ ኣብ ኩዕሶ እግሪ እንተዘይኮይኑ ኣብ ኣትለቲክስ ብዙሕ ከምቲ ዝድለ ንቕሓት ኣይፀንሖን ሎም ግን ቁሩብ እናጎስጎስና ንኸይዳ ኣለና እናተመሓየሸ ከዓ ዝኸይድ ዘሎ ኮይኑ ስምዓኒ በቲ ኮይኑ በቲ ግን ናይ ብሓቂ ሃገርና ስጋብ ሕጂ ኩዕሶ እግሪ ድያ ናይ ብሓቂ ፀብለልላ ዘላ ብኣትለቲክስ ድያ ብጋለ እንተኢልና ኣትለቲክስ ናይ ብሓቂ ኣብዛ ናይ ትማል ንጎ እንተሪኢና ናይ ዓለም ቅድሚ 10 ዓመት ኣብ ናይ ግራስሩት ዝነበሩ እዮም በዓል ዳዊት ሳዕረ በዓል ሳይሞን ሕጂ ብደረጃ ዓለም ወርቂ መዳልያን ብሩር መዳልያን ከምፁ ክኢሎም ዘለዎ ሕጂ ነዚ ግምት ምእታው ንኡሳን ዞባታት ብፍላይ ናይ ብሓቂ ናይ ኣትለቲክስ ደፊአን ክሰርሓሉ ኣብዚ ናይ ግራስሩት ደፊአን ክሰርሓ ከም ዘለዎን ክላቦ ይደሊ። ወለዲ ናይ ብሓቂ ድሓን ዝኾነ ኣፍልጦ መፅእ ኣሎ ግን ዝያዳ ካብዚ ንላዕሊ ከዓ ወለዲ ኣብ ኣትለቲክስ ደቆም ከሳትፉ ከም ዘለዎም ምክንያቱ እቲ ወፃኢታት ናይ ኣትለቲክስ ከዓ ስማዊ እዩ ከምቲ ናይ ብሽክለታ ናይ ካልእ ኣዝዩ ከቢድ ወፃእ ዘድልዮ ስለ ዘይኮነ ወለዲ እውን ደቆም ኣብ ኣትለቲክስ ወይ ኣብ ጉያ ከሳትፉ ከም ዘለዎም ኢና ንብል። ናይ ዓም ውድድር ክንሪኦ እንተኮይና ናይ ኣትለቲክስ ብፍላይ እቲ ተወዳዳርነት ክትሪኦ ከለካ ድሓን ነይሩ ግን ኣብ ተሳታፍነት ከምቲ ናይ ዓም ኣይኮነን ኣዝዩ ይጎዲሉ ሎም ዓመት ምክንያቱ ሓደ ተፃዋታይ ወይ ሓደ ህፃን ኣብ ኣትለቲክስ ተወዳዲሩ ኣብ ኩዕሶ እግሪ ክሳተፍ የብሉን ኣብ ኩዕሶ እግሪ እንዳሕር ኣሎ ከዓ ኣብ ኣትለቲክስ ክሳተፍ የብሉን ዝብል ሕጊ ስለ ዝወፀ ኣብኡ ብኡ ቁሩብ ተሳታፍነት ሎም ዓመት ካብ ናይ ዓሚ ጉደል ኢሉ ነይሩ ምክንያቱ እቲ ዝበልና ከዓ እዚ መምርሒ እዚ እዩ ከዓ ኣጉዲልዎ ክኸውን ዝኽእል እምበር ካልእ ፀገም ዘለዎ ኮይኑ ስማዓና ብሓፈሻ ግን ምስቲ ናይ ዓም ክናፀር ከሎ ድሓን ዝኾነ ተሳታፍነት እዩ ነይሩ። ጥራሕ ግን እታ ዝበልና ኣብ ሓደ ክኸውን ኣለዎ ዝብል መምርሒ ቁሩብ ኣጉዱል ኣቢልዎ ይነት ተሳታፍነት ኣብ መወዳእታ ክብሎ ዝደሊ ኣትለቲክስ ናይ ብሓቂ ፀጋ ናይ ዓድና ናይ ሃገርና ስለ ዝኾነ ኣብ ኣትለቲክስ ፀቂጥና ክንሰርሕ ኩሉ እቲ ዝምልከቶ ኣካል ኩሎም ቶም ናይ ብሓቂ ኣብኡ ዝምባለ ዘለዎም ከዓ ፅቡቅ ክንሰርሓሎ ከም ዘለና ክንደፍኣሎ ከም ዘለና ምክንያቱ ሃገርና ዝበዝሕ ኣብ ብሽክለታ ናብ ኣትለቲክስ ና ስም ትረክብ ዘለካ ብኡ ከዓ ብፍላይ ኣብ ኣትለቲክስ ብንእሽ ወፃእ ክንገብር ስለ ዝኽእል ከም ተቐዲመ ዝበልኮ ናይ ብሓቂ ክንሰርሓሉ ዝግባአና እዩ። ወለዲ ኣብዚ ፀቂጦም ክሰርሑ ምሕዳራት ከዓ ነዚ ፀቂጠን ክሰርሓ ከም ዘለዎን እየ ዝላቦ።
2: እዚ ውድድር እዚ ዓመታዊ ብጨንፈር ስፖርት ዞባ ማእከል ተዳልዩ ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ብክረምታዊ ውድድር ብ3 ክሊ ዕድመ ትሕቲ 13 ትሕቲ 15 ትሕቲ 17 ብኩሉ ዓይነት ብክልቲኡ ፆታ ኩዕሶ እግሪ፣ ኣትለቲክስ፣ ቅድድም ብሽክለታ፣ ኩዕሶ ሰኪዕ፣ ኩዕሶ መርበብ ከምኡውን ቼዝ ኢና ሎም ዓመት ኣካይድና። እቲ ዝነበረ ውድድር ብኣምላኣ ፅቡቅ ነይሩ ክብሎ ክእል ሓደ ሓደ ጉለታት ክርከቦ ከኣል እዩ። ገለገለ ንኡሳን ዞባታት ከይተዳለዋ ስለ ዝፀንሓ ኣብ ገለገለ ውድድራት ደይተሳተፋ ነይረን ግን ከም ሓፈሻ ክሪኦ ከለኹ 80% እቲ መደብ ዕውት ነይሩ ክብሎ ክእል እየ ሓደ ሓደ

0: ንኡሳን ዞባታት ደይመሳተፍ እየን ምናልባት ፅባሕ ኣብ ንገብረ ገምጋም እቲ ምክንያተን ክፈልጦ ንኽእል ኢና ግን እዚ ውድድር እዚ ዓመት ሙሉእ ክስራሓሉ ዝፀንሐ ቀዳምን ሰንበትን ኣብ ፍቁር ሜዳ ህፃናት ግራስሩት ናይ 16 ንኡሳን ዞባታት ዝሰርሕኦ ስራሕ ስለ ዝኾነ ኣብ ባይታ ስለዘይተሰርሐ እየ ኣብ ውድድር ደይቀረባ ዝብል ገምገም ዘለና ሕና ግን እዚ እናትና ምክትታል ስለዝጎደሎ እዩ ንሕና ብግቡእ እንተንከታተሎ ነርና እዚ ህፃናት ግራስሩ እዚኣቶም እቶም ዘይተሳተፉ ክሳተፉ ክክእሉ ምኻም ተኽእለ ነይሩ ክልኽእል እቲ ውድድር ኩሉ ግዜ ዓመታዊ ዝካየድ ኣብዚ ዓመት ዝፍሉዩ ተኣታትዩ ኢልና እንታሽሙ ንገብሮ መጀመርያ እቲ ኣተዓዳድላ ሽልማት ንባዕሉ እቲ ውድድር እቲ ጨንፈር ስፖርት ቅድሚ ሕጂ በዕሉ እዩ ዘካይዶ ነይሩ ሕጂ ግን ሙሉእ ሓላፍነት ንነብሰካ ፌደሬሽን ይሂብዋ ታ ፌደሬሽን ባጀታ ተቕርብ ነዛ ክርምታ ውድድር ትኸውን እቲ ቅድሚ ሕጂ ዘካይዶ ነበረ ኮሚሽ ስፖርት ሕጂ መዋል እምበር ባዕሉ ኣካየድ ይኮነን ሕጂ ነዚ ስራሕ እዚ ዕውት ዝገበሮ መጀመርያ ተን ዘበባይል ፌደሬሽናት ንሳተን ነዚ ነገር ዝዕውት ከም ዕውት ስራሕ ገይረን ሰሪሐ ኖ እቲ ዝተዋሃበን ባጀት ድማ ኣብ መዓልኡ ውዒለንኦ ናቱ መርኣያ ድማ እቲ ዝነበረ ቅድሚ ሕጂ ብዙሕ ክስታት ጥርዓና ተቐርቦ ነይሩ እዩ ኣብዚ ዓመት እዚ ግን ኣድማዒ ወይ ንኩነታት ክቅይር ዝኽእል ክስሲ ኣይነበረን ክስተ ተባሂሉ ክልተ ካብ ከባቢ ሚኢትን ገለን ውድድራሲ ክልተ ፀወታ ጥራይ ክስ ነይርዎን ክንብል ንኽእል እዚ ሕጂ እቲ ፅቡቕ ስራሕ በተን ፌደሬሽናት ዝተሰርሐ እቲ ላዕለወይቲ ኮሚቴ ናይቲ ውድድር ተካይድ ድማ ኢዳ ከየእተወት ሙሉእ ሓላፍነት ንዕን ስለዝሃበተን በዚ ዕውት ነይሩ ክብሎ ክእል እየ እቲ ፍሉይነቱ ከዓ እዚ እዩ ኣብካ ናይ ቅድሚ ሕጂ ሲ ሽልማት ሲቲ ዋንጫ ንስ እዩ ንሕና ሕጂ እዛ መጀመርያ ሎም ዓመት ንገብራ ዘለና መበገሲት ነቲ ናይ ቅድሚ 10 ዓመት ዝነበረ ኣገባብ ንዑን ምምላስ እዩ ኣብዚ መፅሉ ዓመት ድማ ነዞም ተሪፈን ዘለዋ ሓሙሽተ ፌደሬሽናት ኣዋሲኢና ሳትፎና ክንቅፅል ኢና ልዕሊ ማንም ግን ኣብዚ ውድድር እዚ ካብ ዝበዝሐ ናይ ደቂ ኣንስትዮ ፀገም ከም ዘለና ኣብቲ ገምጋምና ገሊፅና ነርና ኢና ሕጂ እውን እዚ ውድድር እዚ እዚ ናይ ህዝቢ ስለ ዝኾነ ከምኡ ሰረት ስለ ዘለዎ እዚ ግራስሮት ወለዲ ኣብ ልዲ ህፃናት ደቀም ደቂ ኣንስትዮ ተሳትፎ ክገብራ ከም ዘለዎን ከተባብዑ ይምሕፀን
1: ኣብ ንኡስ ዞባ ባረንቱ ብምክንያት ቅነ ዝኽሪ ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ስፖርታዊ ንጥፈታት ተኻይዱ ኣብ ንኡስ ዞባ ባረንቱ ብምክንያት ቅነ ዝኽሪ ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ኣብ 4 ፌደሬሽናት ስፖርታዊ ውርድራት ተኻይዱ ኣብቲ ዝተኻየደ ውርድራት ኣብ ኩዕሶ እግሪ ሳልሰይቲ ጋንታ ሮራ ካልእቲ ጋንታ ዓራርብ ቀዳመይቲ ጋንታ ዓረቤሎ ብምዃን ተዓዊተን ኣብ ኣትለቲክስ ኣብ 1500 ሜትሮ ሳልሳይ በረኸት ኣማኑኤል ካብ ጋንታ ሮራ ካልኣይ ጋንታ ሉካ ሙሐመድ ካብ ጋንታ ደንደን ቀዳማ ዮሴፍ ሓሰን ካብ ጋንታ ደንደን ኣብ 3000 ሜትሮ ሳልሳይ ሉካ ሙሐመድ ካብ ደንደን ካልኣይ በረኸት ኣማኑኤል ካብ ሮራ ቀዳማይ ኣቤል ኮሺ ካብ ሆሚ ብምዃን ተዓዊቶም ኣብ ኩዕሶ መርበብ ጋንታ ኣብ ዝተኻየደ ውርድር ሳልሰይቲ ጋንታ ሳትረብ ካልእቲ ጋንታ ዜሮ ቀዳመይቲ ጋንታ ሓወልዕ ብምዃን ተዓዊተን ኣብያታዊ ስፖርት ካልእቲ ጋንታ ባዶ 6 ቀዳመይቲ ድማ ጋንታ ባዶ 4 ብምዃን ውርድራተን ዛዚመን ስፖርታዊ ቅነ እዚ ምዕራብ ብውርድራት ኩዕሶ እግርን ኩዕሶ መርበብን ናይ ክልትዩ ፆታ ቀፂሉ ተኸይዱ
2: ስፖርታዊ ቅነ እዚ ምዕራብ ብውድዳት ኩዕሶ እግርን ኩዕሶ መርበብን ብናይ ክልትዩ ፆታ ቀፂሉ ቅን እዩ በዚ መሰረታ ኩዕሶ እግሪ ደቂ ኣንስትዮ ዝተረኽበ ውፅኢት ደርማስ ምዛራ ኣብ ኩዕሶ እግሪ ደቂ ኣንስትዮ ኣብ ዝነበረ ግጥም ደርማስ ኣብ ልዕሊ መጋጥምታ ዛራ 4 ብባዶ ዝኾነ ውፅኢት ክትዕወትን ከላ ኣጥቃዒት ጋንታ ደርማስ ሊድያ መንግስቲ ኣብ ቅድሚ ዕረፍታ መበል 14 ደ 1ሸቶ ከተመዝግብን ከላ ድሕሪ ዕረፍታ ኣብ ዝቐፅለ ፀወታ መበል 36-58 ከምኡ ድማ 61 ደቂቕ ዛ ተፃዋቲት 3 ሸቶታት ብምዝጋባ ብድምር ውፅኢት ሱፐር ሃትሪክ ክሰርሕ ክኢልያ ቀፂለን ሜዳ ዝወረዳ ጋንታታት ሲሞትን ገሊ ዓሎም ኮይነን ቅድሚ ዕረፍቲ ዘን ጋንታታት ሸቶ ዘይተረኣዩ ፀወታ ክካይዳ ከሎ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ጋንታ ሲሞቲ ሓይላ ቀሪባ መበል 48 ዶ ካብ ኣጥቃዒቲ ፌቨን ፀጋይ ንጋንታ መሪሕነት ዘተሓዘታ ሸቶ ብምርካባ ከምኡ ውን ኣብ መበል 6 ደቂ ካብ ኣከፋፋሊት ጥዕምቲ ዮሃንስ ካልእ ሸቶ ብምርካብ ሲሞቲ ኣብ ልዕሊ መጋጥምታ 2 ብባዶ ተዓዊታ ኣብ ውድዳት ኩዕሶ እግሪ ናይ ደቂ ተባዕትዮ ፈለማን ሜዳ ዝወረዳ ጋንታታት ዱታን ክኸብን እየ ነይረን ዱታ መበል 36 ደቕ በጥቃዓ ሶሄብ ዑስማን ኣብ መበል 45 ደቕ ድማ ካብ ናይ ክንፊ ኣጥቃዒ ያፌት ኣምባሳጀር ብዝረኸብተን 2 ሸቶታት 2 ባዶ መሪሓ ድሕሪ ዕረፍቶ ኣብ ዝቐፀለ ፀወታ ዱታ መበል 62 ደቕ ካብ ቶማስ ኣብ ተገርግሽ ሓንቲ ሸቶ ብምድጋም ንመሪሕነታ ናብ 3 ባዶ ዓረገ ጋንታ ኮኸብ ፀወታ ንክዛዘም ሒደ ደቓይቕ ምስ ተረፎ ካብ ኣጥቃዓ ኣማን መንግስታ ብሸቶ ብምዝጋብ እቲ ፀወታ بعودتها سلسل

0: ዝተዋሓደ ተዛዚሞም ብዘካዚ ገርሰትን ዋልታ ናብ ዘካይዶ ህልኽ ዝመልኦ ፆታ ዋልታ መበል 49 መገዲ ኣባላት ሸሪፍ መሓመድ ስዕድ ብዝተመዝገበታ እንኮሸቶ ሓደ ባዶ ተመሪሓ ፆታ ብምዱ ተፃዋታይ ገርሰት ኣብ ክልል ዳቱ በደል ብምፍፃሙ ዋልታ ፍፁም ቅልዓ ረኺባ ካልድ ዓብዱ ነታ ዝተረኸበት ዕድል ናብ ሸቶ ብምልዋጥ ፆታ ሓደ ብሓደ ንክዛዞም ገበረ ኣብ ውድዳቱ ኩዕሶ ምርበብ ደቂ ኣንስትዮ ዓዲ ሽሩም ንኣውላ 2-1 ክስዕራን ከላ ላልምባ ንባርካ ኣብ ናይ ደቂ ተባዕትዮ ድማ ካታይ ንሃዋሻይቲ 3-1 ቀፂዓ
1: ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ናይ ቀዳማይ ዙርያ ውርድራቱ ኣምዝዛም በፂሑ
2: ኣቐድም ኣቢሉ ውርድራት ቸዛዚሙ ኩዕሶ መርበብ ክልትዩ ፆታን ኩዕሶ እግሪ ደቂ ኣንስትዮን ድማ ናይ ቀዳማይ ዙርያ ኣምዝዛም በፂሑ ዝርከብን ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ዝተካየደ ውርድራት ዝተረኸበ ውፅኢት ይስዕብ ኣብ ኩዕሶ እግሪ ደቂ ኣንስትዮ ብወኒ ናይ ደገፍታን ተፀወታን እትልለ ዒታሮ ምሳቡር ሻርሸይትን ናይ መዛዘሚትን ፀወታ ካይዳ ኣብቲ ግጥም ብሳቡር ተዓብሊላ እኳ እንተወዓለት ዝለመረቶ ማዕረ ምውፃእ ግን ኣይተጋረፋን ነጥቢ ዓቂባ ድማ 10 ዋልታን ሓሊበተን ተኸቲላ ናብ ዝቕፅል ግጥም ሰጊራ ምስ ብሉ ፀወታ ደጋጊማ ሸቶ ንምርካ ብመንገዲ ኣጥቃዒት ሩታ ሙሴን ካልኦትን ኣብ ምጥቃዕ ተፀሚዳ ዝወዓለት ሳቡር ድማ ክሰልጣ ይከኣለን ምስ ሂምቦል ተካይዶ ወሳኒ ፀወታ ከተማዕዱ ተገዲዳ ኣቐዲመን ዓራቅ ምስታ ብብዝሒ ሸቶ ዝተመዝገባ ኣብ ባሓንያ ተረኺባ ዓራቅ ኣብ መበል 20 ደቂቃ ካብ ጀዋሂር ስዒድ ብዝረኸበታ ሸቶ ተሓጊዛ ሓደ ባሮ ተዓዊታ ዓራቅ ብምዕዋታ ነጥባ ኳክብ እንተበለት ናብ ዝኽፅል ግጥም ክትሰግርን ክትእለን ንምፍላጥ ድማ ነቲ ሎምሶኒ ኣብ ሰዓታ ድሕሪ ቀትሪ ዝካየድ ፀወታ ከተማዓዱ ክትግደድ እያ ብዓርቢ ካብ ዝተኻየዱ ውርድራት ኩዕሶ መርበብ ደቂ ተባዕትዮ ሻድሻይን ናይ መዛዝምን ፀወተን ዘካየዳ ኣብ ባሓኒ ሕጂ እውን ቀኒዕዋ ነታ ኣብ ምክፍፋል ትሕት ዝበለ ብቕዓ ዘርኣየት ሓሊበት 3-1 ብምስዓር ንውርድራት ቀዳማይ ዙርያ ከይተሳዕረት ፈፂማቶም ኣብ መንጎ ሳቡርን ዓራግን ዝነበረ ፀወታ እውን ዓራግ ብተመሳሳሊ ውፅኢት 3-1 ተዓዊታ ኣብ ደቂ ኣንስትዮ ሓሊበት ንዋልታ ብፎርፋይት ክትስዕራን ከላ ከምኡ እውን ኣብ ባሕኒ ኣብ ልዕሊ ሂምቦል 2 ተዓዊታ ፅባሕ ሰሉስ ኣብ ሰዓታት ቅድሚ ቀትሪ ዝካየድ ፀወታ ድማ እተን ከይተሳዕራ ኣብ ምግስጋዝ ዝርከባ ጋንታታት ሳቡርን ኣብ ባሓንን ዘካይዶ ፀወታ መን ከይተሳዕረት ንውርድር ቀዳማይ ዙርያ ትዛዝሞ ዝፍለጥ ክኸውን እዩ
0: ስፖርታዊ ውድድራት እዚ ህዝባዊ ሰራዊት ኤርትራ ዝሓለፈ 26 መስከረም ብውግዒ ተኸፊቱ ኣብቲ ናእስታት ሓደ ወርሒ ዝቕፅል ስፖርታዊ ቅነ ክልቲ ፆታታት ብምጥርናፍ ብውድዳት ኩዕሶ እግሪ ኩዕሶ መርበብ ኩዕሶ ሰክዔት ኣትለቲክስ ጨመተ ተኽስን ማለት ብ7 ጋንታታት ብምስላፍ እዩ ዝካየድ ዘሎ ኣብቲ ናይ መኽፈቲ ውድድራት ሓለቓ ስታፍ እዚ ህዝባዊ ሰራዊት ኤርትራ ብሪጋደር ጀነራል ሚካኤል ሃንስ ኣዘዝቲ ሰራዊትን ተሳተፍቲ መንስያትን ተረኺቦም ነይሮም ኣብ ቦንበሪ ኮሚቴ ክፍልታት ባህልን ስፖርትን እዚ ህዝባዊ ሰራዊት ቴድሮስ ኣፅብሃ ኣብ መኽፈቲ ናይቲ ውድድር ኣብ ዘስምዖ ቃል ብመሰረት ወፂኡ ዘሎ ውጥን ቅነ ስፖርት ጥዕናውን ኣካላዊ ብቕዓት ሰራዊት ምሕያልን ሓድነት ዕላማን ኣሃዱታት ምጥንኻርን ምዃኑ ኣብሪሁ ከምኡ እውን በዚ ቐነቢሉ ኣብ ወርሒ ታሕሳስ 2026 ክካየድ ትፅቢት ዝግበረሉ ስፖርታዊ ውድዳት እዚ ህዝባዊ ሰራዊት ኤርትራ ንክፍልታት ወኪላ ተሳተፍ ጋንታ ሆሚብ ንምቓም ምዃኑ መንእስያት ልዑል ተገዳስነትን ሓያል ፃዕርን ዲስፕሊንን ከንፀባርቑ ኣዘኻኺሩ ኣብቲ ዕለቲ ናይ መኽፈቲ ፀወታ ንምክያድ ናብ ሜዳ ዝወረዳ ጋንታታት ኣዘልን ሽሽታን ኮይነን ብሪጋደር ጀነራል ሚካኤል ሃንስን ካልኦት ኣዘዝትን ድማ ምዘን ጋንታታት ተላልዮም ቅድሚ ድሕሪ ዕረፍቲ ኣዘል 4 ሸቶታት ከተመዝግብ ከላ ድሕሪ ዕረፍቲ 6 መእተዊት ገዛ ትኾና እንኮ ሸቶ መዝጊባ ፀወታ ድማ ብዓወት ኣዘል 4-1 ተዛዚሞም ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተማኪሉ ካብ ዕለት 21 መስከረም 2026 ጀሚሩ ኣብ ቀዳማይ ዲቪዥን ናይ ዝተመደባ 6 ዞባታት ማለት ፀሮና ማይ ምነ ማይ ዓይኒ እምኒ ሓይሊ ሰገኒትን ዓዱ ኻላን ዝተሰርዐ ሻምፒዮን ቀዳማይ ዲቪዥን ኩዕሶ እግሪ ዞባ ደቡብ ብቕዳም 26 መስከረም ኣብ ስታድዮ መንደፈራ ብውዕውዕ መንፈስ ተዛዚሞም ኣብቲ ብርኪ ዝበሉ ዕዱማት ኣጋይሽን ኣፍቀርቲ ኩዕሶ እግርን ዝተረኽብሉ መዛዘሚ ግጥማት ሰገነይቲ ምስ እምኒ ሓይሊ ኣብ ዘካየቶ ፆታ ካብ ዓብዱራሕማን መሓመድ ዓሊ ሜሮን ብርሃንን ሳሙኤል ብርሃንን ብዝረኸብተን 3 ሸቶታት ሓጊዛ ነታ ንሓላዊ ልዳታ ብቐይሕ ካርድ ዝኸሰረት ካብ ሳሙኤል ኣሕፈሮም እንኮ ሸቶ ዝረኸበት እምኒ ሓይሊ 3-1 ክትረታዓን ከላ ናይ ሰገነይቲ ሚካኤል ብርሃን ድማ ብሉፅ ተፃዋታይ ተሰይሙ እዩ ቀፂለን ፀሮናን ዓዱኻላ ንገጢመን ዓዱኻላ ካብ ኬብሮን ምስግና 2 ካብ ስዒድ መንሱር ሓንቲ ብዝረኸብተን ሸቶታት ነታ ካብ ሴም ኣማኑኤል 2 ሸቶታት ዝረኸበ ፀሮና 3-2 ስዒራ ኬብሮን ምስግና ናይ ዓዱኻላ ብሉፅ ተፃዋታይ ተባሂሉ ንሽልማት በቂዑ ኣብ መወዳእታ ዝገጠማ ማይ ዓይንን ማይ ምነን እየን ነይረን ማይ ምነ ሓላው ልዳታ ምብል ሳሳደ ወላ እኳ ብቐይሕ ካርድ እንተኸሰረት ብኣከፋፋልታ ጋንታ ፍፁም ሽዋየ ኣብ ስታት 35 ሜትሮ ዝረኸባ ነፃ ቅላዕ ብዝግባእ ቀልዑ ዘመ

0: ግባ ብልስቲ ሸቶ ተሓጊዛ ኣብ ልዕሊ ማይ ዓይኒ ሓደ ባዶ ክትዕወትን ከላ ነታ ብልስቲ ሸቶ ዘምዝገበ ፍጹም ሽዋየ ናይ ማይ ምኑ ድማ ብሉፅ ናይቲ ፆታ ተፃዋታይ ተባሂሉ ተሸሊሞ ኣብቲ ኣጋጣሚ ፕረዚደንት ፌደሬሽን ኩዕሶ እግሪ ዞባ ደቦ መምህር ዮናስ ካሕሳይ ኣብ ዘቕረቦ ሓፂር ቃል ንኩሎም ነቲ ውድድር ዕወት ዝገበሩ ናይ ስፖርት ኣካላት ድሕር ምስጋን ኣብቲ ክካየድ ዝቐነየ ውድዳ ዝተሳትፉ ተፃወቲ ዕድሚኦም ብቕዓቶምን ተመጣጣኒ ምንባሩ ድሕር ምጥቃስ እቲ ፀወታ መዓልታዊ ብምባሩ ኣብ ተፃወቲ ርኡይ ድኻማት ከም ዝተረኣየ ድሕር ምጥቃስ ሻምፒዮን ዝኾነት ንኡ ዞባ ማይ ዓይኒ ንኡ ዞባ ዓረዛ ተኪያ ናብ ዞባ ውሊግ ከምዝተፀንበረት ገሊጹ ብሓፈሹ 26 ብጫ 5 ቀያሕቲ ካርድታት ዝተመዘዘሉ 30 ግጥማት ማይ ዓይኒ ብ10 ነጥቢ 3 ፀልታ ሸቶ ጎብለል ብምዃን ዓባይ ዋንጫ 15,000 ናፋን ወርቂ መዳልያን ክሽለን ከላ ካልእቲ ማይ ምነ ብ10 ነጥቢ 1 ፀልታ ሸቶን ተሸላሚት 12,000 ናፋን ብሩ መዳልያ ሳልሰይቲ ሰገነይቲ ድማ ብ7 ነጥብን ሓንቲ ፀልታ ሸቶን ብምዃን ተሸላሚት 10,000 ናፋን ናሓስ መዳልያን ኮይና ፀሮና ናይ ጠባይ ዋንጫ ዓቲራ ብ6 ሸቶታት ብሉፅ ኣመዝጋቢ ሸቶ ዝኾነ ናይ ዓዲ ኋላ ኬብሮን ምስግና ወርቃዊት ኩዕሶ ብሉፅ ሓላዊ ልዳት ናይ ሰገነይቲ ኣብርሃም ኣብተ ሚካኤል ድማ ወርቃዊት ጓንቲ ብሉፅ ኣሰልጣኒ ናይ ማይ ዓይኒ ሳሙኤል ኣረጋይ ወርቃዊ ኩዕሶ ክሽሎም ከለዉ ናይ ሕልሚ ጋንታ ንዘቕሙ 11 ተፃወቲ ነቲ ውድድር ክመርሑ ዝቐንዩ 12 ፈደራልያኑ 3 ኮሚሽነራትን መዳልያ ተዓዲሎም ዕውታት ድማ ካብ ዝተፈላለዩ ዕዱማት ኣጋይሽ ሽልማቶም ተቐቢሎም ሃገራዊ ፌደሬሽን ባድሚንቶን ኤርትራ ካብ 22 መስከረማት ሒዙ ክህቦ ፀንሐ ናይ ኣሰልጠን ስልጠና ዝሓለፈ 26 መስከረም ዛዚሙ ብመሰረት ካብ ህዝባዊ ርክባት ናይቲ ሃገራዊ ፌደሬሽን ዝመፀና ሓበሬታ እቲ ስልጠና ካብ 5 ዞባታት ዞባ ሳዋ ሚኒስትሪ ምክልኻልን ጥዕናን ንዝተዋፁ 6 ደቂ ኣንስትዮ ዝርከቦም 21 ሰልጠንቲ ከም ዝተሳተፉ የመልክት እቲ ስልጠና ብዓለም ለኻዊ ፌደሬሽን ባድሚንቶን ማለት ቢwፍ ናይ ቀዳማይ ካልኣይን ደረጃ ብዘለዎም ኤርትራውያን ኣሰልጠንቲ ዝተዋህበ ኮይኑ ሰልጠንቲ ቴክኒካዊ ክእለት ታክቲካዊ ርዲት ኣካላዊ ምድላውን ኣገባብ ስልጠናን ካልን ኣብ ዝብል ኣርእስታት ክልስ ሓሳባውን ግብራውን ስልጠና ቀሲሞም ብዘይካዚ እቲ ሃገራዊ ፌደሬሽን ካብ ሎሚ ሶን 28 መስከረም ዝጀመረ ካልእ ዓይነት ስልጠና ወዲቡ ኣብ ምስልሳል ከም ዝርከብ ህዝባዊ ርክባቲ ሃገራዊ ፌደሬሽን ኣብ ዝለኣኾ ዜና ኣፍሊጡ
1: ግጥማት ኔሽንስ ሊግ ሃገራውያን ጋንታታት ኤሮጳ ኣብ ዝሓለፉ መዓልትታት ብዝተፈላለዩ ግጥማት ቀፂሎም ተኻይዶም
0: ግጥማት ኔሽንስ ሊግ ኤሮጳ ዝሓለፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዛዕበየ ፀወታ ናይ ቀዳም ሰንበት ሃገራውያን ጋንታታት እንግሊዝን ስጳኛን ዘካየዱ ፀወታ እዩ ነይሩ እዚ ፀወታ ብኩሉ ምዳዩ ቃልቦ ዝረኸበ ክኸውን ኣብ ናይ ቅድሚ ዕረፍቲ ፀወታ ስጳኛ ኣብ ካልይቲ ዶ ናይቲ ግጥም መገዲ ላሚን ያማል ብዝረኸበታ ሸቶ መሪሕነት ሒዛ እዛ ሸቶ እንግሊዛዊ ተኸላኻሊ ማርክ ጎይ ብዝፈፀማ ጥፋት ዝተረኸበት ብምባራ መራርያ ነይራ ኣብ መበል 36 ደቕ ካብ ጎርዶን ብዝረኸበታ ሸቶ ክትመዓራርን ከላ እንግሊዝ ኣብ መበል 40 ደቕ እውን ካብ ሃሪኬን ዝለኣኻ ኩዕሶ እግሪ ኮክሬላ ተላጊዓ ሸቶ ኮይና ክትምዝገብን ከላ ንዕረፍቲ ድማ እንግሊዝ 2-1 መሪሓ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ተፃወታ ግሬት ጋንታ እንግሊዝ ብዝፈፀሞም ጌጋታት ክቕፅዑ እዮም ተራዮም ኣብ መበል 60 ደቂቕ እንግሊዛዊ ኦሊቭ ዘጥፋኣ ኩዕሶ መገዲ ኣሌክስ ባይና ክትቅፅዓን ከላ ኣብ መበል 74 ድማ ካብ ሚካኤል ኦረዛባል ሳልሰይ ሸቶ ብምርካብ ስጳኛ 3-2 ተዓዊታ ኣብ ኤሮጳዊ ውድዳት ብተመዝግቦም ዘላ ትሑት ውፅኢት ኣርእስቲ ሰሪሓ ዘላ ኢጣልያ ብሜዳ ንመዘና ቤልጅም ብምእንጋድ ዘካየቶ ፀወታ ተሳዒራ ኣብ ናይ ቅድሚ ዕርፍቲ ፀወታ ኢጣልያ ውፅኢታዊ ብዘይኮነ ፈተነ ናብ ልዳት መጋጥምታ እኳ ተፀጊዓ ተነበረት ቤልጅም ኣብ መበል 20 ደቂ ካብ ጎትስ ብዝረኸበታ ሸቶ ቀዲማ ብምራሕ እያ ንዕርፍቲ ወፅያ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ቤልጅም ኣብ መበል 69 ደቂ ካብ ሉክ ባካዮ ካልእቲ ሸቶ ብምርካባ ነቲ ፀወታ 2-1 ተዓዊታትሉ ወፅያ ትማል ሰንበት ምሸት ካብዚ ተኻየደ ናቐልቦ ሰሓበን ፀወታ ድማ ፖርቱጋልን ኖርዌይን ዘካየዶ ፀወታ እዩ እዚ ኣብ ከተማ ኦስሎ ዝተኻየደ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፖርቱጋል ኣብ መበል 17 ደቂ ካብ ጃኦ ፌሊክስ ብዝረኸታ ሸቶ መሪሓ ከተዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኖርዌይ ኣብ መበል 51 ደቂ ካብ ኤርሊን ሃላንድ ማዕረስ ገብረታ ሸቶ ብምርካብ ድሕሪ 3 ደቂ ናይዛ ሸቶ እውን ሓላዊ ልዳት ኖርዌይ ብዝፈፀማ ጥፋእቲ ፖርቱጋላዊ ጎንዛሎ ራሞስ ክቐፅዖ ተራእዩ ፖርቱጋል ድማ 2-1 ተዓዊታ ኣብዛ ፀወታ ፖርቱጋል ክኸብ ኣጥቃዕያ ክርስትያኖ ሮናልዶ ናብ ሜዳ ኣይለኣኸቶን ኣብ ካልእ ፀወታታት ዝተረኽበ ውፅኢት ምስ ምልከት ስዊዘርላንድ ንሰሜን ማቄዶንያ 3 ባዶ ግሪክ ንጀርመን 1 ባዶ ፊንላንድ ንሳን ማሪኖ 7 ባዶ ኣልባንያ ንቤላሩስ 2 ብባዶ ስሎቬንያ ምስኮትላንድ ባዶ ባዶ ስሎቫኪያ ንሞልዶቫ 2 ባዶ ላክሰምበርግ ንቡልጋርያ 2-1 ክስዕርን ከለዋ ኣይስላንድን ኢስቶንያን 1-1 ዝኾኑ ውፅኢት ተፈላለየን ብዘካዚ ኣፍሪቃውያን ሃገራት ዘካየዶ ናይ ዋንጫ ኣፍሪቃ 2027 ናይ መጻሪ ፀወታታት ዝተረኽበ ውፅኢት ምስ ንምልከት ሞዛምቢክ ምስ ሴኔጋ

0: ኣል ሓደ ብሓደ ሱዳን ንኢትዮጵያ ሓደ ባዶ፣ ጊኒቢሳው ንታንዛኒያ ክልተ ባዶ፣ ኒጀር ንሌሴቶ ክልተ ብሓደ፣ ማላዊ ንደቡብ ሱዳን ክልተ ብሓደ፣ ጋምቢያ ንሶማል ክልተ ብሓደ፣ ቶጎ ንብሩንዲ ሓደ ባዶ፣ ሩዋንዳ ንላይቤሪያ ሰለስተ ብሓደ፣ ናይጀርያ ንማዳጋስካር ክልተ ብሓደ፣ ሞሮኮ ንጋቦን ክልተ ባዶ፣ ግብፂ ምስ ኣንጎላ ባዶ ባዶ፣ ቡርኪና ፋሶን ቤኒን ሓደ ብሓደ፣ ኣልጀርያ ንዛምቢያ ሰለስተ ብሓደ፣ ከምኡ ድማ ማሊ ንካቦ ቫርደ ሰለስተ ብሓደ ዝኾነ ውፅኢት ተዓዊተና ኣለና ኣለዋ።
1: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

0: ፍኑና ብምክትሳል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎም ሶኒ 28 መስከረም 99 ምሸት ዝተዳለወ ሃገራውን ኣሃገራውን ዜናታት ዘቕረበልኩም ስቴፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፈልም። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዖም። ኣብ ተሰነይ ኣብ ተግባረ መደብ ንውስ ርቡዕ ቃፅዖ ሕርሻ ዘተኮረ ስልጠና ንሓረስቶት ተዋሂቦም። ኣብ ንኡስ ዞባ ፎሮ ብርሰት ኣግራብ ንምክልኻል ኮም ማእከል ዝገበረ ንጥፈታት ይሰላሰል ኣሎም። ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን። ፕሬዚደንት ሜክሲኮ ኣብ ውሽጣዊ ጉዳያት ሃገራት ዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊጻ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተኑ ሽበራውያን ስርሒት ከም ዘካየደ ኣፍሊጦም። ዝርዝር ዜና። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ሎሚ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዕሎም። ብዛዕባ እዚ ዝተዳለወ ዜናዊ ፀብጻብ ኣሎ ኣርሴማ ኣስመሮም ከተቕርቦ እያ።
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ንፕረዚደንት ኢሳያስ ኣፈወርቂ ወኪሉ ሎሚ ኣብ ዝተኻየደ መጋባእያ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዖም። ኣብዚ ክቡር መድረኽ ዓመት መፀእ እቶም ቀንዲ ኣብ ሓንጎል ዝመፁ ሕቶታት እቶም ቀንድን ኣገደስትን ክኾኑ ከም ዝግባእ ብምጥቃስ ኣብዝሓለፈ ኣኼባታት ኣብ ታሪካዊ ድሕረ ባይታን ዕላማታትን ምምስራት ውድብ ሕቡራት ሃገራት እቶም ህቡባት ባህጊ ሰብኣውነት ዝኾኑ ሰላም ዕቤትን ብልፅግናን ብቐንዱ ድማ ነዞም ባህግታት ኣብ ዘለዓዓለ ቁጠባዊ ዘይፍትሓውነት ከምኡ ውን ቅርፃዊ መዋቕር ናይቲ ውድብ ዘተኮረ መደረታት ከም ዝነበረ ዝጠቐሰ ሚኒስተር ዑስማን ኣብዚ እዋን እዚ እውን እንትኾነ እቲ ቐንዲ ብድሆ ሰብኣውነት ኮይኑ ዘሎ ቁጠባዊ ዘይፍትሓውነት ከም ዝኾነ ብሰፊሑ ገሊጹ። ህልው ዘይፍትሓውነት ካብ ምሕራም መሰላትን ኣኽኣሊ ሃዋህው ዘይምህላውን ዝነቅል ምዃኑ ብምንጻር ኣብዚ መዳይ እዚ እቲ ቐንዲ ተልእኾ ቃልሲ ወዲ ሰብ ብፍትሓዊ መልክዕ ጸጋታቱን ውፅኢት ስርሑን ወኒኑ ናብ ልምዓትን ብልፅግናን ክምርሽ፣ ብልፅግናን ቁጠባዊ ዕቤትን ምእንቲ ክረጋገጽ፣ ሰላምን ርግኣትን ክዕቀብ፣ ርትዓውነትን ፍትሕን ቅድመ ኩነትን ሰላምን ርግኣትን ስለ ዝኾነ ንምስማሩ ክስራሕ፣ ሓባራዊ ምክብባር ምምልላእን ውህደትን ክድንፍዕ፣ እዚ መሰረታዊ ሰብኣዊ ባህግታት ንኽሰምር ድማ ሕጋዊ ፈጻሚ መዋቕርን ንዕኡ ዝምእምኣልያን ክህሉ ኣገዳሲ ከም ዝኾነ ኣስሚሩሎም። ሚኒስተር ዑስማን ወሲኹ ድሕሪ መበል 80 ኣኼባ ሓፈሻዊ ባይቶ ዝተኸስቱ ፍጻመታት እኹል ትምህርቲ ዝቕሰሞም ኣገደስቲ እኳ እንትኾኑ ንኣንፈት ኣተኩሮ ኣህዛብ ዓለም ካብቲ ቐንዲ ተልእኾን ቃልስን ዝጥምዝዙ ከም ዘይኮኑ ብምጥቃስ ኩናት ኢራን ደው ክብል፣ ኩናት ዩክሬን ምስ ኩሉ ጫሌዳታቱ መግትእ ክግበረሉ፣ ክሊማዊ ነውጢ ዘላቐ ፍታሕ ክናደየሉ፣ ንዝሰፍሐ ጎደቦና ኣብ ቅልውላው ንምሽማም ኣብ ተፋሰስ ኒል፣ ቀርኒ ኣፍሪቃ፣ ቀይሕ ባሕሪ፣

0: ወሽመጥ ዓደንን ወሽመጥ ዓረብን ዝረአ ዘሎ ውግእን ግጭትን ደው ክብል ከምኡ ውን ብስም ሰብኣዊ ደገፍ ዝግበር ምትእትታዋት ክግታእ እቶም ኣተኩሮ ዘድልዮም ቀንዲ ጉዳያት ከም ዝኾኑ ኣገንዚቡ።
1: ነመስግነክ ኣርሴማ። ናብ ካልእ ዜና ምስ ንሰግር ቤት ፅሕፈት ሕርሻ ኣብ ንኡዞባ ተሰነይ እቶታውነት ሕርሻ ብዓይነትን መጠንን ክንምባል ኣብ ትግማረ ብደብ ርእስ ርቡዕ ቃፀው ሕርሻ ዘተኮረ ስልጠና ብ24 መስከረም ንሓረስቶት ወዲቦም። እቲ ስልጠና ኣብ ትሕቲ ሕርሻዊ ልምዓት ተሰነይ ዓሊ ግድር ብኣብነታውያን ሓረስቶት ብመደብ ንኡስ ርቡዕ ቃፀው ሕርሻ ንዝለምዕ ዘሎ ሕርሻ ምርኩስ ብምግባር ብግብርን ክልስ ሓሳብን እዩ ተዋሂቦም። ክኢላ ልምዓት ብቕሊ ኣቶ ዓንደ ማርያም ኣምለሶም ኣበ ዘመሓላለፎ መልእኽቲ መደብ ንኡስ ርቡሕ ቃፆ ሕርሻ ኣብ ዝተወሰነ መሬት ዝተማልአ ንጥፈታት ሕርሻ ምክያድ ምዃኑ ብምግላፅ ሓረስቶት ረብሓታቱ ተገንዚቦም ብዝሓየለ ክነጥፍሉ ፀዊዖም። እቲ መደብ ኣብ ዝሓለፈ ዓመት ኣብ 9 ምምሕደራት ከባቢ ዝተበገሰ ኮይኑ መስ ሕፅረት ዝናብ ከምቲ ዝድለ ከምዘይሰጎመ ብምሕባር ኣብ ትሕቲ ሕርሻዊ ልምዓት ተሰኒ ዓሊ ግድር ብመስናዊ ኣገባብ ዝለምዕ ግና ኣብ ዝሓሸ ደረጃ ከም ዝርከብ ገሊፆም። ኣብቲ ንእዞባ ንዝነጥፉ ክኢላታት ሕርሻ ብወገኖም ትግባር መደባት ምዕቃም ማይን ሓመድን ብመስመር ምዝራእ ከምኡውን ባህርያ ወዲ ኩዕን ምሩፅ ዘርእን ምዝውታር እቶታውነት ሕርሻ ክብኣብ ምባል ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ኣብ ትግባሩ ተራ ሓረስቶትን መምሕደራትን ክዓዘዝ ኣዘኻኺሮም። ምስቲ መደብ ተኣሳሲሩ ዝካየድ ምርባሕን ምስባሕን ጥሪት ቁጠባዊ መነባብሮ ሓረስቶት ኣብ ምሕያል ዕዙዝ ተራ ከም ዘለዎ ብምግላፅ ድማ ሓረስቶት ፀቒጦም ክነጥፍሉ ኣተሓሳሲቦም። ሰልጠንቲ ብወገኖም እቲ መደብ ኣብ መነባብሮኦም ዓይነታዊ ለውጢ ኣብ ምምፃእ ሓጋዚ ምዃኑ ብምግንዛብ ንምዕዋቱ ከም ዝሰርሑ ኣረጋጊፆም። ኣብ ንኡዞባ ፎሮ ብርሰት ኣግራብ ንምክልኻል ከም ማእከል ብምግባር ብዝለዓለ ይስራሕ ኣሎም። ወኪል ኤሪና ጀማል መዕተልከ ዘዳለዎ ዜናዊ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርቡ እዮም።
2: ኣብ ንኡዞባ ፎሮ ብዝተፈላለየ ምክንያት ክበርስ ዝፀንሐ ሃብቲ ገረብ ብምክልኻል መበቆላውያን ኣግራብ ንምዕቃብ ከም ማእከል ዝገበረ ፃዕርታት ይካየድ ኣሎ። ሓላፊ ቤት ፅሕፈት ሓለዋ ኣግራብን እንስሳ ዘገዳምን ኣቶ እያሱ ዮሴፍ ንኤሪና ኣብ ዝሃቦ ሓበሬታ ኣብ 221 222 ኣብ ዓድታት ደናን ድንጉለ ጊርጋሮ እምለ ሰደርን ዑመር ቀብረን ብወፈራ ዝተተኽለ ፈልስታት ኣግራብ ኣብ ፅቡቅ ደረጃ ከም ዝበፅሐ ብምግላፅ ነበርቲ ኣብ ምክንኻኑ ንዝገብርዎ ፃዕሪ መጊሱ። ሓሓሊፉ ዝረአ ዝነበረ ብርሰት ኣግራብ በብእዋኑ ብዝግበር ጓስጓስን ዕቱብ ምቁፅፃርን ከም እተገጠ ብምጥቃስ ኣብ ከባቢ ሩባ ሓዳስ ልዑል ኣተኩሮ ሂብካ ንምስራሕ ምስ ምምሕዳር ንእዞ ብዓዲ ቀይሕ ሓቢርካ ናይ ምስራሕ መደብ ከም ዘሎ ኣረድዩ። ነበርቲ ኣብ ዕቃበ እንስሳ ዘገዳም ዘለዎም ተገዳስነት ልዑል ምዃኑ ዝሓበረ ኣቶ እያሱ እዚ ኣብ ምስሳንን ዓብ ኣስተዋፅኦ ከም ዘለዎ ብምግላፅ ነበርቲ ኣብ ምድንፋዕ ሕዛእቲ ዝያዳ ክነጥፎ ኣዘኻኺሩ። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ሳልሕ ኢብራሂም ብግድዩ ንቕሓት ሕብረተሰብ ኣብ ዕቃበን ልምዓትን ኣግራብ ንምብራኽ ብውህደት ሰላስተ ዓየ ውፅኢታዊ ስራሕ ይዕመም ከም ዘሎ ብምጥቃስ ንዝበለፀ ውፅኢት ናይ ምግራብ መደባት ክቕፅል ተላብዩ። ኣብ 221 222 ኣብ ምብርዓዊ ኣፃድፍ ኣስታት 40,000 ፈልስታት ኣግራብ ከም እተተኽለ ሰነዳት ምምሕዳር ንእዞባ ፎሮ ይነፅር።
1: ኣብ ከተማ ከረ ንክልተ ኣዋርሕ ብሞያ ዝሰልጠኑ 53 ኣባላት ጓስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ26 መስከረም ተመሪቖም። እቲ ብክልሰ ሓሳብን ግብርን ዝተዋህበ ስልጠና ሙዚቃ፣ ተንቀሳቓስን ደረቕን ስእሊ ምውህሃድ ድምፅን ካልእን ዘጠቓለለ እዩ ነይሮም። ኣዛዚ እዚ ህዝባዊ ሰራዊት ኤርትራ ብሪጋደር ጀነራል ተኽለ ልብሱ ኣብ ዘስምዖ ቃል ንኣገዳስነት ሞያን ዲስፕሊንን ኣብ መንእሰይ ወለዶ ብምጥቃስ ሰልጠንቲ ቀሲሞሞ ብዘለዎ ፍልጠት ኣብ ኣህዱታቶም ኣድማዓ ስራሕ ክዓሙ ትፅቢት ከም ዝግበረሎም ገሊፆም። ጓስጓስን ሓበሬታን እዚ ህዝባዊ ሰራዊት ኤርትራ ብ30ናሕሰውን 92 ኣባላቱ ብዝተፈላለየ ዓውድታት ኣመሪቖም ምንባሩ ዝዝከር እዮም። ኣባላት ስታፍ መምሕዳር ሚኒስትሪ ምክልኻል ብዝወሰድዎ ተበግሶ ካብ 18 ክሳብ 24 መስከረም 172 ክረፂት ድም ለጊሶም። ደምልጋስ ፀውዒ ዘየድልዮ ሰናይ ተግባር ምዃኑ ዝሓበሩ ለገስቲ ኣብ መጻኢ ኣብ ዝውደብ ናይ ልግሲ ደም መደባት ንምስታፍ ድልዋት ምዃኖም ኣረጋጊፆም። ንሳቶም ኣስዒቦም ብውልቀ ሰባትን ትካላትን ዝግበር ልግሲ ደም ዕላምኡ ሂወት ውፅዓት ወገናት ምድሓን ስለ ዝኾነ ብዝለዓለ ክድፍኣሉ ኣዘኻኺሮም። ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎም ከሰተ ኣብ ቻይና ኣብ ዝተኸየደ

0: ብምልክዒታት ዓለምለኻዊ ማሕበር ኣትሌቲክስ ናይ ወርቂ ደረጃ ዘለዎ ውድድር ማራቶን ተዓዊቶም ንዝተዳለወ ዜናዊ ጸብጻብ ሚካኤል ሓድጉ ከቕርቦ እዩ።
1: ኤርትራዊ ኦሎምፒካዊ ኣትሌት ዓብለሎን ከሰተ ትማል ሰንበት 27 መስከረም ኣብ ቻይና ኣብ ዝተኻየደ ውድድር ማራቶን ተዓዊቱ። ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎ ኣብ ብታሪክ ናይ ነዊሕ ርሕቀት ኣትሌታት ኤርትራ ብሉፅ ታሪካዊ ዓወት እዩ ኣመዝጊቡ። ኣብዚ ብመለክዒታት ዓለምለኻዊ ማሕበር ኣትለቲክስ ናይ ወርቂ ደረጃ ዘለዎ ውድድር ኣትሌት ዓብለሎ ኣብ ታሪክ ናይ ነዊሕ ርሕቀት ኣትሌታት ኤርትራ ብሉፅ ታሪካዊ ዓወት ኣመዝጊቡ። ነቲ ውድድር ብዓወት ንምዛም ዝወሰደሉ ግዜ 2:10:11 ካሊታትን ኮይኑ ኣብዚ ዓመት እዚ ብኤርትራውያን ኣትሌታት ዝተመዝገበ ዝቐልጠፈ ናይ ማራቶን ግዜ ኮይኑ ተመዝጊብሎ። ኣትሌት ዓብለሎም እዚ ኣብ ማራቶን ቻይና ዝተጓናፀፉ ዓወት ኣብዚ ዓመት እዚ ካብ ዘካየዶም ውድዳት እቲ ዝዓበየ ኮይኑ ንደረጅኡ ኣብ ምብራቅ ኣፍሪቃ ካብ ዘለዉ ስሙያት ኣትሌታት ካብ ምዃን ሓሊፉ ብደረጃ ዓለም ዘበርኽ እዩ። ኣባል ክለብ ደንደን ሚስ ምክልኻል ዝኾነ ኣትሌት ዓብለሎም ኣቕዲሙ ኣብ ማራቶን ሃምበርግ ዘመዝገቦ ናይ 2:05:20 ካልኢትን ግዜ ናይ ውልቁ ዝበለፀ ግዜ እዩ። ዓብለሎም ሎም ዓመት ኣብ ምፅዋዕ ኣብ ዝተኻየደ ሻምፒዮን ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ብምውፃእ ወርቂ መዳልያ ክሽለም ከሎ ኣብ ዴንማርክ ኣብ ዝተኻየደ ዓለምለኻዊ ውድድር ጎደና ድማ ብሳን ሓደ ደቂቕ ብምዝጋብ ካብቶም ዝበለፁ 20 ኣትሌታት ዓለም ኮይኑ ምእታዉ ዝዝከር እዩ። ኤርትራውያን ኣትሌታት ኣብ ዝተፈላለየ ዓለምለኻዊ መድረኻት ዘካይዶ ዘለዉ ውድድራትን ዝጭብጥዎ ዘለዉ ዓወታትን ኪንዮ ምፅዋዕ ስም ሃገሮም ኤርትራ ኣብ ኣትሌቲክስ ንዘለዋ ዕቑር ፀጋ ዘርኢ እዩ።
0: ዝስዕብ ዜና ሃገራት ወፃኢ እዮም። ዜና ወፃኢ ህዝባዊት ሪፓብሊክ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ከም ዝገብራ ሓቢራን። እዚ ኣብ ፍርያት ሕርሻን ካልእን ዝተገብረ ምንካይ ቀረፅ መራሕቲ ክልቲን ሃገራት ካብ 23 ክሳብ 25 መስከረም ኣብ ኣሜሪካ ድሕሪ ዘካየድዎ ውፅኢታዊ ምንባሩ ዝተጠቕሰ ዝርርብ ዝስዕብ ዘሎም። እቲ ስጉምቲ ኣሜሪካ ኣብ ዕዳጋታት ቻይና ነቲ ዘካይዶም መሸጣታት ብ30 ሚታዊት ከም ዘዛይዶ ተገሊጹሎም። በዚ ድማ ኣብ 2026-2027 መጠን ንግዳዊ ምልዋጥ ክልቲን ሃገራት ብተዛማዲ ክውስኽ ከም ዝኽእል ግምታት ኣሎም። ኣሜሪካን ቻይናን ኣብ 2025 $490 ቢልዮን ዝግመት ንግዳዊ ምልዋጥ ከም ዘካየዳ ዝሓበሩ ጸብጻባት እቲ ኣሃዝ ምስቲ ናይ ቅድሚኡ ዓመት ክነጻጸር እንከሎ ብ25 ሚታዊት ከም ዝጎደለ የረድኦም። በይናዊ እገራታት ንግዳዊ ክርደናን ልዑል መጠን ቀረፅን ካብ ጠንቂታት ንግዳዊ ማሕነቆታት ምዃኖም ክኢላታት ናይ ተዓውዲ ይሕብሮም። ፕሬዚደንት ሜክሲኮ ክላውዲያ ሼምባውም ኣብ ውሽጣዊ ጉዳያት ሃገራን ዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊፃ። ፕሬዚደንት ክላውዲያ ነዝሓበረት ምስ ህዝብን ላዕሊ ወሰን መዝን ሃገራ ከተካይዶ ኣብ ዝቐነየት ኣኼባታትን ርክባትን እዮም። ቁጠባዊ ፖለቲካውን ፀጥታውን ልዕላውነት ሜክሲኮ ኣብ ህዝብን መንግስትን ጥራይ ከምዝምርኮስ ዝጠቐሰት ፕሬዚደንት ክላውዲያ ህላወ ግዳማዊ ሓይሊ ብሓባር ክቃወሞ ኣዘኻኺራ። ሜክሲኮ ምስ ካልኦት ሃገራት እትገብሮ ኩሉ መድያዊ ዝምድናታት ከም እተስፍሖ ብምሕባር ከዓ ስምዝምስረት ዝምድናታት ፀጋታት ሃገር ኣብ ሓደጋ ከም ዘእቱ መንገዲ ከምዝትግም ዘይትግበር ኣነፂራ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ከም ዝፈተኑ ኣብ ልዕሊ ዝገለፆም ሽበራውያን ስርሒት ከም ዘካየደ ገሊፆም። በቲ ናይ 27 መስከረም ስርሒት ብውሕዱ 28 ካብቶም ሽበራውያን ከም እተቐትሉን ልዕሊ 30 ከም ዝቆሰሉን እቲ ሰራዊት ኣፍሊጡሎም። እቶም ሽበራውያን ካብ ፓኪስታን ከም እተላእኩ ዝኸሰሰ ሚኒስትሪ ምክልኻል ኣፍጋኒስታን እቲ ተልእኾ ንምትፍናን ክልቲአን ሃገራት ከም ዘጋድዶ ኣረዲኡሎም። ኣፍጋኒስታንን ፓኪስታንን ብምትሕብባር ሽበራውያን እናሓድሕደን ክወቓቐሳ ምፅናሕን ዝፍለጥ ኮይኑ ብሰንኩ ክሳብ ወተሃድራዊ ረፅሚ ከም ዝበፅሓ ዝፍለጥ እዮም። ፓኪስታን ኣብ ዝሓለፈ ቀረባ መዓልትታት ሽበራውያን ንምጥቃዕ ምዃኑ ዝተቐሰቶ ደብዳም ነፈርቲ ኣብ ግዝኣት ኣፍጋኒስታን ከም ዘካየደት ዝዝከር እዮም። ነቲ መጥቃዕቲ ዝኾነነ መንግስቲ ኣፍጋኒስታን ብወገኑ መልሰ ግብሪ ከም ዝህበሉ ከጠንቅቕ ጸኒሐሎም። ወተሃድራዊ ምትፍናን ክልቲአን ጎረባብቲ ሃገራት ብፍላይ ካብ ፈለማ ናይዚ ዓመት እዚ መሊሱ ከም ዝኸረርዮም ጸብጻባት ዘረድኦም። ህዝባዊት ሪፓብሊክ ቻይና ናይ ምውጋዕ ኣቕሚ ሰራዊታ ከም ንምባልን ንምውህሃድን ዝዓለመ ልምምድ ሓይልታት ባሕርን ኣየርን ኣካይዳ እዚ ትማሊ 27 መስከረም ኣብ ባሕሪ ደቡብ ቻይና ዝተኻየደ ልምምድ ረብሓታትን ልእላውነትን ሃገሩን ንምውሓስ ኣገዳሲ ምዃኑ ሰራዊት ቻይና ገሊጹሎም ብዘይካዚ እቲ ወተሃድራዊ ስጉምቲ ንዞባዊ ፀጥታ ኣብ ሓደጋ ክእትዋን ዝፍትና ሃገራት መልእኽቲ ዘመሓላልፍ ምዃኑ ኣስማተን ሃገራት ከይጠቐሰ ቻይና ኣነፂራ ኣላ ፊሊፒንስ እትርከበን ኣብ ባሕሪ ደቡብ ቻይና እጀታ ከም ዘለዎን ዝምጉታ ሃገራት ነቲ ልምምድ ምላሽ ክህባሉ ከም ዝኽእላ እዮም ናይ ቀረባ ተዓዘብቲ ዝእምቱ ዘለዎም ኣብቲ ማያዊ ኣካል ዝዓበየ እጀታ ከም ዘለዋ እትገልጽ ቻይና ፀጥትኡ ንምውሓስ ተደጋጋሚ ወተሃድራዊ ልምምድ ከም እተካይድ ፀብጻባት የረድኦም ቻይና ፊሊፒንስ ማሌዥያ ቪየትናምን ብሩናይን ኣብቲ ዓመታዊ ልዕሊ 5 ትሪልዮን ዶላር ንግዳዊ ንጥፈታት ዝካየደሉ እስትራቴጂካዊ ማያዊ ኣካል እጀታ ከም ዘለዎን ዝምጉታ ሃገራት እየን ኣብ ሪፓብሊክ ደቡብ ኣፍሪቃ ኣብ ዝሓለፈ ቀዳዝ ሰንበት ብዝተኻየደ 2 መጥቃዕትታት ፎኪስ ብረት ብውሕዱ 27 ሰባት ከም ዝተቐትሉን ኣስታ 30 ከም ዝቆሰሉን ተቓሊሖም በዚ መሰረት ብ26 መስከረም ኣብ ደቡባዊ ምዕራብ ከተማ ጆሃንስበርግ ብዝተፈፀመ መጥቃዕቲ 17 ሰባት ክቕተሉን ከለዉ 15 ድማ ቆሲሎም ትማሊ 27 መስከረም ኣብ ከባቢ ኬፕታውን ብዝተኻየደ ተመሳሳሊ መጥቃዕቲ ድማ 10 ሰባት ከም እተቐትሉን 14 ከም ዝቆሰሉን ፖሊስ ዞ ደቡብ ኣፍሪቃ ሓቢሩሎም እዚ መጥቃዕትታት ሒደት መዓልትታት ድሕርቲ ኣብ ከተማ ደርባን ዝተፈፀመ 11 ሰባት ዝቐተለ መጥቃዕቲ ፎኪስ ብረት እዩ ዝስዕብ ዘሎም ጠንቂ ናይዚ ተደጋጋሚ ሰርዮታት ብሕታዊ ዋንነት ብረት ምዃኑ ምስ ኩነታት ደቡብ ኣፍሪቃ ቅርበት ዘለዎም ወገናት ይጠቕሶም መንግስቲ ደቡብ ኣፍሪቃ መጥቃዕትታት ፎኪስ ብረት ንምግታእ ገዚፍ ወፍሪ የካይዱ ከምዘየሎ እኳ እንተገለፀ ዛጊት ኣብ ባይታ ዝመፀ ለውጢ ከምዘየሎ ይግና ዝሕበር ኣብ ግረበብቲ ሃገራት ህንድን ኔፓልን ዝወቕዐ ብርቱዕ ዝናብ ዘስዓቦ ዕልቕልቕን ምህማም መሬትን ከቢድ ሰባውን ንዋታውን ክሳራታት ኣውሪዶም በቲ ተፈጥራዊ ሓደጋ ኣብ ክልቲአን ሃገራት ልዕሊ 80 ሰባት ከም ዝመቱ ዝሓበሩ ፀብጻባት ልዕሊ 100 ድሃዮም ጠፊኡ ስለ ዘሎ ቁፅሪ ምዉታት ክዛየድ ከም ዝኽእል ኣሚቶም ኣለዎም ብዘይካዚ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ብምውራዱ ኣሸሓት ሰባት ብዘይመፅለሊ ከም ዝተረፉ ሰብ መዚ ህንዲ ገሊፆም መንግስቲ ህንዲ ብሰንኪቲ ሓደጋ ኣብ ልዕሊ 70 ኣውራጃታት ሃገሩ ህፁፅ ናይ እዋን ሓደጋ ድንጋጌ ኣዊጅሎም እቲ ዕልቕልቕ ኣስታት ሓደ ወርሕቲ ድሕርቲ ኣብ ኔፓል ዝተኸስተን ልዕሊ 1400 ሰባት ዝቐሰፈን ተመሳሳሊ ሓደጋ እዩ ዝስዕብ ዘሎም ዜና ንምዝዛም ኣርእስተ ዜና ሃደግመልኩም ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዑ ኣብ ተሰነይ ኣብ ትግባረ መደብ ንስ ርቡሕ ቃፅዖ ሕርሻ ዘተኮረ ስልጠና ንሓረስ ተዋሂቦም ኣብ ንኡዞባ ፎሮ ብርሰት ኣግራብ ንምክልኻል ኮም ማእከል ዝገበረ ንጥፈታት ይሰላሰል ኣሎም ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ክገብራ ተሰማሚዐን ፕሬዚደንት ሜክሲኮ ኣብ ውሽጣዊ ግዳያት ሃገራ ንዝግበር ግዳማዊ ምትእትታው ብትሪ ከም እትቃወሞ ገሊፃ ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ኣብ ልዕሊ ዝፈተኑ ሽበራውያን ስርሒት ከም ዘካየደ ኣፍሊጦም ዜና ተዛዚሙሎ ብርኹም ሸጥ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጦታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሪፖርታጅ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ኣብቲ ሚኒስትራት ሰበ ስልጣን መንግስትን ግንባርን ኣዘዝቲ ሰራዊት ዲፕሎማሰኛታት ወከልቲ ሃገራውያን ማሕበራት ኣባላት ማሕበረሰብ ቤት ትምህርቲ ሰውራ መራሕቲ ሃይማኖትን ዕድመ ዝተገብረሎም ኣጋይሽን ዝተረኽብሉ ናይ መዛዘሚ ስነ ስርዓት ብርክት ዝበሉ መደባት ተሰላሲሎም። በዚ ድማ እቲ መደብ ልክዕ ሰዓት 9 ንግሆ ብዝክረ ሰማታት መጋረጅኡ ጋሊሁ ከም መኽፈቲ ናይቲ መደብ ሓንቲ ንመንፈስ ዝበዝሑ ተገባእቲ ብሓፈሻ ንኣባላት ማሕበረሰብ ቤት ትምህርቲ ሰውራ ድማ ብፍላይ ብስምዒት ናብ ቤት ትምህርቲ ሰውራ ኣጋሊባ ዝመለሰት ቤት ትምህርተይ ዘርእስታ ውሪይቲ ደርፊ በታ ፍረ ሰውራ ዝኾነት ገዲም ድምፃዊት ኣበባ ሃይለ ምስ ቀረበት ደርፊ ቋንቋ ትግረ ስዒባታ። ብድሕርዚ ቃል ናይ እንቋዕ ደሓን መጻኩም ብኮሚሽነር ኮሚሽን ባህልን ስፖርትን ኣምባሳደር ዘመደ ተኽሊ ቀሪቡ። ብድሕርዚ ሓፂር ቃል ክቡር ፕሬዚደንት ሃገር ኤርትራ ኢሳያስ ኣፈወርቂ ቀሪቡ። ፕሬዚደንት ኢሳያስ ኣመደርኡ ቅድሚ 50 ዓመት ጥራይ ዘይኮነ ቅድሚ ኣብ ዝነበረ እዋን እውን ናይ ኤርትራ ሓይሊ ሃብቲ ሰባ መንባሩ ብምስማር ናብቲ እንደልዮ ክንበፅሕ እቲ ዝዕንቅፈና ክንኣሊ ልዕሊ ኩሉ ከዓ ውሑስ መጻኢ ንምርግጋፅ ፃም ምዕባል ዓቕሚ ሰብ ኣተኪርካ ምስራሕ ከም ዘድሊ ኣገንዚቦ። ኣብ ዓምዲ ባህልን ስነ ጥበብን ኪንዮ ኣካዳምያዊ ትምህርቲ ኣብ ትሕቲ ዝብል ኣርእስቲ ብብዝሒ ክጥቀስ ከም ዝቐነየ ሰውራ ኤርትራ ፅልዋኡ ኣብ መላእ ህዝቢ ንምስራፅ ኣብ ሜዳ ቃልሲ ጥራይ ከይተሓፅረ ኣብ ድሕሪ መስመር ፀላኢ ሓራን ሓውስ ሓራን መሬት ኤርትራ ከምኡውን ኣብ ሱዳን ሰፊሕ ንጥፈታት ትምህርትን ስልጠናን የካይድ ነይሩ እዩ። ብፍላይ ህዝባዊ ግንባር ኣብ ዝመስረተን ኣብያተ ትምህርቲ ጉጅለ ባህሊ ቀንዲ መሳርሒ ናይቲ ዝካየድ ዝነበረ መደባት ንቕሓት ነበራ። ሓንቲ ካብኣተን ጉጅለ ባህሊ ቤት ትምህርቲ ሰውራ ኣብ ከሰላ ሱዳን ነበረት። እዛ ጉጅለ እዚኣ ከምተን ኣብ ካልኦት ከተማታትን ማዓስከራትን ስደተኛታት ሱዳን ዝነበራ ኪንዮቲ ትነጥፈሉ ቤት ትምህርቲ ብምኻድ ስምዒት ዝበዝሐ ሓፋሽ ኣብ ምቅስቃስ ብዙሕ ሰሪሓ እያ። ከም ዝዝክሮ ኣብኣ ዝፈረዩ ስነ ጥበበኛታት ሙሉእ ምስሊ ናይቶም ዝደገምዎም ናይ ሜዳ ደረፍቲ ብምሓዝ ብልዑል ስምዒት ናይ ምቕላስ ወኒ ከለዓዕሉ ከለዉ ብዙሓት መዛንኦም ሃፂሎም ናብ ሜዳ ከም ዝስለፉ ገይሮም እዮም ተጠቂሱ። ኣብ ንኡስ ዓምዲ ድሃይ ሕትመት እኩብ ሓፀርቲ ዛንታታት ሚካኤል በርሀ ዘርእስቱ ንዕዮታት ስውእ ስነ ጥበበኛን ጋዜጠኛን ሚካኤል በርሀ ዝጠርነፈ መፅሓፍ ብሓሙሽተ መስከረም ኣብ ሲነማ ሮማ ምስ ኣንበብቲ ተላልዩ። ኣብቲ መደብ ምልላይን ዝኽርን ዝተፈላለዩ ስነ ጥበባዊ መደባት፣ ሰነዳዊ ፊልም፣ ዛንታ ደራሲ፣ ደርፍታት፣ ገምጋምን ጦብላሕታን መፅሓፍ ቀሪቡ። ብገጣሚ መለስ ንጉሰ ዝተዳለወት መፅሓፍ እኩብ ግጥምታት እንታይ ይሓይሽ ዓርቢ 4 መስከረም 2026 ኣብ ሆቴል ኣምባሴራ ምሰንበብቲ ተላልያ። እዛ ካልአይቲ መፅሓፍ እኩብ ግጥሚ ደራሲ እንታይ ይሓይሽ ዝተፈላለዩ ዛዕባታት ሂወት ዝድስሱ 80 ግጥምታት ኣለዋ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሕቶ ሸባብ ወዲ 37 ዓመት ዝፈትዎ ዓርኪ ኣሎኒ በዓል ሓዳርን ኣቦ 3 ቆልዑን እዩ በዓልቲ ቤቱ ምስ ካልእ

ሰብ ዙረት ጀሚራ እሞ እንታይ ከም ዝገብር ሓርቢቱኒየይ ናባኹም ዝድውል ዘለኹም ብዝብል ምኽሪ ንዝሓተተ ሓታቲ ምሰመኻሪ ዝተኸየደ ምብሃልን ሰፊሩ ህይወትና ክንልውጠሉ ዘኽእለና ትምህርትን ስልጠናን ኢና ቀሲምና ቃል ተሃደስቲ ኣብ ፈለማ ሰሙን ወርሒ መስከረም ኣገልግሎት ማእሰርትን ተሃድሶን ሰንበልን ፀፀራትን ስነ ስርዓት መዛዘሚ ኣካዳምያዊ ሞያውን ንጥፈታት ዓመተ ትምህርቲ 2025 26 ኣካይደን ነይረን ኣብቲ ኣብ ክልቲኡ ኣብያተ ማእሰርቲ ንባንዴራታትን ንትምህርትን ተሃድሶ ብዝገልፁ ጭርሖታትን ኣብ ዝወቀበ ዳሳት ዝተኸየደ ስነ ስርዓት ምዕፃው ትምህርትን ምዕዳል ሽልማት ንውሉፃት ተምሃሮን ኣዛዚ ኣገልግሎት ማእሰርትን ተሃድሶን ኤርትራ ብርጋደር ጀነራል ግርማይ መሓሪ ሚኒስተር ፍትሒ ወይዘሮ ፎዚያ ሓሽም ሚኒስተር ዕዮን ማሕበራዊ ድሕነትን ወይዘሮ ልኡል ገብረኣብ ኣዘዝትን ሓለፍቲ ክፍልታትን ቤት ትምህርቲ ዕድመ ዝተገብረሎም ኣጋይሽን ተረኪቦም ነይሮም ኣብቲ ስነ ስርዓት ምዕፃው ኣካደማያውን ሞያውን ትምህርቲ ኣዛዚ ኣገልግሎት ማእሰርትን ተሃድሶን ሰንበል ኮሎኔል በረኸት ወልደ ሚካኤል ኣዛዚ ኣገልግሎት ማእሰርቲ ተሃድሶን ፀፀራት ሌተናን ኮሎኔል እድሪስ ዓምርን ኣብ ዘስምዕዎ ቓል ንኩሎም ተሳተፍቲ እንቋዕ ብድሓን መጻኩም ድሕር ምባል ኣብ ኣገልግሎት ማእሰርትን ተሃድሶን ሰንበል ካብ 3ይ ክሳብ 12 ክፍሊ ስሩዕ ኣካደምያውን ሞያውን ትምህርቲ ከም ዝውሃብ ኣብ ኣገልግሎት ማእሰርትን ተሃድሶን ፀፀራት ድማ ካብ 2017 ጀሚሩ ኣብ ማትሪክ ነጥቢ ንዘምፅኡ ተሃደስቲ ናይ ኮሌጅ ትምህርቶም ዝቕፅልሉ ዕድል ተፈጢሩሎም ብግቡእ ይከታተሉ ከም ዘለዉ ሓቢሮም እዚ ብመንግስቲ ንተሃደስቲ ብማዕረ ተፈጢሩሎም ዘሎ ኣካደምያውን ሞያውን ዕድል ትምህርቲ ተሃደስቲ ብግቡእ ይጥቀምሉን ነብሶም ይባዕብልሉን ከም ዘለዉ ጠቂሶም ከዓ ዝቐሰምዎ ዘለዉ ሞያን ፍልጠትን ፍርዶም ወዲኦም ምስ ወፁ ካብ ተፀባይነት ተገላጊሎም ርእሶም ክኽእሉን ኣብ ህንፀትን ልምዓትን ሃገር እጀሞም ክበርክቱን ከም ዝሕግዞም ኣረዲኦም ሪፖርታጅ ተራን ሓድግታትን ቤት ትምህርቲ ሰውራ ዝገልፅ ሰሚናር ሰፊሩሎ ዕዙዝ ዝኽሪ ንሓድሽ ወፍሪ ልምዓት ሃገር ብዝብል ቴማ ንዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ብ19 መስከረም ብዋና ዳይረክተር ክፍሊ ምርምርን ምምዕባል ዓቅሚ ሰብን ሚኒስትሪ ትምህርቲ ኣቶ ጴጥሮስ ሃይለማርያም ከምኡ ውን ብዶክተር ቴድሮስ ስዩም ካብ ኮሌጅ ትምህርትን ስነቋንቋን ሰሚናራት ኣብ ኤክስፖ ኣስመራ ተኻይዱ ተራን ሓድግታትን ቤት ትምህርቲ ሰውራ ኣብ ምክስኳስ ሃገራውነት ብኣቶ ጴጥሮስ ሃይለማርያም ትምህርትን ህንፀት ሃገርን ዝብል ሰሚናር ከዓ ብዶክተር ቴድሮስ ስዩም ቀሪቡ እቲ ሰሚናር ሚኒስትራት ኣዘዝቲ ሰራዊት መምሃራን ቤት ትምህርቲ ሰውራ ነበር ኣለይቲ ተምሃሮ ቤት ትምህርቲ ሰውራ ነበር ተምሃሮ ቤት ትምህርቲ ሰውራ ነበርን ዕድማት ኣጋይሽን ኣብ ዝተረኽብሉ ኣጋጣሚዩ ተኻይዱ ስነ ስርዓት ዝክረ ሰማዕታት ምስ ተኻየደ ብሙዚቃ ህፃናት ቀያሕቲ ዕንበባዩ ቀፂሉ ኣስዒቡ ኣቶ ጴጥሮስ ሃይለማርያም ቀንዲ ሓድግታት ቤት ትምህርቲ ሰውራ ቅድሚ ናፅነትን ድሕሪ ናፅነትን ኣብርሁ ቤት ትምህርቲ ሰውራ ቅድሚ ናፅነት ኣብ ምንባይን ምምሃርን ቆልዑ ምምስራት ሃገራዊ ናይ ትምህርቲ ፖሊስን ስርዓትን ምኩስኳስ ሃገራውነት ምጉልባት ውድባዊ ዓቕሚ ህዝባዊ ግንባርን ምድራዕ ባህላውን ማሕበራውን ሰውራዊ ዓብ እጃም ከም ዝተፃወተ ኣፍሊጡ ቤት ትምህርቲ ሰውራ ዝብል ኣመር ነቲ በቢግዚኡ ኣብ ዜሮ ጀላሃንቲ ዓራርብ ወዘተ ዝተደኮነ ቤት ትምህርቲ ዝገልፅ ክኸውን ከሎ በቲ ሓደ ሸነኽ ከዓ ነቲ ኣብ ቤት ትምህርቲ ኮይኑ ንኩሉ ንጥፈታት ትምህርቲ ህዝባዊ ግንባር ማለት ደጀን ድሕሪ መስመር ሱዳን ዝውጥን ዘማዕብልን ዘካየድን ዝነበረ ኣካል ማለት ንጨንፈር ትምህርቲ ህዝባዊ ግንባር ዝሕብር ምዃኑ ገሊፁ ኣቶ ጴጥሮስ ኣበርክቶ ቤት ትምህርቲ ሰውራ ክብሃል እንከሎ ንበይኑ ተነፂሉ ዘይኮነስ ምስቲ ህዝባዊ ግንባር ብካልኦት ኣካላቱ ኣቢሉ ዘካይዶ ዝነበረ ምስቲ ናይ ቤት ትምህርቲ ሰውራ ዝመሳሰል ዕማማት ተዛሚዱ ክረአ ይግባእ ክብል ኣተሓሳሲቡ ይርከቦ ኣብ ዓምዲ ጥዕና ድሕሪ ምምጋብ ብእግሪ ምጓዓዝ ዘለዎ ረብሓታት ተዳሲሱ ድሕሪ ምምጋብና ከም ብእግሪ ምጓዓዝ ዝኣመሰሉ ንገብሮም ፍኹስ ዝበሉ ምውስዋስ ኣካላት ዘመን ዘምፅኦም ጌርና ብምውሳድ ኣብ ተግባር ዘይነብፅሖ ሰባት ብዙሓት ኢና ኪኖቲ ዘመናውነቱ ኣብ ጥዕናና ዝህበና እወታዊ ጥቕሚ ሸለል ዝበሃል ስለ ዘይኮነ ኩልና ክንስዕቦን ከነተግብሮን ይግባአና እንታይ ረብሑኡ ዶ ትብሉለኹም ኣካላዊ ምንቅስቓስ ምዝውታር ሓያሉ ጥዕናዊ ጥቕሚ ከም ዘለዎ ኩሉና ንሰማዓሉ ሓቂ እዩ እዚ ነቲ ድሕሪ ምምጋብና ንገብሮ ፍኹስ ዝበለ ብእግሪ ምጓዓዝ ሓዊስካ ማለት እዩ ድሕሪ መግቢ ንገብሮ ብእግሪ ምጓዓዝ ናይ ባዕሉ ሓያሎ ጥዕናዊ ጥቕምታት ኣለዎ ሓደ ካብቲ ቀንዲ ጥቕሚ ናይ ድሕሪ መግቢ ንገብሮ ብእግሪ ምጓዓዝ ዝኣመሰለ ምውስዋስ ኣካላት ኣብ ከስዕ ዘሎ መግቢ ብቐሊሉ ሓቂቑ ማእዛዊ ትሕዝትኡ ናብ ሰራውር ደምና ከም ዝኣቱ ምግባር እዩ ምንቅስቓስ ብፍላይ ድማ ብእግሪ ምጓዓዝ ከስዕናን ኣምዕትናን መግቢ ሜታቦላይዝ ዝገብሩ ሳብስታንሳት ብቐሊሉ ከንዝዑ ስለ ዝሕግዝ ኣካላትና ዘካይዶ መስርሕ ምንቅስቓስ መግቢ ኣብ ምቅልጣፍ ልዑል ደገፍ ኣለዎ
ميتابوليزم مجبي بمعند اتمتيو نابسرا وردم كساب زعتو زدقا قلو اقباب مسرح محقق مجبيو مزنعتات كم زملكتو ابصمون نعسر تسعتات زمتن باقر مقعز ابسرعة محقق مجبي مالت ابقاف قرورو شحللة كسعة كتين معندة رقر معندة لالش كراتيت حموتن تسلام كبدن كقاتم نزخل تقامات يقدر ليو تدايسو

ወፃኢ ዓረቢ መሓመድ ጌታ። ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሐመድ እድሪስ። ሪፖርታጅ ባህላዊ መሰናድኦ ብኣጋጣሚ መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሶራ ኣብ ሜዳ ባሕቲ መስከረም። ሪፖርታጅ ዕዙዝ ዝኽሪ ንሓድሽ ወፍሪ ህንፀት ሃገር ቀሪቡሎ። ሪፖርታጅ ምርኢት ካርኒቫል ኣባላት ቤት ትምህርቲ ሶራን መምሕዳራት ንኡሳት ዞባታት ኣስመራን። ኣብ ዓምዲ ማሕበራዊ ዕቤት ኣገዳስነት ያታዊ ኣስማት ንህፃናት ዝደስስ ትሕዝቶ ቀሪቡ። ሪፖርታጅ ተራን ሓድግታትን ቤት ትምህርቲ ሶራ ዝገልጽ ሰሚናር ሰፊሩሎ። ኣብ ዓምዲ ዕልወም ወቴክኖሎጂ ዝተፈላለዩ ሓደስቲ ምህዞታት ተላልዮም ይጸንሑና። ኣብ ዓምዲ ርእቶ ውጥን ተቕሲም ዘበርዓነት ሓንቲ ቐል ካብ መድረኽ 1949 ኒውዮርክ ሳብዚ ሎሚ ዝስማዕ ዘሎ ህውተታ ንምዝኽኻር ሓደ ብዘይሕሰብ ኩርናዕ ዝረአ ናይ ታሪክ መስትያት ኣሎ። እዚ ሎሚ መራሕቲ ኢትዮጵያ ንልኡላውነትን ግዛኣታዊ ሓድነትን ኤርትራ ንምድፋር ዘቕርብዎ ዘለዉ መደረታት ንገዛ ርእሶም ሓድሽ ሓሳብ ኣይኮነን። ንሱ ነቲ ኣብ 1949 ብናይ ምዕራብ ገዛእቲ ሓይልታት ተኣሊሙ ብሓደ ካብ ማዕዶ ውቅያኖስ ዝመፀ ጸሊም ዲፕሎማት ድማ ኣብ ሓንቲ ካልኢት ዝተቐብረ ናይ ቤቨን ስፎርዛ ውጥን ዝተባህለ ናይ ምክፍፋል ውዲት ዘቐድሕዎ ዘለዉ ናይ መቃብር ኩዓቶ ፅውፅዋ እዩ። እሞ ደኣ እቲ ካርታ ኤርትራ ንኽድምሰስ ብዓበይቲ ሓይልታት ዝተፈረደሉ ድሕሩ ድማ ብተኣምራዊ መገዲ ኣብ ሓንቲ ካልኢት ዝደሓነሉ ታሪክ እንታይ ነበረ? እዚ ሎሚ ዘሎ መድረኽ ከ ካብኡ እንታይ ክምሃር ይግብኦ? ነዚ ምስጢር እዚ ብዕምቆት ንምርዳእ ሰዓት ናብ ግንቦት 1949 ክንመልሶ የድልየና። ኣብቲ እዋን እቲ ካልኣይ ኩነት ዓለም ተዛዚሙ ጣልያን ኣብ ኤርትራ፣ ሊብያን ሶማልን ዝነበራ ግዛእታት ኣረኪባ ወፅያ ነበረት። ኤርትራ ብግዚያውነት ኣብ ትሕቲ ምምሕዳር ወተሃደራዊ ሓይሊ ብሪጣንያ ወደቐት። መጻኢ ዕድል ናይዘን ሃገራት ንምውሳን ድማ ዓበይቲ ሓይልታት ዓለም ኣብ ኒውዮርክ ኣብቲ ሽዑ ሓድሽ ዝነበረ ውድብ ሕቡራት ሃገራት ተኣከቡ። ኣብቲ እዋን እቲ ሚኒስተር ጉዳያት ወፃኢ ዓባይ ብሪጣንያ ኤርነስት ቤቨን ከምኡውን ናይ ጣልያን መዘንኡ ካውነት ካርሎስ ፎርዛ ኣብ ለንደን ብምስጢር ተረኺቦም ሓደ ዘስካሕክሕ ናይ ምክፍፋል ውዕል ኣዳለዉ ይርከቦ። ኣብ ዓምዲ ማሕበራዊ ዕቤት ውሕስነት ከባቢና ንድሕነት ደቅና ዝጠቅስ ዛዕባ ይጸንሐና። ስነ ሓሳብ ስርዓተ ምብሃል ወላድን ቆልዓን ወለዲ ምስ ደቆም ዝገብርዎ ምውሳእ ኣብ ባህርን ድሕነትን ቆልዑ ፅልዋ ከም ዘለዎ እዩ ዝጠቀስ። ኣብ ኣከባቢና ማእለያ ዘይብሎም ነገራት ኣለዉ። ገለ ሂወታውያን፣ ገለ ዘይሂወታውያን፣ ገለ ድማ ሰብ ሰርሖ ይርከብዎም። ኣከባቢ ክበሃል እንከሎ ንኩሉ እዚ ኣብ ላዕሊ ዝተጠቕሰ ነገራት ዘጠቓልል ማለት እዩ። እዞም ኣብ ከባቢና ዝርከቡ ነገራት ገለ ብዝግባእ ኣብ ጥቕሚ እንተውዒሎም ክጠቕሙና፣ ገለ ድማ ብጥንቃቐ እንተዘይተኣልዮም ሃስያ ከስዕቡና ዝኽእሉ ነገራት እዮም። ቆልዑ ምስ ኣከባቢኦም ንምልላይ ካብ ወለዲ ጀሚርካ ካልኦት ማሕበራውያን ትካላት ከም ኣብያተ ትምህርቲ ሓዊስካ ብዛዕባ ኣከባቢኦም ዝፈልጥሉ ኣስተምህሮ ናይ ምቕሳም ሓላፍነት ኣለዎም ተጠቒሱ። ኣብ ዓምዲ ቃለ መሕተት ኤርትራ ሓይላ ኣብ ሰባዩ ብሓድነታን ጥምረታን ዝኾርዐት ሃገር እያ። ቃል ሌተናል ኮሎኔል ተመስገን ሳሙኤል ካልኣይ ክፋል ይጸንሐና። ሳዋ ክሳብ ሕጂ ኣብ ምውርራስ ታሪኽን ባህልን ጠጠው ከይበለዩ ዝጓዓዝ ዘሎ። ከምኡ ዝገበረ ምክንያት ከዓ እቲ መስርሕ ተመክሮ ህንፀት ናይቶም መንእስያት ይኹኑ ናይቶም ኣለምቲ ብኡ መጠን ይኸይድ ስለ ዘሎ እዩ። 37 ዙርያ እንተረኣኢልና ብዕድመ እንተመፂና ደቂ 18 ዓመት እንተበፂሖም ከዓ ደቂ 20 ዓመት እዮም። ነዚ መንእሰይ እዚ እዞም መንእስያት እዚኦም ኣመሓድሮም ኣብ ትሕቲኻዮም ኢልካ ክትቦን ከለኻ ቀሊል ሓላፍነት ኣይኮነን ተሰክሞ ዘለኻ። እቲ ኣገባባ ኣተዓላልያ ኣተዓላልማ ኣብ ነፍሱ ገለ ስምዒት እናፈጠረሉ ስለ ዝኸይድ ተላሊዎ እውን ስለ ዝጸንሕ ቀልጢፍ እዩ ኣብቲ መስመር ዝኣቱ። ንኣሽቱ ከለዉ ብዕድመ ግን ወለዲ ኮይኖም እዮም ዝኸዱ። ዝረአ ንኣሽቱ ጌጋታት እንተሃልዩ ኣብቲ ጉዕዞ ኣብ ግዜ እዩ ዘረም። ስለዚ እቲ መንእሰይ በዚ ደረጃ እዚ ኒሕ ሓቦ ሃገራውነት ጥምረት ሓድነት ኣጥሪው ይኸይድ ኣሎ ኢልና ንዛረብ እንተለና ከዓ ውፅኢት ምሕደራን ኣተኣላልያን ናይቶም ዓለምቶምን ሓለፍቶምን ምዃኑ ምርዳእ የድሊ። ኣብ ዓምዲ ካብ መጽሕፍቲ ቪላ ዘግዱር ካብ መጽሓፍ ደማዊ ዘመን ተስፋዩ ገብረኣብ ቀሪባላ። ኣብ ዓምዲ ልቦናን ፍልስፍናን መበል 17 ክፋል ጽፈት ስራሕ ተጸንሐና። ኣእምሮና ዘሎን ዘየሎን ምኽኒት እናዓለመ ገዛእ ርእስና ክንዕቅብ ከም ዘለናዩ ዘጠንቅቐና። ከም ሳዕቤኑ ካብታ ዘለናያ ምንቕ እንተዘየልና

ይ እቲ ረኣን ዕላማ ናይቲ መንግስቲ ኣርሒቑ ይጥምት ነይሩ እዩ ዘርእካ ተዝክሮ እንተደ ኮንካ ቴማ መበል 25 ዓመት ምምስራት ብራዊ እየቤሉ መዓስከር ሳዋ ሳዋ ዕቱብ ምርጫ ንውሑስ መጻኢ እዩ ዝብል ሳዋ እንተደ ኢልካ ከዓ ሃገራዊ ኣገልግሎት ማለት እዩ ስለዚ ንመጻኢት ኤርትራ እቲ ሃገራዊ ኣገልግሎት ዕቱብ ምርጫ እዩ ነይሩ ብሓፈሻ ከዓ ንህላውነት ናይቲ ሃገር ንምሓስ ዝተወስደ ተበግሶ ቀሊል ነገር ኣይኮነን ኣብዚ መዓስከር ሰልጢኑ ዘሎ መንእሰይ ናይዚ ሃገር መዳርግቲ የብሎን ኣብ ኩሉ መዳይ ተዋፊሩ ዝገብሮ ዘሎ ኣበርክቶ ከዓ ካልን ፀጥታውን ብሓፈሻ ኣብ ኩሉ ፅላታት ቦታታትን ዝሰርሕ ዘሎ መንእሰይ ሳዋ ዘፍረይቶ እዩ ኩሉ ብሓዲድ ናይ ሳዋ ዝሓለፈ እዩ ተጠቂሱ ኣብ ዓምዲ ማህደር ጀጋኑ ስነ ጥበብ ስእልን ቤት ትምህርቲ ሰውራን ካልኣይን ዛዛምን ክፋል ትሕዝቶ ታሪክ ቀሪባ ኣላ ዝምባለ ተምሃራይ ኣለሊኻ ንተምሃራይ ኣብ ዘድመዓሉ ዓውዲ ኣብ ምስኳዕ ግደ መምሃራን ልዑል ነይሩ ኣብ ስእሊ ኣብ ቅርፃ ዝምባለን ክእለትን ዘይብልካ ተመራማራይ ኣይትከውንን ኢኻ ብዙሓት ብዝተፈላለየ ሞያ ግራጅዌት ጌርናል ዘለና ተምሃሮ ቤት ትምህርቲ ሰውራ ውፅኢት ናይ መምሃራና ኢና ኣብቲ ግዜቲ ንኣሽቱ ስለ ዝነበርና ንኣራግ እናኸድና ካብቶም ኣብኡ ዝነበሩ ክኢላታት ብቅርፃ ይኹን ካልእ ጥበብ ኢድና ክነፅሪ 24 ሰዓታት ኣብ ትሕቲ ምክትታል ናይቶም ንጓዓዝ ነርና ናብ በዓል ወዲ ረእሲ ማለት ንቴክኒካል ስኩል ከነምፆም ከለና ከከምቲ ዋዕናን ባህርናን ይኣልዩና ነይሮም ወዲ ሰብ ነቲ ዝሪኦን ዝዕዘቦን እዩ ክኸውን ዝደሊ ናብ ግንባራት ዑደት ክንከይድን ከለና ነቶም ተገደልቲ ኣቦታትና ንክንመስል ክንከትት ንደሊ እሞ ተመለሱ ተምሃሩ ሰብ ውሒድና ኢሎም ኹም ድዮም ኢሎም ፀቕጢ ምስ ገበሩልና ባህከ የበለና ንምለስ ነርና ብሓፈሻ ብዘይ ቅብኣ ብዘይ ቅርፃ ቴክኒካል ማይንድ ዘለዎ መንፈስ ክፍጠር ኣይክእልን እዩ ናይ ምህዞ መንፈስ ክተሓድር እንተደኣ ኮንካ ኣእምሮኻ ጥበብ ዝተሓወሶ ክኸውን ኣለዎ ኣብ ዓንዲ ካብ መፅሕፍቲ ሳልሳይ ክፋል ቪላ ዘግዱ ካብ ምንጪ መፅሓፍ ደማዊ ዘመን ተስፋይ ገብረኣብ ቀሪባ ኣላ ኣብ ዓምዲ ካብ ዞባታት ዕዙዝ ፅምብል ወርቃዊ እዮቤሉ ቤት ትምህርቲ ሰውራ ኣብ ዞባ ዓንሰባ ብደረጃ ዞባ ዓንሰባ ዝፅምበል ድሙቕ ፅምብል ወርቃዊ እዮቤል ቤት ትምህርቲ ሰውራ ብኣስማጥ ከም ዝጅምር ምግባሩ ግቡኡን ዝያዳ ንድምቀቱ ዝዕዝዝን መልእኽቲ ዝሓዘለ እዩ እቲ ኣብ ቤት ትምህርቲ ሰውራ ዝበቐለ ፈልሲ ርትዓዊ ፖሊሲ ትምህርቲ ብቆንቃ ደ ብግብሪ ዝተፈተነሉ ኣፍራይነቱን ኣድማዕነቱን ዝተረጋገፀሉ ኣብያተ ትምህርቲ ማርያ ማለት ግንባር ሓልሓል ነበር ብፍሉይነት ዝጥቀስ እዩ ኣብ ቤት ትምህርቲ ሰውራ ብቋንቋ ደብ ትግረ ናይ መባእታ ደረጃ ትምህርቱ ዝዛዘሙ ተምሃሮ ምስ ምኩራት መምሃራን ተመዲቦም እናምሃሩ ከም ዝምሃሩን ተመክሮ ከም ዝቐሰሙን ስለዝተገብረ በብመድረኹ ብዝተጠረየ ንቕሓት ህዝቢ ማርያን ደቁን ካብ ደረጃ ምጥፋ መሃይምነት ሰጊሩ ኣብ ስሩዕ ትምህርቲ ዝነኣድ ገስጋስ ኣመዝጊቡ ሰላ ዝዕድል እዚ ከዓ እቶም ኣብ መጀመርያ 1980ታት ጀሚሮም ኣብ ትሕቲ ኣግራብን በዓትታትን ማርያ ፀላም ኣብ ፅንኩር ኩነታት ውግእ ከበድቲ ወራራት ማለት ሻልሻይ ወራርን ሰላሕተን ኣብ ትሕቲ ደብዳብ ነፈርትን ከቢድ ብረትን ዝተማሃሩ ህፃናት ሎሚ ኣብ ዝለዓለ ፅፍሒ ሞያውነትን ሓላፍነትን በፂሖም ንሃገሮምን ህዝቦምን ኣብ ምግልጋል ይርከቦ ኣብ ዓምዲ ንቑሕ ደመና ምጅማር ትምህርቲ ንተምሃሮ የሐግሶም ዶ ደቅና ፈለማ መዓልቲ ናብ ቤት ትምህርቲ ምብፃሕ ኣብ ቀፅሪ ቤት ትምህርቲ እናበኸዩ ገዲፍናናዮም ምኻድን ማዕሪ ክንደይ ከቢድ ምዃኑ እቶም ዝፈተንዎ ጥራዩ ዝርድኦም እቲ ፅቡቅ ክፋሉ ቆልዑ ቅልጡፍ ናይ ምርዓም ዓቕሚ ስለ ዘለዎም መምሃራኖም ኣዝየን ለውሃትን ክኢላታትን ስለ ዝኾነ ቀልጢፎም እዮም ዝለምድዎ ፈለማ ምጅማር ትምህርቲ ቆልዑ ካብቲ ኣዝዮም ዘፍቅርዎ ቤቶምን ስድረኦምን ንመጀመርያ እዋን ዝፍለየሉ ግዜ ስለ ዝኾነ ንዝበዝሑ ይኸብዶም እዩ ወለዲ እውን ብውሽጡና ስለንሓቦኢና እምበር ቀሊል ኣይኮነን ትምህርቲ ናይ ምጅማር ብድሆ ብቕልጡፍ ምዘይፍታሕ ኣብ ኣከደማውን ኣእምሮኣውን ዕቤት ቆልዓ ኣሉታዊ ፅልዋ ከስዕብ ይኽእል ወለዲ እውን ደቅና ምስ ሽገሩ ካብ ኣእምሮኣዊ ሃስያ ሓራ ኣይንኸውንን ነዚ መፍትሒ ግን ንምርካብ ጠንቂ ምልላይን ቐዲምካ ሜላታት ምዕባይ ይከኣል ገለ ካብቲ ኣቐዲምና ከነዕብየሎም ዝግባአና ሜላታት ርእሶም ክኽእሉ ምምልማል ሓሳቦምን ስምዒቶምን ክገልፁ ምሕገዝ ጌጎኦም ክቕበሉን ይቕሬታ ክሓቱን ምዝኽኻር ተጠቂሶም ኣብ ዓምዲ ሰምራ ጅህድ ኩሉ ኣብ ምቁፅፃር ሕማም ዕቡድ ከልቢ ኣበርክቶ ክገብር ዝፅውዕ ትሕዝቶ ብኣጋጣሚ ዓለምለኻ መዓልቲ ሕማም ዕቡድ ከልቢ ሰፊሩ ይፅንሐና ኣብ ዓምዲ ሚን ሁናዊ ሁናክ ሓድሽ መዝገብ ክብረ ወሰን መፍታሕ ግድል ርቡዕ ኩርናዕ ሩቢክስ ደቂ ኣንስትዮ ብቻይናዊት ህፃን ተመዝጊቡ እዛ ቻይናዊት ነቲ ግድል ኣብ ውሽጢ 4 ካልኢታት ክትፈትሕ ብምኽኣላ እዩ እቲ ክብረ ወሰን ተታሒዙላ ዝርከብ ኣብ ቱርኪ ዓርኪ መርዓዊ ከም ህያብ ሓንቲ ላም ብምሃቡ ኣብ ማሕበራዊ ማዕከናት እቲ ሃገር ህውውነት ክረክብ ከም ዝኽኣሎ ተገሊጹ
ኣብ ምብረቓዊ ቻይና ዘንግባ ዝተባህለ ከባቢ ኣሰር ቅድሚ

2000 ዓመታት ዝነበረት ከተማ ከም ዝተረኸበት ሓቢሩ ኣብ ኩልኬት ዝተባህለት ከተማ ቱርኪ 6840 ሊትሮ ፀብሒ ባሎንጋ ብምድላው ኣብ መዝገብ ክብረ ወሰን ጊነስ ከም ዝሰፈረት ሓቢሩ ኣብ ዓምዲ ሸባብያት ንመበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሶራ ዝምልከት ፅሑፍ ንረክብ ኣብ ዓምዲ ኩርናዕ ተምሃሮ መሃስትን ስነ ፍልጠተኛታትን ሜልስ ቦሆር ዳእላ ተምሃሮ ግድል በላሕቲ እንዲኹም መተሓላልፎ ሓበሬታ ጥቕሲ ሰሙንዙ ይፀንሑና ኣብ ዓምዲ ፍለ ፃዕሪ ሕማም ዕቡድ ከልቢ ንምቁፅፃር ሓቢርና ንዕየ ሕማም ዕቡድ ከልቢ ዋላ እኳ ቀታሊ እንተኾነ ንኣኻሊ በብእዋኑ ተኸታቲልካ ብምኽታብ ነቲ ሕማም ሙሉእ ብምሉእ ምውጋድ ይከኣል እዩ ሕማም ዕቡድ ከልቢ ብዘስዕቦ ሞትን ከምኡውን ሕክምና ወፃኢታትን ብደረጃ ዓለም ዓመታዊ ኣስታት 8.6 ቢልዮን ዶላር ክሳራ የጋጥም ስለዚ 700ታዊት ካብ ዘለውና ብዝሒ ኣኻሊ ብምኽታብ ሕማም ዕቡድ ከልቢ ሙሉእ ብምሉእ ነወግድ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ካብ ደርፍታት ኣሸንዳ ከምቲ ቀዲሙ ዝተገልፀ ኣብ ኩሎም ያታውን ትውፊታት ውስተኻታት ቅነሳታትን ትሕዝቶ ዝውታረን ትውፊታት ይኽሰት እዮም እዚ ደርፊ ድማ ደቂ ኣንስትዮ ንወግዒ ኣሸንዳ ከም ማሕበራዊ ምትእኻብ ብምጥቃም ዛዕበአን ናብ እዝኒ ከብፅሓ ምስዝደልያ እዚ ደርፎ እዩ ከምቲ ቀዲሙ ዝተነግረ ወግዒ ኣሸንዳ ናይ ዘይተመርዓዋ ደቂ ኣንስትዮ ወግዒ እዩ ደቂ ኣንስትዮ ኣብ ቅንያት ኣሸንዳ ብዛዕባ ምርዓን ደርዓን ክሓስባ ድማ ንቡር እዩ ኣብ ባቐሺ ዓመት መፀ ብዛዕባተን ዘይተመርዓዋ ወለድ ዓዲ ክሓስቡ ድማ ኣብ ቅንያት ኣሸንዳ በቲ ቀዲምኩም ዘንበብኩምዎ ግጥሚ የዘኻኽሮኦም ኣብ ባቐሺ ሓደ ካብቶም ኣብ ሕብረተሰብ ዝርከቡ ወዱ ብዘብፅሐ ስድራ ዝሕተቱ ወገናት እዮም ጓል ደሌ ዝብል ወገን ምስ ተረኽበ ድማ ኣብ ባቐሽን ኣቦይ ዓብን ንወየን ጥሪ ዝደንጎየተን እውን ከይተረፈ ክሓስቡለን ከም ዘለዎም ብደርፊ የዘክርኦም መልእኽቲ እቲ ደርፊ ድማ ኣባቐሽን ብጨዋምን ኣዋልድ እቲ ዓዲ ሰኣን ዝርኤንን ዝፅይቐለንን መርዓን ሓዳርን ከይስእና ኣባታዊ ግዴቶኦም ክዋፁ ዘዘኻኽር እዩ ይርከቦ ኣብ ዓምዲ ተርሙማ ዕላል ምስ ከዋኸብቲ ሃገራዊ መርመራ ሻምናይ ክፍሊ 2025-2026 ዕላል ክልተ ኣሕዋት ይፀንሑና ኣብ ዓምዲ ደቂ ኣንስትዮ ታሪክ ጅግንነት ምስ ሰብ ታሪክ ከይቅበር ኣብ ትሕቲ ዝብል ገዲም ተጋዳሊት ካፕተን ለተርፍኤል ኣፍወርቂ ሰንጠቕ ምስ መፅሄት ተሃድሶ ቁፅሪ ሕታም 29 መስከረም 2026 ዘካየደቶ ቀለ ምሕተት ኮይኑ ትሕዝትኡ ንኣንበብቲ ኣገዳሲ ኮይኑ ስለ ዝተረኽበ ኣብ ዓምዲ ደቂ ኣንስትዮ ክሰፍር ዝተመርፀ እዩ ኣብ ዓምዲ ሚን ሁና ውህናግ ኣብ ካሊፎርኒያ ኣሜሪካ 97 ኪሎ ሜትር ኣብ ሰዓት ናህሪ እናተሓንበበት ደዋብ ዘበልዋ መኪና መራሕ መኪና ደቂሱን ከሎ ብገዛ ርእሳ ትሕንበብ ምንባራ ከም ዘረጋገፁ ተሓቢሩ ብዕልቕልቕ ኣብ ዝፈረሰ ህንፃ ን10 መዓልታት ተደፊና ከም ዝሞተት ዘቆፅረት ጓል ኣንስተይቲ ብሂወታ ኣብ ሓደ መፃበቦ ከም ዝተረኸበት ተገሊጹ ክልተ ፍቑራት ብሪጣናውያን ኣብ ውሽጢ ባሕሪ ተነቂቶም ከለዉ ንርክቦም ብመርዓ ከበርኽዎ ከም ዝተሰማምዑ ተሓቢሩ እቶም ፍቑራት ብምስክርነት ኣብ ከባቢኦም ዝርከቡ ዓሳታት ኣፍቃሪ ተንበርኪኹ ድሕሪ ምሕታቱ ከም ዝተሰማምዑ ፀብጻባት ኣረዲኦም ኣለዉ ተመክሮ ቤት ትምህርቲ ሰውራ ብመግለፂ ተምሃራይ ነበር ዶክተር ሓመድ ዑስማን ከሊፋ ሰፊሩ ኣሎ ኣብ ዓምዲ ውሓታል ጥፍል ንህፃናት ዝምጥኑ ኣዘናጋዕትን መሃርትን ትሕዝቶታት ይፀንሑና ዝኽሪ መበል 50 ዓመት ምምስራት ቤት ትምህርቲ ሰውራ ኣብ ዞባ ዓንሰባ ኣብ ዓምዲ ተቓሪር ክቱር ዘያድለይቲ ነገራት ናይ ምዕቋርን ምቕማጥን ባህርን ጠንቅታትን ኣብ ደቂ ኣንስትዮ ቅልጡፍ ስጉምቲ ዘለዎ ማለት 80 ስጉምቲ ኣብ ደቂቕ ካብ 5,000 ክሳብ 8,000 ስጉምታት መዓልታዊ ምዝውታር ንሓፈሻዊ ጥዕና እወታዊ ፅልዋ ከም ዘለዎ መፅናዕትታት ኣረጋጊፆም ኣብ ድቃስ ዝረኣዩ ፀገማት ኣቐዲምካ ምፍዋስ ኣብ ግዜ እርጋን ዝኽሰቱን ዝኽእሉ ፀገማት ኣብ ምውጋድ ዓብያ በርክቶ ከም ዘለዎ ተሓቢሩ ኣብ መገባእታት መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት ዝሳተፍ ዘሎ ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ብ23 መስከረም ብምኽንያት መበል 40 ዓመት ዝኽሪ ምእዋጅ መሰል ልምዓት ኣብ ዝተቐንዐ ኣኼባ ንምርገፅን ርእቶን ኤርትራ ዘነፅር መደረ ኣስሚዑ ሚኒስተር ዑስማን ኣብ መደርኡ ህሉ ዓለማዊ ቁጠባ መዋቅር ነቲ ኣብ ምምዕባል ዝርከባ ሃገራት ዝቐፅዕ ዘይሚዛናዊ ኮይኑ ይቕፅል ከም ዘሎ ብምጥቃስ ዘይፍትሓዊ ንግዳዊ ደጎላት ፋይናንሳዊ ማሕንቆታት ከቢድ ፀርዕዳ ከምኡውን በይናዊ ቀፃዒ ስጉምታት ኣብ ምምዕባል ዝርከባ ሃገራት ደቡባዊ ንፍቃ ክቢ ንኩነታተን ዝምጥንን ንድሌታተን ዝምልስን ናፃ ፖሊሲታት ከይክተላ ዕንቅፋት ኮይንዎን ከም ዘሎ
نزي بزبل تقا هاقارات استقرص حقاقات كغتلاي قدادا مهلوان بمتقاس إرترا نزي نيشارتر حبرات هاقارات مسرطاو مسلات أهزابن زيت سارر أكايدا كمتقاومو أنتيرو أبعام دي سبوتلايت سرطات معبالة إرترا بأقات أمي مبن حمس عمت من مسرات بيت مرت سورا بأبنتات تسنيوم قريبوم أبعام دي كالتشر إند أرتس تاريخ أوم سيه عمدي مأكل تبقى ختما أسمراء بسفحو تلاليوم أب عمدي أوبين أبركتو سبسر حبلهي أب عودي تروزم تدهسو أب عمدي لايتر سايت بهلاوي تنبلات هوي هوي داميرا بعل مسكل بسفحو تقليصهم يركبو زخبركم تعزبتنا نلوم استدالو وتحستو مدبنا أب سفتي ملو سلام.

ቀጥር አብ ጫመሪት እንቃትል ወብ ጫመሪት ናስር ወሓዞትና ይንሓድግ እማትግበወ ስድር ጭሬ ቀምዒት ኣላብና ሞላ ሓምዴ ወሽክር

0: ዝኸበርኩም ተኸታተልቲ መደባትና ንሎም እውን ብምክንያት ቅዱስ ዮሃንስ ዝተፈላለየ መደባት ኢና ሒዝና እንመፅእ። ንሎሚ ድማ ሓንቲ ዕድምቲ ጋሻ እያ ዘላትና። ናይ ሎሚ ዕድምቲ ጋሻና ወይዘሮ ምሕረት ገባር ስነ ጥበበኛ ገዲም ስነ ጥበበኛ እያ ምሳና ኣብዚ ክትውዕል። ብመጀመርያ ኣዝየ ዘመስግነኪ ነዚ ቃለ ምሕተት እዚ ፍቓደኛ ኮንኪ ኣውደ ዓመት ምሳና ክትሕልፍ እየ ብምብፃእኪ ብስመይ ምስም ኩሎም ተኸታተልትና ከመስግነኪ ይፈቱ። ጓል ገባር ቀፂለኻ ንዓኽን መላእ ስድራ ቤትክን ርሑስ በዓል እንኳዕ ናብ ዝክብር በዓል ኣብቃዓኩም ክብል ይፈቱ።
1: ኣሜን። ኣነ እውን በቲ ዝገበርኩምለይ ዕድሜ የመስግን ነዚ ክቡር በዓል እዚ ብምሳኹም ኮይነ ከሕልፎ ምዕዳምኩም ካብ ብልቢ የመስግን።
0: ሃረይ ወይዘሮ ምሕረት ከመይ ጓል ገባር እዳብና ዕላል እናተቐፀነ ሰፍልጥ ወይ ድማ ኣብ መንጎ እውን በታ ፍለጥቲ ንሽምኪ ዓብሊላ እውን ነዊሕ እዋን ምሳ ክተጓዕዘት ጓል ኣለም እትብል ሰጎሆ እውን ተፀዋዕና ፀገም ይብሉ መስለኒ። ሃራይ ጓል ገባር ንድሕሪት ምልስ ክንብል ቅሩብ መተሓሓዚ ክኾነና እንደገና ከዓ ንተኸታተልትና ከዓ ብዝያዳ ብድሕረ ባይቲ ከዝያዳ ንክፈልጡ ማለት እዩ። ንድሕሪት ምልስ ኢልኪ ምሕረት ጓል ገባር መን ክተላልዩና?
1: ኣነ ምሕረት ገባር ይበሃል። ኣባል ባህላዊ ጉዳያት ወይ ሚኒስትሪ እዚ ኮሚሽን ባህልን ስፖርትን ኣባሌ
0: ራይ ፅቡቅ ከምቲ ዝበልክዮ ስነ ጥበበኛ ሕጂ ንኩሉ ሕቁፍ ከብለልና ስነ ጥበበኛ ክንብልና ምክንያቱ ኣብቲ ናይ ስነ ጥበባዊ ፍርያት ኣለኽ እንደገና ኣብቲ ኢደ ጥበባዊ ፍርያት እውን ስለ ዘለኺ ንኩሉ ክሓቅፈልና ስነ ጥበበኛ ወይዘሮ ምሕረት ገባር ኢና ክንብል ሞ ራይ ጓል ገባር መዓዝ ኸ ናብዚ ሞያ እዚ ኣቲኺ?
1: ኣብዚ ሞያ እዚ ክኣቲ ከለኹ ኣብ 1900 መወዳእታ 79 ኣብቲ መጀመርያ ናይ 80ታት ኣብ ቤት ትምህርቲ ሰውራ ከም ኣባል ናይ ቤት ትምህርቲ ሰውራ ኮይነ ምስ ተመደብኩ ምስቲ ዝነበረ ናይ ሽዑ ውዕውዕ ኩነታት ናይ ምቋም ባህልታት ነቲ ዝነበረ ባህላዊ ወራር ዝብድህ ነቲ ሰራዊትና ዘነቃቅሕ ነቲዮም ንሕና ካ ብፍላይ ከዓ ነቶም ተማሃሮ ዝጉስጉስ ዘነቃቅሕ ዝምህር ናይ ባህሊ ጎስጓሳት ንገብር ስለ ዝነበርና ኣብቲ ግዜ እቲ እየ ኣነ ከም ኩሉ ኣህዱታት ኣብ ቤት ምሰራ እውን የድሊ ስለ ዝነበረ ናይ ኣባላት ኣብታ ሰዓት ያ ኣነ ኣብ ባህሊ ካብቶም ጀመርቲ ማለት እዩ።
0: ኣራይ ፅቡቅ ከምቲ ዝበልክዮ ኣብ መወዳእታ 79 ኒኸ ኣብ ቤት ምህርቲ ሰውራ ኮንኪ ባህሊ ኣቲኸሞ ቅድሚኡ ኸ ነይሩ ድዩ ማለሲ ኣብ ገዛ ድዩ ዋ ዝኾነ ፅልዋ ናብቲ ጥበብ ክትኣትዩ ዘሕደርከ ወላ ኣብቲ ቤት ምህርቲ ሰውራ መስከድኪ ክነዚ ጥበብ እዛ ኣቲኸ እዮ?
1: ኣይ ቅድሚኡ ከ ወላ ሓንቲ ከም ድሌት ከም ስምዒት ከምዚ ናይ ምድራፍ ድሌት ወይ ከምዚ ብጣዕሚ ፈቱ ነይረ ባህሊ ወይ ሳዕስዒት ወይ ሙዚቃ ከም ጓይላታት ምርኣይ ደስ ብለኒ ነይሩ ካብ ንእሽተይ ከለኹ ማለት እዩ። ከም ጉጅለ ወይ ከም ባህሊ ዝኣተኩላ ግን ኣብታ ቤት መሰውራ እያ። ካልእ ብዙሕ ወፃኢ ሳዕሳዒት ገለመለ ኣይነበርኩን፣ ግን ምርኣይ ደስ ብለኒ ነይሩ። ጓይላ ክርአ ወይ ኣብ መርዓታት ድዩ ወይ ከም ዝሃንሰ መስቀለ ክግበር ከሎ ጓይላታት ምርኣይ ደስ ብለኒ ነይሩ። ሽዑ በቃ ምስ ከድና ከዓ እቲ ውሽጠይ ዝነበረ ክወፃሉ እዩ ጀሚሩ ማለት እዩ።
0: እቲ ናይ ምርኣይ ዝነበረስ ብኣካል ስ ክሳተፍ እያ ጀሚርክ ማለትእዩ። ፅቡቅ ከመይ ነይሩ እቲ ጉዕዞ ናይ ጥበብ እሞ ኣብቲ ቤት ምህርቲ ሰውራ ከምኣለት ዝነበርኩሉ ግዜ?
1: ኣብኡ ምስቲ ከም ሓቂ ከቢድ ናይ ስራሕ ወይ ናይ ተሳትፎ ፃዕሪ ነይሩ። ምዝ ኩሉ ዝነበረ ፀቕጥታት ናይ ምግብና ድዩ ናይ ፅሬት ድዩ ናይ ኮታ ኩሉ ነቶም ቆልዑ ዘድሊ ነገር ምዝ ኩሉ ናይ ምድላው ዝነበረና ፃዕርታት ሕጂ በዳሂ እዩ ነይሩ። ግን እቲ ባህሊ ክግበር ስለ ዘለዎ ከዓ ሕጂ ኣነ ከምዚ ምድራፍ ፈቱ ነይረ። ዋላ እንዳ ስንክትና ሙሉእ ለይቲ ክንስንክት ኢና ንሓድር፣ በቲ ንለውስ፣ በቲ ንላፉ፣ በቲ ንስንክት። ሕጂ ኣብቲ ዝነበረ ሂወትና ሕጂ ንደርፍ፣ ምክንያቱ ካልእ ዘዘናግዓና ነገር ኣይነበረን። ንዝደርፍ፣ ንፃወት፣ ንስዕስዕ፣ መጎጎ ካሲስና ንስዕስዕ ገለ ንገብር ከምኡታት ስለ ዝነበረ ነቲ ባህሊ ክንምስርቶ ከለና ቁሩብ ካብኡታት እዩ ዘበጊሱ ማለት ሲ ሕጂ ክስቶን ክስቶን ክስቶን ክስቶን ኢልካስ ብደረጃ ሞያ ገለ ተጠሚቱ ኣይኮነን። ግን እስከ ነቁም ንተኣከብ እስከ ተባሂሉ ኢና ተኣኪብና ኣብኡ ንፉዓት ወደብቲ ነይሮም። ብዙሓት ኢና ተኣኪብና ሽዑ ይዝከረኒ ሓንቲ ድራማ ንስራሕ ተባሂሉ ኣነ ሕጂ ብድራማ እየ ጀሚረ መጀመርያ ክጅምር ከለኹ ከም በዓል ትባር ገይሮም እዮም ኣስሪሖምኒ ኣምሃራን ነይሮም ብዙሓት ነይሮም እ ኣስማቶም ጠፍኣን ኣሎ እምበር ድራማ ገይርና ንዋሳእ ድሕሪኡ ከዓ እሞ ደርፊ ዘይንገብር ተባሂሉ ሓደ ንፉዕ ስነ ጥበበኛ ኣዝዩ ብሉፅ ዝኾነ ስነ ጥበበኛ ደራስን ዘያምን ጣዕመ ገብረ ስላሴ ዝበሃል ነይሩና ብቐንዱ እሱ እዩ ነታ ጉጅለ ደርፍታት የውፅኣላ ዜማታት የውፅእ ግጥምታት የውፅእ ኣብ ደቃይቂ ግጥምታት ዘውፅእ ጣዕሚ ሕጂ ናይ ጣዕመ ፍረ እዩ እንቲ ኣብ ተን ኣለይቲ ከም ኣለይቲ ከም ባህሊ ክንቆም ዝኽኣልና ሲ ብናይ ጣዕመ ፃዕሪ እዩ ጣዕመ ዜማታት ኣውፅእ ኢልና ናይ መጀመርያ ደርፊ ሕጂ ደንደን ትብል ነራ ክበረት ምባየ ትብል ትበሃል እ ኣብ ናይ ስኒ ሕክምና ላ ደንደን ትብል ደርፊ ንዓ ኣውፅእ ኢላ ድሕሪኡ ከዓ ንዓይ ከዓ ረመፅ ድጉል ሓዊ ትብል ደርፊ ከዓ ኣውፅእ ለይ ናይ መጀመርያ ዘን ክልተ ደርፊ እዚአን ሒዝና ኢና ተበጊስና ድሕሪኡ ግን እሞ ዘይንቐፅል ዳኣ እሞ ዘይንገብር ደርፊ እሞ ትግረ ነምፅእ እሞ ሳሆነ ምፅእ እሞ ገለ እንዳበልና ሕጂ ከካብቲ ዘለናዮ ናይ ጋንታታት መሳርዕ ድዩ ጋንታታት ድዩ ካብኡ ሰባት እንዳውፃና እሞ ክስቶ ከማ ንትደርፍያኮ ክስቶኸ ኣብ ከምዚ ጉጅለ ነራ ኮ ክስቶኮ ኣቲ ዕምባባ ነራ ክስቶኮ ምስ ባዕ መልእሰይ ነራ እያ እንዳተባሃለ ሕጂ ነቲ ባህሊ ከነቕሞ ዕድል ረኺብና ብልፅቲ ጋንታ ብልፅቲ ጉጅለ ባህሊ ከዓ ነራ እቲ ደርፊ ቲ ካልእ ንጥፈታትን ንሕና ንገብሮ እቲ ሙዚቃዊ ንጥፈታት ግን ንሕና ተማህራዊ ክኢላታት ናይ ሙዚቃ ስለ ዘይነበራና በቶም ቀያሕቲ ዕምባባ ኣብቲ ግዜ እቲ ዝነበሩ ሙዚቀኛታት በዓል ኤልያስ በዓል ሻምበል ፍጹም በዓል ዳልቼ በዓል ወድምባየ ነይሮም ብዙሓት በዓል ወዲዛግር በዓል ሳጢር ኣሮን ሳጢር ከይርስዖም እምበር ብዙሓት ነይሮም እሳቶም እዮም ንዓና ዝበቆልና ወዲ ሻውል ዝላይፍ ድራም ዝወቅዕ እዚኣቶም ሕጂ ንዓና እሶም እዮም ዝበቁዕልና እቲ ሙዚቃ ንሕና ከዓ ምስኦም ደድሕሪኦም ንኣብነት ምርኢት እንተልዩ ሳናቶም ምርኢት እንተልዩ ንሕና ደድሕሪኦም ነርኢ ሕጂ ከምዚ እንዳበልና ዳርጋ እቲ ባህሊ ዱልዱል ባህሊ እንዳኾነ ከይዱ ዱልዱል ጉጅለ እንዳኾነ ከይዱ ስጋዓ ብዚኣ ከምኣያ ነራ ተቃወማና
0: ኣረይ ፅቡቅ ከምዚ ከምዚ ዝበልክዮ እቲ መጀመርያ ናትኪ ሰረት ናይ ምጅማር ናይ ጥበብ ኣብ ቤት ትምህርቲ ሰውራ ከምኣላይት እንዳሰራሕ ክኸለኺ ጎንጎኑ ሰሪሑ ነርኩ ሞ ከመይ ክብደት ነይርዎ ምክንያቱ በቲ ዝእለዩሎ በቲ ከዓ እቲ ሞያ ጥበብካ ንባዕሉ ዓብዪ ነገር ስለ ዝኾነ እቲ ናቱ ክብደት ወይ ድማ ብድሆታቱ እንታይ ይመስል ነይሩ
1: ክብደት ኣዝዩ ከቢድ እዩ ምክንያቱ ለይትን ቀትርን ዕረፍቲ የብልካን ንጎቦ ብምልዋስ እንድሕር ጀሚርኪ ትላፉውያ ትስንክት ንኣብነት ስጋዕ ንስንክት ፖለቲካ ንምሃር ሰዓት 10 ከባቢ ፖለቲካ ተማሂርና ናይ ምሳሕ ሕጂ በብ ነናትካ መደብ ኣሎ መጋቢት ናይ ፀብሒ ድያ ናይ ላፋ ድያ ናይ ምስንካት ድያ ነናትና መደብ ኣለና ዝደጋገም ማለት እዩ ከምዚ ሕጂ እታ ደይትስንክት ጉጅለ ትምሃር እታ ትስንክት ጉጅለ ከዓ ትስንክት እታ ትላፉ ጉጅለ ትላፉ እታ ደይትላፉ ጉጅለ ከዓ ናብ ካልእ ንጥፈታት ትኸይድ ከምዚ እናኾነ ከሎ ኢና ሕጂ ንሕና እቲ ንለማመድ ትምህርቲ እውን ዓለይ ዓሲና ኣብ ቤት ምሶራ ናይ ሙዚቃ ትምህርቲ ምሂሩና እዩ ብዙሓት ነርና ሓደ 5-6 ንኸውን ሙዚቃ ምሂሩና እዩ ዓሲና ዋላ ናይ ስንኩላን ነይሮም በዓል እዮ ባብታኣ በዓል እዛ ሄዋን ናይ ኣዴታት ነረን ምሳና ማለት ኣዴታት ክብለን ኣብቲ ዓስከር ዕቁባት ዝነበራ እምበር ኣዴታት ኳ ይኮናን ዳርጋ መሳትና እውን ነረን እየን ሕጂ እዚኣተን ከዓ ምሳና ኣምሃራ ነረን ተማሂርና ኣነ ኳ ሽዑ ኣይ ማለት ኣይቀፀልና እዮን ነቲ ብዩኒስትሩሜንት ደረጃ ሲ ሒዝናስ ኣይ መለኽና እዮን ግን ንዓይ ኣብ ጊታር ኢድኪ ኣፃብዕቲ ክነዊሒ ኢሉ ያዕሲና ኣብ ጊታር ይመዲቡኒ ኣነ ኦርጋን ክሕዝ የ ዝደሊ ነረ ኣብ ጊታር እቲኒ ብዝኾነ ከምኣ እንዳቐፀልና ከለና ከዓ ኣብ መንጎ ኩነታት ናይ ዓማ ነይሩ ካብኡ እሱ ቁሩባሳ ነኺሉና መሊስና ከዓኒ ከይድና ንጋሽ ባርካ ከይድና ምስቶም ቀያሕቲ ዕምባባ ዕደት ገይርና ድሕሪኡ ተመሊስና ንዓራግ ምስ ተመለስና ከዓ ኣብ ዓራግ እውን ተስፋንክኤል ቀለታ ዝበሃል ናይ ሙዚቃ መምህር ነይሩ እሱ እውን ምስ ጉጅለ ሓንቲ ጉጅለ ናይ ወያነ ባህሊ ነይሮም ኣስማቶም ካርሲዕ እዮም ሕጂ እሳቶም ከዓ ምሳና ሙዚቃ ምሃሩ ነይሮም እዚ ተስፋንክኤል ቀፂሉልና ማለት እዩ።

0: እሱ ይሰርሓለይ ማለት እዩ። ተደራሪቡ ተዘራሪቡ ዝመፀ ካብ ኣርባዕተ ግንባር ገሊ ኣትብልታ ደርፊ ሕጂ ሳ ዘይትርስዓ ንሳ ክደርፍ ከለኹ ሓደ ታባ ዝበሃል ኣባልና ዓሽ ምባል ምስ ከልእዎም ሲ ብእምኒ ገይሩ ርእሱ ሃሪምዎ ንምንታይ ከሊእኩምና ኢሉ ብስርዓት ኣብ ቅድመይ ፈጊእዎ ገጹ። ሕጂ ተዘክሮስ ብጣዕሚ እዩ ክሳይ ዝገብረካ ሽዑዛ ተደራሪቡ ትብል ደርፊ ምስ ደረፍኩ ኣይዋዓልኩ ሓደርኩ የ ናብ እንዳ ብርጌድ ተሳሒበ ማለት እዩ። እንዳ ብርጌድ ተሳሒበ ብርጌድ 77 ንፍዕቲ ጉጅለያ ነይራ ኣብኣ ኣቴ ኣብኣ ከዓ ንጥፈታት ይቀፂለ ማለት እዩ። ድሕሪኡ ናብ ክፍለ ሰራዊት 85 ምስ ኮነት ከዓ ስጋ ብናፅነት ከዓ ምስ ኣየ ቀፂለ
1: ሓራይ ምሕረት ዕላልና ገና ቀፃሊ እዩ ዘሎ። ድምፃዊ ሜሮን ክፍለ እውን ነዚ በዓል እዚ ንምድማቕ ምሳና ሓቢሩ እዩ ዘሎ። ኣብዚ ዕላልና እሞ ሜሪ ደጊመ ርሑስ በዓል ንዓኻን ንመላእ ስድራ ቤትካን ክብል ይፈት ሞ ቀፂልካ ድማ ነዚ በዓል እዚ ዘድምቕ ሒዝካልና መፂኻ ዘለካ እንታይ ክኾን ክተስማዕና?

0: ጽቡቅ
1: نخان سين مسقلي ركبوا روح عزالك

መስቀለይ ክቦር ሓዛለይ ክቦር ሓዛለይ ክቦር ሓዛለይ ክቦር ሓዛለይ ክቦር ሓዛለይ ክቦር ሓዛለይ ክቦር ሓዛለይ ሲናናኣናኢናኣናይ

كلهم قيمة وحسنت كلهم.

ساعتن كلان كلمتها وحسنت كلان.

0: ባልና ክንቅፅል እቲ ናይ ብድሕርና ፅነት ዝነበረ ናይ ግዞ ናይ ስነ ጥበብኪ ቀፂልና ክንቅፅሎ ስለ ዝኾና ሕጂ ግን ኣብ ሜዳ ከለኽ ማለት እዩ ኣብ ባህሊ ከለኺ ካልእ ተወሳኺ ሞያ እውን ነርኪ ብዘይካ ተክሳይ ገለገለ ብፅትኪ ኣብ ዝሓበረኑ ማለት እዩ ሓያል ንፍዕቲ ናይ ኢደ ጥበብ ክኢላ ከም ዝነበርክ እውን ይገልፂ እዮም ነይሮም ሞ ካበይ ዝብገስ እንታይ እንታይ ከሰርሒ ነርኪ ምክንያቱ እቶም ብፅት ክሕሉኒ ከለውሲ ማዕረቲ ናይ ውሽጢ ክዳን ዝበሃል እውን ሰፊኺ ትህብ እዮም ከም ዝነበርክ ነቶም ብቀረባ ዝነበሩ ብፅትኪ እዩ ሞ ዝብል እዚ ካበይ ዝብገስ ከመይ ነሩ ናይ ኢደ ጥበባዊ ስራሕትኪ
1: ኢደ ጥበባዊ ስራሕ ውሽጢ እዩ ዋላ ሓንቲ እቲ ማለሲ ከምዚ ዋላ ሓንቲ ናይ ክዳን ናይ ቅዲ ናይ ገለ ሕጂ ኣይፅግመን ነይሩ ስኢለ በዕለ ይፈታትን ይገብሮ ከዓ ገለ ዝፀበበና ወይ ዝገፋሓና ወይ ንኣብነት ረጅም ምስፋይ ሕጂ ኣብ ሜዳ ብጣዕሚ ገዳሲ ነገር እዩ ነይሩ ናይ ወዳት ኮስትሞ ምስፋይ ኣገዳሲ ነገር እዩ ነይሩ እቲ ክዳውንቲ ንባዕሉ ገሊኡ ገጅፍ መፀ ካብ ፍላይ ሚላኖ ምስ መፀ ኩሉ እዚ ኣብ ምትዕርራይ ብጣዕሚ እየ ዝግደስ ነይረ ሕጂ ዋላ ሓንቲ ሰኢለ ብቐንጠብጠብ ዝለመድኮ እምበር ተማሂረ ዘምፃኽዎ ነገር ኣይኮነን እጂ እቲ ረጅም ምስፋይ ሕጂ ዝፀገመ ካ ጨርቂ ምፅኢኻ ካብ ገለ ትረክብ ካብ ገለ ስትራሾ ገለ ትረክብ ንዑ ምፅኢኻ ከዓ ረጂ ትሰፍዮ ፍሉያ ሰባት ከማ ነረ ረጂ ናትክ ጥራሕ ኢና ንክደን ዝብላኒ ዋላ ኮስሞ ናይ ወዳት ከማ ንሰፊ ነይረ እስከ በጃ ክስፈኢልና ብበጃኺ እዩ በቃ ምክንያቱ ይስርዑ እዮም ነይሮም ይስርዑ ንሰፍየሎም ኣነ ሕጂ ግድስቲ እየ ነይረ ከምኡ ዋላ ግዜ ተሃልወኒ ኣብታ ዘላትኒ ግዜ ዋላ ምሸት ሕጂ ፍላይ ቤት ምሰብራ መብራህቲ ስለ ዝነበረ ብመብራህቲ ሰፊ ዋላ ተኣቂረብታ ዘላትኒ ግዜ ነታ ሽግር ክፈትሕ ኢለ ፅዕር ሓደ ግዜ ሳብ ዓራ ኣብ በዓል ቀብሪኦት ይመስለኒ ዓራግ ድዩ ከይድናሲ ዓራግ እምበር መፂኦምና ሰራዊት እንዳ ኣርባዕተ ዝበሃሉ ነይሮም መፂኦምናስ ብጣዕሚ ዕርቃን ነይሩ ሽዑ ድሓር ካብቲ ናይ ኣባላት ክዳውንቲ ኣዋፂና ስረታት ቁምጣታት ሰፊና ንህቦም ነርና ሕጂ ኣነ ኣብ ከምኡ ብጣዕሚ ግድስቲ እየ ነይረ ካልእ እቲ ናይ ኢደ ጥበብ ዝበሃል ንኣብነት ሕጂ ኣብ ጀልሃንቲ ኣብተን ማሕበር ዘን ዕቁባት ናይ ደቂ ኣንስትዮ ነረን ክኢላታት ናይ ካይላ ይመፃና ነይረን መጎጎ ክሰርሓልና ሕጂ ምስተን መጎጎ ድሰርሓስ ቀዳመይ ተሰሪዐ መጎጎ ከዓ ክሰርሕ ሕጂ መጎጎ ክሰርሕ ምስአን ፍሉያት ሰባት እውን መዲቦም ምስአን ስራሕ ኢሎምና ታካይላ ሕጂ ብኣያ ክኢል እያ ኣነ ኣብ ኣነ ዕን ሪአን ስለ ዝነበርኩ እንታይ ዓይነት ሓመድ ጥቀማ ከመይ ገረን ይሰርሓ ገለ ሪአን ስለ ዝነበርኩ ኣብዚኣ ሕጂ ይሕዛ ድሓር ምስ ከድና ናብ ሓይልታት ማለት እዩ ኣብ እንዳ 77 ከለኩ ሕጂ ኩሉ በቃ ኩሉ ብምሉኡ ይሰርሖ ነይረ ኣብኡ እኳ ድሓን እዩ ማለት ናይ ግዜ ፀገም የብልካን ኣብ ቤት ምሰውራ እዩ እቲ ግዜ ድፀበበና ነይሩ እምበር ኣብቲ ሓይልታት ምስከድካ ዝተዛማዲ ዕረፍቲ ኣሎ ሕጂ ኡ ነቲ ዝተቐደ ክዳን ሰፊ ኮስትሞ ዘተዓራሪ ተዓራሪ ገለ ገብር ድሓር ኣብቲ ባህሊ ከዓ ኤግዚቢሽን ነቕርብ ነርና ከምዚ ርክያሞ ስፈ ዋላ እዚ ናይ ጨጉሩ ከማ ሽዑ እያ ንጀሚርያ ሽዑ መሳዕስዒ መድረፊ ገለመለ ሽዑ ዝሰርሕ ነረ ካብ ምንታይ ንሰርሕ ነርና ሽዑ ካብ ጸሊም ጎልፎ ነናዲ ንኸይድ ምሽ ይሰዱና ንደጀና በዓል ዓራር ንኸይድ እሞ ካብቲ ስትራሾ ናይ ኢራ ዝመፅእ ክዳውንቲ ነይሩ ንስትራሾ ተባሂሉ እውን ሓይልታት ንብረት ዝውሃብ ነይሩ ካብኡ ሕጂ ጸሊም ጎልፎ ኣናዲ እየ ካብኡ ዝሰርሕ ነረ ኣነ ባዕለ ዋላ ሓንቲ ዝመሃረኒ ሰብ የለን ግን ከይደ በቃ ቆቢዕ ገይረ ነታ ናይ መሳዕስዒ ናድዩ ገለ ድዩ ይሰርሕ እቲ ካይላ ዝብለክ ዘለኩ ከዓኒ ካይላ ኣምፅሉና ኢልና ከዓ ካይላ ሰሪሐ ከዓ በቃ ማዓት ገለመለ በቃ ከምዚ ብያትታት ገለመለ በራድ ገለ ስፔሻል ዝኾነ ቅርፅታት እንዳውፃና ኢና ንሰርሕ ብዚ 24 ሳዕሳኡ ሕጂ ዋላ ካብቲ ደርፊ ገለመለ ከማ ኣዘንቢሉ እኒአ ዝብል ኣነሱ ምክንያቱ በቲ ደርፊ ዝድረፊ ባህል በቲ ከዓ ናብኡ ኸይድ ኣብ ባህሊ ከዓ ፀወታ የለን ተጣቂዒኻ ከበሮ ትወቅዒኻ ትቕበል ኢኻ ትዋሳ ኢኻ ትደርፍ ኢኻ ኩሉ እዩ ሙዚቀኛታት ከዓ ሙዚቃም ወቅዑ በቲ ይዋስኡ በቲ ደርፉ ዝደርፉ ሙዚቀኛታት ኣለዉ

0: ሕጂ ኩሉ ግዜ ቢዚ ኢኻ ነቲ ፅባቐ ኢኻ ውድድር ኢኻ ከዓ ትገብር ምስተን ካልኦት ኣሃዱታት ናይ ክፍለ ሰራዊት ትወዳደር ኢኻ። ብመጀመርያ ነቲ ኤግዚቢሽን ቀሪብና ክንዕኡ ከም ዝርዮ ኢና ንገብረተሰብ ድሕሪኡ ከዓ ናብቲ መደብ ናይ ባህልን ኣቱ ሕጂ ናተይ ሲ ተማሂሮዮ ገለ ደ ኮንኩስ በቃ ድልየት እዩ ትኾነለይ ከዓ ተዝሓሰብኳስ ይገብራ ተገዳስነት ሕጂ ብተገዲሰ በቃ ብስምዒት እየ ድሰርሖ ነቲ ስራሕ ተሒዘ ዮ ከዓ ይገድፎኒ ዋላ ለይቲ ትኾን ዋላ ቀትሪ እየ ድሰርሓ ሰብ ክዕልል ከሎ ክፃወት ከሎ ኣነ ይፃወትኒ ከይደ ኣብታ ናይ ኢደ ጥበብ ስራሕ ይዝሰርሕ ሕጂ ሓቂ ሓይሽ ጠቂሙኒ እዩ ማለት ኣብ ሂወተይ ንዓይሲ ጠቂሙኒ እዩ ምስ ኣተና እውን ብዙሕ ተጠቂመሉ እቲ ሞያ ከማያ ነይራ ካልእ ምስኡ ዝኸይድ ናይ ደርፍታት ነይሩ ሙዚቃ ከይወቃዕ ግን ኣብ ሙዚቃ ሕጂ እታ ንዓይ ድሕሪት ዘትረፈት እንታይ እያ ምስ መጻኹ ኣብቲ ብርጌድ ብኢዶም ዝሰርሕዋ ጊታር እያ ፀኒሓትኒ ኣነ ከዓ ኣብ ጊታር እየ ተማሂረ ሕጂ እታ ብኢዶም ዝሰርሕዋ ጊታር ከዓ ብመፍትሒ ትውፅ ዋላ ሓደ ሰብይትን ክፋኒ ብጀካ እቲ ጊታሪስት ምክንያቱ ድሕር ተበቲ ኢኻ ስልኪ ኣይትረክብን ኢኻ ተተባላሽያ እውን ኣይትትከኣን ኢኻ ሕጂ ብከምኣ ስለ ዝፀንሐትኒ ኦሮማይ ክገድፈለኒ ኢለ ስኢለ ክራር ገለፍትን እምበር ከምዚ ሙዚቃ ናተኢለ የ ሓስኮን ዘንቢለ ሕጂ ግን እቲ ምድራፍ ስጋዕታ ናብ 17 ዝኸድኩላ ጥንስቲ ኮይነ ሲ ደሪፈ የ ጠቂዐ የ ሰሪሐ የ ኣብ ቴስዓ ግን ወሪደ ማለት እዩ ካብቲ ግንባር እ ማልያ ዘይብሉ ደርፍታት እዩ ነይሩ ግን ኣይተሰነደን ሕጂ እዚኣን ገለገለ ደኣ ነይሩ በዓል መሰቡና ነይራ ወራሴ ትብል ነይራ ሓንቲ ኣስገዳድ ፍቕሪ ብዘይ ድሌተየ ብዘይ ማለት ሲ ኣስገዳድ ፍቕሪ ብዘይ ድሌተይስ ንሃገር እያ ማለት እዩ ሕጂ ብዘይ ድሌተየ ምርዖን የ ገለ ትብል ነይራ ኣግራብ ዓደይ ትብል ነይራ ማዕበል ቀይሕ ባሕሪ ትብል ነይራ ሸዊት ሓወይ ትብል ነይራ ኣርካን ናይ መዛግብ ትብል ነይራ ናይ ፍቕራዊት ደርፊ ጎበዛይ ንባዕላ ደና ሰርተኸውን ደርፍታት ደሪፈ እየ ኣነ ኣብ
1: ደርፍታት እዮ ግን ዝያዳ ከምቲ ዝበልኪ ከዓ ናብቲ ድራማ እንደገና ናብቲ ኢደ ጥበባዊ ስራሓት ስለ ዘንበልኪ ኣብዚ ግን ክሓተኪ ጓል ገባር ከምቲ ዝበልኪዮ እቲ ናይ ኮስቲም ዝበሃል ነገራት ማለት እዩ ካብ ሽዑት ሒዝኪ ክትሰሪሑ ነርኩ ሞ ከመይ ማለት ስእልስ ከበይ ትረክበ ነርኪ ወይ ድማ ከመይ መፀልክ ነይሩ እቲ ዝገብርኦ ዝነበራ ሽዑዎ ባርኳታ ድዩ ገለማስ ናይ ኩለን ብሄራት ከዓ ስለ ዝስራሕ ነበር ኣብቲ ባህልካ ኩለን ስለ ዝነበረስ ከመይ ክትገብር ነ
0: በስ ዝፈልጦ ማለት በቲ ዘርከብ ኩሉ ንእሽተይ ዘርከብ ኩሉ ቆል 17 ዓመት የወፅያነን ሜዳ ግን በታ ዘርከብ ኩላ ሸዓ ዝርያ ዝነበርኩ ሲ ሰበይቲ እንታይ ትኸደን ኣብ ከተማ ዘላ እንታይ ትኸደን ካብኡ ናብኡ ካብ ከተማ ስለዝዓበኹ እንታይ ትኸደን ኮታ ካብቲ ዝረአኽዎን ዝፈልጦን ዝነበርኩ ሲ ይፍትን ነረ ኩሉ እዚኣ ግበርልና ዲኖ ሲ ዲኖ መሳዕስዕ ሲ ኣነ ዲኖ መርዓ ወረድ ማወራድ መርዓ ጌሮማ ክኸዱ እየ ዝሪያ እምበር እንታይ ዓይነት እያ ከመይ እያ ገለስ ኣይፈልጣን እየ ግን ዲኖ ኣነ ሰሪሐ ነረ ዲኖ መሳዕስዕ እዩ ቲ ሓላፊና ጥራሕ ርኢ ነቲ ዲዛይን ከመይ ክገብሩ ከም ዘለኒ ገለ ዲኖ ሰሪሐ ኣብ ናይ ሕጂ ጎበዛይ ብዲኖ እያ ከማንቲ ዝስዕሳዕ ሕጂ እቲ ድልየት እዩ በቃ ክገብር ምባል ምፅባቅ ክፅብቐልና ከዓ ማለት ክንሓልፈን ኣለና ነዘን ካልኦት ኣሃዱታት እንዳበልና ንምህዝ ገለ ንገብር ክዳን ንእሳ ነቲ ዝመፀናይ እንዳኢራ ክዳውንቲ ንንእሶ ነፅብቦ ገለ ንገብር ቬሎ ከይተረፈ ነሩና ሕጂ ንሕና ኣነ ዝደርፈላ ነበርኩ ቬሎ ነራ ነማሓይሾ ከመይ ንዕነስኪ ኣለዋ ከዓ መሊአን ምሳና ከዓ ደቂ ከተማ ከዓ ዝፈልጥኦ ከዓ ንዕን ከዓ እንዳፀዋዕና ብሓባር ናይ ሓባር ስራሕ እዩ ግን ኣነ ነኸይሰሒዘዮ ነቲ ስራሕ እምበር ቲ ስራሕ ናይ ሓባር ስራሕ እዩ ሕጂ ምስቲ ዘለካ ግጥሚ ፅንዕ ትበሃል ናይ ሙሉእ እቲ መደብ ኢኻ ልዕሊ 20 ዝኾኑ ደርፍታት ኢኻ መቕባል ተፅንዕ ምስኡ ናትካ ደርፊ ተፅንዕ ሕጂ እዚስ ቀሊል ኣይነበረን ግን ዳሓን እዩ መቸም ንእስነት ስለ ዝነበረናስ ሓሊፍናዮ ማለት ብወኒ ኢና ንሰርሖ ነርና
1: ሓረይ ጓል ገባር ንድሕሪ ናፅነት ከዓ ክንምለስ ኢና ሞ ድሕሪ ናፅነት ከመይ ቀፂሉ ስነ ጥበባዊ ስራሕትኪ
0: ድሕሪ ናፅነት ድኣ ኣነ ሓራስ ኮይነ ምስ ኣብ ሳሕሊ ፀኒሐ ድሓሪ ምስኣተኹ ግን ኣብ ስብሪት መዲቦም ማለት እዩ ውጅለ ባህሊ ስብሪት ውጅለ ባህሊ ስብሪት ክምደብ ከለኹ ግን ናይ ኮስቲም ናይ ስነ ፅባቐን ተባሂለ እየ ተመዲበ ድሕሪኡ ከዓ ኣብ 94 ከዓ ተጣይስና ኣብቲ ማሕበራዊ

0: ሂወተይ ኣትየ ሕጂ እቲ ናተይ ፀጋም እስ እዩ ክቅፅሉ ኣይከኣልኩን ስእል እያ በቃ ከምዚ ኦሮማይ እንታይ ክሰርሕ ሕጂ ኦሮማይ ኣብ ቅዕና ኢና ኣክለና ሕጂ እቶም ዘለዎ ቅፅል ወገደ ትብል ግን ፈቲነ ነይረ ብዙሕ ከዓ ዝሕግዘኒ ሰብካ ይረኸብኩን ተሓገዝ እውን የድልየካ ንዲዩ ሞራል የድልየካ ንዓባ ግበር ዝብለካ ትደሊ ሕጂ ስዊታት እውን ይጎድል ነይሩ ኣነ በቲ ደርፊ ኣይቀፀልኩን በቲ ድራማ ግን ቀፂለዮ ብፍላይ ታደ ትብል ፊልም ብኣየ ዝምገስ ማለት እዩ ድሕሪ ነፅነት ኣብ በዕሎ ወድፈረረይ መፂኦም ፀዊዖምኒ ሰርሕያ ትኽእል እዩ ክስኪኢሎም ኣብኣ ሰሪሐ ማለት እዩ
1: ሕጂ ኣብዛ ታደ ከምዛ ክትገልፅያ ዝፀናሕኪ ፍልይቲ ፊልም እያ ካብቲ ተዘከርቲ እያ እንደገና ታደ ክትብል ከለካ ከ ኣብ ርእስኻ ዝመፁ ሰባት ኣለዉ ሓንቲ ከዓ እታ ከም ጓል ኣለም ኮይና ተላበስኪያ ገፀ ባህረ ከዓ ነሳ ካብቶም ቀደሞ ዝመፁካ እሞ ተምሳጥከይ ወይ ድማ ጥብላሕትኸይ ኣብ ፊልም ታደ እንታይ ዝመስል
0: ኣነ እቲ ፊልም ሽዑ ይኩንኩን ጀሚሮ ዮ ማለት እቲ ድራማ ማለት እየ ናይ መድረክ ድራማስ ብዙሕ ንሰርሕ ነርና ኢና ሙዚቃዊ ድራማ ንሰርሕ ናይ መድረክ ድራማ ንሰርሕ ከም ዝበልኩ ብዙሕ ዓበይቲ ድራማታት ሰሪሕና ኢና ሕጂ ንዓይ ሓደሰንን ግን ንሳቶም ከዓ ንፉዓት ስለ ዝነበሩ ንፉዓት ኣለይቲ ስለ ዝነበሩ ከዓ ንሳቶም ከዓ ናይ ብሓቂ ሃኒፆምና እዮም ነቲ ምእላይሲ ክንላበሶስ ገይሮምና እዮም ሕጂ ወላ ሓንቲ ኣየፀገመንን ኣነ ስለ ዝፀንሐት ባግራውንድ
1: ሕጂ እውን ንድሕሪት ምለስ ከብለኪ ኣብቲ ድራማ ከለና ማለት እዩ ከይቀፀልና ከባብ ርእስና ክወፀና ከለና ጠቅሲውን ኣቢልክዮ ፀኒሕኪ ብዙሕ ፊልምታት ወይ ድማ ናይ መድረክ ድራማታት እውን እናሰራሕኪ እኺ ፀኒሕኪ መፂኸ ሞ ተዝክርያ ወይ ድማ ፍልይቲ ናይ መድረክ ድራማ ክትከውን ትኽእል ወይ ድማ ብመልክዕ ሓንበት ናይ ሽዕዋን ፊልም እንብላ ንኽእል ሲ እንታይ ነራ ብኸመያ ተሰሪሓ ወይ ድማ ትናታ ዛንታ እንታይ ዝመስል ነይሩ
0: ቀያሕ መንዲል እዚ ማለሲ ሓቀኛ ታሪክ እንዲያ ቁሩብ ኣማዕቢላ ቢሎማ ክኾኑ ክእሉ እዮም ግን ዝፍፀም ዝነበረ ብቲ ሰዓቲ ኣብቲ ልዕሊ ህዝብና ኣብ ሓንቲ ምውቕቲ ስድራ ቤት ዝተፈፀመ ዓመፃትን ገበናትን እያ ትዝትርኽ ማለት እዩ እዚኣ ክንሰርሓ ከለና ዳርጋ ከም ፊልም እያ ተሰሪሓ ማለሰ ክልተ ሰዓት ሙሉእ ኣብ ስቴጅ ስታንድባይ ኮይና ነብሲ ወከፍ ሰብ ነናቱ ስራሕ ነይርዎ ነናቱ ታኒካ ዝቐብል ማንካ ዝቐብል መንፀፍ ዝቐብል ዓራት ዝሰርዕ ገለ ዝሰርዕ እንደገና በረኻ ትቐይርዮ ነቲ ግራብ ዝተኽሉ ፅርግያ ትቐይርዮ ነቲ ፅርግያ ከመይ ዝገብሩ ኩሉ ሰብ ነናቱ ስራሕ ነይርዎ ሕጂ ኣነ ተዋሳኢት እየ ነይረ ግን ኣብ ከምኡውን እቲ ዘድልየን እውን ይቕርብ ክልተ ሰዓት ሙሉእ ግን ልካዕ ከም ፊልም ኢና ሰሪሕና እታ ቀያሕ መንዲል ብዙሕ ሰብ ከማን ብዙሕ ሰብ እዩ ዝፈትዎ ነይሩ ሽዑ ዋላ ኣነ ንባዕለይ ሳብ ቅድመይ እንዳቦኸይ ዝርኦም ነረ ሰባት እንዳ ተዋሳእና ከለና ሲ ኣነ እታ ፅዮን ትብል ጠባይ ሒዘ ነረ እታ ቐንዲ ትጋፋዕ ስድራ ቤት ማለት እዩ ሕጂ ኩሉ ሰብ እንዳበኸየ ኢኻ ትሪኦ ኣብ ቅድመኻ እቲ ፃዕርኻ ሲ ኣብ ቅድመኻ ከዓ ትሪኦ ኢኻ ንስኻ ተካይዶ ፃዕሪ ዕውት ምዃኑስ ኣብቲ ቅድሜኻ ኢኻ ትሪኦ ሕጂ ቀያሕ መንዲል ብጣዕሚ ከቢድ ስራሕ እዩ ነይርዋ ከተማ ፀኒሕካ ናይ ከተማ ክዳን ትኸዲንካ ፀኒሕካ ናይ ገድሊ ትኽደን ብዙሓት ጠበያት እዮም ነይሮማ ብዙሓት ጠበያት ስለ ዝነበርዋ ነቲ ክዳውንቲ ክንእክብ ኣነ ንባዕለይ ሕጂ ካብተን ናይ ኮስቲም ኣዳላዊት ስለ ዝነበርኩ በቲ ይዋሳእ በቲ ከዓ እንታይ ክክደኑ ከም ዘለዎም ከማን በቲ ድሕሪ ስቴጅ ኣብታ ኣነ ዘይዋሳእ ላወፅ ይቕርብ ኣሎም እንደገና ከዓ ናኣቱ ተዋሲእና ከዓ ንወፅእ በቃ ነ ናትና ስራሕ ሒዝና ክልተ ሰዓት ሙሉእ ኮፍ ኢሉ ሰብ ርያ ነሩ ከም ፊልም ኮይና ትረአ ነራ ናይ ብሓቂ ከዓ ፅቡቕቲ ፊልም ድራማ እያ ነራ ኩሉ ሰብ ከዓ ርእዋ እዩ ኣብ ሜዳ ይፈልጣ እዩ እዚኣ ከምዚኣ እያ ነራ ናይ ቀያሕ መንዲል
1: ዘይትርሳ ማለት እዩ ተዘካሬታ ቀያሕ መንዲል ሃራይ ጓል ገባር ምስ ብፆትኪ በጋጣሚ ኣብ ዝተረኽብና ኣለዉ ኣብ ዘዕለና ኣለዉ ኣብ ባህሪ ባህርኽ ማለት እዩ ሓያልያ ተራርያ እዮም ዝብልኹ ሞ ከመይ ዝስካሕዝካ ካብ ቃላት ትንሰምዖ
0: እሱ እንድዩ እቲ ሓያል ዘብለካ ከምዚ በቃ ሓንቲ ነገር ሲ ንምንታይ ጌጋ ይርከባ ንምንታይ ከምታ ዝደለያ ደይሰርሕዋ ገለ ኢለ ይሓርቀ ግን እቲ ናተይ ሕርቃን ሲ ንምንታይ ከምቲ ዝድለ ዘይከውን እዩ እምበር ከምዝተረአ ባእሲ ገለ ኣይኮነን ሕጂ እቲ ሓልዮት ኣቦት ኣሎ እቲ ፃዕሪ ቦት ኣሎ ኣነ ሕጂ ተኽፍእ ተክርኢ ከለኹን ኣይሰግራኒ እዚኣ ናተይ ባህር እያ ክፉእ ነገር ወይ ደስተይ ትብለኒ ነገር እንተርእየ ስጋብታ ትፀሪ የ ዝካታ ኣላ ሕጂ እዚኣ እያ ተሓያል ተብለኒ
1: ብዛባ ክንዳዓለልና ከለና እንዲ ከምኡ ነይሩ

0: ትረሳዕ እንቶይ ዝረሳዕ ኮ ሃዋን ምስቲ ናይ ኢደ ጥበባዊ ስራሕትኪ ምስተተፍርዮ ነበርኪ ኣዝያ ኪላ ውሕልቲ ሰራሒት ወይ ድማ ሰራሒት ፀብሒ ኣብታ ዝነበረትኩም ናይ ምግብናሲ ተወሓርቲ ብዛሕቲ ውሃዋ ዝነበርኩም መሻርፍሲ ንዓንሲ ከመይ ገይር ኣመቄራ ፅቡቅ ማለት ብሓፈሻስ ውሕልነት እውን ነይሩዋ እዩ እዚኻ እቲ ናይ ውሽጢ እዩ ገሊሎም እውን ገሊፆም ክነሮም ኣብዚ ዓንተይ ዝረሳዕ ኮሞ ኣብኣ ከለ ክቐፅላ ሕጂ ብባህርኺ ካበልዓልኮ ማለት እዩ
1: ኣብሲ እዩ እቲ ስነ ጥበብ ከዓ ምስ ኩሉ ከይድ እንድዩ ስነ ጥበብ ዋላ ኣብ ውሕልነት መፂኻ እውንቲ ከተፀብቆ ንድሕር ትፍትን ኮይንካ ነቲ ስነጥበብ ነቲ ስነ ፅባቐ ኣብቲ ናይ መግቢ መፂኻ እውን ከተፀብቆ ኢካ ትፅዕር ኣነ ሕጂ ዋላ ቤት ምስወራ ከለና ሃንዛ ናተይሲ ንቁርሲ እያ ትቐረብ ነራ ኣነ ስንክታ ዝሓደርኩ ሃንዛ ክንዲዙ ዝኸውንቲ ሃንዛና ምስ ተፀፍፀፈ ኩለን ንቁርሲ እየን ዝወሃባ ምክንያቱ ምሕራር ኣይፈቱን እየ ተጠንቂቐ እየ ስንክት ኣይዝንግዕኒ እንዳስንከትኩ ከለኩ ኣይዝንግዕኒ ኣነ ስጋታ በቃ ፅፍፍቲ ክትወፀለይ ኣለዋ ብድሕሪ ይሁን ኣብዚ ሰራዊት ባህሊ ምስ መፃኹ ናብ እንዳሰማንያን ሓሙሽተን እውን ከምኡ ሕምባሻ ፅብቕቲ ተዘይ ኮይናትለይ ብጣዕሚ እየ ዝሓርቕ ከፀብቃ የ ዝፅዕር ብዝተኻእለኒ መጠን መግቢ ከምዚ ማይ ገለ ኣይመልኣኒ ፅፍፍቲ ገይረ ሰርሓ እንድሕር ደንጉዮም የውድቆም እያ
0: ዋላ ውሕቲ ትኹንስ
1: ጥዕምቲ ክትከውን ኣለዋ ዝተውሃበትካ ሳፀፋ ኣቢልካ ትሰርሓ ሕጂ ብከምኣ ምናልባት ዝነቕፉን እውን ነሮም ክኾኑ እዮም ኣውዲቃትና ገሌሎም ዝነቕፉን እዩ ኣይሳኑን
0: ዝተረንሾ ንምሳሕሲ ወይ ቅርስስ
1: ኣይሳኑን እዮም
0: እቲ ናይ ጥበብ ናይ ኢደ ጥበብ ማለት እዩ ሕጂ ቲ ዝያዳፍቲ ናይ ስነ ጥበብ ኢና ድሕርና ፅነት እውን ከምዝቐፀልክዮ ኣብ ዝተፈላለዩ እውን ስለ ዝረኣናክ ማለት እዩ ሕጂ ግን እቲ ናይ ኢደ ጥበብ ብፍላይ ድማ እቲ ናይ ፀጉሪ ትሰርሕዮ ከመይ ተቐፅል የሎ ክሳብ ዚ ሕጂ እዋን ከመይ ክለልክሎ
1: ፅቡቅ እዩ ዝኸይድ ማለት እቲ ፅቡቅ እንድዩ ከምዚ ህውክ ኢልካ ክትወፅእ ድዩ ወላ ሃንደበታዊ ዝኾነ ውራይ የጋጥመካ ግብሪ ኣቢልካ ክትከይድ ሲ ፅቡቅ እዩ ሕጂ ኣነ ከዓ ከም ናይ ምንጪ እቶተይ ገይረ ከዓ የ ድወስዶ እንዳ ማዕበልናዮ ከዓ ንከይድ እንዳ ማዕበልክዎ ከዓ ከይድ ካብ ግዜ ናብ ግዜ ግዜ ናብ ግዜ እንዳለወጥካ ትኸይድ ሕጂ እቲ ሰብ ከዓ ሎሚ እቲ ምቁናን ገለ ይህከ ወይ
0: ግዜ
1: ስእን ግዜ ንምቁጣብ ወይ እውን ናይ ሕማም እውን ክህሉ ክእል ፀጉሩ ክቁኖ እንደይክእል ደይፅመም ሰብ ኣሎ ሕጂ ንከምዚ ፅቡቅ እዩ ዋፅ እዩ ኣነ ከዓ ከም ምንጪ ደቅና ዕብና ኣሉ
0: ፅቡቅ ስራሕ ማስተ ጠለብ ናይ ዓማዊልሲ ኣለዎ ማለት እዩ
1: ኣለዎ
0: ሓረይ ጎልግባር ኣላልና ገና ቀፃሊ እዩ ዘሎ ከምቲ ዓንተወይ ዝገበርናዮ ሕጂ እውን ድምፃዊ ሜሮም ምሳና ክሳብ ዝሃለዎ ማለት እዩ ነዚ በዓል እዚ ንምምዕራግ ድመፂ ስለ ዘሎ ደርፊ ክጋብዘና ነዚ በዓል ዝኾኑ ሞ ሜሪ እንታይ ካ ቀሪብካልና ዘለካ

ጽሬት ንፍቶ ንያትን ዓወትን ተምሃሮ ቀዳማይ ክፍሊ እዮም። ደቂ ገዛውትን ደቂ ሓደ ክፍልን ብምዃኖም ከዓ ኩሉ ሻዕ ናብ ቤት ትምህርቶም ብሓባር ይኸዱን ይመጹን። ንያት ኣብ ትምህርቲ ኣዝያ ንፍዕቲ ተምሃሪት እያ። ዓወት ግና ከም ንያት ንፉዕ ተምሃራ ኣይነበረን። ወረ ልክዕ ንምዃንሲ ምስ ሕማቓት ተምሃሮ እዩ ዝጽብጸብ። ሕው ገዛ ኸይሰርሐ ዝመጽእ ዘይቅዱስ ተምሃራ እዩ። መምህራኑ

ቀጢዖም ተሓሊሎም እዮም። ስድራኻ ጸውዕ ኢሎም ንወለዱ ነጊሮምሉ ብተግሳጽ ወለዱ ይተኣርምን። መሓዙኡ ንያት እውን ብዙሕ ግዜ ምዒዳቶ ክሰምዓ ኣይከኣለን። ንያት ኣብ ትምህርታ ጥራይ ኣይኮነትን ንፍዕቲ፣ ኣብ ኣካላዊ ጽሬታ እውን ኣዝያ ግድስትን ንእትን ቈልዓያ። ንግሆ ተንስኣ ገጻ ብማይን ሳሙናን ገይራ ትሕጸብ። ከምኡ ስለ ዝኾነት ከዓ ገጻ ኩሉ ሻዕ ብሩህን ጽሩዩን እዩ። ብኣንጻሩ ዓወት ግና ኣብ ኣካላዊ ጽሬት ውጅሃላ እዩ። ኣብ ጽሬት ገጹ ፋዕራ የብሉን። ንግሆ ተንስኡ ገጹ ክሕጸብ ኣይግደስን። ናይዚ ውፅኢት ከዓ ገጹ ረሳሕን ደባንን እዩ። ገጹ ክሕጸብ መምሃራኑን ንያት መሓዙኡን እኳ እንተ ተማዕጸንዎ ዝሰምዕ ዝንግን ኣይነበሮን። ገጽካ ምሕጻብ የህክዮን የጽልኦን ነበረ። እታ ንፍዕትን ጽሪት ንያት መግቢ ቅድሚ ምብልዓ ኣእዳዋ ብማይን ሳሙናን ስለ ትሕጸቦ ኣእዳዋ ኩሉ ሻዕ ጽሬቱ ዝሓለወ እዩ። በሊዓ ምጸገበት ኢዳ ጽቡቕ ጌይራ ትሕጸቦ። ካብዚ ሓሊፋ እውን ዓይኒ ምድሪ ተጠቂማ ምስ ወድአት ኣእዳዋ ብማይን ሳሙናን ማሓቢላ ተሓጽቦ። ዓወት ግን ከም ኣይኮነን። ትጽውት ውዒሉ ክምሳሕ እንከሎ ኣእዳዉ ከይተሓጽበ መኣዲ ይቕረብ። ስድርኡ ኣእዳዉ ኸጽሪ ነጊሮም ተሓሊሎም እዮም። ሕሉፍ ሓሊፉ ዓይኒ ምድሪ ኣድዩ ክወፅእ ከሎ እውን ኣእዳዊ ይሕጸብን። ንያት ከምኡ ከይገብር ምዒዳቶ እኳ እንተኾነት ንሱ ግና ከተግብሮ ይመረጸን። ንያት ቅድሚ ምድቃሳ ኣእጋራ ብስርዓት ትሕጸብ። ኣብ ጸወታ ውዒላ ኣእጋራ እንተርሂጹ ትሕጸብ። ብፍላይ ሕቱም ጫማ ገይራ እንተ ውዒላ ኣእጋራ ግድን እዩ ዝርህጽ። ኣብ ከምዚ ኩነታት ከዓ ግድን እያ ትሕጸብ። መንቀራቕሮ ጻብዕታ እውን ብግቡእ ተጽርዮ። ዓወት ግና ትጽውት ውዒሉ ኸብቅዕ ምስ ረስሓቱ ይድቅስ። ካብዚ ዝኸፍአ ኸዓ ሕቱም ጫማ ገይሩ ውዒሉ እውን ኣይሕጸብን። መንቀራቕሮ ኣጻብዕቱ ሕማቕ ሽታ እናመንጮ ኽንሱ ንሱ ግን ክሕጸብ ኣይግደስን። ደቂ ኽላሱ ጫማኻ ይሽትት ኣሎ እንተበልዎ እውን ፈጺሙ ዕጥጥ ኣይብሎን እዩ። ንያት ነዊሕ ጸጉሪ ኣለዋ። ኩሉ ሰዕ ከዓ ምስ ኣብረቕረቐ እዩ። ምስጢር ናይዚ ጸጉራ ብማይን ሳሙናን ብመደብ ስለ ትሕጸቦ እዩ። ብዝግባእ ኣንቂጻ ኸዓ ትምሸጦ ወይ ትቕነኖ። ሰባት ጸጉራ ርእዮም ይምሰጡ። መምሃራና እውን ብጽሬት ጸጉራ ከም ኣብነት ይገልጽዋ። መሓዝኣ ዓወት ግን ኣይግድን። ጸጉሩ ብመደብ ኣይሕጸቦን እዩ። ናይዚ ውፅኢት ከዓ ጸጉሩ ረስሓት ዝሓዘ እዩ። ስለ ዘይምሸጦ እውን ዝተዓኳለልን ዝተጠናነገን ኮይኑኣሎ። ቁማል እውን ኣለውዎ። እንተኾነ ግን ዋላ ደቁ ኽፍሉ ኣታ ቆማል ይበልዎ ዕጥጣ ይብሎን እዩ። ንያት ኣብ ሳልስቲ ግድንያ ነብሳ ትሕጸብ። በዚ ኸዓ ጽሬት መላእ ኣካላታውን ሕልው እዩ። ሕማቕ ሽታ ካብ ነብሳ ኣይምንጩን። ነብሳ ተሓጺባ ጹሩይ ክዳውንቲ ስለ ትለብስ እውን ዝያዳ ሰሓቢት ኮይና ትርአ። ክዳውንታ ኣደኣያ ተሓጽበላ፣ ንሳ ኸዓ ካልሳ ባዕላ ትሓጽብ። ዓወት ግን ነብስኻ ናይ ምሕጻብ ልምዲ ኣየጥረየን። ናይዚ ውፅኢት ረስሓት ዝጠንቁ ጨና ኣለዎ። ደቂ ኽፍሉ ናብኡ ክቐርቡ ኣይደልዩን። ካብዚ ዝገደደ ኸዓ ረሳሕ ክዳውንቲ እዩ ዝኽደን። ደ መዓልቲ ንያት ናብ ቤት ትምህርቲ ተበገሰት። ኣብታ ምስ ዓወት ዝራኸቡላ ቦታ ግና ዓወት ኣይጸንሓን። ምናልባት ገዲፍዋ ከይዱ ኸይከውን ብምባል ከዓ ናብ ቤት ትምህርታ በይና ከደት። እንተኾነ ግና ኣብ ቤት ትምህርቶም ዓወት ኣይጸንሓን። ንያት በዚ ኹነታት ኣዝያ ተሻቐለት። ዓወት ሕማቕ ነገር ኣጓኒፉ ኸይከውን እውን ሰግአት። ምስ ተፈደሰት ዳይ ክትገብር ናብ ቤት ዓወት መሓዝኣ ኣበለት። ንያት ኣብ ቤት ዓወት ምስ ከደት ግና ሓደ ዘይሓሰበቶ ነገር ጸንሓ። ዓወት መሓዝኣ ሓሚሙ ክሰሓግ ረኸበቶ።
ጠንቂ ዘይምምፃእ ናብ ቤት ትምህርቲ ሕማም እዩ ነይሩ። ንያት ስንብት በለት ግን ከዓ እንታይ ከም ዝኾነ ሓተተቶ። ሓወት ከዓ ዓይኒ ቤት ሳሕዮ ከም ዘሎ ውፅኣት ከም ዝገበረሉን ከብዱ ዕግርግር የብሎ ከም ዘሎን እናተሳቀየ ሓበራ። ንያት ብፅሞና ክትሰምዖ ድሕሪ ምፅናሕ ናብ ሕክምና ክኸዱ ከም ዘለዎም ነገረቶ። ዓወት ኣብቲ ፈለማ ኣብዪ እኳ እንተነበረ ድሓር ግና ብፀቕጢ ናይ ንያት ተበገሰ። ንያትን ዓወትን ኣብ ከባቢኦም ናብ ዝርከብ ሕክምና በፅሑ። ኣብኡ ሓንቲ ሕያዊት ሓኪም ጸንሐቶም። ዘምፅኦም ጉዳይ ምስ ነገርዋ ኸዓ ንዓወት ዘድሊ ምርምራታት ገበረትሉ። ውፅኢት ክንገሩ ሓንሳብ ክጽበዩ ከም ዘለዎም ሓቢራ ኸዓ ናብ ካልእ ክፋለት ሕክምና ኸደት። ድሕሪ ፍርቂ ሰዓት ከዓ ውፅኢት ምርምር ዓወት መጸሞ እታ ሕያዊት ሓኪም ጸዋዓቶም። እታ ሕያዊት ሓኪም ከምዚ ኢላ ዘረብኣ ጀመረት። ሰሚዕካ ዓወት ወደይ፣ ብመሰረት እቲ ዝገበርኩልካ ምርመራ ጠንቂ ሕማምካ ብሓፈሻ ጉድለት ጽሬት እዩ። በለቶ ሓልዮት ብዘስምዕ ጠመተ ዓይኒ ዓይኑ እናጠመተት። ኣይተረዳእንን በላ ዓወት። እንታይ መሲሉካ ዓወት ወደይ፣ ገጽካ ብዝግባእ ስለ ዘይትሕጸብ ዓይንኻ ረስሓት ኣትዩዋ ሓሚምካ። ኢድካ እውን ስለ ዘይትሕጸብ ውፅኣትን ዕግርግር ምባልን ኣለካ። ስለዚ ጠንቂ ሕማምካ ጉድለት ጽሬት እዩ በለት እታ ሓኪም። ቀጺላ እውን ይርእየካ ከም ዘለኹ እውን ኣካላዊ ጽሬትካ ብዝግባእ ትከታትል ቈልዓ ኣይኮንካን። ገጽካ ብረስሓት ቈርቢዑ፣ ኣእዳውካ ተውጊሩ፣ እግርኻ እውን ሕማቕ ሽታ ገይሩኣሎ። ጸጉርኻ ኸኣሞ ብረስሓት ተዓውኻሊሉ ይርእዮ ኣለኹ። ግድነት እውን ቆም ኢሉ ይህሊ እዩ። ነብስኻ እውን ካብ ዘይትሕጸብ ብዙሕ ዝገበርካ ትመስል። ክዳውንትኻ እውን ጽሩይ ኣይኮነን። ርእያ እሞ እዛ መሓዛኻ ክትጸፍፍ ንምንታይ ከም ኣይትኸውንን? እታ ሕያዊት ሓኪም ብተገዳስነት ተዛረበት። ጽሬት ይህኬኒ እዩ በላ ዓወት። ምኽንያቱ እውን ንሱ እዩ፣ ክሕሱ ይደለየን። ጽሬት ከቢድን ኣሰልካይን ስራሕ ኮይኑ እዩ ዝስምዖ። ገጽካ፣ ኢድካ፣ እግርኻ፣ ጸጉርኻን ነብስኻን ክዳውንትኻን ምሕጻብ ኣዝዩ ኣረብራቢ ንጥፈታት ኮይኑ እዩ ዝስምዖ። ጌጋ ጌጋ ዓወት ወደይ፣ ኣካላዊ ጽሬትና ወሳኒ እዩ። ገጽና እንተዘይተሓጺብና ንሕማማት ዓይንን ካልኦት ኣካላት ገጽን ክንቃላዕ ንኽእል። ኢድካ እንተዘይተሓጺብካ ኸዓ ንውፅኣትን ካልኦት ናይ ከብዲ ሕማማትን ንጥቃዕ። ምኽንያቱ ብኢድና ኢና ንበልዕ። ካብዛ ሓሊፍና ድሕሪ ዓይኒ ምድሪ ምጥቃምና ኢድና ክንሕጸብ ኣለና። እዚ እንተዘይጌርና ንሕማማት ከብዲ ክንቃላዕ ንኽእል ኢና። እታ ሕያዊት ሓኪም ብስምዒት ተዛረበት። እግርና እንተዘይተሓጺብና ኸ? እታ ኣስጊጣ ክትሰምዕ ጸንሐት ንያት ሓተተት። ቀዳማይ ቀዳማይ ኣእጋርና ይረስሕ፣ ንሱ ጥራይ እውን ኣይኮነን። ኣእጋርና ሽታ ይገብር፣ ብፍላይ ከዓ ሕቱም ጫማ ንገብር እንተኾይና። ስለዚ ኣእጋርና ብዝግባእ ክጸሪ ኣለዎ። እታ ሕያዊት ሓኪም ተገዲሳ ግብረ መልሲ ሃበቶም። ጸጉርና ምዘይንሕጸብከ? ዓወት እውን ብጊድኡ ሓተተ። ጸጉርና እውን ክሕጸብ ኣለዎ፣ ተሓጺቡ እውን ክምሸጥ ይግባእ። ጸጉርና ዘይሕጸብ እንተኾይኑ ግና ይረስሕን ይቕምልን። ነብስና እውን ግድነት ክንሕጸብ ኣለና፣ ምኽንያቱ ነብስና ብቆርበት ይሽፈን። ቆርበትና ኸዓ ምስርሃ ጽንደሮናን ረስሓት ስለ ዝሕዝ ግድነት ክሕጸብ ኣለዎ። እታ ሓኪም ናብ ንያትን ዓወትን ኣበራርያ እናጠመተት ተዛረበት። ጽሬት ኣደ ጥዕና ምዃና መልእኽቲ ኸተመሓላልፈሎም ደልያ ነበረት። ነብስና ምስተሓጸብናኸ ግድን ዲና ጽሩይ ክዳውንቲ ንገብር? ዓወት ካልእ ሕቶ ኣበገሰ። ኣብ ጽሬት ዝረኣዮ ትህኪድ ሕማም ከምጻሉ ኣይገመተን። ግድን እዩ፣ ምኽንያቱ ረሳሕ ክዳን ንጹሩይ ኣካላት የርስሕ፣ ንረኣዩ እውን ጽቡቕ ኣይኮነን። ስለዚ ነብስና ምስተሓጸብና
ጽሩይ ክዳን ክንለብስ ይግብ።

ጽሬት ኣካላትና እንተሓሊና ኸዓ ጥዕናና ውሑስ ይኸውን። ምስ ሰባት እውን ከየተሰከፍና ክንቀርብ ንኽእል። በለት እታ ሕያዊት ሓኪም ንዓወት ከዓ መድሃኒት ሃበቶ፣ ብኸመይን መዓስን ክወስዶ ኸም ዝግባእ እውን ነገረቶ። ሓዋትን ነያትን ድሕሪ እዚ ነታ ሕያዊት ሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ጽሬት ኣዕሚቖም ዓለሉ። ሓወት ብሰንኪ ጽሬት ጥዕንኡ ጥራይ ኣይኮነን ኣብ ሓደጋ ኣእትዩ፣ ካብ ደቂ ክፍሉ እውን ተነጺሉ እዩ። ብዘይካ ንያት ዝቐርቦ ኣይነበረን፣ ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ኸዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንጽባሒቱ ንግሆ ንቤት ትምህርቶም ክኸዱ ምስ ተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓጺቡ በሪሁ ነበረ። ኣእዳው እውን ተሓጺቦም ጸርዮም ኣለዉ። ጸጉሩ ኣሎ ነብሱ ተሓጺቡን ጽቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ጽሬቱ ሓልዩ ምጩውን ጽሩይን ቈልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ ንያት እናተገረመት ርእቶ ሃበቶ። ጽሬት መልክዕ እዩ በላ ዓወት። ናይ ቅድሚ ሕጂ ባህርያቱ እናኣገረሞ። ጽሩይ ሰብ ሰዓብቲ እዩ ዘብዝሕ ክምስ ኢላ ተዛረበቶ። ብዓብኡ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: መሬት ሳሕል ኣኽራናቱን ስንጭሮታቱን ማእልያ ዘይብሉ ቅያጣትን ጅግንነትን ዝተፈፀመሉ ቦታ ምዃኑ ንማንም ስውር ኣይኮነን። በቲ ጅግንነት ድማ ከንደይ ተሰዊኦምን ቆሲሎምን ነዛ ነስተማቕረ ዘለና ናፅነት ኣብቂዖምና ሂወት ተምሃሮ ሰውራ እውን በብሸነኹ ንናቱ ታሪክ ሓዘል ዛንታን ሂወትን ኣሕልፍ እዩ። ህይወት ሰውራ ካብቲ ናይ ገድሊ ዝፈልዮ ነገር እንተሎ እቲ ኣብ መሬት ሳሕል ምውላዶም ጥራይ ዘይኮነ ብዙሓት ክንሶም ኣብ ሓንቲ ተሽክል ከም ሓንቲ ስድራ ብሓደ ይምገቡ፣ ይሕፀቡን፣ ይድቅሱን፣ ይመሃሩን ምንባሮም እዩ። ካብ ዝተፈላለዩ ማህፀን ዝተወልዱ ክንሶም ኣብ በርኻ ህይወቶም ከም ሓንቲ እኽልቲ ጫሕጫሕ ስድራ ቤት ይነብሩ ነበሩ። መምሃራንን ኣለይትን ድማ ከም ወለዶም መዓልታዊ ህይወቶም ብዝተፈላለዩ ንጥፈታትን ትምህርታትን ህይወቶም ከም ዘየዝተማስሉ ብምግባር የዕብይዎምን ካብ ክፉእ ይከላኸልሎምን ነበሩ። እምበርከስ ወለዶም ኣብ ድፍዓት ወፂኦም ንናፅነት ይቃለሱን ይስውኡን ስለ ዝነበሩ ብሓንቲ ዓይኒ እናርኣዩ እዚ ዕዮ ናተይ እቲ ናትካ ከይተባህሉ እቶም መምሃራንን ኣለይትን ብሓባር እናተሓጋገዙ ሓብሒቦም ኣዕብሞም እዮም። ኣብዚ ህይወት ተምሃሮ ሰውራ ድማ ኣልያ ነፍሶም ኣለይቲ እኳ ተነበርዎም ክዳውንቶም ምስ ግዜ ከም ንቡር ይበልን ይንእሶምን ብምንባሩ ድሒሩ ናብ ቤት ትምህርቲ ሰውራ ዝተፀንበረ ተጋዳላይ ሳርቶ ብፍሉይ ይዝክርዎ እዮም። እምበርከስ ኣበርክትኡ ንዓመታት ብዝተፈላለየ ኣጭርቕቲ ተጠቂሙ በብጋንታ ንናቱ መለለይ ገይሩ ይሰርሓሎም ብምንባሩን ኣብ ልብሲ ጉጅለ ባህሊ ቀያሕቲ ዕምባባ እውን ዓብ ተራ ተፃዊት እዩ። ተጋዳላይ ዑመር ስዒድ
1: ኣነ ተወለድ ኩሉ 1952 ኣብ ደቂ ኣምሃሮ ተወሊደ ኣብ ዓብየ ማለት እዩ። ንእስነተይ ስጋዕ ንሜዳ ዝወፅእ ወዲ እስራሆውን ንሜዳ ወፅአ 74 መወዳእታ ማለት እዩ። ኣብኡ ኣብ ሜዳ ከዓ ኣብ ሰራዊት ተመዲበ ማለት እዩ። መጀመርያ ተመደብ ኩሉ ኣብዚ ን8 ተዓሊመ ንዚኦም ሃይለ

0: ዳዓጣ ትበሃል ሓይሊ ነይራ ምስኣ ተሰሊፈ ማለት እያ ዘበን ሓይልታት ማለት እዩ ብድሕሪኡ ቦጠነ 67 ብድሕሪኡ ከዓ ብሪጌድ 4 ተሰሊፈ ሽዑ ምስተሃረምኮ ከዓ ሰብዓን ምዝላቕ ማለት ምስተሃረምኮ ከዓ ቤት ምሶራኣት እዩ ሃገራዊ ጉቡእና ንምንፍፅም ኢልና 4 ሰባት ወፂና ንሜዳ ማለት እዩ ኣብ ሜዳ ብዙሕ ኣርጎርጎፅ ኣሎ ጥዑም ኣይኮነን ሜዳ መጀመርያ ካብ ጥዑም ገዛ ወፂኢኻ ሲ በረኻ ትወፅእ ከለካ ትፈልጦ ኢኻ መናብሩ ባይፅናሕካ መደቀሲ ኩርኳሕ እዩ ዳሓረይ ግን እዳለ ምትካ ምስከትካ ልክዕ ከም ገዛኻ ከም ዘለካ እዩ ስምዓካ ኣነ ዝከረኒ ሕጂ ኣነ ካዕለክ ብቕንዕና ኣብ ተሽኪል ደቂስና ማይ ካሃርመካ ከሎ ኮቦርታ የብልካ ገለ ነፀላ ገርካ ጀብጀብ ክህሎካ ከሎ ስማዓካ ገዛኻ እዩ ዝረኣይካ ዳሓረ ግን እዳለመትካ ይኸ እናለምና ምስከና ግን ብጣዕሚ ፅቡቅ ወላ ተሃረመካ ወላይ ስማዓካ ኮሆ ኮይኑ ንብስና ብጀካ ነቲ ውዱ ንምግባር ኣብዚ ብፃሕ ክንብፅሖ ሽቶና ክንሃርም ጥራይቲ ዕላማ ነ ብከምኡ መሰረት ከዓ ነቲ ገድሊ ተቐቢልናዮ ብጣዕሚ ከዓ ብፅቡቅ ውዕዞ ከዓ ንኸይን ነርና ስጋ ሕጂ ከዓ ኣብዚ ደረጃ በፂሕና ማለት እዩ
1: ብምኽንያት መውጋእቲ ድሒሩ ኣብ ቤት ትምህርቲ ሰውራ ፈለማ ከም መምህር ክምደብ ዝተሓስበ ሂወት ሳርቶ ካብ ወለዱን ኣብ ሓጎታትን ዝወረሶ ሞያ ብምንባሩ ፈለጥቱ ግን ኣለልዮሞ ስለ ዝፀንሑ ናብቲ ቐንዲ ቦትኡ ከም ሳርቶ ተመደበ ሂወት ሰውራ ምስ ተመደበኸ እቲ ሂወት ከመይ ተቐቢልዎ ይኸውን
0: ሰውራ ዝኣተ ከሉ 1974 መወዳእታ በርሓ 10 ያት ሸዓ ተሰሊፈ ወደቶ ጋ ኹን ሳሓል ወሪደ ማለት እዩ ኣብ ሳሓል ካብ ፋሕ ንቤት ምርሶራ ኢሎም ከዓ መዲቦም እዮም ኣብ ቤት ምርሶራ ከም መምህር ኢለ እተ መዲበ ግን ኣጋጣሚ ኣብኡ ዝነበሩ ኣባላት ስለ ዝፈልጡኒ በዓል ወዲ እዮብ ዝበሃል ነይረ ሳርቶ መፂና ገለ ኢሎም ኣብ ሳርቶ ይምድብ ኣነ ከዓ ኣይደለኹን ነረ ብቲ መምህርና ናይ ባሓቂ ኣብ ድፋዕ ክሰምዕ ከለካ ተምሃሮ ናይ ቤት ምርሶራ ሲ ዘይተኣደነ ሕቶታት ገለ እዮም ዘልዕሉልካ ገለ ኣነ ሕጂ ተምሃራይ ናይ ጥድያን ስለ ዝነበርኩ ቦቴጎ ስለ ዝመሃር ነበርኩ ክሕርብተኒ ትግርኛ ገለመታት ሂደሲ ኣብቲ መምህርና ማራይ ፈሪሀ ነረ ኣብ ምስተወዛኹ ዳሓረይ ግን ኣብቲ ኣብ ሞያይ ምስእት እውኒ ኣብ ሞያይ ከዓ ኣምሳርቶ ኢሎም ክሳይ በሎ ናይ ቀያሕቲ ዕምባባ መጀመርያ ግዜ ናይ ቀያሕቲ ዕምባባ ኣብዚ ቀየ ዘሎ ቀያሕ ገለ ዘሎ ምናልባት ኣብ ክሳይ ርእዎም ቀያሕቲ ዕምባ ናይ በዓል ዘማች በዓል ዓሲና ከሉ እየ ሕጂ በዓል ሸሪፎም መፅኦም እቲያ ናይ ፋሕ ናይ ውድብ ሳርቶ ታሃሪማ ስለ ዝነበረት ንስኻ ክሰፈልና ኢና ኢሎምኒ ኣራይ ኢሉዮም ሞ ሳምብል ኣርእየና ኢሉኒ ሸሪፎን በረኸን መፅኦም ሳምብል ሰፊየ ርእዮም ካላስ ከምዚኣ ጌርካ ሰመትያ ኣይቲ ቐንዓናነ እዚኦም ቀያሕቲ ዕምባባ መፅኦም ዘለዉ ካብ ደቡብ እዚኦም ቀያሕቲ ዕምባባ ናይ ባህሊ ዘለዉ ንዕኦም ዝኸውን ክዳውንቲ ንኩሎም ደክዕካ ግብረሎም ተባሂለ ሕጂ ኣነ በይነ ነይረ ሓደ ወልደ ስላሰ ዝበሃል ነይሩ ግን መምህር እዩ ቁሩብ ክእለት ኣይነበሩ ናይ ክዳን ንስርሑ ከዓ ይጥዕመን እዩ ሓንቲ መናሽማ ነራ ፍረወይኒ ጀሪካ ንብላ ሕጂ እኳ ዓባይ ድዮም ኣሞየም ዝብልዋ ንሳ ነራ ምሳይ ትተሓባበር ኣብ ርእሲኡ ሕጂ በዓል ጓላ ሕጂ ዘይነባላ ዚ ግደፍ ኣመተ ትበሃል መምህር ነረ ከምቲ ሓጋጋዚ ናይ መልጎም ኣብኡ ገይሮምለይ መጀመርያ እቲ ክዳውንቲ ገይሮም ንድሕሪ መስመር በዓል ዘማሽ
1: ቤት ትምህርቲ ሰውራ ኣብኡ ተወሊዶም ንዝዓበዩ ደቂ ሰውራ ከም ማንም ህፃን ተወሊዱ ብትምህርቲ ክዓብን ኣብ ዝተፈላለዩ ተወሰኽቲ ንጥፈታት ከም ስፖርት ክነጥፉን ዕድል ዝኸፈተ ውድብ እዩ እዚ ድማ ሳላኣለይትን መምሃራንን ሰውራ እዩ ኣብ ጉዳይ ልብሲ ምስ ንመፅእ እውን ዝኣቱ ዝነበረ ጭረቕቲ ኮነ ክዳውንቲ ዓቐኖም ክኸውንን ዝበለየ ክፅገንን ተራሳርቶ ነበረ ዑመር ድማ ኣብዚ ትርኡ ይፃወት
0: ኣብ ደቂ ምሓረ ስራሕ ናይ ስፌት ኢድኒ ኣቦና ወላ ኣሕዋትና ኩሎም ሳርቲ እዮም ብምሉና ሳርቲ ኢና ክኢላታት ናይ ስፌት ስለ ድኳን ስለ

0: ዝነበረ ናይ ስቤት ኣውና ማዕቢልና ማለት እዩ ካብቲያ ግዜ እቲኣ ከዓ ኣብቲ ዝነበሩ ደቀ መሃረ ካብ ምዝራቕ ስለ ዝነበረ ናይ ዞባ ደቡብ ናይ ኩሉ ስለ ዝነበረ ቲ እዋንቲ ደቂደቀ መሃረ ዝፈልጡኒ ስለ ተረኹም ኣብ ቤት ትምህርቲ ሰራ ኣብቲ ፌት እትዮም ነንበር ዝፈልጠኒ ምረኸብኩ በዓል ወትሸክ ሕጂ ነይሩ ሓላፍ ናይቲ ቤት ትምህርቲ ንሱ ኣይፈልጠኒ እቲዮም ካልኦት እዮም እዮም መምህራን እዮም ንዓይ ኣረኪሶምኒ ስለዚ ሳቶም መፂና ሕጂ ካላስ ነዚኦም ኩሎም ተምሃሮ መምሃራን ኣለይቲ ኣብኡ ማራየ ክሳይ ተሃባበሮም ነረ ሰፍርሐ ነረ ናይ ባሃቂ ውግእ ከለኹ ሓንቲ እግረ ብሓንቲ እግረ ይሰርሕ ነረ ኣብቲዋንቲ ብሓንቲ እግረ ይሰፍ ነረ ርምቲ ነረ ሓንቲ እግረ እ ብጣዕሚ እዩ ዝገርሞም ወላ ጋዜጠኛታት መፅኦም ከማን ይስእሉን ይማ ንመጀመርያ ወዲ ኣብ በረኻ ክሰፍ ይርእ ካለኹ ኢሉ ሓደ ጋዜጠኛ ካብ ደገ መፅ ብጣዕሚ ተገሪሙ ኣለዉ ድኦም ምሳርቶ ኣወዳት ከ ኣለዉዎ ኣለ ንክእል እንታይ ጓል ጥራይ እንዳሰፍ ንኩሉ ተዋሂቡ ስራሕ ስራሕ ኮ ምስ ንዓ ኣይኮነን ስቤ ሕጂ ኣብ ደገ ምስለኒ ኣዋል ጥራይ ግዲ ሰፊያ ኮይነን ከምኡ እዩ ዳሕራይ ግን ማራበል እዚያ ስእሊ ስለደሊ እየ ካ ኢለዮ ስእሊ ድለ ነሩ ኣጋጣሚ ግን ኣብ ተቃፂዶ ምስ ተመራዕኹ ምስ መራእሰይ ስለ ዝነበረ ናብ ኣባላት ናይቲ ሕክምና ናይ ቤት ትምህርቲ ሰውራ ኣቃፂሉ ንኡ ኩሉ ስእልታት ኣብ ቤት ትምህርቲ ሰውራ ካብ ሱዳን ይመፅ ነሩ ትክዳውንቲ ምስኒ ጠቃታት ይመፅ እዩ ሸዓተ ጠቃ ምፅኦም ለ ካብ መፅኡ ቀይሕ ገለመታን ብገለ ኣቱ ወላ ትክዳውንቲ ሕጂ ናይ እዚኦም ተምሃሮ ክመፅእ ከሎ ካብ ደገ እዩ ዝመፅእ ይጎፍሖም ይፀቦም ምሽ ንኡ ኢኻ ተተዓራር ኣሎ ብጣዕሚ ውሕልላት ኣለይቲ ከዓ ነረ ናብኡ ዝኣሊኦም ንሰን ነናቶም ነናይ ጋንቶኦም በብጋንታ እዩ ዝመፀካት ክዳውንቲ ንዑ ክትዕሪ ሕጂ ኣነ ክምርዓዊ ከለኹ ሓንቲ ጓል ሳህላይ ትበሃል ኣላ ኣብስመራክመን ኣላ ሳርቶ ናይ ክሳያ ዘላ ንሳ ተሓበረኒ ነራ ኣነ ምስ ተመርዓኹ ሕጂ እቲያ ቦታ ንሳ ተክኣታ ብድሕሪኡ ኣነ መፅ ነቲ ብሓንሳ ክልቴና ኮይና ንስራሕ ነካየደ ነርና
1: ህይወት ሰብራ ኣብ ገድሊ ብምንባሩ ናቲ ዝኾነ መሪር ዛንታ ሓዚሉ ከም ዝሓለፈ ኣሓሊፍና ንሰምዖ ዛንታታት ኣሎ ነዚ ሰጊሮም ግን ብርሃን ናፅነት ክርእዩ በቂዖምሲ ኣብ መልማዕ ሃገር ድማ ክነጥፉ በቕዖምን ኣለውን ኣብኡ ዘጋጠም ዝነበረ ጥዑምን መሪርን ታሪክ ድማ ጌና ነባሪ እዩ ዘሎ
0: እወ ሕጂ ኣብ ዓራርብ ኮልናና ኣብ ዓራርብ ኮልናና ዚንጎ እዩ ፍቐዶ ሽንጭራታት ካሳይ ትገብር ትሰርሐ ገዛውቲ ሕጂ ነ ዝከረኒ ሓደ ግዜ ኣብ ሜዳ እንዳተፃወቱ ከለዉ እንዳተፃወቱ ከለዉ ቆልዑ ንሕና ኳ ብዚንጎ ኢና ነቲ ዚንጎና ከመና ንክድዎ እዩ ነቲ ቦንባታ ምሳርበ ሽ ናይ ባሓቂ እቶም ቆልዑ እንዳተፃወቱ ከሉ ነፋሪት መፅያ ምስ ደርቤትሎም ብጣዕሚ ባዶ ሰለስተ እዮም ነ ኣብቲ ከባቢ ባዶ ሰለስተን ኣርባዕተን እንድያ ነራ ቦምባ ምስ ወደቐት ኣብ በፂንካ ብጣዕሚ ብትሓዝን ንዓቶም ከምኡ ገይራ ክሳይ ምባሎ ኣብ ድፋዕ ዘይኣክላ ገለኢልካ ብጣዕሚ ንኣሽተዮም ቆልዑ እዮምኖ ኩሎም ኣማ ተረንቢሶም ርፍትት ኢሎም ኣበ ከሉ ሬሳ ንሬሳ ኮይኑ ንሕና ሽዑ ፈሪህና ካብኡ ሕጂ ካብቲ ዝነበርናዮ ቦታ ንኩሉ ሰብ ወላ ተተምሃሮ ወላ ገነመታት ኩሎም በረኻ ወሲዶም በረኻ ወሲዶም ኣብ ስንጭሮ እዮም ዘእትከ ሎ መዓልቲ ውትውዕል ምሸት ከዓ ንገዛ ክተኣቱ እቲ ናይ ገድሊ ናይ ቀደም ክትሪኦ ከለኹ ኩሉ ግዜ ኣነ ሕጂ ብፍላይ ዝከረኒ 6ሸ7 ከለኹ በጠነነ ማለት እዩ ብጣዕሚ መናብሮሲ ቁሩብ ክስታ እዩ ነይሩ ከቢድና ነይሩ በገማል እዩ ዝመፀካ ማካ ኢና ኣይነበረ ከምዚ ናይ ሕጂ ገዛኻ ማኪና ፅቅዕዒነን ዝኣትዋ ባይኒ ኹን ሓረጭ ኹን ኣይነበረ በገማል እዩ ዝመፀካ በገማል መፅኢካ ሕጂ እቶም ገባር ከብሩዱ ከደይቡ ነቲ ሓርጭ እንዳጎደደ እዩ ዝመፅ እቲ መሸላ ሕጂ እንታይ ትገብር ነቲ መሸላ ምስ መፃእካ ኣብ ሓንቲ ኩንታል ያትፀሪ ክንተ ክታ ዝሓስቦስ ኣብ ሓንቲ ኩንታል ሕጂ ንሰሙን ሙሉእ እዩ ንጋንታ ሙሉእ 50 ገለን ሰባት

እንታይ ንገብር ቅጫ ንስን ከታ ብእንታይ ሽሙ ኣልኻ ኣንስተ ነበርና ኣብቲ እዋን ኣወዳት ኢና ቅጫ ጠፍጢፍካ ሓምሊ ብርናሃዮ እዚ ሓምሊ ደበሎ ገለ ዝበሃል ነይሩ ኣሪኻ ብነቐፋ ስለ ዝነበርና ኣርና ኣብ ድስቲ ኣብዚ ጀሪካን ዓብ ኣብኡ ነብስሎ ሕጂ ነቲ ቅጫ ከምዚ ስጋ ኣብኡ ፍትፈት እሞ ነቲ ቅጫ ካደሊ ካብቲ ንሓምሊ ሓምሊ በዚሕነ በለስካ ስለ ዝነበረ ንሓምሊ በዚሕነ ነቲ ሓምሊ ገዲብካ ነቲ ቅጫ ፈርፊዒርካ ክልተ ቅጫ ሲ ንጋንታ ሙሉእ ይስንከት ነይሩ ትዋንቲ ኣነ ክነገረ ክበቕንዕና እዚ ብጣዕሚ ዳሓረ ግን ሙቃዕ ናይ ምሕራ እናቕፋ ምስ መፀ ዳርጋ ፊኖታት ብማካኝ ካኣትዋና ጀሚሩ ፅቡቕ ላይፍ መፅና ማለት እዮ ብጣዕሚ በዚ ፊኖ መፀካ በዚ ዘይቲ መፀካ ዚ ሽዑ ጨውን ሓምልን ጠጢካ እዩ ነይሩ ትዋንቲ ጫ ጠጥቂትካ ማለት እዩ እጂ ግን ብድሕሪኡ ግን ራህ መፂ ማለት ምቋዕ ናይ ናቕፋ

0: ተጋዳላይ ዑመር ስዒድ ተዘክሮታቱ ኣብቲ ኣብ ድፋዓት ክጋደል ዘሕለፎ ግዜን ድሒሩ ከም ሰርቶ ኣብ ሰውራ ዝተፀንበረሉ ዝነበረ ህሞትን ብዙሕ እዩ። ሕጂ ኣብዚ እዋን ዘሎ ዕድሚኡ ነዚ ኩሉ ክዝክር ኣይትፅበን፣ ግና ሂወት ከድሊ ዘይርስዓን ክልቲኡ ጥዑምን መሪር ዛንታ ሓዚሉ ስለ ዝሓለፈ ክዝክሮን ከዘንትዎን ናይ ግድን ይኸውን።
1: እወታ ስለኪ እቶም በብጋንታ ባዶ ሓደ ዝበሃሉ ነሮም ሕጂ ኣበባ እዮም ዝበሃሉ ንኣንኩ ሰፈየሎም ከለኸ ንኣሽቱ እዮም መራ ንኣሽቱ እዮም ንኣሽቱ እዮም ቆልዑት እዮም ሰፈየሎም ከለ ሕጂ ሰም ኩሎም ስሪኦም ከለ ጎቢቶም ሰምን ዘለሊኒ ምርኣነ የለልዮም ጌና ክነግረኪ ሰምን ዘለሊኒ ዕመር ሳርቶ ይብለኒ ዕመር ሳርቶ ኣለኸ ብሂወትካ ገለ ይብለኒ ዋ ኣለሆወ መናኸሳ ኣቤት በልጠና ቤት ትምህርቲ ሰርያ ግና ሄዶም ኣብ ኣክለ ሱቀ ዝብል ጎቢስኩም ዲኹም ሕና ኳ ኣሪና ዝነስኹም ናይ ግድን ብቲ ንሕና ንብርናዮ መሳለለኹም መፂኹም ዘለኹም ይብሎም ዝስሕቁ ወይ ዑም ክሰፈልና ከለ ከምዚ ዝከርካዶ ዝርካ ከምዚ ብጣዕሚ ይሕጎሱ ዝነበረ ላይፍ ከዓ ብጣዕሚ ፅቡቅ እዮ ሕጂ ኣብዚ ብፃሕ ኣብፂሕና ሲ ኣብ ፍቕዶ ቤት ፅሕፈታት እዮም ክሳቢሎም ዘሎ ኩሉ መብዛሕትዮም ኣብ ተፈላለዩ ቤት ፅሕፈት ገሊኦም ሓይሊ ኣየር ነፈርቲ ዝውሩ ከማን ኣሉ ታንከኛታት ኣሉ እንታይ ኣብ ምንታይ ዘየለዎ ኩሉ መክተባት ኣሉ እዚ ብጣዕሚ ሕጉሰካ እዩ ዕግበት ዘይኮነ ምሉእ ዕግበት ስምዓኒ ነይሩ ብጣዕሚ ከዓ ተገዲሰ የሰርሕ ነይረ ዳሕረይ ግን ቁር መስዋእቲ ናይ በዓልቲ ቤተክርስትያ ምስሰምዓን ቁር እናተበሳጭኹ ይኸይድ ነይረ ትስሚዕኒ ማለት ትሓርስ ኮላ ስለተ ሰብኦት ኣብ ከብዳ ከሎ ተቆልዓት ሰብ እዩ ጓልኣለና ጓልኣለየን ዝብሎ እዚ ብጣዕሚ ተሰሚዐኒ ብድሕሪ ኣብ ጭንቀ ጥራይ ክሳቢለ ኣታ ዘይሰዱና ኣብ ሰራዊት ወላ ክንፅዋእ መብዛሕትኦም ዝክርዋዮም እዚኦም መምሃራን ናይ ቤት ትምህርቲ ሰውራ ናይ ወተኩል ደርፊ ይደርፍ ማለት ላምባዲና ከም ዝወልዐ ኣይዚ እንታይ ለ ደርፍ ዝሕለባ ዝስተ ፀባ ዝሕለባ ኣዋልና ዕንበባ ኣበይ ምሽ ናይ ወትኩል ጥሪትና ዕንበባ ያ ኣነ ኣዋልና ዕንበባ ደ ሳቂ ሞቱ ከምዚ ኢልና ኢና ነዛነጉዕም ነራ ንዓ ዝሕለባ ሕጂ ከምሳጓ ዝሕለባ ኢሎም ይፅውዑን እትዮም ኣዋልና ዕንበባ ገለ ኢሎም ዝክርዋ እዮም ናተይ ደርፊ ኣብ ቤት መሰብራ ኣብ ዓራር ደርፋ ነበሩ ሕጂ ከምዚታት እዩ ነሩ እቲ ላይፍ ብጣዕሚ ፅቡቅ ላይፍ ኢና ነርና እንድዒ ኣነ ሕጂ ነብኡ ከንቲ ትምለስ ከማን ምደለኹ ብለከ ኣብቲ ዝነበርኩ ነ ወላ ብቕንዕና እዩ ዝረከብ ዘለኹ ኣብኡ ተትምለስ ብጣዕሚ ፈትዎ ንምንታይ ሕጂ ዘለካየን ቅድም ዝነበርካዮን በበይኑ ሕጂ ነ ክስታይ ኢካ ትሓስብ ኣብቲ ዋንቲ ግን ተሓስቦ ይብልካን በቃ ወይ ናፅነት ክንረክብ ኢና ወይ ከዓ ንስዋይ ኢና ኢልካ ብዙሕ ጭንቀት ዝበሃል ይብልካን ወላ
0: መጋድልቲ ዑመር በቲ ዝሓለፎ መድረኻት ውግእ ይዝክርዎ እዮም። በቲ ተዋዛይ ባህርኡን ተወፋይነቱን ኪኖ እውን ተምሃሮን መምሃረንን ኣለይቲ ቤት ትምህርቲ ሰውራ ብፍሉይ ይዝክርዎ። በቲ ቀዳማይ ሸነኹ ሓደ በይኑ እንኮ ሳርቶ ስለ ዝነበረ ካልእ ድማ በቲ ዝገብረሎም ዝነበረ ክንክን ናብ ክዳውንቶምን ምዝንጋዕን ዝያዳ ይዝክርዎ። ተጋዳላይ ዑመር ስዒድ ጥዑም ተዘክሮታት ገድልን ሰውራን ሒዙ ድማ ሂወቱ ይቕፅል ኣሎ። ንተምሃሮ ሰውራ ዝነበሩ እውን እዛ መደብ ፍሉይ መዘከርታ ክትኮነሎም ንምነ
1: እወ ምምርኣው ተመርዐ ዳግማ ናፅነት ተመፅ ክምርኣው የብል ነረ ኣገና ነገ ናፅነት ዘይመፅያ ግን ኣይምርኣውን ካብ ኣይለክበልዲ ባስ ይብል ነረ ናፅነት መፅያ ሕጂ ከምኡ

ክብር ኢሎም ኣብቲ እዋን እቲ የውፅልካ መሻርፍ ናይ መርዓ ናይ ገልመ ክንዓ መርዓ ወኢሎም ሰጊጎም ሓዲጎም ካብ ከረን ንደቀ ማረ ኣብ ከረን ኢና ነርና ቦታና ከይድ ኣይመቻኣነን ኣይተሰማ ዳህራይ ካልኣይ ግዜ ካ ሰይደም 92 ሽዑ ተመርአ ኣቦ 10 ቆልዑ እየ ሕጂ ገርመኪ ኩሎም ከዓ ኣብዚ ብፀሓብ ፅሕዮም ክልተ መርአ 6 ኣገልግሎ ሰሊደ እቲኦም ካልኦት ካ ኣለዎ በቢ መድረኹም ከዓ ክሰደም ንውድቦም ክገልግሉ ከምዚ ኣነ ዝገልገልኮ ንውድቦም ክገልግሉ ከዓ ስጋ ሕጂ ይፅዕረሎም እየ ዘለኹ ተማሂሮ ኣብዚ ብፀሓፍ ገፅ ሕጂ ዝሰርሓሉ ዘለኹ ተመላዶመዝ ጥራያ ትወስድ ከምካልኣይ ግዜ ከም ካልኣይ ስራሕ ከዓ ኣብቲኣ ሜዳ ኤርትራ እንዳ ሙሳ ድኳን በዓል ኣማን ኣንረዲን ከምኡ ኣምሳይ መሳርሒ ዘለዎ ቁፅሪ 71 ድኳን እንድ ኣብኡ የሰርሕ እንዳ መጋርጃን ሳሎን ይበሃል ኣብኡ ከዓ ፅቡቅ ሂወት ምትኦም ኣባላትና ኣለዉ ንእ ዝበሉ ኣለዉ ዕብ ዝበሉ ኣለዉ ምስኦም እንዳተሰማዕኹ ኣነ ከም ኣቦኦም ኮይነ እንዳመራሕኩም ነቲ ስራሕ ብፅቡቅ ነካይድ መጋርጃታት ሳሎናት ድምሕጃ ማን ተዛሪበ ነረ ጨረ ኢንተርቪው ኣግቢሩ ነ ብዛዕባ ዲዛይን

እዚ ሰላምታና ተቐበሉ ፈን ወይ ኤሪቲቭ ምክትታል ትርከቡ ዝኽብርኩም ተዓዘብትና ከመይ ውዒልኩም ፍርቂ መዓልትን ፍርቓን ኣኺሉ ንሎሚ 3/29 መስከረም ዝተዳለወ ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብክብሪ ንዓደምኩ ብቐንዲ ርእስተ ዜና ፍለም ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ስሚዑ ኣብ ተሰነይ ኣብ ትግባረ መደብ ንኡስ ርቡሕ ቃፀዊ ሕርሻ ዘተኮረ ስልጠና ንሓርስቶት ተዋሂቡ ኣብ ምምሕዳር ከባቢ ዓዲ ሽማግለ ትካል ኣገልግሎት ቅድመ ትምህርቲ ተመሪቓ ሩስያን ኣሜሪካን ኣብ ምቁፃር ኣፅዋር ዘተኮረ ዘተ ክጅምራ መንግስቲ ሩስያ ፀዊዑ ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝፀንሓ ዝምድና ክትበትኽ ከም

0: ክትኽእላ ጠንቂቓ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወተሃደራዊ ህላኡ ክስፍሕ ዴንማርክ ፀዊዓ። ዝርዝር ዜና። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ትማሊ 28 መስከረም ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ስሚዑ ብዛዕባ እዚ ንዝተዳልዎ ፀብጻብ ኣርሴማ ኣስመሮም ከተቕርቦ እያ።
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ንፕረዚደንት ኢሳያስ ኣፈወርቂ ወኪሉ ኣብ መጋባእያ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዖም። ኣብዚ ክቡር መድረኽ ዓመት መፅእ እቶም ቀንዲ ኣብ ሓንጎል ዝመፁ ሕቶታት እቶም ቀንድን ኣገደስን ክኾኑ ከም ዝግባእ ብምጥቃስ ኣብዝሓለፈ ኣኼባታት ኣብ ታሪካዊ ድሕረ ባይታን ዕላማታትን ምምስራት ውድብ ሕቡራት ሃገራት እቶም ህቡባት ባህጊ ሰብኣውነት ዝኾኑ ሰላም ዕብትን ብልፅግናን ብቐንዱ ድማ ነዞም ባህግታት ኣብ ዘለዓዓለ ቁጠባዊ ዘይፍትሓውነት ከምኡ ውን ቅርፃዊ መዋቅር ናይቲ ውድብ ዘተኮረ መደረታት ከም ዝነበረ ዝጠቐሰ ሚኒስተር ዑስማን ኣብዚ እዋን እዚ እውን እንትኾነ እቲ ቀንዲ ብድሆ ሰብኣውነት ኮይኑ ዘሎ ቁጠባዊ ዘይፍትሓውነት ከም ዝኾነ ብሰፊሑ ገሊፁ። ህልው ዘይፍትሓውነት ካብ ምሕራም መሰላትን ኣኽኣሊ ሃዋህው ዘይምህላውን ዝነቅል ምዃኑ ብምንፃር ኣብዚ መዳይ እዚ እቲ ቀንዲ ተልእኾ ቃልሲ ወዲ ሰብ ብፍትሓዊ መልክዕ ፀጋታቱን ውፅኢት ስርሑን ወኒኑ ናብ ልምዓትን ብልፅግናን ክምርሽ ብልፅግናን ቁጠባዊ ዕብትን ምእንቲ ክረጋገፅ ሰላምን ርግኣትን ክዕቀብ ርትዓውነትን ፍትሕን ቅድመ ኩነትን ሰላምን ርግኣትን ስለ ዝኾነ ንምስማሩ ክስራሕ ሓባራዊ ምክብባር ምምልላእን ውህደትን ክድንፍዕ እዚ መሰረታዊ ሰብኣዊ ባህግታት ንኽሰምር ድማ ሕጋዊ ፈፃሚ መዋቕርን ንዕኡ ዝምእምኣልያን ክህሉ ኣገዳሲ ከም ዝኾነ ኣስሚሩሎም። ሚኒስተር ዑስማን ወሲኹ ድሕሪ መበል 80 ኣኼባ ሓፈሻዊ ባይቶ ዝተኸስቱ ፍጻመታት እኹል ትምህርቲ ዝቕሰሞም ኣገደስቲ እኳ እንትኾኑ ንኣንፈት ኣተኩሮ ኣህዛብ ዓለም ካብቲ ቐንዲ ተልእኾን ቃልስን ዝጥምዝዙ ከም ዘይኮኑ ብምጥቃስ ኩናት ኢራን ደው ክብል ኩናት ዩክሬን ምስ ኩሉ ጫሌዳታቱ መግትእ ክግበረሉ ክሊማዊ ነውፂ ዘለቐ ፍታሕ ክናደየሉ ንዝሰፍሐ ጎደቦና ኣብ ቅልውላው ንምሽማም ኣብ ተፋሰስ ኒል ቀርኒ ኣፍሪቃ ቀይሕ ባሕሪ ወሽመጥ ዓደንን ወሽመጥ ዓረብን ዝረአ ዘሎ ውግእን ግጭትን ደው ክብል ከምኡ ውን ብስም ሰብኣዊ ደገፍ ዝግበር ምትእትታዋት ክግታእ እቶም ኣተኩሮ ዘድልዮም ቀንዲ ጉዳያት ከም ዝኾኑ ኣገንዚቦም።
0: ቤት ፅሕፈት ሕርሻ ኣብ ንእዞባ ተሰነይ እቶታውነት ሕርሻ ብዓይነትን መጠንን ክብ ንምባል ኣብ ትግባር መደብ ንእሱ ርቡሕ ቃፅዖ ሕርሻ ዘተኮረ ስልጠና ብ24 መስከረም ንሓረስቶ ተወዲቡ። እቲ ስልጠና ኣብ ትሕቲ ሕርሻዊ ልምዓት ተሰነይ ዓሊ ግድር ብኣብነታውያን ሓረስቶት ብመደብ ንእሱ ርቡሕ ቃፅዖ ሕርሻ ንዝለምዕ ዘሎ ሕርሻ ምርኩስ ብምግባር ብግብርን ክልሳ ሓሳብን እዩ ተዋሂቦም። ክኢላ ልምዓት ብቆሊ ኣቶ ዓንደማርያም ኣምለሶም ኣብ ዘመሓላለፎ መልእኽቲ መደብ ንእሱ ርቡሕ ቃፅዖ ሕርሻ ብዝተወሰነ መሬት ዝተማልአ ንጥፈታት ሕርሻ ምክያድ ምዃኑ ብምግላፅ ሓረስቶት ረብሓታቱ ተገንዚቦም ብዝሓየለ ክነጥፍሉ ፀዊዑ። እቲ መደብ ኣብ ዝሓለፈ ዓመት ኣብ 9 ምሕዳራት ከባቢ ዝተበገሰ ኮይኑ ምስ ሕፅረት ዝናብ ከምቲ ዝድለ ከምዘይሰጎመ ብምሕባር ኣብ ትሕቲ ሕርሻዊ ልምዓት ተሰነይ ዓሊ ግድር ብመስኖኣዊ ኣገባብ ዝለምዕ ግን ኣብ ዝሓሸ ደረጃ ከም ዝርከብ ገሊጹ። ኣብቲ ንኡ ዞባ ዝነጥፎ ክኢላታት ሕርሻ ብወገኖም ትግባረ መደባት ምዕቃብ ማይን ሓመድን ብመስመር ምዝራእ ከምኡውን ባህርያዊ ድኩዕን ምሩፅ ዘርእን ምዝውታር እቶታውነት ሕርሻ ክባብ ምባል ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ኣብ ትግባር እዩ ተራ ሓረስቶትን ምምሕዳራትን ከዓ ዘዘኻኺሮም። ምስቲ መደብ ተኣሳሲሩ ዝካየድ ምርባሕ ምስባሕን ጥሪት ቁጠባዊ መነባብሮ ሓረስቶት ኣብ ምሕያል ዕዙዝ ተራ ከም ዘለዎ ብምግላፅ ድማ ሓረስቶት ፀቓይጦም ክነጥፍሉ ኣተሓሳሲቦም። ሰልጠንቲ ብወገኖም እቲ መደብ ኣብ መነባብሮኦም ዓይነታዊ ለውጢ ያ ምምፃእ ሓጋዝ ምዃኑ ብምግንዛብ ንምዕዋቱ ከም ዝሰርሑ ኣረጋጊፆም። ኣብ ዓዲ ሽማግለ ብተሳታፍነት ህዝብን መንግስትን ዝተሃንፀ ትካል ኣገልግሎት ቅድመ ትምህርቲ ተመሪቓ። ወኪል ኤርና ፍያሜት መስፍን ነቲ ስነ ስርዓት መመረቕታ ተኸታቲላ ዘዳለወቶ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርቦ እያ።
2: ኣብ ምምሕዳር ከባቢ ዓዲ ሽማግለ ንእዞባ በሪኽ ብልዕሊ 1,000,000 ንኣፋ ዝተሰርሐት ትካል ኣገልግሎት ቅድመ ትምህርቲ ብ27 መስከረም ተመሪቓ። እዚ ኣብ ሕቡራት መንግስታት ኣሜሪካ ትነብር ስድራ ቤት ኣቶ በየነ ሰሎሞን ብስም ዝነበረት ነፍሲ ሄርጓሎም ራሄል በየነ ብዝተግበረቶ ገንዘባዊ ሓገዝ ዝተሃንፀት ትካል ክልተ መምሃሪ ክፍልታት፣ ሓደ መኽዘን ንብረት፣ ንመዘናጊዒ ተምሃሮ ዘገልግል ቀፅሪ፣ ዓይኒ ምድርን መጣረቃሚ ማይ ባስካን ተጠቓልል ኣብቲ

0: መምረቕታ ስነ ስርዓት ኣብ ምሓዳር ንዕዞባ በሪኽ ኣቶ ተስፉ ፍስሓ ጽዮን ኣብ ዘስምዖ ቓል ምህናፅ ናይታ ትካል ትምህርቲ መርኣያ ተሳታፍነት ኣብ ውሽጥን ወፃእን ዝነብር ህዝቢ ኣብ መደባት ልምዓት ከም ዝኾነ ብምጥቃስ ነበርቲ ረኺቦምዎን ዘለዉ ዕድል ብግቡእ ክጥቀምሉን ዝጎደለ ንምምላእ ኣበርክቶ ክገብሩን ኣተሓሳሲቦም። ኣቶ በየነ ሰሎሙን ብወገኖም ብስም ጓሎም ዝተገብረ ሓገዝ ነቲ መንግስቲ ጸገማት ሕብረተሰብ ንምቅላል ዘካይዶ ዘሎ ጻዕሪ ንምድጋፍ ከም ዝኾነ ብምጥቃስ ኣብ ከምዚ ዝበለ ሰናይ ግብሪ ምስታፎም ሕልና ዓግበት ከም ዝተሰምዖም ገሊፆም። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ጊዮርጊስን ወኪል ጨንፈር ትምህርቲ መምህር መስፍን ወልደ ስላሴን ድማ ንስድራ ቤት ኣቶ በየነ ሰሎሙን ንዝተወስደ ተበግሶ ድሕሪ ምሙጓስ ተመሳሳለ ተበግሶታት ክድፍኣሉ ኣዘኻኺሮም። ብካልእ ወገን ኣብ ዞባ ማእከል እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ሓርነት ኣብ ሃገራዊ መርመራ ማትሪክ ካብ 3 ክሳብ ሙሉ 4 ነጥቢ ንዘመዝገቡ 21 ደቂ ኣንስትዮ ዝርከቦም 41 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃሮ ኣሸሊማ። ኣብ ቲቪ 26 መስከረም ዝተኻየደ ስነ ስርዓት ሓለፍቲ ትምህርትን ኣመሓዳሪት ንእዞ ብኣኽርያ ወይዘሮ ልያ በረኸት ኣብን ተረኺቡ ዘሎ ውፅኢት ዘዛኒ ስለ ዘይኮነ ተምሃሮ ንዝበለፀ ደረጃ ፃዕሮም ክቕፅሉ ተላብዮም። ካልኣይ ደረጃ ቤት ትምህርቲ ሓርነት ኣብ መበል 38 ዙርያ ሃገራዊ ኣገልግሎት ካብ ዘሳተፈቶም 491 ተምሃሮ 86 ናይ ዲግሪ 54 ከዓ ናይ ዲፕሎማ ውፅኢት ኣምዝጊቦ።
1: ኣብ ንዕዞባ ዓዲ ቀይሕ ንፅጉማት ወገናት ናይ ናውቲ ትምህርቲ ደገፍ ክግበር ከሎ ማሕበረ ቁጠባዊ ፀገማት ዘለዎን ስድራ ቤታት ድማ ብጥሪ ተጣይሰን። በዚ መሰረት ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ከተማ ዓዲ ቀይሕ ን128 ተምሃሮ ንዓመት ምሉእ ዘገልግሎም ናውቲ ትምህርቲ ከም ዝዓደለ ኣብ ምምሕዳራት ከባቢ መንደፈራ ኢግላ ሕረት ደምሒናን ደርዓኒ ዘቕመጠ 11 ስድራ ቤታት ስዋኣት ዘኽተማትን ስንኩላንን ድማ ብዋጋ 110,000 ኣፋ ብጥሪት ከም ዘጣየሰ ወኪል ኤርና ሓቢራ። ሓላፊት ቤት ፅሕፈት ወይዘሮ መድሃኒት ግርማይ እቲ ሓገዛት መቐፀልታ ናይቲ ዓመት መፅአ ዝትግበር መደባት ማሕበራዊ ድሕነት ከም ዝኾነ ብምጥቃስ ውፅኢቱ ኣተባብዓ ከም ዝኾነ ሓቢራ። ብካልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንእዞባ ማይምነ ን95 ተምሃሮ ናይ ናውቲ ትምህርቲ ሓገዝ ገይሩ። ወኪል ናይቲ ቤት ፅሕፈት ወይዘሮ ሰናይት የማነ ኣብ ዝሃበቶ ሓበሬታ እቶም ዝተሓገዙ ተምሃሮ ብቤት ትምህርቲ ዝተለለዩ ምዃኖም ኣፍሊጣ። ኣብ ንእዞባ ዓረዛ 22 ምሕዳራት ከባቢ ሰፊሕ ወፍሪ ክታበት እንስሳታት ተኻይዶ። በቲ ካብ መጀመርያ ወርሒ መስከረም ጀሚሩ ን2 ሳምንታት ኣብ 24 ነውጣታት ዝተኻይደ ወፍሪ ኣስታት 27,000 ከብትን 39,000 ጠለ በጊዕን ከም ተኸትባ ክኢላ ሕክምና እንስሳ ኣቶ ዳንኤል መጎስ ሓቢሩ። እቲ ወፍሪ ሳላቅ ቁርብነትን ተሳትፎን ወነንቲ ጥሪት ዕውት ምንባሩ ዝጠቐሰ ኣቶ ዳንኤል ሓሓሊፉ ብሓረስቶት ዝረአ ተጠቃምነት ብቕዓቱ ዘይተረጋገፀ መድሃኒታት እንስሳ ሳዕቤናቱ ከቢድ ስለ ዝኾነ ክውገድ ተማሕፂኑ። ወነንቲ ጥሪት ብወገኖም ዓመታዊ ብዝካየድ ናይ ክታበት ምድባት ጥሪቶም ጥዕንአን ተዋሒሱ ኣብ ፅቡቅ ኩነታት ከም ዝርከባ ገሊፆም። ዝስዕብ ዜና ሃገራት ወፃኢ ኩራት ዓዘብትና ንምክትታልኩም ደጊምና ብክብሪ ንዕደም። ወፃኢ ሩስያን ኣሜሪካን ኣብ ምቁፅፃር ኣፅዋር ዘተኮረ ዘተ ኸጅምራ መንግስቲ ሩስያ ፀዊዑ። ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ትማል 28 መስከረም ኣብ ዝሃቦ መግለፂ ክልቲአን ሃገራት ነቲ ተቋሪፁ ዘሎ ዘተ ብምብርባር ኣብ ዝሓፀረ እዋን ውዕል ክኽትማ ከም ዝግባእ ኣረዲኡ። ኣሜሪካን ሩስያን ናይ ማእከላይ ርሕቀት ሚሳይላት ኬየፍ ርያ ዝዓግት ውዕል ኣብ 1987 ከም ተፈራርማን በብእዋኑ ክሕድሶኦ ከም ዝፀንሓን ይፍለጥ። ይኹን እምበር እቲ ስሩዕ ናይ ምሕዳስ ግዜ ብዝሓለፈ ወርሒ ለካቲት ብምብቅዑ ትግባረት ስምምዕ ኣብ ሓደጋ ከም ዝኣተወ ይግለጽ። እቲ ቅድሚ 39 ዓመት ዝተፈረመ ውዕል ክልቲአን ሃገራት ካብ 1,000 ክሳብ 5,500 ኪሎ ሜትር ዝውንጨፍ ኒክሎሳዊ ፅዋር ክሩዝ ሚሳይልን ባለስቲክ ሚሳይልን ከየ ማዕብላ ዝዓግት እዩ ነይሩ። ምፍራስ ናይቲ ውዕል ውድድር ምምዕባል ኣፅዋር ክብ ብምባል ኣህጉራዊ ፀጥታዊ ስጋኣት ከም ዝዕቢ ክኢላታት የጠንቀዎም። ሩስያን ኣሜሪካን ዝበዝሐ ኒክሎሳዊ ፅዋር ዝውንና ሃገራት ምዃነን ይጥቃስ። ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝፀንሓ ዲፕሎማስያዊ ዝምድና ክትበትኽ ከም ትኽእል ፕረዚደንት ኢብራሂም ትራኦረ ጠንቂቑ። ፕረዚደንት ትራኦረ ነዝገለፀ እቲ ሕብረት ብስም ሰብኣዊ መሰላታ ውሽጣዊ ጉዳያት ሃገሩ ምትእታዊ ገብር ይህቅን ከም ዘሎ ብምኽሳስ እዩ። ጉዳይ ቡርኪና ፋሶ ንህዝብን መንግስትን ጥራይ ከም ዝምልከት ዝጠቐሰ ፕረዚደንት ኢብራሂም ትራኦሬ

ኣብ ሕብረት ተኽታኽምቲ እታው ካብ ምግባር ክሕየት ፀዊዕ ኣሎ። መንግስቲ ቡርኪና ፋሶ ኣቐዲሙ ንፈረንሳ ብወተሃደራውን ፀጥታውን ምትእታው ብምክሳስ ምስ ኣፀንሖ ወተሃደራዊ ፀጥታውን ዲፕሎማስያውን ዝምድና ከም ዝበተኸ ዝዝከር እዩ። ዞባ ምዕራብ ኣፍሪቃ ብሓፈሻ ቡርኪና ፋሶ ትርከቦ ዞባ ሳሕል ድማ ብፍላይ ብሰንኪ ግዳማዊ ምትእታው ኣብ ፀጥታዊ ፀገም ወዲቆ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወተሃደራዊ ህላው ከስፍሕ ዴንማርክ ፀዊዓ። ህላው እቲ ኪዳን ኣብቲ ዞባ ፀጥታዊ ኣገዳስነት ልዑል ምዃኑ ዝጠቐሰ ሚኒስትሪ ምክልኻል ዴንማርክ ነዝተናዋሐ ግዜ ክዕስክራ ተሓሳሲቦም። ኔቶ ፀጥታ ናይቲ ዞባ ንምውሓስ ዝዓለመ ወተሃደራዊ ልምምድ ከካየድ ምፅንሑ ዝፍለጥ ኮይኑ እቲ ልምምድ ብዓይነትን መጠንን ክብ ክብል ከም ዝግባእ ዴንማርክ ገሊጻ ኣላ። ኣሜሪካን ዴንማርክን ኣብ ፀጥታ ደሴት ግሪንላንድ ዝምልከት ውዕል ኣብ ዝሓለፈ ቀረባ መዓልትታት ከም ተፈራረማ ዝፍለጥ ኮይኑ እቲ ውዕል ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ ክልቲአን ሃገራት ሓቢረን እየን። ሩስያን ቻይናን ዝኣመሰላ ሓያሉ ሃገራት ነቲ ኔቶ ኣብ ዞባ ኣርክቲክ ተካይዶ ዘላ ወተሃደራውን ፀጥታውን ወፍሪ ብዕቱብ ከም ዝከታተልኦ ዝሕብሩ ተንተንቲ ተመሳሳሊ ስጉምቲ ክወስዳ ትኽእሎ ከም ዘሎ ይእምቱ። ኤውሮጳዊ ሕብረት ንዩክሬን ተወሳኺ ወተሃደራዊ ደገፍ ንምግባር ዘሎ ቅርብነት ደጊሙ ነፂሩ። ሚኒስትራት ምክልኻል ናይቲ ሕብረት ትማል 28 መስከረም ኣብ ከተማ ብራስለስ ቤልጅዩም ኣብ ዘካይድዎ ዝርብ ኣባላት ኣብ ጉዳይ ደገፍ ዩክሬን ዘለዉን ምትሕጋዝ ከስፍሓ ምዃነን ገሊፆም። ይኹን እምበር እቲ ሕብረት ናብ ዩክሬን ክልእኾ ብዛዕባ ዝኽእል ተወሳኺ ደገፍ ብንጹር ኣይገለፀን ዘሎ። ኤውሮጳዊ ሕብረት ካብ 2022 ንድሓር ንዩክሬን ኣስታት 9 ቢልዮን ዩሮ ወተሃደራዊ ደገፍ ከም ዝለኣኸ ፀብጻባት ይረድው። እቲ ሕብረት ንዩክሬን ልዕሊ 100 ቢልዮን ዶላር ብመልክዕ ልቓሕ ክሰድድ ኣብ ዝሓለፈ ቀረባ ግዜ ከም ተሰማምዐ ዝፍለጥ ኮይኑ ካናዳ ድሒራ ነቲ ስምምዕ ከም ተፀንበረቶ ይጥቀስ። ሩስያ እቲ ሕብረት ነቲ ኩናት ብዘተን ምዕራፍ ንዝግበር ዲፕሎማስያዊ ፃዕሪ ክድግፍ ብተደጋጋሚ ክትፅውዕ ፀኒሓላ። ህዝባዊት ሪፓብሊክ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ከም ዝገብረ ሓቢረን። እዚ ኣብ ፍርያት ሕርሻን ካልእ ዝተገብረ ምንካይ ቀረፅ መራሕቲ ክልቲአን ሃገራት ካብ 23 ክሳብ 25 መስከረም ኣብ ኣሜሪካ ድሕር ዘካይድዎ ውፅኢታዊ ምንባር ዝተጠቕሰ ዝርብ ዝስዕብ ዘሎ። እቲ ስጉምቲ ኣሜሪካ ኣብ ዕዳጋታት ቻይና ንእተካይዶ ምሸጣታት ብ30 ሚታዊት ከም ዘዛይዶ ተገሊጹ። በዚ ድማ ኣብ 2026 ከምኡውን 2027 መጠን ንግዳዊ ምልዋጥ ክልቲአን ሃገራት ብተዛማደ ክውስኽ ከም ዝኽእል ግምታት ኣሎ። ኣሜሪካን ቻይናን ኣብ 2025 ኣስታት 490 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ዝሓበሩ ፀብጻባት እቲ ኣሃዝ ምስቲ ናይ ቅድሚዮ ዓመት ክነፃፀር ከሎ ብ25 ሚታዊት ከም ዝጎደለ ይረድኡ። በይናዊ እገዳታት፣ ንግዳዊ ክርደናን ልዑል መጠን ቀረፅን ካብ ጠንቅታት ንግዳዊ ማሓንቆታት ምዃኖም ክኢላታት ናይቲ ዓውዲ ይሕብሩ። ፕሬዚደንት ሜክሲኮ ክላውዲያ ሼንባውም ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ገሊፃ። ፕሬዚደንት ክላውዲያ ንዝሓበረት ምስ ህዝብን ላዕለዎት ሰብ መዝን ሃገራት ተካይዶ ዘቐነየት ኣኼባታትን ርክባትን እዩ። ቁጠባዊ ፖለቲካውን ፀጥታውን ላዕላውነት ሜክሲኮ ኣብ ህዝብን መንግስትን ጥራይ ከም ዝምርኮ ዝጠቐሰት ፕሬዚደንት ክላውዲያ ህላወ ግዳማዊ ሓይሊ ብሓባር ክቃወሙ ዘኻኺራ። ሜክሲኮ ምስ ካልኦት ሃገራት ዝገብሮ ኩሉ መዳያዊ ዝምድናታት ከም ተስፍሖ ብምሕባር ከኣ ዝምስረት ዝምድናታት ፀጋታት ሃገር ኣብ ሓደጋ ብዘየእቱ መገዲ ከምዝትግበር ኣነፂራ። ሰራዊት ኣፍጋኒስታን ካብ ፓኪስታን ሰጊሮም መጥቃዕቲ ክፍፅሙ ከም ዝፈተኑ ብልዕሊ ዝገለፆም ሽበራውያን ስርሒት ከም ዘካየደ ገሊፁ። በቲ ናይ 27 መስከረም ስርሒት ብውሕዱ 28 ካብቶም ሽበራውያን ከም ተቐትሉን ልዕሊ 30 ከም ዝቐሰሉን እቲ ሰራዊት ኣፍሊጡ ኣሎ። እቶም ሽበራውያን ካብ ፓኪስታን ከም ተላእኩ ዝኸሰሰ ሚኒስትሪ ምክልኻል ኣፍጋኒስታን እቲ ተልእኾን ምትፍናን ክልቲአን ሃገራት ከም ዘጋድዶ ኣረዲዩ። ኣፍጋኒስታንን ፓኪስታንን ብምትሕባር ሽበራውያን ሓድሕደን ክወቃቐሳ ምፅንሐን ዝፍለጥ ኮይኑ ብሰንኩ ክሳብ ወተሃደራዊ ረፅሙ ከም ዝበፅሓ ይጥቀስ። ፓኪስታን ኣብ ዝሓለፈ ቀረባ መዓልትታት ሽበራውያን ንምጥቃዕ ምዃኑ ዝተቐሰቶ ደብዳብ ነፈርቲ ኣብ ግዛኣት ኣፍጋኒስታን ከም ዘካየደ ዝዝከር እዩ። ነቲ መጥቃዕቲ ዝኾነነ መንግስቲ ኣፍጋኒስታን ብወገኑ መልሰ ግብሪ ከም ዝህበሉ ከጠንቀቕ ፀኒሕ ኣሎ። ወተሃደራዊ ምትፍናን ክልቲአን ጎረባብቲ ሃገራት ብፍላይ ካብ ፈላማ ናይዚ ዓመት መሊሱ ከም ዝኸረረ ዮም ፀብጻባት ዘረድኡ። ዜናታት ምዝዛም ኣርእስተ ዜና ክድግመልኩም።

ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ስሚዑ። ኣብ ተሰነይ ኣብ ትግባረ መደብ ንእስ ርቡሕ ቃፅዖ ሕርሻ ዘተኮረ ስልጠና ንሓርስቶት ተዋሂቦም። ኣብ ምምሕዳር ከባቢ ዓዲ ሽማግለ ትካል ኣገልግሎት ቅድመ ትምህርቲ ተመሪቓ። ሩስያን ኣሜሪካን ኣብ ምቁፅፃር ፅዋር ዘተኮረ ዘተ ክጅምራ መንግስቲ ሩስያ ፀዊዑ። ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝፀንሓ ዝምድና ክትበጥኽ ከም ትኽእል ኣጠንቂቓ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወታደራዊ ህላውኡ ኸስፍሕ ዴንማርክ ፀዊዓ። ዜናታት ተዛዚምሎም ስትሮፍ መደባትና ንሓደገኩም ብወገነይ ሰላም ቃልቲ እዩ።

ኦዞን ብሰለስተ ናይ ኦክስጅን ባእታታት ዝቖመ ንእንነብራ መሬት ዘካበበ ኣካል ህዋዩ። እዚ ጋዝ እዚ ብውሱን ዓቐን ኣብ ጠፈር ዝርከብ ኮይኑ ኣብ ስትራቶስፌር ድማ ቀጸላ ይቐውን። ካብ ገጽ ምድሪ ድማ ካብ 11 ክሳብ 50 ኪሎ ሜትር ኣብ ዘሎ ብረኸ ይርከብ። ቀንዲ ጥቕሚ ቀጸላ ኦዞን ንእንነብረላ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳኣን ጸርግታት ንኽሓልፍ፣ እቲ ተጓዳኢ ጸርግታት ድማ ምግራድ እዩ። ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወጻኢ ዝኾነ ተርእዮ ከይተረኣየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ። ኢንዱስትርያዊ ሰውራ ዝፈጠሮ ብቁጠባዊ ዕቤት ጥራይ ዝዕቀን ድሕነት ሰብን ኣከባብን ካልኦት ፍጡራትን ኣብ ግምት ዘይእተወ መድረኽ ኩሉ ተኽእሎታት ተባሂሉ ዝተዘመረሉ ፈጽሚ ኣብ ልዕሊ ኣከባብን ፍጥረትን ጉድኣትን ዕንወትን ንኸስዕብ ግዜ ኣይወሰደሉን። ገለ ካብዞም ቁጠባዊ ዕቤት ዘረጋገጾም ተኽእሎታት መግብን ካልእ ዝበላሾ ነገራትን ዝሑል መዐቀቢ ንነዊሕ እዋን ምጽናሕ ኣብ ልዕሊ ውዕ ዘለዎ ኣከባቢ ዘገልግሉ መዝሓለ ኣየር መሳርሒታት ይርከብዎም። እዞም መባረድን መዝሃምን መሳርሒታት ብቐንዱ ኣብ ልዕሊ ቀጸላ ኦዞን ርቀት ዝፈጥሩ፣ ኣብ ጥዕና ሰብን ኣከባብን እውን ሓደጋ ዘስዕቡ ጋዛት ዝጥቀሙ እዮም ዝነበሩ። ኣብ ሰማንያታት ቀጸላ ኦዞን ካብቲ ኣብ ስሳታት ዝነበረ ርቀት ኣዝዩ ስሒው ንኣብ መሬት ዝነብር ፍጥረት ሃስያ ዘውርድ ምልክታት ብርኡይ ከስዕብ ድሕሪ ምጅማሩ ብደረጃ ዓለም እዞም ኣብ መባረድን መዝሃምን

0: ኣገልግሎት ዝውዕሉ ዝነበሩ ብክሎሮ ፍሎሮ ካርቦን ዝፍለጡ ጋዛት ክውገዱ፣ ካልኦት ኣብ ልዕሊ ኦዞን ሃስያ ዘይብሎም መተካእታ ክመሃዙን ህፁፅ ኩነት ኮነ። ኣብዚ መዳይ እዚ ብዝተረኣየ ትግባረ ዓለምለኻዊ ፕሮቶኮል ድሕነት ቀፀላ ኦዞን በብእዋኑ እቶም ጎዳእቲ ጋዛት እናተወገዱ ክመፁን እቲ ብሰንኩ ዝተኸስተ ሓደጋ ርቀት ኦዞን ምምሕያሽ ከርእን ፀኒሑ ይርከብ።
1: ካብኦም ሕጂ ምናልባት ኣብ ብዝሕ ብሃገርና ንጥቀመሎም ዓይነት ክጠቅስ ድሕር ኮይና R134 ኤ ስሞል ሌተር ኤ ማለት እዩ R22 ምስ ሕጂ ምስ ዘመናዊ ግዜ ቁሩብተይ ለውጥታት ዝግበረሉ ዘሎ R600 ከዓ ዝበሃል ኣለዎ። R22 ከዓ ብሓፈሻ ልክዕ ንዑ ብዝውክል ክንዛረብ ድሕር ኮይና ከዓ ኣብ ኤርኮንዲሽነር ንጥቀመሉ ጋዝ እዩ። ሕጂ ክሎሪን ፍሎሪን ዝበሃሉ ኬሚካልስ ኤለመንትስ ኣለዉ። እዚኦም ሕጂ ወይ እንታይ ኢና ንብሎም ኦዞን ናይ ምቕዳድ ባህሪ ዘለዎም ባእታታት ክንብሎም ንኽእል።
2: ሕጂ እዚ ጋዛት ንብሎ ዘለና ካብ መጀመርያ እንተ ዳ ርእናዮ R12 ዝበሃል ነይሩ። R12 ማለት ሕጂ ካብ ፍርያት ወፂእ ዘሎ ፌዝ ኣውት ኮይኑ ዝበሃል ዘሎ እዩ። ምክንያቱ ዓብ ጠቕሚ እዩ ዘለዎ ንሱ ኣብ ሬፍሪጀሬተር፣ ኣብ ኤር ኮንዲሽነራት ካልእን ብዙሕ ኣገዳሲ ጋዝ እዩ ነይሩ። ግን ንስ ከስዕቦ ዝኽእል ፀገማት ኣብ ኣከባቢ ቀፀላ ኦዞን የርቅቕ እዩ ተባሂሉ ካብ ስራሕ ወፃኢ ኮይኑ ኣሎ። ሕጂ ኣብዚ ሕጂ ሰዓት ክንጥቀመሉ ፍቕድ እውን ኣይኮነን ትኽክል እውን ኣይኮነን። ምክንያቱ ንኣከባቢ ብጣዕሚ ዝዐኑ ኦዞን ሌየር ዝዐኑ ኦዞን ሌየር ዓኒ ማለት ከዓኒ ኣብ ሂወት ደቂ ሰባትን ኣትክልትን ክወርድ ዝኽእል ፀገም ብጣዕሚ ከቢድ እዩ።
0: ተጠቃምነት መዝሃምን መብረድን መሳርሒታት ኣብ ዕቃበ ምግቢ ኣብ ዝተፈላለዩ ትካላት ከም መዐቀቢ ንጥረ ነገር ኣብ ናይ ሙቐት ወቕቲ ከም መዝሓለ ኣየር ኣብ ቤት ትካላትን መኻይን መራኽብ ወዘተ ብሰፊሑ ዝተዘርግሑን ኣብዚ እዋን ንእንነብሮ ሂወት ህላዊኦም ከም መተካታ ዘይብሉ እዩ ዝቕፀር። እዚ ክንዲ ዝኾነ ነዞም መሳርሒታት እዚኣቶም ንኸብርዱን ንኸዝህሙን ቀንዲ ረቑሒ ዝኾነ ጋዝ ብዝተፈላለየ መንገዲ ክትምየን ተጓዳእቲ ጋዛት ክፅንበርዎን ብዘይ ሕጋዊ መንገዲ ኣብ ዝተፈላለዩ ከባቢታት ክዝርግሓን ከም ተርእዮ ጉኑን እዩ።
1: ኦዞን ካብዞም ብርቱዓት ጨረርታ ኢልትራቫዮሌት ሬይስ ዝበሃሉ ካብኦም ናብ መሬት ናብ ባይታ ናብ ዝኾነ ይኹን ፍጡር ካብ ኣታክልቲ እንስሳ ሰብ ናብ ቆርበቱ ንኸይዓልቡ ፊልተር ኣብ ምግባር እዩ ስርሑ ማለት እዩ። ነዚ ክገብር ድሕር ኮይኑ ከዓ ልክዕ ሙሉእ ብሙሉእ ሽፋን ክረክብ ኣለዎ ማለት እዩ። ሽፋን ንከይረክብ እዞም ጋዛት እዚኦም ካብ ኣብ ዝሓለፉ 80ታት 90ታት ዝነበረ ግዜ R12 CFC ዝበሃሉ ክሎሪን ፍሎሪን ዘለዎም ባእታታት ናይ ጋዛት እዚኦም ኣብ ኣየር ክወፁ ከለዉ ዝገብርዎ ዝነበሩ ሳዕቤናት ኣብ ኦዞን ምቕዳድ ብዙሕ ስለ ዝነበረ
0: ኤርትራ ኣብ ልዕሊ ቀፀላ ኦዞን ንዝወርድ ሓደጋታት ንምውጋድ ከም ኣካል ማሕበረሰብ ዓለም እጃማ ከተበርክት ናይ ግድን እዩ። እቶም ቀንዲ ንርቀት ቀፀላ ኦዞን ጠንቂ ዝኾኑ ጋዛትን መስራሓት ምዕባለን ኣብ ኤርትራ ዝፈሪ እኳ እንተዘይኮኑ ብደረጃ ተጠቃምነት ዝተፈላለዩ መባረድን መዝሃምን መሳርሒታት ኣከባቢ ብቐንዱ ንኩሉ ብማዕረ ዝፀሉን ድሕነቱ ብኣበርክቶ ኩሉ ዝወሓስን ክንደ ዝኾነ
3: ኤርትራ ነቲ ፕሮቶኮላዊ ስምምዕ ኣብ 2005 እያ ብወግዒ ኣባል ኮይና፣ ግን ቅድሚ ኣባል ምዃና እዚ ኣከባቢያዊ ቀውሲ እዚ ንምፍታሕ ዝሕግዙ ንጥፈታት ሓገዝቲ ዝኾኑ ንጥፈታት ደረጃ ሃገር ካየዱ ነይሮም እዮም። ኣቐዲሙ ቅድሚኡ መጀመርታ ቅድሚ ነቲ ኦዞን ቀፀላ ኦዞን ንምርቃብ ቀፀላ ኦዞን ንምዕቃብ ንጥፈታት ምግባር ብደረጃ ሃገር ዘለውና ኩነታት እንታይ ይመስል ዝብል ስፍሕ ዝበለ መፅናዕቲ ተኻይዱ ነይሩ። እቶም ቀፀላ ኦዞን ዝርቅቦ ጋዛት ኣብ ሃገርና ሲ ኣብ ምንታይ መዓላ እዮም ዝውዕሉ እ ንዖም ተረዲእና ንዖም ን ሓጋዝ ዝኾነ ንጥፈታት ክንገብር ትኮይና እቲ ኩነታትና ክንፈልጥ ኣለና። ኣብ ምንታይ ኩነታት ኣለና፣ ኣብ ምንታይ ምንታይ ክፋል ናይ ፅላት ናይ ሃገርና እዩ እቲኦም ዝያዳ ንዚኦም ንቀፀላ ኦዞን ዝርቅቦ ንጥፈታት ዝካየዱ ዘለዉ ወይ ንዕም ንምፍትሖም እንታይ እዮም ክግበሩ ዘለዎም ዝብል መፅናዕቲ

0: ተ ገይሩ መጠን ከዓ ክልለዩ ተኻኢሎም ማለት እዩ። ንዚኦም ጋዛት እዚኦም ንምእላይ እቶም ቀንዲ ተራ ዝፃወቱ ኣብዚ እቶም ኣብ ምፅጋን መዛሓሊታትን መዛመኣየርን ዝነጥፉ ክኢላታት ወይ ንዕኡ ኣብ ምእታው ኣብ ምስዳድ ዝነጥፉ ክኢላታት ንዑ ኣብ ምቁፅፃር ኣብ ግዜ እታው ይኹን ኣብ ግዜ ምስዳዱ ዝቋፃፀሩ ኣካላት እዮም።
1: ኣብዚ መዳይ እዚ ብቐዳምነት ዝስራዕ ምብርኽ ኣፍልጦን ጎስጓስን እዩ። ምስ መባረዲታትን መዝሃሚ ኣየር ዝኾኑ መሳርሒታትን ጥቡቕ ምትእስሳር ዘለዎም ቴክኒሽያናትን ትካላት ጽገና ናይዞም መሳርሒታትን እዮም። ሚኒስትሪ መሬት ማይን ኣከባብን ኣብ መሰልጠኒ ማእከል ነዞም ዝተጠቕሱ ቴክኒሽያናትን ካልኦት መሻርክቲ ዝኾኑ ትካላት መንግስትን በብእዋኑ ዝተፈላለዩ ስልጠናታት ክህብ ጽኒሑ ይርከብ።
0: መጀመርታ እዚኦም ንብሎም ዘለና ኣከባቢ በከልቲ ዝኾኑ ኬሚካላት ብዝሓሹ ክትክኡ እንድሕር ኮይኖም ዓቕሚን ክእለትን ናይቶም ክኢላታት እዚኦም ክዓቢ ክእል ኣሎ፣ ኣፍልጦም ክዓቢ ክእል ኣሎ። እንታይ ትናቶም ልክዕ ሓስያ ብሸካትና ኣከባቢ ዘምፅዎ ሓስያ ክንዕዖም እንቶም ክኢላታት እንታይ ሓስያታት እዩ ክፈጥረሎም ዝኽእል፣ ብቢሉ ኸ ኣብ ቁጠባዊ እንታይ ዓይነት ፅልዋታት ይኽልዎ ዝኽእል፣ እዚ ብዝተኻእለ መጠን ንዖም ንምርዳእ ብዙሕ ስራሕ ክስራሕ ከም ዘለዎ እዩ ክንግንዘቦ ተኻኢሉ ካብ መጀመርታ። ስለዚ እዚ ንምግባር ከዓ ብቑዕ ዝኾነ መሰልጠኒ ማእከል የድልየካ። ቅድሚኡ እቲ መሰልጠኒ ማእከል ብዙሕ ስለ ዘይነበረ ኣብ መዛሓሊታትን መዛሃም ኣየርን እውን እቲ ዓውዲ ኣብ ሃገርና ኣብ ምዕባል ዝርከብ ዓውዲ ብምዃኑ ንዚ ክፈልጥዎን ክግንዘብዎን ብግብራዊ መገዲ ይኹን ብክልሰ ሓሳብ ክነጥፍሉ ብዝኽእሉ ክመሃርሉ ብዝኽእሉ መገዲ ንምድላው ተባሂሉ መሰልጠኒ ማእከላት ኣብ ዝተፈላለዩ ክፋል ናይ ሃገርና ቀይሙ ኣብ ኣስመራ፣ ኣብ ባፅዕ፣ ንባዕሉ እውን ኣብ ኮሌጅ ማይነፍሒ ኣብዚ እዋን እዚ ክቆውም ተኻኢሉ ነይሩ። ሕጂ እቲ ዝቆመ መሰልጠኒ ማእከል ከዓ ብኡቢሎም ከዓ እቶም ክኢላታት በብግዜኡ በብዓመቱ በብእዋኑ ስልጠና ይወሃቦም። ነባራት ክኾኑ ይኽእሉ እዮም፣ ሓደሽቲ ዝወፁ እውን ክኾኑ ይኽእሉ እዮም። ምክንያቱ እዚ ዓውዲ እዚ ካብ ዓመት ናብ ዓመት ካብ ግዜ ናብ ግዜ እንዳዓበየ እንዳተወሰኮ ሓደሽቲ ዓውድታት ወይ ሓደሽቲ ጋዛት መዝሓሊ ጋዛት እንዳተወሰኩሉ ስለዝኸዱ እዞም መዝሓሊ ጋዛት ክውሰኩ ከለዉ ከዓ እሶም ዝጠልብዎ ቴክኖሎጂ እውን ስለዝፍለ ብኡ መጠን ከዓ ንዕዑ ናይ ምምላኽ ሓላፍነት እውን ስለ ዘለዎም እዞም ክኢላታት ንዑ ክሕግዝ ዝኽእል ፍልጠቶም ክሕድስ ዝኽእል ዝተፈላለየ ስልጣናታት ይውደብ እዩ ደረጃ ሃገር።
1: ጽገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ምስ ኩነት ርቀት ቀጸላ ኦዞን ብባዶ ላሕኪ ጋዝ ክሳለጥ ዝግብኦ ዕማም ኮይኑ ተታሒዙ ዝርከብ። ዝኾነ ኣብ ጽገና ፍሪጅን ኣየር ኮንዲሽንን ዝነጥፍ ቴክኒሽያን ጥንቃቐ ላሕኪ ጋዝ ንኽተግብር ፈለማ ብቑዕ መሳርሒ መግዓዝን መዐቀብን ጋዝ ክዓጥቕ ብቑዕ ምዕባለ ዝጠልቦ ኣፍልጦ ክህልዎ ቅድመ ኩነት እዩ። ሚኒስትሪ መሬት ማይን ኣከባብን ኣብ ጽገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ዝነጥፉ ትካላት ዝግባእ ዕድቂ ብስማዊ ዝኾነ ዋጋ በብእዋኑ ክዕድለን ጠኒሕሎ። እዚ ኣብ ድሕነት ቀጸላ ኦዞን ዕዙዝ ተራ ዘለዎ መሳርሒታት ኣብ ትካላት ጽገና ምዝርግሑ ብደረጃ ዓለም ዝተሰርዑ ሸቶታት ንኽውቅዑ ወሳኒ ረቑሕ ኣለዎም።
0: ካልእ ቁጠባዊ ረብሓታት ንምርካብ ተባሂሉ ቅድሚ ሕጂ ብዝተፈላለዩ ነጋዶ ኣብ ዝተፈላለዩ ክፋል ዓለም ዝካየድ መሻጥ ናይ ቲሚዮን ጋዝ ኣሎ። እዞም ቲሚዮናት ጋዛት ተባሂሎም ዝፍለጡ ዓይነት መዝሓሊ ጋዛት እንታይ እዮም? እቶም ብሕሱር መገዲ ብቐሊሉ መገዲ ክዳለዉ ዝኽእሉ እሞ ከዓ እቶም ልክ ዓይነት ጋዛት ዘይኮኑ ንዕዖም ኣምሲልካ ዝግበር ናይ ዕዳጋ ሸፈጥ እዩ መስርሕ እዚ። ንኣብነት ሓደ ኣብ ፍሪጅ ኣብ ፍሪጅ ዝነጥፍ መዝሓሊ ጋዝ ብ134 ዝፍለጥ ጋዝ እንድሕር ኣሎ። እሱ ከም ዝኾነ ምሲልካ ካልኦት ዓይነት ጋዛት ሓዊስካ ወይ ውሕድ ካብኡ ጌርካ ዝበዝሐ ብሕሱር መገዲ ክርከብ ዝኽእል ጋዝ ሓዊስካ ንዑብ ኣመሳሲልካ ኣብ ዕዳጋ ይሽየጥ እዩ። እዚ መስርሕ እዚ ብዙሕ ሳዕቤናት ዘለዎ እዩ። ሓደ ካብቲ ቀንዲ ሳዕቤኑ ነድማዓነት ንውፅኢታውነት ናይቲ ንዋት ዘጉድል እዩ። እታ ብድማዓነት ክትሰርሕ ዝግባእ ዝነበረ ፍርጅ ብድማዓነት ከይትሰርሕ ይገብራ። ዕምሪ ተጠቃምነት ናይታ ፍርጅ ይኹን ናይታ መዛሃማ ኣየር ከዓ ይሕፅሮ ማለት እዩ። እሱ ጥራይ ከይኣክል ከዓ ካልእ ጥዕናዊ ካልእ ሓደጋ እውን ከስዕብ ይኽእል እዩ። ምክንያቱ ኣብ ሃገርና እውን ዘጋጠሙ ናይ ቀረባት ርእዮታት ኣለዉ። ብኦም ተጠቂሞም ከቢድ ሓደጋ ዝሰዓቦም ሰባት ኣለዉ። ምክንያቱ እቲ ተተሚኑ ዝቐርብ ጋዝ ምስቲ ኣብታ ፍርጅ ዘሎ ንዋት ክዋሃድ ስለ ዘይክእል ክሳዕ ምትኳስን ካልእ ናይ ቃፅሎ ሳዕቤናትን ከምፅእ ይኽእል እዩ። ብኡ ቢሉ ከዓ ኣብ ጥዕና ይኹን ኣብ ቁጠባ ዓብ ክሳራታት ይስዕብ ነይሩ እዩ። ኣብዚ እዋን እዚ እቲ ኣሃዝ ክንሪኦ ከለና ግን ካብ ዓመት ናብ ዓመት እንዳዋሓደ መፅእ ኣሎ።
1: ክፍሊ ግምሩኽ ኣብ ትግባረ ንእታውን ተጠቃምነትን ጎዳእቲ ጋዛት ዝእግድ ሕጊ ብቅድመ ግንባር ዝነጥፍ ክፍሊ እዩ። ኣባላት እዚ ክፍሊ እዚ ብሚኒስትሪ መሬት ማይና ከባብን ግቡእ ስልጠና እናተዋህቦም ኣብ ዝተፈላለዩ ኣፍ ደገታት ምስ መባረድን መዝሃምን መሳርሒታት ምትእስሳር ዘለዎም ጋዛት በቢደረጅኦም ብዝግባእ ምክትታል ክሕዞም ፅኒሕ ኣሎ።
0: ኩሉ እቲ መዝሓሊ ጋዛ ኣብ ሃገርና ንጥቀመሉ ካብ ደገ እዩ ዝኣቱ እንጂ ካብ ደገ ዝኣቱ እንድሕር ኮይኑ ከዓ እቲ ጥዑይ ድዩ እቲ ዘይጣዓየ ዝተተሚየነ ወይ እቲ ቀፀላዊ ዞን ዝሓስ ድዩ ወይ ዘይሃሲ ምስ ኣከባቢ ዝሳነ ጋዝ መሚኻ ናይ ምእታው ሓደ ዝዓበየ ሓላፍነት ናይ መንግስቲ እዩ። እዚ ንምግባር ከዓ ኣብኡ ዝነጥፎ ኣካላት ኣባላት ጉምሩክ ተቆፃፀርቲ ኣካላት ኣብኦም ዘተኮረ ስልጠና በቢግዜኡ እዩ ዋሃቢ። እቲ ስልጠና እቲ ከምዚ ክንብሎ ፀናሕና ነቶም ሕግና ውን ዝበልፆ ካኣትዉ ዘይብሎም ተባሂሎም ተዘርዚሮም ዘለዎ ዓይነት ጋዛት ንዕዖም ከሎ ገና ኣብ ሃገር ከይኣተዉ መሚዮም እቶም ካኣትዉ ዝግብኦም ጥራይ ካኣትዉ ግቡእ መስርሕ ተኸቲሎምን ካኣትዉ ዝኽእሎም ስልጠና እዩ እቲ ስልጠና ዝውሃብ።
2: ናይ ክፍሊ ከባቢ ሕጋዊ ምልክታ 117/2010 እንታይ ዝብል ምንቅስቃስ ናይዞም ዝኾነ እዞም ጋዛት እዚኦም ብፐርሚት ክኾንከም ዘለዎ እዩ እቲ ሕጋዊ ምልክታት ደንጊጉ ዝርከብ ማለት እዩ። ስለዚ እቲ ናይ መጀመርያ ስራሕ ጉምሩክ ካብዚ እንታይ እዩ እቲ ጋዛት ክንቀሳቀስ ከሎ ፐርሚት ከም ዝብሎ ምርጋፅ ማለት እዩ። ክመፅእ ከሎ ሲ እቲ መጀመርያ ዝገብሮ ስራሕ ፐርሚት ኣለዎ ድዩ የብሉን ወይ ከዓ ፍቓድ ማለት እዩ ፍቓድ ኣለዎ ድዩ የብሉን ከም ምርጋፅ ማለት እዩ። ሕጂ እቲ ምርጋፅ ክንብል ከለና ብዚ ሕጂ እንታይ እዩ እቲ ብፐርሚት ተፈቂድዎ ዘሎ ምስቲ ኣብ ግብሪ መፅኡ ዘሎ ጋዛት ብብዝሒ ዓይነት ብካልእ መዐቀኒታት ዝሳነ ምኳኑስ መርጋፅ ማለት እዩ። ሕጂ ገሊኦም ሲኤፍሲ ዝበሃል ኣለው እዚኦም ሕጂ ኣብ እቲ ርቀት ናይ ቀፅላ ኦዘን ብጣዕሚ ሕማቅ ፅልዋ ዘለዎም ብኡ መንፅር ድማ ኣብቲ ናይ ሞንትሪያል ስምምዕ ክሳብ 2010 ኣብ ዝማዕበላ ሃገራት ሙሉእ ሙሉእ እቲ ምንቅስቃሶም ጠጦ ክብል ተሰምዑሉ ማለት እዩ። ሕጂ እዚኦም ግብሩ እንታይ እዩ ሙሉእ ሙሉእ ናብ ሃገር ንከይኣትዉ የረጋግፅ ማለት እዩ።
0: ፍሪዮን ጋዝ ዝበሃሉ ኣብዚ እዋን እዚ ጠቕላላ ኣብ ሃገር ክኣትዉ ዝኣትዉ የለውን። ቅድሚ ሕጂ ሕልፍ ሕልፍ ኢሎም ኣረኣዩ ነይሮም እዮም። ምክንያቱ ከድና ውን ንሕና ከዓ ቆፀራ ነካይድ ኢና በብዓመቱ ቆፀራ ነካይድ ኢና ኣብ ኩሎም ዓይነት ዘለዎና መዝሓሊ ጋዛት እሱ ንምግባር ከዓ ናብተን መዝሓሊ ናብተን መፀገኒ ቤት ዕዮ ንከይድ ኢና ናብ ካልኦት እሶም ክጥቀምሉ እቲ ጋዝ ክጥቀምሉ ዝኽእሉ ኢልና ንሓስቦም ትካላት እውን መብፃሕ ነካይድ ኢና። ሕጂ ብዙሕ ኣብቲ ነካይደሉ መስራሕ ኣብዚ እዋን እዚ ብዙሕ ኣይንረኽቦም ኢና እዚኦም። ምክንያቱ እቲ ቅዲሙ ዝተገብረ ዝተባሃለ ነገራት ግብራዊ ኮይኑ ከም ዘሎ ዘረጋገፅ እዩ ማለት እዩ።
1: ኣብ ዝተፈላለዩ ኣፍ ደገታት ከም ኩሉ ብእታው ዝኣቱ ንብረት ይኹን ካልእ እዞም ዝተጠቕሱ ጋዛትን መሰልቶምን በቢደረጅኦም ዝውገዱ ብፍቓድ ዝኣቱ ኣብ ዝብል መቓን ክትትል ይግበረሎም ኣሎ።
3: እቶም ንጥቀመሎም ዝፀናሕና መዛሓሊ ወይ መብረዲ ወይ መዝሃመ ኣየር ኤር ኮንዲሽኒንግ ክንብል ድሕር ኮይና ማለት እዩ። እዚኦም መጀመርታ ኣብ ግቡእ መዓልኦም ንክውዕሉ ምስኦም ጋዝ ሒዞም መፅ እዮም። እቲ ጋዝ እቲ ምስኦም ስለ ዝመፅእ ብፋብሪካ ኳሊቲ ኮንትሮል ተሓልዩ

0: ዝመፅእ ኣብዚ ምስ መፁ ንነዊሕ ግዜ ከስርሖም ይኽእል። ኣብ ግዜ ብልሽት ትጋጥመሉ ግዜ ግን ብዝኾነ ይኹን ምክንያት ናብ ኣየር ድዮም ብኺኖም ቀዳድ ርኺቦም ድዮም ወፂኦም ክንትክኦም ኣብ ንደልየሉ ግዜ ብሲሊንደራት ብዕትሮታት ካብ ፋብሪካታት ካብቶም መዝሓሓለ ዝሰርሑ ደይኮኑስ ካብ ካልኦት ናይ ኬሚካል ፋብሪካታት ካብኦም ወፂ እዩ ዝመፅእ። ኣብዚ ሕጂ ቅድሚ ሕጂ ብዙሕ ግዜ ዘጋጥም ነበረ ካውንተርፊት ንብሎ ወይ ዝመስል ንሱ ዘይኮነስ ንዕኡ ዝመስል ኣብቲ መዝሓሓሊኻ ኣትዩ ከዓ ፅቡቅ ክሰርሕ ዘይክእል ንዓኻ ብተገምጢሉ ሞተር ኣባላሽወልካ ምስ ካስተመር የኽስረካ ከምዚኦም ዓይነት ሳዕቤናት ነይሮም ቅድሚ ሕጂ ኣብዚ ሃገርና እውን። ነዚኦም ንኸይመፁ ሕጂ ብዙሕ ስራሓት ይስራሕ ኣሎ።
1: እዚ ነቶም ብወግዓዊ ኣፍ ደገታት ዝኣትዉ ዝተወገዙ ወይ ድማ ብፍቓድ ዝኣትዉ ጋዛት ዝምልከት ኮይኑ ካልኦት ብዘይወግዓዊ ኣገባብ ሕጊ ጥሒሶም ዝኣትዉ ጋዛት እውን ዝተፈላለዩ ክትትል ከም ዝግበረሎም እዩ ዝሕበር።
2: ውሕጂ እንታይ እዚ እዚ ሕጂ ክገልፆ ዝፀናሐኩ መብዛሕትኡ በቲ ቀንዲ ኣፍ ደገ ወይ ከዓ ብዝተፈላለዩ ወደባት ማዕርፎ ነፈርቲ ብካልካል ዝተፈላለየ ናይ መጓዓዝያ ተርሚናላት ንዝኣትዩ ኢና ንብል ዘለና። ገለገለ ግን ብዘይ ሕጋዊ መንገዲ ዶባ ጥሒሶም ክኣቱ ዝፈተኑ ግን ብዘይ ገደስቲ ዓይነት ጋዛ ነዚኦም እውን ምስ ምትሕባር ምስ ፖሊስ ብፀጥታ ምስ ምክልኻል ምስ ኩሉ ብምትሕባር ኣብ ምክልኻል ናይዚኦም እውን ዓብተራ ኣለዎ ማለት እዩ። ስለዚ እቲቶም እዞም ንብሎ ዘለና ጋዛ ብዘይ ሕጋዊ መንገዲ ክሓልፉ እንድሕር ተታሒዞም ብመሰረት ሕጊ ኣከባቢ 17/2010 እቲ ዝግብኦ ስጉምቲ ይወስድ እዩ። ዝተፈላለየ ግዜ ዝተፈላለየ ዓይነት ወርክሾባት ክግበር ከሎ ዕድመ የቕርቡልና እዮም። ካባና ድማ ዝኾነ ሰባት ምስኡ ዝተኣሳሰር ስራሕ ዘለዎም ከይዶም ኣብቲ ወርክሾፕ ተሳቲፎም ነቲ ዘሎ ኣባል እውን ኣብ ዝተፈላለየ ግዜታት ዝተፈላለየ ዓይነት ናይ ዓቕሚ ብራኽ ስልጠናታት ይገብሩልና እዮም ማለት እዩ። ብጀካ እዚ ንዓና እውን ስፔሻል ነቲ ክፍሊ ነቲ ክፍልን ነቲ ናይ ትሬድ ኮሚኒቲ ነቲ ነጋዶን ነቶም ኣሳለጥትን እውን ናይ ገዛ ርእስና ናይ ቤንና ዝኾነ ወርክሾባት እውን ምትሕባር ምስቲ ክፍሊ ስልጠናታት ይህቡና እዮም ማለት እዩ።
1: ኣብ ዘቤታውን ኢንዱስትሪያውን መዓላታት ዝውዕሉ ከም ፍሪጅን ኣየር ኮንዲሽነርን ዝጥቀምሉ ጋዛት ኣብተን መሳርሒታት እቲ ዝሓዘሎም ዕትሮ ክሳብ ዘይተበስዐ ንነዊሕ እዋን ዘገልግል ኣብቶም መሳርሒታት ብሰንኪ እርጋንን ጉድለት ተጠቃምነትን ብልሽት ወይ ፀገም ምስ ዘጋጥሞን እንተኾነ እቲ ጋዝ ኣብ ካብ ዝዕቀበሉ ዕትሮ ብግቡእ መሳርሒ ናብ ካልእ ዕትሮ ክግዕዝን እታ ንብረት ምስ ተዓርየት ናብ ቦትኡ ተመሊሱ ኣገልግሎት ክህብ ዝግብኦን እዩ። እዚ ኣብ ፍርጃትን ኮንዲሽነራትን ዝርከብ ጋዛት ናብ ኣከባቢ ክልሑኽ ፍጹም ከምዘይግባኦም ክኢላታት ዘጠንቅቑ።
0: ብክፍልን ማይን ኣከባብን ካብ 2012 ናት ሒዙ ክሳብ ዝሕጂ ግዜ ስልጠናታት እንዳተዋሃበ መሳርሒታት እውን እንዳተዋሃበ ነዞም ጋዛት ካብታ ዝፅገኑላ ግዜ ኣትሒዙ ኣብ ሓደ ጉቡእ መኸዘን ተኸዚኖም ከም ብሓድሽ ኣብ ጥቕሚ ከም ዝውዕሉ ብተወሳኺ እውን ንድሕር ካብ ጥቕሚ ወፃኢ እውን ድሕር ኮይኖም ማለት ኮንታሚነትድ ድሕር ኮይኖም ወይ ተረሲሖም እውን ሪክሌሚንግ ማሽን ብትበሃል መሳርሒ ንመጀመርታ ግዜ ኣብ ዛዕድና ብምትእትታው ነቶም ጋዛት ኣፅሪኻ ከም ብሓድሽ ናብቲ ጉቡእ ስታንዳርዶም ኣብ መሊስካ ኣቶም መዝሓሓሊ ወይ መበራረዲ ወይ መዝሃመ ኣየር ንብሎም መሳርሒታት ናብኦም መሊስካ ከም ብሓድሽ ብፅቡቅ ናብ ምጥቃም ጥቕሙና ማለት እዩ። ዞም መሳራርሒ እዚኦም መሳራርሒ እዚኦም ሕጂ ካብታ ሪካቨሪ ማሽን ትበሃል ሪካቨሪ ሲሊንደር ሚዛን ማኒሜትሮ ወይ ፕሬር ወይ ፀቕጢ ድፊኢት ናይቶም ጋዛት መዐቀኒ በዞም መሳርሒ ጌርና እዚኦም ነቶም ሬፍሪጅራንትስ ወይ ጋዛት ንብሎም ዘለና ወርኪንግ ፍሉድስ ንብሎም ንዕኦም ናብ ሓደ ጉቡእ ኮንተይነር ክንመልሶም ክንጥቀመሎም ከም ብሓድሽ ይኽእለና ማለት እዩ።
3: እጂ እቲ ሚኒስትሪ ብጣዕሚ ክምስገን ዘለዎ እዩ። ምክንያቱ ዝገብሮ ዘሎ እቲ ዘድሊ

0: ማቴርያል ይዕጥቀና ኣሎ ትዘደሊ ስልጠና እውን ይወሃበና ስለ ዘሎ ንሱ ከዓ ብግብሪ ንሰርሓሉ ንጥቀመሉ ስለ ዘለና ዓበ ውፅኢት ኣለዎ። ትቐንድን ኩሉ እንታይ እዩ ንድሕነት ንድሕነትን ጥዕናን ሄልዝ ኤን ሴፍቲ ዝበሃል ቀዳሚ ነሰሪዑ ዝኸይድ ዘሎ እዩ። ሓደ ጥዕና ናይ ነፍስኻን ናይ ከባቢኻን ክትሕሉ ስለ ዘለካ ኩሉ ትሰርሖ ስራሕ ኣከባቢና ኣብ ግምት ዘእተወ ክኸውን ኣለዎ። እዚ ማሽን እዚ ሕጂ እንታይ እዩ ዘሎ ኩሉ ግዜ ምስ ኣከባቢ ትርክብ ዘሎ ተቐንዲ ርክብና ዘሎ ኣከባቢና ብዘይጎድእ መንገዲ ስራሕና ክነካይድ ኣለና። ሓደ እንታይ እሱ ጋዛት ናብ ኣየር ወይ ናብ ደገ ስቕኢልና ክንፍንዎም የብልናን። ዝተፈላለዩ ምክንያት ሓንቲ ሬፍሪጀሬተር ክትከውን ትኽእል፣ ኤር ኮንዲሽነር ክትከውን ትኽእል፣ ቺለር ክኸውን ትኽእል። ስጋብቲ ኢንዳስትሪያል ዝበሃል ማሽናት ጋዛት ኣለዎ። ዝተፈላለየ ካብ ግራማት ጀሚርካ ብኪሎታት ዝምዘን ጋዛት እዩ ኣብ ውሽጡ ሒዙ ዘሎ። ሕጂ ነዚ ዝኾነ ዓይነት ፀገም ዘጋጥም እቲ ጋዝ ስቑኢልና ናብ ንፋስ ክንሰዶ የብልና ክንፍንዎ የብልና። ምክንያቱ ከምቲ ዝበልናዮ ኩሉ ነናቱ ፀገማት ኣለዎ። እቲ ሓደ ኦሬዲ ፌዝ ኣው ዝኾነ ኣብ ስራሕ ዘሎ ክህሉ ክእል እዩ። ኣርትወልፍ ዝሰርሕ ክህልወና ክእል እዩ ማለት ክሰርሕ ክእል እዩ በቲ ናይ ዝነበሮ ናይ ቀደም። ሕጂ እቲ ኣርትወልፍ ፀገም ዘጋጥም እቲ ኣርትወልፍ ስቑኢልና ይኮና ናብ ኣየር ንፍንዎ። እሱ ምስ ንፍንዎ እቲ ንብሎ ዘለና ትሕዝቶ ናይ ኣር 12 ዳይፍሎሮ ሚቴን ዝበሃል ኬሚካል እዩ። ክሎሪን ዝሓዘ እዩ። ክሎሪን ማለት ከዓ ኣብ ኦዞን ከይዱ ዘስዕቦ ሳዕብን ዘውርዶ ዕንወት እዚ ኢልካ ክገለፅ ኣይከኣልኒ። ስለዚ እዚ ከጋጥም ከሎ እንታይ ኢና ክንገብር ዘለና እቲ ጋዝ ክወፅእ ኣብ ዝደለየሉ ግዜ እታ ሪካቨሪ ማሽን ክትመፅእ ኣለዋ። ሪካቨሪ ማሽን ኣላ፣ ሪካቨሪ ሲሊንደር ኣሎ። እቲ ጋዝ ኣብዚ ሲሊንደር እዚ ክትሓዝ ክኽእል ኣለዎ። እንተፈኒናዮ እቲ ክስዕብ ዝኽእል ፀገማት ብጣዕሚ ክቢድ እዩ። ኦዞን ሌየር እንድሕር እንዳረቐቐ መፂኡ ኡልትራቫየት ዝበሃል ሬይስ ኣለው ንዑ ከም ፅላል ኮይኑ ዘገልግለና ዝነበረ ንዑ ኢና ንዕንዎ ዘለና። ስለዚ እዘን ማሽናት እዚአን ምህላወን እቲ ዘድልየና ስራሓት ክንሰርሕ ክኢልና ኣለና ማለት እዩ። ክትሓዝ ዘለዎ ጋዝ ትሕዞ ካልኣይ ግዜ ትጥቀመሉ ኣብ ኣየር ከይፈንኻ ማለት እዩ። ክልቲ ትጠቕሚ እንታይ እዩ ኣከባቢና ንሕሉ ኣለና ዋላ ብዓይኒ ቁጠባ እውን ንጥቀም ኢና ዘለና። እንተ ደኣ ሰዲድናዮ ንኸስር ኣለና ንሕና እውን በቲ ሓደ ወገን ከዓ ዝኸበደ ከዓ ኣብ ኣከባቢ ከዓ ከቢድ ሳዕብን ነምፅእ ኣለና። ስለዚ እዚ ብቁጠባን ብኣከባብን ኩሉ ብጣዕሚ ሓጋዚ ዝኾነ ስራሕ ንሰርሕ ኣለና ኢልና ኢና ንግምት። ስለዚ እዚ ብጣዕሚ ኣገዳሲ ማሽናት እዩ እዚ ክንሪኦ ፀንሓና ኩሉ ሪካቨሪ ሲሊንደር ሪካቨሪ ማሽን ምስ ሚዛኑ ኣሎ ኩሉ እንታይ ኣውፅኢኻ ተን ዘውፃኻየን ከዓ ናብታ ዝነበርኣ ትመልሰን ናብ ኣየር ዝኸይድ ዝኾነ ነገር ክህሉ የብሉን። ኣከባቢና ከ በዚ መንገዲ እዚ ክንሕልዎ ንኽእል ማለት እዩ። ቁጠባና እውን ብጣዕሚ ሓጋዚ
1: እቲ ኣፍልጦ ከዓ ቀንዲ እቲ ኣከባቢያዊ ሳዕቤናት ማለት እዩ። እዛ ኣከባቢና ሲ ናይ ኤርትራ ጥራሕ ትብሎ ኣከባቢ የለን፣ ናይ ኣስመራ ትብሎ ኣከባቢ ጥራሕ የለን። ናብ ኩሉ እዩ ኣብ ሓንቲ ቦታ ምስ ወፀስ ናብ ኩሉ እዩ ይፋሕ ዝብል። ስለዚ ከምኡ ስለ ዝኾኑ ከም ዓይነት ሳዕቤናት ስለ ዘለዎ ነዛ ዓለምና ከዓ ብሓፈሻ ኩላትና ሓሊና ካብቲ ዘሎ ሳዕቤናት ክንከላኸለላ ማንዴት ስለ ዘለና ወይ ግዴታ ስለ ዘለና ነቲ ቴክኒሽን ብተመክሮ ይኹን ብፍልጠት ዝመፀ እቶም ሳዕቤናቶም ልክዕ ብልክዕ እንታይ ምዃኖም ኣብ ምፍላጥ ባህርያት ናይ ነፍሲ ወከፍ ንጥቀመሎም ጋዛት ኣብ ምፍላጥ እቲ ባህርያት ኣብ ኣከባቢ ዘምፅኦ ሳዕቤናት ክኸውን ይኽእል ወላ እውን ትፅቡቅ ነገሩ ወላ እውን ኣብቲ መሳርሒ ኢና ዝመፅእ ሳዕቤናት ነቶም ዝመፁ ሳዕቤናት ማለት ሃልኪ ኤሌክትሪክ ኣብ ምቕናስ ከባቢያዊ ሳዕቤናት ኣብ ምቕናስ ዝጥቕሙን ዓይነት ጋዛት እውን ሓደሽቲ ጋዛት ክመፁ ከሎ እውን ኣፍልጦ ኣብ ምሃብ ድሕራ ይብልኒ ማለት እዩ። ነቶም ንጥቀመሎም ነበርና ናይ ቀደም በቶም ከባቢያዊ ሳዕቤናት ዘለዎም ጋዛት ዝጥቀሙ ዓይነት መዛሓሊታት እውን ብሓደሽቲ ዓይነት ኣብ ምትካእ ከመይ ጌርካ ትትክእ ካብ መጀመርታ ክሳብ መወዳእታ ዘሎ ኣገባብ ኣብ ፍልጠት መሃብ ብንጡፍ ክሰርሕ ፀኒሖም ሚኒስትሪ ማይን ኣከባብን ማለት እዩ። ክሳብ ዝሕጂ ግዜ
2: መባረድን መዝሃምን መሳርሒታት በዞም ጋዛት ኣብ ልዕሊ ኦዞን ዝወርድ ሓደጋ ንክጎድል ተጠቃምነት መባረድን መዝሃምን መሳርሒታት ከቋርፅ ዝከኣል ኣይነበረን። ካልኦት ኣብ ልዕሊ ቀፀላ ኦዞን ጥዕና ኣከባብን ሰብን ዝወሓደ ጉድኣት ዘውርዱ ጋዛት ኣብ ኣገልግሎት ክውዕሉ ዝተሰርሓሉ ኣማራፂ እዩ። በብእዋኑ ድማ ጉድኣቲ ጋዛት እናጎደሉን ብካልእ ዝሓሹ ጋዛት እናተተክኡን

0: ኣብ ልዕሊ ቀጸላ ኦዞን ወሪዱ ዝነበረ ኣብ ግዚኡ ኣዝዩ ኣሸቓሊ ዝነበረ ኩነት ክቃለልን ንህላውን ቀጻልነትን ፈታኒ ዝነበረ ኩነት ዝልቕ ክብል ከም ዝኽኣለ እቶም ብድሆታት ርቀት ቀጸላ ኦዞን ግና ጌና ተወሰኽቲ ጥንቃቐታትን እወታዊ ጽልዋ ዘለዎም ምህዞታትን ከም ዝጠልቡ ክኢላታት ይገልጹ።
1: እዚ ተገንዚቡ እቲ ነፍሲ ወከፍ ስድራ ቤት ብዝግባእ ፍርጁ ኤር ኮንዲሽነሩ ብዝግባእ ክሕዝ በብግዜኡ ከዓ ፅገና ክግበረሉ በብግዜኡ ከዓ ፅገና ክገብረላ ኢና ንላቦ። እዚ ንምግባር ግን ኣብዚ እዋን እዚ ብዙሓት ኣብ ፅገና ዝነጥፉ ክኢላታት ኣለዉ። ገሊኦም ግቡእ ስልጠና ወሲዶም ብዝግባእ ንክመሓደር መዛሓሊታት መዛማኣየርን ብዝግባእ ንክመሓደር ዝኽእል ኣፍልጦ ዘለዎም ኣለዉ፣ ገሊኦም ከዓ ብልምዲ ዝሰርሑ ኣለዉ። ስለዚ ብዝተኻእለ መጠን እቶም ዝፅጉኑልና ኣካላት እቶም ኣብ ምፅጋን ዝነጥፉ ኣካላት ስልጠና ምውሳዶም ሕጋዋይን ምዃኖም ምፍላጥን ምግንዛብን ሓላፍነት ናይቲ ተጠቃማይ እዩ።

ከመይ ፀኒዕኩም ዝኸበርኩም ተዓዘቲ በዛ ከተዝተማሃሩ ኣፀናሕኩም ደርፊና ኢሎም ሰውን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ምስ ንሰግር ኣብ ኮፐንሃገን ዴንማርክ ክካየድ ኣብ ዝቐነየ ሻምፒዮን ኣትለቲክስ ዓለም ናይ ፅርግያ ብምስታፍ ድሙቕ ዓወታት ዘመዝገበት ሃገራዊት ጋንታ ኤርትራ ዝሓለፈ ሰሉስ ናብ ሃገራ ተመሊሳ ኣላ። ብዛዕባ ምቕባላን ምስቶም ተፃወቲ ድማ ዘካየናዮ ሓፂር ዕላላት ዝድስስ መደብ ስዒቡ ክቕርብ ይሰናይ ምክታል ኣለና።

0: ኣብ ኮፐንሃገን ዴንማርክ ካየድ ኣብ ዝቕኒ ናይ ኣትለቲክስ ሻምፒዮን ዓለም 226 ዝተሳተፈት ሃገረት ጋንታ ኣትለቲክስ ኤርትራ ናብ ሃገራ ተመሊሳ። እዚ ሃገረት ጋንታ ዝሓለፈ 3 ምሸት ሃገራዊ ማዕርፎ ነፈርቲ ኣስመራ ኣብ ዝኣተወትሉ ኮሚሽነር ባህልን ስፖርትን ኤርትራ ኣምባሳደር ዘመነ ተኽለ ንኣባላትታ ሃገራዊት ጋንታ ድሕሪ ምቕባል ኣብ ዝስምዑ መደረ ኤርትራ ኣብ ዓለማዊ ሻምፒዮን ዝረኸበቶ ዓወታት ኣርእስቲ ምስራሓት ዝተሰምዑ ሓበን ድሕሪ ምግላጽ እዚ ተረኺቡ ዘሎ ዓወት ብውሉ መንእስያ ዝተረኸበ ብምዃኑ ፍሉይ ከም ዝገብሮ ገሊጹ። ኣምባሳደር ዘመደ ብምቕጻል ዝተረኺቡ ዘሎ ዓወት ከም መንጠረዮ ባይታ ብምጥቃም ንካልእ ዓበይቲ ዓለማዊ ውድዳት ኮይነ ውድዳት ኦሎምፒክ 228 ብምጥማት ኣበርቲዖም ንኽሰርሑ ብምልባው ደገፍ ኮሚሽን ባህልን ስፖርትን ኤርትራ ከም ወትሩ ከም ዘይፍልዮም ኣረጋጊጹ። ኣትሌታት ኣብ ዝሃበ ርእቶ ድማ ብመንግስትን ህዝብን ዝተገብረሎም ኩሉ እንትናዊ ምትባዕ ኣብ ዝተረኽበ ዓወት ጉልሕ ተራ ከም ዝነብሮ ብምግላጽ ካብ ዝተረኺቡ ዘሎ ደረጃ ብዝበልጽ ንምስራሕ ድልውነቶም ደጊሞም ብምርጋጽ ንመላ ህዝቢ ኤርትራ ብሓፈሻ ንኤርትራውያን ማሕበረ ኮማት ስዊዘርላንድን ዴንማርክን ድማ ብፍላይ ስለ ዝሃብዎም ስፖርታዊ ደገፍ ኣመስጊኖም። ዝሓለፈ ረቡዕ እውን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመነ ተኽለ ንክብሪቲ ሃገራዊት ጋንታ ናይ ምሳሕ እንግዶት ገይሩ። ካብ 19 ክሳብ 20 መስከረም ኣብ ኮፐንሃገን ዴንማርክ ዝተኣንገደ ናይ ጽርግያ ውድዳት ዓለማዊ ሻምፒዮን ኤርትራ ብሰለስተ ዓይነታት ውድዳት ክትሳተፍን ከላ ኣብ ውድዳት 5 ኪሎ ሜትር ናይ ደቂ ተባዕትዮ ብመገዲ ኦሎምፒካዊ ኣትለት ዳዊት ሰዓረ ተሸላሚት ወርቂ መዳልያ ክትከውን መገዲ ሳይሞን ተስፋ ገርግሽ እውን ናሓስ መዳልያ ብምርካብ ከም ዝደመቐት ይዝከር። ዝኸብርኩም ተዓዘብቲ ምስ ኣትለታትን ኣሰልጠንትን ናይዛ ሃገራዊት ጋንታ ዝተኻየደ ዝርብ ናባኹም ነቕርቦ ሰናይ ምክታል።
1: ካብ መጀመርታ እዛ ሃገራዊት ጋንታ ከምቲ ግቡኡ

0: ብግዜኣ ትግቡእ ግዜ ናይ ምጥርናፍ ኣብዚ ኣይገበርናና። ዝተፈላለየ ፀገማት ነይሩ፣ ናይ ምስላጥ ድዩ ገለ ብዙሕ ነገራት ክሳይ ነይሩ፣ ደጋጠም ሃጓፋት ነይሩ። ለዚ በዝታት ኣብ ግዜኡ ክትጥርነፉ ናይከኣለትን ልክ ኣብቲ ጉባኣ ተጠርኒፋ ትስርሓ ምስ ጀመረት ግን ልክ ካብዚ ኣብ ክልተ ጉጅለ ኮይንና ኢና ተበጊስና። ደቂ ኣንስትዮ ቤድና ተበጊስና፣ ደቂ ተባዕትዮ ከዓ ንበይኖም እዮም ተበጊሶም ድሓራር ኪቦምና። ምክንያቱ እዚ ናይ ጀንደር ቴስት ናይ ፆታ መርመራ ዝበሃል ኣሎ፣ ግድነት ክትገብሮ ደለካ። ነዚ ንክምርመራ ናብ ጀኔቫ ኢና መጀመርታ ኣምሪሕና። ኣብ ጀኔቫ ሰለስተ ደቂ ኣንስትዮ ክምርመራ ግድነት ስለ ዝነበረ መንሐየን ከይደ ማለት እዩ። ኣብኡ ከይድና ተመርሚረን እቲ ውፅኢት ክሳብ ድመፅእ ድማ ንሕና ንዴንማርክ ሓሊፍና ኣብቲ ውድድር ዝግበረሉ ቦታ ስዒቦም ድማ ተማወዳ ተረኪብና፣ ብሓንሳብ ተራኪብና ኣብኣ ድሓር ሓንቲ ቲም ኮይና ተጠርኒፍና ማለት እዩ። ብሓፈሻ ብድልውነት ናይዚ ሃገራዊት ጋንታ ክገልፅ ተ ኮይነ ብግቡእ ተዳልዮም ተበጊሶም እዮም። ብፍላይ በሰልጠንቶም ዝሰርሕዎ ነበሩ ካብቲ ምስኦም ዝተዘራረብናዮ ማለት እዩ። ግቡእ ምድላዋት ገይሮም ኣብዚ ከለዉ ካብዚ ደድልዮም ፕሮግራም ሰሪሖም ኣብኡ ጥራይ ነቲ ውድድር ንዕኡ መእተዉ ዝኾኖም መዳለዉ ዝኾኖም ፍኹስ ዝበለ ተዘይኮይኑ ካልእ ኣብዚ ዳርጋ ወዲኦሞ እዮም ከይዶም። ስለዚ እቲ ድልውነት ንዕኦም ከዓ ኣቐዲምካ ምድላው ሓጊዝዎም እዚ ዓይነት ውፅኢት ከነምፅእ እውን ክኢልና ማለት እዩ። እቲ ብቲ ኣብኡ ዝነበረ ሃዋህ ክንርኢ ከለና ብዴንማርክ ማለት እዩ ኮፐንሃገን ሓደ ናይ ዛሕሊ ክሳይ ነይርዎ። ሓደ ኣትለታት ዝተፈላለየ ነናቶም ምርጫታት ወይ ድማ ድሌታት ኣሎ ወይ ክሰማምዖም ንክእል ኩነታት ኣየር ኣሎ። ገሊኡ ሙቐት ዝፃወር ኣለዉ፣ ሙቐት ድፈቱ፣ ገሊኡ ከዓ ቁሪ ድፈቱ። ሕጂ ከምኡ ዓይነት ክልተ ዓይነት ክሳይ ነርና። ንገለ ዝተወሰኑ ኣትለታት እቲ ሃዋህ ክሳይ ነይርዎም፣ ሓድሽ ዎም ነይሩ፣ ሓድሽ ኩነታት ኣየር እዩ ነይሩ፣ ዛሕሊ ነይርዎ። ኣብዚ ኮሊን ሩም ምስ ኣተዉ ድማ ናይ ምድንጓያት ግዜ ክሳብ 30 ደቂቕ ገለ መልታት ምድንጓያት ስለ ዝነበረ ናይ ማስል ምትሓዝ ገለ ኣጋጢሙ ኣብቲ መጀመርታ ብፍላይ ከም ዳርጋ ተሞኪሮም ሉ ዝዓይነቱ ድሓር ሽዕቶም ድሕሪኦም ዝቐፀሉ እዚ ኩሉ ጉድለታት ኣሊና ወይ ድማ ግቡእ ምድላው ጌርና ከም ንኣቱ ጌርና ማለት እዩ። ከም ውፅኢቱ ድማ በታ ዝተዳለውሉ ዝዓወተ ዝክረኽቡ ክኢሎም ኩነት ኣእምሮኦም ውን ካብ ካልእ ግዜ ዝሪኦ ነበሩ ከዓነ ፍሉይ ኮይኑ ስምዓኒ እቲ ናቶም ድልውነት ማለት እዩ ተቐባልነት። ኩሉ ግዜ ተጠርኒፋ ክትከይድ ከላ ሃገራዊት ጋንታ ናይ ሓደ መዓልቲ ክልተ መዓልቲ ምስቲ ከባቢ ምስቲ ትወዳደረሉ ቦታ ናይ ምልምማድ እንተደኣ ጌርካ እስኻ ነቲ ቦታ ትፈልጦሞ ነቲ ኩነታት ክሳይ ትርኦሞ ድሓር ንዑኡ ክትብድህ ትኽእል ማለት እዩ። ስለዚ ኣቐዲምና ምእታውና እውን ሓደ ክሳይ ነይሩ እናቱ ጥቕሚ ነይርዎ ማለት እዩ። ነቲ ኩነታት ኣየር ክዋሃድዎ ክኢሎም ዘድልዮም ምድላዋት ከካይዱ ክኢሎም ኣብ መወዳእትኡ ድማ እዚ ዓወት ዝመፅ
1: ተራ ኤርትራውያን መቸም ማይክ ኣነ ብጣዕሚ እየ ዝግረም ኣብዚ ኸድክዎ ማለት እዩ። ቅድሚ ሕጂ ቅድሚ 6-7 ወርሒ ኣብ ኣንጎላ ናይ ዩዝ ኦሎምፒክ ንክንሳተፍ ብክልተ ኣትለታት ከይድና ነርና። ሕጂ ኣብኡ ናይ ወርቂ ዛካናሪ ውልዶ ዝኾነት ቆልዓ ጓል 15 ዓመት ድማ ናይ ብር ሶሪ ናይ ረብዓይ ደረጃ ውፅኢት ሒዛ ዝመፀት ኣትለት ኢና ሽዑ ሒዝና ከይድና። ምሳና ድማ ናይ ኮርሶ ወድን ጓል ነይሮም። ኣብኡ ዝነበረ ሃዋህሲ ልክ ኣብ ዴንማርክ ድማ በቃ ከምኡ ዓይነት ሃዋህ ይፀኒሕና። እቲ ኤርትራዊ በቃ ደልዩ መፅኡ ካብ ዘለና እዮ ማለት እዩ። በትናቶም ወፃኢታት በትናቶም ትራንስፖርት ናብቲ ቦታ ውድድር ይወስዱና፣ ካብኡ ይመልሱና። ዝኾነ ነገር እንተልዩ ሒዞም ናኸዱ። ዋላው ነቲ ሃዋህሲ ብዝለዓለ ኣንፀባሪቆሞን ብጣዕሚ ፅቡቅ ገይሮም እዮም እንግዶምና ማለት እዩ። ስለዚ ብልቤ የ ደመስግኖም ክብሪ ሃቦም። እቲ ናይ ኤርትራዊ ፍቅሪ ኣብ ዝኸደ ከይዱስ ደይምብታኹ ወይ ከዓ ከምዚ ምዃኑ ደስ ይብለካ ማለት እዩ። ሕጂ እቲ ኣንጎላ ዝረኣናዮስ ኣብኡ ካርእናዮ ማለት እዩ። ሕጂ ኣብ ውሽጢኻ ዝትንክፈካ ነገር ኣሎ ናይ ባሓቂ ኣብ ውሽጢኻ ሲ ገለ ንዓኻ ዝስምዓካ ስምዒታት ኣሎ። ከምኡ ምዃንና ኤርትራውያን ሲ ኣነ ደስ ዝብለኒ ብጣዕሚ የ ደመስግኖም። ፅቡቅ እዩ ነይሩ ተሃዋሁ ብዘይቀላለ ሚክኤለ ክብረ ተሃብልና ነዚ ብምግባርካ ብልቢና ነመስግነኩም። ናትኩም ሜድያ እውን ልከ ኣብዚ እግሪ እግሪ ናይ ኣትለቲክስ እንዳመፀ እቲ ዘሎ ውፅኢት ይኹን እቲ ዘሎ ፅቡቅ ነገራት ከምዚ ጌርካ ኣብ ለስ ስፖርት ንከታተሉ ኢና። ስለዚ ኣብ ዝተፈላለየ ዲቴይል ዋላ ቤዝ ታሕቲ ወሪድካ ላዕሊ ደይብካ ኩሉ ነገር ምርኣይ ድማ ሓደ ነቲ ሜድያ ሸፈነ ንህዝቢ ከዓ ፅቡቅ ኣፍልጦ እዩ ድኸውን ደሎ። ስለዚ ከምኡ ክትቅፅልዎ ደስ ዝብለና ኣይትሕመቁ።

0: መጀመርታ ቴንክዩ ከምዚ ገበርኩም ኣኽቢርኩም ዓዲምኩም ኢንተርቪው ዝገበርኩም ና ይቐኒልና ንብል ማለት እዩ። ወር ሻምፒዮን ብጣዕሚ ፅቡቅ ነይሩ፣ ፈታኒ በዳህ ገለ እዩ ነይሩ። ግን ድሓን በዲህና ይወፂና ኣለና። ንኤርትራ ከዓ ናብ ንቡር ክብራ ክመፃ ጀሚርና ኣለና ትጉዕዞ ማለት እዩ። ካብ መጀመርታት ሒዝና እኳ ሒዝና ዝኣተና ፍላን ፀወታ ቅድም ኮንትሮል ክንገብሮሞ ሽዑ ኣብቲ ውሽጢ ኣቲና ከዓ ኩነታት ርኢና ንውስን ኢልና ንኣቲና። ካብ መጀመርታ ዳርጋ ከምዝብርእስና ስኢልና ዳኣተና ማለት እዩ። ሓቲታትና ነራ ራሄል ላላ ፌደሬሽንና ተተሓሒዝና ኢና ክንኣቱ ክንጋዳደፍ ኢና ገለገለ ኢልና ንኣቲና መጀመርታ ቅድሚ ምእታውና ማለት እዩ። ዳሕራይ ኣብቲ ፀወታ እውን ዳርጋ ከምኣያ ነራ ቁሩብቲ ነርወይ ኣቲና ኣባላሽድና እምበር ዳርጋ ከምኣያ ዳርጋ ካብ 3 ኪሎ ሜትር ከዓ ዳርጋ ኮንትሮል ኢና ጌርና ነቲ ፀወታ ንሕና ናባና ኢና ኣብ መዕላና ከ ውዒልና ማለት እዩ። ብዓብዪ እኳ ንሃገርካ ማዳልያ ምምፃእ ተዘኪርካ ልትነብር ክብሪ እንዲ ብሓፈሻ ክትሪኦ ከለካ ከዓ ምስቶም ናይ ዓለም ኤሊት ኣትለታት ኢካ ተባሂልካ ክፅዋዕ ብድሕሪ ሕጅን ዝምሎ ፀወታካ እውን ተፈራሕን ማለት ኣብ ጠመተ ተኣቶ ኣትለት ኢካ ክትከውን ብከምኡ ከዓ ሕጂ ምስቶም ናይ ዓለም ኤሊት ዝበሃሉ ኣትለታት ከም ፅዋዕ ዩድገብረካ ምከም ሓደገኛ እዩ ሕጂ ንዓኻ ወላስ ኣብ ታርጌት ኢና ኮይና ንፅቃት ብሕጂ ደሎ ፀወታና ከዓ ማለት ከቢድ ይኸውን ማለት እዩ።
1: ምድልዋት ብጣዕሚ ፅቡቅ እዩ ነይሩ። ኣብዚ ፅቡቅ ልምምድ ኢና ጌርና ከድና፣ ከምዚ ተኣማሚና ኢና ከድና። ምክንያቱ ኩሉ ግዜ እቲ ኮንፊደንስ ካብ ስራሕ ስለ ዝመፅእ ማለት እዩ። ከምቲ ዝሓሰብናዮ ከዓ በዓልና ቀሊስና በዓልና ክንዕወተሉ ብምክኣልና ከዓ ካብዚ ዓቢ ሓበን የለን ማለት እዩ። ከምቲ ዝሓሰብናዮስ ኮይኑልና ማለት እዩ። ዎ መጀመርታ ኮ ከምዚ ፅቡቅ ከም ንከይድ ተኣማሚና ነራ በቲ ዝሰራሕናዮ ማለት እዩ። ካብ መጀመርታ እውን ኣጆና ተታሒዝና ክንኣክቲና ገለ እንዳተባሃልና ኢና ኣቲና። መወዳድርትና እውን ወርልድ ክላስ ኣትለታት ነይሮም። ብፍላይ ካብ ሰዓት እዚ ብደረጃ ዓለም ሲ እቲ 5 ኪሎ ሜትር ኣዝዩ ከቢድ ዝገብሮ ቅድም ናይ ኣፍሪካ ጥራይ ዝነበረ ኣብ ሰዓት ግን ኤውሮጳውያን ብሒቶሞ እውን ክንብሎ ንኽእል ኢና ዘሎ ኩነታት እዩ ነይሩ። ስለዚ ብጣዕሚ ተወዳዳሪ ዝነበሩ ብዙሕ ሰብ እውን ተኸታሊ ዝነበሩ እዩ ነሩ ፀወታ። እቶም ኣንጻር ና ዝነበሩ ድማ ኣዝዮም ሓያላት ኣትለታት እዮም ነይሮም። ግን ክንብድሆም ኢና ፀገም የልብሉን ኢልና እግርና ተዳሊና ኣቲና፣ ብርእሱ እውን ሙሉእ ብምሉእ ተዳሊና ኣቲና መኪትናዮም ወፂና ማለት እዩ። ናይ ወርልድ ክላስ ፀወታ እዩ ነይሩ። ናይ ብሓቂ ከዓ እቲ ዝሓሰብናዮን ዝመደብናዮን ኣባይታ ኣተግቢርናዮ ማለት እዩ። እወ ሓደ ካብቲ ሕልምታት ሓደ እዩ። ምክንያቱ ወርልድ ቻምፒዮን ቴርናስ ተዛዓበየ ወርልድ ቻምፒዮን ኦሎምፒክ እዩ ኣብ ዓለም። እዚ ክንብል ከለና ግን ብሕጂ እውን ዘሎ ውድድራት ኣብ ኦሎምፒክ ኮነ ኣብ ትራክ ወርልድ ቻምፒዮን እዩ እትናትና መደብ ዘሎ። እዚ ባይታ ከዓ እዚ ብጣዕሚ ዝኸፍተልካ ከምቲ ሰርሒ ዝገብረካ ሰሪሕኻስ ርኢና ኣለና ሰሪሕና ከምንገብር ርኢና ኣለና። ቅድሚ ሕጂ ብሓሳብ ሰሪሕና ክንገብር ኢና ኢልና ኢና ሓሲብና ነ ሕጂ ካ ኣብቲ ባይታ ረኪብናዮን ኣተግቢርናዮን ኣለና። ስለዚስ ብሕጂ እውን መዳልያታት ከም ነምፅእ ሰነርግፀኛ እዩ ማለት እዩ። ክንሰርሐሉና ክነምፃሉና ዓብዲ ርኪት ካ ፈጥረልና ማለት እዩ። ዝፀወታ
2: ፀወታ ብጣዕሚ ፅቡቅ ነይሩ። ቁሩብ ኣብቲ ናይ ተመክሮ ዋሓዲ እዩ ነርና። እቲ ዝጎደለን ተመክሮ ከዓ ካብኡ ተማሂረ መፅእ ማለት እዩ። እዚ ሓደ ብጣዕሚ በዳህ ነይሩ። ናትና ፀወታ ሰዓት 10:20 እዩ ነይሩ። እዚ ሓደ ነይሩ ንፋስ ነይሩ ብከምኡ ቁርብ ናይ ስታይ ናይ ምድንዛዝ ዝተኽእሎ ገይረ እምበር ብጣዕሚ ዳሕሪ ሕጂ ክገብር ከም ዘለኒ ከዓ ተማሂረ መፅ ኣለኹ ማለት እዩ።
3: ብጣዕሚ ንፋስ ነይሩ፣ ብርቶ ንፋስ ነይሩ፣ ኣንጎሎ ዝበዝሖ ነይሩ። ግን እቲ ኣንጎሎታት ደይኮነ እቲ ንፋስ በርትዮና። መጀመርያ ግዜ ኤውሮጳ ከደ ናይ መጀመርያ ሰዓተይ ከዓ እዚ ካብቲ ዝመፅእ ከዓ ነማሓሸ ካብቲ ዘሎ ተስፋ ንገብር ሃገራዊ ፅቡቅ ንናበብ ነርና፣ ፅቡቅ ቀኒና፣ ፅቡቅ ውህደት ነርና። እዎ ተመክሮ ከዓ ንዝመፅእ ከዓ ብዙሕ ተማሂርና መፅእና ኣለና።
4: መጀመርታ ይቀነለን እዚ እድል ዝሓብኩምኒ ማለት እዩ። እወ ወር ሻምፒዮን ከምቲ ንፈልጦ ማለት እዩ ኣብ ኮፐን ሃገር ዝነበረ ፅቡቅ ውድድር ነይሩ። ከምቲ ክትከታተሉና ዝቀነኹ ማለት እዩ። ብዓወት መንፈስ ከዓ ተዛዚሙ ኣሎ ማለት እዩ። ብናተይ መንገዲ ካብዚ ክንከይድ ኮልና ነተን 3 ኣዋልት ንመርመራ ግዜ ስለ ዝነበረና ሓድሽ ሕጊ ስለ ዝወፀ ንስዊዝ ናኸይድና

0: ራታትና ንሪኦ ነርና ሎ ዓንተስ ናባና ኢልና በቃ ደለካ ፀዓት ውፅኢኻ መኻድ ኮይኑ ሽዑ በቃ ማለት እዩ ሽዑ በቃ እሶም ተሓጒሶም ንሕና ተሓጒስና ኩሉ ብሓፈሻ ህዝቢ ኤርትራ ከዓ ተሓጒሱ።
1: መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ኣዝየ የመስግን። ሃገራውያን ፌደሬሽናት ባይታ ቴኒስ ኤርትራ ከምኡ ድማ ባድሚንተን ኤርትራ ዝሓልፈ ቀዳሚ ሰንበት ኣብ ከተማ ኣስመራ ከካየዶ ዝቕንያ ሃገራዊ ውድድራት ብዓወት ዛዚመን። እዚ ብድሙቕ ኣገባብ ዝተዛዘመ ፅምብላ ድማ ዝተፈላለዩ ትሕዝቶታት ብምቕራብ ናይ ፍፃመ ፀወታታት ብምንጋድ ብድሙቕ ኣገባብ ደጊሙ ተዛዚሙ። ብዛዕባ እዚ ድማ ዝተዳልወ ክልተ ፀብጻብ ክህልወና እዩ። ፈለማ ግን ብሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ዝተካየደ መዛዘም ትሕዝቶ ስዒቡ ክቐርብ እዩ። ብሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ዝተወደበ ሃገራዊ ውድድር ኣብ ከተማ ኣስመራ ተቓኒዑ። እዚ ካብ 14 መስከረማት ሒዙ ክካየድ ዝቐነየ ውድድር ዝሓልፈ ቀዳም 19 መስከረም ኣብ ክለብ ባይታ ቴኒስ ደንበል ሰንበል ብዝተኻይዱ ክልተ ፀወታታት እዩ ተዛዚሙ። ፈለማ ናይ ደረጃ ፀወትኦም ንምክያድ ናብ ሜዳ ዝወረዱ ተፃወቲ ናይ ትሕቲ 14 ዓመት ደቂ ተባዕትዮ ኮይኖም ካብ ዞባ ሰሜናዊ ቀይሕ ባሕሪ ሚካኤል ሕሳቡ ሳልሳይ ክኸውንን ከሎ ስዒበን ናብ ናይ ፍጻመ ፀወታ ንሜዳ ዝወረዳ ናይ ክልል ዕድሚ 12 ዓመት ደቂ ኣንስትዮ ናይ ዞባ ማእከል ዝኾና ማናቱ ኣሓት ቢታንያ ሙሴን ከናን ሙሴን ዝራኸበ ነይሩ። እዘን ናይ ኩሉ ሳዕ መተሃላለኽቲ ዝኾና ተፃወቲ ኣብ ዘካየዶ መሳጢ ዝኾነ ፀወታ ቢታንያ ኣብ ክልቲኡ ሴት 4 ባዶ ከምኡ ድማ 4-3 ብምዕዋት ብድምር 2 ባዶ ተዓዊታ ሻምፒዮን ኮይና። ኣብ መወዳእታ ብዛዕባ እቲ ክካየድ ዝቕኒ ሃገራዊ ውድድር ሓፂር ፀብጻብ ዘቕረበ መምህር ጊድዮን ሃይለ እዩ ነይሩ። መምህር ጊድዮን ኣብ ዝተኻየደ ውድዳት ሻምፒዮን ኣካል ናይቲ ብሃገራዊ ፌደሬሽን ኣብ ዓመት 2 ግዜ ዝካየድ ሃገራዊ ውድዳት ኮይኑ ካብ ክልል ዕድሚ 11-12 ከምኡ ድማ 13-14 መንባሩ ብናይ ራውንድ ሮቢንን ኣውዲኡ ካብ ምሕላፍን ፀወታታት ክካየድ ከም ዝቐነየ እውን ድሕሪ ምግላጽ ኣብዚ ውድድር 13 ደቂ ኣንስትዮ ዝርከቦም ብጠቕላላ 31 ተፃወቲ ካብ 5 ዞባታት ክሳተፉ ከም ዝቕንያ ረድዩ። መምህር ጊድዮን ኣብ መወዳእታ ፀወታ ባይታ ቴኒስ መላ ሃገር ንኽሰፍሕን ኣብ ኣህጉራዊ ውድዳር ድማ ብምዕዋት ስሞምን ስም ሃገሮምን ንምፅዋዕ ዝኽእሉ ተፃወቲ ንኽፈርዩ ፃውዒ ድሕሪ ምቕራብ እዚ ሰሙን መመላእታ ክካየድ ዝቕኒ ሃገራዊ ውድዳር ንምዕዋት ንዝተደጋገፉ ኣካላት መንግስቲ ብስም ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ምስጋኑ ኣቕሪቡ። ዑታት ተፃወቲ ምስንጠቅስ ኣብ ናይ ትሕቲ 12 ዓመት ናይ ደቂ ተባዕትዮ ቀዳማ ዩኤል ግርማይ ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን ክኸውን ከሎ ካልኣይ ቅዱስ ሰሎሞን ካብ ዞባ ማእከል ተሸላሚ ቡር መዳልያ፣ ሳልሳይ ራይ እዮ ካብ ዞባ ደቡብ ተሸላሚ ናሓስ መዳልያ ኮይኑ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ኣንስትዮ ቅሳነ ተክለ ሃይማኖት ካብ ዞባ ማእከል ሻምፒዮን ብምዃና ተሸላሚት ወርቂ መዳልያን ዋንጫን ክትከውን፣ ካልእቲ ኤልዳና ቢንያም ካብ ዞባ ማእከል ተሸላሚት ቡር መዳልያ፣ ሳልሴት ድማ ናኦሚ ዳንኤል ካብ ዞባ ሰሜናዊ ቀይሕ ባሕሪ ተሸላሚት ናሓስ መዳልያ። ኣብ ናይ ትሕቲ 14 ዓመት ናይ ደቂ ተባዕትዮ ኬቨን ዕቁባይ ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን ክኸውን፣ ካልኣይ ራሜክ ሳይሞን ካብ ዞባ ማእከል ተሸላሚ ቡር መዳልያ፣ ሳልሳይ ካ ሚካኤል ሒሳቡ ተሸላሚ ናሓስ መዳልያ ኮይኑ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ኣንስትዮ ቀዳሚቲ ቢታንያ ሙሴ ሻምፒዮን ክትከውን ከላ ተሸላሚት ወርቂ መዳልያን ዋንጫን፣ ካልእቲ ከነኣን ሙሴ ካብ ዞባ ማእከል ተሸላሚት ብሩር መዳልያ፣ ሳልሴይቲ ሜሪ ኣብርሃም ካብ ዞባ ደቡብ ተሸላሚት ናሓስ መዳልያ ኮይና። ብጋንታ ዞባ ማእከል ብ37 ነጥቢ ጎብለል ብምዃን ዋንጫ ክሽለም፣ ካልእቲ ደቡብ ብ13 ነጥቢ፣ ሳልሴይቲ ሰሜናዊ ቀይሕ ባሕሪ ብ12 ነጥቢ ተኸቲለና ንውድድርን ፈጺመን። ዑታት ተፃወትን ዞባታትን ዝተዳለሎም ሽልማት ካብ ኢድ ፕረዚደንት ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣቶ ዮሃንስ ተስፋይን ካልኦት ናይ ክብሪ ዕዱማትን ተዓዲሎ። ኣቶ ዮሃንስ ኣብ መዛዘሚ ናይቲ ሃገራዊ ውድድራ ዘስምዖ ሓፂር ቃል እዚ ክካየድ ዝቕኒ ሃገራዊ ውድድር ምቕፅልታ ናይቲ ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ዘካየዶም ውድዳት ምዃኑ ብምግላጽ ኣብዚ ውድድር ዝተረኣዩ ተፃወቲ ተስፋ ዘለዎም ብምዃኖም ኣብ መጻኢ ዞባታት ነዚ ደረጃ ብቕዓት ናብ ዝለዓለ ብምብራኽ ተወዳደርቲ ንክኾና ትፅዊት ከም ዝግበረለን ገሊጾም። ዝኸበርኩም ተዓዘብቲ ምስ ኣሰልጠንቲ ዞባታት ዝተኻይደ ሓፂር ቃል ምሕትት ይስዕብ ሰናይ ምክትታል
2: መጀመርያ ስሚ ዒስሮ መንጎ ሰምባል ምክት ኣሰልጣን ናይ ዞባ ማእኸል ቦታ ፅቡቅ ነይሩ ምድልዋት ድማ ቅድሚ ኣዋር ሓቢሉ ንምምድ ጌርናያ እዘን ካልኦት ዞባታት ድማ ንፍዕ ዝበለ ወላ ብዙሕ ኣብ ስልጣን ልምምዳይ ግበራ ኣ እምበር በዲ ሓደ ክልተ ተፃት ፍላይስ በዲሆምኒ ዝበዝሕ ግዜ ኮ ዞባ ማእኸል እንዳ ተወስደ ካልኣይ ሰን ዝገብሮ ብብዙሕ ሲ ኣብ ካልኣይ ሳልሳይ የንፃረ ካልኣይ ከዓ ሓደ ክልተካ ተፃተኸን ዞባ ማእኸል ጥዕገረ ይውድወ ናተማሓሸ እየን ዝኸበ ዘሎ ዓመ ክትሬን ከለካ ናይ ሕጅንሲ ይፈላለዩ ይምዕብል ኣለዋ ቀስ በቀስ ነገራስ ናማዕብላ ክእል ኣለዋ ስልጠና ድማ ኣብ ከዓ ብዙሕ ሜዳ የብሎም እንዲ ብዘለዎ ናገብሩ ከዓ ቀስ በቀስ ኣብ ዳሕራይ እውን ጥዕገረን ክምዕብላ ከዓ ተስፋ ንገብር።
3: ሽመይ መሓመድ ሸምሻይ ይበሃል።

0: ኣብ ዞባ ደቡብ ኣቃሒ ባሕሪ ከዓ ከም ኣሰልጣኒ ናይ ግራውንድ ቴኒስ ወይ ድማ ባይታ ቴኒስ ማለት እዩ ኮይነ ይሰርሕ ኣለኹ። ግድን እዩ ምስቲ ዓመት ዓመት ዘሎ ውድድር ኣብ ዓመት ክልተ ግዜ ንድካየድ ናይ ግራውንድ ቴኒስ ሕጅብቲ ቀጻሊ ዘሎ ውድድራት ግድን እቲ ናይቶም ተፃወቲ ክእለት ዕብት እንዳመፅ እዩ ዝመፅእ ዘሎ። ሕጂ ከዓ ናይ ሎም ዓመት ከዓ ድሓሸ ካብ ናይ ዓመት ዝነበረካ ሕጂ ከዓ ድሓሸ ፀወታ ድሓሲ ተኣሽሙ ምፅኦም ኣለዎ ማለት ብዙሕ ትምህርቲ ኢኻ ትምሃር ሓደ በበይኑ ኣብ በበይኑ ቦታ ስለ ድፀንሑ ቶም ተፃወቲ ዝተፈላለዩ ኤክስፐሪንስ ክወዙ ዝኽእሉ ብፍላይ ካብዚ ናይ ዞባ ማእከል ብዙሕ ተመክሮ ክእለት ወሲዶም ክብል ይኽእል ኣነ ኣብ ዞባ ደቡብ ቀይሕ ባሕሪ እቲ ናይ መፃወቲ ሜዳ ብዙሕ ኣይተሓደሰን ዘሎ ናይ ቀደም እዩ ዘሎ ሕጂ ንሱ ናይ ሓመድ ስለ ዝኾነ ብዙሕ ባጀቱ መተዓራሪ ስለ ደድልዮ ንዑ ገዲፍና ኣብ ናይ ስሚንቶ ኢና ንፃደልና ኣብ ናይ ሃርድ ማለት እ ንሱ ከማን ኣብ ናይ ኢሚግሬሽን ናይ ዝባዶ ቀይሕ ባሕሪ ቤት ፅሕፈት ኣብቲ ከንሸሎ ብናኸና ተኣሽሙ ዝሰርሕና ብና ንፃሓድ ኣለና። ሕጂ ዝያዳ ተወክሮ እቲ ኣብቲ ሜዳ ገይሮም ሃገራዊ ፌደሬሽን ዋላ ዞባ ፌደሬሽን ግራስሩትስ ክዓቢሉ ዝኽእሉ እቶም ተፃወቲ ብልክዕ በቲ ስታንዳርድ ዝኾነ ሜዳ ክፃወትሉ ዝኽእሉ ተኣሽሙ ተተፈጠሩ ፅቡቅ ነይሩ። መልእኽተይ ናብ ሃገራዊ ፌደሬሽንን ዞባ ፌደሬሽን ክልቲኦም ኣካላት ተሓጋጊዞም ነቲ ዘለና ሕፅረት ናይ ሜዳ ኣብዝ ሓፀረ ግዜ ክምልሰልና ወይ ሓደ ነገር ክገብሩልና ፅበ ማለት እዩ። ምክንያቱ ብደይ ሜዳ ከምዚ ብልክዕ ሲ መፀልካ ነቲ ላብቲ ኣብዚ ምስ መፁሕ ዝኣብኡ ብልክዕ ኣይኮነ ንፃወቱ በቲ ዝበልኩካ በዓልና ድመሓይሽናዮ ዝሰራሕናዮ ሜዳ እዮም ንፃወቱ ኣብዚ ዓብ ሜዳ ክመፁ ከለዉ ሕጂ ቅርብቲ ክስታይ ክመፅእ ስለ ዝኽእል ብዝያዳ እቲ ናይ ሜዳ ኣብ ግመት ኣትዩ ኣብዚ ሓፀረ ግዜ ሓደ ነገር ክገብሩና በዚ ለቦዋይ ክሕልፍ ክእል።
1: ስመይ በረኸት ክፍለ ይበሃል። ኣሰልጣን ናይ ግራውንድ ቴኒስ ናይ ዞባ ደቡብ ማለት እዩ። ዞባ ደቡብ ናይ ሎሚ ዓመት ውድድር ብጣዕሚ ፅቡቅ ነይሩ። እታ ሓንቲ በዳይት ኮይና ዘላትና ዞባ ማእከል እያ ማለት እዩ። ምርተን ካልኦት ዞባታት ሸግራ ኣይኮና ድሓኒን ማለት እዩ። ኣብ ዞባና ንኣስታት ክልተ ወርሒ ዝኸውን ተዳሊና ኣሉኢና። ሓደ ወርሒ ዝኸውን ብሃገራዊ ፌደሬሽን ድዋሃበና ደገፍ ነይሩ ስልጠና ማለት እዩ። ናይ ግራስሩት ኣካየድና መፂና እውን ማለት እዩ። ብዞባና ዝካየድ ከላይ ሓደ ወርሒ ማለት እዩ። ትፈታት ባይታ ቴኒስ ኣብ ዞባና ፅቡቅ ይበሃል። ኮተ ዘይኮይነስ ድሓኒ ግን
2: እንታይ ይተወርኮ
1: ቀንዲ ሽግርናትና እኮ ኣብ ሜዳ እዩ። ጅም ዞባ ማእከል ክትወዳደር ንከለካ ኣብዚ ዝፀንሓና ሜዳ ክለይ ኮርት ማለት እዩ ናይ ሓመድ እዩ። ኣብ ዞባና ንሰርሓሉ ግን ናይ ስሚንቶ እዩ ሃርድ ኮርት ይበሃል ማለት እዩ። ስኻ እጂ ኣብኡ ፀኒሖም ምስቲ ኩዕሶ ባውንስ ትገብር ከላ ገለ መለ ኣብዚ ተሓፅሮ ሜያታ ኩዕሶ ኣብ ከዓ ዝያዳ ተብል ገለ መለ ፍትፍልልስ ናይ ሜዳ እዩ ማለት እዩ።
3: ዩልያ መሓሪ ይበሃል ኣሰልጣን ናይ ዞባን ሰባ ኮይና ካ መፅ ኣለኹ ማለት እዩ። ድሓኒ ካብኡ ናብ ምስ ናይ ልምድ ዘይምህላው ዘምፅኦ ሕፅረት ገለ መለ ብዙሕ ታክቲክስ ቻለንጅስ ክጋጥም ይኽእል እዩ። ግን ምስ ዝነበረረኣ ኢና ካብቲ ዝሓለፈ ዓመት ሎ ዓመት ቁሩብ ንሓሽ ክንስትል ዕጉባት ኣይኮናን ዘለና። እቲ ዝካየድ ዘሎ ናይ ሳመር ቶርናመንት ኣሎ እንደገና ናይ ስልጠና ዝወሃብካ ብፌደሬሽን ኣሎ ኣብዚ ሃገራዊ ፌደሬሽን ዝካየድ ኣሎ ብሚኒስትሪ ትምህርቲ እውን ዝካየድ ኣሎ። እቲ ቀንዲ ዘተሓስበና ዓይ ግን ከምሰብ ማለት እዩ እቲ ሓደ ቲ ሜዳ ኣብኡ ለሚትክያ ትመፅእ ኣብዚ ዘሎም በበይን እዩ እዚ ክለይ ኮርቲ ትኸዓ ናይ ሰመን እጂ ኣብኡ ዝያዳ ኩዕሶ ነጢርካ ክትላመድ ፀኒሕካ ኣብዚ ኮፍ ምስበለ ፀገም ኣጋጥመካ ማለት እዩ። ስለዚ እቲ ዝሓለፈ ዝነበረ ኣብኡ ድሓን ነይሩ ካብኖ ካብቲ ዝሓለፈ ዓመት ክሪኦ ከለኹ ሎ ዓመት ኣዝዩ ሓይሽ ነይሩ። ግን ኣብ ብቕዓት ክንመፅእ ብዙሕ ነገር የድልየና ብሕጂ ይብላኒ እቲ ኣብ ዞባታት ዘሎ ቀረባት ኣዝዩ ሕፁር ስለ ዝኾነ ገለ ቆላሕታት ዝግበረሉ ንበልኩ ኣነ ኣብነት ሕጂ ኣብ ዞባዓት ሰባ ተርኢና ሓንቲ ኣብ ሜዳና ናይ ባስኬታዊ ፀወት ናይ ቮሊቦላዊ ፀወት ናይ ግራውንድ ቴኒሳዊ ፀወት ናይ ካራታዊ ፀወቱ ናይ ስፖርት እዚኦም ናይ ጥዕና ውለው እታ ግዜ ተሓፅረካ ሙሽዑ ድም ትሬንከ ይገበርካ ናብ ስመፅእ ዝኾነ ተፃወታዊ ዞባ ትሬንካ ተይጋትሞ ፍሉጥ ነገር ይመስለኒ። ስለዚ ቁሩብ ኣብቲ ናይ እዚ መንግስቲ እንተሓባቢሮምስ ኣብቲ ናይ ሜዳ ገለ ነገር ተዝግበር ዝያዳ ለውጡ መፀ ይብላለ።
4: Hi, my name is Aaron Owusu.

0: I'm 17 years old and I'm swimming for Eritrea. I got into swimming because my dad's coworker actually was the coach of a swim team. So she got me and my older brother on the swim team. So I started around when I was two. And then I've always been kind of good at swimming, but I never really had like the passion to actually go forth in swimming. And so about 2 years ago, it feels overwhelming, but at the same time, it just feels so cool that like I could be in the elevator with a person who I've looked up to. And when I went on the bus, I looked up to Caleb Dressel and I saw him when I was on the bus, so that was amazing. So being here swimming is just so amazing to me. Some of my goals are to medal in hopefully 50 freestyle, and I hope to be a role model for not only just my brothers, for people back in Eritrea and all of Africa, and just African-American swimmers.
1: ብሃገራዊ ፌደሬሽን ባድሚንተን ኤርትራ ዝተወደበ ብምክንያት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ቻምፒዮን 2026 ልዕሊ 19 ዓመት ተሰላሲሉ ኣብዚ ካብ ዕለት 18 ክሳብ 20 መስከረም ተወዲቡ ክካየ ዝቐነየ ውድድር ኣብ ክልቲኡ ሜዳ ማለት ካልኣይ ደረጃ ቤት ትምህርቲ ደንበሰንበልን ደንደን ጅምናዝምን ክሰላሰል ድሕሪ ምፅናሕ ብወግዒ መጋረጁ ኣብ ሜዳ ደንደን ጅምናዝም ዓፅዩ ኣብዚ ናይ ሎም ዓመት ውድድር ኩሎን ዞባታት ብክልቲኡ ፀወታ ክሳተፋ እንከለዋ ዞባ ደቡባዊ ቀይሕ ባሕሪ ጥራይ ብናይ ደቂ ኣንስትዮ ስታፌ ኣይካየደትን ኣብዚ ፀወታ ብጠቕላላ ማለት ንፅል ደቂ ኣንስትዮ፣ ንፅል ደቂ ተባዕትዮ፣ ድርብ ደቂ ኣንስትዮ፣ ድርብ ደቂ ተባዕትዮ፣ ድርብ ምትሕንፋፅ ፍጻሜታት ፀወታ ክካየድ እንከሎ ብጅሮኒ ጀሚሩ ናብ ፍርቂ ፍጻሜ ኢሉ ናብ ፍጻሜ በፂሑ ከምኡ ድማ ካብ ኩለን ዞባታ ዝመፁ 16 ዳያኙ 6 ደቂ ኣንስትዮን 10 ደቂ ተባዕትዮን ክሳተፍዎን ከለዉ ልዕሊ 70 ዝኾኑ ፀወታታት ድማ ተሰላሲሉ ኣብቲ ኣጋጣሚ ላዕለዎት ኣመራርሓ ስፖርትን ሓለፍቲ ፌደሬሽን ወለድን ከምኡ ውን ኣፍቀርቲ ባድሚንተን ኣብ ዝተረኸብሉ ብዝለዓለ ማዕረግ ተኻይዱ ኣብዚ ውድድር ኩሎም ዞባታት ከምኡ ድማ ሚኒስትሪ ምክልኻል ከም ዝተሳተፈት እውን ተሓቢሩ ሎሚ ዓመት ሃገራዊ ፌደሬሽን ባድሚንተን ኤርትራ ብዙሕ ደቂ ኣንስትዮ ማዕረ ስታፌ ናይ ደቂ ተባዕትዮ ከም ዝነበረ ክፍለጥ ተኻኢሉ ካብዚ ቐፂልና ኣብ ዝተኻየደ ውድድር ዝተዓወቱ ኣትለታት ምስ እንምልከት ድማ ንፅል ደቂ ኣንስትዮ ዳናይት ቢንያ ሚኒስትሪ ምክልኻል ቅሳነት ሓይለ ዞባ ዓንሰባ መርያም መሓመድ ብርሃን ዞባ ማእከል ኣብ ናይ ንፅል ደቂ ተባዕትዮ ድማ ቅዱስ ዮናስ ዞባ ማእከል ሄርሞን ሚካኤል ሚኒስትሪ ምክልኻል ሴም ሳሙኤል ዞባ ዓንሰባ ድርብ ናይ ደቂ ኣንስትዮ ዳናይት ቢንያም ዳናይት ፍጹም ደንደን ሚኒስትሪ ምክልኻል ቅሳነት ሓይለ ሲልቫና ኤርምያስ ዞባ ዓንሰባ መርያም መሓመድ ብርሃን ኤልያና ከሰተ ዞባ ማእከል ድርብ ናይ ደቂ ተባዕትዮ ቅዱስ ዮናስ ኣቤል ኪሮስ ዞባ ማእከል ሄርሞን ሚካኤል ፋንኤል ኣርዓዶም ደንደን ሚኒስትሪ ምክልኻል ሴም ሳሙኤል ቢንያም ከሰተ ዞባ ዓንሰባ ኣብ ናይ ድርብ ምትሕንፋስ ድማ ኣቤል ኪሮስ ምስ ኤሊና ከሰተ ዞባ ማእከል ቢንያም ከሰተ ምስ ሲልቫና ኤርምያስ ዞባ ዓንሰባ ፋንኤል ኣርዓዶ ምስ ዳናይት ፍጹም ደንደን ሚኒስትሪ ምክልኻል ብምዃን ውድድሮም ዛዚሞም ዝተዳለወሎም ሽልማት ድማ ካብ ኢድ ዝተፈላለዩ ሓለፍቲ ስፖርት ወሲዶም ኣብዚ ውድድር ጎብለል 2026 ኮይና ዝተወፀት ድማ ዞባ ማእከል ዓባይ ዋንጫ ተሸሊማ ዝኸበርኩም ተዓዘብትና ኣብ መወዳእታ ሓፂር ዕላል ምስ ዕውታት ኣካየድቲ እቲ ውድድርን ዝገበርናይ ሓፂር ቃለ መጠየቅ ኣለዎ ናብኡ ከብለኩም
2: ሽመይ ደናይት ቢንያም በሃል ዝመፅእ ከልካ ካብ ሚኒስትሪ ምክልኻል ደንደን ማለት እዩ ኣነ ከም ሚኒስትር ዓወተ ኢለ ዝሓስቦ ኩሉ ሸዓ ኣብ ትሬን ስለ ዘለኹ እዩ ወትሮ ኣብ ትሬን ስለ ዘለና ስለዘይነቋርፅካ እቲ ዓወትናኻ ብመንፀርካ ንዳዓበየ ይኸይድ ስለ ዝኾነ ካብ ዝሓለፈ ዓመት እቲ ውድድር ኣብ መንጎ ዞባ ማእከልን ኣብ መንጎ ደንደን ነይሩ ሕጂ ከ ብኣንፃሩ ዞባ ማእከል ዞባ ዓንሰባ ንሕናኸ ማለት እዩ ሕጂ ካብ ናይ ዓምስ ብጣዕሚ ወሲኽሎ ማለት እዩ ፅቡቕካ ውድድርካ ነይሩ በዳሃ ዝኾነ ፀወታኻ ነይሩ ናይ ባድሚንተን ስጋሕቲ ከም ንሪኦ ዘለና ኣብ ውሽጢ ሃገራት ጥራይና ነካየድ ዘለና ኣብውሽጢ ብዝበለፀ ናይ ደገ መገሻታት ገለገለ ተዝስራሕ ነይሩ ፅቡቅ ጌርናካ ንሕና ትሬን ጌርና ንዑታት ከዓ ምሰራሕና ነርና ማለት እዩ መጀመርታ ነቲ ሚኒስትሪ ምክልኻል ነዚ ዕድል ዝሃበኒ ንዑ ወኪለ ንክሳተፍ ዝሓገዘኒ ሚኒስትሪ ምክልኻል የመስግኖ ብተወሳኺ ኣሰልጠንተይ ኣብዚ ደረጃ ንክበፅሕ ዝሓገዙኒ ሳሳይካ ንስድራ ቤተይ ሞራል ገለ ስለ ዝሃቡኒ ዓፈሻ ከዓ ንክሉ በቃ
3: ጀመርታ ሙሉእ ሽመይ ቅዱስ ዮናስ ዝበሃል ጋንታ ዞባ ማእከል ማለት እዩ ዞባ ማእከል ተወኪለ እየ ዝፃወት ኣብ ዓመት 2026 ኣዝዩ ዝፀዓቀ ዘለዎ ትሬን ተሰሪሕና ኢና ምስ ኣሰልጣኒና ሌኩም ሙልጌታ ማለት እዩ ከምኡ ውን ብቡልቅና ከዓ ፊዚካል ፊትነስ ዶ ፉቲንግ እናወፀና ዘለና ብቕዓሲ ከም ዝዓቢ ጌርና ኢና ማለት እዩ ኣብ 2026 ብዝላዕሊ ደረጃ ሰሪሕና ኢና ብኸም ከዓ እቲ ዓወታት ከዓ ኣብኡ ምዝገባ ኣሎ ማለት እዩ ናይ ሎሚ ዓመት ብጣዕሚ ፍሉይ ማለት ከምዘይተፀበነያ

ዞባታት ዝነበሩ ተፃዋቲ ማራ ለውጢ ገይሮም ፀኒሖምና ኩሎም ዞባታት ብእጃሞም ማራ ትሬን ሰሪሖም መፅኦም ማለት እዩ እናቶም ከዓ እጃሞም ከዓ ኣብርኪቶም ኣብቲ ፀወታ ከዓ ዝበለፀ ፀወታን ካብ ናይ ዝሓለፈ ዓመት ዝፀበቐ ፀወታ ተርእዩ ማለት እዩ ንተዓዘብቲ ዝምስጥ ከምኡ ውን መብዛሕትኡ ሰብ ብፀወታት ነቲ መንስዒ ረደ ይኮነ እቲ ፀወታ ዝረኣይዎ ጥራዕ ኣሚኖም ምሉ ከይዶም ኣለዎ ማለት እዩ ብጣዕሚ ፅቡቕ ለውጢ ተርእዩ ማለት እዩ ኣብ ባድሚንተን 226 መብዛሕትኦም ሰባት ኣዝዩ ዝለዕለ ደረጃ ትሬኒ ሰሪሖም እዮም ተዳልዮም ሉ እዮም መፅኦም ነዚ ፀወታ ከምኡውን ባህጊ ድሌይ ስለ ዘለዎም ፅልዋ ሓዲሮዎም ኣብቲ ፀወታ ካብ ዝሓለፈ ዓመት ንዝመዘሎ ዓመት ካብ 2

0: ኦላፍሪካን ጌምስ ክንሳተፍ ካብኡ ድማ ኦሎምፒክ ሽምናን ሽም ሃገርና ክነፀውዕ ማለት እዩ ተዘለና ዓላማ ንኡ ናብኡ ንምብፃዕ ድማ እቲ ዘድሊ ጥረ ዝሮ ጀሚርናየስ ተሰሪሕና ኣብ ፍርቂ በፂሕና ኣለና ንሱካ ክውደካ ኣብ ቀረባ ግዜካ ንመዛዘሚ ንሪኦ ንኸቦ ማለት እዩ ብመጨረሻ ምስጋና ከቕርቦ ዘሎ ማለት እዩ ቀንዲ ንወለደይ ማለት እዩ ኣቦይ ኣቶ ዮናስ መንግስቲ ኣብ ምሰደይ ምሕረት ተስፋይ ኣብ ኩሉ ዝኸድናዮ ቦታታት ኣብ ኩሉ ዓውሉ ስፖርቲ ማራ ተገዳስነት ኣሕዲሮም ኣብ ርእሲና ኣብ ዝኸድናየ ድሕሪና ጎይ ስለ ዘለዉ ብካልኣይ ደረጃ ኣሰልጣና ለይኩም ልጌታ ምስ ሙሉእ ኣባላት ፌደሬሽን ማለት እዩ ካብኡ ቀፂልና ድማ ሚኒስትሪ ትምህርቲ ኣብ ዝሓለፈ ውድራ ዝገበሩልና ኣበርክቶ ኣዝዩ ልዕሊ ነይሩ ከምኡ ውን ሓደ ተፃወታ ሜዳ ኣቲኻ ናይ ዝመሃርከያ ጥራሕ ኣይኮነን ዋላ ብደገ ኮይንካ ሳይኮሎጂካል ትምህርቲ ክትቦ ከለካ ተፃወታይ ማዕርግ ንደይ ዕቤት የርእሎ ማለት እዩ ሕጂ ብኡብኡ ካልኦት ደገፍትኻ ምስም ይቀኒኢሉ ከመስግን ደለ ማለት እዩ
1: ካብ ኣመራርሓ ዝበለ ክንብል ከለና ብጣዕሚ ፅቡቅ ዝምን ፅፉፍን ዝኾነ መደብ እዩ ተገይሩ ኣብ ግዜኡ ክበፅሖም ዘለዎም መምርሒታትን ክዳለውዎ ዘለዎም ነገራትን እኹልን ዘተዓፃፅፉን ግዜ ተዋሂቦም ካብኡ ብምወፃል ድማ ካብቲ ዝመፅሉ መዓልቲ ጀሚሩ ክሳብቲ ዝመደብ ዝዛዘም ብፅፉፍን ደስ ባህልን መስርሒ ተካይዱ
2: ሱታፌ ዞባታት ክንብል ከለና ካብ ናይ ዝሓለፈ ዓመት ሎሚ ዓመት ኣብ ናይ ዞባ ደቡባ ቑሕ ባሕሪ ቁርብ ጉድለታት ርኢና ንሱ ድማ ጉድለት እውን ኣይኮነን ናይ ብሓቂ ክምስጎኑ ዘለዎም ዞባ እዮም ዘሎ ትራንስፖርትን ርሕቀት ቦታን ነዚ ስታፈ ዝክሳተፉ ላዕልን ታሕትን ኢሎም ይመፁ እዮም ኣብዚ ሎም ዓመት ክንሪኦ ከለና ግን ኣብ ደቂ ተባዕትዮ ጥራሕ እዮም ተሳቲፎም ኣብ ደቂ ኣንስትዮ ኣይተሳተፉን ብሓፈሻ ካልእ ክትሪኦ ከለካ ካልኦት ዞባታት ግን ካብቲ ዝሓለፈ ናይ ብሓቂ ፅቡቕ ተወዳዳርነት ሒዞም እዮም መፅኦም ሎም ዓመት ዓመ ክንሪኦ ከለና ሎም ዓመት ክንሪኦ ከለና ናይ ብቕዓት ደረጃ ክንዛረብቲ ኮይና ሎም ዓመት ንተሳትፎ ጥራሕ ዘይኮኑ መፅኦም ተወዳደርነት ሒዞም እዮም መፅኦም ከምቲ ዝረኣናዮ ድማ ፖዲም ደይቦም እዮም ኩሎም ዞባታት ሕጂ ስታፌ ፅቡቅ ነይሩ ናይ ዞባታት ሎሚ ዓመት ድማ ሓዳሽ ዝኣተወ ዞባ ሳዋ ዘእተናያ ዞባ ክለብ ሳዋ ዘይኮነት እታ ሳዋ ማእከል ስልጠና ትበሃል ኣደ ማእዲ መንእሰያት ትበሃል ሳዋ ክንብል ከለና ብምሉኦም ኣብኡ ዘለዉ ኣባላት ሚኒስትር ትምህርቲ ምዱባት ኣባላት ሕክምና ዘጠቃለለት ብምሉኦም መንእሰያት ኣብኡ ዘለዉ ዝርከብዋ ካብኦም ተፃርዮም ከም ሓንቲ ዞባ ሪኮግናይዝ ጌርና ኣብዚ ናይ ሎሚ ዓመት ተሳቲፋላ ማለት እዩ ብጣዕሚ ፅቡቅ ከምቲ ዝበልኩ ከዓ ጥራሕ ናይ ደቡብ ቑሕ ባሕሪና ክንርኢ ዘይከኣልና እምበር ኣብ ደቂ ኣንስትዮ ዘረኣየኦ ውድድር ብጣዕሚ ፅቡቅ እዩ ነይሩ ብቕዓተን ወሲኸን እስፔሻሊ ኣብ ናይ ካልኦት ዞባታት ካብ ደንደንን ካብ ዞባ ማእከልን ወፃኢ ኣብ ዝረኣናዮ ብቕዓት ናይ ብሓቂ ዝድነቕ እዩ እተን ካልኦት ዞባታት ከዓ ፀቒጠን ክሰርሓሉ እዚ ሞራል እንዳሃባ ከባራትዖኦን ክቕፅሎኦን በዝጋጠሞ ሕብረን ደሊ ማለት እዩ ዕቤት ባድሜንተን እታ ሃገራዊ ፌደሬሽን ዝበሃል ኩሉ ዝከኣሎ ነገር ይገብር ኣሎ በዚ ኣጋጣሚ ክነገር ደሊ ንሕና ካብ ስልጣናታት መሃብ ሓገዝ ምግባር ንኩሉ ባድሜንተን ዝደልየ ዝብል ደድሕሪኦ ክንጎይ ድልዋት ኢና ኣብዚ ግን ሓይሊ ዞባታት ክንፅበ ኢና ንሕና ዝከኣለና ነገራት ክንገብር ኢና ሕጂ ድማ ተቐንዲ መደብና ዘሎ ብፍላይ ኣብ ናይ ኣፍሪቃ እዚ ዝመፅእ ዘሎ ዓመት እንታይ ዓይነት ብቕዓትና ነርኢ ከም ሓደ ሸቶ ሒዝና ንብገስ ኣለና ከምዚ ዝረአኹመሎ መዓልቲ እቲ ውድድር ህልኽን ብርቱዕን ብቕዓት ዘለዎም ተፃወቲ ከም ዘለዉና ፈሊጥና ኣለና ንዓመታ ድማ ኣብ ናይ ኣፍሪቃ እንታይ ዓይነት ከምዘን ካልኦት ፌደሬሽናት ዘምፅዎ ከምዞም ካልኦት ኣትሌታትና ዘምፅዎ ዘለዉ ንሕና ድማ በዛ ሒዝናያ ዘለና ባድሜንተን ከም መጀመርያ ኣብ ኣፍሪቃ ሓደ ነገር ክንበፅሕ ከም ሸቶ ሒዝናዮ ኣለና ማለት እዩ መወዳእታ ብስድራ ክጅምር ስድራ ናብዛ ዓውደ ስፖርት ደቆም ንክሰዱልና ክምሕፀ ንደሊ ካብኡ ብምቕፃል ድማ ብሙሉእን ዞባታት ነዚ ስፖርት ዝኣቃሊለን ከይረኣያ

ክሰርሓሉን ክበርትዖኦን ግዜአን ኣጥፊእና ከይበላ ክጎያደ ድሕሪዩን ብዓብኡ ድማ ኮሚሽን ባህልን ስፖርትን ኤርትራ ነዚ ንሪኦ ዘለና ውድድራትን ዓይነት ስፖርትን ፍቕሪ ተዓዘብትን ድዩ ዝከኣሎ ደገፍን ሓገዝን ክገብረልና በዚ ኣጋጣሚ ይሕብር ማለት እዩ።

ስዒቡ ዝቐርብ ዘተ ስፖርት ይኸውን። ኣብ ናይ ሎሚ መደብ ዘተ ስፖርት ዝሓለፈ ሰሙን ሃገራዊ ፌደሬሽን ኩዕሶ ስኪዔት ኤርትራ ኣብ ከተማ ከረን ውድድራት 3-3 ማለት 3-3 ሰሪዑ ነይሩ። ብዛዕባ እዚ ዝድስስ ትሕዝቶ ዝተዳውሎ ዘተ ስፖርት ስዒቡ ክቐርብ እዩ። ሰናይ ምክታል

0: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ከምዚ ኣቐዲሙ ክግለ ዝፀንሐ ሃገራዊ ፌደሬሽን ኩዕሶ ሰክዔት ኤርትራ ዝሓለፈ ሰሙናት ኣብ ከተማ ክረን ሃገራዊ ውድድር ናይ 3-3 ማለት ብልሙዳ ፀዋውዓ ስሪ ኦንስሪ ዝበሃል ውድድር ብምስራዕ በክልቲ ፆታ ብድምቀት ከካይድ ከም ዝቐነየ ዝፍለጥ እዩ። ብዛዕባ ዝን ካልእን ንጥፈታት ናይቲ ሃገራዊ ፌደሬሽን ዝምልከት ናይ ዘተ መዲብና ኣለና። ጋሻና ድማ ካብ ሃገራዊ ፌደሬሽን ኩዕሶ ሰክዔት ኤርትራ ኮይኑ ኣቶ ሳማንዳሪ ዮሴፍ እዩ ዝበሃል። ኣቶ ሳማንዳሪ ዮሴፍ ኣብዚ ፌደሬሽን ከም ምክትል ፕረዚደንት ኮይኑ ዝዓይ ዘሎ እዩ። ኣቶ ሳማንዳሪ ስለ ዕድመ ኣኽቢርካ ብምምፃእካ ስመይስን ተዓዘብትን ናዚ የመስግን ንቐኒለይ ክብረት ሃበለይ ሕቶይ ክፍለም ብኸመይና ክንሪኦ ንኽእል 3-3 ዝበሃል ፀወታ ምስቲ ካብ 5-5 ዝፅወት ፀወታ እንታይ እዩ ትፍልይነቱ? በዚ ኣብ መልሲ ክትበኒ መደብና ካብ ኣፈሊምና ኣለና።
1: ኣራይ መጀመርያ ጋዜጠኛ ሚካኤል ብስም ሃገራዊ ፌደሬሽን ኩዕሶ ሰክዔት ኤርትራ ክመስግነካ ፈቱ። ብምቕፃል እዚ ትብሎ ፀናካ 3-3 ወይ ስሪ ኦን ስሪ ዝበሃል ፀወታ ብ4 ተፃወትን ኣሰልጣኒ ኣብ ደይብሉን ዝፅወት ዓይነት ፀወታ እዩ። ኣብ ሓደ ክፍሊ ናይቲ ሜዳ ድማ ኣብቲ ኮርት ኣብ ሓንቲ ኮርት ፀወቱ ዓይነት ፀወታ እዩ።
0: እዚ ውድዳት ኣብ ሃገርና ካብ ዝኣቱ ማለት በዚ ፌደሬሽን ካብ ዝተኣታቶ 5 ዓመቱ ገይሩሎ ማለት እዚ ምስቲ ሕጂ ዘካየድኩሞ 5 ዓመቱ ይኸውን ኣሎ። ብሓፈሻ ዕላማ ናይ ዝተኻየደ ውድድር

0: እንታይ እዩ ነይሩ ናይ ሎሚ ዓመት ዕላሙ እንታይ እዩ ነይሩ?
1: ኣራይ እዚ ከምዚ ክበሃል ፀናሕ ሓሙሽተ ብሓሙሽተ ድሕር ኮይኑ ብ12 ተፃወቲ እዩ ዝካየድ። ብዙሒ ጋንታታት እውን ብዙሕ ግዜ እውን ስለ ዘሎ ኣዝዩ ግዜ ዝወስድ እዩ። ኣብዚ 3-3 ንብሎ ግን ከምዚ ክንበሃሉ ፀናሕና ኣብ 4 ተፃወቲ ዝተደረተ ኣብ ሓፂር ግዜ ብግዜ ክንድርቶ ከለና ብሓፂር ግዜ ተፃወተሉ ከምኡ ውን ብስኮር ክንሪኦ ከለና እውን 21 ስኮር ተጌርካ ዝዛዝም ዓይነት ፀወታ እዩ። እዚ ሕጂ እንታይ እዩ ድሕግዝ ነቲ ናብ ኣህጉራዊ ውድድራት ዝቀረበ እዩ። እቲ 3 ንፃወተ ለና ሓደ ኣብ ሓፂር እዋን እዩ። እቲ ናትካ ዓቕሚ እውን ክትዕብየሉ ትኽእል ስለዝኾነ ኣብ ሓፂር እዋን ትፃወተሉ ስለዝኾነ ቀረባ ኣህጉራዊ ውድድራት ኸውን ከምኡ ውን ባጀት መንፅር ባጀት ክንሪኦ ከለና እውን እዚዩ ውሕድ በለ ባጀት ምስቲ ሓሙሽተ ብሓሙሽተ ርእዮ ኣሎ። ሳልሳይ ድማ ኣብ ሓፂር እዋን ትውድኦ እዩ ድማ ከም ቶርናመንት ወይ ከም ውድድራት ሲ ኣብ ሓፂር እዋን ትውድኦ ስለዝኾነ እዚታት ብልጫ ዘለዎ ዓይነት ኣፀውታ እዩ።
0: ሃገራዊ ፌደሬሽን ኩዕሶ ስኪዒት ኤርትራ ኣብዚ ውድድር እዚ ዕውቲ ኮይና ንትወፅእ ዞባ ዝመፅእ ዓመት ንዝካየድ ሃገራዊ ውድድር ናይ ምእንጋድ ሓልፋ ነታ ዞባ ይህባ እዩ። ዞባዓን ሰባ ብከምኡ ድያ ነዚ ረኪባቶ ወይስ ከተማ ከረን ናይ ስፖርት መዲና ስለ ዝኾነት እያ ነዚ ዕድል ዝተዋሂቧ? እስከብዚኣ ሓበሬታ ክትበኒ
1: ብሃገራዊ ውድድር መበል ሓምሻይ እዋኑ ድካየድ ደሎ እዩ። ኣብ ሃገርና ካብ ዳኣቱ ግን ድሮ ሕጂ 20 ዓመቱ ገይሩ ኣሎ ብስድራ ቤት ሃብተ መሃንዘል ዝበሃሉ ካብ ደገ ብድመፁ መጀመርያ ሲ ኣታትዮሞ ግን ኣባና ሃገራዊ ውድድራት ግን መበል ሓምሻይ ግዜ እዩ ድካየድ ደሎ። ሕጂ ኣብዚ ናይ ሎሚ ዓመት ዘካየድና ፀወታ ካብ ታሕቲ 17 ዕድመ ኢና ኣካይድና። እዚ ድማ እንታይ እዩ ድሕግዘና ኣብተን ኣህጉራዊ ውድድራት ክንሳተፍ ከለና ትሕቲ 18 ትሕቲ 16 ስለ ድብል ነዚአን ቅርባት ንክንከውን ክሕግዘና እሲ መዳለው ንክኸውን ኢልና ሎም ዓመት ካብ ትሕቲ 17 ዕድመ ኣካይድና ርና ማለት እዩ።
0: ሕራይ እሞ ናይ ሎሚ ዘካየድኩምሞ ውድድር ማለት ናይ ሎሚ ዓመት ምስ ናይ ዝሓለፈ ዓመታት ብምንፃር እንታይ ፍሉይነት ነይርዎ? ወይ ዘተኣታተኹሞ ሓድሽ ሕግታት ወይ ኣገባባ ፀዋውታ እንታይ ነይሩ?
1: ከምዛ ድበልካያ ሚኪ መጀመርያ እቲ ሃገራዊ ፌደሬሽን ነታ ዝተዓወተት ዞባ እትዕድል ንዓኣ ክወሃባ ብድብል ኣብ ዝሓለፈ ኣብ መነፈራ ብተካየደ ዞባዓን ሰባት ተዓዋቲ ስለ ዝኾነት ንሳያ ክትእንግድ ሓሲቡ ነይሩ። ብዝሓለፈ ዓመት ግን ኣጋጣሚ ኮይኑ እቲ ምትዕራይ ናይ ሜዳ ካየድ ስለ ዝነበረ ኣብ ዞባ ማእከል ኣብ ኣስመራ እዩ ተካይዱ ናታ መተካእታ ሕጂ ኣብዛ ሎሚ ዓመት ግን ኣብ ከተማ ኸረን ከም ትኸውን ተገይሩ ማለት እዩ።
0: ተሳታፍነት ዞባታት ከመይ ግምገም ኣብዚ ውድድር ማለት ዞባታት ማእከልን ዓንሰባን እተን ኣዝየን ዓብለልቲ ዝኾነን እተን ዝተረፋ ዞባታት እውን ዝፃወታ እኳ ትኾና እቲ ውድድር ወይ ካ እቲ ብቕዓት ግን ከመይ ኣለዋ? ተወዳደርቲ ድን ዘለዋ ወይ ተሳተፍቲ እየን ዘለዋ? እስኪ ከመይ ትዕዝብቱ?
1: ጅንታይ እዩ እዛ ናይ ሎም ዓመት ዝገበርና ብዕድመ ንእስ ዝበሉ ጌርና ኣለና። ኣብ ትሕቲ 17 ዕድመ ኢና ጌርና ናብ ቅድሚ ሕጂ ንገብሮም ንምና ትሕቲ 19 ዕድመ ክኸውን ወይ እውን ኣብ ዓበይቲ ዘተኮረ ነይሩ። ሕጂ ኣብዛ ሎም ዓመት ዝገበርናይ ግን መጀመርያ እዋን ትሕቲ 17 ዕድመ ዘሳተፈ እዩ ነይሩ ማለት እዚ ውድድር እዚ ከምዚ ክበሃል ኣንተውን ንገለፅኮ ቀረባኒ ኣህጉራዊ ውድድራት ኣብዚአን ታሕቲ ዘለዉ እንተሰሪሕና እዩ ብዓቕሚ ማለት እዩ ብዓቕሚ ሲ ሕጂ ንኣሹ ስለ ዘለዉ ብዓቕሚ ኣብዚአን ኣብ ተሳታፍነትና ክንዕብቶ ኮይና ኣብዚአን ዘለዋ መጠን ተሰሪሕና ኢና ዝያዳ ብምባል እቲ ሃገራዊ ፌደሬሽን ኣብዚ ሎም ዓመት ከም መጀመሪ ትሕቲ 17 ዕድመ ውድድራት ኣካይዱ ማለት
0: እዩ። ሃገራዊ ፌደሬሽን ኩዕሶ ስኪዒት ኤርትራ ውድድራት ምስራዕ ጥራይ ደይኮኑ ናብ ዞባታት ብምውራድ እውን እቲ ዝካየድ ንጥፈታት ክመርሕን ክቆፃፀርን ናቱ ሓላፍነት እዩ። ኣቐዲምካ እውን ናይ ግራስሮት ንጥፈት እውን ካበልካዮ ግራስሮት ኣብዚ ጉዳይ እዚ ከመይ ይሰርሓሉ ኣሎ? ምክንያቱ ናይ 16-17 ዓመት ተፃወቲ ዝነበሩ እንተ ነይሮም መሰረቶም ካብ ግራስሮት ዝመፀ እሞ ሃገራዊ ፌደሬሽን እዚ ብኸመይ ይርኦ ወይ ብኸመይ ከይዓመሎ?
1: ሕጅታይ እዛ ድበልካይ መጠን ዝሰራሕካ

0: ዘለካ ውፅኢትካ ትሓፍስ። ሕጂ ተን እዘን ዞባታት ንብለን ዘለና ኣዝዩ ንጥፈታት ዘለዎን ዞባታት ስለ ዝኾና እቲ ውፅኢተን ድማ ብኡ መንፅር ትርኢ። ግን እዚ ክንብል ከለና ግን ሎም ዓመት ዞባ ደቡብ ብፍላይ ኣብ ደቂ ኣንስትዮ ካብ 17 ንታሕቲ ኣዝዩ ዘገርም ብቕዓት ርኢና ኣለን ማለት እዩ። እዚ እንታይ እዩ ኣብተን ንኣሹ ይሰርሖ ከም ዘለዎ እቲ ዞባ ሲ ኣብዘን ናይ ግራስሩት ንብሎ ዘለና ብፍላይ ኣብዘን ንኣሹ ሰርሕ ከም ዘሎ ርኢና። ዞባ ዓንሰባ እውን ከምኡ ዝረኣየም ኣዝዮም ተወዳደርቲ ተፃወቲ ርኢና። እዚ እውን ከምኡ ማለት እዩ ጋሽ ባርካ ሳልሰይቲ ተዓዊታ ሎም ዓመት ኣብ ጋሽ ባርካ እውን ብፍላይ ኣብ ደቂ ተባዕትዮ እውን ፅቡቅ ዝኾነ ናይ ምውድዳር ብቕዓት ክርኢ ክኢልና ማለት እዩ። ሕጂ እዚ ኣብቲ እተን ዞባታት ኣብተን ናተን ዘለዋ ንኡሳት ዞባታት ኣብተን ግራስሩት ዝሰርሑ ተለዉ ብመንፅሩ ተሳታፍነት ትርኢ ማለት እዩ። ንኣብነት ኣብ ዞባ ደቡብን ጋሽ ባርካን ኣብተን ንኡሳት ዞባታት ዝሰርሑ ስለ ዘለዉ እተን ተፃወቲ ደምፅዎን ካብ ዝተፈላለየ ንኡስ ዞባታት ድመፁ ይኮኑ ማለት እዩ። ኣብ ዞባ ዓንሰባን ዞባ ማእከል ክርኢ ከለና ግን እቲ ውድድራት ኣብ ሓደ ቦታ ተደኪኑ ስለ ዘሎ መብዛሕትኦም ካብተን ከተማታት ድመፁ ይኮኑ ማለት እዩ። እጅ ብዚ እቲ ለውጢ ንሪኦ ኣለና ማለት እዩ። ብመንፅሩ እቲ ሃገራዊ ፌደሬሽን ድማ ኣብዝሓለፈ ክልተ ዓመት እውን ነተን ኣብቲ ግራስሩት ክዓብዩ ከም ዘለዎም ብምሕላን ናይ ናውቲ ሓገዝ እውን ገይሩ እዩ ማለት እዩ። ብደቂ ዓለም ኣዝዩ ብዙሕ ዝኾነ ናይ ናውቲ ሓገዝ ገይሩ እዩ። እዚ እንታይ እዩ እተን ዞባታት ክሰርሓሉ ክእል ኣለዎን ማለት እዩ። ኣብዚ ነገር እዚ ብዕቱብ ሒዘን ክሰርሓሉ ኣለዎን እንጂ እቲ ሃገራዊ ፌደሬሽን ኣብ ክክልቲ ዓመት ኣብ ሓደ ዓመት ክክልተ ፀወታ ብፍላይ ኣብ ስሪ ኦን ስሪ ኣብ ትሕቲ 19 ዕድመ ኣብ ትሕቲ 17 ዕድመ ክሰርሓሉ እዩ። መንፅር ዝነጠፍሉ ወይ መንፅር ተወዳደርነት ዳዓበየ ተኸይዲ እዩ እቲ ውፅኢትና እውን ከምዚ ንብሎ ኣለና። ኣብቲ ለውጢ ክመፅእ ዝኽእል ኣብተን ዞባታት ለውጢ ክመፅእ ዝኽእል ካብዚ ሓሊፉ እውን ኣብቲ ኣህጉራዊ ውድድራት እውን ለውጢ ክመፅእ ዝኽእል ብመስራሕ ጥራይ እዩ ማለት እየ እ ኣብ ገለ ዞባ ብዙሕ ለውጢ ከይህሉ ክእል ግን ተን ዝሰርሓ ዘለዋ እየን ክብል ለጠቐን ትርእየሉ ማለት እዩ።
1: ኣቶ ሳማንዳሪ ዕቤት ኩዕሶ ስክዒት ኣብ መላእ ሃገር ክረጋገፅ ዝኮይኑ ቀዳምነት ክማላእ ዘለዎ ብቑዕ ዝኾነ መፃወቲ ናይ ኩዕሶ ስክዒት እዩ። ስለዚ እዚ እንተዘይተረጋጊፁ ትዝካየድ ውድዳት እውን እቲ ሓላፍ ዘላፍ ዝኾነ ብቕዓት ናይ ዞባታት ክንዕዘበሉ ንኽእል ኢና። ነዚ ንምፍታሕ እዚ ፌደሬሽን እዚ እንታይ ኣብዚ ዓመት ዝሰሪሕ ኣሎ?
0: ሕጂ እቲ ኣብቲ ሃገራዊ ፌደሬሽን ዝገብሮ እንታይ እዩ ክሳብ ሕጂ ገይርዎ ዘሎ ተጀሚሩ ዘሎ ንጥፈታት ብፍላይ ኣብ ታሕቲ ኮይኖም ዝሰርሑ ዘለዉ ኣብቲ ግራስሩት ዝሰርሑ ዘለዉ ኣሰልጠንቲ ንዖም ምትባዕን ንዖም ንዋታዊ ሓገዝ ምሃብን እዩ ዘሎ። ሕጂ ግን ኣብዘን ድመፃ ዘለዋ ከም መደባት ሓሙሽተ ዓመት መደብ እውን ሓደ ካብቲ ዓብዪ መደብ ገይርዎ ዘሎ እቲ ናይ ግራስሩት በዕሉ እቲ ሃገራዊ ፌደሬሽን በዕሉ ዘማእከሉ ክገብር እዩ መደብ ኣውፅኢ ዘሎ። ክሳብ ሕጂ ግን በቶም ውልቀ ሰባት ጉዱሳት ውልቀ ሰባት ዝካየድ ዘሎ ንጥፈታት ንዖም ምትባዕ ንዕኦም ሻሎ ንዋታዊ ሓገዝ ኣብ ምሃብ ጥራይ እዩ ተፀሚዱ ዘሎ። ብሕጂ ግን እቲ መደብ ካብተን ሓሙሽተ ዓመት መደባት ኣውፅእዎ ዘሎ ሓደ ካብኡ እዚ ክትብሎ ፀናሕካ እዩ ማለት እየ።
1: ሓፈሻዊ ንጥፈታት ናይ እዚ ሃገራዊ ፌደሬሽን ኣብዚ ዓመት እዚ ከመይ ነይሩ? ብፍላይ ኣብ ምምዕባል ዓቕሚ ሰቡ ኣተኪሩ ዘካየዶ ወፍሪ ወይ ድማ ዝዓመሞ ንጥፈታት እንተሎ ሓበሬታ ትበኒ
0: ሓደ ከምዚ ድበልናዮ ምስተን ናይተን ዞባ ኮሚሽነራት ብምርኻብ ነዚ ነገር እዚ ክነብ ቅድሚ ሕጂ ምስቶም ኣብታ ዞባ ዘለዉ ጥራይ ናይታ ዓውዲ ናይ ኩዕሶ ስክዒት ኣቦ ወንበራት ጥራይና ንራኸብ ነርና። ኣብ ሕጂ ግን ምስቶም ኮሚሽነራት ናይቲ ዞባ ዝያዳ እሶም እዮም ክሕግዙ ድኽእሉ ማለት እዩ ነዚ ንጥፈታት ንክካየድ ክሕግዙ ዝኽእሉ እሶም እዮም። ካልእ ከምዚ ዝበልናዮ ናይ ስሪ ኦን ስሪ እቲ ሓደ ረብሕኡ ኣብ ሓንቲ ኮርቲ ኢኻ ትፃወት ኣብታ ኮርሲ ተፍርቃ ኢኻ ትጥቀመላ ማለት እዩ። እዚ ንባዕሉ ሓደ ረብሓ ኣለዎ ማለት እዩ። ግን እቲ ኣብ ዓለም ተበፂሑ ዘሎ እውን ባዕልኻ ሜዳ ምምስራት ሎ ድንቃሳቃስ ሜዳ ብምግባር ገለሲ እዩ ተበፂሑ ዘሎ ማለት እየ። ግን ካብኣ ናብ ኣብታ ዘላትካ ኣብ ቤት ትምህርቲ ክኸውን ይኽእል እዩ ኣብ ዝኾነ ቦታ ኣብ ውሕድ በለ ቦታት ክትፃወተሉ ትኽእል ሓደ ዕድላት እዩ ማለት እዩ። ብዓብዩ ድማ ዋሕደ ተፃወቲ እውን ሎ ተፃወቲ ብዙሓት 12 ደይረኸብኩ ደይትብለሉ እዩ ማለት እየ ውሕድ በለ ብ4 ክሳብ ዝኾነ ሲ ኣብአን ተካይዱ እዩ። ግን ኣነ እንታይ ይብል ወይ ከም ሃገራዊ ፌደሬሽን ድማ ተንዞባታት ብቕፃሊ ክፅዕራሉ ኣለዎን ማለት እዩ። እዚ ከም ሓደ ዕማመን ወሲደን

0: ከይሰልከየን ኣብዚ ምሻሎ ምምዕባልን ቀፃል ውድድራ ካብ ውድድራት ኢካ ትምዕብል ማለት እየ ትገብሮስ ንሕናስ ቀለብ ናይቶም ዞባውያን ፌደሬሽናት ኢና ዞባዊ ፌደሬሽናት ተሰሪሐን እየ እቲ ንሕና እቲ ፀወታ ከነካይዶ ከለና ክፅብቕን ከብልን ዚ ካብቶም ውፅኢት ናይተን ዞባውያን ፌደሬሽናት ሕጂ ተን ዞባውያን ፌደሬሽናት ኣብዚ ብትግሃት ክፅዕራሉ ክኽእል ኣለዎ ኣብዚ ድማ ተን ዞባታት ዘለዉ ቶም ኮሚሽነራት እውን ነዚ ተረዲኦም ሲ ዕድላት ከምተን ካልኦት ዘለዋ ፌደሬሽናት ዕድላት ሪኦም ብማዕርቕ ዕድላት ሪኦም ሲ እቲ ጉዳይ ባጀት ክመፅእ ከሎ ድዩ ጉዳይ መገሻ ክመፅእ ከሎ ሲ ክተሓብሮም ክኽእሉ ኣለዎ ማለት እዩ ሓንሳ ተፀባይነት ካብቲ ሃገራዊ ጥራይ ይኸውን እተን ዞባታት ሲ ነብሰን ክኢለን ድሕር መፅን ኣዝዩ ሓጋዝ ዝገብሮ ማለት እዩ ከይተዓነቐፍካ ተሳታፍነት ኩለን ዞባታት እውን ክረጋገፀልና ይኽእል ይብል ማለት እዩ
1: ዝምድና ሃገራዊ ፌደሬሽን ምስ ናይ ስራሕ መሻርክቱ ከመይ ኣሎ ኢሉ ይሓስብ ወይ ከዓ ከመይ ኣሎ ኢሉ ይግምግም ነገረ መገድና እውን እዚኣ ናይ መወዳእታ ሕቶና ስለ ዝኾነት እውን ተሪፍንሎ ንብሎ እቲ ሃገራዊ ፌደሬሽን ከመሓላልፎ ዝደሊ መልእኽቲ ኮነ ምስጋና እንተሎ ዕድል ብምሃብ ክሰናብተካ
0: እዚ ከምቲ ኩሉ ግዜ ዝበሃል ብዘይዞም መሻርክቲ እዚ ክኸውን ኣይክእል እዩ ኣብዚ ንገብሮ ንጥፈታት ብቐፃሊ ንዓና ካብ ድሕግዝና ባዕሉት ኮሚሽን ስፖርት እዩ ኣብ ባጀት ምፍቃድ ኣብ ምትብዓብ ክንገብሮ ዝግባአና ነገራት ኣብ ምሕጋስ ሓደ ካብኡ ስፖርት ኮሚሽን እዩ ኣብዚ ነንቅነ ክንገብሮ ዝቐነና ድማ ብሓቂ ንፌደሬሽን ኩዕሶ ሰኪዐት ዞባዓን ሰባ ብልብ እንዳመስገና ንነበርቲ ከተማኸረን ድማ ከምቲ ኣንተ እውን ድበልካ ከተማኸረን ናይ ስፖርት መዲና እየ ዝተባሃለ ኣዝዩ ባህ ደብል ኣሎ ብተዓዘብቲ በሎ እዚ ኮታ ብኩሉ ሲ ኣቀባብላ ኣጋየሽ ሂልካ ኩሉ ብሓቂ ፅቡቅ ነይሩ እዩ ብሳልሳይ ድማ ኣባላት ሃገራዊ ፌደሬሽን ኩዕሶ ሰኪዐት ናተይ ናተይ ከይበሉ ብደይ ተጉላባልነት ዳዓዩ ስራሕ ናትካ እዩ ናትካ ከይበሉ ክሳይ ትገብሮም ብልቢ ከመስግኖም ይደሊ ካልእ ቁሩብ ናይ ፌደሬሽን ኩዕሶ ሰኪዐት ናይ ሃገራዊ ኩዕሶ ሰኪዐት ድማ ተምሃሮ ስለ ዝኾነ ኣብ ሎም ዓመት ቁሩብ ፍልይ ደበሎ ድማ ኣብቲ ሽልማት ጀካቲ ናውቲ ስፖርት ናውቲ ትምህርቲ እውን ቦርሳታትን ናውቲ ትምህርቲ እውን ከም ሽልማት እውን ዓዲሉ ማለት እዩ እዚ እንታይ እዩ እቶም ቆልዑ ተምሃሮ እዮም ክተባብዑ ኣለዎም ተደመሮ ድማ እቶም ወለዲ እውን ፅባሕ ንጎን ኣብቲ ስፖርት ክሰዱ ድሕር ኮይኖም ሓደ ክፋል ናይቲ ትምህርቲ ንድዩ ብኡ ምርኣይ ድማ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ድማ ናይ ናውቲ ትምህርቲ እውን ከም ሽልማት ገይሩ ኣቕሪቦም ማለት እዩ ብዓብዩ ድማ ንሚኒስትሪ ዜና ኩሉ ግዜ ከይባተኩም ነቲ ስፖርት ኣብ ምዕባይ ትፅዕርዎ ዘለኹም እውን ንዓኹም ብልቢ የመስግን
1: ሕራይ ኣዝየ ዘመስግን ኣቶ ሰማንዳሪ ክብረት ሃበለይ ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዎ መደብ ዘተ ስፖርት ኣብዚ ይፍፅም ክትከታተሎ ፅናሕኩም ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ኣብ ከተማ ክረን ከካይዶ ዝቐነ ውድዳት 3-3 ማለት ስሪ ኦንስሪ ከምኡ ውን ሓፈሻዊ ንጥፈታት ናይቲ ሃገራዊ ፌደሬሽን ዝምልከት ዝድስስ ትሕዝቶ እዩ ነይሩ ስለምክታልኩም ኣዚና ነመስግን መደብ ለሰ ስፖርት ክንቕፅል ሰላም

0: ዝኸበርኩም ተዓዘብቲ ብሽክለታን ሓደጋን ከመይ ይመስል ብዛዕባ እዚ ዝድስስ ዝሓለፈ ሰሙን ቀዳማይ ክፋል ኣቕሪብና ነርና ኣብ ናይ ሎም ሰሙን እውን ካልኣይ ክፋሉ ክቐርብ እዩ። ጋዜጠኛ ኤፍሬም ኣኮነን ብኸምስዕብ ኣዳልይዎሎ።
1: ንሕና ልክዕ ዋሕዲ ተቀዳደምቲ ነርና ኣብቲ ሰዓት ከዓ ኣብ ኤርትራ ከዓ ዋሕዲ ማኻይን ብምንባርን ከዓ ሓደ ዕድል ነይሩ ክብለ ይኽእል። ተወሳኺ ኣብቲ ናትና ከዓ ብዝሒ ብሓንሳእ ተጓዒዝካ ዝክየድ ብዝሒ ነበረን ተወሓደ 6 ሰብ ኢኻ ብሓንሳእ እትወሓስ ካብኡ ኒው ኣይትጓዓዘን ኢኻ። ሕጂ ግን እቲ ኣሰካፊ ዝገብሮ ኣዝዮም ብዕስለ ይኸዱ እቶም ተቀዳደምቲ
2: ሽግለታ ብዓንደ ርእሱ ፈለማ ካብ ገዛ ክትወፅእ ከለካ ንሓደጋ ትወፅእ ከም ዘለካ ተረዲእካ ሙሉእ መሳለጥያ ካስኮ

0: ጌርካ ካብ ሙሉእ ዕጥቅኻ ጌርካ ብስነ ስርዓት ውሕስነት ዘለዎ ጌርካ ክትወፅእ ከም ዘለካ ኣብቲ ኸደሉ ውሕስነት ቀጻሊ ከም በዓል ኤርፎን ካልእ ካልእ ዝበሃል ንሰሓብነትካ ናብ ካልእ ኣደቦኻ ዘብል ዘይኮነ ብስነ ስርዓት እቲ ሙዚቃ ዝበሃል ኣብዚ እዋን እዚ እንዳሰምዑ ዝኸዱ ኣብ እዝኖም እትዮም እዚ ክውግድዎ ኣለዎም። እቲ ሙሉእ ውሕስነት ካስኮን ካልእን ናይ ጓንትን ጌርካ ብሙሉእ ክትወፅእ ኣለካ። ልዕሊ ኩሉ ከዓ የማናይ መስመር ሒዝካ ክትከይድ ከም ዘለካ ተበዛሕኻ ካብ 4 ክሳብ 6 እንተደይ ኮይኑ ካብኡን ላዕሊ ካብ ጉሩብ ክትበዝሕ ከም ዘይብልካ
1: ዮሳም ሳሙኤል ዝሃለ ትበሃል። ዮሳም ብመሳለል ማውንቴን ባይክ ዝሓለፈት ትስፉቲ ተቐዳዳሚት እያ ነይራ። ምስታ ብመምህር መድሃኒ እትዕለም ጋንታ ትፅቢት ተሓቒፋ ብርክ ዝበሉ ዓወታት ክትጓናፀፍ በቕዓ እያ። ድሕሪ ዘርኣየቶ ብሉፅ ብቕዓት ከዓ ናብ ቀዳማይ ዲቪዥን ሰጊራ ምስ ጋንታ ጋላ ነፍሒ ተፀንቢራ። ንጋንታ ጋላ ነፍሒ እውን ቀሊል ዘይኮነ ዓወታት ኣበርኪታ እያ።
2: ኣጀማምራይ ጓል 14 ዓመት ከሎ ኮይ ጀሚረ ኣብቲ ስፖርት ዚ ነርኒ ብንእሽተይ ፍቕሪ ነርኒ ስምዒት እውን ነርኒ ጓል 14 ዓመት ከለኹ ስፖርት ጀሚረ እቲ ናይ ማውንቴን ክጅምር ከለኹ ጋንታ ፅንዓት ምስ መድሃኒ እየ ነይረ እዋ ድሓን ፅቡቅ ዝኾነ ነጥቢ ደምፂ ነይረ ቻምፒዮን ዛ ማእከል ናይ 20 24 ጉንበት እውን ፅቡቅ ክሳይ ነጥብታት የምፅ ነይረ።
3: የሳን የማነ ማለት ኣብተን ጅምራ ከሎ ኣዝየን ንኣሽቱ ማለት ኣብቲ ደይተ ልምዲ ዕድመ እያ ጀሚራ ብጣዕሚ ንእሽተ እያ ነራ ኣብ ጅምር ኮላ ምሳ እያ ጀሚራ ኣብ መጀመርያ ኣቦኣ ጉዱስ እዩ ብጣዕሚ ጀፍቲ ማውንቴን ባይክ ጅምር ኮላ ኣብ ከባቢ 2020 ማለት ምስ ናይ ኮረና እነበረሉ ሽዑያ ጀሚራ ኣጃምራ ትድልየታ ምስቲ ንእሽተይ ምዃና ናይ ታ ቆልዓ ምስቲ ራእይ ናይቶም ወለዱ እውን ትሪኦ ከለካ ብሓፂር ግዜ ኣብ ላዕለይ ደረጃ ክትበፅሕ ከም ትኽእል ምልክት በካ እዩ ነይሩ። ልክዓ ከምቲ ኣጃምራ ኣብ ሓፂር ግዜ ተን ዝነበራ ናይ ማውንቴን ባይክ መዋድርታ ንኩለን መሊኻተን እያ። ሽዑ ኣዝየን ሓያላት ናይ ማውንቴን ባይክ ተቀዳደምትን ነረን ከም በዓል ሮምና ጉዕሽ ኣዝየን ብርቱዓ ነረን ከም በዓል ቤትኤል ስቴፋኖስን ካልኦትን ብርቱዓት ተቀዳደምትን ነረን ንዐን መሊኻ ሙኻ ሕጂ ትፍልል እዩ እንታይ ናይ ደቂ ኣንስትዮ ሓንቲ ካብ ገጠር ድመፀትን ካብ ከተማ ድመፀትን ኣብቲ ዓቕሚ ኣብ መጀመርያ ይፈላለዩ። እዚኣ ዮሳን የማነ ኣብ ከተማ ዳዕበየት ክነሳ ነተን ናይ ገጠር መሊኻ ከምኡ ጌራ ኣብ ሓፂር እዋን ብዙሕ ዓወታት እያ መዝጊባ። ኣብቲ ውሽጢ ናይ 2 ዓመት ነበረሉስ ካብ ፖዲየም ዳርጋ ኣይወረረትን ፈፂማ ኣብ ቶፕስሪ ኣብ ፖዲየም ኩሉ ግዜ ኣላ ፒር ስፕሪንተር ኢኻ ነራ ናይ ብሓቂ እያ ቦላታ ክትገብር ኮላ ከምዚ ብራያን ኮኮር ንብሎ ናይ ኮፊድስ ዘሎ ንዕኡ እያ ተዘኻኽረካ ሽዑ ምስቲ ዘለዋ ድቀት ነብሲ ናይ ብሓቂ ኢኻ ትፅመም ተፀማሚት እያ ላዕሊ ከም ትበፅሕ ርዱ እዩ ነይሩ። ፅቡቅ እውን ኣብ ማውንቴን ባይክ ንጋንታ ፅንዓት ካብ ፖዲየም ኣይወረረታን ብዓብላሊና እውን ንዕወተሉ ነርና ሽዑ ናይ ጋንታ ውን ናይ ውልቅ ውን ብዓብላሊና ንሕና ንዕወተሉ ነራ ከም መንፅሩ ከዓ ኣብ 2022 ኣብ ባሮንቱ ኣብ ተካየደ ናይ ሻምፒዮን ኤርትራ ጋንታ ፅንዓት ብዓብላሊ ንሻምፒዮን ኤርትራ ንክትዕወተሉ ዝገበረት ሓንቲ የሳን የማነ እያ ምስ ብፆታ ኮይና ናይ ብሓቂ ነቲ ውድድር ቀሊሰን ኣብቶፕሲ 3 ሰብ ብምእታው እየን ነቲ ውድድር ነቲ ናይ ከተማን ናይ በረኻን ተዓዊተናሉ። የሳን የማነ ናይ ብሓቂ ረኣድ ነበራ ተቀዳዳሚት እያ ምሳይ ኮላ ናይ ብሓቂ ትእዛዝ ስልጣን እያ ተኽብር ስነ ስርዓት ኣለዋ ትሕትና ኣለዋ ረኣይ ከዓ ድነበራ ተቀዳዳሚት እያ ካብ ኩሉ ከዓ ሓገዝ ናይ ወለድን ምትባዕ ናይ ወለድን ድነበራ ተቀዳዳሚት እያ ናይ ብሓቂ እዮም ወለዳ ንዓኣ ንምሕጋዝ ለይትን ቀትርን ድፅዕሩ ነይሮም ማለት እዩ። እዚ ከዓ እንታይ እቲ ወላዲ እውን ተረዲእዎ ኣሎ እቲ ረኣይ ናይ ጓሉ ማለት እዩ። ከምዚ ኢላ እንዳኸደት ዳዕረይ ካብ ማውንቴን ባይክ እንዳኮርሶም ክሰግር ስለ ደለዋ ክሰግር ደልየ ጋንታ ከምዚ ኢሎም ፀዊዐምኒ ምስ በለትኒ ናብ ጋላ ነፊሓ ሰጊራ
4: ካብ መጀመርያ ብሽግለታ ኣብ ገዛን ኣሎ ሓወይ ምንእሰይ ተቀዳዳማይ ነይሩ ኣነ እውን ኣብ ተማሃራይ ከለኹ ናይ ጋላ ነፍሒ ወኪለ ፃወት ነረ ማውንቴን ማለት እዩ። ብድሕሪኡ ናብራ ገይረ ተመርዐ ደቀ ኣኺለ ዛቆልዓ እዚኣ ጓል 17 ዓመት ብሽግለታ ፅቡቅ ኣትመልኽ እንዳተማሃረት ከላ ናይ ቤት ትምህርቲ ሰንበል ወኪላ ትፃወት ምስ ሩምና ጉዕሽ ቀዳማይ ካልኣይ ወፃ ናይ ቤት ትምህርቲ ሰንበል ማለት ናይ ሃይስኩል ናይ ሽልማት ነይርዎ ፅቡቅ መተባብዕ ረኺባ ማለት እዩ። ብድሕሪኡ ብሽግለታ ግዝኣለይ ትብለኒ ሽግለታ ማውንቴን ተጅምር ዛቆልዓ እዚኣ 2021 ማለት እዩ ብጣዕሚ ንፍዕት እያ ነራ ብሽግለታ

0: ምስ ማውንቴን ገዛኣላ ኣይፀበቐትን ካልኣይ ኢታሊ ምስ ረኸብኩላ ማለት እዩ። ብኣ ጀሚራ ኣብ ፀወታ ብጣዕሚ ፅቡቕ ፀወታ ቀዳማይ ካልኣይ ቀዳማይ ካልኣይ እንዳለት በቃ ገዛ ክትኣቱ ስከይ ሓዘት ኣይቲ ኣይትፈልጥ እ ብጣዕሚ ናይ ባሓቂ ፍዕትያ ነራ ምስ ጋንታ ትፅቢት እያ ነራ ኣብቲ ጋንታ በቃ ነታ ጋንታ ወኪል እያ ፃወት ነራ ብጣዕሚ ናይ ባሓቂ ቻምፒዮን እውን ኣቢልያ ናይ 23-24 ብድሕሪኡ እውን ናይ 20 ሰነ ወሲዳ ነራ ናይ 24 ጉመት ቅፃል እያ በቃ ልዕሊ 12 መዳልያ ኣለዋ ብጣዕሚ ንፍዕት እያ ፀወታ ድሓር ካብ ማውንቴን ንጋላ ነፍሒ ንፅውዕዋ ጋላ ነፍሒ ከዓ ብሽግለታ ሕፅረት ቁርብ ሕፅረት ስለ ዘለዋ ብቕዕቲ ሽግለታ ብቕዓት ሽግለታ ስለ ዘይነበሮም ኣነ ብሽግለታ 70,000 በገዚአ
1: እንተኾነ ግና ኣብ እዋን ልምምድ ምስ መኪና ዘጋጠማ ከቢድ ሓደጋ ካብቲ ትፈትዎ ቅድድም ብሽክለታ ሓንሳብን ንሓዋሩን ክትእለ ተገዲዳ
0: ሰንበት መዓልቲ ካብ ገዛ ትሬኒን ክትገብር ኢላ ወፅያ ምስ ጋንታ ትፅቢት ምስ ሓበን ማለት እዩ ካብ ኤክስፖ ቁሸት ፃዕዳ ክርስትያን እዳኸዱ ከሉ ኣጋጣሚ ሓደጋ ተጋጥማ እዚ ሓደጋ ሰንበት እያ ነራ ንጎና ዓይደው ኢሎም ቆልዓ ተሃሪም ኣላውሉኒ ንኦረታ ከይድ ኣብ ኦረታ ኣብ ዊልቸር ኮፊላ ፀንሓኒ ማለት እዩ ሕክምና ሙሉእ ሕክምና ተገይርላ ሕክምና ተገይርላ ከዓ ካብ ክልተ መሰንገደ ናይ ፀጋማይ ተሰይሩ ኣጋጣሚ ንደገ ስለዝተሰብረ ድሓን ኮይና ማለት እዩ ድሓን ኮይና ሕክምና ኩሉ ተገይርላ እዚኣ ዲስክ ስፓይናል ኮርድ ከዓ እዚኣ ቀዳማይ ዲስክ ማለት እዩ እሳ ከዓ መንቃዓት ኣለዋ ተባሂላ እቲ ቀልጢፉ ሓዊ ላት ናይ መሰናግለ ማለት እዩ መሰናግለ ቀልጢፉ ዝሓዊ ዋላ መረቕ ገይርና ገለ ገይርና ተቓሊስና ኣቢልና ማለት እዩ ብድሕሪኡ እታ ጋንታ ከዓ ኣብታ ጋንታ ስለፀንሐት ኣብታ ጋንታ ጋላ ነፍሒ ፀዊዖማ ስለፀንሑ ሽግለታ ተዳልያ ትላላ ፀወታ ትጅምር ቅሩብ ለውጢ ገይራ ማለት እዩ ምስ ሳይሞን ነይሩ ሰልጣኒኣ ትኸይድ መንደፈራ ትኸይድ እግረይ ኣብዚኣ ትወፍር ኣብ ድኾነት ነገራት ኩሉ በቃ ኣብዘን መላጋግቦ እዚአን ክልቲአን ሕዛ ብድሕሪኡ ዶክተር ሰመረ ብጣዕሚ የ ደመስግኖ ኩሉ ሕክምና ገይርላ እዩ ዋላ ወዲ ጉላ እውን ናይ ፊዚዮትራፒ ብጣዕሚ ፅቡቅ እዮም ዝከታተልዋ ነይሮም ግን ኣይኮነን ካብ ሽግለታ ክትወርድ ከተባሂላ ምስቲ ቃንዛ ዘለዋ ዋላ ሓንቲ ክትገብር ስለ ዘይከኣለት ኣብኣ ናብ ሽግለታ ተቋሪፃ ኣቋርፂያ ትኸውና ኣቢላ ማለት እዩ ብኣ ጠጠው ኢላ ማለት እዩ
2: መጉዳእቲ ኮ ከምዝነበርኩ ከነ ስፓይናል ኮር ቀዳማይ ዲስክ መንቃዕትን እዚ ፀጋሜት እግረይ ጅማት እዩ ነይሩ መሰንገለይ ከዓ መስበርቲ ነርኒ ስሉ ኣጋጣሚ ደገ ስለስታይ ዝገበረ ናርባ ፀጊንለዩ ሓወ እታ ናይ ስፓይናል ኮርድ ግን ክሳብ ሕጂ ለውጢ ሳኢነ ኣለ ንጎብሸት ቀትሪ ቃንዛ ሕጂ ከ ፀገም ከዓ እንታሓትና ወረደ መፅእ ኣሎ ፀጋሜት እግረይ ስደርጋ ካብጠሙ ወፃእና ኮነት ትመፅእ ኣላ ካብዚ ዝበለ ደገ ዕድላት ሕክምና ተድረግ ነይሮ እውን ናብቲ ዕላማ ይረአየ ክበፅሖ ወደል ነበርኩ በፃሕ ኮኢላ ይሓስብ
0: ምስቲ ዝነበረቶ ህርፋን ነይርዋ ብጣዕሚ ኣነስ ንሽመይን ሽም ሃገረይን ፀዊዐ ኣብ ዝለዓለ ደረጃ ክበፅሕ እያ ትብል ነራ ሳ ልክዕ እዚ ጉዳይ ዝመሰጋጠበ ግን ኣነ ልዕሊ ዝኾነ ነገር ቋዕ ሞት ኣይኮነ እየ ድብል ኣለዋ ዝተቆፀያ በዓል ደሴት ዋላ እዛ ቤት ብሙላእተን ንዕ ሕጂ ሪኢኻ ኣምላኽ መስገን ድሓን እያ ዝቆልዓ ቋዕ ከምኡ ሞታ ይኮነ እየ ድብል
3: ፅቡቅ ይስማዓካን ሓደጋ ሓደጋይ ፅቡቅ ይስማዓካን እዩ ናይ ብሓቂ ራእኻ ብፍላይ ናይ ስፖርታዊ ሓደጋ ብፍላይ ናይ ብሽግለታ ከዓኒ ነቲ ራእኻ እዩ ብፍርቂ ደጉድሎ ኣብ ኩዕሶ እግሪ ኮ እቲ ሓደጋ ኣብኡ ጥራይ ክትሓዊ ትኽእል ትኸውን ኣብ ጉያ እግሪ እውን ክትሓ ናይ ብሽግለታ ግና ከም ይኮን እቲ ሓደጋ ብርቱ እዩ ሕጂ ዮሳን ማ ካብቲ ሓደጋ ሱ ምውፃእ ዕድለኛ ዕድለኛ ብሂወት ምትረፋ ዕድለኛ እያ ማለት እዩ ነቲ ድነበራ ራእይና ገርመካ ኣዝያ ንፍዕቲ ስፕሪንተር እያ ነራ ካብተን ስፕሪንተራት ቅሳነት ወለ ሚካኤል ድሕሪ ስፕሪንተር ነራትና ንብል ኮይና ንዓ ንቕሳነት ክትከኣ ትኽእል ነበረት ብኩሉ ነገራ የሳን የማን እያ ኣዝያ ብልእቲ ስፕሪንተር እያ ነራ ካልኣይ ከምቲ ዓንተ ወይ ዝበልኮ ናይ ምፅማም ተኽእሎ ኣብ ቅድድ ምሽግለታ ናይ ምፅማም ተኽእሎ ኸ እንትሕር ላዕሊ ኮይኑ ናይ ምዕዋት ተኽእሎ ከዓ ይዓቢ ምስ ናይ ምፅማም ተኽእሎ ከዓ ኣዝዩ ከም ዕድሚ ኣይኮነትን ነራ ካልኣይ ቲ ራእይ እዩ ራእ እውን ነርዋ ራእ ነርዋ ሕጂ እዚ ኩሉ እዚ ርኢኻ ንናሽናል ቲም ወይ ንሃገራዊት ጋንታስ ዘይተፀዋዕሉ ኣብነት ነበራ ኣብ ጁኒየርስ ክተፀውዑስ ድልውት እያ ኣብቲ ሓደጋ ድጓነፋ ማለት እዩ ልክዕ ድተርፋ ብዙሕ ክህሉ ክእል እዩ ናይ ስፖርት ወዲአ እዩ ትብል ኒሃ እቲ ነቲ ድተርፋ ኣብ ማዓሻ ግና ክትበፅሖ ትኽእል ነራ ብሓደጋ ከምዚ ኢላ መኩላፋ ከዓ

0: ስፖርት ይሕዝነካይ ግና ብካልእ ዓውዲ እውን ትቅፅሎ ትኽእል ኢኻ ኣብ ብሽክለታ ኣሰልጣኒት ኮይና እውን ብሕጂ ክትቅፅል ትኽእል እያ መራሒት ጋንታ ኮይና ውን ክትቅፅል ትኽእል እያ ብዙሕ መዳይ ኣለና ደበፃሓናያ ናይ ደቂ ኣንስትዮ ነተን ብዝኾነ ምክንያት ድእለያ ካብ ቅድድ ምሽግለታ ዋላ እተን ገዳይም ኮይነን ወሪደን ድእለያ ውን ነቲ ቅድድ ምሽግለታ ክቅፅሎ እዩ ትርእየኒ ኢኻ ብካልእ መዳይ ክቅፅሎ ክኽእል ኣለዎን የሳነማነ እውን ከመን ኮይና ክትቅፅሎ ኣነ ተስፋይን ምንየትኒ ክትቅፅሎ ከዓ ትኽእል እያ በቲ ካልእ ዓውዲ እንተዘይሰለጠካ ካብቲ ዙርያ ስፖርት ከይርሓካ በቲ ካልእ ዓውዲ ከዓኒ ነቲ ሕልምኻ ተጉህዶ ማለት እዩ
1: ኣብ ግዜ ልምምድ ምስ ቁፅር ብዝሒ ተቐዳድምቲ ሓደ ካብተን ሓደጋ ዘቃልዕ ዘሎ ተደሪብካ ብሓባር ልምምድ ምክያድ እዩ ብመንፅር ተጠቃምነት ፅርግያ ምስ ብዝሒ ተሽከርከርትን ፅበት መንገዲ ዘስዓቡን ተቐዳድምትና ንሓደጋ ቁልዓት ይኾኑ ከም ዘለዉ ሰሞያ ይሕብሩ
2: በይኖም እንድሕር ኮይኖም ጉጅለ ወይ ጋንታ ዘይብሎም ተቐዳድምቲ እንድሕር ኮይኖም ካብ 6ዱሽተ ሰብ ዘይበዝሕ ጉጅለ ክፈጥሩ ክእልሎ እቶም ጋንታታት ኢና ዝብሉ ብፍላይ ብፍላይ ኣብ ናይ ማውንቴን ባይክ ዘለዉ ጋንታታት ከዓ ብዙሒ ተቐዳድምቶም ኣዝዮም ልዕሊ 20 ልዕሊ 30 ጠርኒፎም ዝኸዱ ኣለዉ ስለዚ እቶም ኣለይቶምን ንብምሉኦም ነዘን ጉጅለታ እዚኣቶም በቢ 6 በቢ 4 እንድሕር ጎጅሎ ኣውፂኦምን እቲ ሓደጋ ዝያዳ ክቕንስ ይኽእል እዩ ድሓር ኣብ ግዜ ልምምድ ውሕስነት ኣብ ዘይብሉ ኢንሹራንስ ኣብ ደይብሉ ግዜ እቲ ኢንሹራንስ ዝብለካ ኣለኹ ማለት ኮሚቴ ዘይብሉ ውድድር ኣብ ዘይተሰርዓሉ ቦታ ከም ድላይካ ክትጎይ ፎዳ ክትከይድ ማለት ጌጋ እዩ እዚ ዋላ ክትሰርሕ ተደለኻ ኣበይ ትሰርሕ ብኸመይ ትሰርሕ ትፈልጥ ክእል ኣለካ
3: ኣነ ናተይ ክዛረብቶ ኮይነ ምስ ክለብ ዝገብረሉ ናይ ምስ ደጋ እንታይ ዝገብረሉ ኣሎ ግን ካባኻ ዕብይ ዝበለ ንእሽ ዝበለ ወይ ንሕማቕ ንፉዕ ዘይኮነ ዋላ እቲ ዝኾነ ሓደ ኢኻ እዚ ናብ ዝተፀጉዑ ኢልካ በዓልኻ ነንሕሕካ ትማኸር ኢኻ ሕጂ እቲ ምስ ክለብ ምስ ጋንታኻ ምግባር ልምምድ ፅቡቕ ድዩ ሓደ ሓደ ግዜ ግን በይንኻ ዝግበረሉ ሰዓታት ኣሎ ካልእ ትረፍ ግድን ኣይኮነን በረኻ ክትወፅእ ሕጂ ቮላታ ክትገብር ንድሕር ደሊኻ ናይ ቮላታ ክትላማም ተደሊኻ ኣብዚ መገዲ ኤርፖርት ኣሎ ፅምፅም በይንኻ ትገብረሉ ሰዓታት ኣሎ ምስ ክለብ ትገብረሉ ናይ ንግሆ ናይ ምሸት ድማ ሕፅር ዝበለ ሰዓታት ድማ በይንኻ ትገብረሉ ሰዓታት ኣሎ ንኹሉ ንሓደጋ ክከላኸለልካ ንዕኻ ከዓ እቲ ጋሽሙኻ ይምዕብል ማለት እዩ ስለዚ ከክልተ ዋላ 7 ሰብ ዋላ 10 ኹን እምበር በቢ 2 ተሰሪዕኻ ተጠንቂቕካ እንተክትካ ይሓይሽ እምበርቲ ናይ ልምምድ ናይ ንግሆ ምስ ደጋንታኻ ጌርካ ናይ ምሸት እውን በይናኻ ክትገብር ትኽእል ኢኻ እዚ እቲ ኣሰልጣኒ ጥራሕ እዩ ነታ ጋንታ ዝመርሓ ደሎ መራሕቲ ኣለዎም ኮሚቴ ኣለዎም ከም ሕጂ ዝማዕበለ ግዜ ፅቡቕ ኣቕዋም ዘለዎም ቆልዑት እዮም እዚኦም ሓያላት ቆልዑት እዮም ዕድለኛታት እዮም ነዚኦም ብሽክለታ እዚአን ሒዘም ምጉያይ ነብስኻ በዓልኻ ከዓ ተተጠንቀካ ከዓ ፅብቕቲ እያ እሞ ካብ ፋሕፋሕ ትብል ንድሕሪት ንቕድሚት ነብስኻ በዓልኻ ኢኻ ትሕልዋ ሕጂ
1: ነዞም ወግሒ ፀብሒ ሓደጋ ከስዕቡ ዝኽእሉ መንገድታት ከነቃልሎም እንኽእል ግና ባዕልና ተቐዳደምቲ ኢና ክንገብሩ ምስ ግባኣና ምግባር ጥንቃቐታት ምዝውታር ምኽሪ ኣሰልጠንቲ ምስማዕ ንኣቓልቦኻ ዝሰልቡ ነገራት ዘይምጥቃም ሸለልትነት ዘይምህላው ብፍላጥ ይኹን ብዘይፍላጥ እነዘውትሮም ንሓደጋ ዘቃልዑ ሃሰይቲ ልምድታት ክውገዱ ይግባእ
2: ወድኻ መቕፃዕ ማለት ውላድካ መቕፃዕ ማለት ናብ ትኽክል መገዲ ተምፆ እምበር ኣብ ሓደጋ ይትእትዎን ኢኻ ንወድኻ ምብሽቃት ማለት ዘዝበለካ እንዳቐረብካ እንድሕር ኦቨር ትሰዶ ኮንካ መጨረሽኡ ሓደጋ እዩ ዘምፅ ማለት እዩ ስለዚ ክገብሮ ዘለዎ ነገር ክገብሮ ኣለዎ ክገብሮ ደይብሉ ነገር ከዓ ክገብሮ የብሉ ስለዚ ተፃዋታይ ኩሉ ተፃዋታይ ኤርፎን ዝበሃል ነገር ኣብ እዝኒ ክእቱ ይብሉን ጉጅላዊ ነገራት መስሪቱ ክኸይድ የብሉ ምክንያቱ እንድሕር ጉጅለ ቀፃሊ ኣብ ኮርሱ ኣብ ውድድር ጉጅለ ኣብ ትሬይን ጉጅለ እንድሕር ኮይኑስ ነብስኮ መዓሲ ክፍትና መዓሲ ክፍትና ይ ውልቃዊ ፃዕሪ ክፅዕሩ ስለዚ ምስ ጉጅለ ድስራሕ ኣሎ ካብ 6 ሰብ ዘይበዝሕ ሰብ ካብ ጉጅለ ወፃኢ ዝስራሕ ነገር ከዓ ንበይኑ ዝስርሑ ንበይኑ ኣብ ዝስራሐሉ ግዜ ከዓ ከምቲ ዝበልናዮ ርሕቀቱ እንዳሓለወ ውሕስነት ኣብ ዘለዎ ቦታ እቲ ዝጉየ ውሕስነት ኣብ ዘለዎ ቦታ ውሕስነት ኣብ ዘይብሉ ቦታ ግን ቀስ ኢሉ መገዲ የማን ፀጋም እዳረኣየ ክኸይድ ክኽእል ኣለዎ ስለዚ ወለዲ ይኹን ፖሊስ ትራፊክ ይኹን ማንም ዝምልከቶ ኣካል ናይ ግድነት ተግሳፅ እንተ ዘየርና ጌና እዚ ንኸስሮ ዘለና ተደጋጋሚ ክሳራታት ከጋጥመና ይኽእል እዩ ስለዚ ኩሉ ግዜ ነዚ ክነብልቲ ኮይና ኩሉ ግዜ በትሪን ሕግን ክነትርር ክንክእል ኣለና ኣብ ጋንታታት ይኹን ካብ ጋንታታት ወፃ እዩ
4: ብዙሓት

0: ፕሮፌሽናላት ኣጠቃዳደምቲ ኮይኖም ኣለው ግን ኣብ ንእሽቶኦም ከለዉ ሕጂ ናቶም ተምሳል ንክሕዙ ፅቡቅ እዩ ናብ ናቶም ፓዝወይ ንክከዱ ምእታን ኢሎም ዝገብሮ ብዙሕ ስራሕታት ኣሎ ግን ነቲ ሳይንስ እንድሕር ዘየፅናዕካዮ ብልምዲ ጥራይ ስኢልካ ስለ ሳይክል ዝዘወርካ ነዊሕ ሰዓታት ስለ ዝኸድካ ከምቲ ናቶም ደረጃ ትበፅሕ ማለት ኣይኮነን በቲ መብዛሕትኡ ግዜ እዞም ናይ ውልቂ ተቃዳድምቲ ዝበሃሉ ኣብ ጋንታት የተጠርነፉ መብዛሕትኦም ከምኡ የጋጥሞም ምክንያቱ እቲ ናቶም ከም ስሩዕ ነገራት ስለ ዘይብሎም ይኸዱ ሳምቲን ኣጋጥሞም ጠጠውሉ የብክሩ ፅቡቅ ክኸይድ ፀንሕ ዝኾነ ንእሽ ተጋጥሞ ይዓኑ ክበፅሖ ዝኽእል ደረጃ ከይበፅሐ ዝዓኑ ሰብሲ ብዙሓት የጋጥሙን እዮም ካልኣይ እቲ ከምቲ ዝበልኩካት ስትሬችን ዝበሃል ኣገባብ ናይ ጨዋዳታት ምንጣጥ ኩሊን ዳውን ሲስተም ዝበሃል ዝኩሉ እዚ ኣይ ከምዚ ኣምር ዘለዎ ተፃወታይ ስውሕድ ብፍላይ ከምዚ ንኣሽቶ ኮይኖም ኣብቲ 13-14 ዕድመ ዘለዎ ቆልዑ ከምዚ ዓይነት ኣምር ምእታን ክረኽቦ ደገፍ ድልዮም ኣብ ዓቐንላ እጂ እዚ ከምዚ ዓይነት ኣምር ሒዞም እንድሕር ደይቦም ኣብቲ ላዓሊ ደረጃ ምስ በፅሑ ኣብቲ ፒክ ለቨል ናቶም ክበፅሑ ይኽእሉ እዮም እዚኦም ግን ገና ኣብ ከምኡ ከይበፅሑ ከለዉ ናብቲ ናይ ኣግረሲቭ ዝኾነ ራይደር ኣካይዳ ኸዱ ንእሽተይ ሳይክል ሒዝካ በዚ ጎላጉ በዚ ኣፃድፍ ተኸይድ ንገለ ተኸይድ ምስ ቦጥ ተኣቱ ገለመለ እጂ እቲ ኣዌርነስ ናይቲ ቀንዲ ከዓ ናይቲ ፋሚሊ ከዓ ተኣሽሙ ክህሉ ኣሎ ክዋፅ ኣለዎ ናቱ ተራ ሓደ ቆልዓ ካብ ገዛ ሳይክል ሂብካ ክትሰዶ ከለኻስ እንታይ ዓይነት ጥንቅቕታት ክገብር ኣለዎ እንታይ ክኸውን ኣለዎ ገለ መለስ ክትፈልጥ ክትክእል ኣለካ ስኢካ ከይድካ ሳይክል ሂብካ ትሰዶ ፍሬኖ ዘይብላ ድያ ክትከውን ገለ ነገር ዝተባላሸ ወዲ ክፀንሓ እቲ ጥንቅቕታት ኣብቲ ሳይክል ክትግበር ዝኽእል ነገራት እንዳገበሩ ተፋኒሞም ነቲ ሕብረተሰብን ነቲ ሃገር ብዓብዪ ከዓ ነቲ ስፖርት ዓብዪ ዝርኺት ምኾነሉ
1: ኣነ ኣብ ናይ ደቂ ኣንስትዮ ምስልጣን ካብ ጅምር ከባቢ 12 ዓመት ወይ 14 ዓመት ካብ 14 ዓመት ገይረ ኣለኹ እስካ ሕጂ እዚ ኣብዚ 14 ዓመት ገብር ከለኹ ገርመካ ብዙሕ ሓደጋ ጓኒፍን ይፈልጥኒ ኣብቲ ናይ ምስልጣን ናይ ደቂ ኣንስትዮ እቲ ቀሊል ፎክስ ሓደጋ ተለይ ኮይኑ ብርትዕ ድበለ ኣምላኽ መዝገን ኣጓኒፍን ይፈልጥኒ ነዚ ከዓ እንታይ እዩ ቅድመ ጥንቃቐ ካ ትገብር ብፍላይ ኣብ ደቂ ኣንስትዮ ማለት ሕጂ ኣነ ዋላ ሕጂ ሰሪሐ ልምምድ ምስአን ምዘን ተቃዶምቲ ናተይ ክቁቃያ ቆይዱ ዕልሙል ማለት እዩ ደቂ ኣንስትዮ ማዓንታ ደይ ቆፀራ ደቂ ኣንስትዮ ናብ ቁልቁልን ካልእን ዘለዎ ቦታ ኸዳ እየ ትርአ ክበን ኢኻ ናብዚ ክኸዳ ከለዋ ከዓኒ ዋላ ሓደ ንዕአን ክሕግዘ ንድኽእል ተመለሳ ክብለ ንድኽእል ወይን ኣጣውያ ኩሉ ከሪአ ንድኽእል ሰብ የለን ምስቶም መሰቶአን እየ ንኸዳ ብስምዒትካ ወርዳ እንደይ ሓደጋ እዩ ደጓንፍ ብዙሕ ሓደጋ እዩ ድጓንፍ ብቐሊል ስለ ንወፅእ እምበር እዚ ከዓኒ ነተን ደቂ ኣንስትዮ ትቐድድም ኣቢልካ ናብቲ ርሑቕ ቦታ ምስዳ ደይኮነ ቅድም ምልከት ናይቲ ብሽግለታ ከጥርያ ክኽእል ኣለዎ ኣነ ናይ ተቃደምቲ ናይ ደቂ ኣንስትዮ ክንሕዝ ከለና ስጋ ሕጂ ቅድምቲ ምልከት ኢና ነጥርዮ ምልከት ማለት ከዓኒ እቲ ምልከት ናይታ ብሽግለታ ከተጥርዮ ኣለዋ ብዝግባእ ካልኣይ እቲ ተፃዋርነት ድበሃል እውን ክትዕብየ ኣለዋ ቅድሚ ናብ በረኻ ምኸዳ ተፃዋርነት ክተዕቢ ክትክእል ኣለዋ ተፃዋርነት ደይብለን ክነሰን ኢና ንበረኻ ንሰድን ዘለና እቲ ትሬኒን ምስ በርትዐ ድኻም ንገብር እቲ ድኻም ከዓኒ እንታይ ኣምፅእ ንሓንጎልካ ጥዕጌርካ ዘይምሕሳብ ኣምፅእ ማለት እዩ ናብ ሓደጋ ምቅላዕ መብዛሕትአን እዘን ሓደጋ ደጓንፈን እኮ ዋላ ሽዕ ግዜ ወዝቢ ንበሎ እምበር ነቲ ወዝቢ ንክኸውን ንገብሮ ኣለና ንሕና ኢና ማለት እዩ ሕጂ ኣና ናይ ባሓቂ ነዘን ደቂ ኣንስትዮ ንውሕዳት ከልዋ ክንዲዚ ሓደጋ ትሕ ደጓንፈና ኮይኑ ትሽግርናህናዩ ማለት እዩ ናይ ኣለይትን ናይ ወለድን ናይ ኣለይትን ናይተን ቆልዑኻ ብስምዒት ክኸዳ የብለን ማለት እዩ ቅድም ብዝግባእ ነቲ ብሽግለታን ነቲ ቅርፂ መሬትን ክመልክኦ ክእል ኣለዎን ካልኣይ ጥዕና ብሽግለተን እዩ ኣዋልዲ ጥዕና ብሽግለተን ኣይሕልዋን እዩ ኩሉ ግዜ ንብሽግለተን ከም ናይ ወዳት ገይረን ኣዋልዲ ኣይከናኸናን እዩ ጥዕና ብሽግለተን ክሕልዋ ተበላሸያ ኮላ ደተኺደን ኮላየን ካይፈለጣ ድኸዳ ኣፍሉጦ ቅድም ክህልወን ኣለዎ ታ ብሽግለታ ምስቃል ጥራይ ኣይኮነ ብዛዕባ ብሽግለታካ ፍሉጦ ክህልወካ ኣለዎ ብእዋን ግመ ኣብ ድህልወሉ መንፀባረቂ ክትገብረላ ኣለካ ብሽግለታካ እዚ መንፀባረቂ ደይምግባር እዚ ኩሉ እዚ ነቲ ሓደጋ ካልኣይ ካስኮ ንሽሙ ኢና ንክደኖ ዘለና እዞም ቆልዑ እዚኦም ካስኮ ንሽሙ ኢና ንገብሮ ገለና ካስኮ ብዝግባእ ክግበር ክክእል ኣሎ ካብ ካንሸሎካይ ካስኮ ክብገስ ዘሎ ካብታ ካንሸሎካ ካስኮ ብዝግባእ ክንኣስሮ ክንክእል ኣለና ዝያዳ ወፃኢ ኣብ ካስኮ ኢና ክንገብር ዘለና መጋየፂ ይኮነን ካስኮ መድሓኒ መድሓኒ ነብሲ እጂ ካስኮና ብዝግባእ እንትሕር ጌርና ኣብ ካልእ ሃገር ካስኮ ኣብ መዛወሪ ኢና ንገብሮ ንሕና ግና ኣብቲ እዳ ኮርሰና ነቶም ቆልዑ ዋላ ካስኮና ብዝግባእ ኣብ ካስኮ ወፃኢታት ክንገብር ክክእል ኣለና እዚ እታ ትሕር ጌርና እቲ ሓደጋ እናጎደለ ክኢና ሓደጋ ኢደኢድካ ይደል እዩ ኢድካ ተተባሂልና ኩሉ ወገን ኢድካ ተተባሂሉ ሓደጋ ንክጠፍእ ቀረባ እዩ ተደይ ኮይኒ ግና እቲ ስራሕ ናብ ሓደ ወገን ትሕር ገዲፍናዮ ግና ሂወት ይድልወስ ዘለና ሓደጋ ሂወት ከዓኒ ኣይትካል ብዙሓት ወርቃውያን ወለዶ የን ንዓና ሓሊፈና እዘን ወርቃውያን ወለዶ ክንትክአ እንተኮይና ከዓ ካብዚ ሓደጋ እዚ ኢድካ ተባሂልና ክንድሕና ኣለና።

0: ብህይወት ዝሓለፉ ተቀዳድምትና ተስፋ ዝነበሮም ክብሪ ኤርትራ ዘበርኹ ብሰንኪ ሓደጋ ከሲርናዮም ኢና። ንሶም ንሃገር ጥራይ ዘይኮኑ ኣብ ኣፍሪቃን ዓለምን ክደምቁ ሰብ ተስፋ ዝነበሩ እዮም። ስፖርተኛ ንውልቁ፣ ንስድራ ቤቱ፣ ንክለቡ፣ ንሃገሩና ዓለምን ዝጸልዉ ኣካል ሕብረተሰብ እዩ። ሓደጋ ምስ ዘጋጥም ድማ ኩሎም ኣካላት ብኣሎታ ይጽለዉ። እንተኾነ ኩሉ ግዜ ንድሕነት ልዑል ክብሪ ክወሃብ ይግባእ።
1: ዝበልካዮ እቲ ሓደጋታት ናይ ስፖርተኛታት ብብዝሒ እንዲ ዝመፃና ናብዛ ሆስፒታል ምክንያቱ ናይ ትሮማ ሆስፒታል ስለዝኾነ እዚ ናትና ሆስፒታል መብዛሕትኦም እዞም ሳይክሊስት ኣጋጢሞም ዝመፁ ናብ መስበርቲ ናይ ሓላቕምቲ መስበርቲ እዩ ዳርጋ መብዛሕትኡ ናይ ዞም ስፖርተኛታት ብሰንኪ ክራውድድ ከም ዝተኣኻኺብካ ምኻድ ለድሕሪ መኪና ፀርግያ መሊእኻ ምኻድ ኩሉ እዚ ነገራት ማለት እዩ። ብከምኡ ብብዝሒ ተሰይሮም መፁ ና እዮም በዚ ብጎቦታት ዝፀድፉ ገለ መለ ኮሚታት ማለት እዩ። ሕጂ እዚ ተጠንቂ ኮይኑ ንዓና ዝስማዕና ዘሎ ሓደ ግዜ ከም ኤግዛምፕል ክርእካ ኣከዳድና ናይቶም ስፖርተኛታት እቲ ዝክደኖ ናይቲ ሳይክሊስት ኣብዚ ከባቢ ናይ ክሳዶም ብሓይሊ ቀጣቢሉ ዝኣስሮም ነገራት ይክደኑ እዮም ገለገለ ሰባት። ሕጂ ኣብቲ ሓፍ ኮፍ ኢሎም ክኸዱ ከለዉ መብዛሕትኡ እታ ኢድ ኣውት ኦፍ ኮንትሮል ትኾኑ ሞ ካብ ስራሕ ወፃኢ ትፅቀጥ ነርቭ እዚ ካብ ስራሕ ወፃኢ ትኾኑ ነታ ሳይክል ከም ስርዓት ክቆፃፀሩ ኣይክእሉን እዮም ሸተ ትብሉ ሽዑ እዚ ሓለቕምቲ ዝምናት ኩሉ ነገራት ተሰባቢሮም መፁና ብብዝሒ ማለት እዩ። እቲ ቀንዲ ጠንቂ ዝኾነና ደሎ ግን እቲ ሓደ ስፖርተኛ እቲ ዝግብኦ ነገራት ኣይማልእል ስለዚ ብብዝሒ ትረይኒ ዝገበረ ወይ ዝሃለኸ ፐርፌክት ዝመፅ ኮይኑ ይስምዑ እዩ። ምስኡ ዝኸይድ ነገራት ኣለዎ ብዛዕባ ኣመጋግብኡ ፊትነስናቱ ቅድሚ ትሬን ምግባሩ ድሕሪ ትሬን ክገብሮ ዘለዎ ነገራት ብዙሕ ነገራት ኣሎ ከም ፊዚዮተራፒ ኮይንካ ክትገብሮ ዝግባእካ ክትምህሮም ዝግባእካ ነገራት ማለት እዩ። ንስታት ከይማልኡ ናብ ተኣሽሙ ጥራይ ይኸዱ ሞኒ ብኡ መጠንቀቕቲ ሓደጋናቶም እንዳ ዓበየ ይመፅእ ማለት እዩ። ሕጂ መብዛሕትኡ ናብዚ ሆስፒታል ምስ መፁ መስበርቲ መስ ኣጋጠሞ ቅድሚ መስበርቲ ቅድሚ ዝኾነ ኦፐሬሽን ምግባሮም ድዩ ወይ ጀሶ ምግባሮም ድዩ ክገብሮ ዘለዉ ነገራት ንገብረሎም ኢና መደገፊ ሳምቲንግ ኮሚታት ማለት እዩ። ሕጂ መጥባሕቲ ምስ ገበሩ ከዓ ድሕሪ መጥባሕቲ ፖስት ትሮማ ፖስት ኦፐራቲቭ ዝበሃል ፕሮሰስ ከዓ ኣሎ። ሕጂ መብዛሕትኡ እዚ ስፖርተኛ ናይ ዓድና እንታይ ሓስብ ቀልጢፉ ሕው ኢሉ ናብ ታኣሽሙ ከኣት እዩ ዝሓስብ ናብቲ ውድድር ይኸኣቱ ከምዚኣ ቻምፒዮን ኤርትራ ኣላትኒ ከምዚኣ ውድድር ኣላትኒ ኢሎም ዝተዋሃቦም ጉቡዕ ዕረፍቲ ከይወሰዱ ናብቲ ስፖርት ይኣቱ እቲ ነብሲ ሪካቨር ከይገበረ እቲ ዓፅምቲ ምሉእ ከይሓወየ ከሎ ቀልጢፎም ኣቶ እንደገና ካልኣይ ግዜ መስበርቲ ኣጋጢሞም ውን መፁ። ሕጂ ኣብ ከምዚ መዳይ እውን እቲ ምሻሎ ንቕሓት ናይቲ ስፖርተኛ እውን ኣገዳሲ እዩ። ምስ ተሰበርካስ እንታይ ክትገብር ኣለካ፣ ምስ ተሓከምካ ከዓ እንታይ ክትገብር ኣለካ ክትፈልጥ ትክእል ኣለካ። መብዛሕትኡ ሰብ ሕጂ ኣብ ከምዚኣ እዩ ዝውዳእ። ሕጂ 3 ወርሒ 4 ወርሒ ይዕርፉ ትብሎም ኖኖ ድሕሪ 2 ሰሙን ከምዚኣ ስፖርት ላትና እንዳ ኢሎም ቀልጢፎም ነቲ ሪካቨር ታይም ወዲእናስ ናብ ስፖርት ክንኣትዩና ኢሎም ስለዚ ሓስቦት ዝመፅእ ሳዕብን ብኡ መጠን ከዓ እንዳገደደ ይመፅእ ማለት እዩ። ሕጂ ብዝተመረፀ እቲ ስፖርተኛ ምስቲ ኣባል ፊዚዮተራፒ ድዩ ምስቲ ሓኪሙ ድዩ ጥቡቕ ርክብ እንዳገበረ እንታይ ክገብር ከም ዘለዎ እንታይ መጀመርታ ንውሕስነት ንነብሱ እምበር ነቲ ውሕስነት ናይቲ ናይ ስፖርት ዘይኮነ እሱ ንድሕር ኣሎ ኮይኑ እታ ስፖርት ከምዕብላ ዝኽእል እምበር እሱ ተዘየለ እታ ስፖርት የለ ኣብ ከምኡ ደረጃ ንኸይበፅሑ ምስቲ ሓኪም ኮን ምስ ፊዚዮተራፒ ምስኡ ምስ ኣሰልጠምቶም ምስም ሰብ ሞያ ምስኡ ዘሎ ብምሉእ ዝርርብ እንዳገበረ እንድሕር ከይዱ ነቲ ስፖርት ብዓብኡ ቀዳማይ ንነፍሶም ብዓብኡ ነቲ ስፖርት ዘሎ ሒዞም ዘለዉ ፅቡቅ ለውጥታት እናምፅ ክኸዱ ክእሉ ማለት እዩ።
2: ኣብ ነፍሶ ከብ ፀወታ ዝገበርሉ ንሕና ሶኒ ድዩ ሰሙናዊ ብኣሰልጣኒ ብኣና ዝተዋሃበ ዝገብሮ ጌጋታት እንታይ ገይሮም እንታይ ክገብርሎዎም ዓብዪ ደረጃ ክበፅሑለዎም ቀፃሊ ኢና ንቦም ንምዕዶም ኢና ካልኣይ ነገር ንዑ ሂብካዮም እቲ ንእስነት እቲ ጌጋታት ናይ ንእስነት እዩ ዶም ፀደሎም በል ቀፃሊ ኢና ኣልዎም ክውሃብ ከሎ እቲ ፅን ኢሎም እዮም ሰምዑካ ንኣሽ እዮም ኣብ ስሚዒት ምሰኣተ ወይቲ ጌጋታት ትመፅእ ዘሎ ንሓንቲ ሞተር መኪና ሲ ተቐድመካ እምበር ኣይተቐድማኒ ኢኻ ሞተር መኪና እዚኣ ትቅድማ ይትኽእልኒ ስያ ተቐድመካ ምዚኣ ትወዳደር እንተለካ ግድን ሓደጋ ክመፀካ ኣብ ፀበብቲ ቁርባታት ኣሎ ተራእይነት ደይብሉ ቦታታት ኣሎ ተደሪብካ መኻድ ኣሎ ንዚኢሳት ቀፃሊ ኢና ንቦ ኣና ቀፃሊ ከም ሓደ መደብ ውን ዓልዒልና ነራ ቢንያም ግርማይ መርሃዊ ቅዱስ ነበረሉ ምውራ ዝተመክሮ ዝብል ኣብ 223 እንዲገለመለ እዚ ከምዚኢሳት ዓበይት ነጥፈታት ጌርና ኣማእኺልና ኣብና ይበፂሖም ኣብና ዓወት ቀሲሎም ነቲ ዓወት መሳልል ክበፅሕዎ ከም ዝኽእሉ ቀፃሊ ንጉስ ክሶም ኢና።

ዝኸብርኩም ተዓዘብቲ ንሎም ሶም ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገር ኣናወስኽና ደመቐት ክትከይድናትኩም ተሳትፎ ከምቲ ልሙድ የድልያ እዩ። ምክንያቱ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣባላት ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘሎ ሰሙን ክኾኑ ምረኻብና ሰላም።

ጽሬት ንፍቶ ንያትን ዓወትን ተምሃሮ ቀዳማይ ክፍሊ እዮም። ደቂ ገዛውትን ደቂ ሓደ ክፍልን ብምዃኖም ከዓ ኩሉ ሻዕ ናብ ቤት ትምህርቶም ብሓባር ይኸዱን ይመጹን። ንያት ኣብ ትምህርቲ ኣዝያ ንፍዕቲ ተምሃሪት እያ። ዓወት ግና ከም ንያት ንፉዕ ተምሃራ ኣይነበረን። ወረ ልክዕ ንምዃንሲ ምስ ሕማቓት ተምሃሮ እዩ ዝጽብጸብ። ሕው ገዛ ኸይሰርሐ ዝመጽእ ዘይቅዱስ ተምሃራ እዩ። መምሃራኑ ቀጺዖም ተሓሊሎም እዮም። ስድራኻ ጸውዕ ኢሎም ንወለዱ ነጊሮምሉ ብተግሳጽ ወለዱ ይተኣረመን። መሓዝኡ ንያት እውን ብዙሕ ጊዜ ምዒዳቶ ክሰምዓ ይከኣለን። ንያት ኣብ ትምህርታ ጥራይ ኣይኮነትን ንፍዕቲ፣ ኣብ ኣካላዊ ጽሬታ እውን ኣዝያ ግድስትን ንእትን ቈልዓያ። ንግሆ ተንሲኣ ገጻ ብማይን ሳሙናን ጌይራ ትሕጸብ። ከምኡ ስለ ዝኾነት ከዓ ገጻ ኩሉ ሻዕ ብሩህን ጽሩዩን እዩ። ብኣንጻሩ ዓወት ግና ኣብ ኣካላዊ ጽሬት ወጅሃላ እዩ። ኣብ ጽሬት ገጹ ፋዕራ የብሉን። ንግሆ ተንሲኡ ገጹ ክሕጸብ ኣይግደስን። ናይዚ ውፅኢት ከዓ ገጹ ረሳሕን ደባንን እዩ። ገጹ ክሕጸብ መምሃራኑን ንያት መሓዙኡን እኳ እንተ ተማዕጸንዎ ዝሰምዕ እዝኒ ግና ኣይነበሮን። ገጽካ ምሕጻብ የህክዮን የጽልኦን ነበረ። እታ ንፍዕትን ጽሪትን ንያት መግቢ ቅድሚ ምብልዓ ኣእዳዋ ብማይን ሳሙናን ስለ ትሕጸቦ ኣእዳዋ ኩሉ ሻዕ ጽሬቱ ዝሓለወ እዩ። በሊዓ ምጸገበት ኢዳ ጽቡቕ ጌይራ ትሕጸቦ። ካብዚ ሓሊፋ እውን ዓይኒ ምድሪ ተጠቂማ ምስ ወድአት ኣእዳዋ ብማይን ሳሙናን ማሓቢላ ተሓጽቦ። ዓወት ግን ከም ኣይኮነን። ትጽውት ውዒሉ ክምሳሕ እንከሎ ኣእዳዉ ከይተሓጽበ መኣዲ ይቕረብ። ስድርኡ ኣእዳዉ ኸጽሪ ነጊሮም ተሓሊሎም እዮም። ሕሉፍ ሓሊፉ ዓይኒ ምድሪ ኣድዩ ክወፅእ ከሎውን ኣእዳዊ ይሕጸብን። ንያት ከምኡ ኸይገብር ምዒዳቶ እኳ እንተኾነት ንሱ ግና ከተግብሮ ይመረጸን። ንያት ቅድሚ ምድቃሳ ኣእጋራ ብስርዓት ትሕጸብ። ኣብ ጸወታ ውዒላ ኣእጋራ እንተርሂጹ ትሕጸብ። ፍላይ ሕቱም ጫማ ጌይራ እንተ ውዒላ ኣእጋራ ግድን እዩ ዝርህጽ። ኣብ ከምዚ ኩነታት ከዓ ግድን እያ ትሕጸብ። መንቀራቕሮ ጻብዕታ እውን ብግቡእ ተጽርዮ። ዓወት ግና ትጽውት ውዒሉ ኸብቅዕ ምስ ረስሓቱ ይድቅስ። ካብዚ ዝኸፍአ ኸዓ ሕቱም ጫማ ገይሩ ውዒሉ እውን ኣይሕጸብን። መንቀራቕሮ ኣጻብዕቱ ሕማቕ ሽታ እናመንጮ ኽንሱ ንሱ ግን ክሕጸብ ኣይግደስን። ደቂ ኽላሱ ጫማኻ ይሽትት ኣሎ እንተበልዎ እውን ፈጺሙ ዕጥጥ ኣይብሎን እዩ። ንያት ነዊሕ ጸጉሪ ኣለዋ። ኩሉ ሳዕ ከዓ ምስ ኣብረቕረቐ እዩ። ምስጢር ናይዚ ጸጉራ ብማይን ሳሙናን ብመደብ ስለ ትሕጸቦ እዩ። ብዝግባእ ኣንቂጻ ኸዓ ትምሸጦ ወይ ትቕነኖ። ሰባት ጸጉራ ርእዮም ይምሰጡ። መምሃራና እውን ብጽሬት ጸጉራ ከም ኣብነት ይገልጽዋ። መሓዝኣ ዓወት ግና ኣይግድን። ጸጉሩ ብመደብ ኣይሕጸቦን እዩ። ናይዚ ውፅኢት ከዓ ጸጉሩ ረስሓት ዝሓዘ እዩ። ስለ ዘይምሸጦ እውን ዝተዓኳለልን ዝተጠናነገን ኮይኑኣሎ። ቁማል እውን ኣለውዎ። እንተኾነ ግን ዋላ ደቁ ክፍሉ ኣታ ቆማል ይበልዎ ዕጥጣ ይብሎን።

ንያት ኣብ ሳልስቲ ግድንያ ነብሳ ትሕጸብ፣ በዚ ኸኣ ጽሬት መላእ ኣካላታውን ሕልው እዩ። ሕማቕ ሽታ ካብ ነብሳ ኣይምንጩን። ነብሳት ሓጺባ ጽሩይ ክዳውንቲ ስለ ትለብስ እውን ዝያዳ ሰሓቢት ኮይና ትርአ። ክዳውንታ ኣዴ እያ ትሓጽበላ፣ ንሳ ኸኣ ካልሳ ባዕላ ትሓጽብ። ዓወት ግን ነብስኻ ናይ ምሕጻብ ልምዲ ኣየጥረየን። ናይዚ ውፅኢት ረስሓት ዝጠንቁ ጨና ኣለዎ። ደቂ ክፍሉ ናብኡ ክቐርቡ ኣይደልዩን። ካብዚ ዝገደደ ኸኣ ረሳሕ ክዳውንቲ እዩ ዝኽደን። ሓደ መዓልቲ ንያት ናብ ቤት ትምህርቲ ተበገሰት። ኣብታ ምስ ዓወት ዝራኸቡላ ቦታ ግና ዓወት ኣይጸንሓን። ምናልባት ገዲፍዋ ከይዱ ኸይከውን ብምባል ከኣ ናብ ቤት ትምህርታ በይና ከደት። እንተኾነ ግና ኣብ ቤት ትምህርቶም ዓወት ኣይጸንሓን። ንያት በዚ ኹነታት ኣዝያ ተሸቐለት። ዓወት ሕማቕ ነገር ኣጓኒፉ ኸይከውን እውን ሰግአት። ምስ ተፈደሰት ዳይ ክትገብር ናብ ቤት ዓወት መሓዝኣ ኣበለት። ንያት ኣብ ቤት ዓወት ምስ ከደት ግና ሓደ ዘይሓሰበቶ ነገር ጸንሓ። ዓወት መሓዝኣ ሓሚሙ ክሳሓግ ረኸበቶ። ጠንቂ ዘይምምጻእ ናብ ቤት ትምህርቲ ሕማሚ ነይሩ። ንያት ስንብት በለት፣ ግን ከኣ እንታይ ከም ዝኾነ ሓተተቶ። ዓወት ከኣ ዓይኒ ቤት ሳሕዮ ከም ዘለዎ፣ ውፅኣት ከም ዝገበረሉን ከብዱ ዕግርግር የብሎ ከም ዘሎን እናተሳቐየ ሓበራ። ንያት ብፅሞና ክትሰምዖ ድሕሪ ምጽናሕ ናብ ሕክምና ክኸዱ ከም ዘለዎም ነገረቶ። ዓወት ኣብቲ ፈለማ ኣብዪ እኳ እንተነበረ ድሓር ግና ብፀቕጥ ናይ ንያት ተበገሰ። ንያትን ዓወትን ኣብ ከባቢኦም ናብ ዝርከብ ሕክምና በጽሑ። ኣብኡ ሓንቲ ሕያዊት ሓኪም ጸንሐቶም። ዘምጽኦም ጉዳይ ምስ ነገርዋ ኸኣ ንዓወት ዘድሊ ምርምራታት ገበረትሉ። ውፅኢት ክንገሩ ሓንሳብ ክጽበዩ ኸም ዘለዎም ሓቢራ ኸኣ ናብ ካልእ ክፋለት ሕክምና ኸደት። ድሕሪ ፍርቂ ሰዓት ከዓ ውፅኢት ምርምራ ዓወት መጸሞ እታ ሕያዊት ሓኪም ጸውዓቶም። እታ ሕያዊት ሓኪም ከምዚ ኢላ ዘረብኣ ጀመረት። ሰሚዕካ ዓወት ወደይ፣ ብመሰረት እቲ ዝገበርኩልካ ምርመራ ጠንቂ ሕማምካ ብሓፈሻ ጉድለት ጽሬት እዩ። በለቶ ሓልዮት ብዘስምዕ ጠመተ ዓይኒ ዓይኑ እናጠመተት። ኣይተረዳእነን በላ ዓወት። እንታይ መሲሉካ ዓወት ወደይ? ገጽካ ብዝግባእ ስለ ዘይትሕጸብ ዓይንኻ ረስሓት ኣትዩዋ ሓሚምካ። ኢድካ እውን ስለ ዘይትሕጸብ ውፅኣትን ዕግርግር ምባልን ኣለካ። ስለዚ ጠንቂ ሕማምካ ጉድለት ጽሬት እዩ በለት እቲ ሓኪም። ቀጺላ እውን ይርኤካ ከም ዘለኹ እውን ኣካላዊ ጽሬትካ ብዝግባእ ትከታትል ቈልዓ ኣይኮንካን። ገጽካ ብረስሓት ቈርቢዑ፣ ኣእዳውካ ተውጊሩ፣ እግርኻ እውን ሕማቕ ሽታ ገይሩኣሎ። ጸጉርኻ ኸኣሞ ብረስሓት ተዓውኻሊሉ ይርእዮ ኣለኹ። ግድነት እውን ቆም ኢሉ ይህሊ እዩ። ነብስኻ እውን ካብ ዘይትሕጸብ ብዙሕ ዝገበርካ ትመስል። ክዳውንትኻ እውን ጽሩይ ኣይኮነን። ርእያ እሞ እዛ መሓዛኻ ክትጸፍፍ ንምንታይ ከም ኣይትኸውንን? እታ ሕያዊት ሓኪም ብተገዳስነት ተዛረበት። ጽሬት ይህኬኒ እዩ በላ ዓወት። ምኽንያቱ እውን ንሱ እዩ፣ ክሕሱ ይደለየን። ጽሬት ከቢድና ሰልካይን ስራሕ ኮይኑ እዩ ዝስምዖ። ገጽካ፣ ኢድካ፣ እግርኻ፣ ጸጉርኻን ነብስኻን ክዳውንትኻን ምሕጻብ ኣዝዩ ኣረብራቢ ንጥፈታት ኮይኑ እዩ ዝስምዖ። ጌጋ ጌጋ ዓወት ወደይ፣ ኣካላዊ ጽሬትና ወሳኒ እዩ። ገጽና እንተዘይተሓጺብና ንሕማማት ዓይንን ካልኦት ኣካላት ገጽን ክንቃላዕ ንኽእል። ኢድካ እንተዘይተሓጺብካ ኸኣ ንውፅኣትን ካልኦት ናይ ከብዲ ሕማማትን ንጥቃዕ። ምኽንያቱ ብኢድና ኢና ንበልዕ። ካብዚ ሓሊፍና ድሕሪ ዓይኒ ምድሪ ምጥቃምና ኢድና ክንሕጸብ ኣለና። እዚ እንተዘይጌርና ንሕማማት ከብዲ ክንቃላዕ ንኽእል ኢና። እታ ሕያዊት ሓኪም ብስምዒት ተዛረበት። እግርና እንተዘይተሓጺብና ኸ እታ

ኣስጊታ ክትሰምዕ ዝፀንሐት ንያ ተሓተተት። ቀዳማይ ቀዳማይ ኣእጋርና ይረስሕ፣ ንሱ ጥራይ እውን ኣይኮነን። ኣእጋርና ሽታ ይገብር፣ ብፍላይ ከዓ ሕቱም ጫማ ንገብር እንተኮይና። ስለዚ ኣእጋርና ብዝግባእ ክፀሪ ኣለዎ። እታ ሕያዊት ሓኪም ተገዲሳ ግብረ መልሲ ሃበቶም፣ ፀጉርና ምስዘይንሕፀብከ ዓወት እውን ብጊድኡ ሓተተ። ፀጉርና እውን ክሕፀብ ኣለዎ፣ ተሓፂቡ እውን ክምሸጥ ይግባእ። ፀጉርና ዘይሕፀብ እንተኮይኑ ግና ይረስሕን ይቕምልን። ነብስና እውን ግድነት ክንሕፀብ ኣሎና፣ ምክንያቱ ነብስና ብቆርበት ይሽፈን። ቆርበትና ከዓ ምስርሃ ፅምደሩና ንረስሓት ስለ ዝሕዝ ግድነት ክሕፀብ ኣለዎ። እታ ሓኪም ናብ ንያትን ዓወትን ኣበራርያ እናጠመተት ተዛረበት። ፅሬት ኣደ ጥዕና ምዃና መልእኽቲ ከተመሓላልፈሎም ደልያ ነበረት። ነብስና ምስተሓፀብና ኸ ግድን ዲና ፅሩይ ክዳውንቲ ንገብር? ዓወት ካልእ ሕቶ ኣበገሰ። ኣብ ፅሬት ዝረኣዮ ትህኪት ሕማም ከምፃሉ ኣይገምተን። ግድን እዩ፣ ምኽንያቱ ረሳሕ ክዳን ንፅሩይ ኣካላት የርስሕ፣ ንረኣዩ እውን ፅቡቕ ኣይኮነን። ስለዚ ነብስና ምስተሓፀብና ፅሩይ ክዳን ክንለብስ ይግባእ። ፅሬት ኣካላትና እንተሓሊና ከዓ ጥዕናና ውሑስ ይኸውን፣ ምስ ሰባት እውን ከየተሰከፍና ክንቀርብ ንኽእል። በለት እታ ሕያዊት ሓኪም ንዓወት ከዓ መድሃኒት ሃበቶ፣ ብኸመይን መዓስን ክወስዶ ከም ዝግባእ እውን ነገረቶ። ዓወትን ንያትን ድሕሪ እዚ ነታ ሕያዊት ሓኪም ኣመስጊኖም ናብ ቤቶም ተበገሱ። ኣብ መንገዶም ከዓ ብዛዕባ ፅሬት ኣዕሚቖም ኣዕለሉ። ዓወት ብሰንኪ ፅሬት ጥዕንኡ ጥራይ ኣይኮነን ኣብ ሓደጋ ኣእትዩ፣ ካብ ደቂ ክፍሉ እውን ተነፂሉ እዩ። ብዘይካ ንያት ዝቐርቦ ኣይነበረን፣ ምኽንያቱ ሕማቕ ሽታ እዩ ዝሽትት። በዚ ከዓ ንያት ተስፋ ከይቆረፀት ኣብ ጎኑ ብምዃና ካብ ልቡ ኣመስገና። ንፅባሒቱ ንግሆ ንቤት ትምህርቶም ክኸዱ ምስ ተራኸቡ ዓወት ተቐይሩ ነበረ። ገጹ ተሓፂቡ በሪሁ ነበረ። ኣእዳው እውን ተሓፂቦም ፀርዮም ኣለዉ። ፀጉሩ ኣሎ። ነብሱ ተሓፂቡን ፅቡቕ ክዳን ተኸዲሉን እውን ተረአየ። ብሓፈሻ ዓወት ኣካላዊ ፅሬቱ ሓልዩ ምጭውን ፅሩይን ቆልዓ ተቐይሩ ነበረ። ሕጂ ሽኮር ኢና ወዲ ኾንካ፣ ንያት እናተገረመ ትርኢቶ ሃበቶ። ፅሬት መልክዕ እዩ በላ ዓወት። ናይ ቅድሚ ሕጂ ባህርያቱ እናኣገረሞ። ፅሩይ ሰብ ሰዓብቲ እዩ ዘብዝሕ፣ ክምስ ኢላ ተዛረበቶ። ብዓብኡ ኸኣጥዑ ይኸውን ወስኺ ዓወት ጽቡቕ እናተሰምዖ።

0: ሰላም ከመይ ውዒልኩም? ዝኸበርኩም ተኸታተልቲ ንሎሚ 29 መስከረም ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ምክትልኩም ብክብሪ ንዕድም ጴጥሮስ መንግስት ምስ ኣቕራቢት ቋንቋ ምልክት ኣብርሀት ተወልደ ብምዃን ኢና። ኣርስተ ዜና፣ ኣብ ዞባ ዓንሰባ ኩነታት ጥዕና ሓርበኛታት ስንኩላን ኩናት ንምፍላጥን ሓገዝ ንምግባርን ወፍሪ ተኻይዱ። ክፍሊ ቱሪዝም ዞባ ደቡባዊ ቀይሕ ባሕሪ ዑደት ናብ ታሪካዊ ቦታታት ረሓይ ተወዲቡ። ኣብ ኑ ዞባታት ዓዲ ቀይሕን ማይ ምነን ንፅጉማት ወገናት ደገፍ ተገይሩ። መንግስቲ ኣርጀንቲና ብጉዳይ ደሴታት ፎክላንድስ ንብሪታንያ ኣጠንቂቑ። ኣሜሪካ ካብ ካናዳ ከተትዎ ዝፀንሐት ፍርያት ኣልኮላዊ መስተ ስጋ፣ ፀባን ሞተር ብሽክለታትን ደው ከም ዘበለቶ ኣፍሊጣ። ኣብ ኢንዶኔዥያ ተኸስቱ ዘሎ ሓደጋ ባርዕ መሮር ዘሰዕቦ ዒግታ ትኪ ኣብ ሲንጋፖር ጥዕናዊ ሻቕሎት ፈጢሩ። ኣብ ዞባ ዓንሰባ ኩነታት ጥዕና ሓርበኛታት ስንኩላን ኩናት ብምፍላጥ ሓገዝ ንምግባር ወፍሪ ተኻይዱ። ወኪል ኤሪና ሃብተ ገርግሽ ተስፋ ማርያም ንዘዳለዎ ፀብጻብ እልልታ ሃብተ ማርያም ክተቕርበ እያ።
1: ኣብ ዞባ ዓንሰባ ኩነታት ጥዕና ሓርበኛታት ስንኩላን ኩናት ንምፍላጥ ብዝተወደበ ወፍሪ ብ26 27 መስከረም ኣብ ከተማ ከረን ን250 ኣባላት ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት መርመራታት ተኻይዱ። እቲ ካብ ውሽጢ ሃገርን ወፃእን ብዝመፁ ኤርትራውያን ሞያውያን ሕክምና ብዝቆመ ጉጅለ ዝተዋህበ ኣገልግሎት ኣብ ሕማማት ዓይኒ፣ ውሽጣዊ ሕማማትን መጥባሕቲ ዘድልዮን ኣተኩሮ ዝገበረ ነይሩ። እቲ ጉጅለ ካብ ዓዲ እንግሊዝ ዝመፀት ዶክተር ሰናይት ፍሳሕየ፣ ካብ ሃገራዊ መወከስ ሆስፒታል ኦሮታ ዶክተር ሄኖክ ግርማይ፣ ከምኡ ውን ካብ ኣሜሪካ ዝመፀት ሞያዊት ገነት ዕቕባ ሚካኤልን ካልኦትን ይርከብዎም። ኣብ ማእከላይ ቤት ፅሕፈት ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ወኪል ሕክምናዊ ኣገልግሎት ስንኩላን ኣቶ ረዘነ መብራህቱ ኣብ ዝሃቦ ሓበሬታ እቲ መደብ ኩነታት ጥዕና ሓርበኛታት ስንኩላን ብምፍላጥ ዘድልዮም ኣገልግሎት ከም ዝረኽቡ ንምግባር ዝዓለመ ምዃኑ ብምጥቃስ ክብድ ዝበለ መጥባሕቲ ዘድልዮም ናብ ሃገራዊ መወከሲ ሆስፒታላት ሓሊበት፣ ኦሮታ፣ ብርሃን ዓይንን ካልኦትን ከም ዝለኣኹ ኣረድዩ። ኣብቲ ወፍሪ መርመራታት ካብ ዝተገብረሎም 250 ሓርበኛታት ስንኩላን እቶም 40 ንዝለዓለ ሕክምና ናብ ሆስፒታል ከረንን ሃገራዊ መወከሲ ሆስፒታላትን ከም ዝተላእክ እውን ሓቢሩ። ኣብ ጨንፈር ሃገራዊ ማሕበር ሓርበኛታት ስንኩላን ኩናት ኤርትራ ዞባ ዓንሰባ ሓላፊ ውዳበን ሓበሬታን ኣቶ ዓንደማርያም ፀጋይ ብወገኑ ኣባላት ነቲ ዕድል ብግቡእ ምእንቲ ክጥቀምሉ ናብ ርሑቅ ገጠራትን ንኡዞባታትን ኣድህቦ ብምግባር ሓበሬታ ከም እተዋህበ፣ ከም ውፅኢቱ ድማ ዕውት ከም ዝነበረ ኣረድዩ። እቲ ጉጅለ ሓካይም ኣቐዲሙን ኣብ ዞባታት ደቡብን ማእከልን ተመሳሳሊ ኣገልግሎት ሂቡ ምንባሩ ተፈሊጡሎ።
0: ክፍሊ ቱሪዝም ዞባ ደቡባዊ ቀይሕ ባሕሪ ብምክንያት ዓለማዊ መዓልቲ ቱሪዝም ናብ ታሪካውን ስትራቴጂካውን ቦታታት ንዞባ ደንካልያ ዕደት ወዲቡ። እቲ ብ27 መስከረም ዝተካየደን ካብ ትካላት መንግስትን ግንባርን ዝተዋፅኡ ሰራሕተኛታትን ኣባላት ማሕበር ወነንቲ ትካላት ወሃብቲ ኣገልግሎትን ዝተሳተፈዎን ዑደት ንኣማይት ዓመታት ባህላዊ ስልጣና ተዓቂብሉ ዘሎ ረሓይታን ጎቦ ራስ ዱሜራን ዘጠቓለለ ነይሩ። እቲ ዑደት ብውድድር ሓፈሻዊ ፍልጠትን ባህላዊ መሰናድኦታትን ዝተሰነየ ምንባሩ ወኪል ኤሪና ሓቢሩ። ዋና ዳይረክተር ክፍሊ ቱሪዝም ኣቶ ዒሳ ኣሕመድ ኣብ ዘስምዑ ቃል ሰራሕተኛታት ብመንገዲ ዘቤታዊ ቱሪዝም ታሪካዊ ቦታታት ከም ዝበፅሑ ብምግባር ኣፍልጦም ኣብ ዝነጥፍሉ ከባቢ ክሰፍሕን ክዓምቕን በቲ ሓደ ኣብ ምዕቃቡ ድማ

0: ከም ክህልዎም በቲ ካልእ ይስራሓሉ ከም ዘሎ ብምጥቃስ ተመሳሳሊ ዑደታት ከም ዝውድቡ ገሊጹ። ኣቦ እምበር ማሕበር ወሃብቲ ኣገልግሎታት ዞባ ደቡባዊ ቀይሕ ባሕሪ ኣቶ ቢንያም ጣዕሚ ብወገኑ ተራ ወሃብቲ ኣገልግሎት ትካላት ኣብ ምድንፋዕ ቱሪዝም ቀሊል ስለ ዘይኮነ እቲ ዑደት ኣገዳሲ ከም ዝኾነ ሓቢሩ። ኣብ መወዳእታ ኣብ ውድድር ሓፈሻዊ ፍልጠት ምስተዓወቱ መንስያት ሽልማት ተዓዲሉ። ኣብ ዓዲ ሽማግለ ብተሳታፍነት ህዝብን መንግስትን ዝተሃንፀት ትካል ኣገልግሎት ቅድመ ትምህርቲ ተመሪቓ። ወኪል ኤሪና ፊያሜት መስፍን ዘዳለውተ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርበ እያ።
1: ኣብ ምምሕዳር ከባቢ ዓዲ ሽማግለ ንእዞባ በሪኽ ብልዕሊ 1 ሚልዮን ንኣፋ ዝተሰርሐት ትካል ኣገልግሎት ቅድመ ትምህርቲ ብ27 መስከረም ተመሪቓ። እዚ ኣብ ሕቡራት መንግስታት ኣሜሪካ ትነብር ስድራ ቤት ኣቶ በየነ ሰሎሞን ብስም ነፍሲ ሄርጓሎም ራሄል በየነ ብዝተግበረቶ ገንዘባዊ ሓገዝ ዝተሃንፀት ትካል ክልተ መምሃሪ ክፍልታት፣ ሓደ መኽዘን ንብረት፣ ንመዘናጊዒ ተምሃሮ ዘገልግል ቀፅሪ ዓይኒ ምድርን መጣረቃሚ ማይ ባስካን ተጠቓልል። ኣብቲ ናይ መመረቕታ ስነ ስርዓት ኣብ ምሕዳር ንእዞባ በሪኽ ኣቶ ተስፉ ፍስሃፅዮን ኣብ ዘስምዖ ቃል ምህናፅ ናይታ ትካል ትምህርቲ መርኣያ ተሳታፍነት ኣብ ውሽጥን ወፃእን ዝነብር ህዝቢ ኣብ መደባት ልምዓት ከም ዝኾነ ብምጥቃስ ነበርቲ ረኪቦምዎን ዘለዉ ዕድል ብግቡእ ክጥቀምሉን ዝጎደለ ንምምላእ ኣበርክቶ ክገብሩን ኣተሓሳሲቡ። ኣቶ በየነ ሰሎሞን ብወገኖም ብስም ጓሎም ዝተገብረ ሓገዝ ነቲ መንግስቲ ፀገማት ሕብረተሰብ ንምቅላል ዘካይዶ ዘሎ ፃዕሪ ንምድጋፍ ከም ዝኾነ ብምጥቃስ ኣብ ከምዚ ዝበለ ሰናይ ግብሪ ምስታፎም ናይ ሕልና ዓግበት ከም ዝተሰምዖም ገሊፆም። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ጊዮርጊስን ወኪል ጨንፈር ትምህርቲ መምህር መስፍን ወልደ ስላሴን ድማ ንስድራ ቤት ኣቶ በየነ ሰሎሞን ንዝተወስደ ተበግሶ ድሕሪ ምሙጓስ ተመሳሳለ ተበግሶታት ክድፍኣሉ ኣዘኻኺሮም። ብካልእ ወገን ኣብ ዞባ ማእከል እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ሓርነት ኣብ ሃገራዊ ምርመራ ማትሪክ ካብ 3 ክሳብ ሙሉ 4 ነጥቢ ንዘመዝገቡ 21 ደቂ ኣንስትዮ ዝርከቦም 41 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃሮ ኣሸሊማ። ኣብቲ ብ26 መስከረም ዝተኻየደ ስነ ስርዓት ሓለፍቲ ትምህርትን ኣመሓዳሪት ንእዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ተረኺቡ ዘሎ ውፅኢት ዘዛኒ ስለ ዘይኮነ ተምሃሮ ንዝበለፀ ደረጃ ፃዕሮም ክቕፅሉ ተላብዮም። ካልኣይ ደረጃ ቤት ትምህርቲ ሓርነት ኣብ መበል 38 ዙርያ ሃገራዊ ኣገልግሎት ካብ ዘሳተፈቶም 491 ተምሃሮ 86 ናይ ዲግሪ 54 ከዓ ናይ ዲፕሎማ ውፅኢት ኣምዝጊቦም።
0: ኣብ ንዞባ ዓዲ ቀይሕ ንፅጉማት ወገናት ናይ ናውቲ ትምህርቲ ደገፍ ክግበር እንከሎ ማሕበረ ቁጠባዊ ፀገማት ዘለዎን ስድራ ቤታት ድማ ብጥሪት ተጣይሰን። በዚ መሰረት ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ከተማ ዓዲ ቀይሕ ን128 ተምሃሮ ንዓመት ሙሉእ ዘገልግሎም ናውቲ ትምህርቲ ከም ዝዓደለ ኣብ ምምሕዳራት ከባቢ መንደፈራ፣ ኢግላ፣ ሕረት፣ ደምሒናን ደርዓን ንዝቕመጣ 11 ስድራ ቤታት ስዋኣት ድማ ዘኽታማትን ስንኩላንን ብዋጋ 110,000 ናቕፋ ብጥሪት ከም ዘጣየሰ ወኪል ኤሪና ሓቢሩ። ሓላፊት ቤት ፅሕፈት ወይዘሮ መድሃኒት ግርማይ እቲ ሓገዛት መቐፀልታ ናይቲ ዓመት መፀ ዝትግበር መደባት ማሕበራዊ ድሕነት ከም ዝኾነ ብምጥቃስ ውፅኢቱ ኣተባብዒ ከም ዝኾነ ሓቢራ። ብካልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡዞባ ማይምነ ን95 ተምሃሮ ናይ ናውቲ ትምህርቲ ሓገዝ ገይሩ። ወኪል ናይቲ ቤት ፅሕፈት ወይዘሮ ሰናይቲ የማነ ኣብ ዝሃበቶ ሓበሬታ እቶም ዝተሓገዙ ተምሃሮ ብቤት ትምህርቲ ዝተለለዩ ምዃኖም ኣፍሊጣ። ኣብ ንዞባ ዓረዛ ኣብ 22 ምምሕዳራት ከባቢ ሰፊሕ ወፍሪ ክታበት እንስሳታት ተኻይዱ። በቲ ካብ መጀመርታ ወርሒ መስከርም ጀሚሩ ን2 ሳምንታት ኣብ 24 ንቕታታት ዝተኻየደ ወፍሪ ኣስታት 27,000 ከብትን 39,000 ጠለበጊዕን ከም ተኸትባ ክኢላ ሕክምና እንስሳ ኣቶ ዳንኤል ሞጎስ ሓቢሩ። እቲ ወፍሪ ሳላ ቁርብነትን ተሳትፎን ወነንቲ ጥሪት ትዕውት ምንባሩ ዝጠቐሰ ኣቶ ዳንኤል ሓሊፉ ብሓርሶ ዝረአ ተጠቃምነት ብቕዓቱ ዘይተረጋገፀ መድሃኒታት እንስሳ ሳዕቢናቱ ከቢድ ስለ ዝኾነ ክውገድ ተማሕፂኑ። ወነንቲ ጥሪት ብወገኖም ዓመታዊ ብዝካየድ ናይ ክታበት መደባት ጥሪቶም ጥዕነን ተዋሒዙ ኣብ ፅቡቅ ኩነታት ከም ዝርከባ ገሊፆም። ዝኸበርኩም ተኸታተልቲ ስዕባ ኩራ ዜናታት ፕረዚደንት ኣርጀንቲና ሃቪየር ሚሊ ብሪጣንያ ኣካል ሉዓላዊ ግዛኣት ሃገሩ ኣብ ዝኾነ ደሴታት ፎክላንድስ ከተካይደ ወጢና ዘላ ንጥፍታት ዕደና ዶ

ክተብሎ ደጊሙ ኣጠንቂቑ። መንግስቲ ኣርጀንቲና እቲ መስርሕ ኣብ ውሽጢ 2 ሳምንታት ክቋረፅ ናይ ግዜ ገደብ ሂቡ ከም ዘሎ ዝገለፀ ፕሬዚደንት ሜሊ ምስ ዘይትግበር ሕጋዊ ስግምቲ ከም ዝውሰድ ኣረድዩ። እተን ደሴታት ዋንነታ ምዃነን እትገልፅ ብሪጣንያ ነቲ ምስ ኩባንያታት እስራኤል ሓቢራ ክተካይዶ ዘላ ዳህሳስን ኩዕታን ነዳዲ ከምዘይተቋርፆ ኣፍሊጣ ኣላ። በዚ ድማ ኣብ መንጎ ክልቴን ሃገራት ሓድሽ ምትፍናን ከስዕብ ከም ዝኽእል ብኣጉ ይእመት። ኣርጀንቲናን ብሪጣንያን ብጉዳይ ላዕላውነት እተን ደሴታት ኣብ 1982 ልዕሊ 2 ኣዋርሒ ዝቐፀለ ውግእ ከም ዝገጠማ ዝጠቐሱ ፀብጻባት ካብ ክልቴን ልዕሊ 900 ወተሃደራት ከም ተቐትሎ የረድ። እቲ ጉዳይ ሰላማዊ ማዕልቦ ክረክብ ክካየድ ዝፀንሐ ዲፕሎማስያዊ ፃዕርታት ዛጊት ከም ዘይተዓወተ ይጥቀስ። ኣሜሪካ ካብ ካናዳ ከተእትዎ ዝፀንሐቲ ፍርያት ኣልኮላዊ መስተ ስጋ፣ ፀባ ከምኡውን ሞተር ብሽክለታታት ዶ ከም ዘበለ ተፍሊጣ። እቲ ስጉምቲ ዝኾነ ነቲ ካናዳ ተመጣጣኒ ምላሽ ከም ትህበሉ ትገልፅ ስለ ዘላ ንግዳዊ ዘይምቅዳው ክልትኤን ሃገራት ካልእ ኣንፈት ክሕዝ ከም ዝኽእል ይእመት። ኣሜሪካ ኣገዳሲ ምስ ዝኸውን ኣብ ልዕሊ እታዊ ፍርያት ካናዳ ተወሳኺ ናይ እገዳ ስጉምቲ ክትወስድ ከም ትኽእል እውን ኣሚታ ኣላ። ኣሜሪካ ኣብ ዝሓለፈ ወርሒ ነሓሰ ኣብ ልዕሊ ዝተወሰነ ፍርያት ካናዳ ናይ 50 ሚታዊ ተወሳኺ ቀረፂ ድሕሪ ምግባራ ካናዳ ኣብ ልዕሊ 700 ዓይነታት ፍርያት ኣሜሪካ ካብ 15 ሚታዊት ክሳብ 50 ሚታዊት ዝበፅሕ ቀረፅ ከም ዝወሰነት ይፍለጥ። ነቲ ዘይምቅዳው ብዘተ ንምዕራፍ ክካየድ ዝፀንሐ ክልታዊ ዝርብ ዛጊት እወታዊ ውፅኢት ክርከቦ ከም ዘይከኣለ እዩ ዝሕበር። እዚ ተኸሲቱ ዘሎ ንግዳዊ ዘይምቅዳው ንቁጠባ ክልቴን ሃገራት ብኣሉታዊ ክፀልዎ ከም ዝኽእል እዮም ክኢላታት ዝእምቱ። ካናዳ ንግዳዊ ክሳራታት ንምንካይ ኣብ ዝሓለፈ ቀረባ ሳምንታት ምስ ኤውሮጳ ሕብረት ናይ ቢልዮናት ዶላር ስምምዓት ከም ተፈራረመት ዝዝከር እዩ። ኣብ ኢንዶኔዥያ ተኸሲቱ ዘሎ ሓደጋ ባርዕ መሮር ዘሰዓበ ፅዑቅ ዒግታ ትኪ ኣብ ጎረቤት ሃገር ሲንጋፖር ጥዕና ወሻቅሎ ተፈጢሮም። መንግስቲ ሲንጋፖር ብሰንኪቲ ክስተት ኣብ ሰፊሕ ክፋል ሃገሩ ናይ መጠንቅቕታ መልእኽቲ ኣመሓላሊፉ ኣሎ። እዚ ኣብ ኢንዶኔዥያ ተፈጢሩ ዘሎ ባርዕ ናብ ሲንጋፖር ብምልሓም ተወሳኺ ክሳራታት ከስዕብ ከም ዝኽእል እውን ይእመት። እቲ ባርዕ ኣብ ኢንዶኔዥያ ኣብ ውሽጢ ዝሓለፈ 11 ዓመታት ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝሓየለን ዝዓበየ ኣከባብያዊ ዕንወት ዘውረደ ንምዃኑ ጸብጻባት የረዱ። በቲ ሓደጋ ዛጊት ኣስታት 900,000 ሄክታር ጫካ ከም ተሃሞኸ ጸብጻባት መንግስቲ ኢንዶኔዥያ ሓቢሮም። እዚ ከምዚ ኢሉ እንከሎ እቲ ባርዕ ክሳብ ዝመፅእ ወርሒ ሕዳር ክቕፅል ከም ዝኽእል ግምታት ኣሎ። ሩስያን ኣሜሪካን ናብ ምቁፅፃር ኣፅዋር ዘተኮረ ዘተ ክጅምራ መንግስቲ ሩስያ ፀዊዑ። ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ትማሊ 28 መስከረም ኣብ ዝሃቦ መግለፂ ክልቴን ሃገራት ነቲ ተቋሪፁ ዘሎ ዘተ ብምብርባር ኣብ ዝሓፀረ እዋን ውዕል ክኽትማ ከም ዝግባእ ኣረድዩ። ኣሜሪካን ሩስያን ናይ ማእከላይ ርሕቀት ሚሳይላት ኬፍርያ ዝዓግት ውዕል ኣብ 1987 ከም ተፈራርማን በብእዋኑ ካሕድሶ ከም ዝፀንሓን ይፍለጥ። ይኹን እምበር እቲ ስሩዕ ናይ ምሕዳስ ግዜ ኣብ ዝሓለፈ ወርሒ ለካቲት ብምብቅዑ ትግባር እትስምዕ ኣብ ሓደጋ ከም ዝኣተወ ይግለጽ። እቲ ቅድሚ 39 ዓመት ዝተፈረመ ውዕል ክልቴን ሃገራት ካብ 1000 ክሳብ 5500 ኪሎ ሜትር ዝውንጨፍ ኒክሌሶዋ ኣፅዋር ክሩዝ ሚሳይልን ባሊስቲክ ሚሳይልን ከየማዕብላ ዝዓግት እዩ ነይሩ። ምፍራስ ናይቲ ውዕል ውድድር ምምዕባል ኣፅዋር ክብ ብምባል ኣህጉራዊ ፀጥታዊ ስጋት ከም ዘዕቢ ክኢላታት የጠንቅቑ። ሩስያን ኣሜሪካን ዝበዝሐ ኒክሌሶዋ ኣፅዋር ዝውንና ሃገራት ምዃንን ይጥቀስ። ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝፀንሐ ዲፕሎማስያዊ ዝምድና ክትበትኽ ከም እትኽእል ፕሬዚደንት ኢብራሂም ትራወረ ኣጠንቂቑ። ፕሬዚደንት ትራወረ ነዚ ዝገለፀ እቲ ሕብረት ብስም ሰብኣዊ መሰላት ኣብ ውሽጣዊ ጉዳያት ሃገሩ ብንትእታዊ ክገብር ይህቅን ከም ዘሎ ብምኽሳስ እዩ። ጉዳይ ቡርኪና ፋሶ ንህዝብን መንግስትን ጥራይ ከም ዝምልከት ዝጠቐሰ ፕሬዚደንት ኢብራሂም ትራወረ ኤውሮጳዊ ሕብረት ተኽታኺ ምትእታዊ ካብ ምግባር ክሕየብ ፀዊዑ ኣሎ። መንግስቲ ቡርኪና ፋሶ ኣቐዲሙ ንፈረንሳ ብወተሃድራውን ፀጥታውን ምትእታው ብምኽሳስ ምስ ዝፀንሐ ወተሃድራዊ ፀጥታውን ዲፕሎማስያውን ዝምድና ከም ዝበተኸ ዝዝከር እዩ። ዞባ ምዕራብ ኣፍሪካ ብሓፈሻ ቡርኪና ፋሶ ትርከቦ ዞባ ሳሓል ድማ ብፍላይ ብሰንኪ ግዳማዊ ምትእታው ኣብ ፀጥታዊ ፀገም ወዲቑ ከም ዘለዎ ናይ ቀረባ ተዓዘብቲ ይጠቕሱ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወተሃድራዊ ህላው እዩ ከስፍሕ ዴንማርክ ፀዊዓ። ህላወቲ ኪዳን ናብቲ ዞባ ፀጥታዊ ኣገዳስነቱ ልዑል ምዃኑ ዝጠቐሰ ሚኒስትር ምክልኻል ዴንማርክ ንዝተናውሐ ግዜ ክዕስክር ኣተሓሳሲቡኣሎ። ኔቶ ፀጥታ ናይቲ ዞባ ንምውሓስ ዝዓለመ ወተሃድራዊ ልምድ ከካይድ ምፅንሑ ዝፍለጥ ኮይኑ እቲ ልምምድ ብዓይነትን መጠንን ክብክብል ከም ዝግባእ ዴንማርክ ገሊጻ ኣላ።

ኣሜሪካን ዴንማርክን ኣብ ፀጥታ ደሴት ግሪንላንድ ዝምልከት ውዕል ኣብ ዝሓለፈ ቀረባ መዓልትታት ከም ተፈራርማ ዝፍለጥ ኮይኑ እቲ ውዕል ዞባዊ ፀጥታዊ ኣገዳስነቶን ልዑል ምዃኑ ክልቴን ሃገራት ሓቢረን። ሩስያን ቻይናን ዝኣመሰላ ሓይሊ ሃገራት ነዚ ኔቶ ኣብ ዞባ ኣርክቲክ ዘካይዶ ዘሎ ወተሃድራውን ፀጥታውን ወፍሪ ብዕቱብ ከም ዝከታተሎ ዝሕብሩ ተንተንቲ ተመሳሳሊ ስጉምቲ ክወስዳ ተኽእሎ ከም ዘሎ ይእምቱ። ናይ መወዳእታ ዜና፣ ኤሮጳዊ ሕብረት ንዩክሬን ተወሳኺ ወተሃድራዊ ደገፍ ንምግባር ዘለዎ ቅርብነት ደጊሙ ኣነፂሩ። ሚኒስተራት ምክልኻል ናይቲ ሕብረት ትማሊ 28 መስከረም ኣብ ከተማ ብራስለስ ቤልጅም ኣብ ዘካየዶ ዝርብ ኣባላት ኣብ ጉዳይ ደገፍ ዩክሬን ዘለዎን ምትሕጋዝ ከስፋሓ ምዃነን ገሊፆም። ይኹን እምበር እቲ ሕብረት ናብ ዩክሬን ክልኾ ብዛዕባ ዝኽእል ተወሳኺ ደገፍ ብንፁር ኣይገለፀን ዘሎ። ኤሮጳዊ ሕብረት ካብ 222 ንድሓር ንዩክሬን ኣስታት 9 ቢልዮን ዩሮ ወተሃድራዊ ደገፍ ከም ዝለኣኸ ፀብጻባት የረዱ። እቲ ሕብረት ንዩክሬን ልዕሊ 100 ቢልዮን ዶላር ብመልክዕ ልቓሕ ክሰድድ ኣብ ዝሓለፈ ቀረባ ግዜ ከም ተሰማምዐ ዝፍለጥ ኮይኑ ካናዳ ድሒራ ነቲ ስምዕ ከም ተፀንበሮተ ይጥቀስ። ሩስያ እቲ ሕብረት ነቲ ኩናት ብዘተ ንምዕራፍ ንዝግበር ዲፕሎማስያዊ ፃዕሪ ክድግፍ ብተደጋጋሚ ክትፅውዕ ፀኒሓ ኣላ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ዞባ ዓንሰባ ኩነታት ጥዕና ሓርበኛታት ስንኩላን ኩናት ንምፍላጥን ሓገዝ ንምግባርን ወፍሪ ተኻይዱ። ክፍሊ ቱሪዝም ዞባ ደቡባዊ ቀይሕ ባሕሪ ዑደት ናብ ታሪካዊ ቦታታት ረሓይት ኣወዲቡ። ኣብ ንዞባታት ዓዲ ቀይሕን ማይ ምነን ንፅጉማት ወገናት ደገፍ ተገይሩ። መንግስቲ ኣርጀንቲና ብጉዳይ ደሴታት ፎክላንድስ ንብሪጣንያ ጠንቂቑ። ኣሜሪካ ካብ ካናዳ ከተቶ ፀንሐቲ ፍርያት ኣልኮላዊ መስተ ስጋ፣ ፀባን ሞተር ብሽክለታን ዶ ከም ዘበሉ ተፍሊጣ። ኣብ ኢንዶኔዥያ ተኸስቲ ዘሎ ሓደጋ ባርዕ መሮር ዘሰዓቦ ዒግታ ትኪ ኣብ ሲንጋፖር ጥዕናዊ ሻቕሎ ተፈጢሮ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

ወግኢ ኢታ ኦላ ብኹናማ ኢታ ኦላ ክንብል ከለና መውፅእ ሓዳር ማለት እዩ። ኣብ ብሄረ ኩናማ መርዓት ምስተ መርዓወት ናብ እንዳ ወዲ ዘይኮነት ትኽድ መርዓዊ እዩ ናብ እንዳ ጓል ዝመፅእ። ኣብ ትሕቲ ኣቦ ጓል ኮይኖም ንዓመታት ክፀንሑ ይኽእሉ እዮም። ኣቦ ጓል ነዞም ሓደሽቲ መርዓውቲ በዓሉ የናብዮምን የዓልዮምን እኹል ኣኪበሎም እየ። ሕጂስ ሓዳሮም እንትወፅኦም ክሽገሩ ኣይክእሉን እዮም፣ ናብሮም ክመርሑ ይኽእሉ እዮም ኢሉ ኣብ ዝኣመነሉ ግዜ ምስ በዓልቲ ቤቱ ተማኺራ ሓዳሮም የውፆም። ነዚ ወግኢ እዚ ኢታ ኦላ ንብል። እቲ ወግኢ እንታይ ይመስል ብዝርዝር ክነብል። መጀመርያ ኣቦ ጓል ምስ በዓልቲ ቤቱ ተማኺሩ ምስ ወድአ ንበረኻ ይወፍር ሞ ሓንቲ እንፀይቲ ሒዙ ይመፅእ ንሰብኣይ ጓሉ እነሀልከ ኣምፅኤልካ ኣለኹ እሞ ተበገስ ገዛኻ ስራሕ ሎም ዓመት ሓዳርካ ከውፃካየ ይብሎም ማለት እዩ። መርዓዊ ካብኡ ተበጊሱ ምስ ኣዕሩኽትን መቕርብ ቤተሰብን ኮይኑ ነቲ ገዛ ዝኸውን ናውቲ የዳሉ። እቲ ገዛ እቲ ናውቲ ኣዳልዩ ምስ ተወድአ ወፈራ ይገብሩ እሞ ኩሉ ሰብ ተኣኪቡ ሆሆ ኢሎም ነቲ ገዛ ይሰርሕዎ። እቲ ገዛ ተሰሪሓ ምስ ተወድአ ድሮ ኢታ ኦላ ኣብ ዝወሰኑላ መዓልቲ ኣደጓል ተሲኣ ንጎረባውትን ንእንዳወድን ዕድመ ትነግሮም። ብኡ መሰረት ንግሆ ናይ ኢታ ኦላ መዓልቲ ዝተወሰኑላ መዓልቲ ኩሎም ይእከቡ። ምስ ተኣከቡ

መጀመርያ ነታ ሓዳሽ ተሰሪሓ ዘላ ገዛ ብትጥቆ ቀይሕ ማሸላ ገይሮም ይነፅግዎ። እዚ ማለት ከዓ እቲ ሕማቅ ይውፃእ ብምባል እዮም ዝገብርዎ። ንሰናይ ምንዮት እውን ይገልፅ ማለት እዩ። ድሕሪኡ ከዓ ፍሬ ሆያ ኤዋ የምፅ እሞ ኣብ ውሽጢ ገዛ ንላዕሊ ይድርብይዎ። ሄዋ ኣብ ከባቢ ኩናማ ብብዙሕ ዝዝራእ ዓይነት ዘራእቲ ኮይና ከም ሓረግ እያ ኣብ መረት እናበለት ትፈሪ። ሓንቲ ፍረ ሄዋ ኣብ ውሽጣ ዝተፈላለዩ ብዙሕ ዝበለ ፍርያት ኣለዋ። ስለዚ ነዚኦም ሓድሽ ስድራ ዝምስርቱ ዘለዉ ሓድሽ ገዛ ዝወፁ ዘለዉ ፍረዩ ተባዘሁ የሰምዕ ማለት እዩ። መግለፂ ንክፍረዩን ንክባዝሑን እዩ ዝግበር። እቲ ሄዋ ምስ ደርቤቶ ቆልዑ ይኹን ሰበይቲ ኣብቲ ከባቢ ዘለዉ ኩሎም ተኣኪቦም ዓትዮም ነቲ ሄዋ ኣልዒሎም ይበልዕዎ። ድሕሪ ዚ መቐመቲ ውያ ቆፎ ናይ እኽሊ ዝኸውን ኣጋር ሳዳ ኣብ ውሽጢ ገዛ የዳለዉ። ሳዳ መደቀሲ ዝኸውን ከዓ ኣብ ውሽጢ ገዛ የዳለዉ። ገሊኦም ነዚ ኣጋር ሳዳን ሳዳን እንዳዳለዉ፣ ገሊኦም ከዓ ኣብ ደገ ኮይኖም መቐመቲ እኽሊ ዝኸውን ቆፎ የዳለዉ። እቲ ቆፎ ተዳልዩ ምስ ተወድአ ናብ ውሽጢ ገዛ ይእቶም እሞ እቲ ኣኪቦምሎም ዝፀንሑ እኽሊ ኩሉ ኣብኣ ይጓረት። እኽሊ ኣጓሪቶም ምስ ወድኡ ብእንዳ እጓል እዮም ዝጅምሩ። ኣደ ጓል ንእጓላ ክትህወን ዘለወን ነገራት ትህብ ማለት እዩ። ብቐዳምነት መጎጎ ትህብ እያ ችጉዳ ኢልና ንፅውዖ። ንመለንቀቲ ትኸውን ትህባ። ካልእ ኣገደስቲ ናውቲ ገዛ እውን ትህባ እያ። ብወገን ሓማታ እውን ብግዴታ ክትህባ ዘለዋ ነገራት ኣለዋ። ንሰን እትሮ ናይ ማይ፣ ፃሕሊ ናይ መስርሒ ፀብሒ፣ እትሮ ናይ ብሑቕ ዝኸውን ኮሎኻ መአከቢ እኽሊ፣ ካልኦት ናይ ኣውቲ ገዛን ወሲኻ ሰይትወዳ ትህብ። ኣብቲ ኣወሃሃባ ህያባት መቕርብ ቤተሰብ መሓዛ ኩሉ ዘለዎም ናናቶም ህያባት ነታ ሓዳሽ ትወፅእ ዘላ ገዛ ትፍልይ ዘላ መርዓት ይህብዋ። ሂቦም ምስ ወደእዋ እቲ ናውቲ ኩሉ ናብ ውሽጢ ገዛ ይኣቱ እሞ በብ ኣብቲ ዝግብኦ ቦታ ይቕመት። ገዛኣ ተሸሊማ ትውዳ ካብታ ዕለት እታ እዚኦም ሓደሽቲ መርዓውቲ ገዝኦም ይኣትዉ፣ ሓዳሮም ይጅምሩ። ኣብ ወጊ ኢታወላ ኩሉ ግዜ ሰብ ዓዲምካ ትፅውዕ ስለ ዘለኻ እኽለ ማይ ይዳሎ እዩ። ስለዚ ምስ ወድኡ ኩሎም ኮፍ ኢሎም ስዋ እንዳሰተዩ ነዚኦም ሓደሽቲ መርዓውቲ ምርቆቦምን ሰናይ ምንዮቶምን ይገልፅሎም። ወግዒ ኢታወላ በዚ ኣገባብ ትዛዘም።

0: ሰላም ከመይ ቀኒኹም ክቡራትን ክቡራን ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ንብቕዓት ወይ ከዓ ደረጃ ብቕዓት ፍርያት መድሃኒትን ምግብን ዘድህስስ ይኸውን ዕዱም ጋሻና ካብ ሚኒስትሪ ጥዕና ሓላፊ ኣህዱ ምቁፅፃር ብቕዓትን ትካላዊ ኣሰራርሓ ሃገራዊ ምቁፅፃር ምግብን መድሃኒትን እዩ ፋርማሲስት መርሃዊ ደበሳይ ኣራይሞ መርሃዊ እንኳዕ ድሓን መፃእካ። ናይ ሎሚ ዛዕባና ከምዚ ክንጠቕሶ ዝፀናሕና ንደረጃ ብቕዓት ፍርያት ናይ ምግብን መድሃኒትን እዩ ክኸውን። ስለዚ ደረጃ ብቕዓት ፍርያት ክንብል ከልና ፈለማ እንታይ እዩ ማለትና እዩ?
1: ሕራይ ቀኒለይ ስለይማን ንኣገልግሎት ቴሌቭዥን ኤርትራ ዝገበር ላይ ዕድመ ኣቅዲመ ከመዝግን ምናልባሽታ ደረጃ ክትላ ፅናሓ ወ ደረት ብቕዓት ብዛዕባ ደረት ብቕዓት ኢና ንዛረብ ዘለና። ደረት ብቕዓት ፍርያት ክንብል ከለና እቲ ብልሙድ ኤክስፓየር ወይ ከዓ ኤክስፓይሬሽን ንብሎ ብልምዲ ማለት እዩ። ሓደ ፍርያት ሲ እቲ ዝፈረየሉ ምክንያት ወይ ከዓ ንክጥቀመሉ ኢልና ዲና ንኣብነት ፍርያት እንታይ ንበል መድሃኒት፣ መግቢ ወዘተ ዝተፈላለዩ ፍርያት ንሓደ ዕላማ ይፈርዩ። ምስ ፈረዩ ግን እቲ ሒዞሞ ዝመፁ ጠባይ ንሓደ ዕላማ ንምውቃዕ ክሳብ ማዕርክ ንደዮም ነቲ ጠባይ ተዓቂቦም ነቲ ዕላማ ዝተሓስብሉ ወይ ዝፈረየሉ ዕላማ ክሃርሙ ዝኽእሉ ንዝብል ሓሳብ ንዑና ክንገልፅ ክንፍትለዎም ማለት ደረት ብቕዓት ክንብል ከለና ታይ ሓደ ፍርያት ውሱን ጠባይ ኣለዎ። ምስ ፈረየ ሒዝዎ ዝመፀ ጠባይ ክሳብ ክንደይ ንውሓት ግዜ ክፀንሕ እዩ ምስኡ። ድሕሪኡ እቲ ለውጢ ናይ ጠባይ ምስ ግዜ ኣብ ግምት እናእትኻ ነቲ ዝፈረየሉ ዕላማ ብቑዕ ድዩ ብቑዕን ዝብል ሕቶ ይመፅእ ማለት እዩ። ስለዚ ክሳብ ዝተወሰነ ግዜ ብከምዚኣ ጠባይ ክኸይድ እዩ ነቲ ዝፈረየሉ ዕላማ ይኸይድ ኣሎ ማለት እዩ። ድሕሪ እዚኣ ዕለ እዚኣ ግን እቲ ፍርያት ጠባዩ ስለ ዝቐየረ እቲ ወቕዖ ኢልና ዝሓሰብናዮ ዕላማ ንወቅዕ ድ ይወቅዕን ኣብ ምልክት ሕቶ ይኣቱ ማለት እዩ። ሕጂ እቲ ደረት ብቕዓት ክንብሎ ከለና ሕጂ ብታይ ደረት ብቕዓት

0: ዘለና ንሓደ ውሱን ግዜ ብቑዕ ፀኒሑስ ድሕሪኡ ግን ኣይብቑዕን እዩ ብቑዕ ኣይብቑዕን ንምንታይ ዝብል ሕቶ ከይመፅእ ንኣብነት ፍርያት መድሃኒት እንድሕር ኮይኑ ሕጂ መድሃኒት ንኽፍውስ ወይ ከዓ ሕማም ንኽፍውስ ኢና ነምፅኦ ዘለና ክሳብ ክንምንታይ ናይ ፈዋስነት ዓቕሙ ምስኡ ፀንሕ ድሕሪኡ ኸ እንታይ ይኸውን ዝብል ሕቶ ንምላስ ኣብ መግቢ ንኽምግበካ ማእዘታት ንኽበካ ዝተፈላለዩ ትሕሶታት ሒዙ ንክመፅእ መፂኡ ኣሎ ወይ ከዓ እቲ መግቢ ከምዚ ቀንዲ መግቢ እተዘይኮይኑ ንኣብነት መጋየፂ መግቢ ድሕሪ ኮይኑ ባዓ ቸኮላታ ወይ እዚኦም ዝኾነ ሽከራዊ ጣዕሚ ዘለዎም ነገራት ባህታ ንክፈጥሩልካ ጥራሕ ትወዞም ዓይነት መግብታት ምስ ዝኾኑ ከዓ ድሕሪ እዚያ ዕለት ናይ ብቕዓት እንታይ እዮም ዝኾኑ ዘለዉ ንምምላስ ወይ ከዓ ነዚ ሕቶ እዚ ምንፃር ዝቕመጥ ዕለት እዩ ማለት እዩ ሕጂ ደረት ብቕዓት ከም ዕለት ወይ ከዓ ንብቕዓት ጥራሕ ንምውሳን ዘይኮነስ እቲ ብቕዓት ንምንታይ ዝብል ሕቶ እውን ምስኡ ክምለስ ኣለዎ ማለት እዩ ኣብዚኣ ግን ቀንዲ ነጥቢ ህባ ዝደሊ ብቕዓት ክንብል ከለና ምስ ተዓቋቑራ ወይ ከዓ ምስ ተታሕዛ ናይቲ ፍርያት ተታሒዛ ትኸይድ ነገርያማት በናይ ኮንትን ትኸይድ ውፅኢት ናይ ተታሕዛ እዩ እቲያ ዕለት ገና ከላ ኣታሕዛ ንድሕራ ክፊኢናሉ ቅድሚ እቲያ ዕለት እውን ብቕዓቱ ክፈርስ ክእል ቲ ፍርያት ሕጂ ደረት ብቕዓት ሓደ ንፁር ሓበሬታ ኮይኑ ብመፅናዕቲ ዝብፃሕ ኮይኑ ኣተዓቕባብ ግምት እትዩ እቲ ፍርያት ንዕላሙኡ ክሳብ ማዕረ ክንደይ ብቑዕ ኮይኑ ይፀንሕ ዝሕብረና ሓበሬታ እዩ ማለት እዩ
1: ስለዚ ተንቀንዲ ነጥብታት ከም ዝጠቂስካ ዘለካ ምንካይ ደረጃ ናይ ብቕዓት ካልኣይ ድማ ውሕስነት ፍርያት ኣብ ምልክት ሕቶ
0: ምእታው ይኸውንሎ ማለት እዩ ድሕር እቲያ ዕለት
1: ፅቡቅ ስለዚ እቲ ደረት ብቕዓት ፍርያት ብኸመይ እዩ ዝልለ ወይ ብኸመይ እዩ ዝፍለጥ
0: ሕጂ እዚ ኣብ ዝተፈላለየ ፍርያት ዝተፈላለየ ዓይነት ነቲ ደረት ናይ ብቕዓት ዝሕብር ዕለታት ተለጢፉ ትርኢኻ እቲ ኣመፃፅኡ ዝብል ሕቶ ግን ብዙሕ ኣብቲ ሕብረተሰብ ምዝንባዕ ናይ ኣረኣየ ኣሎ ዋንስ ብጉድለት ናይ ንቕሓት ክኾኑ ይኽእል ብገለ ወላ እውን ኣብቲ ኣፍራይ ኣብ መፍረት ፍርያት ዝነጥፍ ኣካል እውን ብዙሕ ፍልልያት ትርኢኻ ናይ ኣረኣያ ሕጂ ንኣብነት ኣብ ዕዳጋ እንድሕር ከድካ ብዙሕ ርግኦ ትረክብ ርግኦ ተለጢፋታ ኣላ ዕለት እቲያ ዕለት እቲኣ ካበይ መፅኣ ኩን ተለጢፋ ትኸውን እቲ ዝግባእ መፅናዕቲ ገይሮም እዚኣ ርግኦ ይሲ ካብቲያ ዘፍረኹላ ዕለት ክሳብ ክንዚ ዕለት ብዘይ ፀገም ክንጥቀምላ ንክልና ኢሉ ከብሎም ዝኽኣለ መፅናዕቲ ወይ ሓሳብሲ ካበይ ተበጊሱ ዝብል ሓሳብ ምልክት ሕቶ እቱ ማለት እዩ ሕጂ ብመድሃኒት ክጅምረልካ መድሃኒት ንኣብነት መድሃኒት ዝያዳ ተነቃፊ እዩ ምስ ጣዕሽሙ ክሪኦ ከልና ክነወዳድሮ ከልና ምስ ዝተፈላለዩ ካልኦት ፍርያት ንኣብነት ከም መግቢ መድሃኒት ንኽፍውስ እዩ ዝመፅእ ዘሎ መግቢ ኮነን ሓደ ፀገም ኣጋጢሙ ፀገም ክፈትሕ ይመፅ ኣሎ መድሃኒት ዚኣ ጠባይ እዚኣ ሒዝዋ ፀንሐ ንክትርኢ እቲ ሒዝዎ ዝመፅእ መልክዕ ወይ ፎርሙላ ንብሎ ወይ ቅዋመ ናይቲ ፍርያት ከይተተንከፈ ከይተቀየረ ጠባዩ ዓቂቡስ ክሳብ ክንደይ ይኸይድ ይብል ነዚ ንክትምልስ ገለ ረቑሒታት ተፅንዕ ኣለካ ጠባዩ ንክቕይር ዝገብሮ እንታይ እዩ ሙቐት ኣተዓቕባ ሰፋ ብሙቐት ይኹን ብጠሊ ይኹን ምቕላዕ ንኣየር ከፊትካ ምግዳፍ እዩ ዋላ ተኸዲዱ እዩ ዘሎ ኣተዓሻሽግኡ ከመይ ኣሎ እዚ ኩሉ ግምት ኣእቱ እጂ እቲ ውድእ ፍርያት ኣብ መዓላ ክውዕል ኮሎስ በናይ መዐሸጊ ናይ ኩነታት ኣተዓቕባ ሒዙ ክኸይድ እዩ ፈሊጥካ ኣለኻ ክተምፅኦ ከለካ እዚአን ኩነ ድሕር ረቋሒታት ኣብ ኣኽቢርናየን ብኣገባብ ድሕር ከይደን ክሳብ ክንዚ ዕለት ከጥንሓና ኢና ንብዘለና ሕጂ ነዚአን ንምምላስ ነቲ ዕለት ንምውሳን ፈተነ ተካይድ ማለት እዩ እቲ ፍርያት ንኣብነት ኣብ ኣስመራ ንክሽየጥ ድሕር ይፈርሎ ኣስመራ እንታይ ክሊማኣ ዝሕል ዝበለ ጠሊ ጉድል ዝበለ ከም ባፅዕ ኣይኮነን ባፅዕ ሙቐት ኣሎ ጠሊ ልዕሉ ፀቕጢ ከ ኣሎ ሕጂ ነዚአን ፀቕጢ ጠሊ ገዝላ ኩነታት ኣብ ሓደ ስቴብሊት ቻምፐር ንብሎ ወይ ከዓ ናይ ቅዋምነት ናይ ፍርያት ዝፍትን ቻምፐር ከም ፍሪጅ መሰል መሳርሒ እዩ ኣውተእትዎ ሞ ነቲ ኩነታት ኣየር ኣቃሊዕኻ ትከታተሎ እንታይ ለውጢ ገብር እቲ ፍርያት ሕጂ ሓደ ፍርያት ድሩቕን ጥሉል እንተኮይኑ ኣብቲ ዕድመ ካ ኣፈላለዩ ጥሉል ፍርያት ሓፂር ዕድመ ኣለዎ ማስ ትሕዝቶማይ ዘለዎ ፍርያት ድሩቕ ንሕር ኮይኑ ንቑፅ ፍርያትካ ዕድሚ ይነዊሕ እዩ ወላ ብቲተራ ዝዛርባ ክርከና ጣይታሲ ኣብኣ ከላ ሰለስተ ትገብር ትኸውን ከረሾ ተገልካ ግን ነዊሕ ትፀድሕ ምእላይ ማይስ ንባዕሉስ ዕድመ የነዊሕ እዩ ማለት እዩ ኣብ ፍርያት ሕጂ ኣብቶም ድሩቓት ፍርያት ንኣብነት ነዊሕ እዩ ዕድሚኦም ከምዚ ፓራስተሞል ከይና ንበል ንሓሙሽተ ዓመት ዝስራሕ ብኒኣዘል ድሕር ከይድና ሓሙሽተ ዓመት ብጥዑይ ክፀኒሕ እዩ ንድሕር ለቲ ፓራስተሞል ከይድና ንሓሙሽተ ዓመት ድ ክከታተሎ ማለት እዩ ንሓሙሽተ ዓመት ሲ ተኸታቲለስ ብጥዕንኡ ደው ውዳኣ ከምኡ ድሕር ኮይኑ ሓሙሽተ ዓመት ናይ ምክንታል ግዜ ከዓ ግብራዊ ኣይገብሮን ነቲ መስርሕ ኣፍሪካ መሸጣ ዝበሃል ነቲ ፍርያት ኣብ ፈተነ ክሓልፍ ቲ ግዜ እጂ ከምዚ ንኸይከውን እቲኦም መርመራታት ቀዋምነት ዝበሃሉ ንኸፋፍሎም እተቐላጠፈ ምርመራ ኣሎ በቲ ኣገባብ ከዓ በቲ ዕለታዊ ንጥፈት ወይ ከዓ ዕለታዊ ኣነ ጣቕማ ኩነታት ናይቲ ፍርያት ዝኸይድ ምርመራ ኣሎ ርጎ ን15 መዓልቲ ድሕር ኮይኑ ገምጋም ዕድሚያ ን15 መዓልቲ ተኸታቲለ ይርያ እሞ ከመየላ ይብል ሕጂ ድሕር ፅቡቅ መፅያ እቲ ኣፈራርያይ እቲ ኣብ ፎርሙላ ወይ ከዓ ኣቕዋመ ፅቡቅ ኣላ ኢለ ሓሲበ ብድሕሪኡ ብተመሳሰለ ኣገባብ ብልክዕ ዘፍረኪቦ ፍርያት ከምዚ ኸይድ ኢለ ብገምጋሚ ኸይድ ግን ቲ መፅናዕቲ ኣብ ነዊሕ ግዜ ከዓ ይደጋግሞ ማለት እዩ ኣብ መስመር ከም ዘለኹም ርጋፅ ነዊሕ ዕድሚ ተኮይኑ ግን ተቓላጠፈ መስርሒ ይኸይድ ተቓላጠፈ መስርሒ እንታይ ማለት እዩ ኣክሰለሬትድ ስታዲ ንብሎ ኣብቲኣ ቻምፐር ወይ ፍሪጅ መሰል መሳርሒ ዝበልክዋ እቲኻ ነቲ ኩነታት ኤር ተጋንኖ ናብነት ኣስመራ ድሕሪ 20 ዲግሪ ሰንዲግሬት ኮይኑ ምዋት ሱሳ ተባንዓ እቲ ጠሊ ተበርትዖ እቲ ፀቕቲ ተልዕሎ ሽዑ ንክልተ ወይ ሰስተ ወርሒ ትከታተል ከከምቲ ዓይነት ፍርያት ማለት እዩ መፅናዕቲ ተፈላለዩ ምስተኸታተል ኣብ ክልተ ወርሒ ንጉኑን ኩነታት ኣየር እንታይ ግብረ መሲኡ ጠባይ ነቲ ፍርያት ትርኢ ሕጂ እተን ጠባይ ኣብ ወርሒ ኣብ ክልተ ወርሒ ብሰለስተ ወርሒ እንታይ ፈጢራ ኣላ ርኢኻ ሽዑ እምበኣር ካብ መበል ካልኣይ ወርሒ እኒአው ኣዝያ ጠባያ ተቐይራ ኣላ ነቲ ዕላማይ ተወቅዕንያልካ ንድሕር ወሲንካ ክልተ ወርሒ ብጉኑን ኩነታት ናብ ክንደይ ዓመታት በቲ ኖርማል ኩነታት ትትርጎም ኢልካ ቅማረታት ተካይድ ሽዑ እታይ ዕለት ትግምግማ ማለት ስለዚ ዕለት ልክዕ ኣይኮነትን ወይ ከዓ ድሕሪ እዚኣ ትፀገም ኣሎ ቅድሚ እዚኣ ትፀገም የለን ተብለካ ዘይኮነት እዚ እንታይ እታ ዝቀረበት ግምታዊት ብመፅናዕቲ ዝተባፅሐት ዕለት እያ ማለት እዩ ስቕኢልካ ይኩም ካን ተቐምጣ ማለት እዩ እዚኣ ብሪክብ ይደሊ ስለዚ ሕቶ ብኸመይ ይፍለጥ እንትብል ቀዋምነት ፍርያት ወይ ከዓ ጠባዩ ከይቀየረ ክፀንሕ ፍርያት ዝግበር መፅናዕትታት ኣለዎ ኣብ ልዕሊ እዩ እቲ መፅናዕትታት እስ ከዓ ጌርካ ትጉንጉቦ ነት ዕለት ማለት እዩ
1: ፅቡቅ መብርሂ እዩ ስለዚ እቲ ዕድመ ብቕዓት ፍርያት ብመንፅር ባህሪ ፍርያት ክንሪኦ ከልና ኣብነታት ዘዳልኻየን ገለገለ ስእልታት ኣለዋ ሞ
0: እጂ ኣብነት ኣብዛ ስእል እንታይ ርኢና ኣብቲ ላዕሊ መየለላ ኣብ ታሕትኻ መዓር ንርኢ ኣለና ኣብ ጥርሙዝ ዝኣተወት ሕጂ ባህሪ ፍርያት ክንከልና እንታይ ሓደ ፍርያት ሙሉእ ንብሎ ብእንግሊሽ ሆል ንብሎ ወይ ከዓ ፍራክሽነትድ ንብሎ ወይከዓ ተማቕቂሉ ማለት ትሕዝቶ ናይ ሓደ ፍርያት ዝወፀ ሕጂ ሓደ ፍርያት ሙሉእ ክመፅእ ከሎ ባህርያዊ ማለት ዘመለ ሕጂ ምልእት እያ ቦቂላ ካብ ገረባ ዝተቐንጠበት እያ ተፀራርያኻ ንዕዳጋ ቀሪባላ ብዙሕ ትሕዝቶ ኣለዋ ኣብ ውሽጣ ብመጠንቲ ዘለዋ ብዙሕ ትሕዝቶ ባህርያዊ ትሕዝቶ ምንጥጣፍ ናይ ኬሚካላት ኣብ ውሽጣ ከዓ ብዙሕ እዩ ብባህሪ እዩ ዝመፅእ ከምዚ ዓይነት ፍርያት ጠሊ ዘለዎ ብዙሕ ትሕዝቶ ዘለዎ መቓቂልካ ፈላለኢኻ ውሱን ፎርሙላ ስለ ዘይኮነ ዕድሚኡ ሓፂር እዩ ተባላሻዊ እዩ ከዓ ሕጂ እዚኣ ሚለ እዚኣ ኣብ ሓሙሽተ ደረጃ ርያ ኣለና ቅድም ሓዳሽ ከላ ቅሩብ ምስ ቀነየት ማርሾ ምስ ኮነት ዳሕራይቲ ዓማጭቃ መወዳታ ምስ መሽመሸት ንሪያ ኣለና ብቕዕቲ ድያ ንክንበልዓ እንተይልና ሲ መዓስያ እታ ኤክስፓየር ዴታ ኣበይ መሰኣልካያ ኣብ መንጎ ቅዳሚት ካልኦትን ካልኦት ሳሰይቲ ሳሰይቲ ራብዐይትን ኣበይ መሰኣልካያ እታያ ብቕዓት ኣብቂዑ ትብለላ ሕጂ ካብ ሰብ ናብ ሰብ ክፈላለዩ ንኣብነት ኣብቲ ቀጠልያ ዘሎ ክበልዓ ዘለሎ ብጫ ብዝኮነት ውን ዝፈትዋ ኣሎ ክሳብቲ ኣብ ማርሾ ውን ፈትዋ ማእከለይቲ ድሕሪኡ ዘሎ ግን ናልባሽ ኮ ዳርጋ ዘቢብያ ተቐይራ ንቕፃ እያ መወዳእታ ግን ተባላሽ እያ ዘላ ሕጂ ኣበይ ትስእሎ ዝብል እዚኣ ንምንታይ እያ ዘስእሊ ምፅ እያ ዓይነታት ናይ ቲኤን ኣብ ፍርያት ተለጢፈን ፀንሓና ገደብ ናይ ብቕዓት ዝሕብራ ዕለታት ፍልል ኣለዎን ንክብል እየ እቲ ድሒሩ ዝመፅ ሕቶ ከምንሰይና ንሱ መዓር ተርእናያ ግን ካብ ቀዳሚ ክሳብ መወዳእታ ወላ ቀዳሚት 10 ዓመት ዝገበረ እንተልካየን ሓደ መዓር ኣይባላሾን ዝብል ብልምዲ ዘረባ ኣሎ ኣይባላሾን እዩ ዘብለናስ እንታይ እዩ መዓር ድሕሪ ኩነታት ናይ ተዓቐባ ተባላሽዎ ክባላሸ ክእል እዩ ንኣብነት ክፉት መዓርን ተዓፂ ዘሎ ኣየር ዘየእቱን መዕሸግ ዘለዎ መዓርን በበይን እዩ ክፉት ድሕሪ ኮይኑ ካብ ኣከባቢ ዝስሕቦ ጠሊ ኣሎ ጠሊ እንተለካ ብውሕዱ ኣብቲ ላዕለዋይ ቀፀላኒት መዓር ብከላ ክፍጠር እዩ ማለት እዩ ኣሎ ናይ ብከላ ነገለ ፀገማት ኣሎ ተበከለ ፍርያት ከዓ ብቑዕ ኣይኮነን ስለዚ መዓር እውን ክባላሸ ይኽእል እዩ መዓር ኣይባላሸን ዘብለና ግን ብውሱን ኣሻሽጋ ንውሱን ኩነታት ድሕሪ ሒዝከያሲ ብውሽጣዊ ተናጣጣፍነት ኣብ ውሽጢ ሓድሕዱ ኣይባላሸን እዩ ኣይባላሸን እዩ ልክዕ ኣታ ኣሻሽጋ ተኽፊል ካሉ ክባላሸ ይኽእል እዩ
1: ፅቡቅ ኣብተን ደረጃ ብቕዓት ፍርያት ኣብ ዓይነቶምን ፍልልያቶምን ክንሰግር ኢና
0: ሕጂ እዚ ቀዲምና ርያ ፅና ስእለ ጂ ምናልባሽ ኣብዚ ምምላስ እያ ክትጠቕመና ዓይነታት ገደብ ብቕዓት ወይ ከዓ ምዝዛም ብቕዓት ናይ ፍርያት ዝሕብሩ ዕለታት ኣብ ፍርያት ብዝተፈላለየ ፀሓሕፍ ኣለዎ ንድሕር ተዓዚብና ገሊኡ ወርሕን ዓመትን ፀንሕ ገሊኡ ዕለትን ወርሕን ዓመትን ፀንሕ ገሊኡ ኤክስፓየር ዝብል ወይ ከዓ ድሕሪ እዚ ዕለት እዚኣ ይጠቀመላ ዝብል ሓበሬታ ሒዙ መፅ እዩ ገሊኡ ቤስት ቢፎር ይብል ቅድሚ እዚ ዕለት እዚኣ ተጠቀምካላ ዝበለፀ ይኸውን ድሕሪኡ ግን ብሉፅ ኣይኮን ብሉፅ ኣይኮን እንታይ ማለት እዩ ቅድሚ እዚኣ ተጠቀምካላ ዝበለፀ እዩ እንተለካስ ድሕሪኡ ግን እቲ ብሉፅነት ጎዲሉ ከለውን ክጥቀምላ ትኽእል ክተስምዐያ ማለት እዩ ካልእ ምስቲ ብቕዓት ናይቲ ፍርያ ዘይተሓዘ ሴል ባይ ዴት ትበሃልላ ኣብ ሱፐርማርኬት ሰሪዕኻ ብወቅትታት መን ዓይና ይሃልኽ ፍርያት ምስ ምውሓዝ ናይ ዕዳጋ ዝተሓዝ ዝሕብር ሓበሬት ኣሎ ሕጂ ሰለስትዩ ዕለት ብምዃኑ ንጥራሕ ኤክስፓየር ዴት ኢልና ጥራሕ ንትርጉሞ ብልምዲ ማለት እዩ እዲ ፍልል ኣለዎ ኣብ መድሃኒት ክጅምር ኣብ መድሃኒት እቲ ብቕዓት ድሕርዛዚ ሙስ እንታይ ዝዛዝም ዘሎ እቲ ፍርያት ተጓዳእ ድዩ ዝልወጥ ዘሎ ወላስ ስሩሑ እዩ ዘቋርፅ ዘሎ ሕጂ መድሃኒት ንምንታይ ተነቃፊ ኢልና ዓንተ ወይ ስሩዑ ፀገም ንምፍታሕ እዩ ሕማም ንምፍታሕ እንድሕር ተጓዳእ ተቐይሩ ገለ ኬሚካላዊ ለውጢ ገይሩ ኣሎ ተወሲድካ ክሕመካ እዩ ማለት እዩ ሓሸ ተባሂሉ ኸ ስሩሑ እንተገዲፉ ኸ መድሃኒት ስሩሑ ተገዲፉስ ጉድኣት እዩ ስትል ምክንያቱ ንኽፍውስ ይመፅ እዩ ዘሎ ይፍወስ ኣለኹ እናበልካ ስ ከይተፈወስካ ምትራፍ ጉድኣት እዩ ንባዕሉ ስለዚ መድሃኒት ኩሉ ሻዕ ኤክስፓየር ናቱ ቤስት ቢፎር ወይ ከዓ ቅድሚ ዚ ዕለት እዚኣ ትጠቅማሉ ዝሓይሽ ገለ ክትብል ኣይትክእልን ኢኻ ኩሉ ሻዕ ተወዲኡ ኣብቂዑ ይወዲኢኻ ኢኻ ትብል መድሃኒት ድሕሪ ዕድሚኡ ክናዋሕ ኣለዎ ኮይኑ ግን ኣገባብ ኣለዎ እቲ መፅናዕቲ ናይ ቀዋምነት ዝበሃል ተመሊሱ ተኣኪቡ ብዝምልከቶ ስርዓት ናብቲ ኣፍራይ ተመሊሱ ናይ ምንዋሕ ዕድመ ዝግበረሉ እዋን ኣሎ ንኣብነት ብዋጉኡ ኣዝዩ ክቡር ኣብ ቁጠባ ሃገር ክትንክፍ ዝኽእል ብብዝሒ መድሃኒት ክባላሸወካ ዝኽእል እዚ ስካብ ዝጓሓፍ እስኪ ጥዕንኡ ተረጋጊፁ ይመለስ ይበሃል እዚ እጂ ሪፓኬጅ ጌርካ ወይ ከዓ ከም ብሓድሽ ሓበሬታ ተለጣፊ ጌርካ ግን ብመፅናዕቲ ቅድም ብሓሙሽተ ዓመት ፈርያ ነራ ሕጂ ንክልተ ዓመት ተወሳኹን ክትከይድ ትኽእል እያ ምክንያቱ መርመራ ጌርናሉ ገለቁም ዝተወሲድና ጥዕና ኣለዎ ስቲል ኢልካ ገምጊምካ ክተውፅኦ ትኽእል እያ ብከምዚ ክናዋሕ ክእል እዩ ኣብ መግቢ ተመፂና ግን ቤስት ቢፎር ሕጂ ፀንሓካ ቅድሚ ዘዕለ እዚኣ ዝበለፀ ገብሮ ትብል ሕጂ ኣብ ከምዚኦም ዓይነት ፍርያት እንታይ ዝድለካ ዘሎ እዚ ፍርያት እዚ ቅድሚ ዝዕለት ተጠቂምካሉ ምስቲ ሒዝዎ ዝመፅ ምውዕዋዕ ይኹን ኣብ ገለ ሓበሬታ ንኣብነት ጣዕሙ ከምዚ እዩ ጨንኡ ከምዚ እዩ ከምዚ ዓይነት ፍሌቨር ኣለዎ ወይገለ ኣለዎ ኢሉ ይመፀካ ኣሎ ምስ ገዛ ከ ስበሽኮትሲ ቫኒላ ትብል ራስ ግን ቫኒላ ይጥዕምን እያ ትብል እንታይ ኮይና ኤክስፓየር ኮይና ክትኮን ትኽእል እያ ወ ቫኒላ ንክትጥዕም ግን ቅድሚ ወርሒ ሽዱሽተ ክትጥቀመላ ነርካ ድሕሪኡ ግን ካፍፍ ክእል እቲ ቫኒላ ተበላዕኸያ ናይቲ ጉዳእ እንትኸውን ግን እቲ ዝበለፀ ኩነታት ናይቲ ፍርያት ዕለቱ ስለዝሓለፈ ኣብ ዝበለፀ ኩነታት እዩ ትረኽቦ ናይ ነት ፍርያት ማለት እዩ ሕጂ ንሕና ኣብዚ ቤስ ቢፎር ዘለዎ ድሕሪኡ ክንበልዖ ዶ ኣይንበልዖን ክጥቀመሉ ንጥቀመሉ ዝብል ሕቶ ሙሉእ ሙሉእ ድፍር ኣቢልካ ንሓደ ሰብሲ ድፍር ኢልካስ ተጠቀመሉ ክትብሉ ኣይትክእል ኒሃ ንምንታይ እዩ እቲ ዘይትሰብ ብቕዓት ናይ ምግምጋም ከዓ ኣብ ግምት ክኣት ኣለዎ ትርእዮ ቤስ ቢፎር ማለት ቅድሚ ሰነ ተጠቀመላ እንተይለካስ ክልተ ዓመት ምስ ሓለፈ ድሕሪ እዩ ቤስ ቢፎር ስለዝኮነስ ክልተ ዓመት ድሕሪ እቲ ቤስ ቢፎር እውን ድሕሪ ከይዳ ኣፀቢኣ ክፊ ኣላ ክትከውን ትኽእል እያ ጉዳያ ናብ ጉዳይ ውሕስነት ተቐይሩ ክኸውን ይኽእል እዩ ቤስ ቢፎር ብቀረባ ገደብ ክንሕዞ ኣለና ማለት ብገምጋም ሕጂ ነቲ ሕብረተሰብ ብሓፈሻ ንቕሓቱ ብግምተ እቲኻ ተጠቀመሉ ዝጠቀመሉ ክትብል ድሕሪ ኮይንካ ናቱ ንቕሓት ዕቢኻ ኣብቲ ዝጠራጠረሉ እዋን ዝምልከቶ ኣካል እናተወከሰ ርእቶ ወሲዱ ብናቱ ሓላፍነት ክጥቀመላ ከም ዘለዎ ትነግረሉ እዋናትካ ኣሎ ማለት እዩ
1: እጂ እታ ቃል ክንደጋግማ እንዲና ፀኒሕና እታ ቤስት ቢፎር ትብል ዘላ ንምንፃራ ቅድሚ ዛዕለት ንምባል እያ
0: ማለትእዩቅድሚ ዛዕለት እዚኣ ተጠቅምካላስ ዝበለፀ ትኸውን ሕጂ እዚ ከምዚ ዓይነት ፀሓፈ ኣብ መድሃኒት ኣይፍቀድን እዩ ብሕጊ ቤስ ቢፎር ኢልካ ትፅሕፍን ኢኻ
1: መድሃኒት
0: ኣብ መግቢ ትፅሕፍ ኢኻ ምክንያቱ ሓንሲ ሓሳብ ሕቶ ብቕዓት ኣብ መግቢሲ ሕቶ ውሕስነት ኣይኮነን ኩሉሻዕ ሕቶ ናይ ትፍርያት ኣብዝበለፀ ኩነታቱ ዘይምርካብ ክኸውን ይኽእል እዩ እቲ ኣብ ብሽኮት ብክንዲ ክሪስፒ ትኸውን ስብርስብር ሓኾም ሓኾም ኣብ ክንዲ ትብልሲ ዝኣወለት ትኸውን እንታይ ኮይና ምናልባሽቲ ጎማኣ ዕድሚኡ ሓፂር እዩ ድሕሪ 6ዱሽተ ወርሒ ተኸፊ ትኸውን ንፋስ ኣትዎ ኣውኢሉ ስለዚ ኣውኢላ ካላስ በልዓኸያ ብጥዕና ፀገም መፀካ ማለት ኣይኮነን ግን እቲ ቤስት ኩነታታት ዝሓሸ ኩነታት ኣይረኸብከን ብሽኮት ኣብ ዝበለፀ ጣዕሚስ ኣይረኸብከን
1: ስለዚ ኩሉ ግዜ እታ ቅድሚ ዛዕለት ትብል ዘላስ ናይ ምውዳቕ ዕለት ወይ ከዓ ንኤክስፓየር ደይ ተመልክት ውን ክትከውን ትኽእል እያ ማለት
0: ኣብ ገለ እዋን እ ኣዝዩ እንድሕር ነዊሑ ናትካ ፍርድ ናትካ ግምጋም ኣብ ክምጥእቲኻ ትጓሓፈሉ እዋን ኣሎ ንኣብነት ኣብዛ ስእሊ እዚኣ እንድሕርኢና ሲ ቤስ ቢፎርን እቲ ኣዩዝ ባዮካ ኤክስፓየር ትብል ነዋዳ ትክልና ኤክስፓየር እተኮይኑ እቲ ቀያሕ ዘላ ሕብራ ትኺላ ናብ ጓሓፋያ ትኸይታ ፍርያት ወላ ሓንቲ ኣሽመለን ኤክስፓየር ኤክስፓየር እዩ ድሕሪ ዝዕለ እዚ ኣይትጠቀመሉ እዩ ዝብ ዘሎ ንኣብነት ርጉኦ ንድሕር ኮይኑ ርጉኦ ብኤክስፓየር እዩ ዝፅሓፍ ንምንታይ ልዑል ትሕዝቶማይ ኣለዎ ፀባዩ ተበካል እዩ ካኣልጢፉ ዝባሸ ወይ ዕሹግ ስጋ ወይ ገለ ንድሕር ኮይኑ እቲ ዕለት ምስ ሓለፈት ሲ من

0: እቲ ዝሓወስካዮ ዝዕቅብ ቀመም ስሩሕ የቋርፅ ሞ ነቲኦም ሂወታውያን ኣብኡ ክፈር እዩ ጅምሩ። ስለዚ ንዑ ምብላዕ ማሲ ኣብ ሓደጋ ጥዕና ስለዝብፅሕ ብቤስ ቢፎር ድሕሪ ዓሽከ እቲተቋፃፀሪ ምናልባሽ ናብ ዩዝ ባይ ቀይር ክብለካ ወይ ከዓ ናብ ኤክስፓየር ኢልካ ፀሓፋ ክብለካ ዩ ኣብ ገለገለ ከዓ ቤስ ቢፎር ወይ ከዓ ቅድሚ ዝሕለ ዝበለፀ ትብለሉ እዋን ወላ ብርግኦ እውን ክህሉ ይኽእል እዩ። ከከምቲ ዓይነት ትርግኦ እንታይ ዓይነት ፎርሙላ እዩ ትርግኦ። ኣብ ቤስ ቢፎር ድሕሪ መፂና ወይ ከዓ ቅድሚ ዝያዕለ እዚኣ ትጠቀም ካላት ሓይሽከ እንታይ የድሊ ጨና ምደሳስ ትፍርያት ጨንኡ ገለ ትሕዝትኡ ከመይ ይመስል ንዓኻ ቅቡል ኮይኑ ድሕሪ ኺብካዮ እቲ ዓይነት ፍርያት ካ ኣብ ግምትካ እቲኻ ተባላሸውቲ ባእታታት እተዘይብሉ ኣብ ትሕዝትኡ ፀባ እንተዘይብሉ ናይ ስጋ ውፅኢት ስጋን ዘይብሉ ንድሕር ኮይኑ ተበካልነቱ ትሑት እዩ ተራ ኖርማል ንቁፅ ነገር ድሕሪ ኮይኑ ሲ እዚኣስ ዝሓላ ክበልዓ ክእልየ ትብል ትኸውን ኖ እዚኣስ ብጨናም ገና ይፈትኽዋን ወ ቤስ ቢፎርና ግን ገለ ኣጣላጢራት እንተልካ ግን ትኺላ ናብ ጓሓፍ እያ ክትከ ዘለዋ ማለት ክትእለ እዩ ዘለ ክትውገን ኣለዋ።
1: ስለዚ ኣብቲ ዓይነት ፍርያት ምስ ዓይነት ዕለቱ ዘርኢ እዚ ተፈላለዩ ዓይነት ፍርያት
0: ዋጂ በዓል ፀባ ገለ ተነቀፍቲ ስለ ዝኾኑ ብኤክስፓየር ዴታትሒዞም ልክዕ ከም መድሃኒት ኣብ ገለገለ ካልእ ፍርያትን ከከም ቅዋሙ ይብላልና ሕጂ እቲ ኣነ ፎርሙላ ናተይ ቅዋመ ዝብሎ ዘለኹ ፎርሙላ እዩ። እቲያ ፎርሙላ ናተይ ሲ ኣብቲ ከቃምማ ከለኹ ገለገለ ኬሚካላት ተጋጭዮም ወይ ከዓ ምስ ግዜ ተሰባቢሮም ወይ ሓቂቆም ናብ ካልእ ባህሪ ዝቕይር ዘለዎም ባህር ዘለዎም ትሕሶታት ጠቂመ ተለኹ ነቲ ፎርሙላ ብግምታት እየ ብምንታይ ተቃሚሙ ወላ እቲ ዓይነት ፍርያት ብዘየገድስ ኤክስፓየር ክብሎ ክእል እየ ሓንሳብ ሓንሳብ ብባህርያዊ ተዓቅባየ ዓቂብዮ እንተ ኢለግን ናብ ቤስ ቢፎር ወይከዓ ቅድሚ ዘይዕለ ትብል ክእል እየ። ንኣብነት ሓደ ኣገባብ ናይ ተዓቅባ ፍርያትታ እዩ ነቲ ፍርያት ተድርቆ ኣዴታትና ሲ እንጀራ ናብ ኮረሾ ቅይረኣ ከለዎ ዕድሚኣየን ዘንወሓኣ ዘለዋ ሓቀ ንሽዑ ቋፂረን ኣብ ጎማ ሸጥ ዝበለ ጎማ ንፋስ ኣየር ዘይዕቱ ተቋፂረን ንነዊሕ ብፀንሕ ትኽእል እያ ንክንዚ ክብል ኣይክል ምክንያቱ ካብ እንጀራ ነገራ ፍልል ሎ ካብ ኣተዓሻሽጋ ኣተዓሽጋ ፍልል ሎ ኣንቂፀን ጋህብ ኢለን ተገድፈን ኣኸ ሎሚ ጠሊ ንድሕር በዚሑ እቲ እንጀራ ንባዕሉ ምስ ነቐፀ ጠሊ መይሱ ዘስሕብ ዝነቐፀስ ጠሊ ይስሕብ እዩ ብኡ መጠን ከዓ ክለዋወጥ እዩ። ህላዎማይ ኩሉ ሻዕ ንብከላ የቀላጥፍ እዩ ህላዎማይ ንምንጥጣፍ ኬሚካላት የቀላጥፍ እዩ ስለዚ ህላዎማይ ንብልሽት የቀላጥፍ እዩ። ሕጂ ባህርያዊ ተዓቅባት ኢልና ብምንቃፅ ንድሕር ከይደ መብዛሕትኡ ግዜ ቤስ ቢፎር ድሕሪ ዚ ዕለት እዚኣ ተዘይጠቀምቅድሚ ዕለት እዚኣ ተጠቀምካላ በልፅ ብል ሞ ድሕሪ ዚ ዕለት ከብሎ እቲ መዐሸጊ ንባዕሉ ምህምን ስለ ዝኽእል ክባሾ ዝኽእል ኣብቲ መዕበሲኡ ውን ኣይርክአቱ ስለ ዝጅምር እታ ብሽኮትስ ዝኣወለ ትኾነካ እታ ግርሲኒ ትባላሸው ትኸውን ኣብ ጥዕና ከይት ጎድኣካ ና ድሕር ዘይፀላእቲ ኮይንካ ብልዓያ ፀገም ኢለን
1: ስለዚ ኣብ ምግቢን መድሃኒትን ናይ ምግቢ ናይ መድሃኒት ዘረባ ይብሉን ዕለት ኣብቂዓ ምጓሓፋ እያ ናብ ምግቢ ከዓ ምዚ ክትገልፀ
0: ፀናዝግብኦ ኣካል ዕድሚኣ ክናዋሕ ኣለዎ ማለት እዩ።
1: ሕጂ ብገለገለ እንታይ ብብዝሒ ከምዝበልካዮ ብብዝሒ ፀንሓካ ሞት ደረት ብቕዓት ዝዛዝመ ፍርያት ምግቢ ክንጥቀመሉ ይከኣል ዶ?
0: እወ ሕጂ ከምኡ ኣሎ ኩሉ ሰብ ሕጂ ብዙሕ ግዜ ዝኾነ ሰብ ሓተካ እዩ ሕጂ ብመድሃኒት ክጅምር እየ እንደገና ኣብ መድሃኒት ሕጂ ሓደ መድሃኒት ይሰኣን ሰብ ይስእኖ ግን ኣብ ሓደ ትካል ኤክስፓየር ዝኾነት ቅድሚ ወርሒላትኒ ኣፈትና ንዶ ሽዑ ምኽሪ ደልዩ መፀካ ስኢነ ንገ ክሳብ ዝመፀኒ ከዓ ውፃዕ ኣለኹ ወላ ካብ ደገ ተለኣኽ ኩንታይ ክገበር ይብላካ ሕጂ ናትካ ገምጋም ትወስድ ሃሳ እዚኣ ድርቕቲ ድያ ፈሳሲት ፈሳሲት ተኮይና ተኸፍተታ ዘይተኸፍተት ብዙሕ ነገር ረቑሒታት ግምትአቱ እዚ ከምዚ ንድዩ ዕለቱ ተሕሊፉ እውን ቀልጢፉ ዝባላሸው ዓይነት ፎርሙላዊ ቅዋመ ስለ ዝኾነ ተወሰድካ እውን ኣይክትረብሕን ኢኻ ምክንያቱ እቲ ትሕዝቶስ ፈዋስነቱ ጥፍ ኢሎ ዋላ ተዘይጎዲእካ ኣይክፍውሰካን እዩ ዘይምፍዋስ ከዓ ጉድኣት እዩ ተዘባባሪ ጉድኣት እዩ። ኣብ ገለገለ እዋን ግን ነቲ ሕማም ብምልክት እትዎ ሰብዚ ንድሕር ዘይወሲዱ ዝመድሃኒት ኣብ 2-3 መዓልቲ በቃ ምልክት ሕቶ ኣትዩ ለሂወቱ እንድሕር ክንፅበ ኮይናስ ማትዩ ተርፎን ኢተልካ ንኩሉ ብገምገማ እቲኻ ብፍቓድ ናይ ዝምልከቶ ኣካል ብሓላፍነት ነይቲ ተቐባሊ ባዕሉ ብናቱ ፍቓድ እዚኣ ክትወዛ ትኽእል እያ እዚ ተኽእሎታት ኣሎ ፀገም ክጋጥመካ ግን ከዓ እቲ ፀገምካ ስለዝዓቢ ተራዲእና ኣብ መንጎ ሰለስተና ዶክተር ኣላይ ሕሙም ትሕሙም ባዕሉ ውሰዶ ኣይትውሰዶ ኢልካ ትውስነሉ ወሲንካ እውን እቲ ሓንሳብ ሓንሳብ ብዙሕ ግዜ ወላ እቲ ኤክስፓየር ዝኾነ ፍርያት ወይ ከዓ ትዕለት ዝሕልፍ ፍርያት ሂወት ዘድሕነሉ እዋናት ኣሎ ከምኡ ኣብነታት ኣሎ ግን ንሓደ ሰብ ዕለት ዘሕለፈስ ምእንቲ ከይከስር ኢሉ ዕለት ዘሕለፈ ስቕ ኢሉ ኣብ ምጥቃም ንኸይኣቱ ግን ስቕ ኢልካ ኣይትጉዝጉሶ ዝነገር እንታይ ደኣ ሓሳብ ሓሳብ እቲ ጎዳእ ነገርኩም

0: ውጋጥሞ ሰዚ ግን መንም ሰብ ኣይኮነን እቲ ውሳነ ነይ ንጠቀመሉ ኣይንጠቀመሉ ዝገብሮ ማለት እዩ። ኣብ ምግቢ ተመፂኻ ቤስ ቢፎር ንሕር ኮይናካ ሳ እንተኮይና ግን ናትካ ውሳነ ክሳብ ነይ ተጠቃማይ ውሳነ ኣብ ግምት ኣትዩ ዝኸይድ እዋን ዝኾነሉ እዋን ኣሎ። ስለዚ እቲ ክንጥቀመሉ ክንጥቀመሉ እዋን ኣሎ ዘይጥቀመሉ እዋን ኣሎ። ምምዝዛን ናይ ብዙሕ ረቑሒታት ኣብ ግምት ዘእት መልሲ እዩ ማለት እዩ እዚ። ብሓፈሻ ግን እቲ ሕብረተሰብ ጥዕና ናይ ሒዝዎ ዘሎ ፍርያት ብኸመይ ይምርምር ንቕሓቱ ብርኽ ክብል ኣለዎ።
1: ንቕትግን ኣብነት ከምዚ ክትብላ ትፀናሕካ ዛ መድሃኒት እዚኣ ስኢነይ ኣለኹ ወርሒ ጌይራ ኣላ ካብ ተወድቕ በላ ዋላ ሰሙን ክልተ ሰሙን ናበይ መፅኢ ዘረጋግፃ ናባኻትኩም ብቕዓታ ንምርጋፅ
0: ሕጂ ንሕና ንኣብነት ኣነ ካብ ኣሃዱ ቁፅፅር መድሃኒትን መግብን ሚኒስትር ጥዕናየ ንከምዚ መፀናሕትዋት ብዙሕ ግዜ መፅ ነዊሕ ዓመታት መፅእና እዩ ሰለስተ ሓበሬታ ንህቦም። ሓደ እቲ ምዝዛም ናይ ብቕዓት ናይ ፍርያት እንታይ ማለት እዩ እንታይ እንታይ ውፅኢት ክህልዎት መድሃኒት ደ ክሰርሕ ክእል ተጓዳኢ ኮይኑ ክመፅእ ክእል እዚ ተኽእሎታት ከም ዘሎ ይድገር ሰብ ካልኣይ ናይ ሓላፍነት ደረት ንነገሮም ዕለት ብቕዓት እቲ መን ታሓታቲ ይኮነሉ ነቲ ፍርያት ተልካ ውሳነታትካ ይተሓታቲ ዝኾነሉ ንኣብነት ኣዘል ዘፍርያ ሽሮቦሰት እዩ ሓደ ቆልዓ ንድሕር ሓሚሙ እዚ ፍርያት ከም ዘምፀቶ እቲ ምክንያት ትጠንቂ ሕማም ከዓ ናታ ፀገም ምዃኑ ብከላኣ ድዩ ወይ ዘይፅፍቲ ምዃና ድሕር ኮይኑ ዕለታ ዘይወደቐ ድሕር ኮይና ከም ፋብሪካ ከም ኣፍራይ ይሕተት እዩ ፍርያትኩም ጉድኣት ኣምፅ ይበሃል እዩ። ዕለታ ምስ ወደቐት ሲኢኔልካ ንድሕር ተጠቂምካ ላፅኒሕኻኸ ሞኣነ ኮ ፍርያተይ ክሳብ ዝዕለት እዚ ብብቕዓት ክጥቀምሉ ሓቢረ ድሕሪ ዝመፅ ፀገም ተሓታት ይኮንኩን ብሕጊ እውን እቲ ሰብ ብሓላፍነቱ ይወሲድዋ ማለት እዩ። እቲ ጉድኣት ተመፅዩስ ዝያዳ ናይ ተሓታትነት ሕቶ ናብ መን ይኸውን ዝብል ሕቶ ይመፅእ ማለት እዩ። እታ ሰለሰይቲ ማዕዳ ከም ዝበልናዮ ድሕር እቲ ሕማም ኣብ ግምት እቲኻ ዘይምውሳዱ ነዚ መድሃኒት ዝዓበየ ዕንወት ስዕብ ተኮይኑ ግን ምርድዳእ ፍቓድ ናይቲ ሰብን ወሲድካ ነቲ ዝሕክሞ ዘሎ ሓኪምን ናይ ኩሉ እቲ ዝምልከቶ ኣካል ፍቓድ ወሲድካ እቲያ ዘላብ ኣላ ዕድልና ንርኢ ኢልካ ናይ ጭንቀት ኩነታት ንምፍታሕ ትኸፍተሉ ትፈትሓሉ እዋንካ ከም ዘሎ ተረድኦ ሽዑ ንሱ ነዚ ገምጊሙ ናቲ ውሳነ ወስድ ማለት እዩ። ኣብ ውሳነ ውሳድ ናፅነት ሰብ ዘለዎ ማለት እዩ።
1: ፅቡቅ ሕራይ እሞ ፋርማሲስት መርሃዊ ደበሳይ ክሳዕ ጅን ሂብካና ዘለካ መብሪ ገለ ሕቶታት ተልይዎም ተዓዘብቲ ቴሌፎናት ክንከፍት ኢና ዝኸበርኩም ተኸታተልቲ መደብና ኣብዚ ተላዒኒ ዘሎ ርእስቲ ሕቶ ወይ ከዓ መብሪ ትደልሉ ነጥብታት ተልዩ ብቁፅርታት ቴሌፎን 12 24 54 ከምኡውን 12 24 74 ብምድዋል መብረ ትደልዩ ሕቶ መርሃዊ ደበሳይ ኣብ ስቱድዮና ስለ ዘሎ ክትረኽቦ ትኽእል ኢኹም። ቁፅርታት ቴሌፎን ክደግመልኩም 12 24 54 ከምኡውን 12 24 74 ሕራይ ሞ ክሳብ ናይ ተዓዘብቲ ፀውዒት ድመፅአና ክንቅፅል ኢና ኣብታ ሓምሸይቲ ነጥቢ ክንመፅእ እቲ ብቕዓቱ ዘኽተመ ወይ ከዓ ዘብቅዐ ፍርያት ኣብ ዳግመ መዓላ ምውዓል ቁሩብ ተንኪፍካያ ነርካ እንዲኻ ኣብ ዳግመ መዓላ ንምውዓሉ ተኽእሎ ኣሎ ማለት ዲ ከም ነጥቢ ንምፅእ ዘለና
0: ሕጂ ፅቡቅ ፅቡቅ ትሕትያ እዚ ኣውን ሕጂ ብኩሉ ክንሪኢ ኣለና ብዓይኒ ቁጠባት እንተልና ብሃገር ደረጃ ብሓደ ፍሉይ ምሕደራ ሒዙ ዘሎ ስራሕ ደረጃ ሚኒስትሪ ክኸውን ብገለ ክኸውን ክእል ወላ በቲ ውልቀ ሰብ ደረጃ ክንሪኢ ኣለና። እጂ ሓንቲ ፍርያት ገንዘበይ ከፍ ኢለ የምፅያ ገንዘበይ ተኸፊለላ ረሲዐያ ድ ወይ ገ ኣብ ከብሒ ኮፍ ኢላ ወይ ኣብ ድኳኒ ኮፍ ኢላ ሰስተባያሸወ ጥራሕስ ኣልዕላ ቢለ ጉሕፋ ብመጠን ዘውፅ ኩላ ገንዘብ ኣይቅበላ ንኽእል ኸውን ሕጂ ክትምስራሓሉ ትኽእል ወይከዓ ኣብ ደግመ መዕላ ተውዕሉ ትኽእል ኩነታት ኣሎ መዓስ ይንሱ መዓስካ ትኻቢልካ ናብ ምውጋን ወይከዓ ናብ ምጉሓፍ ተኸደሉ ኩነታት ኣሎ ማለት እዩ። ንኣብነት ከም ዝበልክዎ እዩ ኣብ ንጥዕናዊ ስግኣት ወይ ጥዕናዊ ስግኣት ኣብ ዘለዎም ፍርያት ተኮይኖም እቲ ዕለት ምሕላፍ ሕቶ ምልክት ሕቶ ናይ ጥዕናኻ ኣብ ምልክት ሕቶ ዘእቱ ድሕር ኮይኑ ናይ ሕማምን ምጥዓይን ኩነታት ድሕር ኮይኑ ብርግፅ ክጓሓፍ ኣለዎ ብኸም ምክንያት ኢኻ ብመብዛሕትኡ ግዜ መድሃኒታት ናብ ምውጋን ትጓያየ ማለት እዩ። መድሃኒት እውን ኮይኑ ክቡር ኮይኑ ይሰኣን ወይ ከዓ ንሓደ ብብዝሒ ህዝቢ ዝጠልቦ ኮይኑ ግን ከዓ ብዋሕዲ ዝስራሕ ምክንያቱ ክብሪ ዋጋ ስለዎ እንተኮይኑ ጌና ጥዕና ከለዎ ከይትጉሕፎም ኣብ ክሳራ ከይትኣቱ ንዳግመ መዓላ በቲ ዝምልከቶ ኣካል ክዝበክዎ ብመስመር ተመሊሱ ኣብ ካልኣይ ሻዕ መርሚርካ ጌና 2-3 ዓመት እውን ተኸይድ ያልካ ርለበት ትብል ግን ካልኣይ ሻዕ ዝተመስርሐን ካልኣይ ሻዕ ተዓሺጉ ዕለት ተለጥፎ ምዃኑ ከዓ ሓበሬታ ዋሃብ ማለት እዩ። ብንፁር ሽዑ ይቕፅል የድሕነካ ኣሎ ካብ ክሳራታት ማለት እዩ። እዚ ኣብ ብዙሕ ስርዓታት ጥዕና ናይ ትሑት ኣታዊ ዘለዎን ሃገራት ድሕሪኢና ይጥቀምሉ እዮም ከም ዳግመ ምዕሻግ ተባሂሉ ይመፅእ ማለት እዩ።

0: ደረጃ ስድራ ቤትን ብኢንዱስትሪ ደረጃ ክሪዮን ክልት ምስራሕ ደረጃ ስድራ ቤት ተበላሸወ መግቢ ኮ ኩሉ ሻዕ ሓንሳብ ገሊዩ ንእንስሳ ትበሉ እዋን ኣለዎ እንስሳ እውን ተበላሸወ ክሳብ ማዕርክ ክወስድ ዘለዎ ገደብ ኣለዎ እንስሳ ተመይስካ ስለ ትምገቦ ድሕር ዝብላዕ እንስሳ ኮይኑ ከም ደርሆ ከም ጠለበጊዕ እንተኮይኑ ዘይብላዕ እንስሳ እንተኮይኑ ከም ከልቢ ድሙ እንተኮይኑ እውን ንሱ ሓሚሙን ሕማም ከም ፀልካ ስለዝኽእል እዚ እውን ኣብ ግምት ኣእቲኻ ማለት እዩ ሰብ ዘይፀሮ ናብ እንስሳ ትውግኖ መግቢ ኣሎ ወይ ከዓ ብዕብ ዝበለ ደረጃኻ ከም ድኩዑ እውን ትጥቀመሉ ኢኻ ተበላሸወ ስራሕት መግቢ ድሕር ኮይኑ ከም ብሓድሽ ተመስሪዑ ድኩዑ ኸውን እዩ ጀርዲ እንተለካ ገለ ግን ኩሉ ከዓ ድኩዑ ኸውን ማለት ይኮ ከሚካልናት ኣብ ግምት እቲኻ እዩ
1: ማለትእዩቴሌፎን ኣለና ኣምርሃዊ ቴሌፎን ክንቅበል ኣለዎ መርሓባ ዶክተራት ኣብ ስትድዮ ሃሎ ሃሎ
2: ሃሎ
1: ሰላም
2: ሰላም
1: ንሰማዓካ ልና ቅፅል
2: ኣራይ ከመይ ዒልኩም
1: ፅቡቅ
2: ኣነኸ ሓታ ዘለየ ዘለኹ ፍሪጅ ኣብ ፍሪጅ ኣቱ ነገራት ውሕስነቱ ማዕረክ ንደይ እዩ
1: ኣራይ ሰሪዕቶኻ
2: ዛዕባ
1: እዚ ታ ነገራት ኢለዎ ዘሎ ንመድሃኒትን ምግቢ ንሓፈሻ ንክልቲ እየን እዮም ሽ ኣራይ ወዲ ኢሎ ምስሊ ንትሕቱ ኣራይ ነመስግነካ ይቀኒየላ ፍሪጅ ዝኣቱ ነገራት ውሕስነቱ ክሳብ ክንደይ እዩ
0: ያታፅቡቅዝሓውና ማሓን ፅቡቅ ትሕቶ ዩ ልዕሉ ዘሎ ነገረ መንገዲ ያ መብሪህ ክበላ ዘለኒ ከምዚ እንታይ መረዳእታ ኣሎ ሓደ ፍርያት ኣብ ፍሪጅ ምቕማጥ ሲ ከምዚ ኩሉ ሻዕ ከም ብልሻው ዘድሕኖ ይመስለና ከውን መረዳእታ ኣሎ እጂ ብፍላይ ኣብ መድሃኒት ኩሉ መድሃኒት ኣብ ፍሪጅ ክኣትለዎ ዓይነት መረዳእታ ዘለዎ ሰብ ብዙሕ እዩ ኣብቲ ሕብረተሰብ ኣብ ፍሪጅ ዝኣቱ ነገራት ኩሉ ሻዕ ውሑስ ይኮን ብላይ ንክልና ምክንያቱ ፍሪጅ ሓደ ረቆሕያ ትቋፀር ሙቐት መዝሓሊት እያኮ ፀቕጢ ኣተዓሻሽጋ ጠሊ ዝብል ነገራት እውን ኣብ ቁፅፅር ኣተዎን ዘሎ ክኸውን ይኽእል እዩ ንኣብነት ብሽሮፖ ንምፃእ ሓንቲ ሽሮፖ ሲ ኣብ 20 ዲግሪ ሰንቲግሬድ እንድሕር ተዓቂባ ካብ ብርሃን ፀሓይ እንድሕር ኣርሒቕካ እያ ቀጥታዊ ብርሃን ፀሓይ እውን ሓደ ረቑሒ እዩ ተርሒቕካ እያ ኤክስፓየር ዴት 3 ዓመት እንድሕር ሒዛ መፅያ ምስ ከፈትካያ መክደና ምስ ከፈትካ ሓንሳብ ክትበላ ምትጀመርካ ግን ክንደይ ተርፋ 3 ሰሙን ወይ 2 ሰሙን ጥራሕ ተገልግል ትኽእል ሳማ ናብ ፍሪጅ ኣትያ ማለት እዩ ሕጂ ኣብ ፍሪጅ ተዝኣተዎ ጥራሕ ግን ከፊትካያ ስትፈልጥ ፍሪጅ ከድሕናይ ማለት ኣይኮነ ድሕሪ 2 ሰሙን ወይ 3 ሰሙን ትጓሓፍ ኣለዋ ዕለታ እውን ከይኣኸለ ስለዚ ዕለታ ብምንታይ ተደሪቱ ብምኽፋት ስለዝተ ኸፍተት ካልእ ነገራት ፀላልይዋ ኣሎ ማለት እዩ ስለዚ ትረቋሒታት ካልእ ኣብ ግምት ስለ ዘሎ ብፍሪጅ ጥራሕ ውሑስ እዩ መግቢ ወይ መድሃኒት ክንብል ኣይንክእልና
1: ሞብተን ኣብ ደረት ብቕዓት ዝተኣሳሰሩ እቶም ሰረት ዘይብሎም ዝበሃሉ ሓበሬታ ሓሙሽተ ደቂቃ እንተሪፈናና ዘለዋ ሞ ቅልጥፍ ቅልጥፊት
0: ካትውእንቀንዲ ከማ ውኮልና መጠቕለሊ ክንገብረን ንኣብነት ከመ ባህላ እንታይ ኣሎ ሓደ እንታይ ርድኢት ኣሎ ኤክስፓየር ወይ ከዓ ዕለት ኣብ ፍርያት ዝቕመጥ ኩሉ ሻዕ ሕቶ ውሕስነት ኮይኑ ስማዕና ማሲ ተበሊዖ ጥዕና ይክጉዳየ ሓንቲ መዓልቲ ዝፈተና ሰብተሎ ግን ሓንቲ ይገብረካን ይብል ጉዳይ ጥዕና ጥራሕ ይኮነ ሓንሳ ሓምሳ ፍርያት ብዝሓሸ መልክዑ ዘይምፅናሕ እዩ ካልኣይ መረዳእታ ዘለዎ ሕብረተሰብ ዝኾነ ፍርያት ሲ ኤክስፓየር ምስ ኮነ ወይ ከዓ ዕለቱ ሰብ ክዕስ ን6 ወርሑ ኮ ክትጥቀመሎ ትኽእል ኢኻ ትብል ባህል ኣላ ገሊኦም 3 ወርሑ ብልካ ገሊኦም 6 ወርሒ ሕጂ እዚኣ ዝኾነ ስነት ፍልጠታዊ መሰረት የብላን ብቤስ ቢፎር ወይ ከዓ ድሕሪ ቅድሚ ዚ ዕለት እዛ ትጠቀም ካላ ዝሓይሽ ትብል ተገደበት ንድሕር ኮይና እታ ፍርያት ን6 ወርሒ ዲኻ ትጥቀመላ ን2 ወርሒ ትጥቀመላ ክፈላለየ ይኽእል ኣብታ ፍርያት ይምርኮስ ማለት እዩ ን6 ወርሑ ንጥቀመሉ ንክእልና ኢልካ ግን ኣሓፊሽካ ንዝኾነ ፍርያት ዕለቱ ዝወድአ ጥቀመሉ ክና ዝብል ጉጉይ ኣረዳኣይ ሞ ኩሉ ሻዕ እዚኣ ክንጥንቀቐላ ዘለና ማለት እዩ ወላ ብኣብነት ተሪእና ርግኦ ሲ ን2 ሰሙን እያ ትስራሕ ን2 ሰሙን ዝሰሪሓስ ዕለታ ምስ ሕልበስ ን6 ወርሑ ጥቀመላ እያ መበልካ ዶ ከመይ ኢልካ 2 ሰሙን እዩ ዕድሚያ መሰረቱ ካብ ሓዳሽ ክሳብ ወዲኣ ንብላ ዘለና ከመይ ኢልካ ዝነዋሒ ግዜ ትባ እጃ 6 ወርሑ ትብል ካብ ፍርያት ናብ ፍርያት ከም ትፈላለ ክንብደሊ ካልእ ስቃጥላ ገለ ኣይባላሾን እዩ ዝብል መረዳእታ ኣሎ ምብልሻው ማለት ብፍንጫኻን ብዓይንኻን ገለ ንትሪዮ ጥራሕ ተጨባጢ ምብልሻው ጥራሕ ይኮነን ካልእ ክተንቦ ዘይትኽእል ለውጥታት ኣሎ ከሚከላዊ ለውጢ ኣብ ፍርያት ስለዚ ስቃጥላ ስለዝኾነ ሞ ኤክስፓየር ዝኾነ ዓመት ዝገረ ስቃጥላ ከፊቶም ሕማቕ ስለዘጨነዎ ወይ ስለዘይመሽመሸ ጥራሕ ኣይባላሾን እዩ።

0: ጥላት ብመረዳእት ኣሎ ኣብ ስቃጥላ ዝተዓሸገ እዚ ዚ ከዓ ገጋሪ ድኢት እዩ እዚአን ተንቀንዲ ከስምረለን ዝደሊ ማለት እዩ ብዙሕ ኣሎ መረዳእታታት ብጌጋ ዝተሓዝ ካብ ብሂልን ገለን ዝፀንሐና ማለት እዩ
1: ፅቡቅ ስለዚ እታ ተሓታትነትን ገደብ ሓላፍነትን ዝብል እውን ስለ ዘሎ
0: ሳተና ክፈያ መወዳእታ ግንታይ ብሓፈሻ ሓደ ፍርያት ዕለቱ ምስ ሓለፈ ክጥቀመሉ እየ እንተልካ ብዓብኡ ኣብ ቅድሚ ስራዕ እንታይ መን ሕተተሉ ነቲ ውፅኢት ዝብል ሕቶ ክትንፅር ኣለዋ ሓደ ኣፍራይ ንፍርያቱ ብብቕዓቱ ክሳብ መዓስ ሕተተሉ ክሳብ እዚ ዕለት እዚኣ ብቕዕቲ እያ ኢሉ ዝወሰነልካ ቅድሚ እዚኣ ዕለት ምዝዛማ ፀገምቲ ኣኸቲሉ ትፍርያት ተሓታትነት ናብ መንዘዙ ናብቲ ኣፍራይ ምክንያቱ ፍርያተይ ብከምዝን ከምዝን ከምዝ ክሳብ እዚ ዕለት እዚ ፅቡቅ ውፅኢት ክትበካያ ብፅቡቅ ክትከይዳ ኢሉ ሓበሬታ ሂብካ ኣሎ ድሕሪ እዚ ግን ተሓታትነት ናትካ እዩ ተጠቂምካላ ኣብቲኣ ገደብ ብቕዓት እውን ቅድሚ እቲ ዕለት ድሕሪ ተጠቂምካላ ብኣገባብ እውን ኩሉ ሻዕ ይኮነ ኣፍራይ ተሓታቲ መፅናዕቲ ተገይሩ ኣታሓሕዛኸ ወይ ተዓቕባ ክድሕር ኮይኑ ፀኒሑ ትሱር ናይ ትፀገም ኣፍራይ ተሓታቲ ኮነ ኣታሓሕዛኸ እዩ ምክንያቱ ክሳብ እቲ ዕለት እቲያ ጥዑይ ዝፀንሕ ኣታሓሕዙ ብኣገባብ ኣተዓሽጉ ብኣገባብ ኮይዱ እዚ ኩሉ ብግምት ኣትዩ ማለት እዩ እዚአን ክርስዕን የብልናን ማለት እዩ
1: ፅቡቅ ስለዚ እቲ ምርጋፅ ድሕነት መግቢ ናይ ኩሉ ሓላፍነት እዩ ኢልካ ኣለ መወዳእታ
0: መግቢን ፍርያትን ኩሉ መድሃኒት ወላ
1: ይኹንናይ ኩሉ ሓላፍነት እዩ ብኣና ክንዛዝብ ኢና ነመስግነካ ፋርማሲስት መርሃዊ ደበሳይ ስለቲ ዝሃብካና ዝተምሮ ምስም ኩሎም ተኸታተልቲ ዶክተራት ኣብ ስቱድዮ መስግነካ ካልእ እዋን ብካልእ ዛዕባ ንረኸብ ተስፋ ገብር ይቀኒልና ዘኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናይ ትሕዝቶ ኣብዛዚምና ኣለና ዝመፅ ዘለ ሰሙን ካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንክሉና ሓንቀኒ እዩ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብናሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ቀዳም 26 መስከረም ኣብ መጻረይ ግጥማት ዋንጫ ኣፍሪቃ ኣንጻር ኬንያ ዝገጠመት ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ማዕረ ብምፍላያ ነጥቢ ተማቒላ። ኣብ መጻረይ ዋንጫ ኣፍሪካ 2027 ትሳተፍ ዘላ ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ቀዳም 26 መስከረም ኣንጻር ሃገራዊት ጋንታ ኬንያ ቀዳም ናይ ምድብ ፀወታ ኣካይዳ። ኣብቲ ኣብ ናይሮቢ ስታድዩም ኒያዮ ዝተኻየደ ፀወታ ሃገራዊት ጋንታ ኤርትራ ተሪር ምክልኻል ኣንጸባሪቓ። ኣብ ቀዳማ ኤብረት ፀወታ ሃገራዊት ጋንታ ኬንያ ብቐጻሊ ንልዳት ሃገራዊት ጋንታ ኤርትራ ክትኩሕኩሕኳ እንተ ተረእየት ሓላው ልዳት ሃገራዊት ጋንታ ኤርትራ የንዋታን ሱልጣን ግን ልዳቱ ከድፍራ ይፈቐደን። ኣብ መበል 20 ደቂቕ ናይ ማእከል ተኸላኸላይ ሃገራዊት ጋንታ ኤርትራ ጀማል ዓሊ ብምጉዳእቲ ካብ ሜዳ ክወፅእ እንከሎ ብዮሴፍ ምስግና ተተኪኡ። ኤርትራ ምክልኻል ኣፅኒዓ መልሰ መጥቃዕቲ ኣብ እተካይደሉ ዝነበረት ግዜ ኣብ መበል 36 ደቂቕ ዓሊ ሱሌማን ካብ ተኸላኸላይ ኬንያ ማንዞር ኦክዋሮ ኩዕሶ

ብምምጣል ንናሆም ነታባይ ኣቐቢልዎም ናሆም ድማ ብጸጋሚት እግሩ ናብ ሾቶ ለዊጥዋ ኤርትራ ድማ ክሳብ 87 ደቂቕ መሪሕነት ጸወታ ክትሕዝ ክኢላ ኦጓማ ጸወታ ንኽዛዘም 3 ደቂቕ ምስተረፎ ንኬንያ ማዕረ እትገብራ ሾቶ ኣመዝጊቡ ድሕሪ ነዊሕ ዓመታት ናብ መጻረይ ግጥማት ዋንጫ ኣፍሪቃ ዝተመሰት ሃገረ ወጋንታ ኩዕሶ እግሪ ኤርትራ ድማ በዚ ውፅኢት ሓንቲ ነጥቢ ክትሕዝ ክኢላ ኣብዛ ግጥም ንወሰንቲ ዕድላት ተጻወቲ ኬንያ ክምክን ዝረአየ ሓላው ሩዳት ሃገራዊት ጋንታ ኤርትራ ዮናታን ሱልጣን ብሉስ ተጻዋታይ ናይዛ ግጥም ተጸዊዑ ኣብዚ ኬንያ ዝያዳ ሚዛን ጸወታ ሒዛትሉ ዝተረኣየት ጸወታ ዋላኳ 29 ፈተነን ተካየደት 6 ጥራየን ዕላመን ወቒዐን ብኣንጻሩ ሬድሲ ካመልስ ካብ ዝወሓደ 10 ፈተናኣ ማዕረ ኬንያ 6 ዕላመን ዝወቕዓ ፈተነታት ኣካይዳ ኬንያ ኣብ ልዳት ኤርትራ 47 ግዜ ኩዕሶ ክትንክፍን ከላ ኤርትራ ብኣንጻሩ 7 ግዜ ኣብ ልዳት ኬንያ ትንኪፋ ኣብዚ ግጥም ተጻወቲ ሃገራዊት ጋንታ ኤርትራ ኣብ ምክልኻል ዝነበሮም ሓቦን ተጸዋርነትን ብኩሉ ቁፅርታት ናይ ምክልኻል እንተጻወቲ ኬንያ ጸብለል ክብልዎም ክኢሎም ሃገራዊት ጋንታ ኩዕሶ እግሪ ኤርትራ ካልኣይ ናይ ምድብ ጸወታ ረቡዕ 30 መስከረም ኣብቲ ኣብ ሜዳ ዝሕሰብ ኣልሰላም ስታድዮም ናይ ግብፂ ኣንጻር ዝሓየለት ጋንታ ናይ ዝምድብ ደቡብ ኣፍሪቃ ክትገጥም እያ ኣባላት ናይ ዝምደብ ደቡብ ኣፍሪቃን ጊንን ኣብ ተመሳሳሊ ሰዓት ኣብ ኦርላንዶ ኣምስተል ኣሪና ደቡብ ኣፍሪቃን ቀዳማይ ናይ ምድብ ጸወተን ኣካይደን ደቡብ ኣፍሪቃ ኣብ መሳለል ፊፋ መበል 54 ጊን ድማ መበል 81 ተርታ ዝስርዓ ሃገራውያን ጋንታታት እየን ኣብ ዋንጫ ዓለም 2026 ካብ ምድብ ሓሊፋ ዝነበረ ደቡብ ኣፍሪቃ ቅድሚ ዕረፍቲ ካብ ኦኮን ብዘቁፅረታ ሸቶ ንዕረፍቲ ሓደ ባዶ መሪሓ ውፅያ ድሕሪ ዕረፍቲ ጊኒ ኣብ መበል 69 ደቂቕ ሲሰ ብዘቁፅራ ሸቶ ተመዓርያ ይኹን ግን ኣብ ሜድኣን ኣብ ቅድሚ ደገፍታን ኣብ ምፅዋት ዝነበረ ደቡብ ኣፍሪቃ ኣብ መበል 77 ደቂቕ ካቢኒ ብዘመዝገባ ዘላ ሸቶ ኣብ ልዕሊ ጊኒ 2-1 ተዓዊታ ደቡብ ኣፍሪቃ ንምድብ 4 ብምሉእ 3 ነጥብን ሓደ ፀብለልታ ሸቶን ክትመርሖን ከላ ኤርትራ ብሓንቲ ነጥቢ ትኽተላ ኬንያ እውን ምስ ኤርትራ ብተመሳሳሊ ሓንቲ ነጥቢ ሳልሰይቲ ጊኒ ብባዶ ነጥቢ ራብዓይ ደረጃ ሒዛላ ኣባል ናይ ዝምድብ ኬንያ ዝቕፅል ዓመት ኣብ ዝካየድ ዋንጫ ኣፍሪቃ ሓንቲ ካብ የንጋሪጥ ሃገር ብምዃና ብቐጥታ ናብቲ ውርድር ክትሓልፍ ምዃና ዝፍለጥ ኮይኑ ዝተረፋ 3 ሃገራት ናይ ዝምድብ ደቡብ ኣፍሪቃ ኤርትራን ጊንን ንሓንቲ ደረጃየን ክጻወታ ኤርትራውያን ኣትለታት ኦሎምፒካዊ ዳዊት ሰዕረን ዓብለሎም ከሰተን ትማሊ ሰንበት ኣብ በበይኒ ውርድራት ቀዳማይ ደረጃ ብምሓዝ ተሸለምቲ ወርቅ መዳልያ ኮይኖም ኣብ ዴንማርክ ድሕሪ ዝካየዶ ማራቶን ሻምፒዮን ዓለም ናይ ፅርግያ ናብ ቻይና ብምጉዓዝ ኣብ ታይዋን ማራቶን ዝተሳተፈ ኤርትራዊ ኣትለት ክለብ ደንደን ዓብለሎም ከሰተ ቀዳማይ ደረጃ ብምሓዝ ተሸላሚ ወርቅ መዳልያ ኮይኑ ኣብዚ

0: ሕሩ ተሸላሚ ንሓስ መዳልያ ኮይኑ ኣብ ልዕሎም ከሰተ ኣብ መፈለምታ ናይ ዝዓመት ኣብ ከተማ ምፅዋዕ ኣብ ዝተካየደ ፍርቂ ማራቶን ምብራቅ ኣፍሪቃ ቀዳማይ ደረጃ ሒዙ ዝነበረ ኣትሌት እዩ። እዚ ከምዚ ኢሉ እንከሎ ዝሓለፈ ሰሙን ኣብ ዴንማርክ ኣብ 5 ኪሎ ሜትር ናይ ፅርግያ ውድድር ታሪክ ዝሰርሐ ኦሎምፒካዊ ኣትሌት ዳዊት ሳዕረ ትማለት ሰንበት ኣብ ሲሲሊ ዓዲ ጥልያን ንዝኽሪ ፐፕ ጌኮም ኣብ ዝተካየደ ናይ 10 ኪሎ ሜትር ውድድር ነቲ ርሕቀት ብ29 ደቂቕን 8 ካልኢትን ብምዛም ቀዳማይ ኮይኑ ተዓዊቱ።
1: ሃገራዊት ጋንታ ቅድም ብሽክለታ ኤርትራ ብ3 ተቀዳደምቲ ቢንያም ግርማይ፣ መርሃዊ ቅዱስን ሄኖክ ሙሉ ብርሃንን ዝተኻፈለቶ ናይ ፅርግያ ውድድር ሻምፒዮን ቅድም ብሽክለታ ዓለም ትማሊ ሰንበት ካብ ትፅቢት ወፃኢ ብዓወት ኣሜሪካዊ ብራንዶን ማክናልቲ ተዛዚሙ።
0: ኣፍ ቀረ ቅድም ብሽክለታ ዓለም ብሃንቆታ ክፅብየ ዝፀንሐ ሻምፒዮን ቅድም ብሽክለታ ዓለም ናይ ፅርግያ ውድድር ትማሊ ሰንበት 27 መስከረም ኣብ ከተማ ሞንትሪያል ካናዳ ተኻይዱ። ኣብዛ ሃገራዊት ጋንታ ቅድም ብሽክለታ ኤርትራ ንብሉፃ ተቀዳደምቲ ናትናኤል ተስፋ ፅዮንን ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔርን ብናይ ቪዛ ፀገማት ካብ ዝውድድር ከሲራ በቶም ኣብ ወርሉ ቱር ሰፊሕ ተመክሮ ዘለዎም 3 ተቀዳደምቲ ኦሎምፒካውያን መርሃዊ ቅዱስን ቢንያም ግርማይን ከምኡ ውን ሄኖክ ሙሉ ብርሃን ኣብዚ 273 ኪሎ ሜትር ዝርሕቀት ውድድር ዝሓሸ ደረጃ ንምምዝጋብ ካብ መበገሲ ሕንፃ ፅንቕ ኢላ። ኤርትራውያን ተቀዳደምቲ ቢንያም ግርማይን ሄኖክ ሙሉ ብርሃንን ምስ ካልኦት 15 ተቀዳደምቲ ብምዃን ኣቐዲማ ካብ ዓባይ ጉጅለ ቁሪፃ ምዝኽረት ጉጅለ ድሕሪ ምውፃእ ንልዕሊ 100 ኪሎ ሜትር ምዛ ጉጅለ ድሕሪ ምጉዓዝ ቀዲሙ ቢንያም ግርማይ፣ ድሕሩ ድማ ሄኖክ ሙሉ ብርሃን ዝነበረወን ጉጅለታት በታ ንሱምያ ተቀዳደምትን ኣብዚ ግዜ ኣብ ጥር ዝቅመኖም ዝርከቡን ዓጢቃ ዝነበረት ዓባይ ጉጅለ ተዋሒጦም። ብቢንያም ግርማይን ሄኖክ ሙሉ ብርሃንን ዝተካየደ መጥቃዕቲ ኣብ ትፈለማ ከም ሓደ ብሉፅ ስጉምቲ ዝውሰድ እኳ እንትኾነ ፀወታ ጌና ኣብ ምጅማሩ ብምንባሩ በትኻል ወገን ድማ ኣብ ተክልቲኦም ዝነበርዋ ጉጅለ ንስእል እንተዘይኮይኑ ንነዊሕ ኪሎ ሜትር ክዝውሩን ከብርዮን ዝኽእሉ ተቀዳደምቲ ብዘይምንባሮም ዝወሰድዎ ስጉምቲ ጌጋ ከም ዝነበረ ክድምደም ይከኣል። ብውሕዱ ኣብታ ጉጅለ ከም ማቲዩ ቫንደርፖል፣ ሬሚኮ ኤቨኖፐል፣ ቶምፒድ ኮክን ካልኦትን እንተዝህልዋ ነይሮም ምስሉ ብቕዓትን ቁመና ናይዞም ተፃወቲ እታ ጉጅለ ክሳብ መወዳእታ ብሓባር ናይ ምጉዓዝ ዕድል ክህልዋ ስለ ዝኽእል። ናብ ፀወታ ምስ እንምለስ ድሕሪ ምትሓዝ ኣብ ቅድሚት ዝወዓሉ ተቀዳደምቲ ዓባይ ጉጅለ ኣብ ዝተፈላለያ ጉጅለታት እናተመቃቐለት ድሕሪ ምጉዓዝ ፀወታ ንኽዛዘም 33 ኪሎ ሜትር ምስተረፎ ካብተን ኣብ ቅድሚት ዝነበራ ጉጅለታት ቆሪፁ ዝኸደ ኣሜሪካዊ ኣባል ዩናይትድ ኣረብያን ኤምሬትስ ብራንዶን ማክናልቲ ንውድድሩ ብ6 ሰዓትን 17 ደቂቕን 4 ካልኢትን ብምዛም ሻምፒዮን ዓለም 2026 ብምዃን ተዓዊቱ። ብ13 ካልኢታት ድሕራ ካብ ዝመፀት ጉጅለ ኣውስትራልያዊ ሚካኤል ማቲውስ ካልኣይ፣ ሆላንዳዊ ማቲዩ ቫንደርፖል ሳልሳይ፣ ኣሜሪካዊ ኩንሲ ሞኑስ ራብዓይ፣ ሜክሲካዊ ኢሳቅ ደልተሮ ሓምሻይ፣ ዴንማርካዊ ማድስ ፔደርሰን ሻድሻይ፣ ብሪጣንያዊ ቶማስ ፒድኮክ ሻውዓይ፣ ኣሜሪካዊ ማቲዮ ጆርጊንሰን ሻምናይ፣ ኢጣልያዊ ጁልዮ ቺኮነታሽ ዓይ፣ ኣየርላንዳዊ በንሄል ድማ ዓስራይ ተርታሒዞም ውድድሮም ዛዚሞም። ኣብዚ ውድድር ንኤርትራ ካብ ዝወከሉ ቢንያም ግርማይ፣ መርሃዊ ቅዱስን ሄኖክ ሙሉ ብርሃንን ፀወቱ ዝወድአ ተቀዳማይ የልቦን። ሻምፒዮን ዓለም ብራንዶን ማክናልቲ መበል 23 ዓወቱ ሰኒዱ። መበል 74 ተቀዳማይ ዕውት ሻምፒዮን ዓለም ክኸውን ዝበቕዐ ብራንዶን ማክናልቲ ዘውዲ ሻምፒዮን ዓለም ክደፍእ ዝኽኣለ ሳልሳይ ተቀዳማይ ዩናይትድ ኣራብያን ኤምሬትስ ኮይኑ ቅድሚ ሕጂ ኢጣልያዊ ኣሌሳንድሮ ባላን፣ ስሎቬንያዊ ታደይ ፖጋቻን ብማልያ ዛ ጋንታ ሻምፒዮን ዓለም ኮይኖም ዝፈልጡ ተቀዳደምቲ እዮም። በዚ መሰረት ብራንዶን ማክናልቲ ንዝመፅእ 12 ኣዋርሕ ነታ ንዝሓለፉ 2 ዓመታት ብወዲ ጋንቱ ታደይ ፖጋቻ ትውደእ ዝነበረት ቀስተ ደበናዊት ማልያ ሻምፒዮን ዓለም ተኸዲኑ ውድድራቱ ከካይድ እዩ። ናይ መወዳእታ ዓወት ኣሜሪካ ኣብ ሻምፒዮን ቅድም ብሽክለት ዓለም ቅድሚ 33 ዓመታት ኣብ 93 ብላንስ ኣርምስትሮንግ ዝተጓናፀፈቶ ዓወት እዩ።
1: ክረምታዊ ውድድራት ግራስሩት ህፃናት ዞባ ማእከል ቀዳም ኣብ ስታድዩም ኣስመራ ብወግዒ ተዛዚሙ። ሮቤል ገብረ መስቀል ዘዳለዎ ሰፊሕ ፀብጻብ ቀፂሉ ክቐርብ እዩ።

0: ኣብ ትሕቲ ጨንፈር ስፖርት ዞባ ማእከልን መሻርክቱን ፌደሬሽናትን ተወዲቡ ዓመት መፀእ ዝካየዱ ውድድር ግራስሩት ህፃናት ብቐዳም ኣብ ሰዓታት ንጎ ኣብ ስታድዮም ኣስመራ መጋረጃ ዓፅዩ ኣብቲ ኮሚሽነር ኮሚሽን ባህልን ስፖርትን ኣምባሳደር ዘመደ ተኽለን ኣካየዲ ስራሕ ዞባ ማእከል ኣቶ ዘርኢ ተወልደ ብርሃንን ላዕለዎት ሓለፍቲ ትካላትን ሚኒስትርታትን ቅዱማት ኣጋይሽን ወለድን ኣብ ዝተረኽብሉ ናይ መዛዘሚ ስነ ስርዓት ብልዑል ድምቀት ተኻይዱ እቲ ብምርኢት ሰልፊ ጋንታታት ዝጀመረ ግራስሩት ንዕቤት ስፖርት ብዝብል ቴማ ንኣስታት 2ልተ ወርሒ ኣብ ዝተኻይዱ ውድድር ኩዕሶ እግሪ ቅድም ብሽክሌታ ኣትሌቲክስ ኩዕሶ መርበብ ብክልትዩ ፀወታ ተሳትፎ ነይሩ ኣብቲ መዓልቲ ናይ ደቂ ተባዕትዮ ኩዕሶ እግሪ ኣብ ክሊ ዕድመ 15 ዝርከቡ ፓራዲዞ ምስ ኣባሻውል ገጢመን እዘን ጋንታታት ዝሑል ፀወታ ብምርኣይ ብዘይዝኾነ ሽቶ ንዕረፍቲ ባዶ ባዶ ወፅን ድሕሪ ዕረፍቲ ፓራዲዞ ኣብ መበል 45 ደቂቕ ካብ ፍፁም ተክአ ክትመርሕ ተረእያ ድሕራ ደሓን ዝኾነ ምንቅስቃስ ዘርአት ኣባሻውል ብመንገዲ ናይ ክንፊ ኣጥቅዓ ብሩክ ሚኬል ኣቢላ ሽቶ ብምቁፃር ክትመዓረረ ክኣለት ብድሕርዚ ምዱብ ግዜ ሓደ ብሓደ ብምዝዛሙ ጋንታታት ፍጹም ቅላዕ ኣምሪሕን ፓራዲዞ ድማ 4-2 ብዝኾነ ውፅኢት ብምዕዋት ጎብለል ናይ ዝውድር ክትከውን እንከላ ካልይቲ ኣባሻውል ሳልሰይቲ ማይ ተመናይ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ክሊ ዕድመ ቀዳመይቲ ጎዳይፍ ካልይቲ 4 ስመራ ሳልሰይቲ ማይ ተመናይ ኣብ ክሊ ዕድመ 13 ደቂ ተባዕትዮ ቀዳመይቲ ማይ ተመናይ ካልይቲ ጎዳይፍ ሳልሰይቲ ገዛማንዳ ኣብ ናይ ደቂ ኣንስትዮ ተመሳሳሊ ክሊ ዕድመ ቀዳመይቲ ሰንበል ካልይቲ ጎዳይፍ ሳልሰይቲ ቲራቨሎ ኣብ ክሊ ዕድመ 17 ናይ ደቂ ተባዕትዮ ቀዳመይቲ ማይ ተመናይ ካልይቲ ፓራዲዞ ሳልሰይቲ ኣኽርያ ኣብ ተመሳሳሊ ክል ዕድመ ደቂ ኣንስትዮ ቀዳሚቲ ገጀረት ካልአይቲ ፀፀራት ሳልሰይቲ ፓራዲዞ ኣብ ቅድም ብሽክሌታ ክል ዕድመ 12-13 ደቂ ተባዕትዮ ዕውታት ዝኾኑ ቀዳማይ ናትናኤል ስቴፋኖስ ገጀረት ካልኣይ ናኡድ ብርሃነ በሪኽ ሳልሳይ ዩኤል ሓየሎም በሪኽ ብጋንታ ንኡዘባ በሪኽ ቀዳሚቲ ካልአይቲ ንኡዘባ ገጀረት ሳልሰይቲ ንኡዘባ ጎዳይፍ ኣብ ክል ዕድመ 14-15 ደቂ ተባዕትዮ ቀዳማይ እሰይ ዓንደ ማርያም ሰንበል ካልኣይ ስምኦን ገብረ ማርያም ጋለንፍሒ ሳልሳይ ዩኤል ዮሴፍ ገጀረት ብጋንታ ቀዳሚቲ ንኡዘባ ሰንበል ካልአይቲ ጋላ ነፍሒ ሳልሰይቲ ገጀረት ኣብ ክሊ ዕድመ 16-17 ደቂ ተባዕትዮ ቀዳማይ ሱራፌል ተስፋ ማርያም ጎዳይፍ ካልኣይ ናሆም ነጋሽ ኣኽርያ ሳልሳይ ኣቤል ኪዳነ ጎዳይፍ ብጋንታ ቀዳሚቲ ንኡዘባ ጎዳይፍ ካልአይቲ ንኡዘባ ኣኽርያ ሳልሰይቲ ንኡዘባ ገዛማንዳ ኣብ ናይ ደቂ ኣንስትዮ ቀዳሚቲ ዲና ዮናስ ንኡዘባ ጋላ ነፍሒ ካልአይቲ ፍርቱና ኣብርሃም ንኡዘባ በሪኽ ሳልሰይቲ ዲቮራ ሰመረ ንኡዘባ ጋላ ነፍሒ ብጋንታ ናይ ደቂ ኣንስትዮ ቀዳሚቲ ንኡዘባ ጋለ ነፍሒ ካልአይቲ በሪኽ ሳልሰይቲ ኣኽርያ ብሓፈሻ ጎብለል ናይ ቅድም ብሽክሌታ ንኡዘባ ጋለ ነፍሒ ኮይና ተሸሊማ ኣብ ኩዕሶ ምርበብ ኣብ ክሊ ዕድመ 14-15 ናይ ደቂ ኣንስትዮ ዕውታት ዝኾና ጋንታታት ቀዳሚቲ ኣባሻውል ካልአይቲ ጎዳይፍ ሳልሰይቲ በሪኽ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ተባዕትዮ ዕውታት ዝኾኑ ጋንታታት ቀዳሚቲ ንኡዘባ ጋለ ነፍሒ ካልአይቲ ንኡዘባ ጎዳይፍ ሳልሰይቲ ኣኽርያ ኣብ ክሊ ዕድመ 16-17 ደቂ ኣንስትዮ ዕውታት ዝኾና ቀዳሜቲ ዕዳጋ ሓሙስ ካልአይቲ 4 ስመራ ሳልሰይቲ ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ተባዕትዮ ቀዳሜቲ ዕዳጋ ሓሙስ ካልአይቲ ጋላ ነፍሒ ሳልሰይቲ ማይ ተመናይ ብሓፈሻ ጎብለል ናይ ዝውድር ኣብ ኩዕሶ ምርበብ ንኡዘባ ዕዳጋ ሓሙስ ኮይና ኣብ ናይ ኣትሌቲክስ ኣብ ክሊ ዕድመ 12-13 ደቂ ተባዕትዮ ናይ 50 ሜትሮ ርሕቀት ቀዳማይ ዮሳኣብ ክፍሎም ጋላ ነፍሒ ካልኣይ ናኤል ኣማኑኤል ቲራቨሎ ሳልሳይ ካሌብ ኢሳያስ 4 ስመራ ኣብ ተመሳሳሊ ክሊ ዕድመ ናይ ደቂ ኣንስትዮ ናይ 50 ሜትሮ ርሕቀት ዕውታት ዝኾና ቀዳሜቲ ሚሊዮን ሚካኤል በሪኽ ካልአይቲ ኣርሴማ ረዘነ በሪኽ ሳልሰይቲ ደሊና ዮሃንስ ዕዳጋ ሓሙስ ኣብ ክሊ ዕድመ 12-13 ደቂ ተባዕትዮ ናይ 400 ሜትሮ ርሕቀት ቀዳማይ ሱራፌል ምሕረታብ ኣኽርያ ካልኣይ ህያብ ጌታሁን ኣኽርያ ሳልሳይ ሰሎሞን ዳዊት ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ኣንስትዮ ናይ 400 ሜትሮ ዕውታት ዝኾና ቀዳሜቲ ሆሳእና ተስፋኣለም በሪኽ ካልአይቲ ፍትሓዊት ገብረ ብርሃን ኣኽርያ ሳልሰይቲ ሚሊዮን ሚካኤል በሪኽ ኣብ ክሊ ዕድመ 14-15 ደቂ ተባዕትዮ ናይ 200 ሜትሮ ዕውታት ዝኾኑ ቀዳማይ ዮሴፍ ቢንያም ገጀረት ካልኣይ ያፌት ቢንያም ዕዳጋ ሓሙስ ሳልሳይ ላሜክ ኣብርሃም ሰንበል ኣብ ክሊ ዕድመ 12-13 ደቂ ተባዕትዮ ናይ 400 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ሱራፌኤል ምሕረታብ ኣኽርያ ካልኣይ ህያብ ጌታሁን ኣኽርያ ሳልሳይ ሰሎሞን ዳዊት ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ኣንስትዮ ናይ 400 ሜትሮ ርሕቀት ዕውታት ዝኾና ቀዳሜቲ ሆሳእና ተስፋኣለም በሪኽ ካልአይቲ ፍትሓዊት ገብረ ብርሃን ኣኽርያ ሳልሰይቲ ሚሊዮን ሚካኤል በሪኽ ኣብ ክሊ ዕድመ 14-15 ደቂ ተባዕትዮ ናይ 200 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ዮሴፍ ቢንያም ገጀረት ካልኣይ ያፌት ቢንያም ዕዳጋ ሓሙስ ሳልሳይ ላሜክ ኣብርሃም ሰንበል ኣብ ተመሳሳሊ ክሊ ዕድመ ደቂ ኣንስትዮ ናይ 200 ሜትሮ ርሕቀት ዕውታት ዝኾና ቀዳሜቲ ሉልያ ተወለ በሪኽ ካልአይቲ ኤልዳና ሳሙኤል ኣባሻውል ሳልሰይቲ ነሄር ፀሃየ ፀፀራት ኣብ ክሊ ዕድመ 14-15 ደቂ ተባዕትዮ ናይ 800 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ዮናታን ፊሊሞን ጎዳይፍ ካልኣይ ማትያስ ፀሃየ ገጀረት ሳልሳይ እሰይ ወላብ ጎዳይፍ ኣብ ተመሳሳሊ ክሊ ዕድመ ደቂ ኣንስትዮ ናይ 800 ሜትሮ ርሕቀት ዕውታት ዝኾና ቀዳሜቲ ሄርሜላ ሙሴ ካልአይቲ ሚርያም ኪዳነ ሳልሰይቲ ዕንበባ እስቴፋኖስ ኣብ ክሊ ዕድመ ዕድና 16 17 ደቂ ተባዕትዮ ናይ 6500 ሜትሮ ርሕቀት ዕውታት ዝኾኑ ቀዳማይ ሄኖስ ቢንያም በሪኽ፣ ካልኣይ እሰይ ተስፋኣለም በሪኽ፣ ሳልሳይ ሃብተማርያም ብርሃነ ኣባሻውል። ኣብ ተመሳሳሊ ክልል ዕድመ ደቂ ኣንስትዮ ናይ 6500 ሜትሮ ርሕቀት ዕውታት ዝኾና ቀዳመይቲ ኣብረት ብርሃነ በሪኽ፣ ካልኣይቲ ሄራን ፍጹም በሪኽ፣ ሳልሰይቲ ቤትኤል ዘካርያስ ሰረጃቃ። ኣብ ናይ ዝላ ደቂ ተባዕትዮ ኣብ ክልል ዕድመ 16 17 ዕውታት ዝኾኑ ቀዳማይ ሙባርክ ኣሕመድ ጋላ ነፍሒ፣ ካልኣይ ሴም ብርሃነ ጎዳይ፣ ሳልሳይ ሰናይ ይካኣሎ በሪኽ። ኣብ ናይ ዝላ ደቂ ኣንስትዮ ኣብ ተመሳሳሊ ክልል ዕድመ ዕውታት ዝኾና ቀዳመይቲ ሸገይ ዜናዊ በሪኽ፣ ካልኣይቲ ትእማር ወልደ ሚካኤል በሪኽ፣ ሳልሰይቲ ሉልያ ሓጎስ በሪኽ። ብሓፈሻ ጎብለል ናይ ኣትሌቲክስ ንኡዞባ በሪኽ ኮይና ተሸላሚት ኮይና። እዚ ከምዚ ኢሉ እንከሎ ኣብቲ ኣጋጣሚ ኣብ ወርሒ ጥቅምቲ ጀሚሩ ኣብ ወርሒ ሕዳር 2026 ኣብ ሃገረ ሴኔጋል ከተማ ዳካር ዝካየድ ፀወታታት ኦሎምፒክ መንእሰያት ኤርትራ ኣብዚ ውድድር ንምስታፋ ምድለዋታ ኣፀፊያ ኣብ እትርከበሉ ብዓውዲ ኣትሌቲክስ ኣትሌታት ካናሪ ተክለማርያምን ሳሙኤል ንጉሰን ክኾኑ እንከለዉ ኣብ ቅድም ብሽክሌታ ድማ ብተቀዳደምቲ ሲራክ በረኸትን ኤልያና ተክለማርያም ክትሳተፍ ምዃና ኣብ ዝተረጋገጸሉ ናይ ሽግ ምውላዕ ስነስርዓት ተኻይዱ። ሃገራዊት ጋንታ ኦሎምፒክ መንእሰያት ኤርትራ ኣብ ዝሓለፈ ዓመት ወርሒ ታሕሳስ 2025 ኣብ ከተማ ልዋንዳ ኣብ ዝተኻየደ ሱታፍያ ብኣትሌታታ ብሉፅ ዝኾነ ውፅኢት ኣምፅያ ምንባራ ይዝከር። ክቡራት ተዓዘብትና ኣብ መወዳእታ ምስ ኣካየቲ መደብ ዘካየድኒ ዕላላሎ ናብ ከብለኩም
1: መጀመርታ ነቲ ተዋሃበን ዕድ እንዳመስጎንኩ እዚ ናይ ክረምታዊ ውድድር ናይ ግራስሩት ዓመታዊ ዝካየድ መደብ ኮይኑ ብሙሉእ ሓላፍነት ናይ ጨንፈር ስፖርት ዞባ ማእከል እዩ ካየ ፀኒሑ። ንመጀመርታ ግዜ ሙሉእ ሓላፍነት ነቲ ፌደሬሽናት ንኹለን ኣብ ኩሉ ዓውድታት ማለት እዩ ኣባና ግን ብመደብ ነቲ ፌደሬሽን ኩዕሶ እግሪ ዞባ ማእከል ንሱ ንኸመርሖ እዩ ተወሲኑ። በቲ ውሳኔ መሰረት እቲ ውድድራት ብዕለት 27 ወርሒ 7 2026 ኣብ 4 ሜዳታት ማለት ቤት ትምህርቲ ካልኣይ ደረጃ ባርካ፣ ቤት ትምህርቲ ካልኣይ ደረጃ ቀይሕ ባሕሪ፣ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ፣ ከምኡ ድማ ኣብ ማዓስከር ደንደን ኣብ 4 ሜዳ ዕጫ ተገይሩ ነፍሰ ወከፍ ንኡሳን ዞባታት 16 ኣብ ነፍሰ ወከፍ ሜዳ ኣብ 4 ምድብ ተሰሪዐን ብክልቲ ፆታ ከም ዝካየድ ተገይሩ። ኣብዚ ኣብዝ ሓለፈ ኣብዚ ፀብፃብ ክጥቀስ ከም ዝፀንሐ ኣብ ናይ ደቂ ተባዕትዮ ብምልኣት 16 ብምሉእ ጋንታ ብምሉእ ቁፅሪ ክሳተፋ ከሎ፣ ኣብ ናይ ደቂ ኣንስትዮ ግን ኣዝዩ ቁሩብ ካብቲ ናይ ዝሓለፈ ዓመት እውን ደሰክፍ ተሪኦ ዘጋጠመ መደብ እዩ ነይሩ። እቲ መደብ ብጅሮኒ ብናይ ክልተ እግሪ ግጥም ኣካይዶም ሽዑ ኣብ ፍርቂ ፍፃሜ ርዑ ፍፃሜ ፍርቂ ፍፃሜ ናበለ ኣብዚ ናይ ሎም መዓንቲ ናይ ፍፃሜ ደረጃ ኩሉ ውድድራት ተኻይዱ እዩ። ናይ መዛዘሚ ናይ ትሕቲ 15 ፕራዲዞ ምምሕዳር ንእዞባ ፕራዲዞ ምስ ምምሕዳር ንእዞባ ኣባሻውል ናይ ትሕቲ 15 ዓመት ይፃወት ኣለዋ ማለት እዩ። ኣብቲ ናይ ክልል ዕድመ ተራርእናዮ ኣብ ሰለስተ ካተጎሪ እዩ ዘለዎ ሰለስተ ደረጃታት ትሕቲ 13 ብክልቲ ፆታ፣ ትሕቲ 15 ብክልቲ ፆታ፣ ትሕቲ 17 ዓመት ብክልቲ ፆታ። ንፍሰ ወከፍ ንእዞባ ሰለስተ ጋንታ ናይ ደቂ ተባዕትዮ ሰለስተ ጋንታ ናይ ደቂ ኣንስትዮ ክትቅረብያ ተሓቢሯት መደብ እዚኦም ቆልዑ እዚኦም ካበይ እንተመሪፆም ንዝብልካ ካብቲ ናይ ዓመታዊ ዝካየድ ኣስታት 11 ዓመቱ ይሕሊፉ ዘሎ ናይ ግራስሮት መደብ ዓመታዊ ካብኡ ክምመይ ዝፀንሑ ሞ ኣብ ቀዳም ሰንበት ዝወስድዎ ልምምድ እቶም ታለንት ዘለዎም ተባሂሎም በብዕድሚኦም ተመሪፆም እዮም መፂኦም። ኣብዚ ናይ 16 ንሳ ዝባታት ናይ ግራስሮት መደብ ኣለዎን ኣስታት ነፍሰ ወከፈን ናይ 250 ቁፅሪ ዝሕዝ ኣለዎ እንተኾነ ግን ኣብቲ ናይ ተሳትፎ ተራርእና ኮይና ግን ኣብ ደቂ ተባዕትዮ ዝሰክፈ ይኮ ኣብ ደቂ ኣንስትዮ ግን ገለ ምሕባራት ንምጥቃስ ንኣብነት ንኡዞባ ገጀረት፣ ንኡዞባ ማእኸል ከተማ፣ ከምኡ ድማ ንኡዞባ ዕዳጋ ሓሙስ ኣብ ናይ ደቂ ኣንስትዮ ሓንቲ ጋንታ ጥራይ ሒዘን መፅን ነቲ ቁፅሪ ኣዝዩ ኣትሒትዎ ማለት እዩ። ብክልተ ጋንታ ክልተ ጋንታ ቀኒሰን ካብዚ ፍልይ ዝበለ ካብተን ከባቢታት ከዓ ክምስገና ዝግብአን ብሙሉእ ደሳተፋ ከዓ ንኡዞባ በሪኽ፣ ንኡዞባ ጎዳይፍ፣ ንኡዞባ ኣኽርያ፣ ከምኡ ድማ ንኡዞባ ራብዒትላ፣ ንኡዞባ ፕራዲዞ ኣኽርያ በሪኽ ፓራዲዞ እዚን ኣርባዕቲኤን ብሙሉእ ደሳተፋ ንሳዝባት ክኾና ኣለዋ። ካብቴን ከባቢታት ዘለዋ ካብ ሰረጀቃ ለው ዓመት ትስፉቱ ኮይና ሓንቲ ጋንታ ናይ ደቂ ኣንስትዮ ጥራሕም ቀኒሶም ኣብዚ ኣሰካፊ ዝገብሮ ኣብቲ ፀብፃ ከም ዘቀረበው ናይ ንኡዞባ ሰረጀቃ ቁሩ ኣሰካፊ ይገብሮ ደቂ ኣንስትዮ ወላ ሓንቲ ተሳተፉን ሓፈሻዊ ናይቲ ስእሊ ከምዚ ይመስል ማለት እዩ። ብዙሕ ለውጥታት ኣለዎ ሞያውያን ኮሚሽነራት ኣብ መዳድባ ጀሚርካ ማለት ፌደሬሽን ሙሉ ሙሉ ሓላፍነት ስለተሰከመሉ ኣብ መዳድባ ናይ ድያኑ ኣብ መዳድባ ናይ ኮሚሽነራት ብቆንዲ ከዓ ተንኡሳን ዝባታት እውን ኣብቲ ዘሎ ናይ ተሃዋህ ናይ ኩዕሶ እግሪ ተነቃቂሐን እየ መፅን ካብቲ ናይ ዝሓለፈ ብዙሕ ብልጫታት ነይርዎ ኣብ መደብ ወፃፃ ዕጫ እቲ ካላንደራ ስሩዕ ስለ ዝነበረ ኩለን ተንኡሳን ዝባታት እውን ተነቃቂሐን በቲ መደበንን ክኸዳ ፈቲነን እቲ ቁፅሪ ናይ ደቂ ኣንስትዮ ከምዚ ክትቀፅ ፀንሐ ተዘይኮይኑ ኩሉ ውድድሩ

0: ዓይነቱ ኣገባቡ እቲ ኣብኡ ዘረኣየዎ ብልጫን ተወዳዳርነት መንፈስን ኣዝዩ ዝምስገን ነይሩ ነይሩ ክበሃል ከዓ ነይሮም ዓመት ማለት እዩ። ኣብ መወዳእታ ኣነ ለውባ ዘለኒ ንኣመሓደርቲ ናይ ንሳን ዞባታት ንመሻርክቲ ንኩሎም ዝምልከቶም ነዞም ህፃናት ብፍላይ ድማ ኣብ ናይ ደቂ ኣንስትዮ ጎስጓስ ምትብባዕ ንዓን ክስሕበን ዝኽእል ዓመት ሙሉእ ዝኸይድ መደብ ስለ ዝኾነ ስፖርት ከዓኒ ጉልበት ዝሓትት ግዜ ዝሓትት ፃዕሪ ዝሓትት ስለ ዝኾነ ካብ ወለዲ ካብ ምስዳድ ጀሚርካ ማለት እዩ። ኣብ ሓደርቲ ኣብኡ ኣተኪሎም ክሰርሑ ኣሰልጠንቲ ናይ ግራስሩት ድማ ተነቓቂሖም ከም ብሓድሽ መንፈስ ነቲ ዓብ መደብ እዚ ናይ ግራስሩት ኣብ ዞባና ዘሎ ኣርኣያነ ኩሉ ዞባውያን ፌደሬሽን ንዞባውያን ኣብ ዞባና ዝርከባ ምሕዳር ንክኸውን ተጊሆም ንክሰርሐ ሓደራ ዝብል ነዊሕ ዓመት ፅሒሮም ደኺሞምሉ እዮም። ግን ክተተባቢዖም ከም ብሓድሽ ሓድሽ ሓይሊ ክብገሱ ሓደራ ብሎም ማለት እዩ።
1: መጀመርያ ነዞም ኣብዚ ካብ ሓምለ ስጋዕ እዚ ሕጂ ወርሒ መስከረም ክሳተፉ ንዝፀንሑ ህፃናት ደቅና መንእሰያት ንኩሎም ብሓፈሻ ብፍላይ ከዓ ነቶም ዕዉታት ኳዕ ኣብዚ ኣብ ቋዕቁም ኳዕ መጎሶኩም ክብሎም ይደሊ። ከምቲ ኣብቲ ቴማ ተጠቂሱ ዘሎ ግራስሩትስ ንዕቤት ስፖርት ዝብል እዚ መደብ ናይ ክረምቲ ነዞም ህፃናት ደቅና ናይ ባሓቂ ብዙሕ ጥቕምታት እዩ ዘለዎ። ሓደ ካብኡ ምናልባት እቲ ግዜ ናይ ትምህርቲ ግዜ ኣብ ዕረፍትዮም ዘለዎ ኣብ ካልእ ቦታ ኣብ ደይሊ ቦታ ካብ ድውዕሉ ሓደ ኣብኡ ክሰተፉ ከለዉ እቲ ዝዓበየ መልእኽቲ እዩ። ማዕረ ማዕሪኡ ከዓኒ እዞም ቆልዑ እዚኦም እዞም ህፃናት እዚኣቶም ኣብዚ ውድድር ዝፀኒሖም ከም መሰጋገሪ ናብተን ካልኦት ዲቪዥናት ንበለን ፌደሬሽናት ናብኡ ከም መሰጋገሪ ብሪጅ ስለ ዝኾነ ናይ ባሓቂ ኣዝዩ ኣገዳሲ እዩ። ንሕና ከም ፌደሬሽን እቲ ስራሕ ምስ ተዋሃበና ኣብ ኣርባዕተ ካታጎሪ ወይ ብክሊ ዕድመ እዮም ተመዲቦም እቲ ውድድር ኣካይዶሞ ኣዝዩ ፅቡቅ ሓያል ዝኾነ ውድድራት እዮም ኣርኦምና። ካብዚኦም ናይ ባሓቂ ኣብቲ ፌደሬሽን ፅባሕ ንጎ ንሪኦም ቆልዑት ከም ዘለዉ ዋላ ሓንቲ ዘጠራጥር ነገር የለን። እቲ ውድድራት ግን ብሓፈሽቦ ትሪኦ ከለካ ኣዝዩ ፅቡቅ ውድድር ይካየድ ከም ዝነበረ ኢና ብወገና ገምጊምና እዮም። ሕጂ ዋላ ኣብቲ ፀብፃብ ክንሰምዖ ከም ዝፀናሕና ምናልባት እቲ ቁፅሪ ካብቲ ዝሓለፈ ግዜ ቁርብተይ ትሕት ኢሉ ኣሎ ኢሉ ተጠቂሱ ኣሎ። ኣብ ናይ ደቂ ተባዕትዮ ብዙሕ ኣይመሰከፈናን እንዳሓን ቁፅሪ ክትብሎ ትኽእል ኢኻ። ኢንፋክት እቲ ምዕርይነት የለን ኣብ ገሊአን ምምሕዳራት ሙሉእ ተሳታፍነት ብክልቲኡ ፆታ ክህሉ ከሎ ኣብ ገለ ከዓኒ ንስለ ተሳትፎ ብውሕድ ቁፅሪ ሒዘን ዝመፃ ነይረን። ገለ ከዓ ከምቲ ዝጠቀስካዮ ዳርጋ ደየ ኣለዋ ደየ ዝሳተፋ ንኡሳን ዞባታት ኣለዋ። ናይ ባሓቂ ቁርተይ ቀይር ዘብለካ ከም ሰረጃቃቴልካ ናይ ባሓቂ ብክልቲኡ ፆታ ኣብዚ ዘይምስታፍ ማይ ተማናይ እውን ከምኡ ኣላብ ክልተ ዘይኮነ ዘይምስታፎም ሕጂ እዚ ኣነ ክኸውን ነይሩ ኣይብልን። እዞም ቆልዑ እዚኣቶም የለውን ኣይኮኑን ኣብቲ ንኡስ ዞባ ኣለዉ ከምተን ኣብ ካልእ ንኡሳት ዞባታት ዘለዎ እዚ ክህልዉ ግድን እዩ። እቲ ስራሕ ስለዘይተሰርሐሉ ጥራሕ እዩ። እዚ ምክንያት ኢልካ ክትገልፀኳ እተዘይከኣልካ ኣነ ንመፃኢ ክእረም ዘሎ ወይ እዞም ቆልዑ እዚኣቶም እንድሕር ዳኣ ቆላሕታ ሂብካ ሰሪሕካሎም ኩሎም ክርከቡ ዘይክእሉ ምክንያት የለን። ስለዚ እዚ ቁፅሪ እዚ ኣነ ክተርፍ ኣይነበሮም ባህለ ብወገነይ ንመፃኢ ክእረሙ ቅዱስ ቅኒ ክቀኑ ካብተን ዝሰርሓሉ ዘለዋ ንዕን ኣሰረም ክስዕቡ ጥራሕ እየ ክላቦ ዝደሊ። ከምቲ ኣቐዲሞ ዝበልኮ ኩሉ ግዜ እዚ መደብ ናይ ክረምታዊ ውድድር ብብዙሕ ጥቕሚ እዩ ዘለዎ እቲ ኣቐዲሞ ጠቐስኮ ኣብ ካልእ ክንዲ ዝውዕሉ ዝበልኮ ብዘይካንሱካ ኣብቲ ፌደሬሽን ፅባሕ ንጎሲ ኣባና ንሪኦም ካብዚኦም ቆልዑ ኣብቲ ስሩዕ ውድድር ክህልው እዮም። ስለዚ ከም መሰጋገሪ ዕድል ዝፈጥር ስጋብ ዝኾነ እዘን ምምሕዳር ንኡሳን ዞባታት ኩለን ብዕቱብ ንክሰርሓሉ እየ ክላቦ ዝደሊ። ብዝተረፈ ንዕውታት ንኩሎም እንኳዕ ኣብ ዝብቃዐኩም ክብል ይፈቱ።
2: እዚ ናይ ሎማዓንቲ ውዒሉ ዘሎ መዛዘሚ ኣዝዩ ድሙቕ መዛዘሚ እንዲ ብዓይኒ ኩዕሶ መርበብ ክንሪኦ ከለና ከዓ ንፈለማ ኣይኮነን ተመክሮ ኣብዝ ሓለፈ ዓመት እውን ተኻይዱ ነይሩ እቲ ንጥፈታት ሎም ዓመት ከዓ ብዝበለፀ ማለት ንኡሳን ዞባታት ብዝተተፍኦ ብሓያል ተሳታፍነት ናይ ንኡሳን ዞባታት እዩ ተኻይዱ ዘሎ። ስለዚ እቲ መዛዘሚ ፅቡቅ። እቲ ቀንዲ ምክንያት ኣብ ገለ ማለት እቲ ኩዕሶ መርበብ ብደረጃ ንኡሳን ዞባታት ንፈለማ እዋን እቲ ውድድር ናይ ግራስሮት ዝካየደሎ ክረምታዊ ግራስሮት። ስለዚ እቲ ቀንዲ ዝነበረ ማሕለኻ ወይ ከም ፀገም ንሪኦ እቲ ሕፅረት ባጀት ኣብተ ንኡሳን ዞባታት ምክንያቱ እንተዳ ግራስሩት ክካየድ እንተዳ ኮይኑ ካብ መጀመርያ ባጀት ተታሒዙሉ ክፀንሕ ኣለዎ። ስለዚ ብሓያል ተሳትፎ ናይቶም ንኡሳን ዞባታት ዝተካየደ እዩ ማለት እዩ። ስለዚ ኣብ ገለገለ ንኡሳን ዞባታት ዋሕደ ተፃወቲ ነይሩ ክኸውን ይኽእል እዩ። ሕፅረት ባጀት ከምኡውን ከም በዓል ንኡስ ዞባ ሰረጃቃ እንተዳርኢና ናይ ትራንስፖርቴሽን ፀገም እውን ስለዝነበሮም ኣብ እቲ ሕፅረታት ናይቶም ሽዱሽተ ዘይተሳተፋ ብሓፈሻ ግን እቲ ንመጀመርያ እዋን ደረጃ ንኡሳን ዞባታት ከምካየዱ መጠን ዕውት ነይሩ ኢልና ክንጠቕሶ ንኽእል ኢና ማለት እዩ ክሳብ 10 ንኡሳን ዝበፅሓ ንኡሳን

0: ዘባታት እማ ኣብ ናይ ፈለማ እዋን ተመክሮ ናይቲ ፌደሬሽን ክካየድ ምቃሉ ኣዝዩ ብሉፅ ንሪኢ ኢልካ ክግምገም ይከኣል እዩ ማለት እዩ። ኣብ ዝመፅእ ዓመታት ግን ካብኡ ዝሓሸ ክስራሕ ምዃኑ ኣንፈት ዝህብ ስለ ዝነበረ ዕወት ነይሩ ኢልና ምድምዳም ይከኣል እዩ። ወብሓፈሻ እቲ ንሕና ንደልዮ እንታይ እዩ ሙሉእነት ናይተን ጋንታታት እቲ ቀንዲ ዘዛርብ፣ ምክንያቱ እቲ ግራስሩት እትመሰረት ኣሎ እዩ። ስለዚ ኣሰልጠንቲ እንተ ካብዚ ንላዕሊ እንተ ክሰርሑ እተ ክኢሎም ሙላት ንኡሳን ዞባታት ተሳታፍነት ገይረን ካብዚ ናይ ሎም ዓመት ዝተካየደ ፅምብል ንላዕሊ ወይ ዝተካየደ ንጥፈታት ንላዕሊ ክነካይድ ከም ንክእል የላቦ ማለት እዩ። ስለዚ እቲ ለቦዋ ናበኒ ናብቶም ኣሰልጠንቲ ሓለፍቲ ንኡሳን ዞባታት ናይቶም ሓለፍቲ ስፖርት ማለት እዩ ካብዚ ንላዕሊ ክካየድ ስለዝኽእል እቲ ንጥፈት ማለት ካብ ንላዕሊ ክከይድ ስለዝኽእል ኩሎም ንኡሳን ዞባታት ዘለዉ እቶም ወከልቲ ስፖርት እተ ሰሪሕናሉ ነዚ ተካእቲ ስፖርታውያን ኣለውና ብሉፃት ስፖርታውያን እውን ክነፍሪ ስለንክእል ንዕኦም ይላቦ ማለት እዩ።
1: እዚ ናይ ተካእቲ ኣትለታት ወይ ናይ ግራስሩት ውድድር ንብሎ ናይ ኣትለቲክስ ምስቲ ካልእ ዞባታት ክነናፅሮ ከለና ናይ ብሓቂ ፀጋ ከም ዘለና መጠን ክንምዝምዞ ኢና ንፍትን ከምቲ ድለ ናይ ብሓቂ ግን ንእሳን ዞባታት ይሰርሓሉ ኣለዋዶ ወለዲ ኸ ናይ ብሓቂ ኣብዚ ኣትለቲክስ ምክንያቱ ዝበዝሕ ወላዲ ኣብ ኩዕሶ እግሪ እንተዘይኮይኑ ኣብ ኣትለቲክስ ብዙሕ ከምቲ ዝድለ ንቕሓት ኣይፀንሖን ሎሚ ግን ቁሩብ እናጎስጎስና ንኸይድ ኣለና እናተመሓየሸ ከዓ ዝኸይድ ዘሎ ኮይኑ ስምዓኒ በቲ ኮይኑ በቲ ግን ናይ ብሓቂ ሃገርና ስጋብ ሕጂ ኩዕሶ እግሪ ድያ ናይ ብሓቂ ፀብለልላ ዘላ ብኣትለቲክስ ድያ ብጋለ እንተልና ኣትለቲክስ ናይ ብሓቂ ኣብዛ ናይ ትማል ንጎ ተሪእና ናይ ዓለም ቅድሚ 10 ዓመት ኣብ ናይ ግራስሩት ዝነበሩ እዮም በዓል ዳዊት ሳዕረ በዓል ሳይሞን ሕጂ ብደረጃ ዓለም ወርቂ መዳልያን ብሩር መዳልያን ከምፁ ክኢሎም ዘለዎ ሕጂ ነዚ ግምት ምእታው ንኡሳን ዘባታት ብፍላይ ናይ ብሓቂ ናይ ኣትለቲክስ ደፊአን ክሰርሓሉ ኣብዚ ናይ ግራስሩት ደፊአን ክሰርሓ ከም ዘለዎን ክላቦ ይደሊ። ወለዲ ናይ ብሓቂ ድሓን ዝኾነ ኣፍልጦ መፅእ ኣሎ ግን ዝያዳ ካብዚ ንላዕሊ ካ ወለዲ ኣብ ኣትለቲክስ ደቆም ከሳትፉ ከም ዘለዎም ምክንያቱ እቲ ወፃኢታት ናይ ኣትለቲክስ ከዓ ስማዊ እዩ ከምቲ ናይ ብሽክለታ ናይ ካልእ ኣዝዩ ከቢድ ወፃእ ዘድልዮ ስለ ዘይኮነ ወለዲ እውን ደቆም ኣብ ኣትለቲክስ ወይ ኣብ ጉያ ከሳትፉ ከም ዘለዎም ኢና ንብል። ናይ ዓም ውድድር ክንሪኦ እንተኮይና ናይ ኣትለቲክስ ብፍላይ እቲ ተወዳዳርነት ክትሪኦ ከለካ ድሓን ነይሩ ግን ኣብ ተሳታፍነት ከምቲ ናይ ዓም ኣይኮነን ኣዝዩ ይጎዲሉ ሎም ዓመት ምክንያቱ ሓደ ተፃዋታይ ወይ ሓደ ህፃን ኣብ ኣትለቲክስ ተወዳዲሩ ኣብ ኩዕሶ እግሪ ክሳተፍ የብሉን ኣብ ኩዕሶ እግሪ ንድሕር ኣሎ ከዓ ኣብ ኣትለቲክስ ክሳተፍ የብሉን ዝብል ሕጊ ስለ ዝወፀ ኣብኡ ብኡ ቁሩብ ተሳታፍነት ሎም ዓመት ካብ ናይ ዓሚ ጉደል ኢሉ ነይሩ። ምክንያቱ እቲ ዝበልና ከዓ እዚ መምርሒ እዚ እዩ ከዓ ኣጉዲልዎ ክኾን ዝኽእል እምበር ካልእ ፀገም ዘለዎ ኮይኑ ስማዓና ብሓፈሻ ግን ምስቲ ናይ ዓሚ ክናፀር ከሎ ድሓን ዝኾነ ተሳታፍነት እዩ ነይሩ። ጥራሕ ግን እታ ዝበልና ኣብ ሓደ ክኸውን ኣለዎ ዝብል መምርሒ ቁሩብ ኣጉዱል ኣቢል ወይነ ተሳታፍነት ኣብ መወዳእታ ክብሎ ዝደሊ ኣትለቲክስ ናይ ብሓቂ ፀጋ ናይ ዓድና ናይ ሃገርና ስለ ዝኾነ ኣብ ኣትለቲክስ ፀቂጥና ክንሰርሕ ኩሉ እቲ ዝምልከቶ ኣካል ኩሎም ቶም ናይ ብሓቂ ኣብኡ ዝምባለ ዘለዎም ከዓ ፅቡቅ ክንሰርሓሎ ከም ዘለና ክንደፍኣሎ ከም ዘለና ምክንያቱ ሃገርና ዝበዝሕ ኣብ ብሽክለታ ናብ ኣትለቲክስ ንያ ስም ትረክብ ዘለካ ብኡ ከዓ ብፍላይ ኣብ ኣትለቲክስ ብንእሽ ወፃእ ክንገብር ስለ ዝኽእል ከም ተቐዲመ ዝበልኮ ናይ ብሓቂ ክንሰርሓሉ ዝግባአና እዩ። ወለዲ ኣብዚ ፀቂጦም ክሰርሑ ምሕዳራት ከዓ ነዚ ፀቂጠን ክሰርሓ ከም ዘለዎን እየ ዝላቦ።
2: እዚ ውድድር እዚ ዓመታዊ ብጨንፈር ስፖርት ዞባ ማእከል ተዳልዩ ኣብ መንጎ 16 ንኡሳን ዞባታት ዞባ ማእከል ብክረምታ ውድድር ብ3 ክሊ ዕድመ ትሕቲ 13 ትሕቲ 15 ትሕቲ 17 ብኩሉ ዓይነት ብክልቲ ፆታ ኩዕሶ እግሪ፣ ኣትለቲክስ፣ ቅድድም ብሽክለታ፣ ኩዕሶ ሰኪዕ፣ ኩዕሶ መርበብ ከምኡ ውን ቼዝ ኢና ሎም ዓመት ኣካይድና። እቲ ዝነበረ ውድድር ብኣምላኣ ፅቡቅ ነይሩ ክብሎ ክእል ሓደ ሓደ ጉለታት ክርከቦ ከኣል እዩ። ገለገለ ንኡሳን ዞባታት ከይተዳለዋ ስለ ዝፀንሓ ኣብ ገለገለ ውድድራት ደይተሳተፋ ነይረን ግን ከም ሓፈሻ ክሪኦ ከለኹ 80% እቲ መደብ ዕውት ነይሩ ክብሎ ክእል እየ። ሓደ ሓደ ንኡሳን ዞባታት ደይመሳተፍ እየን ምናልባት ፅባሕ ኣብ ንገብሮ ገምጋም እቲ ምክንያተን ክፈልጦ ንኽእል ኢና ግን እዚ ውድድር እዚ ዓመት ሙሉእ ክስራሓሉ ዝፀንሐ ቀዳምን ሰንበትን ኣብ ፍቕዶ ሜዳ ህፃናት ግራስሩት ናይ 16 ንኡሳን ዞባታት ዝሰርሕኦ ስራሕ ስለ ዝኾነ ኣብ ባይታ ስለ ዘይተሰርሐ የ ናብ ውድድር ዘይቀረባ ዝብል ገምገም ዘለና ሕና ግን እዚ እውን ናትና ምክትታል ስለ ዝጎደሎ እዩ። ንሕና ብግቡእ እንተንካታተሎ ነርና እዚ ህፃናት ግራስሩት እዚኣቶም እቶም ዘይተሳተፉ ክሳተፉ ክኽእሉ ምኻም ተኸእለ ነይሩ ክንኽእል እቲ ውድድር

0: ኩሉ ግዜ ዓመታዊ ዝካየድ ኣብዚ ዓመት ዝፍሉይ ተኣታትዩ ኢልና እንታሽሙ ንገብሮ መጀመርያ እቲ ኣተዓዳድላ ሽልማት ንባዕሉ እቲ ውድድር እቲ ጨንፈር ስፖርት ቅድሚ ሕጂ በዕሉ እዩ ዘካይዶ ነይሩ። ሕጂ ግን ሙሉእ ሓላፍነት ንነብሰካ ፌደሬሽን ሂብዋ ፌደሬሽን ባጀታት ኣቅርብ ነዛ ክርምታ ውድድር ትኸውን። እቲ ቅድሚ ሕጂ ዘካይዶ ነበረ ኮሚሽ ስፖርት ሕጂ መዋይል እምበር ባዕሉ ኣካየድ ይኮነን። ሕጂ ነዚ ስራሕ እዚ ዕውት ዝገበሮ መጀመርያ ተን ዘበባይል ፌደሬሽናት ንሳተን ነዚ ነገር ዝዕውት ከም ዕውት ስራሕ ገይረን ሰሪሐ ኖ እቲ ዝተዋሃበን ባጀት ድማ ኣመዓልኡ ዒለንኦ ናቱ መርኣያ ድማ እቲ ዝነበረ ቅድሚ ሕጂ ብዙሕ ክስታት ጥርዓና ተቐርቦ ነይሩ እዩ። ኣብዚ ዓመት እዚ ግን ኣድማዒ ወይ ንኩነታት ክቅይር ዝኽእል ክስሲ ኣይነበረን። ክስተ ተባሂሉ ክልተ ካብ ከባቢ ሚኢትን ገለን ውድድራሲ ክልተ ፀወታ ጥራይ ክስ ነይርዎን ክንብል ንኽእል። እዚ ሕጂ እቲ ፅቡቅ ስራሕ በተን ፌደሬሽናት ዝተሰርሐ እቲ ላዕለወይቲ ኮሚቴ ናይቲ ውድድር ተካይድ ድማ ኢዳ ከየእተወት ሙሉእ ሓላፍነት ንዕን ስለዝሃበተን በዚ ዕውት ነይሩ ክብሎ ክእል እየ። እቲ ፍሉይነቱ ከዓ እዚ እዩ ኣብካ ናይ ቅድሚ ሕጂ ሲ ሽልማት ሲቲ ዋንጫ ንስ እዩ። ንሕና ሕጂ እዛ መጀመርያ ሎም ዓመት ንገብራ ዘለና መበገሲት ነቲ ናይ ቅድሚ 10 ዓመት ዝነበረ ኣገባብ ንዑ ንምምላስ እዩ። ኣብዚ መፅእ ዘሎ ዓመት ድማ ነዞም ተሪፈን ዘለዋ 5 ፌደሬሽናት ኣዋሲኢና ሳትፎና ክንቅፅል ኢና። ልዕሊ ማንም ግን ኣብዚ ውድድር እዚ ካብ ዝበዝሐ ናይ ደቂ ኣንስትዮ ፀገም ከም ዘለና ኣብቲ ገምጋምና ገሊፅና ነርና ኢና። ሕጂ እውን እዚ ውድድር እዚ ናይ ህዝቢ ስለ ዝኾነ ከምኡ ሰረት ስለ ዘለዎ እዚ ግራስሮት ወለዲ ኣብ ልዲ ህፃናት ደቀም ደቂ ኣንስትዮ ተሳትፎ ክገብራ ከም ዘለዎን ከተባብዑ ይምሕፀን።
1: ኣብ ንኡስ ዞባ ባረንቱ ብምክንያት ቅነ ዝኽሪ ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ስፖርታዊ ንጥፈታት ተኻይዱ። ኣብ ንኡስ ዞባ ባረንቱ ብምክንያት ቅነ ዝኽሪ ወርቃዊ እየቤሉ ምምስራት ቤት ትምህርቲ ሰውራ ኣብ 4 ፌደሬሽናት ስፖርታዊ ውድድራት ተኻይዱ። ኣብቲ ዝተኻየደ ውድድራት ኣብ ኩዕሶ እግሪ ሳልሲቲ ጋንታ ሮራ፣ ካልእቲ ጋንታ ዓራርብ፣ ቀዳሜቲ ጋንታ ዓረቢሎ ብምዃን ተዓዊተን። ኣብ ኣትለቲክስ ኣብ 1500 ሜትሮ ሳልሳይ በረኸት ኣማኑኤል ካብ ጋንታ ሮራ፣ ካልኣይ ጋንታ ሉካ ሙሐመድ ካብ ጋንታ ደንደን፣ ቀዳማ ዮሴፍ ሓሰን ካብ ጋንታ ደንደን። ኣብ 3000 ሜትሮ ሳልሳይ ሉካ ሙሐመድ ካብ ደንደን፣ ካልኣይ በረኸት ኣማኑኤል ካብ ሮራ፣ ቀዳማይ ኣቤል ኮሺ ካብ ሆሚ ብምዃን ተዓዊቶም። ኣብ ኩዕሶ መርበብ ብጋንታ ኣብ ዝተኻየደ ውድድር ሳልሰይቲ ጋንታ ሳትረብ፣ ካልእቲ ጋንታ ዜሮ፣ ቀዳሜይቲ ጋንታ ሓወልዕ ብምዃን ተዓዊተን። ኣብያታዊ ስፖርት ካልእቲ ጋንታ ባዶ 6፣ ቀዳሜይቲ ድማ ጋንታ ባዶ 4 ብምዃን ውድድራተን ዛዚመን። ስፖርታዊ ቅነ እዚ ምዕራብ ብውድድራት ኩዕሶ እግርን ኩዕሶ መርበብን ናይ ክልቲኡ ፆታ ቀፂሉ ተኸይዱ።
2: ስፖርታዊ ቅነ እዚ ምዕራብ ብውድድራት ኩዕሶ እግርን ኩዕሶ መርበብን ብናይ ክልቲኡ ፆታ ቀፂሉ ቅን እዩ። በዚ መሰረት ኣብ ኩዕሶ እግሪ ደቂ ኣንስትዮ ዝተረኽበ ውፅኢት ደርማስ ምዛራ ኣብ ኩዕሶ እግሪ ደቂ ኣንስትዮ ኣብ ዝነበረ ግጥም ደርማስ ኣብ ልዕሊ መጋጥምታ ዛራ 4 ብባዶ ዝኾነ ውፅኢት ክትዕወትን ከላ ኣጥቃዒት ጋንታ ደርማስ ሊድያ መንግስቲ ኣብ ቅድሚ ዕረፍታ መበል 14 ደቂ 1ሸቶ ከተመዝግብን ከላ ድሕሪ ዕረፍታ ኣብ ዝቐፀለ ፀወታ መበል 36-58 ከምኡ ድማ 61 ደቂቕ ዛተ ፀዋቲት 3 ሸቶታት ብምዝጋባ ብድምር ውፅኢት ሱፐር ሃትሪክ ክሰርሕ ክኢልያ። ቀፂለን ሜዳ ዝወረዳ ጋንታታት ሲሞትን ገልዓሎም ኮይነን ቅድሚ ዕርፍቲ ዘን ጋንታታት ሸቶ ዘይተረኣዩ ፀወታ ክካይዳ ከሎ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ጋንታ ሲሞቲ ሓይላ ቀሪባ መበል 48 ዶ ካብ ኣጥቃዒቲ ፌቨን ፀጋይ ንጋንታኣ መሪሕነት ዘተሓዘታ ሸቶ ብምርካባ ከምኡ ውን ኣብ መበል 6 ደቂ ካብ ኣከፋፋሊት ጥዕምቲ ዮሃንስ ካልእ ሸቶ ብምርካብ ሲሞቲ ኣብ ልዕሊ መጋጥምታ 2 ብባዶ ተዓዊታ። ኣብ ውድዳት ኩዕሶ እግሪ ናይ ደቂ ተባዕትዮ ፈለማን ሜዳ ዝወረዳ ጋንታታት ዱታን ክኸብን እዩ ነይረን። ዱታ መበል 36 ደቕ በጥቃዕያ ሶሄብ ዑስማን ኣብ መበል 45 ደቕ ድማ ካብ ናይ ክንፊ ኣጥቃዒ ያፌት ኣምባሳጀር ብዝረኸብተን 2 ሸቶታት 2 ባዶ መሪሓ። ድሕሪ ዕረፍቶ ኣብ ዝቐፀለ ፀወታ ዱታ መበል 62 ደቕ ካብ ቶማስ ኣብ ተገርግሽ 1 ሸቶ ብምድጋም ንመሪሕነታ ናብ 3 ባዶ ዓረገም። ጋንታ ኮኸብ ፀወታ ንክዛዘም ሒደ ደቓይቕ ምስ ተረፎ ካብ ኣጥቃዕያ ኣማን መንግስታ ብሸቶ ብምዝጋብ እቲ ፀወታ ብዓወት ዱታት 3-1 ተዛዚሞም። ብዜካዚ ገርሰትን ዋልታን ኣብ ዘካየዱ ህልኽ ዝመልኦ ፀወታ ዋልታ መበል 49 መገዲ ኣባላት ሸሪፍ መሓመድ ስዕድ ብዝተመዝገበታ እንኮሸቶ 1 ባዶ ተመሪሓም። ፀወታ ብምዱእ ተፃዋታይ ገርሰት ኣብ ክልል ልዳቱ በደል ብምፍጻሙ ዋልታ ፍጹም ቅልዕ ረኺባ ካልድ ዓብዱ ነታ ዝተረኸበት ዕድል ናብ ሸቶ ብምልዋጥ ፀወታ 1-1 ንኽዛዘም ገበረ። ኣብ ውድዳት ኩዕሶ መርበብ ደቂ ኣንስትዮ ዓዲ ሽሩም ንኣውላ 2-1 ክስዕራን ከላ ላልምባ ንባርካ ኣብ ናይ ደቂ ተባዕትዮ ድማ ካታይ ንሃዋሻይቲ 3-1 ቀፂዓ።
1: ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ናይ ቀዳማይ ዙርያ ውርድራት

0: ኣምዝዛም በፂሖም
1: ኣቐድም ኣቢሉ ውርድራት ሸዛዚሙ ኩዕሶ መርበብ ክልትዩ ፆታን ኩዕሶ እግሪ ደቂ ኣንስትዮን ድማ ናይ ቀዳማይ ዙርያ ኣምዝዛም በፂሑ ዝርከብን ምምሕዳራዊ ክፍልታት ሚኒስትሪ ምክልኻል ብዓርብን ቀዳምን ዝተካየደ ውርድራት ዝተረኸበ ውፅኢት ይስዕብ ኣብ ኩዕሶ እግሪ ደቂ ኣንስትዮ ብወኒ ናይ ደገፍታን ተፀወታን እትልለ ዒታሮ ምስ ሳቡር ሻርሸይትን ናይ መዛዘሚትን ፀወታ ካይዳ ኣብቲ ግጥም ብሳቡር ተዓብሊላ እኳ እንተወዓለት ዝለመረቶ ማዕረ ምውፃእ ግን ኣይተጋረፋ ነጥቢ ዓቂባ ድማ ኣሰር ዋልታን ሓሊበተን ተኸቲላ ናብ ዝቕፅል ግጥም ሰጊራ ምስ ብሉ ፀወታ ደጋጊማ ሸቶ ንምርካ ብመንገዲ ኣጥቃዒት ሩታ ሙሴን ካልኦትን ኣብ ምጥቃዕ ተፀሚዳ ዝወዓለት ሳቡር ድማ ክሰልጣ ይከኣለን ምስ ሂምቦል ተካይዶ ወሳኒ ፀወታ ከተማዕዱ ተገዲዳ ኣቐዲመን ዓራቅ ምስታ ብብዝሒ ሸቶ ዝተመዝገባ ኣባሓንያ ተራኺባ ዓራቅ ኣብ መበል 20 ደቂቃ ካብ ጀዋሂር ስዒድ ብዝረኸበታ ሸቶ ተሓጊዛ ሓደ ባሮ ተዓዊታ ዓራቅ ብምዕዋታ ነጥባ ኳክብ እንተበለት ናብ ዝቕፅል ግጥም ክትሰግርን ክትእለን ንምፍላጥ ድማ ነቲ ሎምሶኒ ኣብ ሰዓታ ድሕሪ ቀትሪ ዝካየድ ፀወታ ከተማዓዱ ክትግደድ እያ ብዓርቢ ካብ ዝተኻየድ ውርድራት ኩዕሶ መርበብ ደቂ ተባዕትዮ ሻድሻይን ናይ መዛዝምን ፀወተን ዘካየዳ ኣብ ባሕኒ ሕጂ እውን ቀኒዕዋ ነታ ኣብ ምክፍፋል ትሕት ዝበለ ብቕዓ ዘርኣየት ሓሊበት 3-1 ብምስዓር ንውርድራት ቀዳማይ ዙርያ ከይተሳዕረት ፈፂማቶም ኣብ መንጎ ሳቡርን ዓራግን ዝነበረ ፀወታ እውን ዓራግ ብተመሳሳሊ ውፅኢት 3-1 ተዓዊታ ኣብ ደቂ ኣንስትዮ ሓሊበት ንዋልታ ብፎርፋይት ክትስዕራን ከላ ከምኡ ውን ኣብ ባሕኒ ኣብ ልዕሊ ሂምቦል 2 ብባሮ ተዓዊታ ፅባሕ ሰሉስ ኣብ ሰዓታት ቅድሚ ቀትሪ ዝካየድ ፀወታ ድማ እተን ከይተሳዕራ ኣብ ምግስጋዝ ዝርከባ ጋንታታት ሳቡርን ኣብ ባሓንን ዘካይዶ ፀወታ መን ከይተሳዕረት ንውርድር ቀዳማይ ዙርያ ትዛዝሞ ዝፍለጥ ክኸውን እዩ
2: ስፖርታዊ ውድድራት እዚ ህዝባዊ ሰራዊት ኤርትራ ዝሓለፈ 26 መስከረም ብወግዒ ተኸፊቱ ኣብቲ ናእስታት ሓደ ወርሒ ዝቕፅል ስፖርታዊ ቅነ ክልቲ ፆወታታት ብምጥርናፍ ብውድዳት ኩዕሶ እግሪ ኩዕሶ መርበብ ኩዕሶ ሰክዔት ኣትለቲክስ ጨመተ ተኽስን ማለት ብ7 ጋንታታት ብምስላፍ እዩ ዝካየድ ዘሎ ኣብቲ ናይ መኽፈቲ ውድድራት ሓለቓ ስታፍ እዚ ህዝባዊ ሰራዊት ኤርትራ ብሪጋደር ጀነራል ሚካኤል ሃንስ ኣዘዝቲ ሰራዊትን ተሳተፍቲ መንስያትን ተረኺቦም ነይሮም ኣብ ቦንበሪ ኮሚቴ ክፍልታት ባህልን ስፖርትን እዚ ህዝባዊ ሰራዊት ቴድሮስ ኣፅብሃ ኣብ መኽፈቲ ናይቲ ውድድር ኣብ ዘስምዖ ቃል ብመሰረት ወፂኡ ዘሎ ውጥን ቅነ ስፖርት ጥዕናውን ኣካላዊ ብቕዓት ሰራዊት ምሕያልን ሓድነት ዕላማን ኣሃዱታት ምጥንኻርን ምዃኑ ኣብሪሁ ከምኡ ውን በዚ ቕነቢሉ ኣብ ወርሒ ታሕሳስ 2026 ክካየድ ትፅቢት ዝግበረሉ ስፖርታዊ ውድዳት እዚ ህዝባዊ ሰራዊት ኤርትራ ንክፍልታት ወኪላ ተሳተፍ ጋንታ ሆሚብ ንምቓም ምዃኑ መንእስያት ልዑል ተገዳስነትን ሓያል ፃዕርን ዲስፕሊንን ከንፀባርቑ ኣዘኻኺሩ ኣብቲ ዕለቲ ናይ መኽፈቲ ፀወታ ንምክያድ ናብ ሜዳ ዝወረዳ ጋንታታት ኣዘልን ሽሽታን ኮይነን ብሪጋደር ጀነራል ሚካኤል ሃንስን ካልኦት ኣዘዝትን ድማ ምዘን ጋንታታት ተላልዮም ቅድሚ ድሕሪ ዕረፍቲ ኣዘል 4 ሸቶታት ከተመዝግብ ከላ ድሕሪ ዕረፍቲ 6 መእተዊት ገዛ ትኾና እንኮ ሸቶ መዝጊባ ፀወታ ድማ ብዓወት ኣዘል 4-1 ተዛዚሞም ብፌደሬሽን ኩዕሶ እግሪ ዞባ ደቡብ ተማኪሉ ካብ ዕለት 21 መስከረም 2026 ጀሚሩ ኣብ ቀዳማይ ዲቪዥን ናይ ዝተመደባ 6 ንኡስ ዞባታት ማለት ፀሮና ማይ ምነ ማይ ዓይኒ እምኒ ሓይሊ ሰገኒትን ዓዱኻላን ዝተሰርዐ ሻምፒዮን ቀዳማይ ዲቪዥን ኩዕሶ እግሪ ዞባ ደቡብ ብቕዳም 26 መስከረም ኣብ ስታድዮ መንደፈራ ብውዕውዕ መንፈስ ተዛዚሞም ኣብቲ ብርኪ ዝበሉ ዕዱማት ኣጋይሽን ኣፍቀርቲ ኩዕሶ እግርን ዝተረኽብሉ መዛዘሚ ግጥማት ሰገነይቲ ምስ እምኒ ሓይሊ ኣብ ዘካየቶ ፆታ ካብ ዓብዱራሕማን መሓመድ ዓሊ ሜሮን ብርሃንን ሳሙኤል ብርሃንን ብዝረኸብተን 3 ሸቶታት ሓጊዛ ነታ ንሓላዊ ልዳታ ብቐይሕ ካርድ ዝኸሰረት ካብ ሳሙኤል ኣሕፈሮም እንኮ ሸቶ ዝረኸበት እምኒ ሓይሊ 3-1 ክትረታዓን ከላ ናይ ሰገነይቲ ሚካኤል ብርሃን ድማ ብሉፅ ተፃዋታ ይተሰይሙ እዩ ቀፂለን ፀሮናን ዓዱኻላን ይገጢመን ዓዱኻላ ካብ ኬብሮን ምስግና 2 ካብ ስዒድ መንሱር ሓንቲ ብዝረኸብተን ሸቶታት ነታ ካብ ሴም ኣማኑኤል 2 ሸቶታት ዝረኸበት ፀሮና 3-2 ስዒራ ኬብሮን ምስግና ናይ ዓዱኻላ ብሉፅ ተፃዋታይ ተባሂሉ ንሽልማት በቂዑ ኣብ መወዳእታ ዝገጠማ ማይ ዓይንን ማይ ምነን እየን ነይረን ማይ ምነ ሓላው ልዳታ ምብል ሳሳደቕ ወላኳ ብቕይሕ ካርድ እንተኸሰረት ብኣከፋፋልታ ጋንታ ፍጹም ሽዋየ ኣበስታት 35 ሜትሮ ዝረኸባ ነፃ ቅላዕ ብዝግባእ ቀልዑ ዘመዝገባ ብልስቲ ሸቶ ተሓጊዛ ኣብ ልዕሊ ማይ ዓይኒ ሓደ ባዶ ክትዕወትን ከላ ነታ ብልስቲ ሸቶ ዘመዝገበ ፍጹም ሽዋየ ናይ ማይምኒ ድማ ብሉፅ ናይቲ ፆታ ተፃዋታይ ተባሂሉ ተሸሊሞ ኣብቲ ኣጋጣሚ ፕረዚደንት ፌደሬሽን ኩዕሶ እግሪ ዞባ ደቡ መምህር ዮናስ ካሕሳይ ኣብ ዘቕረቦ ሓፂር ቃል ንኹሎም ነቲ ውድድር ዕወት ዝገበሩ ናይ ስፖርት ኣካላት ድሕር ምስጋን ኣብቲ ክካየድ ዝቕነየ ውድዳ ዝተሳትፉ ተፃወቲ ዕድሚኦም ብቕዓቶምን ተመጣጣኒ ምንባሩ ድሕር ምጥቃስ እቲ ፀወታ መዓልታዊ ብምባሩ ኣብ ተፃወቲ ርኢ ድኻማት ከም ዝተረኣየ ድሕር ምጥቃስ ሻምፒዮን ዝኾነት ንኡ ዞባ ማይ ዓይኒ ንኡ ዞባ ዓረዛተ ክያ ናብ ዞባ ውሊግ ከም

0: ዝተጸንበረት ገሊጹ። ብዓፈ 26 ብጫ 5 ቀያሕቲ ካርድታት ዝተመዘዘሉ 30 ግጥማት ማይ ዓይኒ ብ10 ነጥቢ 3 ጸልታ ሸቶ ጎብለል ብምዃን ዓባይ ዋንጫ 15,000 ናፋን ወርቂ መዳልያን ክሽለን ከላ ካልእቲ ማይ ምነ ብ10 ነጥቢ 1 ጸልታ ሸቶን ተሸላሚት 12,000 ናፋን ብሩ መዳልያ ሳልሴይቲ ሰገነይቲ ድማ ብ7 ነጥብን ሓንቲ ጸልታ ሸቶን ብምዃን ተሸላሚት 10,000 ናፋን ናሓስ መዳልያን ኮይና ጸሮና ናይ ጠባይ ዋንጫ ዓቲራ ብ6 ሸቶታት ብሉፅ ኣመዝጋቢ ሸቶ ዝኾነ ናይ ዓድኋላ ኬብሮን ምስግና ወርቃዊት ኩዕሶ ብሉፅ ሓላዊ ልዳት ናይ ሰገነይቲ ኣብርሃም ኣብተ ሚካኤል ድማ ወርቃዊት ጓንቲ ብሉፅ ኣሰልጣኒ ናይ ማይ ዓይኒ ሳሙኤል ኣረጋይ ወርቃዊ ኩዕሶ ክሽሎም ከለዉ ናይ ሕልሚ ጋንታ ንዘቕሙ 11 ተፃወቲ ነቲ ውድድር ክመርሑ ዝቐንዩ 12 ፈደራልያኑ 3 ኮሚሽነራትን መዳልያ ተዓዲሎም ዕውታት ድማ ካብ ዝተፈላለዩ ዕዱማት ኣካይሽ ሽልማቶም ተቐቢሎም። ሃገራዊ ፌደሬሽን ባድሚንተን ኤርትራ ካብ 22 መስከረማት ሒዙ ክህቦ ፀንሐ ናይ ኣሰልጠን ስልጠና ዝሓለፈ 26 መስከረም ዛዚሙ ብመሰረት ካብ ህዝባዊ ርክባት ናይቲ ሃገራዊ ፌደሬሽን ዝመፀነ ሓበሬታ ትስልጠና ካብ 5 ዞባታት ዞባ ሳዋ ሚኒስትሪ ምክልኻልን ጥዕናን ንዝተዋፁ 6 ደቂ ኣንስትዮ ዝርከቦም 21 ሰልጠንቲ ከም ዝተሳተፉ የመልክት። እቲ ስልጠና ብዓለም ለኻዊ ፌደሬሽን ባድሚንተን ማለት BWF ናይ ቀዳማይን ካልኣይን ደረጃ ብዘለዎም ኤርትራውያን ኣሰልጠንቲ ዝተዋሃበ ኮይኑ ሰልጠንቲ ቴክኒካዊ ክእለት፣ ታክቲካዊ ርዲት፣ ኣካላዊ ምድላውን ኣገባብ ስልጠናን ካልን ኣብ ዝብል ኣርእስታት ክልሲ ሓሳባውን ግብራውን ስልጠና ቀሲሞም። ብዘይካዚ እቲ ሃገራዊ ፌደሬሽን ካብ ሎሚ ሶኒ 28 መስከረም ዝጀመረ ካልእ ዓይነት ስልጠና ወዲቡ ኣብ ምስልሳል ከም ዝርከብ ህዝባዊ ርክባቲ ሃገራዊ ፌደሬሽን ኣብ ዝለኣኾ ዜና ኣፍሊጡ።
1: ግጥማት ኔሽንስ ሊግ ሃገራውያን ጋንታታት ኤሮጳ ኣብ ዝሓለፉ መዓልትታት ብዝተፈላለዩ ግጥማት ቀፂሎም ተኻይዶም።
0: ግጥማት ኔሽንስ ሊግ ኤሮጳ ዝሓለፈ ቀዳም ሰንበት ብዝተፈላለዩ ፀወታታት ቀፂሉ ነይሩ። ዛዕበየ ፀወታ ናይ ቀዳም ሰንበት ሃገራውያን ጋንታታት እንግሊዝን ስጳኛን ዘካየዱ ፀወታ እዩ ነይሩ። እዚ ፀወታ ብኩሉ መዳይዋ ቃልቦ ዝረኸበ ክኸውን ኣብ ናይ ቅድሚ ዕረፍቲ ፀወታ ስጳኛ ኣብ ካልይቲ ደቕ ናይቲ ግጥም መገዲ ላሚን ያማል ብዝረኸብታ ሸቶ መሪሕነት ሒዛ እዛ ሸቶ እንግሊዛዊ ተኸላኻሊ ማርክ ጎይ ብዝፈፀማ ጥፋት ዝተረኸበት ብምባራ መራርያ ነይራ። ኣብ መበል 36 ደቕ ካብ ጎርዶን ብዝረኸብታ ሸቶ ክትመዓራርን ከላ እንግሊዝ ኣብ መበል 40 ደቕ እውን ካብ ሃሪኬን ዝለኣኻ ኩዕሶ እግሪ ኮክሬላ ተላጊዓ ሸቶ ኮይና ክትምዝገብን ከላ ንዕረፍቲ ድማ እንግሊዝ 2-1 መሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ተፃወታ ኣግሬት ጋንታ እንግሊዝ ብዝፈፀሞም ጌጋታት ክቕፅዑ እዮም ተራእዮም። ኣብ መበል 60 ደቂቕ እንግሊዛዊ ኦሊቭ ዘጥፋኣ ኩዕሶ መገዲ ኣሌክስ ባይና ክትቅፃዕን ከላ ኣብ መበል 74 ድማ ካብ ሚካኤል ኦያርዛባል ሳልሲ ሸቶ ብምርካብ ኣስጳኛ 3-2 ተዓዊታ። ኣብ ኤሮጳዊ ውድዳት ብተመዝግቦም ዘላ ትሑት ውፅኢት ኣርእስቲ ሰሪሓ ዘላ ኢጣልያ ብሜዳ ንመዝና ኣብ ቤልጅም ብምእንጋድ ዘካየቶ ፀወታ ተሳዒሮም። ኣብ ናይ ቅድሚ ዕርፍቲ ፀወታ ኢጣልያ ውፅኢታዊ ብዘይኮነ ፈተነ ናብ ልዳት መጋጥምታ እኳ ተፀጊዓ ተነበረት ቤልጅም ኣብ መበል 20 ደቂ ካብ ጎትስ ብዝረኸበታ ሸቶ ቀዲማ ብምራሕ እያ ንዕርፍቲ ወፅያ። ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ቤልጅም ኣብ መበል 69 ደቂ ካብ ሉክ ባካዮ ካልእቲ ሸቶ ብምርካባ ነቲ ፀወታ 2-1 ተዓዊታትሉ ወፅያ። ትማን ሰንበት ምሸት ካብዚ ተኻይደ ናቐልቦ ሰሓበን ፀወታ ድማ ፖርቱጋልን ኖርዌይን ዘካየዶ ፀወታ እዩ። እዚ ኣብ ከተማ ኦስሎ ዝተኻይደ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፖርቱጋል ኣብ መበል 17 ደቂ ካብ ጃኦ ፌሊክስ ብዝረኸብታ ሸቶ መሪሓ ከትዕርፍን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኖርዌይ ኣብ መበል 51 ደቂ ካብ ኤርሊን ሃላንድ ማዕረ ዝገብረታ ሸቶ ብምርካብ ድሕሪ 3 ደቂ ናይዛ ሸቶ እውን ሓላዊ ልዳት ኖርዌይ ብዝፈፀማ ጥፋእቲ ፖርቱጋላዊ ጎንዛሎ ራሞስ ክቐፅዖ ተራእዩ። ፖርቱጋል ድማ 2-1 ተዓዊታ። ኣብዛ ፀወታ ፖርቱጋል ክኸብ ኣጥቃዓ ክርስቲያኖ ሮናልዶ ናብ ሜዳ ኣይለኣኸቶን። ኣብ ካልእ ፀወታታት ዝተረኸበ ውፅኢት ምስ ምልከት ስዊዘርላንድ ንሰሜን ማቄዶንያ 3-0፣ ግሪክ ንጀርመን 1-0፣ ፊንላንድ ንሳን ማሪኖ 7-0፣ ኣልባንያ ንቤላሩስ 2-0፣ ስሎቬንያ ንስኮትላንድ 2-0፣ ስሎቫኪያ ንሞልዶቫ 2-0፣ ላክሰምበርግ ንቡልጋርያ 2-1 ክስዕርን ከለዋ ኣይስላንድን ኢስቶንያን 1-1 ዝኾኑ ውፅኢት ተፈላለየን። ብዘካዚ ኣፍሪቃውያን ሃገራት ዘካየዶ ናይ ዋንጫ ኣፍሪቃ 2027 ናይ መጻሪ ፀወታታት ዝተረኽበ ውፅኢት ምስ ንምልከት ሞዛምቢክ ምስ ሴኔጋል 1-1፣ ሱዳን ንኢትዮጵያ 1-0፣ ጊኒቢሳው ንታንዛኒያ 2-0፣ ኒጀር ንሌሴቶ 2-1፣ ማላዊ ንደቡብ ሱዳን 2-1፣ ጋምቢያ ንሶማል 2-1፣ ቶጎ ንብሩንዲ 1-0፣ ሩዋንዳ ንላይቤሪያ 3-1፣ ናይጄሪያ ንማዳጋስካር 2-1፣ ሞሮኮ ንጋቦን 2-0፣ ግብፂ ምስ ኣንጎላ 2-0፣ ቡርኪና ፋሶን ቤኒን 1-1፣ ኣልጀርያ ንዛምቢያ 3-1፣ ከምኡ ድማ ማሊ ንካቦ ቨርደ 3-1 ዝኾነ ውፅኢት ተዓዊተን ኣለና ኣለዋ።
1: ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምና ኣሉና ዝመፅእ ሰሙን ብካልእ

ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ካብ ዕለት 9 ወርሒ 9 ክሳብ ዕለት 23 ወርሒ 9 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ኢና ሒዝናልኩም ቀሪብና ዘለና። ብደረጃ ሃገር ዝተመዝገበ ስታስቲካዊ ፀብጻብ መስ ንዕዘቦ ዝተመዝገበ ቁፅሪ ሓደጋታት 124 ነይሩ። መጠን ሞት 2፣ ከቢድ መጉዳእቲ 32፣ ፎክስ መጉዳእቲ 55፣ ኣብ ንብረት ዝወረደ ዕንወት ድማ 194,400 ናቐፋይ ነይሩ። እዚ ፀብጻብ እዚ ምስተቕድሚ ሕጂ ዝነበረ ስታስቲካዊ ፀብጻብ ብምውህሃድ ምስ ንዕዘቦ በተዘማዲ ኣብ ኩሉ ነገሩ ጎዲሉ ንዕዘቦ ኣለና። ብደረጃ ዞባታት ዝነበረ ፀብጻብ ምስ ንዕዘብ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 82 ነይሩ። መጠን ሞት 1፣ ከቢድ መጉዳእቲ 5፣ ፎክስ መጉዳእቲ 13፣ ኣብ ንብረት ዝወረደ ዕንወት 37,800 ናቕፋ። ኣብ ዞባ ደቡብ ዝነበረ ስታስቲካዊ ፀብጻብ ከም ዘነፅሮ ድማ ዝተመዝገበ ቁፅሪ ሓደጋታት 14፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 4፣ ፎክስ መጉዳእቲ 10፣ ኣብ ንብረት ዝወረደ ዕንወት ድማ 13,800 ናቕፋን እዩ ነይሩ። ኣብ ዞባ ዓንሰባ ዝነበረ ስታስቲካዊ ፀብጻብ ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 3፣ ኣብ ንብረት ዝወረደ ዕንወት ድማ 57,000 ናቕፋ ዝግመት እዩ። ናብ ዞባ ጋሽ ባርካ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 17፣ መጠን ሞት 1፣ ከቢድ መጉዳእቲ 21፣ ፎክስ መጉዳእቲ 27፣ ኣብ ንብረት ዝወረደ ዕንወት ከዓ 71,300 ናቕፋን እዩ። ኣብ ዞባ ጋሽ ባርካ እውን እንተ ተዓዚብናዮ ካብተን ካልኦት ዞባታት ፍልይ ብዝበለ ኣብ ከቢድን ፎኪስን መጉዳእቲ ወሪዱ ወይ ድማ ተመዝጊቡ እንዕዘቦ ዘለና ቁፅሪ በተዛማዲ ካብተን ካልኦት ዞባታት ንሂሩ ንዕዘቦ ኣለና። 21 ከቢድ መጉዳእቲ፣ 27 ድማ ፎክስ መጉዳእቲ። ክንዲዚ ዝኣክል ስንክልና ኣብ ዞባ ጋሽ ባርካ ጥራይ ኣብ ዝሓለፈ 2 ሰሙን ተመዝጊቡ ተዓዚብና ነርና። ናብ ዞባ ሰሜናዊ ቀይሕ ባሕሪ ምስ ንሰግር ድማ ዝተመዝገበ ቁፅሪ ሓደጋታት 5፣ መጠን ሞት ኣይነበረን፣ ከቢድ መጉዳእቲ 1፣ ፎክስ መጉዳእቲ 2፣ ኣብ ንብረት ዝወረደ ዕንወት ድማ 14,500 ናቕፋ ዝግመት ዕንወት ተመዝጊቡ ተዓዚብናዮ ነርና። ኣብ ዞባ ደቡባዊ ቀይሕ ባሕሪ ዝነበረ ስታስቲካዊ ፀብጻብ ከም ዘነፅሮ ድማ ዝተመዝገበ ቁፅሪ ሓደጋታት 1፣ ካልእ ዝተረፈ ብምሉእ ድማ 0 ኣይነበረን ዝብል ስታስቲካዊ ፀብጻብ ኢና ተቐቢልና ዘሎና። ናብ ጠንቅታት ሓደጋ ምስ ንሰገር ከዓ ብዘይ ኣገባብ ንድሕሪት ምምላስ 14፣ ኣዝዩ ተፀጊዕካ ምሕላፍ 12፣ ቀዳምነት ዘይምሃብ 20፣ ሓደገኛ ኣመራርሓ 14፣ ርሕቐትካ ዘይምሕላው 15፣ ንኣጋር ቀዳምነት ዘይምሃብ ድማ 13 ሓደጋታት ዝኸተሉ ጠንቅታት ነይሮም። ምናልባት ኣብዝሓለፍ

0: ክልተ ሰሙን ካብ ዝተኸስቱ ሓደጋታት ብስእላዊ መግለፂ ካብኦም ከእንታይ ክንምሃር ኢልና ምስ ንዕዘብ ድማ እዛ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ ከባቢ ማይ ድምነት ካብ መስመር ቤት ገርግሽ ናብ ዓዲ ንፋስ ኣብ ዝወሰድ ዝነበረ መስመር ዘጋጠመ ሓደጋ እዩ። እዚ ሓደጋ እዚ ከምዚ ንዕዘባ ዘለና እዛ ተሽከርካሪት እዚኣ ብዝነበራ ክቱር ናህሪ ካብ ፅርግያ ወፅያ ንዝተወሰነ ሜትሮታት እንዳተገላበጠት እያ ካብቲ ሓዲድ ወፅያ ክትግምጠል ንዕዘባ። እቲ ዝርዝሩ እንታይ እዩ ዝመስር? ጠንቂ ሓደጋ እንታይ ነይሩ? ኣብ ከመይ ኩነታት እዩ ከዚ ሓደጋ ዝኣጋጢሙ? ብሰንኪ ዚ ሓደጋ ኸ እንታይ ሳዕቤን ወሪድሎ? ነዚ ኣጠቃሊሉ ነቲ ነዚ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዞባ ማእከል ተወሳኺ ሓበሬታ ኣለዎ። ተኸታቲልና ንመለስ።
1: ደቂ እዚኦም ሰለስተ እዮም፣ ኣውቲስታ ሓንቲ ጓል ሓደ ወዲ፣ ደቂ ዓዲ እዮም ሓደ ዓዶም ኣብዚ ሰምዓሰም ዝበሃል ዓዲዮም ኣብ ሓደ ዓዶም ስለ ዝኾነ በቲ ናይ ዓዲ ሌላ ስለ ዝነበሮ እምበር ኣብዚ ከተማ በበይኖም እዮም ዝቕመጡ። ገሊኦም ቅሸ ትቕመጡ፣ ገሊኦም ገዛባ እንዳቕመጡ። እቶም ኣወዳት ክልቲኦም ደቂ 27 እዮም። እዛ ጓል ግን ጓል 17 ዓመት እያ። ሕጂ እዚኦም ኣብ ሹቕ እዮም ተራኺቡ ኣብ ሹቕ ተራኺቦም እዚ መራሕ መኪና ቅድሚ ሕጂ ኣብዚ ማጮሎት እዚ በለዛ ማጮሎት ተሓፂቡ ነይሩ። ሕጂስ ኣብዚያ ሹቕ ምስ ተራኸቡ በብናቶም ምስ ተራኸቡ ንዕናይ ባ ማጮሎት እዚ እንዳ ማርያም በለዛስ ተሳሊምና ንምፃእ በዛ መኪና ገይርና ንዕናይ ሒዘኩም ክኸይድ ብ ጌርና ከመዛወሩ ኮነና ኢሎም ኮኑ ቤተ ክርስቲያን ተሳሊሞም ክመፁ እቲ መበገስ እዮም። እጂ ካብኡ እዚ መራሕ መኪና ሒዝዎም እንዳኸደ ከሎ ንበለዛ ንክኸዱ ብቤት ገርግሽ ገይሮም እዮም ዝኸዱ ነይሮም። በቲ ዓብ ፅርግያ ፅቡቅ ፅርግያ ክኾነሎም ኢሎም ኮኑ ሓሲቦም ኣካይዱ እቲ እዚ ንሱ ኳ ዳሓኒ ነይረ ይብል እዚ ኤፍሬም ክገልፆ ከሎ ግን እቲ ካልኣይ ተሳፋራይ ናህሪ ነይርዎ እዩ ዝብል ናህሪ ነይርዎ። በዚ ናህሪ እንዳኸደ ከሎ ኣብዚ በዚ ዳሓርቲ ፅርግያ ንናህሪ ገፊሕ ስለ ዝኾነ ናህሪ እውን ክዕድም ይኽእል እዩ። ኣብዛ ታወር ናይ ኤሌትሪክ ናይ ባ ናይ ኤሪቴል ሕልፍ ምስ በልካ ኣንጎሎ ኣላታ። ኣብዛ ኣንጎሎ ሕጂ ብናህሪ ክጥወ ንየማን ስዒራቶ ንየማን ትወፆ ምንፀጋም መሊስዋ ካብኡ ኮንፊደንስ ኣይገበረ እንዲ ኮይኑ ኣይተቋፀራን መኪና መሊሳ ናብዛ ዓፂፍዋ እታ ድርኤናያ ቦታ ብኣፀዲፋ ካብቲ ፅርግያ 32 ሜትሮ ዝኸውን ከይዳ 32 ሜትሮ ካብቲ ፅርግያ ከይዳ ተጋማጢላ ከይዳ ኣብ መጨረሻ እቶም ሰባት እቶም ክልተ ትወዲ እቲ ኣውቲስታን እቲ ሓደ እቲ ኤፍሬም ተሳፋራይኒ ስጋ መጨረሻ ምስኣ ምስታ መኪና እዮም ፀኒሖም። እታ መኪና ተገምጢላ 4 እግራን ላዕሊ ምስ ሰባለት ካብ መኪና እቲ ቤትሮታት ተሰቢሩ ስለ ዝኾነ ካብ መኪና ባዕሎም እዮም ወፅኦም ማህረምቶም ንሶም ዳሓን እዮም። እዛ ጓል ግን ኣብቲ ክትግምጠል ከላ እታ መኪና ከምዚ ክትብል ከላ ቤትሮ ተሰቢሩ ፀኒሐን ነቲ ቤትሮ በቲ ቤትሮ ወፅያ ኣንፂላ 15 ሜትሮ ክኸውን ንቅድሚት ኣንፂላታ ብርእሳ ተሃሪማ ብርእሳ ዓሊባዊ እቲ ርእሳ ከቢድ ተሃሪማ ጠንቂ ማህረምታ እቲ መመትያ እውን እቲ ናይ ርእሲ ማህረምቲ ብብዝሒ ከዓ ደም ስለ ዝፈሰሳ ዋላ እኳ ሽዑ ንሆስፒታል ትብፃሕ እምበር ኣብ ሆስፒታል ምስ በፅሐት ብዙሕ ይ ፀንሐት ሽዑ ንሽያ ዓሪፋ እጂ እቲ ሓደጋ እንድዩ እቲ ሓደጋ ዘምፅኦ ሓደጋ ኣውቲስታ ኩሉ ግዜ ኣበይ እጎይ ኣበይ ቀስ ብል ምስ ቦታ ቅርፂ ናይ ቦታን ክኸይድ ክኽእል ኣለዎ። ኣውቲስታ ዝበሃል ንሱ እዩ ምክንያቱ ኣበይ ጎይ ኣበይ ቀስ ብል እንድሕር ፈሊጡ ከከምቲ ቡረታ ኩነታት ከዓ እንድሕር ተጓዒዙ ኣበይ ቀስ ትብል ኣበይ ትጎይ ኣበይ ማእከላይ ትኸይድ እዚ እንድሕር ኣፅኒዑ ኸይዱ ሓደጋ ከጋጥም ኣይክእል። ኣብዚ ግን እንታይ ኣጋጥም? ኣብ መብዛሕትኦም ኣውቲስታታት ናህሪ ኣሎ። ምስቲ ናህሪ ከዓ ኣብ ኣንጎሎ እንድሕር ብናህሪ ትዕፀፍ ኮይንካሲ ግድን እዩ ክስዕረካ መኪና እንጂ እቲ ኣንጎሎ ብቅድሚ ያላ ስለዚ ኢልካ እንታይ ክትገብር ኣለካ? ኣቀዲምካ ማርሻ ቀኒስካ ቀስ ኢልካ ክትዕፀፍ ኮይኑ እዚ ሕጂ ጉያ እዩ እቲ ጠንቁ። ካልእ እቲ ቀንዲ ናይዛ ጓል መመት ኣዞን ሕጂ ኣንሕናሲ ኣብ ሕግናሲ መቐነት ግበር ኢና ንብል። መቐነት እንታይ ውሕስነቱ እንታይ ጥቕሙ? ነዚኣ እያ እኳ እዛ ኣብ ከምዚኣ ኣ

0: ምግምጣል ክትከይድ ከለካ ኣብ ክትፀካ ከሎ መቐነት እንተዳ ጌርካ ምስታ መኪና ስጋብ መጨረሻ ምስኣናትን ከባለልካ ኢካትኸይድ እዞም ሰባት እዚኦም ኩሎም መቐነት ኣይነበሮም። መቐነት ስለ ዘይነበረ ያ ከዓ ንሳ ንቅድሚት ኣንፂላ ታብ ቤትሮ ወፅያ ንላዓሊ ንርሑቅ ከይዳ ንኸምኡ ኢና ከዓ ንሕና ኩሉ ግዜ መቐነት ግበሩ መቐነት ግበሩ መቐነት ውሕስነት ኩሉ ግዜ ኣውቲሳ ጥራይ መቐነት ክገብር የብሉ ኩሎም ቶም እንድሕሪ ሃልዋ እታ መኪና ኩሎም ቶም ተሳፈርቲ ከዓ መቐነት እዛ ጓል እዚኣ ሕጂ መቐነት ብቅድሚት እያ ነይራ ምስ ኣውቲሳ ብቅድሚት እያ ነይራ መቐነት ገይራ ነይራ እትኸውን እዚ ኣይመፀን ዋላ እኳ እቲ ሞት ናይ መዓልቲ እንተኾነ ግን እቲ ክትገብሮ ትኽእል ሰ ኣይገበረትን በዚ ከዓ እቲ ሓደጋ ኣጋጢሙ ሕጂ ኩሉ ግዜ መቐነት እንዳሕደ ጌርካ ሓደጋ ህወት ናይ ሰብ ንብረት ዕንወት ኩሉ እዚ የጋጥም ብሰንኪ እንታይ ብሰንኪ ሸለልትነት እጂ ዝኾነ ኣውቲስታ ከዓኒ እዚ ሸለልትነት ዝኣወጊዱ ኣበይ ጎይ ኣበይ ቀስብል ቦታ ምስ ቅርፂ ቦታን ስፍሓት ናይ ፅርግያን ኣዛሚዙ ከይድ እምበር እዚ ፅርግያ እዚ ሕጂ ሰፊሕ እዩ ነይሩ ሰፊሕ እዩ ኣብ ከምኡ ጋጥመካ ዝኽእል ይኮነን ግን ብሰንኪ ተናህሪ እዚ ኣጋጢሙ
1: ዝኸበርኩም ተኸታተልትና ከምዚ መርማሪ ሓደጋ ፖሊስ ትራፊክ ዞባ ማእከል ክገልፆ ዝፀንሐ ፍጥነትና ሓሊና እንተ ዘይንጓዓዝ ኮይና እቲ ከጋጥም ዝኽእል ሳዕብን እዚ እንዕዘቦ ዘለና እዩ እዚ ሳዕብን እዚ ብሰንኪ ሸለልትነትን ክቱር ናህርን ስዕብ ዘሎ ስለ ዝኾነ ምናልባት ካብ ዝሓለፈ ቅሩብ እዋን እውን ኣብ ዞባ ጋሽ ባርካ ዘጋጠመ ሓደጋ እውን ነይሩ ብሰንኪ ክቱር ናህሪ ልዕሊ 11 እዱግ ብሓንሳእ ክቐትል ዝኽኣለ ብራሕ ተሽከርካሪት እውን ነይሩ ስለዚ ኩሉ ግዜ እንተ ፍጥነትካ ሓሊኻ ዘይትኸይድ ኮንካ ክስዕብ ዝኽእል ሳዕብን ብጣዕሚ ብዙሕ እዩ ብዙሕ ነገር እውን ከተድሕን ከምዘይትኽእል ካብቲ ሓደጋታት ክንምሃሮ እንኽእል ኣብነት እዩ ኣብኡ ዝርከብ መርማሪ ሓደጋ ፖሊስ ትራፊክ ዞባ ጋሽ ባርካ ተወሳኺ ሓበሬታ ኣለዎ ተኸታቲልና ንመለስ
2: በዕለት 2 ወርሒ 4 26 ሰዓት 5 ወጋሕታ እዩ ካብ ሃይኮታ ባረንቱ ኣብ ዝጓዓዘሉ ዝነበረ ነዞም ኣብ ቅድሚኡ ዝነበሩ 11 ኣድጊ ገጪኡ ናይ ሞት ጉዳት ኣብ ልዕሊ መኪናውን ናይ 1600 ናቕፋ ዝግመት ዕንወት በቲ ዝነበሩ ሓደገኛ ኣመራርሒ ከዓ ነዞም 11 ኣድጊ እዚኦም ገጪኡ ናይ ሞት ጉዳት ከብፅሓሎ ክኢሉ ማለት እዩ
3: ብፍላይ ዘን 11 ኣድጊ ካብ ባሮንት ከባቢ ሃይኮታ ተበጊሰ ንባሮንቶ ዕዳጋ ክሸጣ እዮም ዝወርዳ ነረ ካብቲ ዘይጥንቁቁን ወጅሃላይ ዝኾነን ኣመራርሑ ተበጊሱ ከዓ ካብ የማን ንፀጋም ኣትዩ 5 ካሃርም ከሎ እንደገና እታን 5 ሃሪሙ ከዓ ናብቲ ዝነበሩ ንየማን ክምለስ ክበል ከዓ 5 ይሃርም እቲ ሓንቲ ዝተርፈት ከዓ ካብ የማናዊ ግን እንደገና ንማእከል ካ ትብልካ ን ከዓ ሃሪማ ሕጂ ብንምሩ 11 ኮነ ይእዱግ መይተ ኣብቲ ንብረት ዝወረዱ ዕሞ ተፈላይ ኣብቲ ማኪና 16 ከምቲ ዝገለፆ ኮይኑሉ ብሓፈሻ ጠንቂ ናይዚ እንታይ እዩ እንሄልካ ኣዋጅ 54206 ፅርግያ ትራፊክ ዘይምኽባር እዩ ክብሉ ተጠቃሚ ፅርግያ ከዓኒ በዚ ኣዋጅ እዙይ ተመሪሑ እንተዝኸይድ ነይሩ ዝኾነ ሓደጋ ከጋጥም ኣይምኽኣለ ስለዚ እዞም ሕግታት እዚኣቶም ዘይምኽባሮም ጥሕሰት ሕጊ ይኽሰት እሞ ጥሕሰት ሕጊ እንተልዩ ከዓ ሓደጋ ክጋጥም ከዓ ብሕርያዊ እዩ ስለዚ ዘርና እንታይ እዩ እዚ እንተልካ ተዛሪብካ ሸለልትነት ዘይቁን ኣመራርሓ ሓላፍነታዊ ዝኾነ ኣመራርሓ ዘይምሕሳብ ሓደ መርሕ ማኪና ኣብታ ማኪና ተሳፊሩ እሽተርሶ ወይ ከዓ መሪሕ ክሕዝ ከሎ እንታይ ሓላፍነት ኣለኒ ኢሉ ክሓስብ ኣሎ መጀመርያ ሂወት ኣብታ ማኪና ተሳፊሮም ዘለዎ ሰባትን ንባዕላ ኣብታ ማኪና እታ ማኪና ተሰኪማቶ ዘላ ንብረትን ኩሉ ኣግመት እትዩ ኩሉ ግዜ ኣብ ሓንጎሉ እዚ እንዳዘክረ ክኸይድ ኣሎ እዚ ስለ ዘይዝክሪ ከዓ ወጃሃላይ ዝኾነ ኣተሓዘ ኸይኑ ሞ ከም ሳዕቤና ከዓ ዝፀንሐ ብዙሕ ሓደጋታት የጋጥ ስለዚ እዚ መምርሒታት እዚ ተኸትሎም ድሕሪ ከይዶም ብምንም ተኣምር ሓደጋ ኣይጋጥመን እዩ ሓደጋ እንተጋጢሙ ከዓኒ እቲ ሓደጋ ስለትቋፃፀሮ ንእሽተ ሓደጋ ወይ ከዓኒ ድሓን ዝኾነ ወይ ከዓ ቀሊል ዝኾነ

0: ካል ግዳል ቅርወት እዩ ዘምፅርካ እዚ ገደብካ ናሒዝካ እንትከድካ ግን ልዕሊ ቁፅፅርካ ስለ ዝኮነ ነቲ ሓደጋ ንስኻ ክትቋፃፀሩ ኣይትክእላ ንካ ሞ ኣብዚ ተዘለየ ሞትን ስንክልናን ኣደዳ ዕንወትን ክውን ማለት እዩ ሓደገኛ ኣመራርሓ ንወግድ ቀዳምነት ምሃብ ሕቐትካ ዘይምሕላው ተፀጊዕካ ምሕላፍ መገድኻ ዘይመሓዝ ወዘተ ቶም ጠንቂ ዝኾኑ እዚኣቶም እዚኣቶም እዚኦም ተጠንቂ ንኣክበና ትኸይደ ከዓኒ ሓደ ሓደጋ ዝበሃል የለን ኩሉ ተጠቃሚ ፅርግያ ብፍላይ ከዓ መራሒ ተሽከርክርቲ ሓላፍነት ናይ ኩሉ ተሸኪሞም ስለ ዘለዉ ንዝመፅእ ሓደጋ እውን ተሰከምቲ በዕሎም ስለ ዝኾነ ሓደጋካ ከዓ ብሰንኪ ንስኻ ቶምጦ ተምፀኦ ሳዕብን ናይ ቋሕሰም ስለ ዝኾነ ከዓኒ ኣብዛ ናይ ቋሕሰም ግዜ ከዓ ብዙሓት ሰባት ይዘኽትም ብዙሓት ሰባት ዝኽትምና ይኾኑ ብዙሓት ንብረታት ይዓንዉ ስለዚ ስለምንታይ እዩ እዚ ኮይኑ እንተልና ኣብታ ስቴርሶ ክንሳፈር ወይ ከዓ ክንዲብ ከለና ሓላፍነት ናይቲ ሒዝና ዘለና ጉዳይ ምዝንጋዕ ስለ ዝኾነ ጉዳይና ካይዘንጋዕና ናይዞም ኩሎም ኣብታ መኪና ዘለዉ ተሳፈርትን ንብረትን ባዕላታ መኪና ኣብ ዘሎ ህወትን ኣግምትእቲኻ ክትከይዱ ኣለኩም እብል እንታይ ብል ትራፊክ ሲ ቅልጢፍ ከተኣት ሲ ቀስርካ ክድ ኩሉ መርሒ ማኪና ከዓ ነዛ ሓበሬታ እዚኣ ክስዕባ ኣለዎ እብል ምክንያቱ ስለምንታይ እየ ቀስ ኢለ ንድሕሪ ከይደ ሲ ቅልጢፈ ዝኣቱ ክብል ክእል ኸውን እዩ ብዓብኡ ግን ሓደጋ ኣጋጥመካሞ ናይ ሞትን ናይ ከቢድ መቕሰርትን ናይ ካልን ስለ ዘጋጥም ኩሉ ተጠቃሚ ፅርግያ ከዓ መዛዝሎ ዝኽውን ተኸደ ካብ ዝኾነ ሓደጋ ናፃ ምዃኑ ከዝሃክር ፈቱ
1: ዝኸበርኩም ተኸታተልትና ከምዚ ክንዕዘቦን ክንሰምዖን ዝፀናሕና ክቱር ናህሪ እንተደኣ ኣሊካ ኮይኑ ሰብ ከተድሕና ይትኽእልን እንስሳታት ከተድሕና ይትኽእልን ኣብ ከቢድ ሳዕብን እውን ከም እትወድቕ እዚ ረኪብንያ ዘለና ስታስቲካዊ ፀብፃብ እዚ ክንዕዘቦ ዝፀናሕና ሓደጋ ገለ መረዳእታ ክህበና ዝኽእል ኣብነት እዩ ምናልባት ምስኡ ተኣሳሲሩ ብዕለት 6 ወርሒ 8 226 ቅድሚ ወርሒ ኣቢሉ እውን ኣብ ከባቢ ዒላ ብርዕ ዘጋጠመ ተመሳሳሊ ሓደጋ እውን ነይሩ እቲ ሓደጋ ምስ ንዕዘቦ መራሒ ተሽከርካሪት ካብ ተሰነይ ተበጊሱ ንኣስመራ ኣብ ዝጓዓዘሉ ዝነበረ እዋን ኣብ ከባቢ ሓሊመንተል ምስ በፅሐ ብዘጋጠሙ ሓደጋ ልዕሊ 17 ከብቲ ብሓንሳእ ክቐትል ዝኽኣለ እዩ ጠንቂ ናይቲ ሓደጋ ድማ የማናይ መስመሩ ሒዙ ክሓልፍ ብዘይምኽኣሉ 17 ከብቲ ብሓንሳእ ኣብ ፅርግያ ረጊፁ ናብ ሓደጋ ኣቃሊዑ ነይሩ ስለዚ ኩሉ ግዜ የማናይ መስመርካ ሒዝካ እንተደኣ ዘይትጓዓዝ ኮንካ ድሕነ ተሽከርካሪትካ ሓሊኻ ዘይትጓዓዝ እንተደኣ ኮንካ እቲ ከጋጥም ዝኽእል ዕንወት እዚ እንዕዘቦ ዘለና እዩ ሰብ ነይሩ እንተዝኸውን ከ እዚ ምናልባት ኣብ እንስሳት ጥራይ ንብሎ ኣለና ክንድኦም ዝኣኽሉ ሰባት ኣብ ፅርግያ ነይሮም እንተዝኾነ እውን ክሳዕ ክንደይ ከቢድ ሃስያ ዘውርድ ሓደጋ ክስዕብ ምኽኣለ እዚ ረኺብናዮ ዘለና ሓደጋታት ክረዳኣናን ክምህረናን ዝኽእል ኣብነት እዩ

ኣራይ ሰላም ሰላም ሰላም ፍትዋት ደቂ ክቡራት ስድራ ቤታት ከመይ ኣለኹም? እሞ ትምህርቲ ምጅማር ከዓ ጀሚራ እያ። ካብ ሶኒ ጀሚራ ኩልኩም ዶ ጥራ ውስትኹም ትጥርዝዎ ኣለኹም? ብጉቡእ ፕላስቲክ ዘለዎ ጌርኩም ፅቡቅ ጌርኩም ጠርዝዎ።

ማይ ካሃርሞ የብሉን ማይ እውን ሕጂ መፅእ ስለ ዘሎ ንህለ ከማ ቆቁር ማይ ጢፍጢፍጢፍጢፍ ይብለና ኣሎ። ሎ መዓልቲ ፅቡቅ ዝናብ ፅቡቅ ማይ ይሃሪሙ ሎ መዓልቲ ማለት እዩ። ዝኾነ ኮይኑ እዞም ደቀይ መፅሓፍኩም ጠራስኩም ብ

ሓደ ክልተ ስተርዛ ሓደ ክልተ ስተርዛ ማንታ ከዓ ትወልድ እኳ እንቋቋሖ ሪኢኹም ተወልደ ማንታ እንቋቋሖ እንድሕር ማንታ ወሊደ ከዓ ሕጉስ እንያ ትብል ክልተ ግዜ ኣቋቋቅ ትብል ቆጥረልኩም ይሕረይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለተ ዋ ደቂስኩ ማለት ክምዘኩም ገለ ይኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለተ ተቐረቡ ሕረይ

ግርም ከመይ ከመይ ፀኒሓ ተዛኒኹም ዶ ተሓዲስኩም ዶ ኣእምሮኹም ቁሩብ ፅቡቅ እሞ በዚ ኣጋጣሚ እዚ ከዓ ካብ ኩሉ ቦታታት ትድውሉልና ብጣዕሚ ኢና ንሕጎስ ካብ መን ትበሃል ትማሊ ካብ ቤዳ ከማን ደው ኢሉልና ነይሩ ሓደ ሰብ ዓብዪ እዩ ግን ጓለይ ብጣዕሚ እያ ትፈትወኩም ኢሉና ከምኡ ድማ ካበይ ከዓ ደው ኢሉልና ካብ ዓዲ ኣበይቲ ከዓ ሓንቲ ጓልና ክወዳደር እየ ናይ መንዝያዳ ዘከረ ኢልሃና ነራ እዚ ሕጂ ሒዝናየ ዘለና መንዝያዳ ዘከረ ምስ ተወድአ ከዓኒ ነቶም ኩልኩም ደው ኢልኩም ዘለኹም መዝጊብና የለና ክንፅዋዓኩም ኢና እዞም ደቀይ እሞ ሕጂ ናብ ንኡስ መደብ ሽዳ ሽዳ ሽዳ ሽዳ እንታይ ክብለና እዩ ገመል ረባዕ ናብ ገመል ረባዕ ከብለኩም እየ

0: ሽዳ
1: ካልኣይን ናይ መወዳእታን ዛንታ ረዘነን ጃብርን ረዘነን ጃብርን ሕማም ተውዚዕ ኣብ ርእሶም ሰፊሩ ካብ ቤት ትምህርቲ ሰውራ ዜሮ መመሊቖም ንድፋዕ ምኻድ ናተይ ኢሎም ምስ ሓዝዎ እቶም ካልኦት ብፆቶም ድማ ሕማም ተውዚዕ ኣብ ሓንጎሎም ምስ ሰፈረ ውድብ ህዝባዊ ግንባር ሓሲቡ ተመራሚሩ ብርክት ዝበሉ ተምሃሮ ቤት ትምህርቲ ሰውራ ዜሮ ናብ ክፍሊ ታዕሊም ዓራግ ኣውረዶም ንዓመት መመላእታ ስልጠና ናይ ኮማንዶ ታዕሊም ፖለቲካዊ ትምህርቲ በብዓይነቶም ኣፅዋርን ስነ ጥበባዊ ንጥፈታትን ተማሂሮም ምስ ዛዘሙ ናብ ሙሉእ ውድብ ህዝባዊ ግንባር ሓርነት ኤርትራ ወዝዖም መቸም እቲ ታዕሊም ወዲእኩም ኣለኹም ናብ ሙሉእ ውድብ ክትውዝዑ ኢኹም ምስ ተባህለ ሽዑ ዝነበረ ሓጎስን ምስርሳርን ዘደንቕ ምንቅስቓስን ዘይሃስስ ታሪኽ እዩ ሕማም ተውዚዕ ድማ ብኡ ንብኡ ካብ ኣእምሮ ኩሎም ተምሃሮ ዜሮ ተቐንጠጠት ናይ ጃብርን ረዘነን ሻቕሎት ግን ብዳግማይ ሰማይ ዓረገ እቲ ሻቕሎት ድማ ከዓኒ ናብ ሓይልታት እንተዘይኮይኑ ናብ ክፍልታት ከይውዝዑ ከይደቀሱ ሓደሩ ንፅብሒቱ ኩሎም ተዓለምቲ ተኣኪቦም ቦቦቶኦም ክፈልጡ ተሰሪዖም ኮፍ በሉ ሽሞም እናተፀውዐ ቦቦቶኦም ተነገሩ ጃብር ናብ ክፍል ህዝቢ ከባቢ ናቕፋ ተወዝዐ ረዘነ ድማ ናብ እንዳ ኢደ ስራሓት ራሕባ ቢለቓት ተወዝዐ ክልቲኦም ፍፁም ናብ ተዋጋኢ ሰራዊት ናብ ሓይልታት ተዘይኮይኑ ኣብ ክፍልታት ፍፁም ኣይንሰርሕን በሉ ሓላፊ ክፍሊ ታዕሊም ዓራግ ድማ ግቡእ ወተሃደራዊ መቕፃዕቲ ንክቕፅዑ ንመራሕ ጋንቶኦም ኣዘዞ መራሕ ጋንቶኦም ቀትሪ ኣብቲ ከም እሳተ ጎሞራ ትነድድ ዝነበረት ፀሓይ ሰዓት ሙሉእ ብዘብዘብን ምንፍሓኹን ላሕ ኣበሎም ረዘነን ጃብርን ግን ኣብታ ዝደረቕዋ መርገፂ ደረቑ ብድሕሪ እዚ ብዳግማይ ንድርቅንኦምን ድልቶምን ተግባራቶምን ኣብ ግምት ይእትዩ ናብ ሓይልታት ብርጌድ 44 ቦጦሎ ንክልተ ቀዳመይቲ ሓይሊ ካልአይቲ ጋንታ መስርዕ ብሬን ጃብር ክበፅሖ ከሎ ረዘነ ድማ ሳልሰይቲ ሓይሊ ካልአይቲ ጋንታ መስርዕ ኣርቢጂ በፅሐቶ ሽዑ ንሽዑ ካላሽኖም ዓጢቖም ነተን ካላሽናቶም ድማ ስዕም ኣበልዎን ከይፀንሑ ንክልቲኦም መታን ህንጢነቶምን ከርውዩ ተመክሮኦም ክዕብዩ ኣብ ዝተፈላለየ ንኣሽቲ ውግኣት ደባያት ፀረ ስለያ ኣሳተፍዎም እቲ ዘገርም ልክዕ ከም ገዲም ተጋዳላይ ኮይኖም ካላሽናቶም

0: ብመንፈርን መጅሙዕን ኣነቀወን ብፍላይ ሓደ መዓልቲ ጸላኢ ተሃንዲዱ ምስ ሓጀሞም ቦምቦታት ኤፍዋን መመንጪቶም ኣብ ማእከል እናረኩዑ ምስ ዓለሉ ክልተ ራምቦታት መፂኦምና ቀልጢፎም ከይስውኡ ንዓቁቦም በለ ሓደ መራሕ ጋንታ። ካብኣ ጀሚራ ድማ ራምቦ ዝብል ቅፅል ስም ንጃብሮን ረዘነን ሳጓ ወፆም። ብድሕሪ እዚ ኣብ ሻድሻይ ወራር ኣብ ታባ ሽጉርቲ ደብዓት ምስ ጸላኢ ንሰለስተ ኣዋርሕ ተዓምበለ ዝዓይነቱ ደማዊ ኩናት ኣካየዱ። ድሕሪ ክልተ ወርሕን ፈረቓን ዘየቋርፅ ኩናት ረዘነ ጠያይቱ ወዲኡ ብእምንን ብኻዝናን ምስ ጸላኢ ኢድ ብኢድ ተደራገመ። ኣብ መወዳእታ ጸላእቲ በዚሖም ንቁልቁል ገጹ ኣንሳሓበ። ብድሕሪ እዚ ምስ ሓደ ጎበዝ ክንዲ ጸድፊ ዝኸውን ወተሃደር ደርጊ ተሓናነቁ። ሽዑ ረዘነ ብቕጽበት ብመዓንጡኡ ሓዝ ወዮ ወተሃደር ደርጊ ተዳሂሉ ስለ ዝነበረ ዕግርግር ኣተዎ። ረዘነ ግን በቲ ኣብ ክፍሊ ተዕሊም ዓራግ ዝተምሃሮ ናይ ኮማንዶ ንጥፈት ተገምጢሉ ብኣረበሽቶ ብእግሩ ገጹ ሃረሞ። ገጹ ምስ ሃረሞ ወዮ ወተሃደር ደርጊ ድማ ደልበፅበፅ ናበለ ክሃድም ነታ ብረቱ ኣውደቐሞ። ረዘነ ነታ ብረት ኣልዒሉ ብጠያይት ደርጎመሎ። ጃብር ነዚ ዛንታ ታሪክ ናይ ዓርኩ ረዘነ ምስ ሰምዐ ብልቢ ተሓጒሱ ዓሽዓሽዓሽዓሽኢሉ ድማ ክልተ ጠያይት ንሰማይ ተኮሰ። ንሱ እውን ቅዱስ ቅንኢ ሒዝዎ ምስ ሓደ ወተሃደር ደርጊ ክጠማጠም ናይ ለይትን ቀትርን ሕልሙ ኮነ። ንብለኩም ዞም ደቀይ እሞ ንስኻትኩም ድማ ልክዕ ከምቶም ተምሃሮ ቤት ትምህርቲ ሰውራ ተባዓት ቁንዓት ዘይሕስቡ ዘይሰርቁ ምእዙዛት ፈተውቲ ሃገሮምን ብፆቶምን ህዝቦምን ክትኮኑ ብልቢ ይትምነየልኩም ከምኡ ድማ ኹኑ እብለኩም ገመል ረባዕ።
1: ግርም ኣብ ንኡስ መደብ ሽዳ ገመል ረባዕ ዘዘንተወልና ዛንታ እዚ ቅንያት እዚ ብቅንያቱ ንመበል 50 ዓመት ናይ ቤት ትምህርቲ ሰውራ ዜሮ ዝኽርታት መዓት ታሪክ ሰሚዕና። ብጣዕሚ ዘገርም ታሪካት ሰሚዕና ርኢና። እሞ መምህር ባዘ ገመል ረባዕ ከዓኒ እንታይ ኢሉና ብዛዕባ ጃብሮን ብዛዕባ ረዘነን ከመይ ከም ዝነበረ ስለ ዝገለፆ ምድጋም ኣይድልየንን እዩ። ብዝኾነ ግን ተምሃሮ ቤት ትምህርቲ ሰውራ ቁንዓት በላሕቲ ፈተውቲ ሃገር ፈተውቲ ስድራ ቤት እዮም ነይሮም። ስድራ ቤት ክበሃል ከሎ ግን ስድሮኦም መን ነይሮም እንተልኩምኒ፣ ኣቦ ተጋዳላይ ነይሩ፣ ኣደ ከዓ ተጋዳሊት ነይራ፣ ገዝኦም ሰውራ እዩ ነይሩ ኣብ በዓትታት ኣብ ዜሮ ማለት እዩ ኣብ ዓዳይ ኣብ ቆፅላ ዓዳይ ኣለይቶም ብጣዕሚ እን ድፈትዎኦም ነይረን ዋላ ድፈትዎም ከማንቶም ደቂ ተባዕትዮም ብጣዕሚ ከዓ ንፉዓት እዮም ነይሮም፣ ትጉሃት እዮም ነይሮም። ሓወቦኦም ተጋደልቲ፣ ሓትነኦም ተጋዳሊት፣ ኩሎም ኣኮታቶም ስድራ ቤቶም ብምልኦም ተጋደልቲ እዮም ነይሮም እዞም ደቀይ። ግና ከዓ ካብኦም እንታይ ክትምሃሩ ትኽእሉ? ንፉዓት ተምሃሮ እዮም ነይሮም። ሕጂ ትምህርቲ ጀሚርኩም ኣለኹም። ተምሃሮ ጥራይ ደይኮኑ ሃገራውያን ሃገሮም ዘፍቅሩ እዮም ነይሮም፣ ትሑታት እዮም ነይሮም። ስለዚ እዞም ደቀይ ልክዕ ከም ኣኹን እየ ድብለኩም ልክዕ ከምኦም ኩኑ። ሕራይ እምበኣር ሕጂ ቀፂለ እንታይ ከምፃኣልኩም እስከ ፅገዕ ዘኪረይ ኣለኹ። ናብ ፅገዕ ዛጓለይ ኦ ገጢምኩማ መፂኹም ናብ ንኡስ መደብ መን ዝያዳ ዘከረ

0: ሓረ መጀመርታ ሙሉእ ሰምኪ መን እዩ?
1: መጀመርታ እንጂነር ኣብጋይል ሰሎሙን ኣመሓዳሪት ከተማ ኣስመራ።
0: ወላ ከተማ ዞባ ማእከል ማለት እዩ ናይ ከተማ ኣስመራ ሕራይ እንጂነር ኢኺ ኣመሓዳሪት ከተማ ኣስመራ ኢኺ ክንደይ ክፍለ ኢኺ?
1: ራብዓይ
0: መበል ክንደይ ወፂኢ ክዛ ጓል?
1: ራብዒይቲ
0: ራብዓይ ከለኽስ ራብዒይቲ ወፂኢኺ ሕራይ ትፈትው እያ ደርፍላት ኪ እንታይ ትፈቱ ካብ ድኾነ ትኾነ ድብላዕ ኸ እንታይ ትፈቱ ካብ ደስ ዝብለ ደስ ዝብለኪ ከተማ ተኸትክ እንታይ ድብላዕ ደስ ዝብለክ? ጀላተ ልሒዝካ መፂኻ ግ እንታይ ክትገብር ኣለካ ሰናኻ ትሕፀብ ኣለካ ብራዊ ዛጓል ሕንቅል ሕንቅል ይተይ ዘለካ ሕጂ ንገርኒ ሰናብ እንታይ
1: ንሽተይ ጥልቃ ኣብጎቦ ጠሊቃ
0: ንሽተይ ጥልቃ ፅምላሊዕ እንታይ ኢዳ
1: እዝኒ
0: ካልእ ከለኪ ካልይቲ ሓያራይ በሊ ረኣይ ብዝቁፅሪ ረኣይ ሕጅብሲ ነዚ ክቁፅሪ ሓደ ሸክ እብራሂም ስልጣን ሓርበኛ እዮም እዚኦም። ኣብ ቁፅሪ ክልተ ሪፈረንደም ቁፅሪ ክልተ ቁፅሪ ሰለስተ መቃብር ሓርበኛታት ዓዲ ቀይሕ እዩ መቃብር ሓርበኛታት። ኣብ ቁፅሪ ኣርባዕተ ተጋዳላይ ፒኬይ ሒዙ ኣሎ ብሬኒ ሒዙ ዘሎ ዲቶሮፍ ደይኮነስ ፒኬይ። ሓሙሽተ ፋብሪካ ባናቶም ኣሎቡ ሕረይ ፋብሪካ በር ኣብ ኣሎቡ ተ ቁፅሪ ሽዱሽተ ዲጋ ባሕቴላይ ሕረይ። ኣብ ቁፅሪ ሸውዓተ ሕክምና ኣብ ሜዳ ሕክምና ተል ክፈልጥ ክ ኣለኸ። ቁፅሪ ሸሞንተ ቤት ትምህርቲ ሰውራ ደቂ ዜሮ እዮም ባንዴራ እንዳሰቀሉ ሕራይ። ቁፅሪ ምረፂ ቁፅሪ ሓደ
1: ሓርበኛ
0: ኣቦና ምሽ ሓርበኛ ኣቦና እዮም ሃቀይ ትኸውን ትኽእል እያ ትኸውን ትኽእል ኣነ ኣይፈልጣኒ እስ ክትነግርኒ ኢንጂነር ኣመሓዳሪት ከተማ ኣስመራ ኣስመራ ኣብ ከተማ ምስ ወፀት ከዓ ጀላጢ ትበልዕያ ከምኡ ኢላ ሕራይ። ሸክ እብራሂም ስልጣን ኣመሓዳሪት ፈሊጥኪ ኣለኺ በላዒት ጀላተ ኣመሓዳሪ ኦኬ። ሸውዓተ
1: ሕክምና
0: እንድሕርክ እኳ እኹል እዩ ንዓነ ሕክምና እንድሕርካ ቁረታ ክኸውን ይኽእል እዩ ሓሊበት ክኸውን ይኽእል እዩ ዘይገድስ ሕክምና ኣበይ ነይሩ ው ሜ ሜዳ ብራዊ ዛጓል ኣብ ሜዳ ንምፍላጥ ዝኣክል ምስ መፅኻ ክነንብባ ኢና ሕክምና ኣብ ሜዳ ብራዊ ዛጓል ቀፅሊ ዎ ሽዱሽተ ካኢላ ሕራይ
1: ኣጆኺዋ
0: እንታይ እዩ ዘለዎ ጠስሚ ድዩ ዘለዎ እቲ ጋሕቴላይ እንታይ እዩ ዘለዎ እንታይ እዩ ጠስሚ ድዩ ዘለዎ ኮካኮላ እዩ ዘሎ ፊንታ ማይ ዘሎ ኮንካ ዲጋ ትኮና ክርአና ዲጋ ጋሕቴላይ ብድሕሪ ጀሚር ብራ ዛጓለ ዲጋ ጥራይ ክደበልክ ራይ ኦኬ ክቀፅሊ ሸሞንተ ሕራይ እንታይ ነራ ሸሞንተ ከምዚ ከማኺ ግን ኣብ በረኻ ልክዕ ከማኺ ሲ ኣብ በረኻ ዜሮ ከምዚ ከማኺ ዜሮ ዝኸይኮንክን ግን ቤት ዜሮ እጆኸ ትምህርቲ ቤት ትምህርቲ ሰውራሓ ዜሮ ከምዚ ከማኺ ኢለክ ነረ ዳሓን ኣለክ ግና ኣለክ ብሕጂ ክልተ ሓ ኣር ክንደይ ልኪ ኣርባዕተ ቁፅሪ ኣርባዕተ ተጋዳላይ እንታይ ምልክቱ መቀላስዩ ባህሩ ተጋዳላይ ንመን ወሊዱ ንስኹም እንታይ ሽምኩም ድሕር ሳዋኺኩም? ተጋዳላይ ሳዋ ትኸድኩም ዋርሳይ ትበሃሉ ሓቀይ ናይ መወዳእታ ሓንቲ ላትክ ሓሙሽተ ለክ ክልተ ሰለስተ ለክ

hasipki. ተጋዳ ላይ ንዓኹም ወሊዱ ንዋርሳይ ማለት ኣጃ ኩዳ ጓለ ኣጆ ክ ሓ ሓሙሽተ ሓሙሽተ እንታይ ነይሩ ሙሽተ ኣብ ሽሮ ትእትዎ እንዲኻ ጥዕሚ ኣይኮነን ኣጆ ደስ በለ ክብዓር መልስ ከይጋግየካ ኣነ ፋብ ምፃ ቤተን ፋብ ምስ በልካ ፋብሪካ ላታ ሪባታ ያግን ከመይ ነይሩ ንኡስ መደብ መን ዝያዳ ዘከረ ተወዳዲርኩም ዶ ንፉዕ ንፍዕቲ ሙሉእ ኣምፂኻ ሙሉእ ኣምፂኺ ብጣዕሚ ንፉዓት እንኳዕ ተወዳደርኩም ዞም ደቀይ ብግብሪ ከዓ ክትወዳደሩ ኢኹም ከምቲ ኣቐድማ ኣቢለ ዝገለፅክልኩም ክድውለልኩም ኢና ሕራይ እምበኣር ሕጂ ከኣስክ ዓፍየ ተራራራ ዓፍየ ተራራራ እስከ ኣብ ንኡስ መደብ ዓፍየትከ እንታይ ኮን ትህሉ ናብ ዓፍየት

0: እንታይ ማለት እዩ? ትርጉም መኣዲ ኣብ ስድራ ቤት ከመይ ትብልዎ? በጃኹም እስከ ንመኣዲ ፍትፍት ኣቢልኩም ልክ ዓምታ ናይ መኣዲ ኣኸልስና ትብላላ። ወዛ ሽኮር ጓለይ ይዕቢኺ ይዕቢኺ እማሕራይ ናባኹም ይመምህር ብጫ ማዕረይ።
1: ሰላም ሰላም ሰላም፣ ከመይ ኣለኺ? ከመይ ኢልኩ ውዒልኪ? ብርኽቲ ጓልና ኣስማይት ባህልቢ ካብ ዴዳ ላዕላይ፣ ብርኽቲ ጓልና ኣስማይት ኣልዒልክዮ ዘለኺ ሕቶ ልክ ከምቶም ናይ ኣሕዋትኪ ኣዝዩ ኣገዳሲ ህይወት ስድራ ቤታት እዩ። መኣዲ መዓልታዊ ኣብ ቅድሜና ትትከል ሓወልቲ ጣይርናፊት ስድራ ቤት ሓቋፊት ገዛና ንንኣሽቱን ዓበይትን ኣብ ሓደ ጠርኒፋ ከብድና እናዓንገለት እህን ምህን ተባህለና እትምህረናን ጌጋታትና ኣሪማ ቁኑዕ መገዲ ትመርሓና ካብ ኩሉ ተዋፊርናዮ ዝወዓልና ቦታታት ገሌና ካብ ስራሕ፣ ገሌና ካብ ትምህርቲ፣ ገሌና ካብ መገሻ፣ ገሌና ካብ ፃውቲ፣ ኣብ ግዜ ቁርሲ፣ ኣብ ግዜ ምሳሕ፣ ኣብ ግዜ ድራር፣ ኣብ ግዜ ጣዓሞት ብሓደ ኣኪባ ገጽ ንገጽ ፊት ንፊት ከምንረአ ንስሕቕን ንዕልልን ጌራ ከብድና ዓንጊላ ኮታስ ከም ንፋቐር ከም ንፋቶ ንተሓላለይን ንናፋፈቕን ስድራ ቤታዊ ጉዕዞና ኣብ ሓደ መስመር እእቲና ማለሲ ብሓባር ከም ንጓዓዝ እያ ትገብር። ስለዚ ኣስማይት ጓለይ ስጋዕ ተማሂርኪ ዓቢኺ መሲልኪ ካብ ገዛኺ እትወፂ በይንኺ ብብያቲ መኣዲ ከይትቕረቢ እዚኣ ክላ ብወኪ ልክዕ ኣብ ሰዓትኪ ኣብ ናይ ሓባር መኣዲ ገዛኹም እናተቐረብኪ ፍቕሪ ሕውነት ምትሕልላይ ገዛኹም ብስነ ስርዓት ኣብ ሸነኽኪ እናበላዕኪ ክሰብሉ እየ ዝብለኪ። ሃየስከ ሆሚ ብዓርከይ ከዓ ገለበላ።
0: ኣይዋ ዛጓለይ ብርኽቲ ብሰላም ወፊርኪ ብሰላም እተዊ ኩሉ ተሓስብዮ ትሰርሕዮን ኣሳልጦ ይሃብኪ ዛጓለይ ሃብሮ ሕቶኺ ከምዚ መምህር ብ

0: ምርጫ ዝገለጾ ኣዝዩ ኣገዳሲ ሕቶታት ኣምፅኢኪ ጓለይ። ኣነ ግን መልሰይ ብኸመይ ክጅምሮ ይመስለኪ? ኣወል ሓጃ ኩላህና መኣዲ ክንቀረብ ከለና እቶም ንኣሽቱ ነቶም ዓበይቲ ይእዳዎም ንሕፅቦም፣ ሽዑ ንምረቕ ዋዕሜን ኣይንረስዕ፣ ብድሕሪኡ ድማ ንሕና የእዳውና ንተሓፀብ። መንበርምና ስሒብና ኣብ መኣዲ ምስ ተቐረብና ብስነ ስርዓት ተኣርኒብና ኮፍ ንበል። መኣዲ ምስ ተቐረብካ ብዘይ ሸብዳዕዳዕ ስስዕን ኣብ ሸነኽካ ምብላዕ ኣብ መኣዲ ኣባላልዓ ኣገባብ ኣለዎ። ዓቐን ማለት ዕቁን ኩላሶ ኣብ ኣፍካ መስእታኻ ኣፍና ዓፂና ንሐይኽ ኣፍካ ኸፊትካ ምሕያኽ ነውሪ ዝኾለስካዮ ኩላሶ ኣብ ክልተ መዓጉርትኻ መቐይልካ ኣድራጋ ምሕያኽ ብባህልና ፅያፍ ወነውሪ እዩ። እዞም ደቀይ ብኣድራጋ ትበልዑ ቆልዑ ኮነ ዓበይቲ ካብ ሎሚ ጀሚርኩም ብሓደ ምዕጉርትኹም ክትሕይኹ ተለማመዱ። ምክንያቱ ምስ ዓበኻ ኣብ ሰላሳታት ኣርባዓታት ምስኮንኩም ዝኸለስኩሞ ኩላሶ ብክልተ ብጫፋት ሻንፎትኩም ከም ናይ ገመል እናዓፈረ ከሸግረኩም እዩ። ወምሳኹም ዝተቐረበ ሰብ ክፍንፍነኩም ይኽእል እዩ። ፍትዋት ደቀይ ኣብ መኣዲ ክትቀረቡ ከለኹም ኣፍንጫኹም ብግቡእ ኣጥሪኹም መኣዲ ተቐረቡ። ኣብዘይ ሸነኽካ ይእዳውካ ወርዊርካ ካብ ሸነኽ ጎረቤትካ ምብላዕ ድንሽ ይኹን ሽሮ ይኹን ዓዳስ ይኹን ዋላ ጋዓት ይኹን ዓፅሚ ይኹን እንቋቁሖ መንጢልካ ምውሳድ ነውሪ ከምኡ እኳ ኣይትገብሩን ኢኹም። ኣብ ሸነኽካ ብስነ ስርዓት እንድሕር ተመጊብካ መኣዲ መኣዲ ምዃና ኣይተርፋን እዩ። ኣብኡ ትዕልሎ ኣብኡ ኩሉ ፅባቐታት ተርእዮ ከዓኒ ንፅባሕ ንግሆ ተምህርቲ ይኾነካ። የቐኒልና ዛጓለይ ብርኽቲ።
1: ኦ እንታይ ኢሎምና
2: እዋይ ሆሚብን መምህር ብጫን ምቃቃዊትን እታ ደዋላይ ከዓነ ካብ ኒውዓዲ ደወሉልና ደቅና ብጣዕሚ ድሕጉስ መኣዲ መኣዲ ዳኣ እሞ ቦዓ ንኩላና ድዕበየት እሞ ምድጋማ የድልየናን እዩ። ከመይ ጌርካ ኣብ መኣዲ ከም ትቐረብ ስለ ዝተዛረብሉ ኣብኡ እኹሉ እየ ድብል ኣነ ሞሎ መዓልቲ በዚ ኩሉ ዝቐረብናዮ መደባት ተሓጒስኩም ክትኮኑ ተስፋ ገብር። ሓቀይ ተሓጒስኩም ዶ ስኻ ተሓጒስካ ተሓጒስ ክስኺ? ኦ ማማ ከዓ ተሓጒሳ የቐኒልና ማማ እሞ ሕጂ እታ ተዋህበትና መደብ ማለትሲ ኣብዚኣ ተወዲኣላ እንዳጣዓመትና ሓላ ተሓፃር ስርሲ ኣብዚኣ ወዲእና ኣለና። ስጋዕ ዝመፅእ ሰሙን ዳሓንቀኒ ዞም ደቀይ ሓንቲ ነገር ከዓ ዋስ ከብለልኩም እየ። እዚኣ ንዓኹም ኣብ ትምህርትኹም ኣይትሕመቁ ዞም ደቀይ ቻው።

ዲፕሄራር ድሪስ ወአድረሶት ኩሎም ሰብ ሽርከትናዮም ተረት ምን ማማ ቦም ለሕሳል እንደ ጸብጣ ለዋለ ላኪን ሙደርስ ከምሰልቱ ኩለላል አምራ አማንታ ተረት ሙደርስ እት ምህሮ አካዴሚያት ሌጣ ለትበጥር ይኮን ዓዳት ወሰዋልፍ ለወርስ ወአደብ ለጸብጥ እብህግ የብትክት ሙደርስ አካን ዋልዴን እንደ ገብኣ እት ብንየት እጃል ሳልሓም እመሰባል ለከድምቱ أنسايد قبأت من قبهي حرمة السبتة لحيسة فقريت كمسل تتركب أمورتون التقليم قبلة بحر قياح دي مجال أدرسوت أقل لكد ما أنسات لقبأت أتنايات هي أقل اللي لا تأكدتا

ዲብለ መናስበት መስኡል ፈረዕ ተዓሊም ኡስታዝ ረሺድ መሓመድ ዑስማን ዲባቕሊ መጥቀበት 35 ሰነት ተሕሪር መጃል ተዕሊም እበገባ ዓብካድም ዓደድ መእሰሳት ተዕሊም ምን 28 ዲብ 8-26 ዓደድ ደረሰሕየ ምንሰ ዓልፍ ዲብ ዝያ ሰዓ ወሰብዕ ኣልፍ ብዙሕ ምደርሲን እየ ምን 150 ዲብ 3000 ወሰዕምት ከምሰል ዓባን ደሸርሓ ተረት ኣንሳት ሙደረሲን ዲ ወራታት ኣድሪስ ወኣድረሶት ወብንየት ኣጃል ሓመዳ እስታዝ ረሺድ እንዳኣት ለለጃኢዘት ለነስአያ እብዓደድ ሕውዳት ምንማተን ለበርናምጅ እምቡተቱ ሌጣ እሻረስ ሰኔት ከምሰልቱ እንዴ ኣፍሃማ ዓቦት ምህነት ኣንሳት እብኩሉ ጀዋንብ ምን ኣውለውያት በርናምጅ ውዛረት ተዕሊም ከምሰልቱ ሸርሓ

መምህር ጀሚላ እስማኤል አህመድ ሉዘማ ጊዳ መምህር ጀሚላ እስማኤል አህመድ ሉዘማ ጊዳ

0: ጀብካ ገዛኻ ማኪና ፅቕጣ ዓይነን ዝኣትዋ ባኒ ኹን ሓርጭ ኹን ኣይነበረን። ብግማል እዩ ዝመፀካ። ብግማል መፅኢካ ሕጂ እቶም ገባር ከብሩ ዝኸደ
1: ሩስያን ኣሜሪካን ኣብ ምቁፃር ኣፅዋር ዘተኮረ ዘተ ክጅምራ መንግስቲ ሩስያ ፀዊዑ። ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝፀንሓ ዝምድና ክትበትኽ ከም ትኽእል ኣጠንቂቓ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወተሃደራዊ ህላኡ ከስፍሕ ዴንማርክ ፀዊዓ። ዝርዝር ዜና ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ትማሊ 28 መስከረም ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ስሚዑ። ብዛዕባ እዚ ንዝተዳልዎ ፀብጻብ ኣርሴ ማስመሮም ከተቕርቦ እያ።
2: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ንፕረዚደንት ኢሳያስ ኣፈወርቂ ወኪሉ ኣብ መጋባእያ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ኣስሚዖም። ኣብዚ ክቡር መድረኽ ዓመት መፀእ እቶም ቀንዲ ኣብ ሓንጎል ዝመፁ ሕቶታት እቶም ቀንድን ኣገደስን ክኾኑ ከም ዝግባእ ብምጥቃስ ኣብ ዝሓለፈ ኣኼባታት ኣብ ታሪካዊ ድሕረ ባይታን ዕላማታትን ምምስራት ውድብ ሕቡራት ሃገራት እቶም ህቡባት ባህጊ ሰብኣውነት ዝኾኑ ሰላም ዕብትን ብልፅግናን ብቐንዱ ድማ ነዞም ባህግታት ኣብ ዘለዓዓለ ቁጠባዊ ዘይፍትሓውነት ከምኡ ውን ቅርፃዊ መዋቕር ናይቲ ውድብ ዘተኮረ መደረታት ከም ዝነበረ ዝጠቐሰ ሚኒስተር ዑስማን ኣብዚ እዋን እዚ እውን እንትኾነ እቲ ቐንዲ ብድሆ ሰብኣውነት ኮይኑ ዘሎ ቁጠባዊ ዘይፍትሓውነት ከም ዝኾነ ብሰፊሑ ገሊጹ። ህልው ዘይፍትሓውነት ካብ ምሕራም መሰላትን ኣኽኣሊ ሃዋህው ዘይምህላውን ዝነቅል ምዃኑ ብምንጻር ኣብዚ መዳይ እዚ እቲ ቐንዲ ተልእኾ ቃልሲ ወዲ ሰብ ብፍትሓዊ መልክዕ ጸጋታቱን ውፅኢት ስርሑን ወኒኑ ናብ ልምዓትን ብልፅግናን ክምርሽ፣ ብልፅግናን ቁጠባዊ ዕብትን ምእንቲ ክረጋገጽ፣ ሰላምን ርግኣትን ክዕቀብ፣ ርትዓውነትን ፍትሕን ቅድመ ኩነትን ሰላምን ርግኣትን ስለ ዝኾነ ንምስማሩ ክስራሕ፣ ሓባራዊ ምክብባር ምምልላእን ውህደትን ክድንፍዕ፣ እዚ መሰረታዊ ሰብኣዊ ባህግታት ንኽሰምር ድማ ሕጋዊ ፈጻሚ መዋቕርን ንዕኡ ዝምእምኣልያን ክህሉ ኣገዳሲ ከም ዝኾነ ኣስሚሩሎም። ሚኒስተር ዑስማን ወሲኹ ድሕሪ መበል 80 ኣኼባ ሓፈሻዊ ባይቶ ዝተኸስቱ ፍጻመታት እኹል ትምህርቲ ዝቕሰሞም ኣገደስቲ እኳ እንትኾኑ ንኣንፈት ኣተኩሮ ኣህዛብ ዓለም ካብቲ ቐንዲ ተልእኾን ቃልስን ዝጥምዝዙ ከም ዘይኮኑ ብምጥቃስ ኩናት ኢራን ደው ክብል፣ ኩናት ዩክሬን ምስ ኩሉ ጫሌዳታቱ መግትእ ክግበረሉ፣ ክሊማዊ ነውፂ ዘላቐ ፍታሕ ክናደየሉ፣ ንዝሰፍሐ ጎደቦና ኣብ ቅልውላው ንምሽማም ኣብ ተፋሰስ ኒል፣ ቀርኒ ኣፍሪቃ፣ ቀይሕ ባሕሪ፣ ወሽመጥ ዓደንን ወሽመጥ ዓረብን ዝረአ ዘሎ ውግእን ግጭትን ደው ክብል፣ ከምኡ ውን ብስም ሰብኣዊ ደገፍ ዝግበር ምትእታዋት ክግታእ እቶም ኣተኩሮ ዘድልዮም ቀንዲ ጉዳያት ከም ዝኾኑ ኣገንዚቦም።
1: ቤት ፅሕፈት ሕርሻ ኣብ ንእዞባ ተሰነይ እቶታውነት ሕርሻ ብዓይነትን መጠንን ክብ ንምባል ኣብ ትግባር መደብ ንእሱ ርቡሕ ቃፀዑ ሕርሻ ዘተኮረ ስልጠና ብ24 መስከረም ንሓረስቶ ተወዲቡ። እቲ ስልጠና ኣብ ትሕቲ ሕርሻዊ ልምዓት ተሰነይ ዓሊ ግድር ኣብነታውያን ሓረስቶት ብመደብ ንእሱ ርብሑ ቃፀዑ ሕርሻ ንዝለምዕ ዘሎ ሕርሻ ምርኩስ ብምግባር ብግብርን ክልሳ ሓሳብን ተዋሂቦም። ክኢላ ልምዓት ብቆሊ ኣቶ ዓንደማርያም ኣምለሶም ኣብ ዘመሓላለፎ መልእኽቲ መደብ ንእሱ ርብሑ ቃፀዑ ሕርሻ ብዝተወሰነ መሬት ዝተማልአ ንጥፈታት ሕርሻ ምክያድ ምዃኑ ብምግላፅ ሓረስቶት ረብሓታቱ ተገንዚቦም ብዝሓየለ ክነጥፍሉ ፀዊዑ። እቲ መደብ ኣብ ዝሓለፈ ዓመት ኣብ 9 ምሕዳራት ከባቢ ዝተበገሰ ኮይኑ ምስ ሕፅረት ዝናብ ከምቲ ዝድለ ከም ዘይሰጎመ ብምሕባር ኣብ ትሕቲ ሕርሻዊ ልምዓት ተሰነይ ዓሊ ግድር ብመስኖኣዊ ኣገባብ ዝለምዕ ግን ኣብ ዝሓሸ ደረጃ ከም ዝርከብ ገሊጹ። ኣብቲ ንኡ ዞባ ዝነጥፎ ክኢላታት ሕርሻ ብወገኖም ትግባረ መደባት ምዕቃብ ማይን ሓመድን ብመስመር ምዝራእ ከምኡውን ባህርያዊ ድኩዕን ምሩፅ ዘርእን ምዝውታር እቶታውነት ሕርሻ ክባብ ምባል ልዑል ኣስተዋፅኦ ከም ዘለዎ ብምግላፅ ኣብ ትግባር እዩ ተራ ሓረስቶትን ምምሕዳራትን ከዓ ዘዘኻኺሮም። ምስቲ መደብ ተኣሳሲሩ ዝካየድ ምርባሕ ምስባሕን ጥሪት ቁጠባዊ መነባብሮ ሓረስቶት ኣብ ምሕያል ዕዙ ዝተራ ከም ዘለዎ ብምግላፅ ድማ ሓረስቶት ፀቓይጦም ክነጥፍሉ ኣተሓሳሲቦም። ሰልጠንቲ ብወገኖም እቲ መደብ ኣብ መነባብሮኦም ዓይነታዊ ለውጢ ኣብ ምምፃእ ሓጋዝ ምዃኑ ብምግንዛብ ንምዕዋቱ ከም ዝሰርሑ ኣረጋጊፆም። ኣብ ዓዲ ሽማግለ ብተሳታፍነት ህዝብን መንግስትን ዝተሃንፀ ትካል ኣገልግሎት ቅድመ ትምህርቲ ተመሪቓ። ወኪል ኤርና ፍያሜት መስፍን ነቲ ስነ ስርዓት መመረቕታ ተኸታቲላ ዘዳለወቶ ፀብጻብ ኣሎ ፍርቱና ዓንዶም ከተቕርቦ እያ።

0: ኣብ ምምሕዳር ከባቢ ዓዲ ሽማግለ ንኡስ ዞባ በሪኽ ብልዕሊ 1 ሚልዮን ናቕፋ ዝተሰርሐት ትካል ኣገልግሎት ቅድመ ትምህርቲ ብ27 መስከረም ተመሪቓ። እዛ ኣብ ሕቡራት መንግስታት ኣሜሪካ እትነብር ስድራ ቤት ኣቶ በየነ ሰሎሞን ብስም ዝነበረት ነፍሲ ሄርጓሎም ራሄል በየነ ብዝተግበረቶ ገንዘባዊ ሓገዝ ዝተሃንፀት ትካል ክልተ መምሃሪ ክፍልታት፣ ሓደ መኽዘን ንብረት፣ ንመዘናጊዒ ተምሃሮ ዘገልግል ቀፅሪ ዓይኒ ምድርን መጣረቓሚ ማይ ባስካን ተጠቓልል። ኣብቲ ናይ መመረቕታ ስነ ስርዓት ኣብ ምሕዳር ንኡስ ዞባ በሪኽ ኣቶ ተስፉ ፍስሃፅዮን ኣብ ዘስምዖ ቓል ምህናፅ ናይታ ትካል ትምህርቲ መርኣያ ተሳታፍነት ኣብ ውሽጥን ወፃእን ዝነብር ህዝቢ ኣብ መደባት ልምዓት ከም ዝኾነ ብምጥቃስ ነበርቲ ረኺቦምዎን ዘለዉ ዕድል ብግቡእ ክጥቀምሉን ዝጎደለ ንምምላእ ኣበርክቶ ክገብሩን ኣተሓሳሲቦም። ኣቶ በየነ ሰሎሞን ብወገኖም ብስም ጓሎም ዝተገብረ ሓገዝ ነቲ መንግስቲ ፀገማት ሕብረተሰብ ንምቅላል ዘካይዶ ዘሎ ፃዕሪ ንምድጋፍ ከም ዝኾነ ብምጥቃስ ኣብ ከምዚ ዝበለ ሰናይ ግብሪ ምስታፎም ናይ ሕልና ዓግበት ከም ዝተሰምዖም ገሊፆም። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረ ሃንስ ወልደ ጊዮርጊስን ወኪል ጨንፈር ትምህርቲ መምህር መስፍን ወልደ ስላሴን ድማ ንስድራ ቤት ኣቶ በየነ ሰሎሞን ንዝተወስደ ተበግሶ ድሕሪ ምሙጓስ ተመሳሳለ ተበግሶታት ክድፍኣሉ ኣዘኻኺሮም። ብካልእ ወገን ኣብ ዞባ ማእከል እትርከብ ናይ ካልኣይ ደረጃ ቤት ትምህርቲ ሓርነት ኣብ ሃገራዊ ምርመራ ማትሪክ ካብ 3 ክሳብ ሙሉ 4 ነጥቢ ንዘመዝገቡ 21 ደቂ ኣንስትዮ ዝርከብዎም 41 ኣባላት 38 ዙርያ ሃገራዊ ኣገልግሎት ተምሃሮ ኣሸሊማ። ኣብቲ ብ26 መስከረም ዝተካየደ ስነ ስርዓት ሓለፍቲ ትምህርትን ኣመሓዳሪት ንኡስ ዞባ ኣኽርያ ወይዘሮ ልያ በረኸት ኣብን ተረኺቡ ዘሎ ውፅኢት ዘዛኒ ስለ ዘይኮነ ተምሃሮ ንዝበለፀ ደረጃ ፃዕሮም ክቕፅሉ ተላብዮም። ካልኣይ ደረጃ ቤት ትምህርቲ ሓርነት ኣብ መበል 38 ዙርያ ሃገራዊ ኣገልግሎት ካብ ዘሳተፈቶም 491 ተምሃሮ 86 ናይ ዲግሪ 54 ከዓ ናይ ዲፕሎማ ውፅኢት ኣምዝጊቦም።
1: ኣብ ንኡስ ዞባ ዓዲ ቀይሕ ንፅጉማት ወገናት ናይ ናውቲ ትምህርቲ ደገፍ ክግበር ከሎ ማሕበራዊ ቁጠባዊ ፀገማት ዘለዎን ስድራ ቤታት ድማ ብጥሪ ተጣይሰን። በዚ መሰረት ቤት ፅሕፈት ዕዮን ማሕበራዊ ድሕነት ናብ ከተማ ዓዲ ቀይሕ ን128 ተምሃሮ ንዓመት ሙሉእ ዘገልግሎም ናውቲ ትምህርቲ ከም ዝዓደለ ኣብ ምምሕዳራት ከባቢ መንደፈራ ኢግላ ሕረት ደምሒናን ደርዓን ንዝቕመጥ 11 ስድራ ቤታት ስዋኣት ዘኽተማትን ስንኩላንን ድማ ብዋጋ 110,000 ናቕፋ ብጥሪት ከም ዘጣየሰ ወኪል ኤርና ሓቢራ። ሓላፊት ቤት ፅሕፈት ወይዘሮ መድሃኒት ግርማይ እቲ ሓገዛት መቐፀልታ ናይቲ ዓመት መፅ ዝትግበር መደባት ማሕበራዊ ድሕነት ከም ዝኾነ ብምጥቃስ ውፅኢቱ ኣተባብዓ ከም ዝኾነ ሓቢራ። ብካልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነት ናብ ንኡስ ዞባ ማይምነ ን95 ተምሃሮ ናይ ናውቲ ትምህርቲ ሓገዝ ገይሩ። ወኪል ናይቲ ቤት ፅሕፈት ወይዘሮ ሰናይት የማነ ኣብ ዝሃበቶ ሓበሬታ እቶም ዝተሓገዙ ተምሃሮ ብቤት ትምህርቲ ዝተለለዩ ምዃኖም ኣፍሊጣ። ኣብ ንኡስ ዞባ ዓረዛ 22 ምሕዳራት ከባቢ ሰፊሕ ወፍሪ ክታበት እንስሳታት ተኻይዱ። በቲ ካብ መጀመርያ ወርሒ መስከረም ጀሚሩ ን2 ሳምንታት ኣብ 24 ነውጣታት ዝተኻየደ ወፍሪ ኣስታት 27,000 ከብትን 39,000 ጠለበጊዕን ከም ተኸትባ ክኢላ ሕክምና እንስሳ ኣቶ ዳንኤል መጎስ ሓቢሩ። እቲ ወፍሪ ሳላቅ ቁርብነትን ተሳትፎን ወነንቲ ጥሪት ዕውት ምንባሩ ዝጠቕሳ ኣቶ ዳንኤል ሓሓሊፉ ብሓረስቶት ዝረአ ተጠቃምነት ብቕዓቱ ዘይተረጋገፀ መድሃኒታት እንስሳ ሳዕቤናቱ ከቢድ ስለ ዝኾነ ክውገድ ተማሕፂኑ። ወነንቲ ጥሪት ብወገኖም ዓመታዊ ብዝካየድ ናይ ክታበት ምድባት ጥሪቶም ጥዕንአን ተዋሒሱ ኣብ ፅቡቅ ኩነታት ከም ዝርከባ ገሊፆም። ዝስዕብ ዜና ሃገራት ወፃኢ ኩራት ዓዘብትና ንምክትታልኩም ደጊምና ብክብሪ ንዕደም። ወፃኢ ሩስያን ኣሜሪካን ኣብ ምቁፅፃር ኣፅዋር ዘተኮረ ዘተ ኸጅምራ መንግስቲ ሩስያ ፀዊዑ። ኣፈኛ መንግስቲ ሩስያ ዲሚትሪ ፔስኮቭ ትማል 28 መስከረም ኣብ ዝሃቦ መግለፂ ክልቲአን ሃገራት ነቲ ተቋሪፁ ዘሎ ዘተ ብምብርባር ኣብ ዝሓፀረ እዋን ውዕል ክኽትማ ከም ዝግባእ ረዲኡ። ኣሜሪካን ሩስያን ናይ ማእከላይ ርሕቀት ሚሳይላት ኬፍ ርያ ዝዓግት ውዕል ኣብ 1987 ከም ተፈራርማን በብእዋኑ ክሕድሶኦ ከም ዝፀንሓን ይፍለጥ። ይኹን እምበር እቲ ስሩዕ ናይ ምሕዳስ ግዜ ብዝሓለፈ ወርሒ ለካቲት ብምብቅዑ ትግባረት ስምምዕ ኣብ ሓደጋ ከም ዝኣተወ ይግለጽ። እቲ ቅድሚ 39 ዓመት ዝተፈረመ ውዕል ክልቲአን ሃገራት ካብ 1,000 ክሳብ 5,500 ኪሎ ሜትር ዝውንጨፍ ኒክሎሳዊ ፅዋር ክሩዝ ሚሳይልን ባለስቲክ ሚሳይልን ከየማዕብላ ዝዓግት እዩ ነይሩ። ምፍራስ ናይቲ ውዕል ውድድር ምምዕባል ኣፅዋር ክብ ምባል ኣህጉራዊ ፀጥታዊ ስጋኣት ከም ዝዕቢ ክኢላታት የጠንቀዎም።

ሩስያን ኣሜሪካን ዝበዝሐ ኒኩለስ ኣጽዋር ዝውንና ሃገራት ምዃነን ይጥቀስ። ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝጸንሐ ዲፕሎማስያዊ ዝምድና ክትበትኽ ከም ትኽእል ፕረዚደንት ኢብራሂም ትራኦረ ጠንቂቑ። ፕረዚደንት ትራኦረ ነዚ ዝገለጸ እቲ ሕብረት ብስም ሰብኣዊ መሰላታ ውሽጣዊ ጉዳያት ሃገሩ ምትእትታው ገብር ይህቅን ከም ዘሎ ብምኽሳስ እዩ። ጉዳይ ቡርኪና ፋሶ ንህዝብን መንግስትን ጥራይ ከም ዝምልከት ዝጠቐሰ ፕረዚደንት ኢብራሂም ትራኦረ ኤውሮጳዊ ሕብረት ተኽታኺ ምትእትታው ካብ ምግባር ክሕየት ጸዊዑ ኣሎ። መንግስቲ ቡርኪና ፋሶ ኣቐዲሙ ንፈረንሳ ብወተሃደራውን ፀጥታውን ምትእትታው ብምኽሳስ ምስ ኣጸንሖ ወተሃደራዊ ፀጥታውን ዲፕሎማስያውን ዝምድና ከም ዝበተኸ ዝዝከር እዩ። ዞባ ምዕራብ ኣፍሪቃ ብሓፈሻ ቡርኪና ፋሶ ትርከቦ ዞባ ሳሕል ድማ ብፍላይ ብሰንኪ ግዳማዊ ምትእታው ኣብ ፀጥታዊ ፀገም ወዲቆ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወተሃደራዊ ህላው ከስፍሕ ዴንማርክ ፀዊዓ። ህላው እቲ ኪዳን ኣብቲ ዞባ ፀጥታዊ ኣገዳስነቱ ልዑል ምዃኑ ዝጠቐሰ ሚኒስትር ምክልኻል ዴንማርክ ነዝተናዋሐ ግዜ ክዕስክራ ተሓሳሲቦም። ኔቶ ፀጥታ ናይቲ ዞባ ንምውሓስ ዝዓለመ ወተሃደራዊ ልምምድ ከካየድ ንፅንሑ ዝፍለጥ ኮይኑ እቲ ልምምድ ብዓይነትን መጠንን ክብ ክብል ከም ዝግባእ ዴንማርክ ገሊጻ ኣላ። ኣሜሪካን ዴንማርክን ኣብ ፀጥታ ደሴት ግሪንላንድ ዝምልከት ውዕል ኣብ ዝሓለፈ ቀረባ መዓልትታት ከም ተፈራርማ ዝፍለጥ ኮይኑ እቲ ውዕል ዞባዊ ፀጥታዊ ኣገዳስነቱ ልዑል ምዃኑ ክልቲአን ሃገራት ሓቢረን እየን። ሩስያን ቻይናን ዝኣመሰላ ሓያሎ ሃገራት ነቲ ኔቶ ኣብ ዞባ ኣርክቲክ ተካይዶ ዘላ ወተሃደራውን ፀጥታውን ወፍሪ ብዕቱብ ከም ዝከታተልኦ ዝሕብሩ ተንተንቲ ተመሳሳሊ ስጉምቲ ክወስዳ ትኽእሎ ከም ዘሎ ይእምቱ። ኤውሮጳዊ ሕብረት ንዩክሬን ተወሳኺ ወተሃደራዊ ደገፍ ንምግባር ዘሎ ቅርብነት ደጊሙ ነፂሩ። ሚኒስትራት ምክልኻል ናይቲ ሕብረት ትማል 28 መስከረም ኣብ ከተማ ብራስለስ ቤልጅዩም ኣብ ዘካይድዎ ዝርብ ኣባላት ኣብ ጉዳይ ደገፍ ዩክሬን ዘለዎን ምትሕግጋዝ ከስፍሓ ምዃነን ገሊፆም። ይኹን እምበር እቲ ሕብረት ናብ ዩክሬን ክልእኾ ብዛዕባ ዝኽእል ተወሳኺ ደገፍ ብንጹር ኣይገለጸን ዘሎ። ኤውሮጳዊ ሕብረት ካብ 2022 ንድሓር ንዩክሬን ኣስታት 9 ቢልዮን ዩሮ ወተሃደራዊ ደገፍ ከም ዝለኣኸ ጸብጻባት ይረድኡ። እቲ ሕብረት ንዩክሬን ልዕሊ 100 ቢልዮን ዶላር ብመልክዕ ልቓሕ ክሰድድ ኣብ ዝሓለፈ ቀረባ ግዜ ከም ተሰማምዐ ዝፍለጥ ኮይኑ ካናዳ ድሒራ ነቲ ስምምዕ ከም ተጸንበረቶ ይጥቀስ። ሩስያ እቲ ሕብረት ነቲ ኩናት ብዘተ ንምዕራፍ ንዝግበር ዲፕሎማስያዊ ፃዕሪ ክድግፍ ብተደጋጋሚ ክትፅውዕ ጸኒሓላ። ህዝባዊት ሪፓብሊክ ቻይናን ኣሜሪካን ኣብ ልዕሊ 60 ቢልዮን ዶላር ዝዋግኡ ፍርያት ምጉዳል ቀረፅ ከም ዝገብረ ሓቢረን። እዚ ኣብ ፍርያት ሕርሻን ካልእ ዝተገብረ ምንካይ ቀረፅ መራሕቲ ክልቲአን ሃገራት ካብ 23 ክሳብ 25 መስከረም ኣብ ኣሜሪካ ድሕሪ ዘካየድዎ ውፅኢታዊ ምንባር ዝተጠቐሰ ዝርብ ዝስዕብ ዘሎ። እቲ ስጉምቲ ኣሜሪካ ኣብ ዕዳጋታት ቻይና ንእተካይዶ መሸጣታት ብ30 ሚታዊት ከም ዘዛይዶ ተገሊጹ። በዚ ድማ ኣብ 2026 ከምኡውን 2027 መጠን ንግዳዊ ምልዋጥ ክልቲአን ሃገራት ብተዛማደ ክውስኽ ከም ዝኽእል ግምታት ኣሎ። ኣሜሪካን ቻይናን ኣብ 2025 ኣስታት 490 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየዳ ዝሓበሩ ጸብጻባት እቲ ኣሃዝ ምስ ናይ ቅድሚዮ ዓመት ክነጻጸር ከሎ ብ25 ሚታዊት ከም ዝጎደለ ይረድኡ። በይናዊ እገዳታት፣ ንግዳዊ ክርደናን ልዑል መጠን ቀረፅን ካብ ጠንቅታት ንግዳዊ ማሓንቆታት ምዃኖም ክኢላታት ናይቲ ዓውዲ ይሕብሩ። ፕረዚደንት ሜክሲኮ ክላውዲያ ሼንባውም ኣብ ውሽጣዊ ጉዳያት ሃገራ ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ገሊጻ። ፕረዚደንት ክላውዲያ ንዝሓበረት ምስ ህዝብን ላዕለዎት ሰብ መዝን ሃገራት ተካይዶ ዘቐነየት ኣኼባታትን ርክባትን እዩ። ቁጠባዊ ፖለቲካውን ፀጥታውን ላዕላውነት ሜክሲኮ ኣብ ህዝብን መንግስትን ጥራይ ከም ዝምርኮ ዝጠቐሰት ፕረዚደንት ክላውዲያ ህላወ ግዳማዊ ሓይሊ ብሓባር ክቃወሙ ዘኻኺራ። ሜክሲኮ ምስ ካልኦት ሃገራት ትገብሮ ኩሉ መዳያዊ ዝምድናታት ከም ተስፍሖ ብምሕባር ከኣ ዝምስረት ዝምድናታት ጸጋታት ሃገር ኣብ ሓደጋ ብዘየእቱ መገዲ ከም ዝትግበር ኣነጺራ። ሰራዊት ኣፍጋኒስታን ካብ ፓኪስታን ስጊሮም መጥቃዕቲ ክፍጽሙ ከም ዝፈተኑ ብልዕሊ ዝገለጾም ሽበራውያን ስርሒት ከም ዘካየደ ገሊጹ። በቲ ናይ 27 መስከረም ስርሒት ብውሕድ 28 ካብቶም ሽበራውያን ከም ተቐትሉን ልዕሊ 30 ከም ዝቐሰሉን እቲ ሰራዊት ኣፍሊጡ ኣሎ። እቶም ሽበራውያን ካብ ፓኪስታን ከም ተላእኩ ዝኸሰሰ ሚኒስትር ምክልኻል ኣፍጋኒስታን እቲ ተልእኾን ምትፍናን ክልቲአን ሃገራት ከም ዘጋድዶ ኣረዲዩ። ኣፍጋኒስታንን ፓኪስታንን ብምትሕባር ሽበራውያን ሓድሕደን ክወቃቐሳ ምጽንሐን ዝፍለጥ ኮይኑ ብሰንኩ ክሳብ ወተሃደራዊ ረጽሞ ከም ዝበጽሐ ይጥቀስ።

ፓኪስታን ኣብ ዝሓለፈ ቀረባ መዓልትታት ሽበራውያን ንምጥቃዕ ምዃኑ ዝተቐሰቶ ደብዳብ ነፈርቲ ኣብ ግዝኣት ኣፍጋኒስታን ከም ዘካየደ ዝዝከር እዩ። ነቲ መጥቃዕቲ ዝኾነነ መንግስቲ ኣፍጋኒስታን ብወገኑ መልሲ ግብሪ ከም ዝህበሉ ክጠንቀቕ ጸኒሕ ኣሎ። ወታደራዊ ምትፍናን ክልቲአን ጎረባብቲ ሃገራት ብፍላይ ካብ ፈላማ ናይ ዝዓመት መሊሱ ከም ዝኸረረ እዮም ጸብጻባት ዘረድኡ። ዜናታት ምዝዛም ኣርእስተ ዜና ክድግመልኩ። ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ መበል 81 ኣኼባ ሓፈሻዊ ባይቶ ሕቡራት ሃገራት መደረ ስሚዑ። ኣብ ተሰነይ ኣብ ትግባረ መደብ ንእስሩ ብሕቃፆ ሕርሻ ዘተኮረ ስልጠና ንሓርስቶት ተዋሂቡ። ኣብ ምሕዳር ከባቢ ዓዲ ሽማግለ ትካል ኣገልግሎት ቅድመ ትምህርቲ ተመሪቓ። ሩስያን ኣሜሪካን ኣብ ምቁፅፃር ኣፅዋር ዘተኮረ ዘተ ክጅምራ መንግስቲ ሩስያ ፀዊዑ። ቡርኪና ፋሶ ምስ ኤውሮጳዊ ሕብረት ዝፀንሓ ዝምድና ክትበትኽ ከም ትኽእል ኣጠንቂቓ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ኣርክቲክ ወታደራዊ ህላውኡ ኸስፍሕ ዴንማርክ ፀዊዓ። ዜናታት ተዛዚሙሎም ስትሮፍ መደባትና ንሓደገኩም ብወገነይ ሰላም ዓልቲ እዩ።

ኦዞን ብሰለስተ ናይ ኦክስጅን ባእታታት ዝቆመ ንእንነብራ መሬት ዘካበበ ኣካል ህዋ እዩ። እዚ ጋዝ እዚ ብውሱን ዓቐን ኣብ ጠፈር ዝርከብ ኮይኑ ኣብ ስትራቶስፌር ድማ ቀጸላ ይቐውን። ካብ ገጽ ምድሪ ድማ ካብ 11 ክሳብ 50 ኪሎ ሜትር ኣብ ዘሎ ብረኸ ይርከብ። ቀንዲ ጥቕሚ ቀጸላ ኦዞን ንእንነብረላ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳኣን ጸርግታት ንኽሓልፍ፣ እቲ ተጓዳኢ ጸርግታት ድማ ምግራድ እዩ። ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወፃእ ዝኾነ ተርእዮ ከይተረኣየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ። ኢንዱስትርያዊ ሰውራ ዝፈጠሮ ብቁጠባዊ ዕቤት ጥራይ ዝዕቀን ድሕነት ሰብን ኣከባብን ካልኦት ፍጡራትን ኣብ ግምት ዘይእተወ መድረኽ ኩሉ ተኽእሎታት ተባሂሉ ዝተዘመረሉ ፈጽሚ ኣብ ልዕሊ ኣከባብን ፍጥረትን ጉድኣትን ዕንወትን ንኸስዕብ ግዜ ኣይወሰደሉን። ገለ ካብዞም ቁጠባዊ ዕቤት ዘረጋገጾም ተኽእሎታት መግብን ካልእ ዝበላሸው ነገራትን ዝሑል መዐቀቢ ንነዊሕ እዋን ምጽናሕ ኣብ ልዕሊ ውዕ ዘለዎ ኣከባቢ

0: ካርቦን ዝፍለጡ ጋዛት ክውገዱ ካልኦት ኣብ ልዕሊ ኦዞን ሃስያ ዘይብሎም መተካእታ ክመሃዙን ህፁፅ ኩነት ኮነ። ኣብዚ መዳይ እዚ ብዝተረኣየ ትግባረ ዓለምለኻዊ ፕሮቶኮል ድሕነት ቀፀላ ኦዞን በብእዋኑ እቶም ጎዳእቲ ጋዛት እናተወገዱ ክመፁን እቲ ብሰንኩ ዝተኸስተ ሓደጋ ርቀት ኦዞን ምምሕያሽ ከርእን ፀኒሑ ይርከብ።
1: ካብኦም ሕጂ ምናልባት ኣብ ብዝሕ ብሃገርና ንጥቀመሎም ዓይነት ክጠቅስ ድሕር ኮይና R134A ስሞል ሌተር ኤ ማለት እዩ R22 ምስ ሕጂ ምስ ዘመናዊ ግዜ ቁሩብተይ ለውጥታት ዝግበረሉ ዘሎ R600 ከዓ ዝበሃል ኣለዎ። R22 ከዓ ብሓፈሻ ልክዕ ንዑ ብዝውክል ክንዛረብ ድሕር ኮይና ከዓ ኣብ ኤር ኮንዲሽነር ንጥቀመሉ ጋዝ እዩ። ሕጂ ክሎሪን ፍሎሪን ዝበሃሉ ኬሚካልስ ኤለመንትስ ኣለዉ። እዚኦም ሕጂ ወይ እንታይ ኢና ንብሎም ኦዞን ናይ ምቕዳድ ባህሪ ዘለዎም ባእታታት ክንብሎም ንኽእል።
2: ሕጂ እዚ ጋዛት ንብሎ ዘለና ካብ መጀመርያ እንተ ዳ ርእናዮ R12 ዝበሃል ነይሩ። R12 ማለት ሕጂ ካብ ፍርያት ወፂኢ ዘሎ ፌዝ ኣውት ኮይኑ ዝበሃል ዘሎ እዩ። ምክንያቱ ዓብ ጠቕሚ እዩ ዘለዎ ንሱ ኣብ ሬፍሪጀሬተር፣ ኣብ ኤር ኮንዲሽነራት ካልእን ብዙሕ ኣገዳሲ ጋዝ ነይሩ። ግን ንስ ከስዕቦ ዝኽእል ፀገማት ኣብ ኣከባቢ ቀፀላ ኦዞን የርቅቕ ተባሂሉ ካብ ስራሕ ወፃኢ ኮይኑ ኣሎ። ሕጂ ኣብዚ ሕጂ ሰዓት ክንጥቀመሉ ፍቕድ እውን ኣይኮነን ትኽክል እውን ኣይኮነን። ምክንያቱ ንኣከባቢ ብጣዕሚ ዝዐኑ ኦዞን ሌየር ዝዐኑ ኦዞን ሌየር ዓኒ ማለት ከዓኒ ኣብ ሂወት ደቂ ሰባትን ኣትክልትን ክወርድ ዝኽእል ፀገም ብጣዕሚ ከቢድ እዩ።
0: ተጠቃምነት መዝሃምን መብረድን መሳርሒታት ኣብ ዕቃበ መግቢ ኣብ ዝተፈላለዩ ትካላት ከም መዐቀቢ ንጥረ ነገር ኣብ ናይ ሙቐት ወቕቲ ከም መዝሓለ ኣየር ኣብ ቤት ትካላትን መኻይን መራኽብ ወዘተ ብሰፊሑ ዝተዘርግሑን ኣብዚ እዋን ንእንነብሮ ሂወት ህላዊኦም ከም መተካታት ዘይብሉ እዩ ዝቝፀር። እዚ ክንዲ ዝኾነ ነዞም መሳርሒታት እዚኣቶም ንኸብርዱን ንኸዝህሙን ቀንዲ ረቑሒ ዝኾነ ጋዝ ብዝተፈላለየ መንገዲ ክትምየን ተጓዳእቲ ጋዛት ክፅንበርዎን ብዘይሕጋዊ መንገዲ ኣብ ዝተፈላለዩ ከባቢታት ክዝርግሓን ከም ተርእዮ ጉኑን እዩ።
1: ኦዞን ካብዞም ብርቱዓት ጨረርታ ኢልትራቫዮሌት ሬይስ ዝበሃሉ ካብኦም ናብ መሬት ናብ ባይታ ናብ ዝኾነ ይኹን ፍጡር ካብ ኣታኽልቲ እንስሳ ሰብ ናብ ቆርቦቱ ንኸይዓልቡ ፊልተር ኣብ ምግባር እዩ ስርሑ ማለት እዩ። ነዚ ክገብር ድሕር ኮይኑ ከዓ ልክዕ ሙሉእ ብምሉእ ሽፋን ክረክብ ኣለዎ ማለት እዩ። ሽፋን ንኸይረክብ እዞም ጋዛት እዚኦም ካብ ኣብዝሓለፉ 80ታት 90ታት ዝነበረ ግዜ R12 ሲኤፍሲ ዝበሃሉ ክሎሪን ፍሎሪን ዘለዎም ባእታታት ናይ ጋዛት እዚኦም ኣብ ኣየር ክወፁ ከለዉ ዝገብርዎ ዝነበሩ ሳዕቤናት ኣብ ኦዞን ምቕዳድ ብዙሕ ስለ ዝነበረ
0: ኣብ ልዕሊ ቀፀላ ኦዞን ንዝወርድ ሓደጋታት ንምውጋድ ከም ኣካል ማሕበረሰብ ዓለም እጃማ ከተበርክት ናይ ግድን እዩ። እቶም ቀንዲ ንርቀት ቀፀላ ኦዞን ጠንቂ ዝኾኑ ጋዛትን መስራሓት ምዕባለን ኣብ ኤርትራ ዝፈርዩ እኳ እንተዘይኮኑ ብደረጃ ተጠቃምነት ዝተፈላለዩ መባረድን መዝሃምን መሳርሒታት ኣከባቢ ብቐንዱ ንኩሉ ብማዕረ ዝፀሉን ድሕነቱ ብኣበርክቶ ኩሉ ዝወሓስን ክንደ ዝኾነ
3: ኤርትራ ነቲ ፕሮቶኮላዊ ስምምዕ ኣብ 2005 እያ ብወግዒ ኣባል ኮይና፣ ግን ቅድሚ ኣባል ምዃና እዚ ኣከባቢዊ ቀውሲ እዚ ንምፍታሕ ዝሕግዙ ንጥፈታት ሓገዝቲ ዝኾኑ ንጥፈታት ብደረጃ ሃገር ካየድ ነይሮም እዮም። ኣቐዲሙ ቅድሚኡ መጀመርታ ቅድሚ ነቲ ኦዞን ቀፀላ ኦዞን ንምርቃብ ቀፀላ ኦዞን ንምዕቃብ ንጥፈታት ምግባር ብደረጃ ሃገር ዘለውና ኩነታት እንታይ ይመስል ዝብል ስፍሕ ዝበለ መፅናዕቲ ተኻይዱ ነይሩ። እቶም ቀፀላ ኦዞን ዝርቅቦ ጋዛት ኣብ ሃገርና ሲ ኣብ ምንታይ መዓላ እዮም ዝውዕሉ እ ንዖም ተረዲእና ንዖም ንዑ ሓጋዝ ዝኾነ ንጥፈታት ንገብር ትኮይና እቲ ኩነታትና ክንፈልጥ ኣለና። ኣብ ምንታይ ኩነታት ኣለና፣ ኣብ ምንታይ ምንታይ ክፋል ናይ ፅላት ናይ ሃገርና እዩ እቲኦም ዝያዳ ንዚኦም ንቀፀላ ኦዞን ዝርቅቦ ንጥፈታት ዝካየዱ ዘለዉ ወይ ንዑም ንምፍትሖም እንታይኦም ክግበሩ ዘለዎም ዝብል መፅናዕቲ ተገይሩ ብመጠን ከዓ ክልለዩ

0: ኢሎም ማለት እዩ ንዚኦም ጋዛት እዚኦም ንምእላይ እቶም ቀንዲ ተራ ዝፃወቱ ኣብዚ እቶም ኣብ ምፅጋን መዛሓሊታትን መዛመዐየርን ዝነጥፉ ክኢላታት ወይ ንዕኡ ኣብ ምእታው ኣብ ምስዳድ ዝነጥፉ ክኢላታት ንዕኡ ኣብ ምቁፅፃር ኣብ ግዜ እታው ይኹን ኣብ ግዜ ምስዳዱ ዝቋፃፀሩ ኣካላት እዮም።
1: ኣብዚ መዳይ እዚ ብቐዳምነት ዝስራዕ ምብርኽ ኣፍልጦን ጎስጓስን እዩ። ምስ መባረዲታትን መዝሃሚ ኣየር ዝኾኑ መሳርሒታትን ጥቡቕ ምትእስሳር ዘለዎም ቴክኒሽያናትን ትካላት ጽገና ናይዞም መሳርሒታትን እዮም። ሚኒስትሪ መሬት ማይን ኣከባብን ኣብ መሰልጠኒ ማእከል ነዞም ዝተጠቕሱ ቴክኒሽያናትን ካልኦት መሻርክቲ ዝኾኑ ትካላት መንግስትን በብእዋኑ ዝተፈላለዩ ስልጠናታት ክህብ ጽኒሑ ይርከብ።
0: መጀመርታ እዚኦም ንብሎም ዘለና ኣከባቢ በከልቲ ዝኾኑ ኬሚካላት ብዝሓሹ ክትክኡ እንድሕር ኮይኖም ዓቕሚን ክእለትን ናይቶም ክኢላታት እዚኦም ክዓቢ ክኽእል ኣሎ፣ ኣፍልጦም ክዓቢ ክኽእል ኣሎ። እንታይ ትናቶም ልክዕ ሓስያ ብሸካትና ኣከባቢ ዘምፅዎ ሓስያ ክንዕኦም እንቶም ክኢላታት እንታይ ሓስያታት እዩ ክፈጥረሎም ዝኽእል፣ ብቢሉ ኸ ኣብ ቁጠባዊ እንታይ ዓይነት ፅልዋታት እዩ ክህልዎ ዝኽእል። እዚ ብዝተኻእለ መጠን ንዖም ንምርዳእ ብዙሕ ስራሕ ክስራሕ ከም ዘለዎ እዩ ክንግንዘቦ ተኻኢሉ ካብ መጀመርታ። ስለዚ እዚ ንምግባር ከዓ ብቑዕ ዝኾነ መሰልጠኒ ማእከል የድልየካ። ቅድሚኡ እቲ መሰልጠኒ ማእከል ብዙሕ ስለ ዘይነበረ ኣብ መዛሓሊታትን መዛሃሚ ኣየርን እውን እቲ ዓውዲ ኣብ ሃገርና ኣብ ምዕባል ዝርከብ ዓውዲ ብምዃኑ ንዚ ክፈልጥዎን ክግንዘብዎን ብግብራዊ መገዲ ይኹን ብክልሰ ሓሳብ ክነጥፍሉ ብዝኽእሉ ክመሃርሉ ብዝኽእሉ መገዲ ንምድላው ተባሂሉ መሰልጠኒ ማእከላት ኣብ ዝተፈላለዩ ክፋል ናይ ሃገርና ቀይኑ ኣብ ኣስመራ፣ ኣብ ባፅዕ፣ ንባዕሉ እውን ኣብ ኮሌጅ ማይነፍሒ ኣብዚ እዋን እዚ ክቆውም ተኻኢሉ ነይሩ። ሕጂ እቲ ዝቆመ መሰልጠኒ ማእከል ከዓ ብኡቢሎም ከዓ እቶም ክኢላታት በብግዜኡ በብዓመቱ በብእዋኑ ስልጠና ይወሃቦም። ነባራት ክኾኑ ይኽእሉ እዮም፣ ሓደሽቲ ዝወፁ እውን ክኾኑ ይኽእሉ እዮም። ምክንያቱ እዚ ዓውዲ እዚ ካብ ዓመት ናብ ዓመት ካብ ግዜ ናብ ግዜ እንዳዓበየ እንዳተወሰኮ ሓደሽቲ ዓውድታት ወይ ሓደሽቲ ጋዛት መዝሓሊ ጋዛት እንዳተወሰኩሉ ስለ ዝኸዱ እዞም መዝሓሊ ጋዛት ክውሰኩ ከለዉ ከዓ እሶም ዝጠልብዎ ቴክኖሎጂ እውን ስለ ዝፍለ ብኡ መጠን ከዓ ንዕዑ ናይ ምምላኽ ሓላፍነት እውን ስለ ዘለዎም እዞም ክኢላታት ንዑ ክሕግዝ ዝኽእል ፍልጠቶም ክሕድስ ዝኽእል ዝተፈላለየ ስልጣናታት ይውደብ እዩ ደረጃ ሃገር።
1: ጽገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ምስ ኩነት ርቀት ቀጸላ ኦዞን ብባዶ ላሕኪ ጋዝ ክሳለጥ ዝግብኦ ዕማም ኮይኑ እዩ ተታሒዙ ዝርከብ። ዝኾነ ኣብ ጽገና ፍሪጅን ኣየር ኮንዲሽንን ዝነጥፍ ቴክኒሽያን ጥንቃቐ ላሕኪ ጋዝ ንኽተግብር ፈለማ ብቑዕ መሳርሒ መግዓዝን መዐቀብን ጋዝ ክዓጥቕ ብቑዕ ምዕባለ ዝጠልቦ ኣፍልጦ ክህልዎ ቅድመ ኩነት እዩ። ሚኒስትሪ መሬት ማይን ኣከባብን ኣብ ጽገና ሬፍሪጀሬተራትን ኣየር ኮንዲሽነራትን ዝነጥፉ ትካላት ዝግባእ ዕድቂ ብስማዊ ዝኾነ ዋጋ በብእዋኑ ክዕድለን ጠኒሕሎ። እዚ ኣብ ድሕነት ቀጸላ ኦዞን ዕዙዝ ተራ ዘለዎ መሳርሒታት ኣብ ትካላት ጽገና ምዝርግሑ ብደረጃ ዓለም ዝተሰርዑ ሸቶታት ንኽውቅዑ ወሳኒ ረቑሕ ኣለዎም።
0: ካልእ ቁጠባዊ ረብሓታት ንምርካብ ተባሂሉ ቅድሚ ሕጂ ብዝተፈላለዩ ነጋዶ ኣብ ዝተፈላለዩ ክፋል ዓለም ዝካየድ ምሻጥ ናይ ቲሚዮን ጋዝ ኣሎ። እዞም ቲሚዮናት ጋዛት ተባሂሎም ዝፍለጡ ዓይነት መዝሓሊ ጋዛት እንታይ እዮም? እቶም ብሕሱር መገዲ ብቐሊሉ መገዲ ክዳለዉ ዝኽእሉ እሞ ከዓ እቶም ልክ ዓይነት ጋዛት ዘይኮኑ ንዕኦም ኣምሲልካ ዝግበር ናይ ዕዳጋ ሸፈጥ እዩ መስርሕ እዚ። ንኣብነት ሓደ ኣብ ፍሪጅ ኣብ ፍሪጅ ዝነጥፍ መዝሓሊ ጋዝ ብ134 ዝፍለጥ ጋዝ እንድሕር ኣሎ። እሱ ከም ዝኾነ ምሲልካ ካልኦት ዓይነት ጋዛት ሓዊስካ ወይ ውሕድ ካብኡ ጌርካ ዝበዝሐ ብሕሱር መገዲ ክርከብ ዝኽእል ጋዝ ሓዊስካ ንዑብ ኣመሳሲልካ ኣብ ዕዳጋ ይሽየጥ እዩ። እዚ መስርሕ እዚ ብዙሕ ሳዕቤናት ዘለዎ እዩ። ሓደ ካብቲ ቀንዲ ሳዕቤኑ ነድማዓነት ንውፅኢታውነት ናይቲ ንዋት ዘጉድል እዩ። እታ በድማዓነት ክትሰርሕ ዝግባእ ዝነበረ ፍሪጅ ብልምዓነት ከይትሰርሕ ይገብራ ዕምሪ ተጠቃምነት ናይታ ፍርጅ ይኹን ናይታ መዛሕማ ኣየር ከዓ ይሕፅሮ ማለት እዩ። እሱ ጥራይ ከይኣክል ከዓ ካልእ ጥዕና ካልእ ሓደጋ እውን ከስዕብ ይኽእል እዩ። ምክንያቱ ኣብ ሃገርና እውን ዘጋጠሙ ናይ ቀረባት ርእዮታት ኣለዉ። ብኦም ተጠቂሞም ከቢድ ሓደጋ ዝሰዓቦም ሰባት ኣለዉ። ምክንያቱ እቲ ተተሚኑ ዝቐርብ ጋዝ ምስ

0: እቲ ኣብታ ፍሪጅ ዘሎ ንዋት ክወሃድ ስለ ዘይክእል ክሳዕ ምትኳስን ካልእ ናይ ቃፅሎ ሳዕቤናትን ከምፅእ ክእል እዩ። ብኡቢሉ ከዓ ኣብ ጥዕና ይኹን ኣብ ቁጠባ ኣብ ክሳራታት ይስዕብ ነይሩ እዩ። ኣብዚ እዋን እዚ እቲ ኣሃዝ ክንሪኦ ከለና ግን ካብ ዓመት ናብ ዓመት እንዳዋሓደ መፅእ ኣሎ።
1: ክፍሊ ግምሩኽ ኣብ ትግባረ ንእታውን ተጠቃምነትን ጎዳእቲ ገዛት ዝእግድ ሕጊ ብቅድመ ግንባር ዝነጥፍ ክፍሊ እዩ። ኣባላት እዚ ክፍሊ እዚ ብሚኒስትሪ መሬት ማይና ከባብን ግቡእ ስልጠና እናተዋህቦም ኣብ ዝተፈላለዩ ኣፍ ደገታት ምስ መባረድን መዝሓምን መሳርሒታት ምትእስሳር ዘለዎም ጋዛት በቢደረጅኦም ብዝግባእ ምክትታል ክሕዞም ፅኒሕ ኣሎ።
0: ኩሉ እቲ መዝሓሊ ጋዛ ኣብ ሃገርና ንጥቀመሉ ካብ ደገ እዩ ዝኣቱ እንጂ ካብ ደገ ዝኣቱ እንድሕር ኮይኑ ከዓ እቲ ጥዑይ ድዩ እቲ ዘይጣዓየ ዝተተምየነ ወይ እቲ ቆፀላ ኦዞን ዝሓስ ድዩ ወይ ዘይሃሲ ምስ ኣከባቢ ዝሳነ ጋዝ መሚኻ ናይ ምእታው ሓደ ዝዓበየ ሓላፍነት ናይ መንግስቲ እዩ። እዚ ንምግባር ከዓ ኣብኡ ዝነጥፉ ኣካላት ኣባላት ጉምሩክ ተቋፃፅርቲ ኣካላት ኣብኦም ዘተኮረ ስልጠና በቢግዜኡ እዩ ዋሃብ እዩ። እቲ ስልጠና እቲ ከምዚ ክንብሎ ፀናሕና ነቶም ሕግናውን ዝበልፆ ካኣትዉ ዘይብሎም ተባሂሎም ተዘርዚሮም ዘለዎ ዓይነት ጋዛት ንዕዖም ከሎ ገና ኣብ ሃገር ከይኣተዉ መሚዮም እቶም ካኣትዉ ዝግብኦም ጥራይ ካኣትዉ ግቡእ መስርሕ ተኸቲሎም ንካኣትዉ ዝኽእሎም ስልጠና እዩ እቲ ስልጠና ዝውሃብ።
2: ናይ ክፍሊ ከባቢ ሕጋዊ ምልክታ 117/2010 እንታይ ዝብል ምንቅስቃስ ናይዞም ዝኾነ እዞም ጋዛት እዚኦም ብፐርሚት ክኾን ከም ዘለዎ እዩ እቲ ሕጋዊ ምልክታት ደንጊጉ ዝርከብ ማለት እዩ። ስለዚ እቲ ናይ መጀመርያ ስራሕ ጉምሩክ ካብዚ እንታይ እዩ እቲ ጋዛት ክንቀሳቀስ ከሎ ፐርሚት ከም ዘለዎ ምርጋፅ ማለት እዩ። ክመፅእ ከሎ ሲ እቲ መጀመርያ ዝገብሮ ስራሕ ፐርሚት ኣለዎ ድዩ የብሉን ወይ ከዓ ፍቓድ ማለት እዩ ፍቓድ ኣለዎ ድዩ የብሉን ከም ምርጋፅ ማለት እዩ። ሕጂ እቲ ምርጋፅ ክንብል ከለና ብዚ ሕጂ እንታይ እዩ እቲ ብፐርሚት ተፈቂድዎ ዘሎ ምስቲ ኣብ ግብሪ መፂ ዘሎ ጋዛት ብብዝሒ ዓይነት ብካልእ መዐቀኒታት ዝሳነ ምኳኑስ መርጋፅ ማለት እዩ። ሕጂ ገሊኦም ሲኤፍሲ ዝበሃል ኣለው እዚኦም ሕጂ ኣብ እቲ ርቀት ናይ ቀፅላ ኦዘን ብጣዕሚ ሕማቅ ፅልዋ ዘለዎም ብኡ መንፅር ድማ ኣብቲ ናይ ሞንትሪያል ስምምዕ ክሳብ 2010 ኣብ ዝማዕበለ ሃገራት ሙሉእ ሙሉእ እቲ ምንቅስቃሶም ጠጦ ክብል ተሰምዑሉ ማለት እዩ። ሕጂ እዚኦም ግብሪ እንታይ እዩ ሙሉእ ሙሉእ ናብ ሃገር ንከይኣትዉ የረጋግፅ ማለት እዩ።
0: ፍሪዮን ጋዝ ዝበሃሉ ኣብዚ እዋን እዚ ጠቕላላ ኣብ ሃገር ካኣትዉ ዝኣትዉ የለውን። ቅድሚ ሕጂ ሕልፍ ሕልፍ ኢሎም ኣረኣዩ ነይሮም እዮም። ምክንያቱ ከድና እውን ንሕና ከዓ ቆፀራ ነካይድ ኢና በብዓመቱ ቆፀራ ነካይድ ኢና ኣብ ኩሎም ዓይነት ዘለዎና መዝሓሊ ጋዛት እሱ ንምግባር ከዓ ናብተን መዝሓሊ ናብተን መፀገኒ ቤት ዕዮ ንከይድ ኢና ናብ ካልኦት እሶም ክጥቀሙሉ ጋዝ ክጥቀምሉ ዝኽእሉ ኢልና ንሓስቦም ትካላት እውን መብፃሕ ነካይድ ኢና። ሕጂ ብዙሕ ኣብቲ ነካይደሉ መስራሕ ኣብዚ እዋን እዚ ብዙሕ ኣይንረክቦም ኢና እዚኦም። ምክንያቱ እቲ ቅዲሙ ዝተገብረ ዝተባሃለ ነገራት ግብራዊ ኮይኑ ከም ዘሎ ዘረጋገፅ እዩ ማለት እዩ።
1: ኣብ ዝተፈላለዩ ኣፍ ደገታት ከም ኩሉ ብእታው ዝኣቱ ንብረት ይኹን ካልእ እዞም ዝተጠቕሱ ጋዛትን መሰልቶምን በቢደረጅኦም ዝውገዱ ብፍቓድ ዝኣቱ ኣብ ዝብል መቓን ክትትል ይግበረሎም ኣሎ።
3: እቶም ንጥቀመሎም ዝፀናሕና መዛሓሊ ወይ መብረዲ ወይ መዝሃሚ ኣየር ኤር ኮንዲሽኒንግ ክንብል ድሕር ኮይና ማለት እዩ እዚኦም መጀመርታ ኣብ ግቡእ መዓልኦም ንክውዕሉ ምስኦም ጋዝ ሒዞም ይመፁ እዮም። እቲ ጋዝ እቲ ምስኦም ስለ ዝመፅእ ብፋብሪካ ኳሊቲ ኮንትሮል ተሓልዩ ስለ ዝመፅእ ኣብዚ ምስ መፁ ንነዊሕ ግዜ ከስርሖም ይኽእል። ኣብ ግዜ ብልሽት ተጋጥመሉ ግዜ ግን ብዝኾነ ይኹን ምክንያት ናብ ኣየር ድዮም ብኺኖም ቀዳድ ርኺቦም ድዮም ወፂኦም ክንትክኦም ኣብ ንደልየሉ ግዜ ብሲሊንደራት ብዕትሮታት ካብ ፋብሪካታት ካብቶም መዝሓሓለ ዝሰርሑ ደይኮኑስ ካብ ካልኦት ናይ ኬሚካል ፋብሪካታት ካብኦም ወፂኡ ዝመፅእ ኣብዚ ሕጂ ቅድሚ ሕጂ ብዙሕ ግዜ ዘጋጥም ነበረ كاونت

0: ተርፊት ንብሎ ወይ ዝመስል ንሱ ዘይኮነስ ንዕኡ ዝመስል ኣብቲ መዛሓሓሊኻ ኣትዩ ከዓ ፅቡቅ ክሰርሕ ዘይክእል ንዓኻ ብተገምጢሉ ሞተር ኣባላሽ ወልካ ምስ ካስተመር የኽስረካ ከምዚኦም ዓይነት ሳዕቤናት ነይሮም። ቅድሚ ሕጂ ኣብዚ ሃገርና እውን ነዚኦም ንኸይመፁ ሕጂ ብዙሕ ስራሓት ይስራሕ ኣሎ።
1: እዚ ነቶም ብወግዓዊ ኣፍ ደገታት ዝኣትዉ ዝተወገዙ ወይ ድማ ብፍቓድ ዝኣትዉ ጋዛት ዝምልክት ኮይኑ ካልኦት ብዘይወግዓዊ ኣገባብ ሕጊ ጥሒሶም ዝኣትዉ ጋዛት እውን ዝተፈላለዩ ክትትል ከም ዝግበረሎም እዩ ዝሕበር።
2: ውሕጂ እንታይ እዚ እዚ ሕጂ ክገልፆ ዝፀናሐኩ መብዛሕትኡ በቲ ቀንዲ ኣፍ ደገ ወይ ከዓ ብዝተፈላለዩ ወደባት ማዕርፎ ነፈርቲ ብካልካል ዝተፈላለየ ናይ መጓዓዝያ ተርሚናላት ንዝኣትዩ ኢና ንብል ዘለና። ገለገለ ግን ብዘይ ሕጋዊ መንገዲ ዶባ ጥሒሶም ክኣትዉ ዝፈተኑ ግን ብዘይ ገደስቲ ዓይነት ጋዛ ነዚኦም ውን ምስ ምትሕባር ምስ ፖሊስ ምስ ፀጥታ ምስ ምክልኻል ምስ ኩሉ ብምትሕባር ኣብ ምክልኻል ናይ እዚኦም ውን ዓብተራሎ ማለት እዩ። ስለዚ እቲቶም እዞም ብሎ ዘለና ጋዛ ብዘይ ሕጋዊ መንገዲ ክሓልፉ እንድሕር ተታሒዞም ብመሰረት ሕጊ ኣከባቢ 17/2010 ዝግብኦ ስጉምቲ ይወስድ እዩ። ዝተፈላለየ ግዜ ዝተፈላለየ ዓይነት ወርክሾባት ክግበር ከሎ ዕድመ የቕርብልና እዮም። ካባና ድማ ዝኾነ ሰባት ምስኡ ዝተኣሳሰር ስራሕ ዘለዎም ከይዶም ኣብቲ ወርክሾፕ ተሳቲፎም ነቲ ዘሎ ኣባል እውን ኣብ ዝተፈላለየ ግዜታት ዝተፈላለየ ዓይነት ናይ ዓቅሚ ብራኽ ስልጠናታት ይገብሩልና እዮም ማለት እዩ። ብዜካ እዚ ንዓና እውን ስፔሻሊ ነቲ ክፍሊ ነቲ ክፍልን ነቲ ናይ ትሬድ ኮሚኒቲ ነቲ ነጋዶን ነቶም ኣሳለጥትን እውን ናይ ገዛ ርእስና ናይ በይንና ዝኾነ ወርክሾባት እውን ምትሕባር ምስቲ ክፍሊ ስልጠናታት ይህቡና እዮም ማለት እዩ።
1: ኣብ ዘቤታውን ኢንዱስትርያውን መዓላታት ዝውዕሉ ከም ፍሪጅን ኣየር ኮንዲሽነርን ዝጥቀሙን ጋዛት ኣብተን መሳርሒታት እቲ ዝሓዘሎም ዕትሮ ክሳብ ዘይተበስዐ ንነዊሕ እዋን ዘገልግል ኣብቶም መሳርሒታት ብሰንኪ እርጋንን ጉድለት ተጠቃምነትን ብልሽት ወይ ፀገም ምስ ዘጋጥሞን እንተኾነ እቲ ጋዝ ኣብ ካብ ዝዕቀበሉ ዕትሮ ብግቡእ መሳርሒ ናብ ካልእ ዕትሮ ክግዕዝን እታ ንብረት ምስ ተዓርየት ናብ ቦትኡ ተመሊሱ ኣገልግሎት ክህብ ዝግብኦን እዩ። እዚ ኣብ ፍርጃትን ኮንዲሽነራትን ዝርከብ ጋዛት ናብ ኣከባቢ ክልሑኽ ፍጹም ከም ዘይግባኦም ቂላታት ዘጠንቅቑ
0: ብክፍልን ማይን ኣከባብን ኣብ 2012 2012 ናትሒዙ ክሳብ ዝሕጂ ግዜ ስልጠናታት እንዳተዋሃበ መሳርሒታት እውን እንዳተዋሃበ ነዞም ጋዛት ካብታ ዝፅገኑላ ግዜ ኣትሒዙ ኣብ ሓደ ጉቡእ መኸዘን ተኸዚኖም ከም ብሓድሽ ኣብ ጥቕሚ ከም ዝውዕሉ ብተወሳኺ እውን ንድሕር ካብ ጥቕሚ ወፃኢ እውን ድሕር ኮይኖም ማለት ኮንታሚኔትድ ድሕር ኮይኖም ወይ ተረሲሖም እውን ሪክሌሚንግ ማሽን ብትበሃል መሳርሒ ንመጀመርታ ግዜ ኣብ ዛዕድና ብምትእትታው ነቶም ጋዛት ኣፅሪኻ ከም ብሓድሽ ናብቲ ጉቡእ ስታንዳርዶም ኣብ መሊስካ ኣቶም መዛሓሓሊ ወይ መበራረዲ ወይ መዝሃማ ኣየር ንብሎም መሳርሒታት ናብኦም መሊስካ ከም ብሓድሽ ብፅቡቅ ናብ ምጥቃም ጥቕሙና ማለት እዩ። እዞም መሳራርሒ እዚኦም መሳራርሒ እዚኦም ሕጂ ካብታ ሪካቨሪ ማሽን ትበሃል ሪካቨሪ ስሊንደር ሚዛን ማኒሜትሮ ወይ ፕሬር ወይ ፀቕጢ ድፊኢት ናይቶም ጋዛት መዐቀኒ በዞም መሳርሒ ጌርና እዚኦም ነቶም ሬፍሪጅራንትስ ወይ ጋዛት ንብሎም ዘለና ወርኪንግ ፍሉድስ ንብሎም ንዕኦም ናብ ሓደ ጉቡእ ኮንተይነር ክንመልሶም ክንጥቀመሎም ከም ብሓድሽ ይኽእለና ማለት እዩ።
3: እጂ እቲ ሚኒስትሪ ብጣዕሚ ክምስገን ዘለዎ እዩ። ምክንያቱ ዝገብሮ ዘሎ እቲ ዘድሊ ማቴርያል ይዕጥቀና ኣሎ፣ እቲ ዘድሊ ስልጠና እውን ይወሃበና ስለ ዘሎ፣ ንሱ ከዓ ብግብሪ ንሰርሓሉ ንጥቀመሉ ስለ ዘለና ዓብ ውፅኢት ኣለዎ። እቲ ቀንድን ኩሉ እንታይ እዩ? ንድሕነትን ጥዕናን ሄልዝ ኤን ሴፍቲ ዝበሃል ቀዳሚ ነሰሪዑ ዝኸይድ ዘሎ እዩ። ሓደ ጥዕና ናይ ነፍስኻን ናይ ከባቢኻን ክትሕሉ ስለ ዘለካ ኩሉ ትሰርሑ ስራሕ ኣከባቢና ኣብ ግምት ዘእተወ ክኸውን ኣለዎ። እዚ ማሽን እዚ ሕጂ እንታይ እዩ?

0: ዘሎ ኩሉ ግዜ ምስ ኣከባቢ ርክብ ዘሎ ተቐንዲ ርክብና ዘሎ ኣከባቢና ብዘይጎድእ መንገዲ ስራሕና ክነካይድ ኣለና። ሓደ እንታይ እሱ ጋዛት ናብ ኣየር ወይ ናብ ደገ ስቕኢልና ክንፍንዎም የብልናን። ዝተፈላለዩ ምክንያት ሓንቲ ሬፍሪጀሬተር ክትከውን ትኽእል፣ ኤር ኮንዲሽነር ክትከውን ትኽእል፣ ችለር ክኸውን ትኽእል። ስጋብቲ ኢንዳስትሪያል ዝበሃል ማሽናት ጋዛት ኣለዎ። ዝተፈላለየ ካብ ግራማት ጀሚርካ ብኪሎታት ዝምዘን ጋዛት እዩ ኣብ ውሽጡ ሒዙ ዘሎ። ሕጂ ነዚ ዝኾነ ዓይነት ፀገም ዘጋጥም እቲ ጋዝ ስቑኢልና ናብ ንፋስ ክንሰዶ የብልና፣ ክንፍንዎ የብልና። ምክንያቱ ከምቲ ዝበልናዮ ኩሉ ነናቱ ፀገማት ኣለዎ። ሓደ ኦሬዲ ፌዝ ኣውት ዝኾነ ኣብ ስራሕ ዘሎ ክህሉ ክእል እዩ። ኣርትወልፍ ዝሰርሕ ክህልወና ክእል እዩ፣ ማለት ክሰርሕ ክእል እዩ። በቲ ናይ ዝነበሮ ናይ ቀደም ሕጂ እቲ ኣርትወልፍ ፀገም ዘጋጥም እቲ ኣርትወልፍ ስቑኢልና ኣይኮና ናብ ኣየር ንፍንዎ። ንሱ ምስ ንፍንዎ እትንብሎ ዘለና ትሕዝቶ ናይ ኣር 12 ዳይክሎሮፍሎሮ ሚቴን ዝበሃል ኬሚካል እዩ። ክሎሪን ዝሓዘ እዩ። ክሎሪን ማለት ከዓ ኣብ ኦዞን ከይዱ ዘስዕቦ ሳዕብን ዘውርዶ ዕንወት እዚ ኢልካ ክገለፅ ኣይከኣልኒ። ስለዚ እዚ ከጋጥም ከሎ እንታይ ኢና ክንገብር ዘለና? እቲ ጋዝ ክወፅእ ኣብ ዝደለየሉ ግዜ እታ ሪካቨሪ ማሽን ክትመፅእ ኣለዋ። ሪካቨሪ ማሽን ኣላ፣ ሪካቨሪ ሲሊንደር ኣሎ። እቲ ጋዝ ኣብዚ ሲሊንደር እዚ ክትሓዝ ክኽእል ኣለዎ። እንተፈኒናዮ እቲ ክስዕብ ዝኽእል ፀገማት ብጣዕሚ ክቢድ እዩ። ኦዞን ሌየር ንድሕር እንዳረቐ መፅኡ ኡልትራቫየት ዝበሃል ሬይስ ኣለው። ንዑ ከም ፅላል ኮይኑ ዘገልግለና ዝነበረ ንዑ ኢና ንዕንዎ ዘለና። ስለዚ እዘን ማሽናት እዚአን ምህላወን እቲ ዘድልየና ስራሓት ክንሰርሕ ክኢልና ኣለና ማለት እዩ። ክትሓዝ ዘለዎ ጋዝ ትሕዞ ካልኣይ ግዜ ትጥቀመሉ ኣብ ኣየር ከይፈንኸ ማለት እዩ። ክልቲ እዩ ትጠቕሚ እንታይ እዩ? ኣከባቢና ንሕሉ ኣለና፣ ዋላ ብዓይኒ ቁጠባ እውን ንጥቀም ኢና ዘለና። እንተ ደኣ ሰዲድናዮ ንኸስር ኣለና ንሕና እውን በቲ ሓደ ወገን ከዓ ዝኸበደ ከዓ ኣብ ኣከባቢ ከዓ ከቢድ ሳዕብን ነምፅእ ኣለና። ስለዚ እዚ ብቁጠባን ብኣከባብን ኩሉ ብጣዕሚ ሓጋዚ ዝኾነ ስራሕ ንሰርሕ ኣለና ኢልና ኢና ንግምት። ስለዚ እዚ ብጣዕሚ ኣገዳሲ ማሽናት እዩ እዚ ክንሪኦ ፀንሓና ኩሉ ሪካቨሪ ሲሊንደር፣ ሪካቨሪ ማሽን ምስ ሚዛኑ ኣሎ ኩሉ እንታይ ኣውፅኢኻ ተን ዘውፃኻየን ከዓ ናብታ ዝነበርኣ ትመልሰን ናብ ኣየር ዝኸይድ ዝኾነ ነገር ክህሉ የብሉን። ኣከባቢና ከ በዚ መንገዲ እዚ ክንሕልዎ ንኽእል ማለት እዩ። ቁጠባና እውን ብጣዕሚ ሓጋዚ
1: እቲ ኣፍልጦ ከዓ ቀንዲ እቲ ኣከባቢያዊ ሳዕቤናት ማለት እዩ። እዛ ኣከባቢና ሲ ናይ ኤርትራ ጥራሕ ትብሎ ኣከባቢ የለን፣ ናይ ኣስመራ ትብሎ ኣከባቢ ጥራሕ የለን። ናብ ኩሉ እዩ ኣብ ሓንቲ ቦታ ምስ ወፀስ ናብ ኩሉ እዩ ፋሕ ዝብል። ስለዚ ከምኡ ስለ ዝኾኑ ከም ዓይነት ሳዕቤና ስለ ዘለዎ ነዛ ዓለምና ከዓ ብሓፈሻ ኩላትና ሓሊና ካብቲ ዘሎ ሳዕቤናት ክንከላኸለላ ማንዴት ስለ ዘለና ወይ ግዴታ ስለ ዘለና ነቲ ቴክኒሽን ብተመክሮ ይኹን ብፍልጠት ዝመፀ እቶም ሳዕቤናቶም ልክዕ ብልክዕ እንታይ ምዃኖም ኣብ ምፍላጥ፣ ባህርያት ናይ ነፍሲ ወከፍ ንጥቀመሎም ጋዛት ኣብ ምፍላጥ፣ እቲ ባህርያት ኣብ ኣከባቢ ዘምፅኦ ሳዕቤናት ክኸውን ይኽእል ወላ እውን ትፅቡቕ ነገሩ ወላ እውን ኣብቲ መሳርሒና ዝመፅእ ሳዕቤናት ነቶም ዝመፁ ሳዕቤናት ማለት ሃልኪ ኤሌክትሪክ ኣብ ምቕናስ፣ ከባቢያዊ ሳዕቤናት ኣብ ምቕናስ ዝጥቕሙና ዓይነት ጋዛት እውን ሓደሽቲ ጋዛት ክመፁ ከሎ እውን ኣፍልጦ ኣብ ምሃብ ድሕራ ይብልኒ ማለት እዩ። ነቶም ንጥቀመሎም ነበርና ናይ ቀደም በቶም ከባቢያዊ ሳዕቤናት ዘለዎም ጋዛት ዝጥቀሙ ዓይነት መዛሓሊታት እውን ብሓደሽቲ ዓይነት ኣብ ምትካእ ከመይ ጌርካ ትትክእ ካብ መጀመርታ ክሳብ መወዳእታ ዘሎ ኣገባብ ኣብ ፍልጠት መሃብ ብንጡፍ ክሰርሕ ፀኒሖም ሚኒስትሪ ማይን ኣከባብን ማለት እዩ። ክሳብ ዝሕጂ ግዜ
2: መባረድን መዝሃምን መሳርሒታት በዞም ጋዛት ኣብ ልዕሊ ኦዞን ዝወርድ ሓደጋ ንክጎድል ተጠቃምነት መባረድን መዝሃምን መሳርሒታት ከቋርፅ ዝከኣል ኣይነበረን። ካልኦት ኣብ ልዕሊ ቀፀላ ኦዞን ጥዕና ኣከባብን ሰብን ዝወሓደ ጉድኣት ዘውርዱ ጋዛት ኣብ ኣገልግሎት ክውዕሉ ዝተሰርሓሉ ኣማራፂ እዩ። በብእዋኑ ድማ ጎዳእቲ ጋዛት እናጎደሉን ብካልእ ዝሓሹ ጋዛት እናተተክኡን ኣብ ልዕሊ ቀፀላ ኦዞን ወሪዱ ዝነበረ ኣብ ግዜኡ ኣዝዩ ኣሸቓሊ ዝነበረ ኩነት ክቃለልን ንህላውን ቀፃልነትን ፈታኒ ዝነበረ ኩነት ዝልቕ ክብል ከም ዝኽኣለ እቶም ብድሆታት ርቀት ቀፀላ ኦዞን ግና ጌና ተወሰኽቲ ጥንቃቐታትን እወታዊ ፅልዋ ዘለዎም ምህዞታትን ከም ዝጠልቡ ክኢላታት ይገልፁ።
3: እዚ ተገንዚቡ እቲ ነፍሲ ወከፍ ስድራ ቤት

ብዝግባእ ፍርጁ ኤር ኮንዲሽነሩ ብዝግባእ ክሕዝ በብግዚኡ ከዓ ፅገና ክግበረሉ በብግዚኡ ከዓ ፅገና ክገብረላ ኢና ንላቦ። እዚ ንምግባር ግን ኣብዚ እዋን እዚ ብዙሓት ኣብ ፅገና ዝነጥፉ ክኢላታት ኣለዉ። ገሊኦም ግቡእ ስልጠና ወሲዶም ብዝግባእ ንክመሓደር መዛሓሊታት መዛማኣየርን ብዝግባእ ንክመሓደር ዝኽእል ኣፍልጦ ዘለዎም ኣለዉ፣ ገሊኦም ከዓ ብልምዲ ዝሰርሑ ኣለዉ። ስለዚ ብዝተኻእለ መጠን እቶም ዝፅጉኑልና ኣካላት፣ እቶም ኣብ ምፅጋን ዝነጥፉ ኣካላት ስልጠና ምውሳዶም ሕጋውያን ምዃኖም ምፍላጥን ምግንዛብን ሓላፍነት ናይቲ ተጠቃማይ እዩ።

0: ከምኡ ሓደገኛ ኢ ሕጂ ንዓኻ ወላስ ኣብ ታርጌት ኢና ኮይና ፀዋት ብሕጂ ደሎ ፀወታ ናኻ ማለት ከቢድ ይኸውን ማለት እዩ
1: ምድልዋት ብጣዕሚ ፅቡቅ እዩ ነይሩ ኣብዚ ፅቡቅ ልምምድ ኢና ጌርና ከድና ከምዚ ተኣማሚና ኢና ከድና ምክንያቱ ኩሉ ግዜ እቲ ኮንፊደንስ ካብ ስራሕ ስለ ዝመፅእ ማለት እዩ ከምቲ ዝሓሰብናዮ ከዓ በዓልና ቀሊስና በዓልና ክንዕወተሉ ብምክኣልና ከዓ ካብዚ ዓቢ ሓበን የለን ማለት እዩ ከምቲ ዝሓሰብናዮስ ኮይኑልና ማለት እዩ ዎ መጀመርታ ኮ ከምዚ ፅቡቅ ከም ንከይድ ተኣማሚና ነራ በቲ ዝሰራሕናዮ ማለት እዩ ካብ መጀመርታ እውን ኣጆና ተታሒዝና ክንኣቱና ገለ እንዳተባሃልና ኢና ኣቲና መወዳድርትና እውን ወርልድ ክላስ ኣትለታት ነይሮም ብፍላይ ካብ ሰዓት እዚ ብደረጃ ዓለምሲ እቲ 5 ኪሎ ሜትር ኣዝዩ ከቢድ ዝገብሮ ቅድም ናይ ኣፍሪካ ጥራይ ዝነረ ኣብ ሰዓት ግን ኤሮጳውያን ብሒቶሞ እውን ክንብሎ ንኽእል ኢና ዘሎ ኩነታት እዩ ነይሩ ስለዚ ብጣዕሚ ተወዳዳሪ ዝነበሩ ብዙሕ ሰብ እውን ተኸተለ ዝነበሩ እዩ ነሩ ፀወታ እቶም ኣንጻርና ዝነበሩ ድማ ኣዝዮም ሓያላት ኣትለታት እዮም ነይሮም ግን ክንብድሆም ኢና ፀገም የብሉን ኢልና እግርና ተዳሊና ኣቲና ብርእሲ እውን ሙሉእ ብምሉእ ተዳሊና ኣቲና መኪትናዮ መውፂና ማለት እዩ ናይ ወርልድ ክላስ ፀወታ እዩ ነይሩ ብናይ ባሓቂ ከዓ እቲ ዝሓሰብናዮን ዝመደብናዮን ኣባይታ ኣተግቢርናዮ ማለት እዩ እወ ሓደ ካብቲ ሕልምታት ሓደ እዩ ምክንያቱ ወርልድ ቻምፒዮን ቴድናስ ተዛዓበየ ወርልድ ቻምፒዮን ኦሎምፒክ እዩ ኣብ ዓለም እዚ ክንብል ከለና ግን ብሕጂ እውን ዘሎ ውድድራት ኣብ ኦሎምፒክ ኮነ ኣብ ትራክ ወርልድ ቻምፒዮን እዩ እቲ ናትና መደብ ዘሎ እዚ ባይታ ከዓ እዚ ብጣዕሚ ዝኸፍተልካ ከም ትሰርሒ ዝገብረካ ሰሪሕኻስ ርኢና ኣለና ሰሪሕና ከምንገብር ርኢና ኣለና ቅድሚ ሕጂ ብሓሳብ ሰሪሕና ክንገብር ኢና ኢልና ኢና ሓሲብና ነርና ሕጂ ከዓ ኣብቲ ባይታ ረኪብናዮን ኣተግቢርናዮን ኣለና ስለዚስ ብሕጂ እውን መዳልያታት ከም ነምፅእ ሰነርግፀኛ እዩ ማለት እዩ ክንሰርሓሉና ክነምፅኣሉና ዓብዲ ርኪት ከዓ ፈጥረና ማለት እዩ ዝፀወታ
2: ፀወታ ብጣዕሚ ፅቡቅ ነይሩ ቁርብ ኣብቲ ናይ ተመክሮ ዋሓዲ እዩ ነርና እቲ ዝጎደለን ተመክሮ ከዓ ካብኡ ተማሂረ መፅ እየ ማለት እዩ እዚ ሓደ ብጣዕሚ በዳህ ነይሩ ናትና ፀወታ ሰዓት 10:20 እዩ ነይሩ እዚ ሓደ ነይሩ ንፋስ ነይሩ ብከምኡ ቁርብ ናይ ምድንዛዝ ዝተክእሎ ገይረ እምበር ብጣዕሚ ዳር ሕጂ ክገብር ከም ዘለኒ ከዓ ተማሂረ መፅ ኣለኹ ማለት እዩ
3: ብጣዕሚ ንፋስ ነይሩ ብርቶ ንፋስ ነይሩ ኣንጎሎ ዝበዝሖ ነይሩ ግን እቲ ኣንጎሎታት ደይኮነ እቲ ንፋስ በርትዮና መጀመርያ ግዜ ኤውሮጳ ከደ ናይ መጀመርያ ሰዓተይ ከዓዚ ካብቲ ዝመፅእ ከዓ ነማሓሸ ካብቲ ዘሎ ተስፋ ንገብር ሃገራዊ ፅቡቅ ንናበብ ነርና ፅቡቅ ቀኒና ፅቡቅ ውህደት ነርና እዎ ተመክሮ ከዓ ንዝመፅእ ከዓ ብዙሕ ተማሂርና መፅእና ኣለና
4: መጀመርታ ይቀኒ ኣለኒ እዚ እድል ዝሓብኩምኒ ማለት እዩ እወ ወር ሻምቤን ከምቲ ንፈልጦ ማለት እዩ ኣብ ኮፐን ሃገር ዝነበረ ፅቡቅ ውድድር ነይሩ ከምቲ ክትከታተሉና ዝቀነኹ ማለት እዩ ብዓወት መንፈስ ከዓ ተዛዚሙ ኣሎ ማለት እዩ ብናተይ መንገዲ ካብዚ ክንከይድ ኮልና ነተን ሰለስተ ኣዋልት ንመርመራ ግዜ ስለ ዝነበረና ሓድሽ ሕጊ ስለ ዝወፀ ንስዊዝ ናከይድና ኣብኡ ዳርጋ 4 መዓልቲ 5 መዓልቲ ኣብ ስዊዝ ተቐሚጥና ና ነርና ኣብ ትሬኒን እንዳሰራሕኩ ኣጋጣሚ ንኣምስትሪንግ ኢንጁር ኣጋጢማትኒ ኣብቲ ውድድር ክዓቱ ከለኹ ከዓ ፅቡቅ ውድድር ሲ ከምቲ ኣነ ዝዘለክዎ ኣይተወዳድርኩን ግን ድሕሪ 2 ዓመት ስለ ዝተመለስኩ ከዓ ግድን ውፅኢት ከዓ ካልጥፉ ክመፃለዩ ከዓ ኣይከይድን እዩ ግን ፅቡቅ ውድድር ነይሩ ማለት እዩ
5: ብመጀመርታ ምድሪ ዜና ከመስግነኩም ይደሊ ካብኡ ብምቕፃል ከምቲ ዝበልካዮ ኣብዚ ዴንማርክ ኮፐንሃገን ናይ 21 ኪሎ ሜትር ሃፍ ማራቶን ወኪለ ተሳቲፈ ኣብኡ ድማ ከምቲ ክግለፅ ዝቐነ ኣብ ዜና ይኹን ኣብ ማስ ሜድያ ብሩክ መዓልቲ ኮይኑስ ናሽናል ሪከርድ ኣማሓሸ እቲ ዝነበረኒ ሰዓትሲ ኣማሓሸ ማለት ፐርሶናል ቤስ ካብኡ ድማ ናሽናል ሪከርድ ብምስባረይ ሓጎሰይ መግለፂ የብሉን ምክንያቱ እቲ ናትካ ዝበለፀ ሰዓት ከተመስግብ ከለካ ኣብ ማራቶን ስለ ዝነበርና ከዓኒ ናብቲ 21 ውርድ ኢልና እቲ ዝነበረ ሰዓት ብምምሕያሹ ሓጎሰይ መግለፂ የብሉን
6: ናቶ መግለፂ ወሰኒ የብሉን ካብ ስዊዘርላንድ እዮም ጀሚሮምና ኣብኡ ተቐቢሎምና ኤርትራውያን ከይመስጎንኮ ሓልፍ ደልታደሰ ከማን ኣሎ

0: መመርመሪ ግዜያት ብዙሕ ላዕልን ታሕትን ነይርዎ። ብጉልበት ድዩ ብገንዘቡ ብማኪኑ ብዙሕ ተሓባቢርና እዩ። ለዚ ከይመስጎንኮ ክሓልፍ ኣይደለን እየ። ብዙሕ ነገር ሓጊዝና እዩ። ሰንተ ዘይምርመራ ነረ ንቸክ ተዘይገብራ ሲ ኣብ ውድድር እውን ናይ ማእተዋን ማለት እዩ። ለዚ ኣብ ሓፂር እዋን ከይድና ኣብ ሓፂር እዋን ሪዛልት ክንውሃብ ክኢና ናይ ሰሙን ክልተ ሰሙን ግዜ ይደድለየካ። ለዚ እቲ በቲ ዝገበሮ ኣበርክቶ ከይመስጎንኮ ክሓልፍ ኣይደለን እየ። ኣብ ዴንማርክ ምስ ኣተና እውን ኮሚኒቲ ናይ ዴንማርክ ኣዝዮም ብፅቡቅ ተቐቢሎምና ኣፍታ ድመፁና ትሒዞም ክሳብ ንወፅእ ድማ ከይተፈለዩና ምሳና ላዕለን ታሕትን ክብሉ ሞራላዊ ደገፎም ይኹን ኩሉ ነገር ብዙሕ ደገፋት እዮም ገይሮምልና። ምስተዓወትና እውን ሓጎሶም ገሊፆምልና ካብኡ ድዓቢ ነገር እውን የለን እ ብዙሕ ደገፍ ገይሮምልና እዮም። ዝተፈላለዩ ሰባት ብጣዕሚ ከመስግኖም እውን ይደሊ ማለት እዩ ንዕኦም። ስለዚ ናቶም ሞራል ዓብዪ ነይሩ።
1: ብመጀመርያ ናይ ባሓቂ ፅቡቅ ውፅኢት እዩ። እቲ ውፅኢት ልክ ኣብ 2014 በዓል ዘርሰናይ ሳሙኤል ፀጋይ፣ ግርማይ ገብረስላሰ፣ በዓል ንጉሰ ወዲ ሓኪም ከምኡውን ምስኦም ዝነበረ ሻድሻዮም 6 ሰባት እዮም ኣፍታ ፍርቂ ማራቶን ኣብ ዴንማርክ 2014 ተሳቲፎም ልክ ከዓ ብጋንታ ቀዳመይቲ ከምኡውን ኣብ ቶፕ 6 ወይ ከዓ ኣብ ቶፕ 10 ድማ ብምልኦም እቶም ኣትለታት ኣትዮም ነታ ሃገራዊት ጋንታ ኣድሚቖማ እዮም ነይሮም። ሕጂ ከዓ ኣብዚ ናይ ኮፐንሃገን ክንሪኦ ከለና እቲ ውድድር ብጣዕሚ ንፋስ ነይርዎ፣ በዳይ እዩ ንፋስ ነይርዎ። እቲ ንፋስ ድማ ዛሕል ነይርዎ። ሕጂ እንታይ ክገብሮም ይኽእል ነቶም ኣትለታትና ከደንዞም ይኽእል እዩ ማለት እዩ። ሕጂ ኩሉ ግዜ ወርማብ ገይሮም ድሕሪ ኮሊንሩም ዝበሃል ኣሎ እቲ ናይ ኣስማት ናይ ቼክ ትገብረሉ ኣብኡ ምስ ከዱ ኣደንጎዮም እዮም። ምስ ደንጎዮ ሕጂ ገለገለ ኣትለታትና እንታይ እዮም ደንዚዞም እዮም። ስለዚ ብጣዕሚ ንፋስ ነይርዎ ማለት እዩ። ስለዚ ኣብዚ ብ5 ኪሎ ሜትር ናይ ጥርግያ ናይ ባሓቂ ንዓና ንኤርትራውያን ዘኹርዕ ውፅኢትና ረኺብና። ምስ ብምሉእ ደገፍትና ኣብኡ ዝነበሩ ቶም ማሕበረኩም ዝነበርዎ ደገፍ ናይ ባሓቂ እቲ ናይ ቅድሚ ሕጂ ዝነበረ ውፅኢት ኣብ ዴንማርክ ሕጂ እውን በዞም ውልዶ ዝኾኑ ወይ ከዓ ንኣሽቱ ኣትለታት ናይ ሃገርና ናይ ባሓቂ ፅቡቅ ውፅኢት ኢና ምፅና ማለት እዩ። ቀሊል ኣይኮነን። ምስቶም ወርልድ ክላስ ወይ ከዓ ምስቶም ናይ ዓለምና ዝበለፁ ኣትለታት እዮም ተወዳዲሮም። ብመንፅር እዚ ጎረባብትና ዘለዉ ናይ ኬንያ፣ ኢትዮጵያ፣ ኡጋንዳ ምስ ኩሎም ኣትለታትን ሕጂ ከዓ እዞም ናይ ሃገራት ኤውሮጳ ናብቲ ናህና ዝነበረ እቲ ነዊሕ ርሕቐት ዓብሊልናየ ዝነበርና ሕጂ ይመፁን ኣለዉ። ምስኦም ተወዳዲሮም ምስ በዓል ጃኮብ ተወዳዲሮም እዮም እዞም ቆልዑ እዚኦም ናይ ወርቅን ናይ ብሩርን ናይ ናሓስን ደረጃ ዘምፁ ማለት እዩ። ስለዚ ናይ ባሓቂ ዘዕግብ ውፅኢት እዩ። ደስ ዝብለካ ውፅኢት፣ ዘዕግብ ውፅኢት። በሪ ናይ ኣትለቲክስ ወይ ከዓ ናይ ዚ ሒዝናዮ ዘለና ናይ ኣትለቲክስ ውድድራት ክኸፍት ዝኽእል ደረጃ እዮም ኣምፅኦም። እዚ ንዝኾነ ኣብዚ ዘሎ ጎያየ ድርኺት እዩ ወይ ከዓ ሞራል እዩ ማለት እዩ። ዓወት ናይ ዳዊትን ናይ ሳይሞንን ማለት እዩ። ስለዚ ብጣዕሚ ተሓቢድና ኢና ተሓጒስና ኢና። ፅቡቅ ውፅኢት እዩ ከዓ ማለት እዩ።
2: ናይ ኤርትራውያን ናብረቶኩም ኣብዚ ኸድካዮ በቃ እንደ መግለፂ ይብለይ ናነ ባሓቂ ካብ ጋናት ሒዝካ ኣብ ዝኽድኮ ፀወታ ግድን እዮም ባንዴራ ሒዞም ኣብ ጎንካ ደለዉ ወላ ሕማቕ ሪዛልቲ ምፅእ ወላ ፅቡቅ ሪዛልቲ ምፅእ በቃ ግድን እዮም ሞራል ዝብሉ ኣጆኹም ኣጆኹም ክትዕወት ይኹም ኢሎም እዮም። ቅድሚ ወራ ቅድሚ ምጅማር ናት ሒዞም ሲ ኣብቲ ኣፍ ደገ ቅድሚ ናብታይ ድባል ምእታውና ኣጆኹም ክትዕወት ይኹም ኢሎም እዮም ሞራል ገይሮም ባንዴራ ገይሮም ኣርዮምና በቃ ንሕና ካብቲ ፀወታ ምስራኒያ ወላ እንዳኸድና ውን ብጎኒ ገለ ነይሩ ባንዴራታትና ንሪኦ ነርና ዋ ሎም ዓይነትስ ናባና ኣኢልና በቃ ደለካ ፀዓታ ውፅኢኻ ምኻድ ኮይኑ ሽዑ በቃ ማለት እዩ ሽዑ በቃ እሶም ተሓጒሶም ንሕና ተሓጒስና ኩሉ ብሓፈሻ ህዝቢ ኤርትራ ከዓ ተሓጒሱ።
3: መደብ ለሰ ስፖርት ይኹም ትከታተሉ ዘለኹም ዝኸብርኩም ተዓዘብቲ ስለምክታልኩም ኣዝየ የመስግን። ሃገራውያን ፌደሬሽናት ባይታ ቴኒስ ኤርትራ ከምኡ ድማ ባድሚንተን ኤርትራ ዝሓልፈ ቀዳሚ ሰንበት ኣብ ከተማ ኣስመራ ከካየዶ ዝቕንያ ሃገራዊ ውድድራት ብዓወት ዛዚመን። እዚ ብድሙቕ ኣገባብ ዝተዛዘመ ፅምብላት ድማ ዝተፈላለዩ ትሕዝቶታት ብምቕራብ ናይ ፍፃመ ፀወታታት ብምንጋድ ብድሙቕ ኣገባብ ደጊሙ ተዛዚሙ። ብዛዕባ እዚ ድማ ዝተዳለወ ክልተ ፀብጻብ ክህልወና እዩ። ፈለማ ግን ብሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ዝተካየደ መዛዘም ትሕዝቶ ስዒቡ ክቐርብ እዩ። ብሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ዝተወደበ ሃገራዊ ውድድር ኣብ ከተማ ኣስመራ ተቓኒዑ። እዚ ካብ 14 መስከረማት ሒዙ ክካየድ ዝቐነየ ውድድር ዝሓልፈ ቀደም 19 መስከረም ኣብ ክለብ ባይታ ቴኒስ ደንበስ ሰንበል ብዝተኻይዱ ክልተ ፀወታታት እዩ ተዛዚሙ። ፈለማ ናይ ደረጃ ፀወትኦም ንምክያድ ናብ ሜዳ ዝወረዱ ተፃወቲ ናይ ትሕቲ 14 ዓመት ደቂ ተባዕትዮ ኮይኖም ካብ ዞባ ሰሜናዊ ቀይሕ ባሕሪ ሚካኤል ሕሳቡ ሳልሳይ ክኸውንን ከሎ ስዒበን ናብ ናይ

0: ኣብ ፀወታ ንሚራዝ ወረዳ ናይ ክልል ዕድሚ 12 ዓመት ደቂ ኣንስትዮ ናይ ዞባ ማእከል ዝኾና ማናቱ ኣሓት ቢታንያ ሙሴን ከናን ሙሴን ዝራኸበ ነይሩ እዘን ናይ ኩሉ ሳዕ መተሃላለኽቲ ዝኾና ተፃወቲ ኣብ ዘካየዶ መሳጢ ዝኾነ ፀወታ ቢታንያ ኣብ ክልቲኡ ሴት 4 ባዶ ከም ድማ 4-3 ብምዕዋት ብድምር 2 ባዶ ተዓዊታ ሻምፒዮን ኮይና ኣብ መወዳእታ ብዛዕባ እቲ ክካየድ ዝቕኒ ሃገራዊ ውድድር ሓፂር ፀብጻብ ዘቕረበ መምህር ጊድዮን ሃይለ ነይሩ መምህር ጊድዮን ኣብ ዝተኻየደ ውድዳት ሻምፒዮን ኣካል ናይቲ ብሃገራዊ ፌደሬሽን ኣብ ዓመት 2 ግዜ ዝካየድ ሃገራዊ ውድዳት ኮይኑ ካብ ክልል ዕድሚ 11-12 ከም ድማ 13-14 ምንባሩ ብናይ ራውንድ ሮቢንን ኣውዲቕ ካብ ምሕላፍን ፆታታት ክካየድ ከም ዝቕነየ እውን ድሕሪ ምግላጽ ኣብዚ ውድድር 13 ደቂ ኣንስትዮ ዝርከቦም ብጥቕላላ 31 ተፃወቲ ካብ 5 ዞባታት ክሳተፉ ከም ዝቕነ ኣረድዩ መምህር ጊድዮን ኣብ መወዳእታ ፀወታ ባይታቴን ሳመላ ሃገር ንኽሰፍሕን ኣብ ኣህጉራዊ ውድዳት ድማ ብምዕዋት ስሞምን ስም ሃገሮምን ንምፅዋዕ ዝኽእሉ ተፃወቲ ንኽፈርዩ ፃውዒ ድሕሪ ምቕራብ እዚ ሰሙን መመላእታ ክካየድ ዝቕኒ ሃገራዊ ውድዳት ንምዕዋት ንዝተደጋገፉ ኣካላት መንግስቲ ብስም ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ምስጋኑ ኣቕሪቦም ዑታት ተፃወቲ ምስ ንጠቅስ ኣብ ናይ ትሕቲ 12 ዓመት ናይ ደቂ ተባዕትዮ ቀዳማ ዩኤል ግርማይ ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን ክኸውን ከሎ ካልኣይ ቅዱስ ሰሎሞን ካብ ዞባ ማእከል ተሸላሚ ቡር መዳልያ ሳልሳይ ራይ እዮም ካብ ዞባ ደቡብ ተሸላሚ ናሓስ መዳልያ ኮይኑ ኣብ ተመሳሳሊ ክልል ዕድመ ናይ ደቂ ኣንስትዮ ቅሳነት ተክለ ሃይማኖት ካብ ዞባ ማእከል ሻምፒዮን ብምዃና ተሸላሚት ወርቂ መዳልያን ዋንጫን ክትከውን ካልእቲ ኤልዳና ቢንያም ካብ ዞባ ማእከል ተሸላሚት ቡር መዳልያ ሳልሰይቲ ድማ ናኦሚ ዳንኤል ካብ ዞባ ሰሜናዊ ቅሒ ባሕሪ ተሸላሚት ናሓስ መዳልያ ኣብ ናይ ትሕቲ 14 ዓመት ናይ ደቂ ተባዕትዮ ኬቨን ዑቕባይ ካብ ዞባ ማእከል ተሸላሚ ወርቂ መዳልያን ዋንጫን ክኸውን ካልኣይ ራሜክ ሳይሞን ካብ ዞባ ማእከል ተሸላሚ ቡር መዳልያ ሳልሳይ ካ ሚካኤል ሒሳቡ ተሸላሚ ናሓስ መዳልያ ኮይኑ ኣብ ተመሳሳሊ ክልል ዕድመ ናይ ደቂ ኣንስትዮ ቀዳሚቲ ቢታንያ ሙሴ ሻምፒዮን ክትከውን ከላ ተሸላሚት ወርቂ መዳልያን ዋንጫን ካልአይቲ ከነኣን ሙሴ ካብ ዞባ ማእከል ተሸላሚት ብሩር መዳልያ ሳልሰይቲ ሜሪ ኣብርሃም ካብ ዞባ ደቡብ ተሸላሚት ናሓስ መዳልያ ኮይና ብጋንታ ዞባ ማእከል ብ37 ነጥቢ ጎብለል ብምዃን ዋንጫ ክሽለም ካልአይቲ ደቡብ ብ13 ነጥቢ ሳልሰይቲ ሰሜናዊ ቅሒ ባሕሪ ብ12 ነጥቢ ተኸቲለና ንውድድርን ፈጺመን ዑታት ተፃወትን ዞባታትን ዝተዳለሎም ሽልማት ካብ ኢድ ፕረዚደንት ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣቶ ዮሃንስ ተስፋይን ካልኦት ናይ ክብሪ ዕዱማትን ተዓዲሎ ኣቶ ዮሃንስ ኣብ መዛዘመ ናይቲ ሃገራዊ ውድድራ ዘስምዖ ሓፂር ቃል እዚ ክካየድ ዝቕኒ ሃገራዊ ውድድር ምቕፅልታ ናይቲ ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ዘካየዶም ውድዳት ምዃኑ ብምግላጽ ኣብዚ ውድድር ዝተረኣዩ ተፃወቲ ተስፋ ዘለዎም ብምዃኖም ኣብ መጻኢ ዞባታት ነዚ ደረጃ ብቕዓት ናብ ዝለዓለ ብምብራኽ ተወዳደርቲ ንክኾና ትፅዊት ከም ዝግበረለን ገሊፆም ዝኸበርኩም ተዓዘብቲ ምሳ ሰልጠንቲ ዞባታት ዝተኻይደ ሓፂር ቃል ምሕተት ይስዕብ ሰናይ ምክትታል
1: መጀመርያ ስሚ 20 ጎሰምባል ምክትኣሰልጣን ናይ ዞባ ማእኸል ቦታ ፅቡቕ ነይሩ ምድልዋት ድማ ቅድሚ ኣዋርሒ ኣቢሉ ንምምድ ጌርናያ እዘን ካልኦት ዞባታት ድማ ንፍዕ ዝበለ ዋላ ብዙሕ ኣብ ስልጣን ልምምድ ኣይግበራ ዳ እምበር በዲ ሓደ ክልተ ተፃት ፍላይሲ በዲዮምኒ ዝበዝሕ ግዜ ኮ ዞባ ማእኸል እንዳ ተወስደ ካልኣይ ሰን ዝገብሮ ብብዙሕ ሲ ኣብ ካልኣይ ሳልሳይ የንፃረ ካልኣይ ከ ሓደ ክልተ ካተፃትኸን ዞባ ማእኸል ጥዕገረ ይብድወ ናተማሓሸ እየን ዝኸበ ዘሎ ዓይመክ ትሬን ከለካ ናይ ሕጅንሲ ይፈላለዩ ይምዕብል ኣለዋ ቀስበቀስ ነገራስ ናማዕብላ ክእል ኣለዋ ስልጠና ድማ ኣብኡ ከዓ ብዙሕ ሜዳ የብሎም እንዲ ብዘለዎ ናገብሩ ከዓ ቀስበቀስ ኣብ ዳሕራይ እውን ጥዕገረን ክምዕብላ ከዓ ተስፋ ንገብር
2: ሽመይ መሓመድ ሸምሻይ ይበሃል ኣብ ዞባ ደቡብ ቀይሕ ባሕሪ ከዓ ከም ኣሰልጣን ናይ ግራውንድ ቴኒስ ወይ ድማ ባይታ ቴኒስ ማለት ኮይነ ይሰርሕ ኣለ ግድን እዩ ምስቲ ዓመት ዘሎ ውድድር ኣብ ዓመት 2 ግዜ ንድካየድ ናይ ግራውንድ ቴኒስ ሕጅብቲ ቀጻሊ ዘሎ ውድድራት ግድን እቲ ናይቶም ተፃወቲ ክእለት ዕብት እንዳመፅ ዝመፅእ ዘሎ ሕጂ ከዓ ናይ ሎም ዓመት ከዓ ድሓሸ ካብ ናይ ዓመት ዝነበረካ ሕጂ ከዓ ድሓሸ ፀወታ ድሓሰ ተኣሽሙ ምፅ እዮም ኣለዉ ማለት ብዙሕ ትምህርቲ እያ ክትምሃር ሓደ በበይኑ ኣብ በበይኑ ቦታ ስለ ድፀንሕቶም ተፃወቲ ዝተፈላለዩ ኤክስፐሪንስ ክወዙ ዝኽእሉ ብፍላይ ካብዚ ናይ ዞባ ማእከል ብዙሕ ተመክሮ ክእለት ወሲዶም ክብል ክእል ኣነ ኣብ ዞባ ደቡብ ቀይሕ ባሕሪ እቲ ናይ መፃወቲ ሜዳ ብዙሕ ኣይተሓደሰን ዘሎ ናይ ቀደም እዩ ዘሎ ጀንሱ ናይ ሓመድ ስለ ዝኾነ ብዙሕ ባጀት መተዓራሪ ስለ ደድልዮ ንዑ ገዲፍና ኣብ ናይ ስሚንቶ ኢና ንፃ ደልና ኣብ ናይ ሃርድ ማለት ጅንሱ ከማን ኣብ ናይ ኢሚግሬሽን ናይ ዘባዶ ቀይሕ ባሕሪ ቤት ፅሕፈት ኣብቲ ከንሸሎ ብናኽና ተኣሽሙ ዝሰርሕና ብኢና ንፃ ደለና ሕጂ ዝያዳ ተወክሮ እቲ ኣብቲ ሜዳ ገይሮም ሃገራዊ ፌደሬሽን ዋላ ዝባ

0: ፌደሬሽን ግራስሮት ውስጥ ከዓቢሉ ዝኽእሉ እቶም ተፃወቲ ብልክዕ በቲ ስታንዳርድ ዝኾነ ሜዳ ክፃወትሉ ዝኽእሉ ተኣሽሙ ተተፈጠር ፅቡቅ ነይሩ። መልእኽተይ ናብ ሃገራዊ ፌደሬሽንን ዞባ ፌደሬሽን ክልቲኦም ኣካላት ተሓጋጊዞም ነቲ ዘለና ሕፅረት ናይ ሜዳ ኣብ ዝሓፀረ ግዜ ክምልሰልና ወይ ሓደ ነገር ክገብሩልና ፅበ ማለት እዩ። ምክንያቱ ብደይ ሜዳ ከምዚ ብልክዕ ሲ መፀልካ ነቲ ላብቲ ኣብዚ ምስ መፅሑ ዝኣብኡ ብልክዕ ኣይኮነ ንፃወቱ በቲ ዝበልኩካ በዓልና ድመሓይሽናዮ ዝሰራሕናዮ ሜዳ እዮም ንፃወቱ። ኣብዚ ዓብ ሜዳ ክመፁ ከለዉ ሕጂ ቅርብቲ ክስታይ ክመፅእ ስለ ዝኽእል ብዝያዳ እቲ ናይ ሜዳ ኣብ ግመት ኣትዩ ኣብዚ ሓፀረ ግዜ ሓደ ነገር ክገብሩና በዚ ለቦዋይ ክሕልፍ ክእል።
1: ስመይ በረኸት ክፍለ ባሃል ኣሰልጣን ናይ ግራውንድ ቴኒስ ናይ ዞባ ደቡብ ማለት እዩ። ዞባ ደቡብ ናይ ሎሚ ዓመት ውድድር ብጣዕሚ ፅቡቅ ነይሩ። እታ ሓንቲ በዳይት ኮይና ዘላትና ዞባ ማእከል እያ ማለት እዩ። ብርተን ካልኦት ዞባታት ሸግራ ኣይኮና ድሓኒን ማለት እዩ። ኣብ ዞባና ንኣስታት ክልተ ወርሒ ዝኸውን ተዳሊና ኣሊኢና። ሓደ ወርሒ ዝኸውን ብሃገራዊ ፌደሬሽን ድውሃበና ደገፍ ነይሩ ስልጠና ማለት እዩ። ናይ ግራስሩት ኣካየድና መፂና እውን ማለት እዩ። ብዞባና ዝካየድ ከላይ ሓደ ወርሒ ማለት እዩ። ትፈታት ባይታ ቴንስ ኣብ ዞባና ፅቡቅ ባል ዘይኮይነስ ድሓኒ ግን
2: እንታይ ትወርሖ?
1: ቀንዲ ሽግርናትና እኮ ኣብ ሜዳ እዩ። ጅሚ ዞባ ማእከል ክትወዳደር ከለኻ ኣብዚ ዝፀንሓና ሜዳ ክለይ ኮርት ማለት እዩ ናይ ሓመድ እዩ። ኣብ ዞባና ንሰርሓሉ ግን ናይ ስሚንቶ እዩ ሃርድ ኮርት ይበሃል ማለት እዩ። ስፋ እጂ ኣብኡ ፀኒሖም ምስቲ ኩዕሶ ባውንስ ትገብር ከላ ገለመለ ኣብዚ ተሓፅሮም እያታ ኩዕሶ ኣብኻ ዝያዳ ተብል ከለመለ ፍትፍልልስ ናይ ሜዳ እዩ ማለት እዩ።
3: ዩልያ መሓሪ ይበሃል ኣሰልጣን ናይ ዞባን ሰባ ኮይናካ መፅእ ኣለኹ ማለት እዩ። ድሓኒ ካብኡ ናብኡ ምስ ናይ ልምድ ዘይምህላው ዘምፅኦ ሕፅረት ገለመለ ብዙሕ ታክቲክስ ቻለንጅስ ክጋጥም ይኽእል እዩ። ግን ምስ ዝነበረ ረኣኢና ካብቲ ዝሓለፈ ዓመት ሎም ዓመት ቁሩብ ንሓሽ ግን ስቲል ዕጉባት ኣይኮናን ዘለና። እቲ ዝካየድ ዘለዎ ናይ ሳመር ቶርናመንት ኣሎ እንደገና እቲ ናይ ስልጠና ዝወሃብ ከዓ ብፌደሬሽን ኣሎ ኣዚ ሃገራዊ ፌደሬሽን ዝካየድ ኣሎ ብሚኒስትሪ ትምህርቲ ውን ዝካየድ ኣሎ። እቲ ቀንዲ ዘተሓስበኒ ዓይ ግን ከም ሰብ ማለት እዩ እቲ ሓደ እቲ ሜዳ ኣብኡ ለሚትክያ ትመፅእ ኣብዚ ዘሎ በበይን እዩ እዚ ክለይ ኮርት እዩ ትኸ ናይ ስመን እጂ ኣብኡ ዝያዳ ኩዕሶ ነጢርካ ክትላመድ ፅኒሕካ ኣብዚ ኮፍ ዝበለ ፀገም ኣጋጥመካ ማለት እዩ። ስለዚ እቲ ዝሓለፈ ዝነበረ ኣብ ድሓን ነይሩ ካብኖ ካብቲ ዝሓለፈ ዓመት ክሪኦ ከለኹ ሎ ዓመት ኣዝዩ ሓይሽ ነይሩ ግን ኣብ ብቕዓት ክንመፅእ ብዙሕ ነገር የድልየና ብሕጂ ይብላና። እቲ ኣብ ዞባታት ዘሎ ቀረባት ኣዝዩ ሕፁር ስለ ዝኾነ ገለ ቆላሕታት ዝግበረሉ ምበልኩ ኣነ ኣብነት ሕጂ ኣብ ዞባዓን ሰባ ተክሪኢና ሓንቲ ኣሜዳና ናይ ባስኬት ኣውፃወት ናይ ቮሊቦል ኣውፃወት ናይ ግራውንድ ቴኒስ ኣውፃወት ናይ ካራታ ኣውፃወቱ ናይ ስፖርት እዚኦም ናይ ጥዕና ውለው እታ ግዜ ተሓፅረካ ሙሽዑ ድም ትሬንከይ ገበርካ ናብ ስመፅእ ዝኾነ ተፃወታ ዩዞ ትሬንካ ታይካትሞ ፍሉጥ ነገር ይመስለኒ። ስለዚ ቁሩብ ኣብቲ ናይ እዚ መንግስቲ እንተሓባቢሮምስ ኣብቲ ናይ ሜዳ ገለ ነገር ተዝግበር ዝያዳ ለውጡ ብመፀ ይብላል።
4: Hi, my name is Aaron Owusu. I'm 17 years old and I'm swimming for Eritrea. I got into swimming because my dad's coworker actually was the coach of a swim team. So she got me and my older brother on the swim team. So I started around when I was 2. And then I've always been kind of good at swimming, but I never really had like the passion to actually go forth in swimming. And so about 2 years ago, it feels overwhelming. But at the same time, it just feels so cool that like I could be in the elevator with a person who I've looked up to. And when I went on the bus, I looked up to Caleb Dressel and I saw him when I was on the bus, so that was amazing. So being here swimming is just so amazing to me. Some of my goals are to medal in hopefully 50 freestyle. And I hope to be a role model for not only just my brothers, for people back in Eritrea and all of Africa, and just African-American swimmers.
5: ብሃገራዊ ፌደሬሽን ባድሚንተን ኤርትራ ዝተወደበ ብምኽንያት መበል 50 ዓመት ዝኽሪ ምምስራት ቤት ትምህርቲ ሰውራ ቻምፒዮን 2026 ልዕሊ 19 ዓመት ተሰላሲሉ ኣብዚ ካብ ዕለት 18 ክሳብ 20 መስከረም ተወዲቡ ክካየድ ዝቐነየ ውድድር ኣብ ክልቲኡ ሜዳ ማለት ካልኣይ ደረጃ ቤት ትምህርቲ ደንበሰንበልን ደንደን ጅምናዝምን ክሰላሰል ድሕሪ ምፅናሕ ብወግዒ መጋረጁ ኣብ ሜዳ ደንደን ጅምናዝም ዓፅዩ። ኣብዚ ናይ ሎም ዓመት ውድድር ኩሎን ዞባታት ብክልቲኡ ፀወታ ክሳተፋ እንከለዋ ዞባ ደቡባዊ ቀይሕ ባሕሪ ጥራይ ብናይ ደቂ ኣንስትዮ ስታፌ ኣይካየደትን። ኣብዚ ፀወታ ብጠቕላላ ማለት ንፅል ደቂ ኣንስትዮ፣ ንፅል ደቂ ተባዕትዮ፣ ድርብ ደቂ ኣንስትዮ፣ ድርብ ደቂ ተባዕትዮ፣ ድርብ ምትሕንፋፅ ፍጻሜታት ፀወታ ክካየድ እንከሎ ብጅሮኒ ጀሚሩ ናብ ፍርቂ ፍጻሜ ኢሉ ናብ ፍጻሜ በፂሑ። ከምኡ ድማ ካብ ኩለን ዞባታት ዝመፁ 16 ዳያኙ 6 ደቂ ኣንስትዮን 10 ደቂ ተባዕትዮን ክሳተፍዎ እንከለዉ ልዕሊ 70 ዝኸውን ፀወታታት ድማ ተሰላሲሉ። ኣብቲ ኣጋጣሚ ላዕለዎት ኣመራርሓ ስፖርትን ሓለፍቲ ፌደሬሽን ወለድን ከምኡ እውን ኣፍቀርቲ ባድሚንተን ኣብ ዝተረኸብሉ ብዝለዓለ መዓረግ ተኻይዱ። ኣብዚ ውድድር ኩሎም ዞባታት ከምኡ ድማ ሚኒስትሪ ምክልኻል ከም ዝተሳተፈት እውን ተሓቢሩ። ሎሚ ዓመት ሃገራዊ ፌደሬሽን ባድሚንተን ኤርትራ ብዙሕ ደቂ ኣንስትዮ ማዕረ ስታፌ ናይ ደቂ ተባዕትዮ ከም ዝነበረ ክፍለጥ ተኻኢሉ። ካብዚ ቀፂልና ኣብ ዝተኻየደ ውድድር ዝተዓወቱ ኣትሌታት ምስ እንምልከት ድማ ንፅል ደቂ ኣንስትዮ ዳናይት ቢንያም ሚኒስትሪ ምክልኻል ቅሳነት ሓይለ ዞባ ዓንሰባ መርያም መሓመድ ብርሃን ዞባ ማእከል፣ ኣብ ናይ ንፅል ደቂ ተባዕተይ ድማ ቅዱስ ዮናስ ዞባ ማእከል ሄርሞን ሚካኤል ሚኒስትሪ ምክልኻል ሴም ሳሙኤል ዞባ ዓንሰባ፣ ድርብ ናይ ደቂ ኣንስትዮ ዳናይት ቢንያም ዳናይት ፍጹም ደንደን ሚኒስትሪ ምክልኻል ቅሳነት ሓይለ ሲልቫና ኤርምያስ ዞባ ዓንሰባ መርያም መሓመድ ብርሃን ኤልያና ከሰተ ዞባ ማእከል፣ ድርብ ናይ ደቂ ተባዕተዮ ቅዱስ ዮናስ ኣቤል ኪሮስ ዞባ ማእከል ሄርሞን ሚካኤል ፋንኤል ኣርዓዶም ደንደን ሚኒስትሪ ምክልኻል ሴም ሳሙኤል ቢንያም ከሰተ ዞባ ዓንሰባ። ኣብ ናይ ድርብ ምትሕንፋስ ድማ ኣቤል ኪሮስ ምስ ኤሊና ከሰተ ዞባ ማእከል፣ ቢንያም ከሰተ ምስ ሲልቫና ኤርምያስ ዞባ ዓንሰባ፣ ፋንኤል ኣርዓዶ ምስ ዳናይት ፍጹም ደንደን ሚኒስትሪ ምክልኻል ብምዃን ውድድሮም ዛዚሞም። ዝተዳለወሎም ሽልማት ድማ ካብ ኢድ ዝተፈላለዩ ሓለፍቲ ስፖርት ወሲዶም። ኣብዚ ውድድር ጎብለል 226 ኮይና ዝተወፀት ድማ ዞባ ማእከል ዓባይ ዋንጫ ተሸሊማ። ዝኸበርኩም ተዓዘብትና ኣብ መወዳእታ ሓፂር ዕላል ምስ ዕውታት ኣካየድቲ እቲ ውድድርን ዝገበርናይ ሓፂር ቃለ መጠየቕ ኣለዎ ናብኡ ከብለኩም።
6: ሽመይ ደናይት ቢናምባል ዝመፅ ክሉካ ካብ ሚኒስትሪ ምክልኻል ደንደን ማለት እዩ። ኣነ ከም ሚኒስትር ዓወተ ኢለ ዝሓስቦ ኩሉ ሸዓ ኣብ ትሬን ስለ ዘለኹ እዩ። ወትሮ ኣብ ትሬን ስለ ዘለና ስለዘይነቋርፅካ እቲ ዓወትናኻ ብኡ መንፀርካ ንዳዓበየ ዝኸይድ ስለዝኾነ ካብዝ ሓለፈ ዓመት እቲ ውድድር ኣብ መንጎ ዞባ ማእከል ኣብ መንጎ ደንደን ነይሩ። ሕጂ ከዓ ብኣንፃሩ ዞባ ማእከል ዞባ ዓንሰባ ንሕናኻ ማለት እዩ። ሕጂ ካብ ናይ ዓምስ ብጣዕሚ ወሲኽሎ ማለት እዩ። ፅቡቕካ ውድድርካ ነይሩ በዳሃ ዝኾነ ፀወታኻ ነይሩ። ናይ ባድሚንተን ስጋ ሕጂ ከም ንሪኦ ዘለና ኣብ ውሽጢ ሃገራት ጥራይና ነካየድ ዘለና ብዝበለፀ ናይ ደገ መገሻታት ገለገለ ተዝስራሕ ነይሩ። ፅቡቅ ጌርናኻ ንሕና ትሬን ጌርና ንዑታት ከዓ ምሰራሕና ነርና ማለት እዩ። መጀመርታ ነቲ ሚኒስትሪ ምክልኻል ነዚ ዕድል ዝሃበኒ ንዑ ወኪለ ንክሳተፍ ዝሓገዘኒ ሚኒስትሪ ምክልኻል የመስግኖ። ብተወሳኺ ኣሰልጠንተይ ኣብ ደረጃ ንክበፅሕ ዝሓገዙኒ ሳሳይካ ንስድራ ቤተይ ሞራል ገለ ስለ ዝሃቡኒ ዓፈሻ ከዓ ንክሉ በቃ
7: ጀመርታ ሙሉእ ሽመይ ቅዱስ ዮናስ ዝበሃል ጋንታ ዞባ ማእከል ማለት እዩ። ዞባ ማእከል ተወኪለ የ ፀወት ኣብ ዓመት 226 ኣዝዩ ዝፀዓቀ ዘለዎ ትሬን ተሰሪሕና ኢና ምስ ኣሰልጣኒና ሌኩም ቡልጌታ ማለት እዩ። ከምኡ ውን ብቡልቅና ከዓ ፊዚካል ፊትነስ ዶ ፉቲንግ እናወፀና ትዘለና ብቕዓሲ ከም ዝዓቢ ጌርና ኢና ማለት እዩ። ካብ 226 ብዝለዓለ ደረጃ ሰሪሕና ኢና። ብኸምኡ ከዓ እቲ ዓወታት ከዓ ኣብኡ ምዝገባ ኣሎ ማለት እዩ። ናይ ሎሚ ዓመት ብጣዕሚ ፍሉይ ማለት ከምዘይተፀበነያ ናይ ዞባታት ነበሩ ተፃወቲ ማራ ለውጡ ገይሮም ፀኒሖምና ኩሎም ዞባስ ብእጃሞም ማራ ትሬን ሰሪሖም መፅኦም ማለት እዩ። እናቶም ከዓ እጃሞም ከዓ ኣበርኪቶም ኣብቲ ፀወታ ከዓ ዝበለፀ ፀወታን ካብ ናይ ዝሓለፈ ዓመት ዝፀበቐ ፀወታ ተራእዩ ማለት እዩ ንተዓዘብቲ ዝምስጥ ከምኡ ውን መብዛሕትኡ ሰብ ብፀወታት ነቲ መንስዒ ረ ደይኮነ ሲ እቲ ፀወታ ዝረኣይዎ ጥራ ዓሚኖም ሙሉ ከይዶም ኣለዎ ማለት እዩ። ብጣዕሚ ፅቡቕ ለውጢ ተራእዩ ማለት እዩ። ኣብ ባድሚንተን 226 መብዛሕትኦም ሰባት ብኣዝዩ ዝለዕለ ደረጃ ትሬን ሰሪሖም እዮም ተዳልዮም ሙሉ እዮም መፅኦም ነዚ ፀወታ። ከምኡውን ባህጊ ድሌ ስለ ዘለዎም ፅልዋ ሓዲሮዎም ኣብቲ ፀወታ ካብ ዝሓለፈ ዓመት ዝመዘሎ ዓመት ካብ 225 226 ትሬን ሰሪሕና ክመፂና ስለ ዝበሉ እቲ ፀወታ ብጣዕሚ ፅቡቕ ተወዲዩ ማለት እዩ። ከምኡ ቶም ተፃወቲ ማራብ ለውጢ ገይሮም ፀኒሖምና ኣብ ዝመዘሎ ዓመታት ሕጂ ኦልሬዲ ቻምፒዮን ኤርትራ መበል 6 ዓመት ወሲዶ ኣለኹ። ኣብ ዝመዘሎ ፀወታታት ድማ ብዝተፈላለየ ዕድላት ማለት እዩ ኣብ ዝተረኸበሉ ኣጋጣሚ ኦል ኣፍሪካን ጌምስ ክንሳተፍ ካብኡ ድማ ኦሎምፒክ ሽምናን ሽም ሃገርናን ክነፀውዕ ማለት እዩ ዘለና ዓላማ። ናብኡ ንምብፃዕ ድማ እቲ ዘድሊ ትረኢ ዝሮ ጀሚርናየስ ተሰሪሕና ስ ኣብ ፍርቂ በፂሕና ኣለና። እሱ ከዓ ክውዳኻ ኣብ ቀረባ ግዜ ከዓ መዛዘሚ ንሪኦ ንኸቦ ማለት እዩ። ብመጨረሻ ምስጋና ከቅርቦ ዘሎ ማለት እዩ ቀንዲን ወለደይ ማለት እዩ ኣቦይ ኣቶ ዮናስ መንግስቲ ኣብ ምሰደይ ምሕረ ተስፋይ ኣብ ኩሉ ዝኸድናዮ ቦታታት ኣብ ኩሉ ዓውሉ ስፖርቲ ማራ ተገዳስነት ሕዲሮም ኣብ ርእሲና ኣብ ዝኸድናየ ድሕሪና ጎዩ ስለ ዘለዉ ብካልኣይ ደረጃ ኣሰልጣና ለይኩም ልጌታ ምስ ሙሉእ ኣባላት ፌደሬሽን ማለት እዩ ካብኡ ቀፂልና ድማ ሚኒስትሪ ትምህርቲ ኣብ ዝሓለፈ ውድራ ዝገበሩልና ኣበርክቶ ኣዝዩ ልዕሊ ነይሩ ከምኡ ውን ሓደ ተፃወታያ ሜዳ ኣቲኻ ናይ ዝመሃርከያ ጥራሕ ኣይኮነን ዋላ ብደገ ኮይንካ ሳይኮሎጂካል ትምህርቲ ክትቦ ከለካ ተፃወታይ ማዕርግ ንደይ ዕቤት የርእሎ ማለት እዩ ሕጂ ብኡብኡ ካልኦት ደገፍትኻ ምስም ይቀኒኢሉ ከመስግን ደለ ማለት እዩ
8: ካብ ኣመራርሓ ዝበለ ክንብል ከለና ብጣዕሚ ፅቡቕ ዝምን ፅፉፍን ዝኾነ መደብ እዩ ተገይሩ ኣብ ግዜኡ ክበፅሖም ዘለዎም መምርሒታትን ክዳለውዎ ዘለዎም ነገራትን እኹልን ዘተዓፃፅፉን ግዜ ተዋሂቦም ካብኡ ብመውፃል ድማ ካብቲ ዝመፅሉ መዓልቲ ጀሚሩ ክሳብቲ ዝመደብ ዝዛዘም ብፅፉፍን ደስ ባሃልን መስርሒ ተኻይዱ ሱታፌ ዞባታት ክንብል ከለና ከም ናይ ዝሓለፈ ዓመት ሎሚ ዓመት ኣብ ናይ ዞባ ደቡባ ቑሕ ባሕሪ ቁርብ ጉድለታት ርኢና ንሱ ድማ ጉድለት እውን ኣይኮነን ናይ ብሓቂ ክምስጎኑ ዘለዎም ዞባ እዮም ዘሎ ትራንስፖርትን ርሕቀት ቦታን ነዚ ስታፈ ዝክሳተፉ ላዕልን ታሕትን ኢሎም ይመፁ እዮም ኣብዚ ሎሚ ዓመት ክንሪኦ ከለና ግን ኣብ ደቂ ተባዕትዮ ጥራሕ እዮም ተሳቲፎም ኣብ ደቂ ኣንስትዮ ኣይተሳተፉን ብሓፈሻ ካልእ ክትሪኦ ከለካ ካልኦት ዞባታት ግን ካብቲ ዝሓለፈ ናይ ብሓቂ ፅቡቕ ተወዳዳርነት ሒዞም እዮም መፂኦም ሎሚ ዓመት ዓመ ክንሪኦ ከለና ሎሚ ዓመት ክንሪኦ ከለና ናይ ብቕዓት ደረጃ ክንዛረብቲ ኮይና ሎሚ ዓመት ንተሳትፎ ጥራሕ ዘይኮኑ መፂኦም ተወዳደርነት ሒዞም እዮም መፂኦም ከምቲ ዝረኣናዮ ድማ ፖዲም ደይቦም እዮም ኩሎም ዞባታት ሕጂ ስታፌ ፅቡቕ ነይሩ ናይ ዞባታት ሎሚ ዓመት ድማ ሓዳሽ ዝኣተወ ዞባ ሳዋ ዘእተናያ ዞባ ክለብ ሳዋ ዘይኮነት እታ ሳዋ ማእከል ስልጠና ትበሃል ኣደ ማኣዲ መንእሰያት ትበሃል ሳዋ ክንብል ከለና ብምሉኦም ኣብኡ ዘለዉ ኣባላት ሚኒስትር ትምህርቲ ምዱባት ኣባላት ሕክምና ዘጠቃለለት ብምሉኦም መንእሰያት ኣብኡ ዘለዉ ዝርከብዋ ካብኦም ተፃርዮም ከም ሓንቲ ዞባ ሪኮግናይዝ ጌርና ኣብዚ ናይ ሎሚ ዓመት ተሳቲፋላ ማለት እዩ ብጣዕሚ ፅቡቕ ከምቲ ዝበልኩ ከዓ ጥራሕ ናይ ደቡብ ቑሕ ባሕሪና ክንርኢ ዘይከኣልና እምበር ኣብ ደቂ ኣንስትዮ ዘረኣየኦ ውድድር ብጣዕሚ ፅቡቅ እዩ ነይሩ ብቕዓተን ወሲኸን እስፔሻሊ ኣብ ናይ ካልኦት ዞባታት ካብ ደንደንን ካብ ዞባ ማእከልን ወፃኢ ኣብ ዝረኣናዮ ብቕዓት ናይ ብሓቂ ዝድነቕ እዩ እተን ካልኦት ዞባታት ከዓ ፀቒጠን ክሰርሓሉ እዚ ሞራል እንዳሃባ ከባራትዖኦን ክቕፅሎኦን ብዝጋጠሞ ሕብረን ደሊ ማለት እዩ ዕቤት ባድሚንተን እታ ሃገራዊ ፌደሬሽን ዝበሃል ኩሉ ዝከኣሎ ነገር ይገብር ኣሎ በዚ ጋጣሞ ክነገር ደሊ ንሕና ካብ ስልጠናታት መሃብ ሓገዝ ምግባር ንኩሉ ባድሚንተን ዝደልየ ዝብል ደድሕሪኦ ክንጎይ ድልዋት ኢና ኣብዚ ግን ሓይሊ ዞባታት ክንፅበ ኢና ንሕና ዝከኣለና ነገራት ክንገብር ኢና ሕጂ ድማ ተቐንዲ መደብና ዘሎ ብፍላይ ኣብ ናይ ኣፍሪቃ እዚ ዝመፅእ ዘሎ ዓመት እንታይ ዓይነት ብቕዓትና ነርኢ ከም ሓደ ሸቶ ሒዝና ንብገስ ኣለና ከምዚ ዝረአኹመሎም መዓልቲ እቲ ውድድር ህልኽን ብርቱዕን ብቕዓት ዘለዎም ተፃወቲ ከም ዘለዉና ፈሊጥና ኣለና ንዓመታ ድማ ኣብ ናይ ኣፍሪቃ እንታይ ዓይነት ከምዘን ካልኦት ፌደሬሽናት ዘምፅዎ ዘለዎ ከምዞም ካልኦት ኣትሌታትና ዘምፅዎ ዘለዉ ንሕና ድማ በዛ ሒዝናያ ዘለና ባድሚንተን ከም መጀመርያ ኣብ ኣፍሪቃ ሓደ ነገር ክንበፅሕ ከም ሸቶ ሒዝናዮ ኣለና ማለት እዩ መወዳእታ ብስድራ ክጅምር ስድራ ናብዛ ዓውደ ስፖርት ደቆም ንክሰዱልና ክምሕፀ ንደሊ ካብኡ ብምቕፃል ድማ ብሙሉእን ዞባታት ነዚ ስፖርት ዝኣቃሊለን ከይረኣያ ክሰርሓሉን ክበርትዖኦን ግዜአን ኣጥፊእና ከይበላ ክጎያ ደድሕሪ እዩን ብዓብኡ ድማ ኮሚሽን ባህልን ስፖርትን ኤርትራ ነዚ ንሪኦ ዘለና ውድድራትን ዓይነት ስፖርትን ፍቕሪ ተዓዘብቲ ንሪዩ ዝከኣሎ ደገፍን ሓገዝን ክገብረልና በዚ ኣጋጣሚ

0: ነበር ማለት
1: and not pointing fingers saying,

ስዒቡ ዝቐርብ ዘተ ስፖርት ይኸውን። ኣብ ናይ ሎሚ መደብ ዘተ ስፖርት ዝሓለፈ ሰሙን ሃገራዊ ፌደሬሽን ኩዕሶ ስክዔት ኤርትራ ኣብ ከተማ ከረን ውድድራት 3-3 ማለት 3-3 ሰሪዑ ነይሩ። ብዛዕባ እዚ ዝድስስ ትሕዝቶ ዝተዳውሎ ዘተ ስፖርት ስዒቡ ክቐርብ እዩ። ሰናይ ምክታል

0: ከመይ ፀኒሕኩም ዝኸበርኩም ተዓዘብቲ ከምዚ ኣቐዲሙ ክግለ ዝፀንሐ ሃገራዊ ፌደሬሽን ኩዕሶ ሰክዔት ኤርትራ ዝሓለፈ ሰሙናት ኣብ ከተማ ክረን ሃገራዊ ውድድር ናይ 3-3 ማለት ብልሙዳ ፀዋውዓ ስሪ ኦንስሪ ዝበሃል ውድድር ብምስራዕ በክልቲ ፆታ ብድምቀት ከካይድ ከም ዝቐነየ ዝፍለጥ እዩ። ብዛዕባ ዝን ካልእን ንጥፈታት ናይቲ ሃገራዊ ፌደሬሽን ዝምልከት ናይ ዘተ መዲብና ኣለና። ጋሻና ድማ ካብ ሃገራዊ ፌደሬሽን ኩዕሶ ሰክዔት ኤርትራ ኮይኑ ኣቶ ሳማንዳሪ ዮሴፍ እዩ ዝበሃል። ኣቶ ሳማንዳሪ ዮሴፍ ኣብዚ ፌደሬሽን ከም ምክትል ፕረዚደንት ኮይኑ ዝዓይ ዘሎ እዩ። ኣቶ ሳማንዳሪ ስለ ዕድመ ኣኽቢርካ ብምምፃእካ ስመይስን ተዓዘብትን ናዚ የመስግን ንቐኒለ ክብረት ሃበለይ ሕቶይ ክፍለም ብኸመይና ክንሪዮ ንኽእል 3-3 ዝበሃል ፀወታ ምስቲ ካብ 5-5 ዝፅወት ፀወታ እንታይ እዩ ትፍልይነቱ? በዚ ኣብ መልሲ ክትበኒ መደብንኻ ብኣፈሊምና ኣለና።
1: ኣራይ መጀመርያ ጋዜጠኛ ሚካኤል ብስም ሃገራዊ ፌደሬሽን ኩዕሶ ሰክዔት ኤርትራ ክመስግነካ ፈቱ። ብምቕፃል እዚ ትብሎ ፀናኻ 3-3 ወይ ስሪ ኦን ስሪ ዝበሃል ፀወታ ብ4 ተፃወትን ኣሰልጣኒ ኣብ ደይብሉን ዝፅወት ዓይነት ፀወታ እዩ። ኣብ ሓደ ክፍሊ ናይቲ ሜዳ ድማ ኣብቲ ኮርት ኣብ ሓንቲ ኮርት ፀወቱ ዓይነት ፀወታ እዩ።
0: እዚ ውድዳት ኣብ ሃገርና ካብ ዝኣቱ ማለት በዚ ፌደሬሽን ካብ ዝተኣታቶ 5 ዓመቱ ገይሩሎ ማለት እዚ ምስቲ ሕጂ ዘካየድኩሞ 5 ዓመቱ ይኸውን ኣሎ። ብሓፈሻ ዕላማ ናይ ዝተኻየደ ውድድር እንታይ እዩ ነይሩ? ናይ ሎም ዓመት ዕላሙ እንታይ እዩ ነይሩ?
1: ኣራይ እዚ ከምዚ ክበሃል ፀንሕ 5-5 ድሕር ኮይኑ ብ12 ተፃወቲ እዩ ዝካየድ። ብዙሒ ጋንታታት እውን ብዙሕ ግዜ እውን ስለ ዘሎ ኣዝዩ ግዜ

0: ወሰድ እዩ ኣብዚ ሰለስተ ብሰለስተ ንብሎ ግን ከምዚ ክንበሃሉ ፀናሕና ኣብ ኣርባዕተ ተፃወቲ ዝተደረተ ኣብ ሓፂር ግዜ ብግዜ ክንድርቶ ከለና ሓፂር ግዜ ተፃወተሉ ከምኡ ውን ብስኮር ክንሪኦ ከለና እውን 21 ስኮር ተጌርካ ዝዛዝም ዓይነት ፀወታ እዩ እዚ ሕጂ እንታይ እዩ ድሕግዝ ነቲ ናብ ኣህጉራዊ ውድድራት ዝቀረበ እዩ እቲ ሰለስተ ንፃወተ ለና ሓደ ኣብ ሓፂር እዋን እዩ እቲ ናትካ ዓቕሚ እውን ክትዕብየሉ ትኽእል ስለዝኾነ ኣብ ሓፂር እዋን ትፃወተሉ ስለዝኾነ ቀረባ ኣህጉራዊ ውድድራት ትኸውን ከምኡ ውን ባጀት መንፅር ባጀት ክሪኦ ከለና እውን እዚዩ ውሕድ ዝበለ ባጀት ምስቲ ሓሙሽተ ብሓሙሽተ ትሪኦ ኣሎ ሳልሳይ ድማ ኣብ ሓፂር እዋን ትውድኦ እዩ ድማ ከም ቶርናመንት ወይ ከም ውድድራት ሲ ኣብ ሓፂር እዋን ትውድኦ ስለዝኾነ እዚታት ብልጫ ዘለዎ ዓይነት ኣፀውታ እዩ
1: ሃገራዊ ፌደሬሽን ኩዕሶ ስክዔት ኤርትራ ኣብዚ ውድድር እዚ ዕውቲ ኮይና ንትወፅእ ዞባ ዝመፅእ ዓመት ንዝካየድ ሃገራዊ ውድድር ናይ ምእንጋድ ሓልፋ ነታ ዞባ ይህባ እዩ ዞባ ዓንሰባ ብከምኡ ድያ ነዚ ረኪባቶ ወይስ ከተማከረን ናይ ስፖርት መዲና ስለ ዝኾነት እያ ነዚ ዕድል ዝተዋሂቧ እስከብዚኣ ሓበሬታ ክትበኒ
0: ብሃገራዊ ውድድር መበል ሓምሻይ እዋኑ ድካየድ ደሎ እዩ ኣብ ሃገርና ካብ ዳኣቱ ግን ድሮ ሕጂ 20 ዓመቱ ገይሩሎ ብስድራ ቤት ሃብተ ማሃንዘል ዝበሃሉ ካብ ደገ ብድመፁ መጀመርያ ሲ ኣታትዮሞ ግን ኣባና ሃገራዊ ውድድራት ግን መበል ሓምሻይ ግዜ እዩ ድካየድ ደሎ ሕጂ ኣብዚ ናይ ሎሚ ዓመት ዘካየድናዮ ፀወታ ካብ ታሕቲ 17 ዕድመ ኢና ኣካይድና እዚ ድማ እንታይ እዩ ድሕግዘና ኣብተን ኣህጉራዊ ውድድራት ክንሳተፍ ከለና ትሕቲ 18 ትሕቲ 16 ስለ ድብል ነዚአን ቅሩባት ንክንከውን ክሕግዘና እሲ መዳለው ንክኸውን ኢልና ሎም ዓመት ካብ ትሕቲ 17 ዕድመ ኣካይድና ርና ማለት እዩ
1: ሕራይ እሞ ናይ ሎሚ ዘካየድኩምሞ ውድድር ማለት ናይ ሎሚ ዓመት ምስ ናይ ዝሓለፈ ዓመታት ብምንፃር እንታይ ፍሉይነት ነይርዎ ወይ ዘተኣታተኹሞ ሓድሽ ሕግታት ወይ ኣገባባ ፀዋውታ እንታይ ነይሩ
0: ከምዛ ንበልካያኻ ሚኪ መጀመርያ እቲ ሃገራዊ ፌደሬሽን ነታ ዝተዓወተት ዞባ እትዕድል ንዓኣ ክወሃባ ብድብል ኣብ ዝሓለፈ ኣብ መነፈራ ብተካየደ ዞባ ዓንሰባ ተዓዋቲ ስለ ዝኾነት ንሳ ክትእንግድ ሓሲቡ ነይሩ ብዝሓለፈ ዓመት ግን ኣጋጣሚ ኮይኑ እቲ ምትዕራይ ናይ ሜዳ ካየድ ስለ ዝነበረ ኣብ ዞባ ማእከል ኣበስመራ እዩ ተካይዱ ናታ መተካእታ ሕጂ ኣብዛ ሎም ዓመት ግን ኣብ ከተማኸረን ከም ትኸውን ተገይሩ ማለት እዩ
1: ተሳታፍነት ዞባታት ከመይ ግምገም ኣብዚ ውድድር ማለት ዞባታት ማእከልን ዓንሰባን እተን ኣዝየን ዓብለልቲ ዝኾነየን እተን ዝተረፋ ዞባታት እውን ዝፃወታ እኳ ትኾና እቲ ውድድር ወይ ካ እቲ ብቕዓት ግን ከመይ ኣለዋ ተወዳደርቲ ድን ዘለዋ ወይ ተሳተፍቲ እን ዘለዋ እስኪ ከመይ ትዕዝብቱ
0: እጂ እንታይ እዩ እዛ ናይ ሎም ዓመት ዝገበርና ብዕድመ ንእስ ዝበሉ ጌርና ኣለና ኣብ ትሕቲ 17 ዕድመ ኢና ጌርና ናብ ቅድሚ ሕጂ ንገብሮም ንምና ትሕቲ 19 ዕድመ ክኸውን ወይ እውን ኣብ ዓበይቲ ዘተኮረ ነይሩ ሕጂ ኣብዛ ሎም ዓመት ዝገበርናዮ ግን መጀመርያ እዋን ትሕቲ 17 ዕድመ ዘሳተፈ እዩ ነይሩ ማለት እዚ ውድድር እዚ ከምዚ ክበሃል ኣንተውን ዝገለፅኮ ቀረባኒ ኣህጉራዊ ውድድራት ኣብዚአን ታሕቲ ዘለዉ እንተሰሪሕና እዩ ብዓቕሚ ማለት እዩ ብዓቕሚ ሲ ሕጂ ንኣሹ ስለ ዘለዉ ብዓቕሚ ኣብዚአን ኣብ ተሳታፍነትና ክንዕብቶ ኮይና ኣብዚአን ዘለዋ መጠን ተሰሪሕና ኢና ዝያዳ ብምባል እቲ ሃገራዊ ፌደሬሽን ኣብዚ ሎም ዓመት ከም መጀመሪ ትሕቲ 17 ዕድመ ውድድራት ኣካይዱ ማለት እዩ
1: ሃገራዊ ፌደሬሽን ኩዕሶ ስክዔት ኤርትራ ውድድራት ምስራዕ ጥራይ ደይኮኑ ናብ ዞባታት ብምውራድ እውን እቲ ዝካየድ ንጥፈታት ክመርሕን ክቆፃፀርን ናቱ ሓላፍነት እዩ ኣቐዲምካ እውን ናይ ግራስሮት ንጥፈት እውን ካበልካዮ ግራስሮት ኣብዚ ጉዳይ እዚ ከመይ ይሰርሓሉ ኣሎ ምክንያቱ ናይ 16-17 18 ዓመት ተፃወቲ ዝነበሩ እንተነይሮም መሰረቶም ካብ ግራስሮት ዝመፀ እሞ ሃገራዊ ፌደሬሽን እዚ ብኸመይ ይርኦ ወይ ብኸመይ ከይዓመሎ
0: ሕጂ እንታይ እዩ እዛ ድበልካዮ መጠን ዝሰራሕካ ውፅኢትካ ትሓፍስ ሕጂ ተን እዘን ዞባታት ንብለን ዘለና ኣዝዩ ንጥፈታት ዘለዎን ዞባታት ስለ ዝኾና እቲ ውፅኢተን ድማ ብኡ መንፅር ትርኢ ግን እዚ ክንብል ከለና ግን ሎም ዓመት ዞባ ደቡብ ብፍላይ ኣብ ደቂ ኣንስትዮ ካብ 17 ንታሕቲ ኣዝዩ ዘገርም ብቕዓት ርኢና ኣለን ማለት እዩ። እዚ እንታይ እዩ ኣብተን ንኣሹ ይሰርሖ ከም ዘለዎ እቲ ዞባሲ ኣብዘን ናይ ግራስሩት ንብሎ ዘለና ብፍላይ ኣብዘን ንኣሹ ሰርሕ ከም ዘሎ ርኢና። ዞባዓን ሰባ እውን ከምኡ ዝረኣለዮም ኣዝዮም ተወዳደርቲ ተፃወቲ ርኢና እዚ እውን ከምኡ ማለት እዩ። ጋሽ ባርካ ሳልሰይቲ ተዓዊታ ሎም ዓመት ኣብ ጋሽ ባርካ እውን ብፍላይ ኣብ ደቂ ተባዕትዮ እውን ፅቡቅ ዝኾነ ናይ ምውድዳር ብቕዓትሲ ክርኢ ክኢልና ማለት እዩ። ሕጂ እዚ ኣብቲ እተን ዞባታት ኣብተን ናተን ዘለዋ ንኡሳት ዞባታት ኣብተን ግራስሩት ዝሰርሑ ከለዉ ብመንፅሩ ተሳታፍነት ትርኢ ማለት እዩ። ንኣብነት ኣብ ዞባ ደቡብን ጋሽ ባርካን ኣብተን ንኡሳት ዞባታት ዝሰርሑ ስለ ዘለዉ እተን ተፃወቲ ደምፅዎን ካብ ዝተፈላለየ ንኡስ ዞባታት ድመፁ ይኮኑ ማለት እዩ። ኣብ ዞባ ዓንሰባን ዞባ ማእከል ክርኢ ከለና ግን እቲ ውድድራት ኣብ ሓደ ቦታ ተደኪኑ ስለ ዘሎ መብዛሕትኦም ካብተን ከተማታት ድመፁ ይኮኑ ማለት እዩ። እጅ ብዚ እቲ ለውጢ ንሪኦ ኣለና ማለት እዩ። ብመንፅሩ እቲ ሃገራዊ ፌደሬሽን ድማ ኣብዝሓለፈ ክልተ ዓመት እውን ነተን ኣብቲ ግራስሩት ክዓብዩ ከም ዘለዎም ብምሕላን ናይ ናውቲ ሓገዝ እውን ገይሩ እዩ ማለት እዩ። ብደቂ ዓለም ኣዝዩ ብዙሕ ዝኾነ ናይ ናውቲ ሓገዝ ገይሩ እዩ። እዚ እንታይ እዩ እተን ዞባታት ክሰርሓሉ ክእል ኣለዎን ማለት እዩ። ኣብዚ ነገር እዚ ብዕቱብ ሒዘን ክሰርሓሉ ኣለዎን እንጂ እቲ ሃገራዊ ፌደሬሽን ኣብ ክክልቲ ዓመት ኣብ ሓደ ዓመት ክክልተ ፀወታ ብፍላይ ኣብ ስሪ ቆን ስሪ ኣብ ትሕቲ 19 ዕድመ ኣብ ትሕቲ 17 ዕድመ ክሰርሓሉ እዩ። መንፅር ዝነጠፍሉ ወይ መንፅር ተወዳደርነት ዳዕበየ ተኸይዲ እዩ። እቲ ውፅኢትና እውን ከምዚ ንብሎ ድና ኣብቲ ለውጢ ክመፅእ ዝኽእል ኣብተን ዞባታት ለውጢ ክመፅ ክእል ካብዚ ሓሊፉ እውን ኣብቲ ኣህጉራዊ ውድድራት እውን ለውጢ ክመፅእ ዝኽእል ብመስራሕ ጥራይ እዩ ማለት እየ እ ኣብ ገለ ዞባ ብዙሕ ለውጢ ከይህሉ ክእል ግን ተን ዝሰርሓ ዘለዋ እየን ክብል ለጥቐን ትርእየሉ ማለት እዩ።
1: ኣቶ ሳማንዳሪ ዕቤት ኩዕሶ ስክዒት ኣብ መላእ ሃገር ክረጋገፅ ዝኮይኑ ቀዳምነት ክማላእ ዘለዎ ብቑዕ ዝኾነ መፃወቲ ናይ ኩዕሶ ስክዒት እዩ። ስለዚ እዚ እንተዘይተረጋጊፁ እቲ ዝካየድ ውድዳት እውን እቲ ሓላፍ ዘላፍ ዝኾነ ብቕዓት ናይ ዞባታት ክንዕዘበሉ ንኽእል ኢና። ነዚ ንምፍታሕ እዚ ፌደሬሽን እዚ እንታይ ኣብዚ ዓመት ዝሰሪሕ ኣሎ?
0: ሕጂ እቲ ኣብቲ ሃገራዊ ፌደሬሽን ዝገብሮ እንታይ እዩ ክሳብ ሕጂ ገይርዎ ዘሎ ተጀሚሩ ዘለዉ ንጥፈታት ብፍላይ ኣብ ታሕቲ ኮይኖም ዝሰርሑ ዘለዉ ኣብቲ ግራስሩት ዝሰርሑ ዘለዉ ኣሰልጠንቲ ንዖም ምትባዕን ንዖም ንዋታዊ ሓገዝ ምሃብን እዩ ደሎ። ሕጂ ግን ኣብዘን ድመፃ ዘለዋ ከም መደባት ሓሙሽተ ዓመት መደብ እውን ሓደ ካብቲ ዓብዪ መደብ ገይርዎ ደሎ እቲ ናይ ግራስሩት በዕሉ እቲ ሃገራዊ ፌደሬሽን በዕሉ ዘማእከሉ ክገብር እዩ መደብ ኣውፅኢ ዘሎ። ክሳብ ሕጂ ግን በቶም ውልቀ ሰባት ጉዱሳት ውልቀ ሰባት ዝካየድ ዘሎ ንጥፈታት ንዕኦም ምትባዕ ንዕኦም ሻሎ ንዋታዊ ሓገዝ ኣብ ምሃብ ጥራይ እዩ ተፀሚዱ ዘሎ። ብሕጂ ግን እቲ መደብ ካብተን ሓሙሽተ ዓመት መደባት ኣውፅዎ ዘሎ ሓደ ካብኡ እዚ ክትብሎ ፀናሕካ እዩ ማለት እየ።
1: ሓፈሻዊ ንጥፈታት ናይ እዚ ሃገራዊ ፌደሬሽን ኣብዚ ዓመት እዚ ከመይ ነይሩ? ብፍላይ ኣብ ምምዕባል ዓቕሚ ሰቡ ኣቶኪሩ ዘካየዶ ወፍሪ ወይ ድማ ዝዓመሞ ንጥፈታት እንተሎ ሓበሬታ ትበኒ
0: ሓደ ከምዚ ድበልናይ ምስተን ናይተን ዞባ ኮሚሽነራት ብምርኻብ ነዚ ነገር እዚ ክነብ ቅድሚ ሕጂ ምስቶም ኣብታ ዞባ ዘለዉ ጥራይ ናይታ ዓውዲ ናይ ኩዕሶ ሰኪዐት ኣቦ ወንበራት ጥራይና ንራኸብ ነርና። ኣብ ሕጂ ግን ምስቶም ኮሚሽነራት ናይቲ ዞባ ዝያዳ እሶም እዮም ክሕግዙ ድኽእሉ ማለት እዩ ነዚ ንጥፈታት ንክካየድ ክሕግዙ ዝኽእሉ ሰብ ካልእ ከምዚ ዝበልናዮ ናይ ስሪ ኦን ስሪ እቲ ሓደ ረብሕኡ ኣብ ሓንቲ ኮርቲ ኢኻ ትፃወት ኣብታ ኮርቲ ተፍልቃ ኢኻ ትጥቀመላ ማለት እዩ። እዚ ንባዕሉ ሓደ ረብሓ ኣለዎ ማለት እዩ። ግን እቲ ኣብ ዓለም ተበፂሑ ዘሎ እውን ባዕልኻ ሜዳ ምምስራት ሎ ድንቃሳቃስ ሜዳ ብምግባር ገለሲ እዩ ተበፂሑ ዘሎ ማለት እየ። ግን ካማ ናብ ኣብታ ዘላትካ ኣብ ቤት ትምህርቲ ክኸውን ይኽእል እዩ ኣብ ዝኾነ ቦታ ኣብ ውሕድ ዝበለ ቦታት ክትፃወተሉ ትኽእል ሓደ ዕድላት እዩ ማለት እዩ። ብዓብዪ ድማ ዋሕደ ተፃወቲ እውን ሎ እቶም ተፃወቲ ብዙሓት 12 ደይረኸብኩ ደይ ትብለሉ እዩ ማለት እየ ውሕድ በለ ብ4 ክሳብ ዝኾነ ኣብአን ተካይዱ እዩ። ግን ኣነ እንታይ ይብል ወይ ከም ሃገራዊ ፌደሬሽን ድማ እተን ዞባታት ብቐፃሊ ክፅዕራሉ ኣለዎን ማለት እዩ። እዚ ከም ሓደ ዕማመን ወሲደን ከይሰልከየን ኣብዚ ምሻሎ ምምዕባልን ቀፃሊ ውድድራ ካብ ውድድራት ኢካ ትምዕብል ማለት እየ እትትገብሮስ ንሕናስ ቀለብ ናይቶም ዞባውያን ፌደሬሽናት ኢና ዞባ ፌደሬሽን ተሰሪሐን እየ እቲ ንሕና እቲ ፀወታ ከነካይዶ ከለና ክፅብቕን ከብልንሲ ካብቶም ውፅኢት ናይተን ዞባውያን ፌደሬሽናት ሕጂ ተን ዞባውያን ፌደሬሽናት ኣብዚ ብትግሃትሲ ክፅዕራሉ ክኽእል ኣለዎ። ኣብዚ ድማ ተን ዞባታት ዘለዎ እቶም ኮሚሽነራት እውን ነዚ ተረዲኦም ሲ ዕድላት ከምተን ካልኦት ዘለዋ ፌደሬሽናት ዕድላት ሪኦም ብማዕሪ ዕድላት ሪኦም ሲ እቲ ጉዳይ ባጀት ክመፅእ ከሎ ድዩ ጉዳይ መገሻ ክመፅእ ከሎ ሲ ክተሓብሮም ክኽእሉ ኣለዎ ማለት እዩ። ሓንሳ ተፀባይነት ካብቲ ሃገራዊ ጥራ ይኸውን ተን ዞባታት ሲ ነብሰን ክኢለን ድሕር መፅን ኣዝዩ ሓጋዝ ዝገብሮ ማለት እዩ። ከይተዓነቐፍካ ተሳታፍነት ኩለን ዞባታት እውን ክረጋገፀልና ይኽእል ይብል ማለት እዩ።
1: ዝምድና ሃገራዊ ፌደሬሽን ምስ ናይ ስራሕ መሻርክቱ ከመይ ኣሎ ኢሉ ይሓስብ ወይ ከዓ ከመይ ኣሎ ኢሉ ይግምግም? ነገረ መገድና እውን እዚኣ ናይ መወዳእታ ሕቶና ስለ ዝኾነት እውን ተሪፍንሎ ንብሎ እቲ ሃገራዊ ፌደሬሽን ከመሓላልፎ ዝደሊ መልእኽቲ ኮነ ምስጋና እንተሎ ዕድል ብምሃብ ክሰናበተካ።
0: እዚ ከምቲ ኩሉ ግዜ ዝበሃል ብዘይ ዞም መሻርክቲ እዚ ክኸውን ኣይክእል እዩ። ኣብዚ ንገብሮ ንጥፈታት ብቐፃሊ ንዓና ካብ ድሕግዝና ባዕሉት ኮሚሽን ስፖርት እዩ ኣብ ባጀት ምፍቃድ ምትብዓብ ክንገብሮ ዝግባአና ነገራት ኣብ ምሕጋስ ሓደ ካብኡ ስፖርት ኮሚሽን እዩ። ኣብዚ ነንቅነ ክንገብሮ ዝቐነና ድማ ብሓቂ ንፌደሬሽን ኩዕሶ ሰኪዐት ዞባዓን ሰባ ብልብ እንዳመስገና ንነበርቲ ተማኸረን ድማ ከምቲ ኣንተ እውን ድበልካዮ ከተማኸረን ናይ ስፖርት መዲና እየ ዝተባሃደ ኣዝዩ ባህ ደብል ኣሎ ብተዓዘብቲ በሎ እዚ ኮታ ብኩሉ ሲ ኣቀባብላ ኣጋየሽ ሂልካ ኩሉ ብሓቂ ፅቡቅ ነይሩ እዩ። ብሳልሳይ ድማ ኣባላት ሃገራዊ ፌደሬሽን ኩዕሶ ሰኪዐት ናተይ ናተይ ከይበሉ ብደይ ተጉላባነት ዳዓዩ ስራሕ ናትካ እዩ ናትካ ከይበሉ ሳይ ትገብሮምዎ ብልቢ ከመስግኖም ይደሊ። ካልእ ቁሩብ ናይ ፌደሬሽን ኩዕሶ ሰኪዐት ናይ ሃገራዊ ኩዕሶ ሰኪዐት ድማ ተምሃሮ ስለ ዝኾነ ኣብ ሎም ዓመት ቁሩብ ፍልይ ደበሎ ድማ ኣብቲ ሽልማት ጀካቲ ናውቲ ስፖርት ናውቲ ትምህርቲ እውን ቦርሳታትን ናውቲ ትምህርቲ እውን ከም ሽልማት እውን ዓዲሉ ማለት እዩ። እዚ እንታይ እዩ እቶም ቆልዑ ተምሃሮ እዮም ክተባብዑ ኣለዎም ተደመሮ ድማ እቶም ወለዲ እውን ፅባሕ ንጎን ኣብቲ ስፖርት ክሰዱ ድሕር ኮይኖም ሓደ ክፋል ናይቲ ትምህርቲ እንድዩ ብኡ ምርኣይ ድማ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ድማ ናይ ናውቲ ትምህርቲ እውን ከም ሽልማት ገይሩ ኣቕሪቦም ማለት እዩ። ብዓብዩ ድማ ንሚኒስትሪ ዜና ኩሉ ግዜ ከይባተኩም ነቲ ስፖርት ኣብ ምዕባይ ትፅዕርዎ ዘለኹም እውን ንዓኹም ብልቢ የመስግን።
1: ሕራይ ኣዝየ ዘመስግን ኣቶ ሰማንዳሪ ክብረት ሃበለይ። ዝኸበርኩም ተዓዘብቲ ንሎሚ ዝተዳልዎ መደብ ዘተ ስፖርት ኣብዚ ፍፅም ክትከታተሎ ፅናሕኩም። ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ኣብ ከተማ ክረን ከካይዶ ዝቐነየ ውድዳት 3-3 ማለት ስሪ ኦንስሪ ከምኡ ውን ሓፈሻዊ ንጥፈታት ናይቲ ሃገራዊ ፌደሬሽን ዝምልከት ዝድስስ ትሕዝቶ እዩ ነይሩ። ስለምክታልኩም ኣዚና ነመስግን። መደብ ለሰ ስፖርት ንቕፅል። ሰላም።

0: ዝኸበርኩም ተዓዘብቲ ብሽክለታን ሓደጋን ከመይ ይመስል ብዛዕባ እዚ ዝድስስ ዝሓለፈ ሰሙን ቀዳማይ ክፋል ኣቕሪብና ነርና ኣብ ናይ ሎም ሰሙን እውን ካልኣይ ክፋሉ ክቐርብ እዩ። ጋዜጠኛ ኤፍሬም መኮነን ብከምዚ ስዕብ ኣዳልይዎሎ።
1: ንሕና ልክዕ ዋሕዲ ተቐዳደምቲ ነርና ኣብቲ ሰዓቲ ከዓ ኣብ ኤርትራ ከዓ ዋሕዲ ማኻይን ብምንባርን ከዓ ሓደ ዕድል ነይሩ ክብሎ ይኽእል። ተወሳኺ ኣብቲ ናትና ከዓ ብዝሒ ብሓንሳእ ተጓዒዝካ ዝክየድ ብዝሒ ይነበረን ተወሓደ ሽዱሽተ ሰብ ኢኻ ብሓንሳእ ትወሓዝ ካብኡ ንኒኦም ኣይትጓዓዝን ኢኻ። ሕጂ ግን እቲ ኣሰካፊ ዝገብሮ ኣዝዮም ብዕስለ ይኸዱ እቶም ተቐዳደምቲ
2: ሽግለታ ብዓንደ ርእሱ ፈለማ ካብ ገዛ ክትወፅእ ከለኻ ንሓደጋ ትወፅእ ከም ዘለካ ተረዲእኻ ሙሉእ መሳለጥያ ካስኮ ጌርካ ካብ ሙሉእ ዕጥቅኻ ጌርካ ብስነ ስርዓት ውሕስነት ዘለዎ ጌርካ ክትወፅእ ከም ዘለካ ኣብቲ ኸደሉ ውሕስነት ቀጻሊ ከም በዓል ኤርፎን ካልእ ዝበሃል ንሰሓብነትካ ናብ ካልእ ኣደቦኻ ዘብል ዘይኮነ ብስነ ስርዓት እቲ ሙዚቃ ዝበሃል ኣብዚ እዋን እዚ እንዳሰምዑ ዝኸዱ ኣብ እዝኖም እትዮም እዚ ክውግድዎ ኣለዎም። እቲ ሙሉእ ውሕስነት ካስኮን ካልእን ናይ ጓንትን ጌርካ ብሙሉእ ክትወፅእ ኣለካ። ልዕሊ ኩሉ ከዓ የማናይ መስመር ሒዝካ ክትከይድ ከም ዘለካ ተበዛሕኻ ካብ 4 ክሳብ 6 ተደይ ኮይኑ ካብኡን ላዓሊ ካብ ጉሩብ ክትበዝሕ ከም ዘይብልካ
3: ዮሳም ሳሙኤል ዝሃለ ትበሃል። ዮሳም ብመሳለል ማውንቴን ባይክ ዝሓለፈት ትስፉቲ ተቐዳዳሚት እያ ነይራ። ምስታ ብመምህር መድሃኒ እትዕለም ጋንታ ትፅቢት ተሓቒፋ ብርክ ዝበሉ ዓወታት ክትጓናፀፍ በቕዓ እያ። ድሕሪ ዘርኣየቶ ብሉፅ ብቕዓት ከዓ ናብ ቀዳማይ ዲቪዥን ሰጊራ ምስ ጋንታ ጋላ ነፍሒ ተፀንቢራ ንጋንታ ጋላ ነፍሒ እውን ቀሊል ዘይኮነ ዓወታት ኣበርኪታ እያ።
4: ኣጀማምራይ ጓል 14 ዓመት ከሎ ኮይ ጀሚረ ኣብቲ ስፖርት ዲ ነርኒ ብንእሽተይ ፍቕሪ ነርኒ ስሚዒት ውን ነርኒ ጓል 14 ዓመት ከለኹ ስፖርት ጀሚረ እቲ ናይ ማውንቴን ክጅምር ከለኹ ጋንታ ፅንዓት ምስ መድሃኒ እየ ነይረ እዋ ድሓን ፅቡቅ ዝኾነ ነጥቢ ደምፂ ነይረ ቻምፒዮን ዞባ ማእከል ናይ 20 24 ጉንበት እውን ፅቡቅ ክሳይ ነጥብታት ስ የምፅ ነይረ
5: የሳን የማነ ማለት ካብተን ጅምራ ከሎ ኣዝየን ንኣሽቱ ማለት ኣብቲ ደተ ልምዲ ዕድመ እያ ጀሚራ ብጣዕሚ ንእሽተ እያ ነራ ኣብ ጅምር ኮላ ምሳ እያ ጀሚራ ኣብ መጀመርያ ኣቦ ጉዱስ እዩ ብጣዕሚ ጀፍቲ ማውንቴን ባይክ ጅምር ኮላ ኣብ ከባቢ 2020 ማለት እዩ ናይ ኮረና ነበረሉ ሽዑ እያ ጀሚራ ኣጃምራ ዝልየታ ምስቲ ንእሽተይ ምዃና ናይ ታ ቆልዓ ምስቲ ራእይ ናይቶም ወለዱ እውን እትሪኦ ከለካ ብሓፂር ግዜ ኣብ ላዕላይ ደረጃ ክትበፅሕ ከም ትኽእል ምልክት በካ እዩ ነይሩ። ልክዓ ከምቲ ኣጃምራ ኣብ ሓፂር ግዜ እተን ዝነበራ ናይ ማውንቴን ባይክ መዋድርታ ንኩለን መሊኻተን እያ። ሽዑ ኣዝየን ሓያላት ናይ ማውንቴን ባይክ ተቀዳደምትን ነረን ከም በዓል ሮምና ጉዕሽ ኣዝየን ብርቱዓት ነረን ከም በዓል ቤትኤል ስቴፋኖስን ካልኦትን ብርቱዓት ተቀዳደምትን ነረን ንዐን መሊኻ ሙኻ ሕጂ ትፍልልዩ እንታይ ኣብ ናይ ደቂ ኣንስትዮ ሓንቲ ካብ ገጠር ድመፀትን ካብ ከተማ ድመፀትን ኣብቲ ዓቕሚ ኣብ መጀመርያ ይፈላለዩ። እዚኣ ዮሳን የማነ ኣብ ከተማ ዳዓበየት ክነሳ ነተን ናይ ገጠር መሪኻ ከምኡ ጌራ ኣብ ሓፂር እዋን ብዙሕ ዓወታት እያ መዝጊባ። ኣብቲ ውሽጢ ናይ 2 ዓመት ነበረሉስ ካብ ፖዲየም ዳርጋ ይወረረትን ፈፂማ ኣብ ቶፕ 3 ኣብ ፖዲየም ኩሉ ግዜ ኣላ ፒር ስፕሪንተር ኢኻ ነራ ናይ ብሓቂ እያ ቦላታ ክትገብር ኮላ ከምዚ ብራያን ኮኮር ንብሎ ናይ ኮፊድስ ዘሎ ንዕኡ እያ ተዘኻኽረካ ሽዑ ምስቲ ደለዋ ድቀት ነብሲ ናይ ብሓቂ ኢኻ ትፅመም ተፀማሚት እያ ላዕሊ ከም ትበፅሕ ርዱ እዩ ነይሩ። ፅቡቅ እውን ኣብ ማውንቴን ባይክ ንጋንታ ፅንዓት ካብ ፖዲየም ኣይወረረታን ብዓብላሊና እውን ንዕወተሉ ነርና ሽዑ ናይ ጋንታ ውን ናይ ውልቅ ውን ብዓብላሊና ና ንዕወተሉ ነራ ከም መንፅሩ ከዓ ኣብ 2022 ኣብ ባሮንቱ ኣብ ተካየደ ናይ ሻምፒዮን ኤርትራ ጋንታ ፅንዓት ብዓብላሊ ንሻምፒዮን ኤርትራ ንክትዕወተሉ ዝገበረት ሓንቲ የሳን እያ ምስ ብፆታ ኮይና ናይ ብሓቂ ነቲ ውድድር ቀሊሰን ኣብ ቶፕሲክ 3 ሰብ ብምእታው እየን ነቲ ውድድር ነቲ ናይ ከተማን ናይ በረኻን ተዓዊተናሉ። ዮሳን የማነ ናይ ብሓቂ ረኣድ ነበራ ተቀዳዳሚት እያ ምሳይ ኮላ ናይ ብሓቂ ትእዛዝ ስልጣን እያ ተኽብር ስነ ስርዓት ኣለዋ ትሕትና ኣለዋ ረኣዩ ከዓ ድነበራ ተቀዳዳሚት እያ ካብ ኩሉ ከዓ ሓገዝ ናይ ወለድን ምትባዕ ናይ ወለድን ድነበራ ተቀዳዳሚት እያ ናይ ብሓቂ እዮም ወለዳ ንዓኣ ንምሕጋዝ ለይትን ቀትርን ዝፅዕሩ ነይሮም ማለት እዩ። እዚ ከዓ እንታይ እዩ እቲ ወላዲ እውን ተረዲእዎ ኣሎ እቲ ረኣይ ናይ ጓሉ ማለት እዩ። ከምዚ ኢላ እንዳኸደት ዳዕረይ ካብ ማውንቴን ባይክ እንዳ ኮርሶን ክሰግር ስለ ደለዋ ክሰግር ደልየ ጋንታ ከምዚ ኢለም ፀዊዐምኒ ምስ በለትኒ ናብ ጋላ ነፊሓ ሰጊራ
6: ካብ መጀመርያ ብሽግለታ ኣብ ገዛን ኣሎ ሓወይ መናእሰይ ተቀዳዳማይ ነይሩ ኣነ እውን ኣብ ተማሃራይ ከለኹ ናይ ጋላ ነፍሒ ወኪለ ፃወት ነረ ማውንቴን ማለት እዩ። ብድሕሪኡ ናብ ራገይረ ተመርዐ ደቀ ኣኺለ ዛቆልዓ እዚኣ ባል 17 ዓመት ብሽግለታ ፅቡቅ ኣትመልኽ እንዳተማሃረት ከላ ናይ ቤት ትምህርቲ ሰንበል ወኪላ ትፃወት ምስ ሩምና ጉዕሽ ቀዳማይ ካልኣይ ወፃ ናይ ቤት ትምህርቲ ሰንበል ማለት ናይ ሃይስኩል ናይ ሽልማት ነይርዎ ፅቡቕ መተባብዒ ረኺባ ማለት እዩ። ብድሕሪኡ ብሽግለታ ግዝኣለይ ትብለኒ ሽግለታ ማውንቴን ተጅምር ዘቆልዓ እዚኣ 921 ማለት እዩ። ብጣዕሚ ንፍዕትያ ነራ ብሽግለታ ምስ ማውንቴን ገዝኣላ ኣይፀበቐትን ካልኣይ ኢታሊ ምስ ረኸብ ኩላ ማለት እዩ። ብኣ ጀሚራ ኣብ ፀወታ ብጣዕሚ ፅቡቕ ፀወታ ቀዳማይ ካልኣይ ቀዳማይ ካልኣይ እንዳለት በቃ ገዛ ክትኣቱ እስከይ ሓዘት ኣይታይ ትፈልጥ ብጣዕሚ ናይ ብሓቂ ፍዕትያ ነራ ምስ ጋንታ

0: ትፅቢት እያ ነራ ኣብቲ ጋንታ በቃ ነታ ጋንታ ወኪላ ፃወት ነራ ብጣዕሚ ናይ ባሓቂ ቻምፒዮን ውን ኣቢልያ ናይ 23 24 ብድሕሪኡ እውን ናይ 20 ሰነ ወሲዳ ነራ ናይ 24 ጉመት ቅፃል እያ በቃ ልዕሊ 12 መዳልያ ኣለዋ ብጣዕሚ ንፍእት እያ ፀወታ ድሓር ካብ ማውንቴን ንጋላ ነፍሒ ንፅውዕዋ ጋላ ነፍሒ ከዓ ብሽግለታ ሕፅረት ቁርብ ሕፅረት ስለ ዘለዋ ብቕዕቲ ሽግለታ ብቕዓ ሽግለታ ስለ ዘይነበሮም ኣነ ብሽግለታ 70,000 በገዚአ
1: እንተኾነ ግና ኣብ እዋን ልምምድ ምስ መኪና ዘጋጠማ ከቢድ ሓደጋ ካብቲ ትፈትዎ ቅድድም ብሽክለታ ሓንሳብን ሓዋሩን ክትእለ ተገዲዳ
0: ሰንበት መዓልቲ ካብ ገዛ ትሬኒንግ ክትገብር ኢላ ወፅያ ምስ ጋንታ ትፅቢት ምስ ሓበን ማለት እዩ ካብ ኤክስፖን ቁሸት ፃዕዳ ክርስትያን እዳኸዱ ከሉ ኣጋጠሚ ሓደጋ ተጋጥማ እዚ ሓደጋ ሰንበት እያ ነራ ንጎና ዓይደው ኢሎም ቆልዓ ተሃሪም ኣላብሉኒ ንኦረታ ከይድ ኣብ ኦረታ ኣብ ዊልቸር ኮፊላ ፀንሓኒ ማለት እዩ ሕክምና ሙሉእ ሕክምና ተገይርላ ሕክምና ተገይርላ ከዓ ካብ ክልተ መሰንገደ ናይ ፀጋማይ ተሰይሩ ኣጋጣሚ ንደገ ስለ ዝተሰብረ ድሓን ኮይና ማለት እዩ ድሓን ኮይና ሕክምና ኩሉ ተገይርላ እዚኣ ዲስክ ስፓይናል ኮርድ ከዓ ቀዳማይ ዲስክ ማለት እዩ እሳ ከዓ መንቃዓት ኣለዋ ተባሂላ ቀልጢፉ ሓዊ ላት ናይ መሰናግለ ማለት እዩ መሰናግለ ቀልጢፉ እዩ ዝሓዊ ዋላ መረቕ ገይርና ገለ ገይርና ተቃሊስና ኣቢልና ማለት እዩ ብድሕሪኡ እታ ጋንታ ከዓ ኣብታ ጋንታ ስለፅንሐት ኣብታ ጋንታ ጋላ ነፍሒ ፀዊዖማ ስለፀንሑ ሽግለታ ተዳልያ ትላላ ፀወታ ትጅምር ቅሩብ ለውጢ ገይራ ማለት እዩ ምስ ሳይሞን ዩ ነይሩ ሰልጣን ኣ ትኸይድ መንደፈራ ትኸይድ እግረይ ኣብዚኣ ትወፍር ኣብ ድኾነት ነገራት ኩሉ በቃ ኣብዘን መላጋግቦ እዚአን ክልቲአን ሕዛ ብድሕሪኡ ዶክተር ሰመረ ብጣዕሚ የ ደመስግኖ ኩሉ ሕክምና ገይርላ እዩ ዋላ ወዲ ጉላ እውን ናይ ፊዚዮትራፒ ብጣዕሚ ፅቡቅ እዮም ዝከታተልዋ ነይሮም ግን ኣይኮነን ካብ ብሽግለታ ክትወርድ እዩ ከተባሂላ ምስቲ ቃንዛ ዘለዋ ዋላ ሓንቲ ክትገብር ስለ ዘይከኣለት ኣብኣ ናብ ሽግለታ ተቋሪፃ ኣቋርፂያ ትኸውና ኣቢላ ማለት እዩ ብኣ ጠጠው ኢላ ማለት እዩ
2: መጉዳእትኮ ከምዝነበርኩ ከነ ስፓይናል ኮር ቀዳማይ ዲስክ መንቃዓትን እዚ ፀጋሜት እግረይ ጅማት እዩ ነይሩ መሰንገለይ ከዓ መስበርቲ ነርኒ ስሉ ኣጋጣሚ ደገ ስለስታይ ዝገበረ ናባ ፀጊንለይ ሓወ እታ ናይ ስፓይናል ኮርድ ግን ክሳብ ሕጂ ለውጢ ሳኢነ ኣለ ንጎብሸት ቀትሪ ቃንዛ ሕጂ ከ ፀገም ከዓ እንታሓትና ወረደ መፅእ ኣሎ ፀጋሜት እግረይ ስደርጋ ካብ ጠሙ ወፃእና ኮነት ትመፅእ ኣላ ካብዚ ዝበለ ደገ ዕድላት ሕክምና ተድረግ ነይሮ እውን ናብቲ ዕላማ ይረአየ ክበፅሖ ወደል ነበርኩ በፃሕ ወኢላ ይሓስብ
0: ምስቲ ዝነበረቶ ህርፋን ነይርዋ ብጣዕሚ ኣነስ ንሽመይን ሽም ሃገረይን ፀዊዐ ኣብ ድላዓለ ደረጃ ክበፅሕ እያ ትብል ነራ ሳ ልክዕ እዚ ጉዳይ ዝመሰጋጠመ ግን ኣነ ልዕሊ ዝኾነ ነገር ቋዕ ሞት ኣይኮነ እየ ድብል ኣለዋ ዝተቆፀያ በዓል ደሴት ዋላ እዛ ቤት ብሙላእተን ንዑ ሕጂ ሪኢኻ ኣምላኽ መስገን ድሓን እያ ዝቆልዓ ቋዕ ከምኡ ሞታ ይኮነ እየ ድብል
3: ፅቡቅ ይስማዓካን ሓደጋ ሓደጋይ ፅቡቅ ይስማዓካን እዩ ናይ ብሓቂ ራእኻ ብፍላይ ናይ ስፖርታዊ ሓደጋ ብፍላይ ናይ ብሽግለታ ከዓኒ ነቲ ራእኻ እዩ ብፍርቂ ደጉድሎ ኣብ ኩዕሶ እግሪ ኮ እቲ ሓደጋ ኣብኡ ጥራይቱ ክትሓዊ ትኽእል ትኸውን ኣብ ጉያ እግሪ እውን ክትሓ ናይ ብሽግለታ ግና ከምኡ ይኮን እቲ ሓደጋ ብርቱ ሕጂ ዮሳን ማ ካብቲ ሓደጋ ሱ ምውፃእ ዕድለኛ ዕድለኛ ብሂወት ምትረፋ ዕድለኛ እያ ማለት እዩ ነቲ ድነበራ ራእይና ገርመካ ኣዝያ ንፍዕቲ ስፕሪንተር እያ ነ ካብተን ስፕሪንተራት ቅሳነት ወለሚካኤል ድሕሪ ስፕሪንተር ነራትና ንብል ኮይና ንዓ ንቕሳነት ክትከ ትኽእል ነበረት ብኩሉ ነገራ የሳን የማን እያ ኣዝያ ብልፅቲ ስፕሪንተር እያ ነራ ካልኣይ ከምቲ ዓንተ ወይ ድበልኮ ናይ ምፅማም ተኽእሎ ኣብ ቅድድ ምሽግለታ ናይ ምፅማም ተኽእሎ ኸ እንትሕር ላዓሉ ኮይኑ ናይ ምዕዋት ተኽእሎ ኸ እየዓቢ ምስ ናይ ምፅማም ተኽእሎ ኸ ኣዝዩ ከም ዕድሚ ኣይኮነትን ነራ ካልኣይ ቲ ራእይ እዩ ራእ እውን ነርዋ ራእ ነርዋ ሕጂ እዚ ኩሉ እዚ ርኢኻ ንናሽናል ቲም ወይ ንሃገራዊት ጋንታስ ዘይተፀዋዕሉ ኣብነት ነበራ ኣብ ጁኒየርስ ክተፀውዕስ ድልውት እያ ኣብቲ ሓደጋ ድጓነፋ ማለት እዩ ልክዕ ድተርፋ ብዙሕ ክህሉ ክእል እዩ ናይ ስፖርት ወዲአ እዩ ትብል ኒሃ እቲ ነቲ ዝተርፋ ኣማዓሻ ግና ክትበፅሖ ትኽእል ነይራ እያ ብሓደጋ ከምዚ ኢላ መኩላፋ ከዓ ኣብቲ ስፖርት ይሕዝነካ እዩ ግና ብካልእ ዓውዲ እውን ትቅፅሎ ትኽእል እያ ኣብ ብሽግለታ ኣሰልጣኒት ኮይና እውን ብሕጂ ክትቅፅል ትኽእል እያ መራሒት ጋንታ ኮይና እውን ክትቅፅል ትኽእል እያ ብዙሕ መዳይ ኣለና ደ በፃሕናዮ ናይ ደቂ ኣንስትዮ ነተን ብዝኾነ ምክንያት ድእለያ ካብ ቅድድ ምሽግለታ ዋላ እተን ገዳይም ኮይነን ወሪደን ድእለያ እውን ነቲ ቅድድ ምሽግለታ ክቅፅሎ ዩ ትርእየኒ

0: ካልእ መዳይ ክቕፅሎ ክእል ኣለዎን የሳኒዮም ኣነ እውን ከመን ኮይና ክትቅፅሎ ኣነ ተስፋይን ምንየትኒ ክትቅፅሎ ከዓ ትኽእል እያ በቲ ካልእ ዓውዲ እንተዘይ ስለጠካ ካብቲ ዙርያ ስፖርት ከይርሓካ በቲ ካልእ ዓውዲ ከዓ ነቲ ሕልምኻ ተጉህዶ ማለት እዩ።
1: ግዜ ልምምድ ምስ ቁፅር ብዝሕቲ ቀዳድምቲ ሓደ ካብተን ሓደጋ ዘቃልዕ ዘሎ ተደሪብካ ብሓባር ልምምድ ምክያድ እዩ።

0: ብፍላይ ብፍላይ ኣብ ናይ ማውንቴን ባይክ ዘለዉ ጋንታታት ከዓ ብዙሒ ተቐዳድምቶም ኣዝዮም ልዕሊ 20 ልዕሊ 30 ጠርኒፎም ዝኸዱ ኣለዎ። ስለዚ እቶም ኣለይቶም ውን ንብምሉኦም ነዘን ጉጅለታ እዚኣቶም በቢ6 በቢ4 እንድሕር ጎጂሎም ኣውፂኦም ምን ሓደጋ ዝያዳ ክቕንስ ይኽእል እዩ። ድሓር ኣብ ግዜ ልምምድ ውሕስነት ኣብ ዘይብሉ ኢንሹራንስ ኣብ ዘይብሉ ግዜ እቲ ኢንሹራንስ ዝብለካ ኣለኹ ማለት ኮሚቴ ዘይብሉ ውድድር ኣብ ዘይተሰርሐሉ ቡት ከም ድላይ ካ ክትጎይ ፎዳ ክትከይድ ማለት ጌጋ እዩ እዚ ዋላ ክትሰርሕ ተደለኻ ኣበይ ትሰርሕ ብኸመይ ትሰርሕ ትፈልጥ ክእል ኣለካ።
1: ኣነ ናተይ ክዛረብቶ ኮይነ ምስ ክለብ ዝገብረሉ ናይ ስደጋ እንታይ እዩ ዝገብረሉ ኣሎ ግን ካባኻ ዕብ ዝበለ ንእሽ ዝበለ ወይ ንሕማቕ ንፉዕ ዘይኮነ ወላ እቲ ዝኾነ ሓደ ኢኻ እዚ ናብ ዝተፀጉዑ ኢልካ ባዕልኻ ለንሕንሕዝካ ትመሃር ኢኻ ሕጂ እቲ ምስ ክለብ ምስ ጋንታኻ ምግባር ልምምድ ፅቡቕ ድዩ ሓደ ሓደ ግዜ ግን በይንኻ ዝግበረሉ ሰዓታት ኣሎ ካልእ ትረፍ ግድን ኣይኮነን በረኻ ክትወፅእ ሕጂ ቦታ ክትገብር ንድሕር ደሊኻ ናይ ቮላታ ክትላማምት ደሊኻ ኣብዚ መገዲ ኤርፖርት ኣሎ ፅምፅም በይንኻ ትገብረሉ ሰዓታት ኣሎ ምስ ክለብ ትገብረሉ ናይ ንግሆ ናይ ምሸት ድማ ሕፅር ዝበለ ሰዓታት ድማ በይንኻ ትገብረሉ ሰዓታት ኣሎ ንኹሉ ንሓደጋ ክከላኸለልካ ንዕኻ ከዓ እቲ ጋሽሙኻ ይምዕብል ማለት እዩ። ስለዚ ከክልተ ላ 7 ሰብ ላ 1 ኹን እምበር በቢ 2 ተሰሪዕኻ ተጠንቂቕካ ንትኽትካ ይሓይሽ እምበር እቲ ናይ ልምምድ ናይ ንግሆ ምስ ደጋንታኻ ጌርካ ናይ ምሸት እውን በይናኻ ክትገብር ትኽእል ኢኻ። እዚ እቲ ኣሰልጣኒ ጥራሕ እዩ ነታ ጋንታ ዝመርሓ ደሎ መራሕቲ ኣለዎም ኮሚቴ ኣለዎም ከም ሕጂ ዝማዕበለ ግዜ ፅቡቕ ኣቕዋም ዘለዎም ቆልዑት እዮም እዚኦም ሓያላት ቆልዑት እዮም ዕድለኛታት እዮም ነዚኦም ብሽክለታ እዚአን ሒዘ ምጉያይ ነብስኻ በዓልኻ ከዓ ተተጠንቀካ ከዓ ፅብቕቲ እያ እሞ ካብ ፋሕፋሕ ትብል ንድሕሪት ንቕድሚት ነብስኻ በዕልኻ ኢኻ ትሕልዋ ሕጂ
2: ነዞም ወግሒ ፀብሒ ሓደጋ ከስዕቡ ዝኽእሉ መንገድታት ከነቃልሎም እንኽእል ግና ባዕልና ተቐዳደምቲ ኢና ክንገብሮም ዝግባአና ምግባር ጥንቃቐታት ምዝውታር ምኽሪ ኣሰልጠንቲ ምስማዕ ንኣቓልቦኻ ዝሰልቡ ነገራት ዘይምጥቃም ሸለልትነት ዘይምህላው ብፍላጥ ይኹን ብዘይፍላጥ እነዘውትሮም ንሓደጋ ዘቃልዑ ሃሰይቲ ልምድታት ክውገዱ ይግባእ።
0: ወድኻ መቕፃዕ ማለት ውላድካ መቕፃዕ ማለት እዚ ናብ ትኽክል መገዲ ተምፆ እምበር ኣብ ሓደጋ ይትእትዎን ኢኻ ንወድኻ ምብሽቃት ማለት ዘዚ ዝበለካ እንዳቐረብካ እንድሕር ኦቨር ትሰዶ ኮንካ መጨረሽኡ ሓደጋ እዩ ዘምፅ ማለት። ስለዚ እቲ ክገብሮ ዘለዎ ነገር ክገብሮ ኣለዎ ክገብሮ ደይብሉ ነገር ከዓ ክገብሮ የብሉ። ስለዚ ተፃዋታይ ኩሉ ተፃዋታይ ኤርፎን ዝበሃል ነገር ኣብ እዝኒ ክእቱ ይብሉን ጉጅላዊ ነገራት መስሪቱ ክኸይድ የብሉን። ምክንያቱ እንድሕሪ ጉጅለ ቀፃለ ኣብ ኮርሱ ኣብ ውድድር ጉጅለ ኣብ ትሬይን እንታይ ጉጅለ እንዳር ኮይኑስ ነብስኮ መዓስ ይኽፍትና መዓስ ይኽፍትና ይ ውልቃዊ ፃዕሪ ክፅዕሮ። ስለዚ ምስ ጉጅለ ድስራሕ ስራሕ ኣሎ ካብ 6 ብዘይበዝሕ ሰብ ካብ ጉጅለ ወፃኢ ዝስራሕ ነገር ከዓ ንበይኑ ዝስርሑ ንበይና ኣብ ዝስራሐሉ ግዜ ከዓ ከምቲ ዝበልናዮ ርሕቀቱ እንዳሓለወ ውሕስነት ኣብ ዘለዎ ቦታ ትዝጉየ ውሕስነት ኣብ ዘለዎ ቦታ ውሕስነት ኣብ ዘይብሉ ቦታ ግን ቀስ ኢሉ መገዲ የማን ፀጋም እናርኣየ ክኸይድ ክኽእል ኣለዎ። ስለዚ ወለዲ ይኹን ፖሊስ ትራፊክ ይኹን ማንም ዝምልከቶ ኣካል ናይ ግድነት ተግሳጽ እንተ ዘየርና ጌና ዝንኸስሮ ዘለና ተደጋጋሚ ክሳራታት ከጋጥመና ይኽእል እዩ። ስለዚ ኩሉ ግዜ ነዚ ክነብል ተኮይና ኩሉ ግዜ በትሪን ሕግን ክነትርር ክንክእል ክንክእል ኣለና ኣብ ጋንታታት ይኹን ካብ ጋንታታት ወፃ እዩ።
3: ብዙሓት ፕሮፌሽናላት ተቐዳደምቲ ኮይኖም ኣለዉ ጌና ብንእሽቶኦም ከለዉ ሕጂ ናቶም ተምሳል ንክሕዙ ፅቡቕ እዩ ናብ ናቶም ፓዝወይ ንክኸዱ ምእታን ኢሎም ዝገብርዎ ብዙሕ ስራሕታት ኣሎ ግን ነቲ ሳይንስ እንድሕር ዘየፅናዕካዮ ብልምዲ ጥራይ ስኢልካ ስለ ሳይክል ዝዘወርካ ነዊሕ ሰዓታት ስለ ዝኸድካ ከምቲ ናቶም ደረጃ ትበፅሕ ማለት ኣይኮነን። በቲ መብዛሕትኡ ግዜ እዞም ናይ ውልቂ ተቐዳድምቲ ዝበሃሉ ኣብ ጋንታ ዘይተጠርነፉ መብዛሕትኦም ከምኡ የጋጥሞ ምክንያቱ እቲ እናቶም ከም ስሩዕ ነገራት ስለ ዘይብሎም ይኸዱ ሳምቲ ነጋጥሞም ጠጠውሉ የብክሩ ፅቡቅ ክኸይድ ፀንሕ ዝኾነ ንእሽ ተጋጥሞ ይዓኑ ክክበፅሖ ዝኽእል ደረጃ ከይበፅሐ ዝዓኑ ሰብሲ ብዙሓት የጋጥሙን እዩ። ካልኣይ እቲ ከምቲ ዝበልኩካት ስትሬችን ዝበሃል ኣገባብ ናይ ጨዋዳታት ምምጣጥ ኩሊን ዳውን ሲስተም ዝበሃል ዝኩሉ እዚ ኣይ ከምዚ ኣምር ዘለዎ ተፃወታይ ስውሕድ ብፍላይ ከምዚ ንኣሽቶ ኮይኖም ኣብቲ 13-14 ዕድመ ዘለዉ ቆልዑ ከምዚ ዓይነት ኣምር ምእታን ክረኽቦ ደገፍ ህድልየን ካብ ዓቐንላ ሕጂ እዚ ከምዚ ዓይነት ኣምር ሒዞም ድሕር ደይቦም ኣብቲ ላዓሊ ደረጃ ምስ በፅሑ ኣብቲ ፒክ ለቨል ናቶም ክበፅሑ ይኽእሉ እዮም። እዚኦም ግን ጌና ኣብ ከምኡ ከይበፅሑ ከለዉ ናብቲ ናይ ኣግረሲቭ ዝኾነ ራይደር ኣካይዳ ኸዱ

0: ንእሽተይ ሳይክል ሒዝካ በዚ ጎላጉል በዚ ኣፃድፍ ተኸይድ ንገለ ተኸይድ ምስ ቦት ተኣት ገለመለ ሕጂ እቲ ኣዌርነስ ናይቲ ቀንዲ ከዓ ናይቲ ፋሚሊ ከዓ ተኣሽሙ ከልዎ ኣሎ ክዋፅእ ኣለዎ ናቱ ተራ ሓደ ቆልዓ ካብ ገዛ ሳይክል ሂብካ ክትሰዶ ከለኻስ እንታይ ዓይነት ጥንቅቕታት ክገብር ኣለዎ እንታይ ክኸውን ኣለዎ ገለመለስ ክትፈልጥ ክትክእል ኣለካ ስካ ከይድካ ሳይክል ሂብካ ትሰዶ ፍሬኖ ዘይብላ ድያ ክትከውን ገለ ነገር ዝተባላሸወ ዲ ክፀንሓ እቲ ጥንቃቐታት ኣብቲ ሳይክል ክትግበር ዝኽእል ነገራት እንዳገበሩ ተፋኒሞም ነቲ ሕብረተሰብን ነቲ ሃገር ብዓብዪ ከዓ ነቲ ስፖርት ዓብዪ ድርኺት ምኾነሉ
1: ኣነ ኣብ ናይ ደቂ ኣንስትዮ ምስልጣን ካብ ጅምር ንከባቢ 12 ዓመት ወይ 14 ዓመት ካብ 14 ዓመት ገይረ ኣለኹ እስካ ሕጂ እዚ ኣብዚ 14 ዓመት ገብር ከለኹ ገርመካ ብዙሕ ሓደጋ ጓኒፍን ይፈልጥኒ ኣብቲ ናይ ምስልጣን ናይ ደቂ ኣንስትዮ እቲ ቀሊል ፎክስ ሓደጋ ተለይ ኮይኑ ብርትዕ ድበለ ኣምላኽ መዝገን ኣጓኒፍን ይፈልጥኒ ነዚ ከዓ እንታይ እዩ ቅድመ ጥንቃቐ ካ ትገብር ብፍላይ ኣብ ደቂ ኣንስትዮ ማለት ሕጂ ኣነ ዋላ ሕጂ ሰሪሐ ልምምድ ምስአን ምዘን ተቃደምቲ ናተይ ክቁቃያ ቆይዱ ዕልሙል ማለት እዩ ደቂ ኣንስትዮ ማዓንታ ደይ ቆፀራ ደቂ ኣንስትዮ ናብ ቁልቁልን ካልእን ደለዎ ቦታ ከዳ እየ ትርአ ክበን ኢኻ ናብዚ ክከዳ ከለዋ ከዓኒ ዋላ ሓደ ንዕአን ክሕግዘ ንድኽእል ተመለሳ ክብለ ንድኽእል ውን ኣጣውያ ኩሉ ከሪአ ንድኽእል ሰብ የለን ምስቶም መሰቶአን እየ ንኸዳ ብስምዒትካ ወርዳ እንደይ ሓደጋ ይደጓንፍ ብዙሕ ሓደጋ ይድጓንፍ ብቐሊል ስለ ንወፅእ እምበር እዚ ከዓኒ ነተን ደቂ ኣንስትዮ ተቐድድም ኣቢልካ ናብቲ ርሑቕ ቦታ ምስዳ ደ ኮነ ቅድም ምልከት ናይቲ ብሽግለታ ከጥርያ ክኽእል ኣለዎ ኣነ ናይ ተቃደምቲ ናይ ደቂ ኣንስትዮ ክንሕዝ ከለና ስጋዕ ጂ ቅድምቲ ምልከት ኢና ነጥርዮ ምልከት ማለት ከዓኒ እቲ ምልከት ናይታ ብሽግለታ ከተጥርዮ ኣለዋ ብዝግባእ ካልኣይ እቲ ተፀዋርነት ድባሃል እውን ክትዕብየ ኣለዋ ቅድሚ ናብ በረኻ ምኸዳ ተፀዋርነት ክተዕቢ ክትክእል ኣለዋ ተፀዋርነት ደይብለን ክነሰን ኢና ንበረኻ ንሰድን ዘለና እቲ ትሬኒን ምስ በርትዐ ድኻም ንገብር እቲ ድኻም ከዓ እንታይ ምፅእ ንሓንጎልካ ጥዕጌርካ ዘይምሕሳብ ምፅእ ማለት እዩ ናብ ሓደጋ ምቅላዕ መብዛሕትአን እዘን ሓደጋ ደጓንፈን እኮ ዋላ ሽዕ ግዜ ወዝቢ ንበሎ እምበር ነቲ ወዝቢ ንክኸውን ንገብሮ ኣለና ንሕና ኢና ማለት እዩ ሕጂ ኣና ናይ ባሓቂ ነዘን ደቂ ኣንስትዮ ንውሕዳት ከልዋ ክንዲዚ ሓደጋ ደጓንፈና ኮይኑ ትሽግርናህናዩ ማለት እዩ ናይ ኣለይትን ናይ ወለድን ናይ ኣለይትን ናይተን ቆልዑኻ ብስምዒት ክኸዳ የብለን ማለት እዩ ቅድም ብዝግባእ ነቲ ብሽግለታን ነቲ ቅርፂ መሬትን ክመልክኦ ክእል ኣለዎን ካልኣይ ጥዕና ብሽግለተን እዩ ኣዋልዲ ጥዕና ብሽግለተን ኣይሕልዋን እዩ ኩሉ ግዜ ንብሽግለተን ከም ናይ ወዳት ገይረን ኣዋልዲ ኣይከናኸናን እዩ ጥዕና ብሽግለተን ክሕልዋ ተበላሸያ ኮላ ደተኺደን ኮላየን ካይፈለጣ ድኸዳ ኣፍሉጦ ቅድም ክህልወን ኣለዎ ታ ብሽግለታ ምስቃል ጥራይ ኣይኮነ ብዛዕባ ብሽግለታካ ፍሉጦ ክህልወካ ኣለዎ ብእዋን ግመ ኣብ ድህልወሉ መንፀባረቂ ክትገብረላ ኣለካ ብሽግለታ እዚ መንፀባረቂ ደይምግባር እዚ ኩሉ እዚ ነቲ ሓደጋ ካልኣይ ካስኮ ንሽሙ ኢና ንክደኖ ዘለና እዞም ቆልዑ እዚኦም ካስኮ ንሽሙ ኢና ንገብሮ ገለ ኢና ካስኮ ብዝግባእ ክግበር ክክእል ኣሎ ካብ ካንሸሎካይ ካስኮ ክብገስ ዘለዎ ካብታ ካንሸሎካ ካስኮ ብዝግባእ ክንኣስሮ ክንክእል ኣለና ዝያዳ ወፃኢ ካስኮ ኢና ክንገብር ዘለና መጋየፂ ይኮነን ካስኮ መድሓኒ መድሓኒ ነብሲ እዩ እጂ ካስኮና ብዝግባእ እንድሕር ጌርና ኣብ ካልእ ሃገር ካስኮ ኣብ መዛወሪ ኢና ንገብሮ ንሕና ግና ኣብቲ እዳኮርሰና ነቶም ቆልዑ ዋላ ካስኮና ብዝግባእ ኣብ ካስኮ ወፃኢታት ክንገብር ክክእል ኣለና እዚ ኢታ ትሕር ጌርና እቲ ሓደጋ እናጎደለ ክኢና ሓደጋ ኢደኢድካ ይደል ኢድካ ተተባሂልና ኩሉ ወገን ኢድካ ተተባሂሉ ሓደጋ ንክጠፍእ ቀረባ እዩ ተደይ ኮይኒ ግና እቲ ስራሕ ናብ ሓደ ወገን ትሕር ገዲፍናያ ግና ሂወት ይድልወስ ዘለና ሓደጋ ሂወት ከዓኒ ኣይትካል ብዙሓት ወርቃውያን ወለዶ የን ንዓና ሓሊፈና እዘን ወርቃውያን ወለዶ ክንትክአ እንተኮይና ከዓ ካብዚ ሓደጋ እዚ ኢድካ ተባሂልና ክንድሕና ኣለና ይድብል ማለት እዩ
2: ብህይወት ዝሓለፉ ተቐዳደምትና ተስፋ ዝነበሮም ክብሪ ኤርትራ ዘበርኹ ብሰንኪ ሓደጋ ከሲርናዮም ኢና ንሶም ንሃገር ጥራይ ዘይኮኑ ኣብ ኣፍሪቃን ዓለምን ክደምቁ ሰብ ተስፋ ዝነበሩ እዮም ስፖርተኛ ንውልቁ ንስድራ ቤቱ ንክለቡ ንሃገሩን ዓለምን ዝጸልዉ ኣካል ሕብረተሰብ እዩ ሓደጋ ምስ ዘጋጥም ድማ ኩሎም ኣካላት ብኣሎታ ይጽለዉ እንተኾነ ኩሉ ግዜ ንድሕነት ልዑል ክብሪ ክወሃብ ይግባእ
0: ዝበልካዮ እቲ ሓደጋታት ናይ ስፖርተኛታት ብብዝሒ እንዲ ዝመፃና ናብዛ ሆስፒታል ምክንያቱ ናይ ትሮማ ሆስፒታል ስለዝኾነ እዚ ናትና ሆስፒታል መብዛሕትኦም እዞም ሳይክሊስት ኣጋጢሞም ዝመፁና